ሰላም ከመይ ውዒልኩም? ዝኸበርኩም ተኸታተልቲ ንሎሚ 22 መስከረም ሰዓት 5 ዝተዳድወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ዘለና ጴጥሮስ መንግስት ምስ ኣቕራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና። ኣርስተ ዜና፣ ብደረጃ ዞባታት ክካየድ ዝቐነየ መደባት ፅምብል ዝኽሪ ምምስራት ቤት ትምህርቲ ሰውራ ተዛዚሙ።

ኣብ ትሕቲ ሃኮስኤ ዝተወደቡ ሰራሕተኛታት ትካላት ኣብ ደንበ ዛውል ልምዓታዊ ወፈራታት ኣካይዶም። ኣብ ንዞባ ሻምበቆ ተራኮም ኣብ ምቅላል ሕፅረት ኣብያተ ትምህርቲ ተመጊሱ። ቻይናን ጀርመንን ቁጠባውን ንግዳውን ዝምድነ ንምድንፋዕ ክሰራሓ ተረዳድየን። ካናዳ ምስ ኣባል ሃገራት ኣስያን ናፃ ንግዳዊ ስምዕ ክትፈራርም ምዃን ኣፍሊጣ። ኣሜሪካ ኣብ ልዕሊ ጓቲማላ ፅኒዓቶ ንፅንሐት እገዳ ፅዋር ንምልዓል ወተሃድራዊ ንዋት ክትልእኸላ ጀሚራ። ጎኒ ጎኒ እቲ ብደረጃ ሃገር ክካየ ዝቐነየ ፅምብል ዝኽሪ ምምስራት ቤት ትምህርቲ ሰውራ ብደረጃ ዞባታት እውን ተመሳሳሊ ትሕዝቶ ዘለዎ መደባት ከም ተኻየደ ዝፍለጥ እዩ። በብዞቡ ዝተኻየደ መዛዘሚ ስነ ስርዓት ኣብ ሓደ ፀብፃብ ተጠሚሩ ኣሎ። ዕልልታ ሃብተማርያም ክተቐርበ እያ።

ሾፍሪ ህንፀት ሃገር ብዝብል ቴማ ካብ 17 መስከረም ብደረጃ ዞባታት ክካየድ ዝቐነየ ፅምብል ዝኽሪ መበል 50 ዓመት መመስራት ቤት ትምህርቲ ሰውራ ብ20 መስከረም ተዛዚሙ ኣብቲ ብደረጃ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ባፅዕ፣ ብደረጃ ዞባ ደቡብ ኣብ መንደፈራ፣ ብደረጃ ዞባ ጋሽባርካ ኣብ ባረንቱ፣ ደረጃ ዞባ ዓንሰባ ድማ ኣብ ከረን ዝተኻየደ ኣመሓደርትን ካልኦት ኣካላትን ከምኡውን ዕድመ ዝተገብረሎም ዝተረኽብሉ መዛዘሚ ስነ ስርዓት ንዕዙዝነት ናይ ተዓለትን ህዝባዊ ግንባር ሓርነት ኤርትራ ቅድሚ ፍርቂ ዘመን ዝወሰዶ ቁኑዕ ውሳነን ዝገልጽ መደረታት ቀሪቡ ኣብቲ ብባህላውን ስነ ጥበባዊ መሰናድኦታት ዝደመቐ መዛዘሚ መደብ በቲ ኣጋጣሚ ኣብ ዝተወደበ ውድድራት ንዝተዓወቱ ሽልማት ተዓዲሎም። ብዘይካዚ ነቲ ናይ ዝኽሪ መደባት ንምምዕራግ ኣበርክቶ ንዝገበሩ ብሓፈሻ ንተምሃሮ ቤት ትምህርቲ ሰብራ ነበር ሚኒስትሪ ትምህርቲ፣ ኮሚሽን ባህልን ስፖርትን ከምኡውን ካልኦት ትካላት መንግስቲ ምስጋና ቀሪቡ። ወርቃዊ እየቤሉ ዝኽሪ ምምስራት ቤት ትምህርቲ ሰብራ ስእላውን ንዋታውን ምርኢት፣ ሙዚቃዊ ኮንሰርት፣ ሰሚናራት ከምኡውን ስፖርታውን ስነጥበባዊ ውድድራት ብዘጠቓልል መደባት ኣብ ውሽጢ ሃገርን ወፃእን ከም እተንፀበለ ዝፍለጥ እዩ።

0: ኣብ ትሕቲ ሃገራዊ ኮንፈደሬሽን ሰራሕተኛታት ኤርትራ ብዝተጠርነፋ ትካላት ዝርከቡ ሰራሕተኛታት ኣብ ከባቢ ደንበዛውል ማይን ሓመድን ናይ ምዕቃብን ምግራብን ንጥፈታት ኣካይዶም ኣብዚ ካብ 23 ትካላት ዝተዋፅኦ 1183 ሰራሕተኛታት ዝተሳትፎን ካብ 12 ናሓሰ ክሳብ 16 መስከረም ዝተካየደን ወፈራታት ብርክት ዝበለ ዛላታት ክስራሕ እንከሎ 2745 ጎዳጉዲ ከም ተዳልወን ልዕሊ 1500 ፈልስታት ከም ተተኽለን ኮሚቴ ምግራብ ሃኮሰ ሓቢራ እቲ መደብ ብልዑል ምትሕባር ኣካየቲ ትካላትን ወለንታዊ ተበግሶ ሰራሕተኛታትን ከም ተካየደ ካብ ህዝባዊ ርክባት ሃኮሰ ዝበፅሐና ሓበሬታ ኣፍሊጡ ኣብ ደንበዛውል ካብ 222 ብዝተካየደ ወፈራታት ልምዓት ዛጊት ልዕሊ 12,000 ፈልስታት ፀዲቑ ከም ዘሎ ዝፍለጥ እዩ። ኣብ ኖዞባ ሻምብቆ ተራኮም ኣብ ምቅላል ሕፅረት ኣብያተ ትምህርቲ ዝምስገን ምዃኑ ተገሊጹ ወኪል ኤሪና ወልደ ገብር ኣብተ ስላሴ ዝለኣኾ ትሕዝቶ ብመልክዕ ጸብጻብ ተዋሂዱሎ ኣርሴማ ስሙሮም ከተቕርቦ እያ።
1: ኣብ ንዞባ ሻምብቆ ህዝቢ ገንዘቡን ጉልበቱን ኣዋሂዱ ዝወስደ ዘሎ ተበግሶ ሕፅረት መምሃሪ ክፍልታትን ካልእ ፀገማትን ብምቅላል ኣብ መስርሕ መምሃርን ምስትምሃርን እወታዊ ኣስተዋፅኦ ይገብር ከም ዘሎ ብ16 መስከረም ኣብ ዝተገብረ ዘተ ተገሊጹ። ሓላፊ ኣገልግሎት ትምህርቲ መምህር ዑስማን እድሪስ ሳላ ኣበርክቶኮም ሕፅረት መምሃሪ ክፍልታት ተቓሊሉ ምህላው ብምጥቃስ ከም ውፅኢቱ ኣብ ዘይምችእ ቦታ ዘምህራ ዝነበረ ኣብያተ ትምህርቲ ናብ ዘመናዊ ህንፃታት ከም እተሰጋገራ ኣብ ቁፅሪ ተምሃሮ ድማ መጠናዊ ዕቤት ከም እተረኣየ ሓቢሮም። ምስ ዓመተ ትምህርቲ 2024-2025 ብምንፅፃር ቁፅሪ ተምሃሮ ኣብ ዓመተ ትምህርቲ 2025-2026 ብ14.5 ሚታዊት ከም ዝዓበየ ውፅኢት ሃገራዊ ምርምራ ሻምናይ ክፍሊ ድማ ዘተባብዕ ምዃኑ ዝጠቐሰ መምህር ዑስማን መስርሕ

0: ምምሃርን ምስትምሃርን ምምሕያሽን ተሳትፎን ውፅኢትን ተምሃሮ ንምዕባይን ኣብያተ ትምህርቲ ኣበርቲዕን ክሰርሓ ኣተሓሳሲቦም ርእሰ መምህራን ብወገኖም ኣብ መብዛሕትአን ኣብያተ ትምህርቲ ዝረአ ሕፅረት መፅሓፍቲ ናይ መባእታ ደረጃ መምሃሪ ክፍልታትን መምህራንን ፍታሕ ክናደየሉ ብምትሕስሳብ ብከምዚ ውሰድ ተበግሶ ብዝለዓለ ክድፍኣሉ ተላብዮም ወኪል ምምሕዳር ንኡዞባ ሻምብቆ ኣቶ ታረቀ ኣባይ ድማ ምምሕያሽ ብቕዓት ትምህርትን ምቅላል ሕፅረት ኣብያተ ትምህርትን ንዝተወሰኑ ኣካላት ጥራይ ዝግደፍ ዕማም ስለ ዘይኮነ ህዝቢ ዝወስደ ዘሎ ተበግሶ ዝምስገን ውፅኢት ይርከቡ ከም ዘሎ ብምጥቃስ ነዚ ብምግንዛብ ኣብያተ ትምህርቲ ብሓፈሻ መምህራን ድማ ብፍላይ እቲ ዝድለ ለውጢ ንምምፃእ ብተወፋይነት ክሰርሑ ኣዘኻኺሩ።
1: ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ኣብ ዝተፈላለዩ ሃገራት ካብ ዝርከቡ ጉድሳት ኤርትራውያን ገንዘባዊ ደገፍ ረኺቡ። እቲ ዝተገብረ ልዕሊ 1 ሚልዮን ናቕፋ ሓገዝ 7750 ቢዩሮን ካልእ ባጢራታትን ከምኡውን ብናቕፋ ኣስታት 942,000 ከም ዝኾነ ኣብቲ ማሕበር ሓላፊ ክፍሊ ውዳብን ሓበሬታን ኣቶ መሓመድ ኑር እድሪስ ንኤሪና ሓቢሩ። እቲ ዝተበርከተ ገንዘብ ውልቀ ሰባትን ሃገራዊ ሽማግለን ከተማታት ሃይደልበርግን ሆፈንሃይምን ጀርመን ተቐማጦ ከተማታት ሚላኖን ሮማን ኢጣልያ ኣባላት ሃማደ ኣብ ዝተፈላለያ ከተማታት ጀርመን ከምኡውን ነበርቲ ኣውስትራልያን ኒውዚላንድን ዘበርከቶዎ ምዃኑ ብተወሳኺ ተገሊጹ። ኣብ መወዳእታ ኣቶ መሓመድ ኑር ነቲ ገንዘባዊ ደገፍ ዝገበሩን ኣብ ምስ ማሕበር ንዝተሓጋገዙን ብስም ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ምስጋና ኣቕሪቡ። ኣብ ንዞባ ፎርቶ ሳዋ ነበርቲ ክልተ ምምሕዳራት ከባቢ ኣባላት ሓይልታት ምክልኻልን ሰራሕተኛታት መንግስትን ብሰንኪ ጉድለት ፅሬት ዝኽሰቱ ተመሓላለፍቲ ሕማማት ንምቁፅፃር ናይ ፅሬት ንጥፈታት ኣሰላሲሎም። እቲ ብሞያውያን ዝተመርሐን ብቐንዱ መልከፍቲ ዓሶ ንምግታ ዝተወደበ ንዕማም ምፅልፃል ተምርሙሳ ምድፋን ማይ ዝዓቁር ጎዳጉድን ምንፃግ ፀረ ጣንጡ መድሃኒትን ከም ዘጠቓልል ኣመሓዳሪ ሓውሲ ከተማ ፎርቶ ሳዋ ኣቶ መንሱር ዑስማን ሓቢሩ። ነበርቲ ኣብ ዝሃቦ ርእይቶ እቲ ብምትሕባር ምስ ሰራሕተኛታት መንግስትን ኣባላት ሓይልታት ምክልኻልን ዘካየድዎ ንጥፈታት ዓመታዊ ኣብ ወቕቲ ክራማት ንዝኽሰት ዘሎ መልከፍቲ ሕማም ዓሶ ኣብ ምምካት ዓብዪ እጃም ከም ዘለዎ ብምጥቃስ ተመሳሳሊ መደባት ንምትግባር ድልውነቶም ኣረጋጊፆም። ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ህዝባዊት ሪፓብሊክ ቻይናን ጀርመንን ቁጠባውን ንግዳውን ዝምድነ ንምድንፋዕ ክሰርሓ ተረዳድየን። እዚ ዝተገልፀ ሚኒስትራት ጉዳያት ወፃኢ ክልትኤን ሃገራት ተማሊ 21 መስከረም ኣብ ዘካየድዎ ናይ ቴሌፎን ዝርርብ እዩ። ክልትኦም ሚኒስትራት ሃገራቶም ቁጠባዊ ዝምድነ ንምምዕባል ስሩዕ ናይ ምብህሃል መድረክ ክኸፍታ ናፃ ንግዳዊ ንጥፈታት ከስፍሓን ቁጠባዊ ዕብለላ ብሓባር ክቃወማን ምዃንን ገሊፆም። ቻይናን ጀርመንን ኣብ 2025 ልዕሊ 250 ቢልዮን ዩሮ ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ብምጥቃስ ኣብዚ ዓመት እዚ ነቲ ኣሃዝ ክብ ንምባሉ ይሰርሓ ምህላውን ኣፍሊጠን። እዚ ከምዚ ኢሉ እንከሎ ሚኒስትራት ጉዳያት ወፃኢ ክልትኤን ሃገራት ዘካየደዎ ዝርብ ኣብ መንጎ ቻይናን ኤውሮጳዊ ሕብረት ንዘሎ ንግዳዊ ፍልልያት ንምፅባብ እወታዊ ተራ ከም ዝህልዎ ኣሚቶም ኣለዉ። ብካልእ ወገን ሚኒስትራት ጉዳያት ወፃኢ ጀርመንን ቻይናን ኣብ ጉዳይ ኩናት ዩክሬን ከም ተመያየጡ ተገሊጹ። ካናዳ ምስ ኣባል ሃገራት ደቡባዊ ምብራቅ ኤስያ ማለት ኣስያን ናፃ ንግዳዊ ስምዕ ንምፍራም ከተካየደ ዝፀንሐ ዝርብ 90 ሚታዊት ከም ተሳለ ጠፍሊጣ። እቲ ስምምዕ ቀዳማይ ሚኒስትር ማርክ ካርነይ ዝመፅእ ወርሒ ጥቅምቲ ኣብ ፊሊፒንስ ኣብ ዘካየዶ ዑደት ክኽተም ከም ዝኽእል መንግስቲ ካናዳ ኣሚቱ ዘሎ። እቲ ውዕል ምስ ተተግበረ ንንግዳዊ ሽርክነት ካናዳ ናብ ኤስያ ከስፍሖ ነተን ሃገራት ድማ ተጠቀምቲ ፀጋታት ካናዳ ክኾና ባይታ ክፈጥረለን ምዃኑ ተገሊጹ። ብመሰረት ትውጥን ካናዳ ናብተን ሃገራት ብብዝሒ ተፈጥሮዊ ጋዝን ነዳድን ክትልእኽ እያ። ምስ ኣሜሪካ ኣብ ንግዳዊ ኩናት ኣትያ ዘላ ካናዳ ክሳራታት ንምቅላል ምስ ኤውሮጳ ሕብረት ኣብ ሓያሎ ፅላታት ዘተኮረ ስምምዓት ከም ዝኸተመት ዝዝከር እዩ። እቲ ስምምዓት ድሕሪ ኩናት ዩክሬን ኣብ ሃገራት ኤውሮጳ ኣጋጢሙ ዘሎ ሕፅረት ፀዓት ንምቅላል እወታዊ ተራ ከም ዝህልዎ እውን ዝእመት። ካናዳ ብዕቆር ፀጋታትን ሰዳድን ባህርያዊ ጋዝን ምስ 5 ቀዳመት ሃገራት ዓለምና ከም ትስራዕ እዩ ዝጥቀስ። ኣሜሪካ ኣብ ልዕሊ ጓቲማላ ፅኒዓቶ ንፀንሐት ንኣስታት ፍርቂ ዘመን ዝቐፀለ እገዳ ኣፅዋር ብምልዓል ወተሃደራዊ ንዋት ክትልእኸላ ጀሚራ። እቲ ስጉምቲ ወተሃደራዊ ዓቕሚ ሃገሩ ብምድንፋዕ ኣብ ምውሓስ ላዕላውነት ተርኡ ልዑል ምዃኑ ሚኒስትሪ ምክልኻል ጓቲማላ ሓቢሩ። ኣሜሪካ ናብቲ ሃገር እትልእኾ ኣፅዋር በብእዋኑ ከተዕብዮ ምዃና ብምግላፅ ዝምድና ክልትኤን ሃገራት ንምምዕባል ሓጋዚ ከም ዝኾነ ፍሊጣ ኣላ።

ኣሜሪካ ካብ 1960 ክሳብ 1996 ኣብ ጓቲማላ ድሕሪ ዝተኻየደ ኩናት ሕድሕድ ናብታ ሃገር ትልእኾ ንዝነበረት ኣፅዋር ደው ከም ዘበለቶ ጸብጻባት የረድ። በቲ ን36 ዓመታት ዝቐጸለ ውግእ ኣስታት 40,000,000 ሰባት ህይወቶም ከም ዝሰኣኑ እቶም ጸብጻባት ብተወሳኺ ይጠቕሱ። መንግስቲ ኢራን ካብ ኣሜሪካ ክመፁ ንዝኽእል ተወሳኺ ናይ እገዳ ስጉምቲ ተሪር ምላሽ ከም ዝህበሉ ኣጠንቂቑ። እቲ መንግስቲ ነዚ ዝገለጸ ኣሜሪካ ብሃገሩ ንዝመደበረን መንገድታት ኣየር ዒላማ ዝገበረ ተወሳኺ እገዳ ከም ተጽንዕ ድሕሪ ምእማታ እዩ። ብመሰረት ሓድሽ እገዳ ካብ ፅባሕ 23 መስከረም ንብምሉእ ኣህጉራዊ በረራታት ኢራን ደው ከም ዘብሎ ፕሬዚደንት ዶናልድ ትራምፕ ሓቢሩኣሎ። እዚ ከምዚ ኢሉ እንከሎ ኣብ ምምራርን ምዕላብን ነፈርቲ ኢራን ንዝተሓባበራ ሃገራትን ትካላትን ክእግደን ምዃኑ ፕሬዚደንት ትራምፕ ኣጠንቂቑ። እዚ ሓድሽ ውጥን ኣብ ተግባር እንተውዒሉ ኣሜሪካ ኣቐዲማ ኣብ ልዕሊ ኢራን ካብ ዝወሰነቶ እገዳታት እቲ ዝሓየለ ክኸውን ከም ዝኽእል ይእመት። ኣሜሪካ ምስ ደቡብ ኮርያን ጃፓንን ዝፀንሐ ወተሃደራውን ዲፕሎማስያውን ዝምድና ከም ተስፍሖ ገሊፃ። ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ማሊ 21 መስከርም ምስ ሚኒስትራት ጉዳያት ወፃኢ ደቡብ ኮርያን ጃፓንን ኣብ ከተማ ኒውዮርክ ኣብ ዘካየዶ ርክብ ኣሜሪካ ንክልጤን ሃገራት እትገብሮ ወተሃደራውን ፀጥታውን ደገፍ ክብ ከም ተብሎ ሓቢሩ። ብዘካ እዚ ኣሜሪካ ምስተን ሃገራት ዝፀንሐ ቁጠባዊ ሽርክነት ብዓይነትን መጠንን ከም ተዕብዮ ማርኮ ሩቢዮ ኣነፂሩ። ደቡብ ኮርያን ጃፓንን ብወገንን ምስ ኣሜሪካ ዝፀንሐን ኩሉ መዳያዊ ምትሕግጋዝ ንምስፋሕ ቅሩብነትን ኣረጋጊፀን። ኣሜሪካ ኣብ ደቡብ ኮርያን ጃፓንን ብጠቕላላ ልዕሊ 80,000 ወታደራት ኣዋፊራ ከም ዘላ ጸብጻባት የረዱ። ኣብ 2025 ኣሜሪካ ምስ ጃፓን ልዕሊ 320 ቢልዮን ዶላር ምስ ደቡብ ኮርያ ድማ ልዕሊ 230 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየደት ይጥቀስ። ዚምባብዌን ሞዛምቢክን ዘራኸበን መስመር ነዳዲ ንምስፋሕ ከም ተሰማምዓ ሓቢረን። እቲ ስምዒ ዓመታዊ በቲ መስመር ክላኽ ዝፀንሐ 3,000,000 ሜትሮ ክቦ ነዳዲ ክሳብ መወዳእታ 2027 ናብ ልዕሊ 5,000,000 ሜትሮ ክቦ ክብ ንምባል ዝዓለመ እዩ። ሞዛምቢክን ዚምባብዌን ነቲ መጠን ክሳብ 2050 ዓመታዊ ናብ 12,000,000 ሜትሮ ክቦ ንምዕባይ መደብ ከም ዘለዎን ኣፍሊጣን ኣለዋ። በዚ ድማ እቲ ናይ ምስፋሕ ፕሮጀክት ተጠቀምቲ ናይቲ መስመር ንዝኾና ዛምቢያ፣ ማላዊ፣ ቦትስዋናን ዲሞክራሲያዊት ሪፐብሊክ ኮንጎን ብኣጉ ተስፋ ሂቦን ኣሎ። እዚ ኣብ 1982 ዝተሃንፀን ልዕሊ 290 ኪሎ ሜትር ዝንውሓቱን መስመር ኣብ ወደባት ሞዛምቢክ ነዳዲ ብምቕባል ናብ ሃገራት ዞባ ደቡባዊ ኣፍሪቃ ዘመሓላልፍ እዩ። ኣህጉር ኣፍሪካ ኣብ ወተሃደራዊ ፅላት ተመዝግቦ ንዘላ ገስጋስ ዘንፀባርቕ መበል 13 ኣህጉራዊ ምርኢት ኣብ ሪፓብሊክ ደቡብ ኣፍሪቃ ተኻይዱ። ኣብዚ ካብ 16 ክሳብ 20 መስከረም ዝተካየደ ኣህጉራዊ ኣጋጣሚ ካብ ሓያሎ ሃገራት ኣፍሪካ፣ ኤስያ፣ ኤውሮጳን ኣሜሪካን ዝመፃ ብርክት ዝበላ ኩባንያታት ፍርያት ከቕርባ ቀኒን። እዚ ኣብ ከተማ ፕሪቶርያ ክካየድ ዝቐነየ ምርኢት ኣብ መንጎ ሃገራት ኣፍሪካን ካልኦት ሃገራትን ንዘሎ ወተሃደራዊ ዝምድናታት ዘደንፍዕ ምዃኑ ወደብቲ ገሊፆም። እቲ ኣህጉራዊ ምርኢት ኣብ ነፍሲ ወከፍ 2 ዓመታት ዝካየድ ኮይኑ ኣብ 2024 ኣብ ደቡብ ኣፍሪካ ተኻይዱ ምንባሩ ጸብጻባት የረድኦም። ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቱ። ብደረጃ ዞባታት ክካየድ ዝቐነየ መደባት ፅምብል ዝኽሪ ምምስራት ቤት ትምህርቲ ሰውራ ተዛዚሙ። ኣብ ትሕቲ ሃኮሰ ዝተወደቡ ሰራሕተኛታት ትካላት ኣብ ደንበ ዛውል ልምዓታዊ ወፍራታት ኣካይዶም። ኣብ ኑ ዘባ ሻምብቆ ተራኮም ኣብ ምቅላል ሕፅረት ኣብያተ ትምህርቲ ተመጒሱ። ቻይናን ጀርመንን ቁጠባውን ንግዳውን ዝምድና ንምድንፋዕ ክስራሕ ተረዳድየን። ካናዳ ምስ ኣባል ሃገራት ኣስያን ናፃ ንግዳዊ ስምዕ ክትፈራርም ምዃን ኣፍሊጣ። ኣሜሪካ ኣብ ልዕሊ ጓቲማላ ፅኒዓቶ ንዝፀንሐት እገዳ ፅዋር ብምልዓል ወተሃደራዊ ንዋት ክትልኸላ ጀሚራ። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ተረፉ መደባትና ሰላም።

ዓይኒ ኻሜራ ተሳሒበ ውነይ ኣብ ታሓንቲ ዓለበ ኣይ ዓይንተይ ንብዓት ቆፀራ ኣይ ፈዘዛን ጥመታ ፈዘዛ ውነይ ኣብቲ ስእሊ ንጉሩማት ስሉማት ተኽሊ ውሽጦም ሙሉእ ዘመናዊ በብሓደ ንእስነቶም ፈትሸ ዕላሎም ፀወትኦም ዘኪረ ውነይ ስለ ዘይከኣለ ንኣእሙረይ ኣመሓላሊፈ ኣእሙረይ ተቐጀሎ ዘኪረ መንፈሶም ሕልንኦም እቲ ሰውራዊ ዳሃዮም ስማዓታ ባሕሪ ሰማያትካ ምድሪ ቤትካ ንኽዕቅብ ዙርያኻ ቕላትካ ንኸይልቀብ ኣለሊኻና ደዋናታትካ ወ ኣለሊኻና ደዋናታትካ እናበሉ ኣብ ኣፍ ባሕሪ ክድብሉ ኣብ ጓይላ ሓዊ ክስሕኑ ታዕሊም ነዊሕና ወዝዑና ትምህርቲ ድሕሪ ሓርነት ይነዓና ክደግሙ ክደጋግሙ መግለፂ ተበጃውነቶም ሓሊቶም መግለፂ ሕርንኦም እምቢቶኦም ፊቶረራውያን ኣያታቶም ክዕርፉ ንመስዋእቲ ክስዕሩ ክርክቡ ንኣባይ ከናዝዙ ኸነሃሩ ካብ ፍልጠት መስዋእቲ ኸቐድሙ ንፋስ ባሕሪ እናበይ ነፍስ ባሕሪ መዓሲ ቝጣዕ ወዲ ባሕሪ መዓሲ ዝሕል ኣብቲ ወሽመጣት መጻቦታት ኣብቲ ጐላጉል ስንጭሮታት ክጋልቡ መስዋእቲ ኽስለሙ ተራእኒ ተራእኒ ስእለይ ኣብ ቅድመይ ዘኪረ ብጾተይ ሕርኩምትር ንውልቀይ ወይ ስእለይ ስእለይ ስጋ እንተ ፈረሰ መዓንጣ እንተ ተኾምተረ ዓጽሚ እንተ ረቐቐ እንተ በጀው ፊቶረራውያን ስድራ እንተ ተበጀው ተምሃሮ ሰውራ እንተ ሓልፉ ቀያት ዕምበባ ኣለኹ ኣለኹ ኣብ ሓደራ በልክዋ ንስእለይ ንስእሊ ስእሊ ሓደራ ንስእሊ ስእሊ ስድራ ወይ ስእለይ

0: ኣማን ሚታ ክልል ምንታ ካርከ
1: ያኸ ጀርካነ ጥርቂ ተብኮኒ ኣነ መልእ ወተ ምንታሓት ትክዐ ሰርባፅሓት እብል እመላኣ ትክዐ እመላኣ ትክዐ ከም ተዓብ ኮም ንረፍዓ እምንታሓት ሸሽተ እብል ያኸ ብሰበብ ተእከርኩኣነ
0: ኣለ ኣማን በረዶ ኣፎ ምንሰልፍካ እንተፈጣን ከይነስአካ ኣማን ዋሓረየ ንምወደይከስ ክምባሰርከ
1: እግልር ከዓ እስክቶሚንግስኮ ባ ባሰርኮ ወረቃዕ ክውሃ ወማፀኮ እቦ ተእከርኮ
0: ጊስ በገ ጊስ ፀባሕ ጊስ ሓሰን

0: ጸባ ኪስ ብኦፋ ካብ ኣልበሉ ኢሉው ተቕዲብ ከንዲ ይኮን
1: ሚቱ ምትበል ለካ ራሻንኮ ጠሊት ካምለት ኩላ ከለስኩማ
0: ወላሂ ለለ ተዓጅብቱ ጠሊት እምበር ስጋ ጸንሐታ ነበሎ ኣጭምብራ ኣቁጸንሄና
2: ያ ወለት ዓብዱ ኣፉካ ጽባት መና ለሃለ ምኑባለ መውድዑ ናይ ጠሊት ሄኒ ታጌነ ዲቡ ኣትመምናሁ መስለኒ ያለስደዩ ኣቱ ዋለ ጀረካን ዲ በርናምጅ ኣድረሶ ትግን ትፈረርቱ ያለሽፈጎ
3: ኣማን ኣማን ክምሬን
0: ጠሊት ላሕስቡ እየት ከለሃንጅማ ኩለ በልኣዋ ከባይ ወደውና ከባይ ልግቦ
1: ምትብል ያኸ ወላ ከርሸት ዋምዒት ያኒ ገለ ኣርወ ክብድ ላቃትል ገለ ይሓድገው
3: ይሓድገው ወምግአ ስጋት ተይለ ከምቤሎ ብልሶም ዓጂብ ኣላ
1: ንቤሎ ውሎም ኣከሪት
3: ጠሊት እምበር ስጋ ክልቅታ ስጋይ ኣላት ተቤሎ ከነሽፎው ለተዓጅብቱ
1: ወላ ዓጃይብቱ እለ መሰላ ሓሺል ዋሓየታ
3: መሰላ ሓየት ዋሓሽል ክፎታ
1: መደት ሓቴሕ ሓየት ገንዳባ ውሓማ ወደዋካ እትልብ ኣድግ ሃላ ቤሎ ኣልምህም ኣድግ ኣትላ ውገል ሓሺል ናዕጥሑ ግል ይቤል እዩ ተማም ጣብሓዩ ወግለ ልብ እግኖ ስባልዓዩ ኣሃንካና እልዩ ዝጣብሑ ግል ከልዩ ክበኢል እዩ ሓየት እንተሓመደዩ ጣዋሊ ኣመት ስጋው ግሊ ዘ ተማም ክመሓናፈላ ልብሓግላ ኣ ሓሺል ለልብ ኣያ ልበኢል እዩ ሓሺል ሄ እምበልብ ካላቃ ብሄል እዩ ሓየት እንተሓርቃ እምበልብ ኮፈልት ካላቕ ብሄል እዩ ሓሺል ሄ ልብ ምንቡ ኣስቃትሉ ወፀበረ ክገቢእ ብሄል እዩ
3: ወላሂ ተልሃቱ ኣዝየም ኣሎም ልቡ ኣልቦም ተለውጥና ኣራሕማን ኣራቕነፅ ሓሰን ይድምፀና ነተርፈት ቀደም ግልእታ ግመካ
1: ኣራሕመለይ ክብደና

0: ሳራ ተዳሊኹ ዶ?
1: ዋ ተዳሊኹ ጥራይ ሎም እኳ ዝገበርኩ ገይረ ክረድኦም እየ። ነቶም ናይሽቲ ምርዳም ፀጊምኒ እምበር እቶም ዓበይቲ ብሩኻት እንድኦም እናሰባበርኩ ክረድኦም እየ። ኣጆኻ ሓሰን ቅሰኒ።
0: ፅቡቅ ፅቡቅ ውድብና እውን ከምኡ እዩ ዝብል እናተምሃርና ክንምህር እዩ ሰዲድና። ኣብ ውሽጢ ህዝቢ ኣቲኻ ንዕኡ እንተመሲልካ ቋንቋ ቐልጢፍካ ኢኻ ትኽእሎ። ስምዕ ባክሓተኪ ብቐዳማይ እንታይ ኢኸ ገይር ክንገር ንስኪ።
1: ዋይ እኒኦ በላ ሽዕዳ ቆልዑ ተፃዊቶምለይ እንድዮም
0: በጃ ክዕልልና ንዶ። እዚ እኮ ታሪክ እዩ ሳራ።
1: ኣይ ደግመልካን እየ ዝሓቅካ ይኣኽለካ ግደፈና ያኹ ግዳ ክኸይድ ሰዓት ኣክል ኣላ
2: ኣላ ሳራ ምሽክለት ኣለቡኒ ንወስና ንዳግሞ ኣሉ እንቲ ግተስተር ተሓዝለየኪ ስምዒኒ ከረአሊ ዳግምና እቦ መንገቢ ምግ ንዳግም ተሓዚና ኣለየኪ
3: ያ ረይሳተራት መየ ተስምዒ ኣለዉ ካላት ኣክባር ሆባይ ምንጃያን እስቅ ዓረይርብ ውብን ዓረይርብ ሻበይት ኣብፅሓታ
0: ኣዛማታ
1: እንታይ መዓት ይወደይ ኣንተ ሓሰን በዚ ኣቶም ተዋሪደ እምበር ኣብ ክንዲ ዝሕጉዞኒ ንዓይ መስሓቅ ገይሮምኒ ዋ ኣነ መፃወቲት ባንቡሎ መሲለኩም ዕደ ነስኣኩም ተሰናቢደ ዝገትፎ ከይመስለኩም ዝገበርኩ ገይረ ነዚ ቋንቋ ክኽእለ እየ
0: ላግፂ ግደፉ ሳራ እኳ ንዓና ከትሕግዝ ኢለየ እምበር እቲ ቀንዲ ስርሓ ሓኪም እያ መምህር ኣይኮነትን ዋ ሓገዝ ዘይደልዩ እንተኮይኖም ኣይትሓግዙ እዮም ግደፍ እዮም በቃ
3: ሓሰን ስርሓ ጠፊእና ኣይኮነን ግዳ ለቕፅን ጭርቃንን ሓደ ካብቶም መዓልታዊ ምግብታትና እዩ ድሕሪጅ እውን ክንጫረቕ ኢና
2: ግዳ ናብቲ ዝምሃረቶ ርእሲ ክወስደኩም ኣዘ ትልያ ክመረኩም እየ የበለቶም
3: ለደራሳ የኒ ሰኒ ንብሎ ውበታት ትን ምድሪ እንዳ ጃግሓት ያላ ከማይ ውደው ለጋራ እንዳመደቱ ኣብዚ ገር የ ጠምቶ ተለቶ

0: ምምፃእ ወደ ሓቂ ኣሃ ኣብ መርኩማ ቴረቶም
1: ዓይበት
2: በሪታ ይክ መምህር እላት በዲር ነምራ ቅርጨ በርጨቅ ሰላም ዓለ በርኪታ ምን በዲር ነምራ ብዕድ ምብኪ ብዕድ ባህሪ ነበላ
3: ከምኡ ምስ በልምን ብሕፍረት ተስፋ ቐሪፅ እታ ዘምፃ ክዋፅወታ ዝፈልጥዋ ፀኒሐ እንታይ ሞ ክገብር ኣነ
0: እታ ካልይቲ እሞ እንታይ እያ ትብል ነራ
4: ድሓን ድሓን ካልይቲ ትፅንሓልና ኣብ ተሽኪል ባክትኮነና ያ ጀማዓ
0: ካላስጠ
3: ዋ ሓሰን ለጥንጭርካን

0: ኣብ ተሽኪልቲ ኾነነ ምባል እንታይ የምፅኦ ዋ ስምዕስከ ንስኻትኩም ካብ ክላስ ናብ ክላስ እንዳኸትኩም ስለ ዝደኸምኩም ንበፆተይ ከብሪ ከምኡ ውን እቶም ቆልዑ ፋሕፋ ንኸይብሉ እታ ክፍለ ግዜ ሸፊነልኩም ንስኻትኩም ግን መላገፂ ገይርኩምኒ ድሓን ኣነ ግን እዚ ቋንቋ ክኢለ ተዘይስዒረኩም ሳራ ኣይኮንኩን
1: ኣቀፀብና ይክበሎት
2: ቆፀበት ወላ ቆፀበት
3: ኣይወ ወላሂ እሊ ሳራ ትብሉ ለሌት ኩሉ ኣማናት እያ ጀማዕት ልኪር ተንዚምና ለደርሰ ለእድርስ ወላ ኢደርሰ ልድረስ ለትብል ስቕራት ጻብጥ ሃላ ሰበትሊ ኩል ነደረሰ መድረሰ ሰውረት እግል ኣብደዮት ቆየት ፍሩራ መሊአና እግል ነትዓወት ገብኣነ ምንገቢ ከም እሊ ላጽሕ ወስቡል ደሚር ናይ ሳራ እግል ለሃለ ግን ነወጅብ ያላ ኦሮትካ ክሕሰትል እቲ ሕሰት ሕሳብ ናይ ፈስል ዓበይ ሳራ ጻብጣተ ሰበትለየ ተተዱሊተሊ ያላ ኩልኩም ኣፍሱልኩም ኣራህ

0: መሪር ሓርብ ናይ ስላሕ ውጥለግ ወብዕቱ እምብልዓልና እንዲ ክኾን ለካብዳ ሓርብ ሳትፈክን ዓላንትን ምን ክልኦት ወሰለስ ወልዓል ሓርብ ወዲኣልክ እስኪ ምስጢር ናይ ዓውተይክ እለ ትግሪት ኮፈ ፀባት ክያ ምስጢር ዓውተይክ ዳግሚ ኢ መሳረ
1: ምስጢር ዓውተይ ላልዋ ምዕለ እንደይ ይትሓለል እምበል ቀመት ውዕርፍና ደልኩ እግለ

0: ኬር ዋለት ፅንሕኒ ፅንሒ
1: መርሓባ ምርሳራ ክፉ ዓልኪ
0: ኢለን ዛዕወታት ትርጅመተን ኣስልኒ
1: እሱ እንተን
0: ኢለን ኣረድእኒ ንፍዛዕ ትወረበ ሓሶሳ ፈዳብ ሕፈዝ
1: ፈዝዓ ግልኦረ ሰክብ ላዕለ ነፈር ምስካቡ ሓቐንፃ ፈዝዓ እምብሉ መሰለን ፍላናይ ምስካቡ ፈዝዓ እምብሉ
0: ግሩ ብራቮ
1: ወብዕድመት ስያሰት ሓቆኣቴናሃ ነፍዛዕ ባህለት ንኣምር ንትዓለም ንእንተበ ንፍሃም ባለቱ እብትድኛ ሄይ ምትብለላ ኣላ ንንቃሕ ንቃሕ
0: ንንቃሕ ማለት እዩዎ
1: ሓሳውሳ ሄ ተሓረከ ባህለቱ ተንቀሳቐስ ማለት እዩ ተወረባ ሄ ጌሳ ኣጋምሸት ከይዱ ማለት እዩ ፈታብ ቀላልታ ንፉዕ ወይ ከዓ ሃብሮም ማለት እዩ ፋሃም ክሄን ማሚ
0: ሽኩረን ከም እነ ብዙሕ እግል ዝሰኣለኪቶ ወእንቲ ሓብርኒ ወእግል ከረይማኪ ሓልቶ ከድጃ ክምፅእ የበል እየ
1: ያ ክግል እምፀእትቱ ትበሃል እንቲ ክዝተዓለመት ሓዘለየ ክምገብእ ምስል ኣጀኒት ንኣይሽዋ እማተሃጀኪ ያለ ድሓኑ ዓለግዝኮ
0: ምራሕባ
2: ሳራ ተንዚም ጀበሻ ዓብየት ለኣርፍዓያተ መስኡልየት እግልቲ እመርደ እታ ምስለና ዘለዓለው ውህግያ ትግራይት ለመልኩ መስኡሊን ወሙደርሲን እታ ኩምሰለይሁማ ለእግዳ ዔማተላቶም እማት ወአጀኒት ንኣይሽ እተ ውህለ እንደኢት እትሓለል እግላ ሕጉዝ ዲበላቱ ሸዓባ ኣምራዋ ማቕደራታ እግል ትሓልፍ ወትኽደም ላልዋምዕል እምበልሕላለ ሸቐየት ወመሰልሰኔት ገ

ደቂ ሰውራ ገለም ቤትና ሰላም ሃዲምዎ ደንበ ምስ ባደመ እሳት ተኻዒዎ ክትሰርር ዝበላ ትንፋስ ተሰኪምና ኣብ እግረ ያውፅኒ ሰውራ ዘዕቆበና ገለን ፍረገድሊ ሓድጊ ተጋዳላይ ሳሕል ዝዓለምና ሳሕል ገፊሕ ቐላይ ጡብና ጠብና ጡባሌታት ሓባር ዓኺኽና ጐቢዝና ኣብ መካነ ምግሃር ትሕንቃቐ ከማይንጸምኦ ከይመለና ናይ ውለዲ ሕቕፎ ኣብራኽ ከይተረረ እግሪ ኣብ ምትካልና ሕሰብ ምረት ገድሊ ኣረኻኺቡልና መጻእ ኸይጽልምት ክንዓጥቕ መብራህቲ ኣብ ዜሮ ቐሚስና መኣዲ ትምህርቲ እንዳ ኣበባ ግደይ እንዳዛይ እንዳ ሓረጉ ኮይና ወ እንዳ ወዲ መሓመድ ዘኪረ እምበር ዘኪረ እምበር ድሕሪት ምልስ ኢለ ዕድመ ሰብኣይ ምሉእ ኸምምራን ተቕሊለ ተኽፍልና ናይ በዓቲ ቪላ ናሕሳ ዝወቀበ በጭርቕቲ ጃንጥላ ኣብ ትሑፃ ዜሮ ምርዖና ረቑሕና ቢብ ክንፃወት ወድራር ክርክበና ጸላም ጋል ይሁልና ሃልሃልታ መጋርያ ብስምረት ብወኒ ንለሀ ኣሶምያ ትናብራ ኸይተርፍ ትኹናት ከም ስሙ ኪንዮ ምብራቕ ሳሕል ናባና ልሒሙ ምዝላቕ ኮነ ተመጣጡ ጎቦ ዝውዳእ ዘይመስል ጸላም ተጐልቢብና ዝባኑ ንተግር ሰላም ጨኒቕዎ ሰላም ጨኒቕዎ ውዕሉና ሕድሮና ጽላሎት ኣንተይነቦ ኣንጠጢብ ልዕሌና ሚጋትና ዘንበያ ከም ዕስለ ኽብኩብታ ቦምባታት ፈፈኔን ከዝንባ ንባይታ ካብ ጉዕዞ ናብ ጉዕዞ ዜሮ ቅብሪ ወአት ጉልበት ፊተውራሪ ኣቑሑትና ክጓርድ ክቦ ደርቢና ኣላ ዜሮ ሓላል መሬት ብዓራ ጋቢልና ስቱ ኽርባ ፈልሒት ዝጠመየት ከርሲ ደለያ ዘዐግሳ ጋዓት ወዲ ዓከር ሽኮር ክንስነሳ ናይ ሓወልዕ ጥሜት ኣሕሊፉ ሂብና ዓሶ እንታይ ፈይድን ክጋና ዘይብልና ከስዐ ጠቢርናያ ሓሪጋ ሰቲና ክረምቲ ኸኣርኪቡ ወቕቲ ገዲድዎ ናይ ዕርቃን ዝባና ማዓስ ግድልይዎ ሰማይ ሕልብ ይብል በርቂ ዘሰንዮ ነቲ ኣይሂዝና ብደውና ነጽሕዮ ገህተባን ቈልቂልና ሰብ ዘይሰፍሮ ስፍራ ከም ሻሙ ይልመድ ናይ ባህሪ መግደራ ኣዕሩኽና ጌርናዮም ኰራኹር መፋልስ መፍቶና ወዲእናስ ምስኣቶም ንቃለስ ኣብ ምድራዊ ሲኦል ኣብ እቶ ወንጀል ሓንቲ መግብናን ናብ ሰላ ዝበስላ ኣለይቲ ፍቕረን ዘየዳሉ ሓቦኦን ዘይበሊ ሕልው ኢሉ ንምስለን ተናዴታት ገድሊ ቀባጽ ፊተውራሪ ጉዳም ትራሓይሊ ተንቂዱ ዘይምለስ ብዋዛ ዘይዕገስ ሃም ቐልቡ ድፋዕ ዝሰለለ ካብ ብንጸልኡ ብትብዓት ዝልለ ዘኪረኩም ዘኪረኩም መጺኒ ምስልኹም ቅምጥ ኢሉ ዅሉ ትትርኢት መልክዕኹም ብፍላይ ብፍላይ እኳቶም ምሳይ ዘይኣትኹም ስምኩም ዝቐለምኩም ኣብ መዝገብ ሰማእታት ሓመድ ዘልበስክኹም መሳቶይ ዕሸላት ቅሰኑ ግን ቅሰኑ ብሰፈርኩም ደቂ ስዕርፉልና ኣብ ቅዕዩ ዅሉ ትኸርተ ታባና

ታቢት ትምህርትና ዘንፀፈቶ ሰረት ሓወልቱ ኮይኑሎ መሪሕ ዳግመ ህንፀት ሓወልቱ ኮይኑሎ

0: አባ ምሳዕሮክቶ ይቆፀር ኣለኒ ባ ሽዋይ ፋካርየለ ሰምዓን ዶ ኣለኻ ንጀምዓ ቆፀር ኣለኒ ኳ ዝብለካ ዘለኹ እንታ ኣባ በጃኻ ካብ ጀምዓ ይትፍለየኒ ምስ መታ ዓብተይ ሻይ ክሰቲ በጃ ካሃበኒ
1: ናይ ኣብ ስራሕ ኣለኹ ግደፈኒ
0: ሕራይ ረአየለ ይገድፈካ እፁ በይኑ ኮዮም ዘለዉ ጀምዓ ሕራ ይበል ቀልጢፍካ ወድ ነዞም ጀምዓ ይከረጋግኦም እየ ሕማዓት ወደይ ባዕ
1: ሄሎ
2: ሄሎ ኮሎኔል
1: ሰምዓካ ኣለኹ ተዛረብ
2: ኮሎኔል ጀማል እየ ፈይትካ ኣለካ ዲኻ
1: ተረድየካ ኣለኹ ስራሕ ስለ ዝሓስኩ እየ ከመይ ውዒልካ
2: ፅቡቅ በል ከይሕዘካ ሕጂ ሕፅ ዝኣኺባ ኣላትና
1: መዓስ ሕጂ
2: ወ ሕጂ እንታይ ዓይነት ስራሕ ዲኻ ሒዝካ
1: ናኖ ድሓኒ ድሓኒ ክመፀካ እየ
2: ሃራይ ሃራይ ፅቡየከ
1: ኦኬ
0: ኣሽክዒኒ ኸይዲ ማለት ድ ሞውሲባ እንታ እታኽብሎም የዞም ጅምዓ ወረ እንታይ ስለ ዝሓዘዩ ክንዲዝቑንዩ ዝብል ዘሎ
1: ቤት ትምህርቲ ሶውራ ኣብ 1976 ኣብ በዓት ብጫይ ወይ ዜሮ ተባሂሉ ኣብ ዝፍለጥ ቦታ ብህዝባዊ ሓይልታት ሓርነት ኤርትራ እያ ተመስሪታ

ተስፌ ንፉእ ሓራም ክራርን ደራፋይን እዩ ነይሩ። ንሱ ክደርፍ እንከሎ ንዕኡ ዘይሰምዕን ብምልከት ክራሩ ዘይግረምን ተማሃራይ ቤት ትምህርቲ ሰውሮ ኣይነበረን። ተስፌ ኪኖዎኑ ምውፃእን ክእሎት ምፍታሽን ሰውራዊ ደርፍታት እንዳደረፈ ንተማሃሮ የነቓቕሕ ክብሎ ዝዘሊ ከይተሰከፈ ብኽራሩ ተሃኑ ዘውፅእ ኩሉ ሓሳባቱ ዝድነቕን ብጥበቡ ዘይምሰጥን ዘይግረምን ተማሃራይ ኣይነበረን። መትከሉ ጽንዓቱ ኣይሰዓርን ዝብል ኒሑን ንዅሉ ተማሃራይ ኣብነት ዝኸውን ብጻ እዩ። ኣብ ትምህርቲ ዝነበሮ መንፋዓት ርኢኻ ኩሉ ክኽእል ዝተዓደለ ምሉእ ሰብ ክትብሎ የድፍር። ካብ ዕለታት ሓደ መዓልቲ ክራሩ ኣቃንዩ ከም ወትሮ ኣብ ምድራፍ እንከሎ

0: ያ ጀማ ክሳብ ማዕሲና ተማሃሮ ኮይና ክንነብር ክንቃለስ ዲና ወፅና ዘይቃለስና ይኣኸ ካብኦም እንታይ ዘፍል ኣለና ንሶም እዳተዋግኡ ንዓና ተማሃሩ ኢሎም ዝዓፅና ክንጋደል ኢና ወፅና ኣጋድሉና ንበሎም
1: ምግዳል ዳኣሙ ንጋደል እንዲና ዘለና እዚ ንነብሮ ዘለና ኣካል ገድሊ ዶ ኣይኮነ
0: ብጥዑም ቃላት ዝወረቐሳ ክዘረባ ግደፉ ኣብ ድፋዓትና ዘይንዋጋእ ንመዓዝ ዝኾን ትምህርቲ ኢና ክንምሃር ኣበይና ኸ ክንሰርሐሉ በብተራ ክንስዋኣ እንዲና
1: ተስፌ እዚኣይ ግዜኡን እዩ እቶው ኢሎምምን ኣለዉ ንኣቱ ነፈርቲ ከይመፃ ሰብ ከይንልክም
0: እስ ፈራሕ ፈሪሒኻ ዲኻ
1: እንታይ መፂእ እነ እየ ዝፈርሕ ምድጋመን ስለ ዘይተርፈን ግን ንእቶው ይብለካ ኣለኹ
2: ሓቁሎ ተስፌ ንሞት ዘይፈራሕና ከመን ኢና ክንፈርሕ መስዋእትና ዘይተርፍ ኣብቲ ቦታ ታሪክ ውሰዱና ታሪክ ክንሰርሕ ብፆትና ደሞምን ሂወቶምን እንዳኸፈሉ ንሕና ኣብዚ ክንመሃር ኢልና ኾፍ ክንብል ፈፂሙ የፀብቐልናኒ ወረ በለፂ እዩ
1: ስምዑነ ኣይሕዋት ብስምዒት ኣይንዛርብ ሓለፍትና ዝበሉና ንስማዕ
0: ይኣኸ ግደፈና ንሕና እንታይ ኮይንና ሓላፍነት ናይ ነብስና ዘይንወስድ ክንዲቶም ዝጋደሉ ዘለዉ ኣኺልና እንዲና ንማዓስ ክኾነና ኢና ክንመሃር ያ ከምዚ ዝብልዎ ሃገር ምስ መፀት ናፅነት ምስ ኮነ ምሁር ዜጋ የድል ድዮም ዝብሉና እታ ናፅነት እሞ ነምፃ እያ በስ ትዝረኣያ ትምህርቲ የርክበሉ
1: ንሕና ዲናሞ ካብ ሓለፍትና ንላዕሊ ፈሊጥና ክንዝንዛርብ ዘለና ነቶም ንነዊ ሓሲቦም ኩነታት ኣፅኒዖም ዝእዝዙና ሓለፍቲ ምስማዕ ንዓይ ዝሓሸ ኮይኑ ይስማዓኒ
2: ክድ ግደፈና ንስኻ ፈሪሕካ ይኸደለኻ ንባዕልኻ
1: ድቢ ኣይፈራሕኩን ተረድኡን ንዶ
0: ኣስኩት ፈሪሕኻ ከተፍርሓና ንሕና ክንመሃር ኢልና ይወፃናን ካብ ገዛና እቶም ክትመሃሩ ትደልዩ ተበለፅትኻ ሃየ ኺዱ ተምሃሩ ንሕና ግን ኣብ መውፅኢና ዕላማ ክንዋጋእ ክንስዋእ ስለ ዝኾነ ውዝዑና ኢልና ክልተ ንግበራ እዛ ትምህርቲ
3: ያ ጀማዓ ተስፌ ኣማኑ ህላ ኣስክሚ ድበል ግን እቲ ሓባእ ትሓዝለይኩም እንደ ደበትና ፈይኖ ወድቀል
1: ብኸመይ እሞ ከነውድቕ እንተ ኮይንና እኮ ክንመሃር እዩ ዘለና ብዘይ ኣፍልጦ እንታ ክንገብር ንኽእል
3: ትመል እንታ ከስላን ከስላን ከስላን
0: ከስላን ወረ ብዓቂ ኣኳስ ኣኳስ ኣኳስ
1: ስምዑኒ ኣነ ዝተሰማዓኒ እየ ተዛሪበ እንድሕር ጃይ ኢልኩም ግን ፀገም የለን ጃይ
0: ካላስ ካብ ፅባሕ ንጅምራ ኢና ኮይስ ኢሎም ከይወዝዑና ፈፂምና ይነቋርፃ ኒና
3: ኣብሽርኣብሽርኣብሽርኣብሽርኣብሽር
2: ያኸ ያ ጀምዓ ቅድሚ ሕጂ ክንጋደል ኢልና ምስማዕ ምስ ኣበዩና በብዝመሰለና ካብዛ ሃዲምና ከምብ ሓድሽ ክንምዝገብ ምስ በልና ዎ ፈሊጦም ናብዚ መሊሶምና እዮም ብውልቂ ፈሊጦም ዝመለሱና ብመጅሙዕ ኢልና እዮም ሰምዑና ትብሉ
0: ይሰምዑና ዎ ኣይንሰምዕን እንተኢሎምና ኸዓ ንሕና ኸዓ ኣይንምሃርን ንብሎም እንታይ ዶ ክገብሩና ንኸድዕኮ ኣይኮናን ዘለና ክንዋጋእ እኹላት ኢና ኢልና ንብል ዘለና ያኸ ክፍትኑና እንተደልዮም ከዓ ብደስ ዝበሎም ይፈትኑ
2: እዚ ኩሉ ንሰርሖ ዘለና ማእቶታዊ ስራሕ እኹላት ምዃንና ምስክር እዩ ካብዚ ንላዕሊ ዝሕተት ከሎ ኸዓ ይሕተቱ ያ ጀምዓ እሊ ምእካልን ዘይምእካልን ኣይኮነን
0: ንስኻ ግደፈና ዶ ወረኺት ረሓኸልና ኣኳስ ነዚ ሓደ ሰብ ከይቀርቦ ሙሽሙሽ ሙሽሙሽ ዎ ሙሽሙሽ

0: ኣሕዋትና ንሓብር እሞ እንታይ ይብሉና ከዓ ንሰምዕ።
1: ክንደይ ግዜ ኢና እሞ ክንሕብር? እታ መልሲ እኮ ፍልጥ እያ። ተምሃሩ እዮም ክብልዎም።
2: እቲ ዝብልዎም ንዓኦም ንግደፎ፣ ንሕና እቲ ክንገብሮ ዘለና ንግበር። እሶም መፂኦም ርከብዎም።
1: ከምኡ ሓይሽ እንተልኩም ሓራይ ፅቡቕ
3: መልሲ ሒዞምልና ክመፁ እኳ እዮም ከይዶም ዘለዉ።
4: ካእስ ከም መስኡሊ መፁና መግኑ ደየትሕና
5: በስ ንግስ ፅሬት ነካይድ ዝተረፈ ስራሕ ክህሉ ርኢና ኸ ነፀፍ። ድሓር ከዓ ንዓይ ሓንቲ ሓሳብ መፅኣት ንብል።
3: እንታይ ዓይነት ሓሳብ?
5: ንኺድ ሞ ክስሕቆኩም እዩ።
1: ከላስ ከላስ ኮይ ሰራሕ

0: ዶክተር ኣለኹ ዶ?
1: ኣለኹ ፊቱ ዓይነይ። እንታይ ደኣ ድሓን ዲኹም?
0: ተስፌ እንዲ ተጸልይዎ።
2: እውይ ተስፌ ከመይ ይርካ?
0: ሓሚመ እንዴ!
2: ኣብ ምንታይ ካ እዩ ዝሕመካ ዘሎ?
0: ያኸ ንድዕ እንታይ ፍሊጠ ሓሚመ መጺእ ኣለኹ ሓክምኒ።
2: ከመይ ሞ ጌይርካ? ኣብ ምንታይ ካ እዩ ዝሕመካ ዘሎ ሞ ንገረኒ ክሕክመካ።
0: ያ ኩሉ ነብሰይ ድሕመኒ ዘሎ ዝተንከፍኩ ኣካላተይ ቃንዛ ገብረለይ ኣሎ። እንታይ ከም ዝኾንኩ ባዕሉ ክመርሚር ክፍለጥ እዮ።
2: ኣንታ ተስፌ ከምዚ ገብረኒሎ ከይበልካ ንሞ ከመይ ጌይረ ኣን ሕማምካ ክፈልጦ?
0: ያ ሓኪም ኣይኮንኩን ዶ ይኸ?
2: ሓኪም እባ ሓኪም ካደ ኮንካ ንመፅኻኒ
0: እሞ ሕማመይ እንታይ ምዃኑ ፈሊጥካ ሓክምኒ?
2: ቁርባ ሙሓብረኒ ኣብ ምንታይ ምንታይ እዩ ዝሕመካ ዘሎ?
0: በዛ ናይ ኣፍ ልበይ እንድያ ትጅምረኒ
2: ኣብዚ
0: ቁሩብ ትሕት በለ
2: በዚያ
0: ውርድ ሞ በለ ቁሩብተይ
2: ናብዚ
0: ኖኖ በዚኣ እንኮላ እዩ ወላ በዚኣ
2: ኣየ ተስፊዕ ንስኻ ድኣ መሓይምካ ዘይኮንካ ንዓይ ክትሕመኒ ኮ ኢኻ መፂኻ። ስምዑ ንፊተውራሪ ንምንታይ ኢኹም ትምህርቲ ኣብዩ ዘለኹም? እንተ ተማሂርኩም እኮ ከምዚ ኣነ ዝሕክሞ ዘለኹ ትሕክሙ፣ መሃንድሳት ኮንኩም ሃገር ክትሃንፁ፣ መምሃራን ኮንኩም ሕብረተሰብ ክትልውጡ ማለትካ እዩ። ንምንታይ ክንዋጋእ ምስ በልኩም ካልእ ክትሓስቡ ዘይትኽእሉ? እሞ ኸዓ ትምህርቲ ዘይርዳእኩም ሕማቓት ነርኩም ተትኾኑ ሲ ትምህርቲ ጸሊኦም ይበልና። ንስኹም ግና ምስዚ ኩሉ ብቕዓትኩምን መንፋዕትኩም ሲ እንታኾንኩም ዘይትምሃሩ?
0: ይኸኻ ካብ ገዛና ክንዋጋእ ክንስዋእ እምበር ክንምሃር ኢልና ይወፃና።
2: ውድብ እሞ ካብ ክትዋግኡ ክትምሃሩ መሪፃ ናይ ሎሙ ዘይኮነ ሲ ናይ ፅባሕ ሓሲባ ተምሃሩ ትብለኩም ኣላ። ንምንታይ ደ ይሰምዑ? ትእዛዝ ምፍጻም መሰረታዊ መምርሒ ሕዝባዊ ግንባር እዩ።
3: እውራእይዎ መሬት እምብረ መሲላ
4: መኪና እያ ትመፅእ ዘላ። ሓለፍቲ እዮም ዝመፁ ዘለዎ።
0: ያ ኸይምፁ ንዖም ዲና ንፅበ ዘለና ሓደ ኸይፈርሕ ኣይንምሃርኒ ኢና ኢልና ንደርቕ ኮይስ
4: ወላ ሓደ ዘግድዕ የለን ተረዳዲና ኢና።
2: እንታይ ድ ዝብለኩም ዘለኹ? መጀመርታ ትእዛዝ ናይ ሓለፍትኹም ኣኽብሩ።
0: ኣለና ኣለና ዶክተር ኣለና።
2: ኩናት ናበይ ከይኮደኩም ክንዲ ዝውያ ቀሲልኩም መርከብኩምሉ ዶ?

0: ሰላማት ፊተውራሪ፣ ከመይ ኣለኹም? ፊተውራሪ ውግ ኣበይ ከይከደኩም ኢኹም ተዕገርግሩ ዘለኹም? ሃገርና እኮ ነፃ ክትከውን እያ። ሽዑ ዝዋጋእ ሰራዊት ዘይኮነ ሞያን ትምህርትን ዘጥረየ መንእሰ እዩ ከሃንፃ ነዛ ሃገር። ድሓር ምክፍፋል ስራሕ ዝበሃል ኣሎ። ኩላትና ተዋጋእ ሰራዊት ምዃን ንኤርትራ ይጠቕማኒ። ንኤርትራ ዝጠቕማ ገሌና ክንከላኸለላ፣ ገሌና ክንመሃረላ፣ ገሌና ክንመሓድራ፣ ገሌና ክንሃንፃ ከለና እዩ። ህዝባዊ ግንባር ዝዋጋኣላ ሰራዊት ኣይሰኣነትን፣ ንዑ ዝኾኑ መዲባ እያ። ንስኻትኩም ክትመሃሩ ዝተመደብኩም ነታ ትመፅእ ኤርትራ ክትሃንፁ ስለ ዝተሓስበ እዩ። መሬት ምስ ወግሐ ናፅነት ምስ ኮነ እዚ ኩሉ ብረታት ጥሒና ገሊኡ ፒሮ ገሊኡ ባዴላን ማሕረሻን ክንሰርሖ ኢና። ነዚ ትገብሩ ከዓ ንስኻትኩም ኢኹም። ኩሉ እንዳፈለጥኩም ኣይተዳኹሙና። ዝተባህለኩም ሰሚዕኹም ናብ ትምህርትኹም ትምለሱ። ካልእ ኣማራፂ የለን። ዝኾነ ፊተውራሪ ትምህርቲ ዝበሃል ኣብዪ ድሕሪ ሕጂ ክንሰማዕ ኣይንደልን ኢና። ንመምሃራንኩምን ኣለይትኹምን ኣይተትዕብዎም። ስምዕዎ
1: ኣዚያ
0: ሓንሳብ ሓንሳብ ኣብዚኣ ዝበሃል የለን። እዚ መምርሒ እዩ።

0: ተባህለኩም ሰሚዕኹም ኣለኹም ኣብ ግብሪ ተውዕልዎ
1: ያኸም ኣብዚ ኣባ ክንዛረብ ዕድል ሃበና
0: ኣታ ወዲ ነጊረካኮ ክንዛረብ ኣይመፃናን እዚ መምርሒ እዩ ኣተግብርዎ
1: እዚ ትብለና ዘለካ ከዓ እሞ ወላ መምሃራና እውን ነጊሮምን እየ
0: እሞ ክሰምዕዎም ነይርኩም ንሶም እውን ተደናጊፆም ክሰምዑኹም ኣይነበሮምን ኩሉ ተጋዳላይ ኣብ ዝተመደቦ እዩ ዝቃለስ ዘሎ ንስኻትኩም ከዓ ተምሃሩ ተባሂልኩም ክንዲዚ መሽክላ ትፈጥሩ ያለ ሓጂ ተስኡ ተስኡ ክፍልኹም እተው ጉሪምሪ ማቋርፃታ ወዲ ሰሚዕኩም ኣለኹም እዚ ሎሚ ዓጢቕናያ ዘለና ጠባና ጅቡ ፅባሕ ድሕሪ ፅባሕ ኣብ ቤተ መዘክር ይቕመጥ ሽዑ ዝተማህረ ዜጋ እዩ ነዛ ሃገር ዘድልያ ንስኻትኩም ብብረት ዘይኮነ ብትምህርቲ ብሞያ ሃገር ከተማዕብሉን ከተበልፅጉን ዝተመደብኩም ኢኹም ሕጂ ያላ ተስኡ ብለኩም ኣለኹ ተስኡ ኣታ ወዲ ጫቕጫቕ እንደቋርፅ እንታይ ኹም ትብሉ ኣለኹም
1: የኣኽ ዝጠበርና ጁ ቤት መዘከር ከይኣትዎ ክንትኩሰሉ ሃቡና ንብል ኣለና
2: እዚ ናይ ኩላትና ቓል እዩ ክንመሃር ኣይንደልንና
3: ኣይዋሳሕ ናይ ኩልና ግያትሉ
0: ሓንሳብ ሓንሳብ እንታይ ክትኮን ዳ ትደልዩ
1: የኣኸ ክንዋጋእ ክንስዋ ኢና ንደሊ
0: ተማሃሮ ስለ ዝኾንኩም ኢና ሸለል ብምባል ንሰማዓኩም ዘለና እዚ ትገብርዎ ዘለኹም ኣድማ ምዃኑ ብኸቢድ ከም ዘቕጽዕ ትፈልጡ ዲኹም
2: ንሕና ኣንጻር ውድብና ይኹን ኣንጻር ሃገርና ተሓተና ክንከይዳ ይንደልን ኢና ካብ ገዛና ዝወፀና ኸዓ ክንጋደል እምበር ክንመሃር ኣይኮነን ክንቃለስ ክንብል ከለና ግን ስለምንታይ ኹም ዘይሰምዑና
0: ከምኡ ዝበሃል የለና እታ ወዲ እዚ ትእዛዝ እዩ ትእዛዝ ካብ ላዕሊ ይመጽእ ኣብ ታሕቲ ዘሎ ኸዓ የተግብር መን ዝመሃረኩም መን ዕቢኩም ክትበሃሉ ኢኹም ብኢደዋኒንኩም ድላይኩም ክትከዱ ተምሃር ተባሂልካ ኣለኻ ያላ ትመሃር
2: እሞ ንሕና ይንመሃር ኢና
0: ኣይትመሃሩን ኢኹም
1: ይ ዋይ ዋይ ንደርስ ይንደርስኒ እዎ ይንመሃርኒ ኢና ንቃለስ ኢና
0: ሓፈል ኣታ ወዲ ሰጥ በል ስምዓኒ ትርጉም ትምህርቲ ተረዲእዎም ክንመሃር ኢና ስጋዕ ዝብሉ ይቀጽዑ
4: ተረድየካ ዕራየ
5: ኣብሩኽ ሓፈል ኣብሩኽ ሓፈል ኣብሩኽ ሓፈል ያላ ዘብዘበል ጉየ ጉየ ኣታ ወዲ ርእካ ኣለኹ ኣብራካ ክሰብርከ ኣታ ወዲ ጉየ ዶ
6: እዞም ደቂናሲ ክንጋደል ኣይንምሃርን ስለ ዝበሉስ ክንዲዚ
7: መጀመርታ ትእዛዝ ናይ ሻዕብያ ኮ ትእዛዝ ምኽባር እያ
6: ተምሃሮ እንድዮም ወና ኣሽቲ እንድዮም ኣበይ በፂሖሞ ከመይ ከማዛዝኑ
7: ቆልዓ ብንእሱ ቆርበት ብርሕሱ ኮ ተባሂሉ እዩ
6: ኣንቲ ናይት ዝነኣሱ ደቅና ወዝዓበዩ ኣሕዋትና ኮይኖም እምበር መዓት ፅቡቅ ገይሮም ኢለ ግናሲ እታ ዓድና ድማ እታ ኤርትራና ዝተስፋና ኣብኦም ስለ ዝኾነት ንበቆም
7: ኣንቲ ንዕማየ ተምሃሩ ውድብ ናቱ መደብ ኣለዎ ክበሃሉ ከለውሲ ስለምንታይ ዘይሰምዑ ሕረይ ዘይብሉ ንሕና እኳ ብላዕሊ 52 ዲግሪ ሴንቲግሬድ ብታሕቲ ሓዊ እንዳተለብለብና ትእዛዝ ሰሚዕና ንኸይድ ዘለና ቁርብ ንዓና ክርኢ ይክእሉን ልዕሊ ኩሉ ከዓስ ነቶም ብስንኩልንኦም ዝምህርዎም ዘለዉ መምሃራኖም ዘይሰምዑዎም እዚ ሞ ፍፅ ዘይብሉ እዩ
6: ዋይ እንቲ ሰናይት እምበር ደናኣሽቱ ምዃኖም ይርዳእክሎ እዩ ኣበይ ፈሊጦሞ ንሶም ብደይካ ክንጋደል ምባል እንታይ የ እንታይ ሓስቡ ዳሓር ከዓ ክዋጋእዮም ኢሎም እምበረይ ክሃድም እየ ኢሎም ድዮም እዚ ከዓ ኩሉ ተጋዳላይ ዝሓስቦ ከምኡ ድደልዮ እንዳኣሉ ገይሮም ናይ መን ዳኣ ክወስዱ
7: ኩሉ ተጋዳላይ ናይ ውግእ ህርፋን ወላ ይሃለዎ ደኣ እምበር ትእዛዝ ኣኽቢሩን ተቐቢሉን እዩ ዝኸይድ ከምኡ ስለ ዝኾንና ዶይኮናን ውሕዳት ከለና ንብዙሓት ስዒርና ዘለና ብውሑድ ዓቕምናሲ ንሓያላት ነርዕዝ ዘለና ሰብ መደቡን ዝተባሃሎን ገዲፉ ናብ ዝደለኽዎ መድቡ ንውኢሉ ንድሕር ዝሕንግድ ኮይኑ መዓስ ዳኢና ሞነታ ሃረር ኢልና ንፅበያ ዘለና ናፅነትና ክነምፃ
6: ኣላ ሰናይት እዚ ኣይፈልጦ ንመስለክሎ ከመይ ምፅፅ ምፅፅ ትብልለይ ኣለኺ ኣነ ዝብል ዘለኹሲ እዞም ቆልዑ ሲ ንኣሽቲኦም እቲ መቕጣዕቶም ሲ በዚሑ ተሪርዎም እየ ዝብል ዘለኹ
7: ትእዛዝ ትእዛዝ እዩ ንዕማየ ዝተብሃልካዮን ዝተመደብካዮን ክትገብር ከም ዘለካ ከዓ ካብ ሕጂኦም ክምሃርዎ ዘለዎ
6: ኣንቲ ንሱሲ ድሕሪ መክቦም እኳ ናብ ትምህርቶም ተመሊሶም ኣነ ነቲ ነጎሪ እየ ዝዛርብ ዘለኹ እምበር መዓስ ጠፊእኒ
7: ኣካይዳ ሻዕብያ ሞት ትፈልጥ እያ ንዲኺ ሕጂ ደብኦም በፂሖ ክቕየር ኮይኑ ንኹሉ ካብ ዓባይ ድስእት እያ ብሓደ እያ ተብስለካ ንሶም ካዓ በሲ ኢሎም

0: ዝኣምሰሉ ከም ገብ ቃውያሙ መዓልና ላኪን ስቂኢሎም ኣሻቂኢሎምና ልብና ጠውዮምና ቐኒዮም ነዛ ትምህርቲ ደይትተርፎም
1: ሞበል ንዕናይ ሓውና ነሳውሮ
0: ሰና ማንኬቱ ሽቕልና ንውደ

0: ኣብቲ ትኸድዎ ወተሃደራዊ ዲስፕሊን ኣዘውቲርኩም ውድብኩም ዝሃበትኩም ሓላፍነት ተረዲእኹም ዝተዋሃበኩም ከም ተተግብሩ ንተማመን ኢና። ሕጂ መደብኩም ፈሊጥኩም እቶም ትዕለሙ ክትብገሱ ኢኹም። እቶም ኣብ ዝተርፉ ኸዓ ክሳብ ትዕለሙሉ ግዜ ዝበፅሕ ትምህርትኹም ብግቦ ትከታተሉ። ዝወዳሓንኩም ወዲ ኣለኹ።
1: ሰኒ ወለካ ተስፌ ተስፌ ኣራሕራሕ ረባበት ረባበት ረባበት ሰናት ወደ

0: ማየት እንዳትገብር ኣጥራ ዘይሒዝከ
1: ስማዓ እንዶ ባባ ወዚዖሞም ዶ
2: መን እዮም
1: እዚኦም ኣብዚ ፅሒፍካዮም ዘለካ በዓል ተስፌ ተወዚዖም ዶ
0: ኣሃ ካብቶም ብቦ ዲኻ ፀኒዕኻ
1: ከም ብቦዎ ፀኒሐ ቁፅራይ ገዲፈ ተመሲጠኒ ከም ብቦ ፀኒሐ ድሕሪ ተዓሊም ሲ ወዚዖሞም ዶ ዋላስ እንታይ
0: ድሕሪ ተዓሊም ደኣ ምውዛዕ እምበር ናበይ ደኣ ክዱታና ይብወደይ
1: ተስፌ ደኣ ኣበይ በፂሕዎ
0: ተስፌ መጀመርታ ኣጋር ሰራዊት ኣብ ሓይልታት እዩ ተመዲቡ ፀኒሑ ታንከኛ ኮይኑ ብጅግንነቱን ቆራፅነቱን ልክዕ ነያታቱ መሲሉ ክተኣምኖ ዘፀግም ክንደይ ቅያታትን ታሪክን ስርሕ
1: ዋ ኣበይ ኣሎ ዳ ሕጂ
0: ተስፌ ሓዊስካ ብዙሓት ኣብዚ ጥራዝ ዘንበብካዮም ጀጋኑ በጃ ኮይኖም ተሰውዮም እዮም
1: ተሰዊኦም
0: ወ ንስለዚ ነሰማቕሮ ዘለና ብርሃን ክብሉ ተሰዊኦም እዮም
1: ኤፍሬም ከ
0: ኤፍሬም መትባዕ ጅብሬም ኮይኑ ክሳብ ድሮ ናፅነት ተቓሊሱ ናፅነት ግን ኣይረኣየን ፈንቅር ሽሙ ብዝገዛና ዝመፅእ ውዒ መንእሰይ ትፈልጦ እንዲኻ
1: እቲ መስሓቅ መምህር ድ
0: እዎ ንሱ ወዲ ኤፍሬም
1: ኣኽበረት ከ
0: ኣኽበረት መራሒት መስርዕ በፂሓ ነይራ እዛ ሃገር ግን መራሒት ትብል ተራይ ትብል ንኹሉ ያወሲዳ ኣኽበረት እውን ሰንኪላ ኣብ ማዓስከር ትእለ ኣላ
1: ብሂወት ኣላ
0: ወ ብሂወት ኣላ
1: በጃኻ ባባ ሓደ መዓልቲ ክሪኣ በጃኻ ውስድን
0: ሕራይ ክኸይድ ከለኹ ክማልኣካ የ ሕጂ ግን ደኺመ ስለ ዘለኹ ክዕርፍ ግደፈኒና ይወደይ
1: በጃኻ በጃኻ ሓንቲ ሕቶላትኒ ባባ
0: ኣንታ ንኣይወደይ ደኺመ ኳ የ ዝብለካ ዘለኹ
1: ሕራይ እዚኣ ምስ መለስካለይ ትዕርፍ
0: ሓንቲ እንዳበልካ ስኻበይ ትውድእ ሕተስ ክበል ሕራይ ክምልሰልካ
1: ሕራይ እቲ ምስ በዓል ዑስማን ተስፌ ኤፍሬም ምስኦም ዝነበረ እትኳ ድብ እናበልኩም ፅውዖ ነበርኩም ኣበይ ኣሎ
0: ንድቢ ክትፈልጦ ደሊኻ
1: እወ እወታ ባባ
0: በልሓዝ ድቢ ኸዓ እዚ ምሳኻ ዝዕልል ዘሎ ኣቦኻ
1: እየ ባባስ እስኻ ዳኻ መዓሲኻ ድቢ ተባሂልካ ትፅዋዕ እንታይ ናይ ድቢ ምስሊ ኣለካ
0: ከምኡ እንዲ ነይሩ ንሓፂር ሊንጎብልዎ ንጸሊም በሪህ ንዓይ ከዓ ቀጢን ከለኹ ድቢ ኢሎምኒ ንዓይ ስለ ዘይትውክል ግን ድሕሪ ናፅነት ናብታ ንብርቲ ስመይ መሓሪ ተባሂለ ገሪምካ ድዩ
1: ታሪክ ካ እምበር ገሪምኒ ንስኻ ከዓስ ከምዚ ታሪክ ኣሕሊፍካ ኢኻ
0: እዚ ክፅሑፎ ኢለ ዝጀመርክዎ እዩ ገና ዘይተነግረ ብዙሕ ታሪክ ኣሎ
1: መዓስ ዳ ክትፅሑፎ ኢኻ
0: በይነይ ፅሒፈ ዝውዶ ኣይኮነ ኩላትና ፅሒፍና እውን ንውዶ ኣይኮነ ግና ክሳብ ዘለና ክንፅሕፍ ኢና ዝወደ
1: ቀልጢፍኩም ፀሓፍዎ ናና ዘኹርዕን ዘሐብንን ታሪክ ከለናስ ናይ ካልኦ ሰሚዕና ክንምሰጥ ኣይግብኣናኒ ኩሉ ክንፈልጦ ስለ ዘለና ኩሉ ፀሓፍዎ
0: ሓራይ ዝወደይ ኣንበብቲ ጥራሕ ኹን እምበር ክንፅሕፍ ኢና ዝተፃሓፈ እውን እኮ ውሕድ ኣይኮነ
1: ከነንብቦ ኢና ተባባእ ከመይ ደ ተመሲጠ ቆፅራ ይርስዕ እየ ከንብቦ ፀኒሐ እቲ ዝገረመኒ ከዓስ ኣብዚ ንሕና ዘለናይ ዕድመ ኢኹም ነርኩ
0: ኣብ ዕድሜና እዚ ዘንበብካ የሕሊፍና ንስኹም ትሕልፍዎ ዘለኹም እውን ፅባሕ ንጎ ታሪክ እዩ ስለዚ ታሪክካ ዝፀብቕ ዝወደይ
1: ናይ መንዳእ ክወስዳ ተባባእ ወዲ መንዴ ግናሲ እቶም ካልኦት ምሳኻ ዝነበሩ ኸ ኣበይ ኣለዉ
0: እቶም ብጅግንነት ስለዝ ሃገር ዝተሰውኡ ብርሃን ገዲፎምልና ሓሊፉ እቶም ዘለና ኸዓ ከምዚ ኸማይ ኮሮኔላት ካልእ ወታደራዊ ማዕረግን በፂሑ ኣብ ሓይሊ ኣየር ኣብ ሓይሊ ባሕሪ ኣብ ሓይሊ ምድሪ ተመዲቦም የገልግሉ ኣሎ ገሊኦም ድማ ዝተፈላለዩ ሞያታት ኣጥርዮም ኣብ ጋራጃት

0: ኣብ ናይ ህንፃ ትካላት ኩባንያታት ተመዲቦም ይሰርሑሉ ኣብ ኩሉ ሚኒስትርታትን ምምሕዳራትን ብዙሓት መምሃርትና ተመዲቦም ይሰርሑሉ
1: እሞ ሙሉእ ኤርትራ ይኹም ዘለኹም
0: እወ ኣብ ኤርትራ ጥራሕ ዘይኮነ ኣብ ሙሉእ ዓለም ኣብ ዝተፈላለየ ፅሕፈታት ተመዲቦም ይሰርሑኣለዉ መን ምስ ዕረፈ ድኣሞ ክንዕርፋተና ኣይወደይ ሓለፍትናን ኣቦታትናን ዝነበሩ እኮ ዘይዕረፉ
1: ብፍላይ ታሪክኩም ኣብ ምንጋርን ኣሰርኩም ኣብ ምግዳፍን ኣትዕርፉ ባባ ነዚ ምሰንበብኩ ተመሲጠ ነብሰይ ከም ዝፍትሽ እየ ኮይኑ
0: ኣንበሳና ኣይወደይ ንኺድ እሞ ንመሳሕ ካልእ እውን ዘዕለል ኣለና ንዓና ይስኪ
2: እዚዩ ወለደና ሽግር ተጋዳላይ ማንካ ከይተላዓሎ ሓይሊ ጸላእ ብዃዕናን እንከሎ ኣብቲ ጽንኩር ግዜ ዘበን በሎ በሎ ኣብ ጎኒ ኣያታቱ ዝገጠመ ብድሎ ዘይንሱ ንሳ ካልእ ሕጂ መን ክብሎ ዘይባዕሉ ይዛረብ ስትውዕሎ ካብ ሓንቲ ስድራ ከም ተወልደ መሳርዑ ስጡም ባህግሉ ብሓደ መብረቕ ሰማይ ጋሕጋሕ ዝወለደ ገና ዕሸል እንከሎ ዘይመንጎደ ንመስዋእቲ ዝቀዳደም ሓደ ድሕር ሓደ እዚ ወለደና ብታሪኹ ዝሕበን ቆልዓ ሳሕል ኣብ መዋጥር ዘይቅልቀል ኣብ መዋጥር ዘይቅንቀር በዓል መትከል ሎሚ ፅባሕ ኣይፈልጥን እዩ ሓንቲ ያታቓሉ ሎሚ ፅባሕ ይብልኒ እሳ በዝን በዝን የለን ዋላ ማላ ትፅበት ትመቅር ትጣዕም ትሕመር ሓንቲ ያታ ማሓላ ምድረ ሰማይ ትፅበብ ከም ኣፍ ዑንቂ ኣካላት ሰብ ይተርባዕ ከም ጨርቂ ጠጥዑሙ ይፀርገፋ ርሒቑ ንእስነተይ ሕንኩ ክበል ተጸንቂቑ ህዝባዊ ግንባር ኣብ ፈተነ እንከሎ ህዝባዊ ግንባር ተቐርቂሩ ኣብ ፈተነ እንከሎ ትምህርትን ሕንቃቕን ከመይ ገይረ ክቕበሎ ተጋዳላይ ኣብ ፀቢብ መንቀራቑሮ ኣነ ከዓ እንዳሕራይ ዝኸውን ምህሮ ውድብ ብገበታ ዘራያት ኣይህንዳ ወረዶ ኣነ ተመሃራይ ኮይነ ብድሕሪት ክጥምቶ ብማዕዶ ሕልሚ እዩ ሕልሚ ኣድጊ እዚ ሕልሚ ተበለፅሲ ኣይቅበሎን እየ ኣነ ኣነ መተካእታ ኣነ ፍረ ናይ መስዋእቲ ንዕኦም ዝጨኑ ኣነ ካብቶም ተካእቲ ፊት ውራር ክኣባ ወዲ ዓባይ ድስቲ ኣነ እየ እዝን ክንዲዝን እዩ ሕማም ተውዚዕ ዘብሎ ነይሩ ንፊት ውራር እሞ ባህግልቡ ፈፂሙ እዩ ኣብቲ ዝብፅሕ በፂሑስ ሓምሳ ዓመት ከነብዕል ዕድለኛታት ምዃንና እኳ ሓጎሰና መደብና ይቐፅል ኣሎ።

ቀበት ማሐበር ይበልስ ወሐረጎ ከንኡሻይ ሴርኖስ ይልህርስ እንተ ዳይ ከምህሮቱ ፈንጎ ሕግል ትትቀደም ሐቴ ተገባይ ካገፍተር ጽበጥ ወቀለም መስተቅበል ዓዲብካቱ ዮም ኣምር ወተዓለም እሊ ትኤታን ትንዚምካ ምን ዮም ተዓሸን ወትሐለም ኣስተንተንኮ በይየ ኣስተንተንኮ በይየ ወትቀወድ ይብየለ ቴለል ሰውረት ሐርብ ተእትጋይስ ኣባጅ ጀልፍ ወትጌልል ሰውረት ምድር ትሐርር ሓበን ትረክብ ውዕለል እግል ኣባይ ለቐትል በዓል ወቐይ ወምሕልል እሊ ዓለ ፍክርየ ምራድ ኢል ትበደል መጦር ኣውኪር ግልብጠር ምናታ ባልሰድ ይብየ መሓዝ ሳትንብ ለዜሮ ካይድ ብትሓቱ መሓዝ ለፍራስ ትሓደራ እብ ሓበን ፋግር ፋላቱ መሓዝ ለየታይም ዓባ እንደ ሳትረጋራቱ ህቱቱ ሰንገሜኒ ዳግመ እየ ሓላቱ ኢቀባካ ድምድማይ ኢቀባካ ድምድማይ ተዓሸም ከወት ሓለም እልማየ ለሰቴ ፋርስ ገብ ወዓለም ምሕከላቶ ኣለቡ እግል ካይን ወጣለም ዳረት ዕልም እቴካ ለተይም ምነወት ካፍል ኣማን ወላ ለታዓት ዕንዳቐየካ ክልፈጅር ፍቲ ወጣን ወገቢል ለምነን ሽንኪ ትብል እልይቱ ምክር ኣባውካ ወመረቢያትካ ሰምሕልል እለህለ ስላልካ ወገበይ ብዕደት ይተምስል ሕደር እካ ሓንተ በዓት ምስል ሓውካ ተመስል ኣግቡይ ለረይ ምሄራሩ ዮም ጽበት ሕሳሉ እግል ታብትዮት መዓሉ ኣነሊ ኣመርኩዋ ሰውረት ናይ መስተቕበል በርከት ዲብ ዜሮ እቲ ኣራግ ሓዋልዕ ወጭልሕን ተባቕለት ሄራር ሰብክሳግም እቲ ዓሬሪ ብሓድረት ክመሐሳስ ናሸዓናሁ ዕልም ሰባተት ኣማን ፍቲ ወጣን ወምርወት ዮም ፈቐትክዎ ሓቑ ሕምሰ ሰነት ኣቤ ዮም ፈቐትክዎ ሓቑ ሕምሰ ሰነት ቤት ምህሮ ሰውረት እግኖሰ ሰውረት እኪት ርኤት ወመራርብ ኣፍሾመት ሓልፈት ቅዌት ወመዳንጋር እግል ኩሉ ሓርበት እግልየ ወመስለኒ ፍረፋሪ ካልቃት ኣንጅሓተኒ እግል እክደም ኣብዕለት ሰየሰተኒ እግል እምርሕ ደውለት ዲማ ልምበር ኣሱሩ ኤታን እግላ ካልቃ ከይርዎ በርከቱ እግል ክልናባርቃ ሕነ ኣዳም ጋዕና ዋዓድና ረክበት ሓቃ ታሪከ ለድኑስ እታርፌታ ሳብቃ መድረሰት ሰውረት ኣበ ቤት ምህሮ ሰውረት እግል ኖሳ ሰውረት ቤት ምህሮ ሰውረት እግል ኖሳ ሰውረት

ሰላም ሰላም ሰላም ሰላም ክቡራት ደቀይ ፍትዋት ደቀይ ክቡራት ስድራ ቤታት ኩልኹም ኣብ ውሽጥን ኣብ ወፃእን ትርከቡ ከምኡ ውን ኣብ ኩሉ ጎደቦና ዘለኹም ቆልዑ ከመይ ኣለኹም እሞ ሕጂ ሕፅር ዝበለ ቅድሚ እቲ ናብቲ ቀንዲ መደብና ምእታው ቤት ትምህርቲ ሰውራ ዜሮ እንታይ እዩ ክትብሉ ስለትኽእሉ ኣጋጣሚ ኮይኑ ካብ ዕለት 20 ዝጅምር መበል 50 ዓመት ናይ ቤት ትምህርቲ ሰውራ በዓል ኣሎ እቶም ቤት ትምህርቲ ሰውራ ብዙሕ ጀጋኑ ዘፍረየት እያ ብዙሓት ጀጋኑ ኣብ ኩሉ ፅፍሕታት ዘለዉ ተምሃሮ ቤት ትምህርቲ ሰውራ ካብበሃሉ ዜሮ ኣብ ሳሒል ተደኩኑ መን ደኩንዎ ድሕሪ ኢልኩም ከዓ ተጋደልቲ ብዝኾነ ዳሕራይ ኣስፊሐ ክገልፀልኩም እየ ሕጂ ፅቡቅ ምጅማር ናይ መደብ ሃለው ቆልዑ ይግበረልኩም እዞም ደቀይ ናብታ ቀንዲ ውሽንቅ መደብና ክንኣቱ ሓንቲ መክፈቲት ሸውሃት ሙዚቃ ንዓኹም ጀባ

ግርም ሙዚቃ ሙዚቃ ከመይ ነይሩ? ሙዚቃ መቸም መባራመሪ መባራመሪ ኣእምሮ እዩ። ሕራ ይዞም ደቀ እዩ እሞ ብስድራኹም ክትምእዘዙ ዘለኹም ፅቡቅ። ሕጂ ናብቲ ዝቕፅል ንኡስ መደብና ክንኣቲ ኢና።

0: ሽዳ ሽዳ
1: ዛንታ ረዘነን ጃብረን ኣብ ጊዜ ሰውራ ኣብ ሳሕል ደብዓት ዝበሃል ማዓስከር ስደተኛታት ክልተ ቆልዑ እቲ ሓደ ጃብር ዑመር ዲን ሽሙ ወዲ 6 ዓመት እቲ ሓደ ድማ ረዘነ ወልደ ኣብ ቀሽ ሕድራይ ሽሙ ወዲ 5 ዓመት ትኽትንፋስ ይዕሩኽ ነበሩ። ኣቦ ስድራ ቤት ረዘነ ኣቶ ወልደ ኣብ ቀሽ ሕድራይ ካብ ዓላ ናብ ሰውራ ህዝባዊ ሓይልታት ምስ ተሰለፈ ነታ ስድራ ጸላእቲ እናወፈሩ ኣበየሎ ኣቦኹም ኣምፅዎ እናበሉ ምስ ኣሸገርዎም ስድራ ቤት ረዘነ ናብ ሰውራ ማዓስከር ስደተኛታት ደብዓት ሳሕል ክትወርድ ተገደደ። ስድራ ቤት ጃብር ድማ ኣብ ከተማ ኦመሓጀር ሻምበልበለው ዝበሃል ሓላፊ ወተሃደራት ደርጊ ገዛውቶም ኣቃፂሉ ጥሪቶምን ሰቦምን ምስ ረሸኖም ካብ ብሱል ጥረ ስድራ ቤት ጃብር ንሱዳን ወደልሒለው ዝበሃል ከተማ ማዓስከር ስደተኛታት ገዝኦምን ንብረቶምን ራሕሪሖም ሃደሙ። ብድሕሪ እዚ ስድራ ቤት ጃብር እንዳ ኣቶ ዑመር ዲን ናብራ ማዓስከር ስደተኛታት ሱዳን ወደልሒለው ኣጽሊእዎም ናብ ሰውራ ሳሕል ማዓስከር ስደተኛታት ደብዓት ተጸምበሩ። ኣቦይ ዑመር ዲን ኣብ ማህሚመት ዝበሃል ክፍሊ ተዕሊም ተዓሊሞም ተጋዳላይ ኮይኖም ናብ ጀማሂር ክፍሊ ህዝቢ ካብ ሳሕል ንኸበሳ ተወዝዑ። እዞም ደቀይ ማዓስከር ስደተኛታት ማለት ግን ጊር ከይብለኩም ቅድሚ ናጽነት ብጸላኢ ዝተበሳበሱ ስድራ ቤታት ዝቕመጡሉ ዝነበሩ ተጋደልቲ ህዝባዊ ሓይልታት ዳሕራይ ህዝባዊ ግንባር ዝመስረትዎ ማዓስከር ስደተኛታት ደብዓት ሽሙ ኣብ ሳሕል ዝተደኮነ ቦታ እዩ ነይሩ። እቶም ክልተ ትኽትንፋስ ይዕሩኽ ረዘነን ጃብርን ስሩዕ ትምህርቲ ክመሃሩ ካብ ማዓስከር ስደተኛታት ደብዓት ተጋደልቲ ካብ ስድራ ቤቶም ወሲዶም ኣብ ቤት ትምህርቲ ሰውራ ዜሮ የእተውዎ። ጃብርን ረዘነን ኣብ ትሕቲ ዓዳይ ዝበሃል ገረብ ቀዳማይ ክፍሊ ኣብ ሓደ ክላስ ትምህርቶም ጀመሩ። ብዙሕ ጊዜ ነፈርቲ ጸላእቲ መጽየን ፋክረስ ዝበሃል ጠያይት ብጻዕዳ ጃንጥላ ዝድርበ ቦምባታትን ገይረን ምንባርን ምምሃርን ይኸልኦኦም ነበራ። ይዕንቲ ረዘነን ጃብርን ብፆቶምን ሓንሳእ ሓንሳእ ንሰማይን ቃዕሪረን ነተን ነፈርቲ ክጥምታ ከለዋ ነፈርቲ ምስከዳ ድማ ጥራዞምን መጽሓፎምን ደኒኖም እናጠመቱ ኣብ ቤት ትምህርቲ ሰውራ ዜሮ ተማሂሮም

0: ኣብ ዝለዕለ ደረጃ በፅሑ ረዘነን ጃብሮን ጎቢዞም ደቂ 15 ኮተት እየ ምስኮኑ ሕነ ህዝቦም ክፈድዩ ናብ ሓይልታት ወዝዑና ነዘን ነፈርቲ ካብ ሰማይ ቆሊብና ክነውርደን ዘወርተን ፓይሎታተን ክንማርኾም ነዞም ካብ ዓዶም ናብ ዓድና መፂኦም ህዝብና ዘበሳብሱ ዘለዉ ዘማች ሓባጥ እግሮም ጦር ሰራዊት ገርፋዕ ጫምኦም ጠራሪግና ክንሓኮም በጃ ህዝብና ክንሓልፍ ንዓኻትኩም ነቦታትናን ኣዴታትናን ተጋደልቲ ክንተሓጋገዘኩም ንድፋዕ ወዝዑና እናበሉ ብለይቲ ናብ ድፋዕ ክመልቁ ተጋደልቲ ናብ ቤት ትምህርቲ ሰውራ ዜሮ ክመልስዎም ተረባርቡ። ብድሕሪ እዚ ኸ ረዘነን ጃብሮን ናበይ ኣበሉ ኣብ ዝመፅእ ቀዳም ካልኣይ ክፋልን ናይ መወዳእታን ኣነ ገበን ረባዕ ከዘንትወልኩም እየ።
1: ፅቡቅ ሕጂ ናብቲ ዝቕፅል ንኡስ መደብና ክንኣቲ ኢና። ሳኻ እንታይ ትመፅእ ትግጥምዋ ክንሓቀይ መን ዝያዳ ዘከረ እንድያ ተቀራረቡ ዞም ደቀይ ተወዳደሩ ፅቡቅ ብደምፀ ከዓ ደዊ ኢሉ ይንገረና ሕራይ ክንዲዚ ኣምፅአ ይበለና ኣነ ከዓ እዚኣ ኮይኑ ከጠቕዓሉ የ ሽዑ ፀውዐ ከዓ ሓደ መዓልቲ ከዓኒ መስሕዋትኩም ዝወዳደር ክገብሮ የ ቀረብ ዝወደይ ቀረብ ዛጓለ ስድራኩም ኢኹም ኮፍ ኢልኩም ዘለኹም ዝያ ንኣኹም መን ዝያዳ ዘከረ

0: መጀመርያ እንኳዕ ድሓን መፅእኻ እዛ ጓል። ካበይ መፅእኺ? ዳዕሮ ጳውሎስ። ኣበይ ና ቤት ትምህርቲ?
1: ቤት መባእታን ማእከላይን ቤት ትምህርቲ ዳዕሮ ጳውሎስ።
0: ሕራይ ክንደይ ዓመት ኪ?
1: 1ዓ
0: መበል ክንደይ ወፅኺ ትምህርቲ?
1: ሓምሸይቲ
0: ቤላ ቶፕ ቴን ማለት እ ክደሊ ክደስ ላዕሊ ሕራይ ሕንቅል ሕንቅሊተ ኣለኪ በል ንበል ሕንቅል ሕንቅሊተ ሰናይ ብሰናይተ
1: ንእሽተይ ገዛ ማዕፆ ዶ ይብላ
0: ንእሽተይ ገዛ ቋቑሖ ፈሊታ ደ ለ ገዛ እ ኣብ ውሽጢ ሽዑ ኣለዋ ጫቑት ጫቑት ትኸውን ሓቂ ካልእ ካኣለትኪ ሰና ሰናይ
1: ገዛ ዓፅያት ሰራሰር
0: ገዛ ዓፅያት ሰራሰር ሓትነይ ኣይኮነትን ሓትነይ ስዕስዕ ነ ቀደም ሽሮ ድያ ኣይዋ ሕጂ ትገዛ ትድስ ማለት ድ ትመክደኒ ከኣሎ ሽዑ ኮነ ስዕስዕ እስኪ ሳዕስዒ ክትፈልጥ ዶ ኣብ ገዛ ኮንክ ሓንቲ መዓልቲ ሳዕስዒ ከ ናይ ባሓቂ እስከ ተስ ርእና ስ ወላ ውኸላ ውኸላ ተሳዕስዒ ሳዕስዒ ሰ ሕጂኸ ራይ በል ቁፅሪ ሓደ ደሴት ዳህላ ከይ ትርስዒ ድምፂኸ ከዓ ተበርኽዮኺ ቁፅሪ ክልተ ክፍሊ ታዕሊም ተጋደልቲ እንዳተዓለሙ ቀደም ቁፅሪ ሰለስተ ዕለተ ናፅነት ኤርትራ ዕለተ ናፅነት ጥራይ ክትብሊ ኣርባዕተ ሳልሳ ብኮሚደረ ዝስራሕ ተልክ ፈሊጥክ ኣለኽ ቁፅሪ ሓሙሽተ ዲጋ ገርሰት ዲጋ ገርሰት ሓዚ ኣብ ቁፅሪ ሽዱሽተ ወደብ ባፅዕ ቀጣን ገበይ ስጋለት እዩ ዚ ወደብ ባፅዕ ቁፅሪ ሸውዓተ ሓመድ ድሪስ ዓዋተ ቀዳማይ ተጋዳላይ እዩ ዚ ዓስከር ቁፅሪ ሓደ ሸሞንተ መጓዓዝያ መጓዓዝያ ኣግማል ተልክ ፈሊጥክየን ኣለኺ ብራዊ እዛ ጓላይ ሓንቲ ቁፅሪ ንቅድሚት ብሸሞንተ ጀሚርክ ኣለኺ መጓዓዝያ መጓዓዝያ ብድሕሪት ድሕሪ ጀሚርኩም መብዛሕትኹም 99 ካብ 100 ትፈልጥዎ ኢኹም መጓዓዝያ ክትከውን ትኽእል እያ እያ መስለኒ ጠራጠር ዲኸ ኣይትጠራጠረ ዋ ዶቶረ ተጠራጢርኪ ትፈልጥን መጓዓዝያ እዚኣ ብራዎ ዘጎለ ብራዎ መጓዓዝያ ኣግማል እየን እዚአን ሕራይ ሕራይ

0: ሸውዓተ ኢልክላኸ
1: ሓመድ እድሪስ ዓዋተ
0: ሸውዓተ ሓመድ እድሪስ ዓዋተ ዓስከር ቅፅሪ ሓደ ተጋዳላይ ቁፅሪ ሓደ ናምበር ዋን መሞሮ ኡኖ ተጋዳላይ ዝነበረ ርአና ማፅያ ተቐጨላ ሓመድ እድሪስ ዓዋት ላዕሊ ቀፅሊ ቁጥሪ ሓደ ኢልክላኸ ሕጂ ከዓኒ ደሴት ዳህላክ ብቅድሚት ፀኒሕክ ብድሕሪ ፀኒሕክ ንፍዕቲ ይመስለኒ መስለኒ ተመሊስኪ ከጣቑዑልክ እዮም እቶም ኣብቲ ውሽጢ ትርኡ ክደለዉ ኣብ ሙሉእ ዓለም ከጣቑዑልክ እዮም ሙሉእ ዓለም ክትረኣይ ሕጂ ትረኣይ ደለኺ ዘጓለ ደሴት ዳህላክ ኣብ ሙሉእ ዓለም ትረኣይ ዘለኺ ሕራይ ቁፅሪ ክልተ ቁፅሪ ክልተ ክፍሊ ታዕሊም መን እዮም ድዕሎም ነይሮም ተጋደልቲ ንመን ፈጢሮም ንኤርትራ ፈጢሮማ ካብ ኣባሓጎታቶም ተቐቢሎም ንሶም ፈጢሮማ ክጥፉእ ዋዳሓሰቡ ኣምፅኦማ ክፍሊ ታዕሊ ብራዋ ዘጓለ ሰለስተ ወዳ ኣይታ ዶ
1: መዓልቲ ናፅነት
0: ወይለከ ድኣይ ገሪምንስ ይገርም እዩ ገሪምኒ ይገርም እዩ ሓደ ባዕራይ ዳሓርስ እዩ እስከ ኣንትምፅኽያን ትኽግዝ እያ ገሪምኒ ይገርም እዩ ብሓንፃ ክንደርና ኢና ምስ ወዳእኺ ማለት እዩ ከይዳናገሪ እስከ ናይ መወዳእታ ሓሲብኪ 5-6-4 ሓሙሽተ ኣጆኸ ማይ ናይ ዳዕረ ጳውሎስ ጠጠው ምስ በለት ብዙሓት
1: ናብኮጋገርሰት
0: ተኸ እምባ ክርያ ኢና እዚኣ ዘ እስ ክራዋ ዘክለ ከመይ ነይራ ተወዳዲርኩም ኣምፂኻ ሙሉእ ሙሉኣት እንዲኹም እዞም ደቀይ ብጣዕሚ ኢና ንመስግን ካብ ሙሉእ ኤርትራ ኢኹም ትድውሉልና ድሓን እጂ ግዜኡ እንዳቐረበ እዩ ናብ ኩልኹም ክንበፅሓኩም ኢና በፂሕና ከዓነ እቲ ውድድር ኣብ ቃሮራ ክንገብሮ ንኽእል ኢና ኣብ ዓሰብ ክንገብሮ ንኽእል ኢና ኣብ ሰንዓፈ ክንገብሮ ንኽእል ኢና ኣብ ጫፍ ዋላ ጫፍ ሱዳን ኹን ክንነፀኩም ኢና እዞም ደቀይ ኣራይ ካብ ተሰነይት ድውሉና ከዓ እዚኣ ንዓኹም ካብ ሓጋዝ ትድውል እዚኣ ካብ ኩሉ ካብ ኣለቡ ካበይ ከዘይድወል ብጣዕሚ ኢና ነመስግነኩም ብኡ ከዓ ሞራል ጌርና ከዓ ብቀዳማይ ማርሻ ዘይኮነስ ብሓምሻይ ማርሻ ክንከይድ ኢና እዚኣ ንዓኹም ሕጂ ናብ ንኡስ መደብ ዓፍየ ተራራራ ዓፍየ ተራራራ እግል ንኡሽ ዋዕቢ ፅሬት ካባይ ጀምሪ ፅሩያት ይኹም ምስ ሓቀይ ፅቡቅ እስከ እንታይ ኣሎ ኣብ ንኡስ መደብ ዓፍየት ብሓባር ንርአዩ

መሳርሕተይ ከመይ ኣለኹም? ኣነ ቓቓዊት ደርሆ እየ። ኣነ ቓቓዊት ደርሆ ሓቋፊት እንቋቑሖ። ሰምሃር ባህልቢ ካብ ከተማ ዓሰብ ቤት ትምህርቲ ሰውራ ማለት እንታይ ማለት እዩ? ኣበይ ቦታ ተደኩና እያ ትርከብ? ኣየናይቲ ከተማ እያ ወይ ዓዲ? ዜሮስ እንታይ ማለት እዩ?

0: ግለጹልና። ብዙሕ ግዜ እታ ዜሮ ዶ ቤት ትምህርቲ ሰውራ ዶ ትብል ድሰምዓ እቶም ዓበይቲ እኳ ፅቡቅ ጌርኩም ትፈልጥዎ ኢኹም። እንተ ኣነ ግን ኣይፈለጥኩዋን እዞም ኩሎም ተምሃሮ ናይ ዓድና ከዓኒ ታሽም ጥራዮም ብሰምዑዋ እምበር እንታይ ምዃና ስለ ዘይፈልጡ ሲ በጃኹም መምህር ብጫ ሆሚ በይ ገለበሉ ትብለናላ ሰምሃር ባህልቢ ካብ ከተማ ዓሰብ ናባኹምያ ታ መድረኽ
1: ኣይዋ ሰምሃር ጓለይ ካብ ከተማ ዓሰብ ብዓብኡ ድማ ኣብ ወደብና ወደብ ዓሰብ እኽትቕመጢ
0: ሰምሃር ጓለይ ሕቶኺ ኣዝዩ ጠቃሚ ጥራይ ዘይኮነ ብጣዕሚ ንኹላህና ንኹሎም ቆልዑ ኤርትራ ዝጠቅም ታሪኻዊ ቦታ ብዛዕባታ ሊቃውንቲ ጀጋኑ ዝሰፈሩላን ዝሰፍሩላት ዝነበሩ ሰውራ ኤርትራ ኣብ ግዜ ህዝባዊ ሓይልታት ኣብ 1976 ዓመተ ምህረት ኣብ ሳሕል ሜዳ ዝተመስረተት ቤት ትምህርቲ ሰውራ ዜሮ እያ። ዜሮ ከዓ ትበሃል ተመሊሰ ክመፅየ ላኪን ቤት ትምህርቲ ሰውራ ብፍላይ ቶም ተምሃሮ መምህር ብጫ ዓርከይ ብጣዕሚ ስለ ዝፈትዎም ኩሉ ሻዕ ስለ ዘልዕሉ እስከ ናብ መምህር ብጫ ዓርከይ እስከ ቀፅሎ
2: ሰምሃር ጓልና ይዕብኺ ዝረገፅክዮ ለምለም ዝፅሓፍክዮ ቀለም ልክዕ ከም ቆልዑ ቤት ትምህርቲ ሰውራ በላሕ ውፍይቲ ንህዝባን ሃገራን እተገልግል ሃገራዊቲ ግበርኪ ኣሜን ከዓ ይትዕምቂ ሕራይ ናብቲ ቐንዲ ቁም ነገር ንምእታው ቤት ትምህርቲ ሰውራ ከምታ ማለት ከምቲ ሆሚብ ዓርከይ ዝገለጾ ኣብ ህዝባዊ ግንባር ኣብ ህዝባዊ ሓይልታት ዝተመስረተት ኮይና ናይ መጀመርታ ተምሃሮ ቤት ትምህርቲ ሰውራ ፊተውራሪ ይበሃሉ ነይሮም። ድሕሪ ምዝላቅ ኣብ 1978 ካብ ኩለን ሓላ ከተማታት ከረን ደቀ መሓረ ካልኦትን ወዘተ ቀያሕቲ ዕምበባ ዝበሃሉ ብዙሓት ተምሃሮ ናብ ዜሮ ሳሕል ውሒዞም እቶም ፊተውራሪ ድማ ዘዝጎበዙ ናብ መሳርዕ ሓይልታት ህዝባዊ ግንባር ናብ ድፋዓት ተወዚዖም ስም ዜሮ ቅድሚ ተጋደልቲ ዜሮ ኢሎም ቅፅል ሳጓ ዘውፅኡላ ብገባር ሳሕል በዓት ቤጫይ ትበሃል ነራ። ዜሮ ብጎቦታት ዝተኸለለት ዓብዪ ሩባ ኮይኑ ደስ ዘብል ጠንቀላዕላዕላዕላዕላ ክትብለሉ ደስታ ዝህበካ ፃዕዳ ሑፃ ነይርዋ ማለት እዩ። ኩሎም ደቂ ዜሮ ከዓ ኣብኡ ቢብ ድበሃል ይፃወቱ ሓደ እግሮም ጠለይ ጠለይ እንዳበሉ ኣብኡ ጓየዩ ብጣዕሚ ዜሮ እቲ ሩባኣ ደስ ይዘብል ወሰን ወሰን እቲ ሩባ ድማ ሓጋይ ምስ ክረምቲ ዘይነቅፅ ዓዳይ ሽሙ ዝተጠማጠመ ኣግራብ ዝወቀበት እያ ነይራ። ሆሚ ብዓርከይ ገለ ድማ ንስኻ ወስኽ ምኽንያቱ ንስኻ እውን ኣብ ደብዓት ኢኻ ተወሊድካ ሓቀይ
0: ኣይዋ መምህረይ ዓርከይ ኣብ ደብዓት ተወሊደ ኣብ ቢላቓት ዓብየ ኣብ ምጉሳይ ዓብና ላኪን ኣብ ቤት ትምህርቲ ሰውራ ከማን ተማሂረ ወንስኻ ጥዊዳ ኢልካ እምበር እስኻ ከማን መምህር ነርካ ኣብ ቤት ትምህርቲ ሰውራ ሓቀይ ዜሮ ብዕድመ ዝኣኸሉ ተምሃሮ ጥራይ ኣይኮኑን ጠርኒፋ ትዕቢ ነይራ እንኮላይ ንኣሽቱ ዕሸላት ሓቒፋ ህፃናት ከይተረፉ ኮስኩሳ ዘዕበየት ኣደ ደቂ ሰውራያ ነይራ። እዞም ዕሸላት ደይዓኸኹ ቆልዑ ካበይ መፅኦም መን ወሊድዎም ኢልኩም ሕቶ ከተምፁ ትኽእሉ ኢኹም። እቶም ቆልዑ ስድራ ቤቶም ብሳንጃን ጠያይትን ታንክታትን ነፈርትን ጸላእቲ ዝተቐተሉ ብስልኪ ዝተሓነቑ ዝተጨፍጨፉ ዘኽተማት ሃገራውያን ኤርትራውያን ቆልዑ እዮም። ሰውራ ድማ መተካእታ ወለዶን ኮይኑ እናብለዐ እንዳኣስተየ ኮስኪሱ ኣምሂሩ ኣብ ዜሮ የዕብይዎም፣ ኣብ ዝበፅሕ ድማ ኣብፅሕዎም። ኣብኡ ዝዓበየ ማለት ደቂ ዜሮ ቅድሚ ናፅነት ኣብ መሳርዕ ሓይልታት ተወዚዖም ታንክታት፣ መዳፍዕ፣ ፈጣናት ጃልባታት፣ ባሕሪ እናመርሑ ወንኩሉ እናእንጎድጎድዎ ብዝተፈላለየ ፅፍሒ ጸላእቶም ሓምሺሶም። ድሕሪ ናፅነት ድማ ነፈርቲ ኩናት ዝተፈላለየ ዓይነት ዘመናውያን ነፈርቲ ኩናት እናዘወሩ ሕነ ህዝቦም ወለዶምን ፈድዮም ተሰዊዖም እዮም ወሰንኪሎም እዮም። ኣብ ቤት ትምህርቲ ሰውራ ዝዓበዩ ሓሶት ዘይፈትዉ ሓቀኛታት ንጸላእቶም ዕረ፣ ንፈተውቶም መዓር፣ በላሕቲ ሰብ ዕላማ እዮም። ወንስኹም ልክዕ ከምኦም ክትኮኑ ኣብኡ ከለኹ ኣምርቐኩም። ምኽንያቱ ኣብ ዜሮ ዳዕበየ ሓሶት ኣይፈትውን እዩ፣ ፈፂሞም ኣይሕስውን እዮም። ልክዕ እዩ ማለተይ ኣብ ሓቂ ንቕፅ ዝበሉ እዮም። ኣብ ሓቅኻ ግን ተነቐፅካ ፀገም የብሉን፣ ሽዑኡ ምስረታዕካ ትልስለስ። ዝኾነ ኮይኑ ልክዕ ከም ደቂ ዜሮ ኣብ ቤት ትምህርቲ ሰውራ ዝዓበዩ ቁንዓት ንኩሎም ነቶም ተጋደልቲ ኣቦታቶም ዝሰምዑ ፅን ኢሎም ጥራይ ደይኮኑ ፅቡቕ ዝተምሃሩ ኣብ ዝለዓለ ደረጃ ዝበፅሑ ዝተፈላለየ ናይ ዓለምና ሚስጥር ዝፈልጡ ኩኑ ዞም ደቀይ። ኣሜን ኣይትሕመቑ። ወማዓ ሰላማ።
3: ዋ ናይ ብሓቂ ቃቃዊት መሳርሕተይ ከምኡ ውን ሆሚ ብዓርከይ መምህር ብጫ ማዕረይ ብጣዕሚ ብጣዕሚ የመስግነኩም። ንሰለስቲኹም እዞም ዕሩኽተይ ማዕረይ መሳርሕተይ እዚኣንዓኹም ብዛዕባ ቤት ትምህርቲ ሰውራ ብጣዕሚ ፅቡቕ ገሊፅኩምሞ። ቤት ትምህርቲ ሰውራ ዜሮ ሪኢኹምዎ ዶዞም ደቀይ? እንታይ እዩ ቤት ትምህርቲ ሰውራ ከይትብሉ ቀንዲ ንዓኹም እዩ ዝግባእ፣ ቀንዲ ንዓኹም። እስኹም ከዓኒ በላሕቲ ከም ደቂ ዜሮ ኹኑ። ደቂ ዜሮ ኣይሕስውን እዮም። ደቂ ዜሮ ሓቀኛታት እዮም። ደቂ ዜሮ ከዓ ምእዝዛት እዮም። ብጣዕሚ እዮም ንዓበይቲ ተጋደልቲ ነዋልድ ኹኑ ነወዳት ዝቕበሉ ዝነበሩ። ምክንያቱ ሶም ንኣሽቲ ነይሮም ነያታቶም ክምእዘዙ ብጣዕሚ እዮም ንፉዓት ነይሮም። ንስኹም ከዓ ንስድራኹም ተማእዘዙ፣ መምሃራንኩም ተማእዘዙ። ልክዕ ከምታ ዝበልዋ ኣነ ክደግሞ ይደሊኒ፣ ልክዕ ከምቶም ደቂ ዜሮ ንፉዓት ኩኑ። ዜሮ ኣብ ሳሕሊ ተመስሪቱ ተረዲኡኩም። እሳቶም እኮ ክንድደ ክንድቦ ሰውራ እዩ ዕብይዎም። ሰውራ ዕብይዎም ከሎ ማሞኦም በዚ የላ፣ ባቦኦም በዚ የላ። መን ነይሩ? ማሞኦም ተጋዳሊት፣ ባቦኦም ተጋዳላይ። ዳሕራይ ዕብዮም መምኮስኪሶም ኣብ መወዳእታ ዘነፈርቲ እሶም እዮም ዝዝውርዎን ነይሮም። ብዙሓት ነፈርቲ ከዓ ክዝውሩ ዝኽእሉ ተማሂሮም እዮም። ልክዕ ከምኣ ኹኑ፣ ልክዕ ከም ደቂ ዜሮ ኹኑ። እዚኣ ህያብ ክበኩም እየ ኣብዛ መደብና እዚኣ። ስድራኹም ከዓ ተማእዘዙ። ኣራይ ዳሕራይ ብደቅኹም ክትሕጎሲ ኢኹም። ድሕሪ ንስድራኹም ተኽብርዎም ኮንኩም። እዞም ደቀይ ንትምህርቲ ከዓ ተቐረቡ። ቻው ቻው ቻው ቻው ቻው። መደብና ኣብዚኣ ክትውዳእ እያ። እዚኣ ንኣኹም ቻው። ዝመፅእ ዘሎ ቀዳመ ሰንበት የራኽበና።

ኣክራት ዕለ ብሓምሳ ሰነት ማትኣሳስ መድረሰት ሰውረት እሳዋ እትዮም 13-20 ሰብተምበር እብናያረት ተዓየደት እታ እብለት ፈናተ ወራታት ፈን ወዓዳት ክምሰለይኹማ ቅሰስ መድረሰት ሰውረት በሸርሕ ዕፈስወርሕ ለተላ እሕትፋል ዶር ወታርፎ መድረሰት ሰውረት በልብል ኣርእስ ግል ደረሰ ወሙደርሲን ዋርሰ ይከኣሎ ወኣንፋር ማርከስታ ሂል ክድመት ወጠን ሰሚናር ተየባ እቲ መድረሰት ሰውረት እንደትረባ ከልዕባ ሙዲር መድረሰት ዋርሳ ይከኣሎ ሳዋ እሳዝ ርእሶም ገብሪ ሂወት እታበይ ሸረ እብ ሰበብ እስትዕማር ወጀራኢሙ በክት ተዕሊም ላተሓረመው ኣጀኒት ዕልም ባክዕ ግል ርከቦቱ ሌጥ እንደይትበጥር እቲ ረበዮት ወጠንየት ወወቀሎት ፈዛዓት መዋጥኒን ዶር ዓብክም ዓላ ኣፍሃማ ኣረይ ጀራይም ኣባይላ ገብአ ወመማዓስከርላጅ ኢን ሱዳን ለመፀወ ጀኒት እግልናድሎ ለመፀው ከነኢሽ ለዓለው ክምሰለይኹማ እቲ ሕሩር ኣራዲ ኣንፋር ቀይሒት ዕምቦበላ ዓለው እንደትከበተት ወራታታ ለኣንበተት መድረሰት ሰውረት 115,000 ደረሳይ እንደ ኣድረሰት ወረቤት እተተትሓዘ ደረጀት ከም ኣብፀሓት ለሓበራ እሳድ ርእሶም ዶራ እቲ ወጠንያይ ኣህዳፍ ብቀሊል ክሚሊትርኢ ወድሓም ናኢብ ቃኢድ ማርከስ ታሂል ክድመት ወጠን ሌተናል ኮሎኔል ተመስገን ሳሙኤል ተረቱ ሳዋ እትብና እብ ተዕሊም ወወጠንያይ ሳዋ ልፍለት ረበው ሸባብ ተምሳል መድረሰት ሰውረት ክምታ እሸረ ምንክልኢ ተንለትፋገረው ሸባብ ኦሮት ከብ መርሓለቱ ለወደዩ ወለወድዩ ሃለዶር ሻሁድ ለላትሓዝዩ ክምኢኮን ሸርሓም ደረሳ እትዑል ሃበው ረአይ ተጃርብ መድረሰት ሰውረት እብሸክል ክታብ እንደዳላ እቲ መንሃጅ ኤርትርያ እንደኣታ እግል ሸቀቡ ፋነው

ካብዚ ካብ ሚኒስትሪ ምክልኻል መሰናድኦ መደብ ዋልታ ዝዓዘዘን ዝኸበረን ሰላምታና ተቐበሉ። ክቡራትን ክቡራንን ተዓዘብትና ከመይ ቀኒኹም? እንሆ ሎሚ እውን ኣሳት 4 ደቓይቕ መደባትና ሰሪዕና ምሳኹም ክንፀንሕ ኢና። ክሳዕ መወዳእታ መደብና ምሳና ሓቢርኩም ክትፀንሑ ዕድሜና እዩ። ሕጂ ናብ ዝርዝር ትሕሶና ክነስግረኩም። እዚ ቅንያት እዚ ቅንያት መበል 5 ዓመት ምምስራት ቤት ትምህርቲ ሰውራ ምዃኑ ድሮ ፈሊጥኩሞ ቀኒኹም ኣለኹም። ነዚ ምኽንያት ምምግባር ድማ ኣባላት ቤት ትምህርቲ ሰውራ ነበር ዝኽርታቶም ከካፍሉና ምሳና ክፀንሕ እዮም። ሕጂ ናብቲ መደብ ክስገረኩም ሰናይ ምክትታል።

0: ኣብ 1975 ዓ.ም ብሰሪ ጨካን ግፍዒ ስርዓት ኢትዮጵያ ካብ ዝተፈላለየ ዓድታትን ከተማታትን ኤርትራ ዝተመዛበላ ስድራ ቤታት ናብ ሜዳ ኤርትራ እየን ውሒዘን። ህፃናት፣ መንእሰያት፣ ዓበይትን ኣረጋውያንን ከይተረፉ ሂወቶም ንኸትርፉ ምድሮምን ንብረቶምን ራሕሪሖም ጥራይ ኢዶም ኣብ ገድሊ ምስ ዓጎቡ ነቲ ውድብ ዓብዪ ፅዕነት እዩ ነይሩ።
1: ንሳሕል ምሰደየ ወፅ ኣቦይ ንሜዳ ምስ ወፀ ምስ ሓደ ምዕባይ ሓወይ ሒዛትና ንሳሕል ከይዳ ኣብ 76 መጀመርያ የተወሊደ

0: ኣቦና ኣቐዲሙ ኣብ ሜዳ ኮይኑ በቲ ናይ ሽዑኡ ከም ዝርዳእኒ ደቀይን በዓልቲ ቤተይን ይምፅኒ ኢሉ ይሓትት ሞ መልሲ ብክፍሊ ህዝቢ ድመፅእ ወረቐት መፅያ ኣብ ኣኽርያ ነደይቲ ውሃባ ደቂ ክሒዝኪ ዝርፈ ውረድ እያ ትብል ሒዛት እናተወርድ ማለት እዩ።
1: ሕጂ ቅድሚ ምዝላእሰ ውዳቤታት ነይሩ ትሕቲ ህዝባዊ ግንባር ዝነበረስ ማሕበር መእስያ ዶ ናይ ደቂ ኣንስትዮ ከምኡ ከዓ እቶም ብዕድመ ንእስ ዝበልና ከዓ ማሕበር ቀያሕቲ ዕምባባ ገሊሎም ካብኡ ተጋዳላይ ንምምሳል ተገብሮ ምንቅስቃስ ነይሩ ምስኦም ተጠሪፍና ነርና ማለት እዩ። ኣብኡ መዝሙር ትምሃር ገለገለ ንእሽቶ ፖለቲካ ከዓ ምሁርካዮም ግን ገሊኡ ትሕዞ ገሊኡ ከዓ ትሕዞኒ ኢኻ ከም ንእስነት ማለት እዩ። እቲ መዛሙር ግን ትሕዞ ኢኻ ድሕሪኡ ከምቲ ታሪክ ንፈልጦ ከዓ ናፅነት እናተፀበና ከለና ምዝላቅ ኮይኑ ምስ ህዝባዊ ግንባር ኣዝሊቕና ሽዑኡ ብሕፅር ዝበለ ዜሮ ኣቲና ኣብ ዜሮ ከዓ ክልተ ቦታታት ነይረን ሓንቲ ብዙሕ ሰብ ዝፈልጣ ዜሮ እያ ሓንቲ ከዓ ሳትረብ ሳልሳይ ክፍሊ ስለ ዝነበርና ናብ ሳትረብ ከድና ኣብ ሳትረብ ትምህርቲ ጀሚርና ፀላ እውን ቀፃሊ መፅእ ስለ ዝነበረ ካብኡ ከዓ ምዝላቅ ኮይኑ ዝኩሉ ቦታታት ናይ ሳሕል ብበዓል ቀብርኦት ጌርካ ንእሽ ፈልከት ጌርካ ገረግር ኣስመራ ዓራግ ሃወልዕ ዓየት ጌርካ ከዓ ኣብ ጀልሃ ንተኣቲና ማለት እዚ
2: ክወፅእ ከለኹ ምስ ስድራየ ወፅአ ተሓዚ ኢለ ከለኹ ምስቲ ዕግርግር ዝነበረ ናይ 75 ምስ ስድራይ ወፂና ንደብዓት ዝበሃል ዓዲ ከም ዝበፃሕና ኣብኣየ ዝዝክር
3: ድሕሪ ዕግርግር ናይ 75 ነበረሉ እዚ ጃምላዊ ቅትሊታ ክፍለት ኣብ ኣስመራ ድሕሪኡ ኢና ኣቦና ገዲፍና ስለ ዝወፀን ኣብዚ ምስ ተሓበር ስለ ዝነበረ ምስ ፈዳይን ክሕዝቦ ምስ ደለዩ ሃዲሙ ምስ ከደ ኣይደንጎና ንድሕርቲ ዓግርግር ንሕና ከዓ ተጋፋጊፍና ምስ ስድራና ኩሎም ምስ ኣሕዋትና ምስ ገለ ንሳሓሊ ንኸይድ
4: ኣዋፃፃይ ንሜዳ ኣነ ኣብ ኣኽርያ እየ ተወሊደ። ኣብቲ ግዜ እቲ ኣደይ ዓባየይ ሓትነይ ክሽቅጣ ኢለን ከረን ከይደን 76 እየ ተወሊደ። ኣብቲ ግዜ እቲ ግን 78 ጓል 2 ዓመት እየ ነይረ። ኣደይ ኣብዚ ግዜ ዝነፍሶ ፀር ስለ ዝነበረት ንዓይ ሓትነይ ሓዚላትኒ ነይራ። ሓትነይ ሓዚላ ንምፀንሐት ዕግርግር ምስ ተፈጠረ ኣብ ዝባን ሓትነይ ከለኹ ምስ ስድራይ ተፈላለዩና ማለት እዩ። ሓትነይ ንዓይ ሒዛ ሓዚላ ንሜዳ ከይዳ ኣደይን ዓባየይን ከዓ ናብቲ ዝነበርኦ ነስመራ ተመሊሰን ተጣፋፊአን።
5: ኣብ መስከረም ናይ 1976 እዩ ድማ ናይ ፈለማ ቤት ትምህርቲ ዘውራ 300 ተምሃሮ ሓቂፉ ዝተበገሰ። ብሕልፊ ውሉተን ስድራ ቤታት ዝኾኑ ህፃናት ኣልያ የድልዮም ነበረ።
3: ሕጂ እቲ ካብ ዝተፈላለየ ዝመፀ ብፍላይ ኣብቲ ንሕና ዝመፃናሉ 83 ብና ህፃናት ዝመፁ ነይሮም። ሕጂ እቲ ና ህፃናት ዝበሃል እንታይ እዩ ንእሽተይ ክሳይ ክበኩም ገሊኡ ኣብካብዚ ካብ ውሽጢ ፀላኢ ካብቲ ግፍዕታት ዝነበረሉ ገለ ኣቡና ኣዲኡን ብግፍዕታት ፀላኢ ይቕተሉ ሞ እዚ ህፃን ክበክ ፀንሕ ወይ ገለ ህዝባዊ ግንባር ብቶም ኣብ ዝነበሩ ሓፋሽ ውድባት ይወስድዎም ገሊኡ እውን ምስ ኣቡና ኣዲኡን ምስ ከደሞ ኣቡና ኣዲኡን ክጋደሉ ንድፋዕ ኮ ድሞ ነቲ ቆልዓ ብህፃን ስለ ዝኾነ ኣብቲ ና ህፃናት ክኸይድ እ ና ህፃናት ዝበሃል ካብ ትሕቲ ዓመት ዘለዎ ናይ ኣዋርሒ ጀሚርካ ክሳብ 3-4 ዓመት ዝኾኑ ስጋብ 5 ዓመት ዝኾኑ ዝናበይሉ እዩ። ብከምዚ ክብለኩም ፀናሕኩ ዝተፈላለየ ዝተኣከቡ ማለት እዩ።
5: እዞም ብዜሮ ትሕዝቶ ዝፈለሙ ቆልዑ ሓያል ሙቆት፣ ጥምየት፣ ዕርቃን ክሰግሩ ግድነት ነበረ። ብሕልፊ ኣብ 1978 ምዝላቕ ምስ ኣርከበ ሃድን ፀላኢ ተደሚርዎ እኹል ዝኾነ መግቢ ይኹን መፅለሊ ኣብ ዘይብሉ ካብ በረኻ ናብ በረኻ ክጓዓዙ ተኸላቢቶም እዮም።
1: እቲ ካብ ዜሮ ንሱዳን ዝነበረ ጉዕዞ ግን ብጣዕሚ ኣህላኺ ኩሉ በቃ ሕሰም ዝበሃል ሽዒና ርኢናዮ ማለት እዩ። እቲ ድኻም ናይቲ ጉዕዞ ጥራይ ደይኮነስ ዋላቲ ናይ ናብራ ሕሰም እውን ነይሩ። ናይ ጥሜት ነይሩ፣ ዕርቃን ነይሩ፣ ሕፅረት ጫማ ነይሩ፣ ሕማማት ነይሮም፣ በዓል ዓበቕ ነይሮም፣ ታይፎይድ ነይሩ፣ ዓሶ ነይሩ። ኮታቲ ሕሰም ዝበሃል ሽዒት ዝኸፍአ ነይሩ። ናብላት ኣብ መንሽሙስ ጀልሃንቲ ምስኣትና እቲ ንቡር ናብራ ተመዓራርዩ ነይሩ ክበሃል ከኣል፣ እቲ መግቢ እውን ብመጠኑ ተመሓይሹ ነይሩ ክበሃል ከኣል እዩ። ምስ ኣብ መገዲ ዝነበርናዮ
6: ምስ ዝነበረና ዕድመ ጫማ ዝበሃል እውን ኣይነበረና ቤት ምሶራ። ኣነ ከባቢ 4 ዓመት ኣብ ቤት ምሶራ ጫማ ይረኣኹ። እቲ ሽዑ መሊሰ ድመፅ

0: ኣብኡ ጫማ ዶች ነይሩ እቲ ዶች ምሳይ ክቕፅል ስለዘይከኣለ ንሱ ተደርቢስ ብጥራይ እግረ ዝኸይ ነይረ ስጋ ብታ ፋብሪካ ናይ ጫማ ተጀሚራ ትበሃል ኣብ መፋርቕ ናይ 80ያት ያዲገለ ብጥራይ እግርና ኢና ንኸይድ ነርና ጫማ ዝነበሩ ሰብ ኣይነበረ እቶም ናእሽቱ እጋሮም ዳ ኣበባ ዝበሃሉ ካብ ሱዳን መፅኦም ነሩ ጫማ ካብ ሱዳን መፀ ፃዕዳ ጫማ ነይሩ ንእሽተይ እዘይኮይኑ ካልእ ግን ብዘይ ጫማ እዩ ዝኸይድ ነይሩ
1: ዕንጨይቲ ክንወፍር ኢና እዮም ኢሎምና ገመድ ሒዝና ኢና ተበጊስና ክንብገስ ከለና ገመድ መውፈር ዕንጨይትና ሒዝና ገለ ዝሓር መገዲ እንዳነውሑ ኸይዱ ብበሊቓት ገይሮም እቶም ቅድሜና ዝኸዱ ካብ ፋሕ ንቐብርወት ብካልእ መገዲ እዮም ኣትዮም እቶም ንሕና ድሕሪ ድመፃእና ድበዛሕና ተሰሪዕና ክንከይድ ከለና ዝኾነ ናይ ፀላእ ናይ ታንክታት ናይ መኻይን ምንቅስቃስ ኣብ ከባቢ ኣልጌን ስለ ዝነበረ ነታ መገዲ ገዲፎም ንዓና ንጎቦ ኣደይቦምና ብጣዕሚ ነዋሕ ጎበያ ድሓር ታባ መግዛእቲ ኢሎማ ተጋዘልቲ ድፋዕ ምስ ገበርዋ ንሕና ሽዑ ክነዝልቕ ከለና ታባ ስሕብ ምእቲ ጣውፂኢና ኣላ ሓደ ጫፍ ኮይኑ ንርአየ ካሞ ጫፍ እንዳበልና ከለና ካብቶም ዓበይቲ ተምሃሮ ላምፓዲና ሒዞም ገለ ይሰድዎሞ ላምፓዲና ብርህልና እቲኣታ መወዳእታ ብልና ንከይ ተበልካ ክእል ፀንሓከ ስሕብ ምእቲ ጣውፂኢና ኣላ ኣነ ኣብኣ ደቂሸ ተሪፈ ንሕና ቅድሚት ተሰሪዕና ስለነበርና ኣብ ሓደ ብራ ከምስ በፃሕና ኣብሩኽ ኢሎምና ሕጂ ብምልእና ደቂሽና ደቂ 11 ዓመት ኢና ሽዑ ድሓር ኩሉ ሰብ ኣብሪኹ እቲ ክነዕርፈላ ዝግባአና ግዜ ምስ ተወደ ኣተሲኦም ምሰብ ወገሶዎም ኣነ ይሰማዕኩን ኣይተስኡንን ኣነ ባዕድ ይረ ንጎብድ እተበልኩ ፀሓይ በሪቓ ሰብ የለኦም የለ ንዓቐበት ንኸይድ ከም ዝነበርና ዝክርአ ንዓቐበት እብገስ ሓደ ገባር ረክ ካብ ከረን ስለ ዝወፃእኩ ቅርብ ትግረ ክእል ነይረ ይሓቶ ሒዙ ፍልከ ተምፅአኒ ንዓይ ቤት ምርቶ ኣብራ ቅብርወት እዮም ኣትዮም ነይሮም ካብ ፈከት እቶም ተጋዘል ተረኪቦም ንቅብርወት ኣብፅሖምኒ
0: እዚ ኣብዚ ደረጃ እዚ ዕድመ ከለናይ ናዚ ኩሉ ጉዕዞታት ተጓዒዝ ነዮ እሞ ነፈርቲ ብላዓሉ ኣለዋ ምስ ማእልያ ዘይብሉ ሽግራት እዩ መወዳእታ ከዓ ንጀልሃንቲ ኣቲና ማለት እዩ ኣብ ጀልሃንቲ ንርእሱ እቲ ዝነበረ ሙቐት ናይ ጀልሃንቲ ልዕሊ 41 ዲግሪ ሴንቲግሬድ ዝኸይድ ዝነበረ እዩ ኣብኡ እውን ብጥራይ እግርና ኢና ንኸይድ ነርና ብጥራይ እግርና ንከይድ ከለና መብዛሕትና እንታይ ጫማ ነርና ባኮይ ጫማና ነይሩ ባኮይ ጌይርካ እዚ ናይ ኢንፊጂን ተኣሽሙ ካብ እንዳስንኩላን ላዕልቲ ናይ ሕክምና ካብኡ ናይ ኢንፊጂን ሒዝካ ትመፅእ እግርካ ባኮ ጌይርካ ትጥምጥማ ንክሽን ክትከይዚ ቀትሪ መጀመርያ ጠጦ ኢልካ ትሪኣታ ትሸነላ ቦታ ኣብየንቲ ገረብ ከም ተኣትዮካ ተዝተባሃል ወይ ቀትሪ ዝረእኸያ ግራብ ኢካ ተኣሽሙ ትገብሩ ካብኡ ካብቲ መውዓሊካ ብጉያ ከድካ ኣብታ ትሕቲ ገረብ ኢካ ተኣቱ ምክንያቱ እቲ ፀሓይ ክትፀዋወሮ ናይ ትኽእልን እያ ዕንጨቱ ትወፍር ትኾንካ ጥራይ እግርካ እዩ ዝኩሉ በረኻታት ሽዑ ነተን ኣሌትና ጫማ ውሃባ ስለነበራ ካብአን ከድካ ጫማ ትቀዳደም ኢኻ ካብአን ለሚንካ ጫማ እስተን ጥራይ እግረን ዝፀንሓ እስኻ ነቲ ጫማአን ጌርካ ንዕንጨት ትኸይድ
2: መጀመርያ ንቤት ምሰውራ ክኣቱ ከለኹ ካብ መራፊት ኣትየ ካብ ጀልሃንቲ መሬት ሱዳን ስለዝኾነ ሰብ ካብኡ ወፅእ ስለዝነበረ ውፁእ ስለተባሃለ ኣዴታትና ከዓ ንዓና ኣደይ ምስ ከም ኣዳ መሰላ ኣዴታት ንመራፊት ማእቶት ከይደን ማእቶት ምስ ከዳ ካብኡ ኢና ሕጂ ዕድሜና ኣኺሉ ንቤት ምሰውራ ንኣቱ ቤት ምሰውራ ኣብ 82 መወዳእታ 83 ኣቢለ ኣትየ ሽዑኡ እቲ ቦታ ዱር እዩ ነይሩ ሕጂ ቁሩብ ኣብ መራፊት ጎልጎል እዩ ቦታ ግን በረኻ ምዃኑ ይተረፉን ሓውሱ በረኻ እዩ
0: ኣብ መገዲ ሓደ ግዜ ገዓት እብኖሳ ትበሃል ነራ ገዓት ተጋዒታስ መሊሳ በታ ስብቆ ከዓኒ እታ ገዓት ገይሮም ናይ ግድን ከም ትበልዓ ገብሩ ናይ ግድን ኢኻ ነራ ገዓት በቲ ሕሩጭ ጌርካ ክትበልዓ ሳይ ትብላዓልካ ያ መጀመርያ ግዜ ድሓር መሊሱ ኣብ ሓወልዑ ክንኣቱ ከለና እቲ ዝተባላሸወ ተኣሽ መፅ እዚ ፋጆሉ መፅ ሰብ ፋጆሉ እንዳኣልየ ክበልዕ ጀሚሩ መን ፋጆሉ እለኢል ኳ ተባሂሉ መምር ኣብ ልዕሊካ ተጠብል ሓደ ኣላይ ናይ ግድን ክትበልዖ ስለ ዘለካ ክትጓዓዝ ኢኻ ጉዕዞ እንተሎስ ናይ ግድን ክትበልዕ ኣለካ ማለት እዩ ብግዴታ ክንበልዖ ከም ዘለና እተገይሩ ከም ንብልዕ ግበር ነይሩ ድሓር ግን ጀልሃንቲ ምሳእትና ዋላእቲ ሃንዛ ድሓን ዝኾነይቶ ካልእቲ ፀብሒ እኳ ዝሓሸ እተደይኮነ ኣብ ዝተፈላለየ ግዜ ስጋ ሕረደልካ እዩ ድሕሪ ብዙሕ ድሕሪ ብዙሕ ቤት ትምህርቲ እውን ኣዝዩ እንዳበዝሐ ይኸይዱ መጀመርያ ክንቆም ክልና ዝነበርና ንሓር ከዓ ማእልያ ደይብሉ ሰብ ስለዝመፀ ነቲ ኩሉ ኩሉ ግዜ ክስንከት ዝኽእል ወይ ክሕረት ዝኽእል ሕሩድ ኣይነበረን ኣብ ገለገለ እዋናት ግን እቲ መግቢ ወይ ትፀብሒ ዝቀየረሉ ግዜታት እውን ነይሩ እዩ ማለት እዩ
3: እዞም ሕቕፊ ስድሮኦምን ናይ ህፃንነት ሂወትን ከየስ ተማቕሩ በረኻ ዝሰፈሩ ህፃናትን ቆልዑን ተማሃሮ ቤት ትምህርቲ ሰውራ ከም ንኣሽቱ መጠን ዘድልዮም ብዙሕ ነገር እኳ እንተነበረ ግዜን ኩነታትን ስለ ዘየፍቀደ ግን መስገደል ክሰግሩ ተገዲዶም እዮም።
4: ኣዴታትና ስግር ሩባ ንሕና ናብ ስግር ኢና ደቂ 6 ዓመት ኢና ቤት ምስወራ ምስዓተና ክንሕፀብ ንርባ ክንወርድ ከሉና ኣዴታትና ንሪአን ኢና ገዛና ስፊት ንፊት እዩ ማስ ወላ ክሸኒ ኢልካ ከትካስ ኣዴኻ ክትወፅእ ክትኣቱ ኢኻ ትሪያ ሕጂ ኣዴ ንሄለት ኢልካ ፈሊጥካ ክሸኒ ኢልካ ትኸይድ ሞ ኣዴ ንሄለት ክትብል ኢኻ ትውዕል እንደገና ሩባ ክንሕፀብ ኮልና ኣዴላ ኢልካ ግን ኣይትኸይድኒ ኢኻ ምክንያቱ ምሳኻ ኣደ ዘይብሎም ስለ ዘለዉ ንዕኦም መሲልካ ኢኻ ኮፍ ትብል ክመፅኻ ከለዋ ክዳውንቲ ሓፅባ ኣለና ሞ ክመፃና ከለዋ ኣብዚ ጎልጎል ኮፍ ንብል እቶም ንኣሽቱ እተና ዲሃትና ይርኣና እሳ ትሪአ ከላ ስኻ ትሪኢ ኣለካ ግን ኣደ ንሄለት ኢልካ ሱቕ ኢኻ ትብል እሳ እውን ፍልይ ኢላ መፃይ ትስዕመካ ናይ ብሓበር እያ ትስዕመካ ሕጂ ናብቲ ደኻ ዘላቶ ተቐርብ ክስዕመካ መታን ገለ ከምዚ ፍልይ ክትብል ግን ኣይትደልን ኢኻ ካብ እቶም ካልኦት ምሳኻ ዘለዎ ሲ ክትፍላእ ኣይትደልን ኢኻ ግን ከመይ ገይረ ንክልኦ ነረን ወላ ሕጂ ብጣዕሚ ትገርመኒ እያ ማ እያ ትገርመኒ በቃ
2: ህይወት ቤት ምሰራ መቸም ከም ዝበልክዮ ብንኣሽቱና ስለ ዝኸድና ኣብዚ ከመይ ነርና ኣብኡ ከመይ ከተጋና ዝቦ ቅርብ ክሳ ይኮነካ እዩ ድሕርና ፅነት ግን ተመሊስካ ክትጥምቶ ትኽእል ሕጂ ክንዲሰብ ኮይንካ ከተስተውዕል ምስ ጀመርካ ገለ ተጋናዝቦም ሕጂ ደሎ ተማሃራይ ገለ ጋናዚብካ ክትሪኦ ከለካ ቤት ምሰራ መቸም ሓደ ቤት ትምሰራ ክበሃል ከሎስ ከምዚ ስሩዕ ቤት ትምህርቲ ድመስሎ ሰብ ቤት ትምህርቲ ከምዚ ሩማት ሃልይዎ ሰድያ ሃልይዎ ቴብል ሃልይዎ ገለስ ትመሃረሉ ቤት ትምህርቲ እዩ ድመስሎ ቤት ምሰራ ግን ከምኡ ይኮነን ኣብ በረኻ ብፍላይ ከዓ ኣብ ሩባ ፅብብ ድበለ ሩባ ኮይኑ ኣነ ሕጂ ብዓራርብ እየ ቤት ምሰራ ኣትየ ዓራርብ ካብ ባዶ 2 ክሳብ ባዶ 5 ባዶ 3 ዘሎ ስጋ እቲ ጎልጎል እዳቦ ይርእሶም ሽንጭሮ እዩ ፀቢብ እዩ እዚ ፀቢብ ዝኾነሉ ምክንያት ከም ክትሕባእ ማለት እዩ ካብ ነፈርቲ ደብዳብ ናይ ነፈርቲ ብቐሊሉ ከይረክበካ ብፍላይ ባዶ 1 ባዶ 2 ባዶ 4 ክረክባኻስ ኣይክእላን ኤናው በርከ ዳርጋ ከምዚ ኢልካ ምስ ጠመትካስ ዳርጋ ተክልተ ጎቦ ድላ ገብደሎ ኮይኑ ይስማዓካ ብማዕዶ ክትመፅእ ኮላ ሕጂ እዛ ስዋይ ኣብ ከምኡ ተደኩኑ
5: ቆልዓ ኩሉ ግዜ ናቱ መዘና እንድሕር ኣለዎ ኮይኑ እቲ ዝበዝሕ እናፍቀቱ መራሳስዕ ኣለዎ ስለዚ ኣብ ሓደ ጋንታ ኣብ ሓደ መእከቢ ምስ ተኣከብና ከዓኒ ነቲ ኩሉ ናፍቆትና ነቲ ምፍላይ ካብ ስድራና ከረስዓና ዝኽእል ኩነታት ኣብኡ እዩ ተፈጢሩ ምክንያቱ ካብ ዝተፈላለየ ቦታታትን ካብ ዝተፈላለየ ወለድን ዝመፃና ንኣሽቱ ህፃናት ይሕዋት ኣብ ሓደ መኣዲ ተኣኪብና ሕጂ ነቲ ዝነበረና ናፍቆት ስዒርና ክንወፅእ ብህፃንነትና ማለት እዩ ነታ ዝነበረትና ናፍቆት ሲ ብዓቕምና ስዒርናያ ክንወፅእ ሲ ንዓና እዚያ ሓጊዛትና
2: እቲ ኣመጋግባ ማለተይ ከምዚ ነሩ ከምዚ ዝበልኩኺ ምሕምባሻ ይገብራልና እየን መቕልያ ገብራልና እዚ ሕጂ ዘይቲ ንብሎ ማለት እዩ ከምኡ ገብራልና ግን ነዚ ኩሉ ሰብ ከምኡ ክገብራ ምክኣለን ኣብ ሓንቲ ጋንታስ 120 ገለ ይኩ ከምዚ 50-30 ገለ ከይመስለኪ 120 ሰብ ክንደይ ከተን ኣለይቲ 5-6 ሕጂ እቲ ሚዛኑስ ብከምኡ ኢካ ትሪዮ ሕጂ ኣነ ደይ ርስዖ እቲ ኣመጋግባ መቸም በረኻ እንዲ በረኻ ምዃኑ ይተርፎን እዩ ድሓር ከዓ መግዛእቲ እዩ ከዓ ከምቲ ዝድለ ከምቲ ቆልዕ ዝዓብዮ ክሳይ ትኸውን ኢኻ ግን ብዝከኣሎ ትውድብ ዝኾነት ብልፅቲ ነገር ወይ ከተማ እንተተታሒዛ ድዩ ካብኡ ብሰለብዎ ድዩ ገለገለ መጀመርያ ናብ ቤት ምሰራ እየ ትስደድ ብዕሽጉ ብፍላይ መግቢ እዚ ነርዎ ይበልዮ ብሽኮቲ ገለገለ በቃ ቀዳምነት ንቤት ምሰራ እዩ ድመፅእ ካብቲ ቤት ምሰራ ከዓ ቀዳምነት ነቶም ድነኣሱ ገለ ምሽ ሕጂ እቲ ከምኡ ገይሮም ኣለይ መለይ ክብሉካ ምፍታኖም ብጣዕሚ እዩ ዝገርመካ መጀመርያ ግን ብዙሕ ከምዚ ብሽኮቲ ገለገለ ኣይነበረን እታ ትግበር ሕምባሻ ያ ነርካ ነርካ እንተደይ ኮይኑ ቅጫ ኢካ ትበልዕ ብጫኻ ወዲ ዓከር እዩ

0: ሕጂ ሳርዲን ከዓ መፅያ ነራ ኣይ ሳርዲን ኣይገለ ፕሮቲን ዓይነት እያ ምስ ከምዚ ሕርጩ እዩ ግን ናይ ዓሳይ ቀጠልያ ሰበብ ኣይድመስል በቃ ማይ ተበፅቢፅ ዮ ሰበብ ኣልካ ሕጂ እቲ ክሳይ ከዓ ይህቡካ ኣብታ ቅጫ እቲ ወዲ ዓከር እዩ እቲያ ኸይ ትልከፍንያ ዋ ፈፂምካ ክትበልዖ ዘይትኽእል ኤን ወይ ኣብቲ መንጎ ቅጫ ወይ እታ ቅጫ ዕፅፍ ከተብላ ኣብኣ ገብሩልካ ሽዑ ቦርሳካ ተእትዋ ምብላዕ ምስኣንካያስ ኣብ ቦርሳካ ተእትዋ ምሽ ንበረኻ ዲኻ ንትምህርቲ ትኸይ እቲ ቦርሳካ ኣየቕርብኒ ብጫና ምክንያቱ እቲ ድብለክ ደለኹ ዓሳ ኣነስ ኣብዚ ከማ ንሪኦ ይፈልጥን ኣሎ ዶ የለን ካበይኦም ደምፅዎ ንቁፅ ክሳይ ነይሩ ንቁፅ ባናና ነይሩ ንቁፅ ባናና ሕጂ ሰብ ዋ ከመይ ገይሩ ባናና ይነቅፅኒ ወይ ክባላሸ ይንበርገለ እዩ ዝብለካ ንቁፅ ባናና ንቁፅ ኩኽ እዩ ድመፃና ሕዚ ኣቐዲምና ምስቲ ሽታ ናይቲ ፍሩታታት ከማን ኣብቲ በረኻ ተላሊና ኢና
1: ቤት ትምህርቲ ሰውራ ከርተታ ወዲኣ ኣብ መወዳእታ ዓራርቢ ዓስኪራ እንተኾነ ኣብ ዓራርብ እውን ምረት ናብራ ሃድን ፀላኢ ይኹን ሰግለለት ሞት ኣየብቅዕን ፅምእ ማይ ደብዳብ ነፈርቲ ሕፅረት ዝተፈላለዩ ኣድለይቲ ነገራት ብኡ ንብኡ ክማላእ ዝኽእል ኣይነበረን
2: ንዕና ቤት ምር ሰውራ ገዛና ቤት ምር ሰውራ ቤት ትምህርትና ቤት ምር ሰውራ ስድራና ኩሉ ሲ ቤት ምር ሰውራ እዩ ምስ ካልእ ሲ ነናፃፅሮ ኣይነበረናን
1: እንተኾነ እዞም ብዙሓት ክነሶም ብውሕዳት ኣለይትን መምሃራንን ዝናበዩ ዝነበሩ ቆልዑ ቤት ትምህርቲ ሰውራ ብፍቕሪ ተፀዋርነትን ሓድነትን ክሰግርዎ ክኢሎም እዮም ደቂ ዓባይ ድስቲ ብዝብል ቅፅል ዝፅውዑ ኣብ ሓንቲ ድስቲ ሓንቲ መኣዲ ስጋ ስዋኣት ብዝብል ሓንቲ ማሕላ ጉዕዞ ትምህርቲ ኣብ ገድሊ ከይዶሞ
2: ምስ ደቂ ገዛውትኻ ከዓ ብሓንሳብ ውዒል ካብ ደገ ክትፃወት ለይቲ ነናብ መደቀሲኻ ትኸይድ ኣብ ቤት ምር ሰውራ ግን እቲኣ ትበልዓላ ሓንቲ ኣ እታ ትድቅሰላ ሓንቲ ኣ ስቲልታ ትፃወተላ ቦታ ሓንቲ ኣ ምስ ልክዕ ከም ኣሕዋት እምበር ካልእ ዘሎ ወላዲ ካልእ ከም ዘሎ ኣይትፈልጥኒ ኢኻ ቤት ምር ሰውራ ናቱ ቋንቋ እዩ ነይርዎ ድኾነ ትግርኛ ኣብኣያ ትምስረት ካብቶም ዓበይቲ ዝመፁ ሓደ ክልተ ኢካ ትፈልጥ እምበር እቶም ብፍላይ ቶም ንኣሽቱ ኣውደ ዓበና ንኩሉ ንኩለን ጨራሩ ነናተን ስም ኣለውን ብዙሕ ሕብሪ እንድሕር ኣለዋ ባንዴራ ውድብ ኢና ንብላ ነርና ኣብ ሩባ ትውዕል ነራ ሓንቲ ሓላዊት ሩባ ፀላም እንደ ኮይና ፋጥን ሓሪር እንዳበልና ነናተን ኢና ነተን ጨራሩ ስመንህባ ፅይፍ ቃላት ኣብ ሜዳ ኣይፍለጥን ይፈፂሙ ፅይፍ ቃል እንድሕር ተዛሪቡ ደይሰውራዊ ቃል ተዛሪቡ ኢልካኻ ንሓላፊኻ መፅኻ ትነግረሉ ፅይፍ ቃል እዚ ዘይሰውራዊ ቃል ተዛሪቡ ኣይትደግማን ኢኻ ትውስድ በላ ኣብ ኣኸላ ርድእት እያ እንታይ ሕማቅ ከም ተዛረበ
1: ደቂ ዓባይ ድሲ ዓበይቶም ንኣሽቶኦም በብመድረኾም ንዝሓለፍዎ ዘገርም ዘስሕቕ ዘስተንትንን ዘሕዝንን ፍፃሜታት ብከምዚ ይገልፁ
3: ኣደ ዘለኩም በዝተሰርዑ ኣደ ዘይብልኩም በዝተሰርዑ ንበሃል ብዙሓት እዮም ሕጂ ኣደ ዘይብሎም ምሳና ማስናተይ ባች ብፍላይ ናይዚኦም ወላ ተጋደልቲ ደኣዮም ኣዴታቶም በረ ኣቦታቶም ናተይ ግን ብዙሕ ብ78ን ሸሞንተን ምስሓብ ገለ ዝተሓወሱና ገለ ስለዝኾኑ ኣዲኦም ዘይፈልጡ ኣቦኦም ዘይፈልጡ ዝያዳናትና በዝሑ ሕጂ ኣደ ዘለካ በዚ ስራዕ ኣደ ዘይብልካ በዚ ኣደ ዘለካ በዚ ሽዑ ውዝዑኻ ከ2-3 በፅሑኻ ከምዲ በፅሑኻ ሒዝከዮም ገዛኻ ትኽእል ሕጂ ከቢድ እዩ ኣብዚ እዋን እዚ ኣነ ነደይ ኣደ ዘይብሎም ደቀይሲ ኣደ ዘይብል ክበዝኹኑ ክበሃሉ ከለዎስ እንታይ ስምዖም ሕጂ ብዚ እዋን እዚ ሽዑ ግን ኖርማል እዩ እሶም ኣይስምዖም ንሕና ከ ኣደ ከም ዘላትና ኣይትርዳእና ማለት እዩ ሒዝናዮም ንኸይድ ማዕረ ከዓ ዓሪፍና ንምለስ
4: እንታይ ኣሎ ሕጂ ከምቲ ድበልኩኹም ብዝተፈላለየ ምሽ ገሊኡ ኣብኡ ስድርኡ ይቕተሉ ብደርጉሞኒ ብንእሽትኡ ሓዚሎም ወስድዎ ገሊኡ ገለ እዩ ሕጂ ምስ መፅኻ ገሊኡ ሽሙ ሽሙ ኣብኡ ጥራይ ይፈልጥ ኣቦ ሓጉ ይፈልጥኒ ገሊኡ መን ቦካ ትብሎ ኣብኡ ከዓ ኣይፈልጦን ሽሙ ግን እንታይ ይገብርቶም ኣለይቲ ብመን መፅኻ ናብቲ ቤት ትምህርቲ ናብቲ ቤት ትምህርቲ ከመልካ ኣቲኻ ወይ ናብቲ ሰውራ ከመልካ መፅኻ ኣለዎም ኣብ ወርኒክ ሕጂ ስኻ ኣነኖም ምስ በልካዮም እታ ሽምካ ሒዞም ኣለው ሕራ ኢሎም ስኮዮም ድብሉ ኣፃሪኦም ግን ይሓትሶም ዘቲ ድፈልጠካ ንዓኻ ወይ ዓርክቦካ ድዩ ወይ ገለ ምሻ ኣሎ ንዓኻ ናብቲ ቤት ትምህርቲ ደምፃካ ሓታቲቶም እቲ ኦርኒክ ይመልዎ ባዕሎም ኣቦኻ ኣባሓጓኻ ሕጂ ንዓኻ ከፍልጡካ ኣለዎም ምክንያቱ ኣቦኻ እውን ክስዋእ ክእል እዩ ከይነገሩካ ንዓኻ እሶም ኣፍሊጦሞ ንድሕር ዳ ክስታይ ኮይኑስ ክነግሩካ ኣለዎም ሕጂ እቶም ኣቦይ ኣይፈልጦን እየ ወይ ኣባሓጓይ ኣይፈልጦን እየ ዝበሉ ይእክቡኻ ተፀዊዕካ ትመፅእ ሽዑ ንስኻ ድሕሪ ሕጂ ክስቶ ክስቶ ኣቦኻ ቢና ማሓሪ ገለብለካ ንኣብነት ንስኻ ድሕሪ ሕጂ ኣቦኻ ማሓሪ እዩ ኣቦሓጓኻ ከዓኒ ንጉሰ ንስኻ ኸዓ ኣቦኻ ከምዚ ሕጂ መምስ ተባሃልካ ትወፅእ ነግረካ ፅዋዕካ ተኣቱ ነግረካ ትወፅእ ሽዑ ኣብ ደገ እንታይ በፅሕካ ንዓኻ እንታይ በፅሕካ ንዓኻ ገሊኻ ትበሃል ከምዚ ትዕደ ከምዚ ትዕደል ዘለኻ እንታይ በፅሕካ ገሊኻ ትበሃል ሕጂ ንሓደ ምስ ቅድሚት ተነጊሩ ኣቦኡ ምስ ወፀ ክፅበ ፀኒሕ ሽዕቶም ዶ ድሕሪኡ ድመፁስ ናይ ኩላቶም ሓፂር ኮይኑ ሽሙ ናቱ ገብረ መድህን ገብረ ብርሃን ገለ በፂሕዎ ናተ ክነውሑ መዓት ሂቦም ንባ ኣነ ቀይረለይ ክብለካ እትየ ገለ ኢሉ
3: እንዳሰብዓን ኣርባዕተን ገረጃት ኢና ንከይድ ከም ዝበልኩም እዳሰብዓን ኣርባዕተን ምስኮት ካብ ቦይ እዳሰብዓን ኣርባዕተን ስለዝነበረ ኣብኣ ዝሰምዕ ብገለ መስዋእት ናይ ኣቦይ ሰምዕ እሞ ምስተመለሱ ሰዓት ኣቦይ ዳኣሰብ እዩ እንዲ ገለ ኢለየን እዋ ኣብላንዎ ኣዴታትካ ኮ ንገራየን ገርብለን ማዓሽና እንዳ ህዝቢ ንኸይድ ኢለ እንዳ ህዝቢ ከይድና ነዛ መሸማዕያ እታ ቦርሰአን ወሽመጥ ገብራ ላበዝን በዝን ገምጢልና ነታ ክዳና ተፈተሽና ሲእና ሽዑ ከምዚ ምስ ገበርና ዕምጭፅፅ ኢላትና ፈቲሕናያ ነታ ቦርሳ ከፊትና ኣውፂኢና ኣብኣት ፀንሓና መስዋእቱ ገለ መለስ ተነገረትሉ እ እንዳ ህዝቢ ወላ ክበኸያ ርእና ና ፍልጥኒ ዓይበኸያ ነን ኣነርእየ ፍልጥኒ ዓብ ሰብ ክበኪ ነይቱ ሕጂ ከዲናያ ገለ ሕጉስ ኢልና በቃ ተሓጒስና ተሓጒሰ ኣረጋጊፀ መስዋእትና ኣቦይ ከምዚ ሞት ኮይኑ ከዓ ይስማዓካኒ ሞት ኣይትፈልጣን ኢኻ
5: ካልኣይ ግዜ ሸውዓተ ሰብ ኮይና ንሃድም ሓደ ጎደ በሳይ ዑስማን ጃዓሊ ንእሽተይ ሓዊ ነስዒድ ጃዓሊ ኣብታ ካልኦት ምንታይ ሃዲሙ ዑስማን ጃዓሊ ቴድሮስ ግርማይ ዓሊ ሽሙ ናይ ገረ ግርማ ርሓጋንታ ዝነበረ ዓሊ ሽሙ ኣቦኡ ዝክረኒ ዓብደላ ዓሊ ኣድጊ ሱዳን ከዓ ንብሎ ነይሩና ኣድጊ ሱዳን እናሃድም ሸውዓቴና ከምታ ናይ ቀደምና መራፊት ኣቲና ተኮር ወሲዶምና ኣቦይ ከዓ መፅኡ ጋጣሚ ቦይ ከዓ ዕረፍቲ መፅኡ ነይሩ ጀላሃንቲ ወድኻ ከይዱ ኢሎሞ መፅኡ ውዕል ንገብር እጀ ካልኣይ ግዜ ብኣፍካ ውዕል የለን ኣብታ ቀዳመይ ተጠሊምና ኢና ይሽዑ ደቂ ክንደይ ኣለና ማለት እዩ 14 ክንገብር ስገለዋርሒ ተሪፉና ኣሎ ገሌና ቶም መሳቱ ዑስማን ጃዓሊ ካባና ንእስ ተሰሚዕና በቃ እንድሕር ግድን ተጋድሉና ኮይንኩም መረጋገፂ ንደልለና ኢልናዮም ወረቐት ኣምፅኦም ፅሒፎም ኣፈሪሞም ናቶም ፖሊስ ፈሪሞም ፈሪምና ሒዞምና ንመራፊት መፅኦም መራፊት ኣብታ ጋራጃ ቀኒዮም ሽዑን ጠሊሞምና ጀላሃንቲ መሊሶምና እንደገና ንሃር ጀላሃንቲ መሊሶም ኣብ ፊት እንዳወዲ ሻኽ ክላስ ነራ ብሻምብቆ ዝተሰርሐት ትምህርቲ ነበረን 4 መዓልቲ ኣሲሮምና ኣብ ራብዓይ መዓልቲ በባ ሓደ ፀዊዖም ትምሃር ዲኻ ይትምሃር ንብሉና ኣነ ይምሃርኒ ይትምሃርኒ ካወ ግልበቲ ኣፅናሕ ኢሎም በበይ ናገሮም ሸውዓተና ጋጣሚ ሓንቲ ዓይነት መልሲ መሊስኒ ኣይንምሃርኒ ኢና ኢልና ኣራይበሉ ኢሎምና ደቂስና ፍርቂ ለይትን ገለና ተሲኦም ሃይለ መብራህቲ ዘለዎም 4 ተጋደልቲ ብረት የለን ጀላሃንቲ ብረታ ይነበረ ብረት ሒዞ መፅኦም ፍርቂ ለይትን ገለን ተሰራዒሎም ሸውዓቴና 4ኦም ከብኪቦም ወሲዶምና ግሄተብ ኣቲና ኣብኡ ሓዲርና ንግሆ ካብኣ በጊሶም ከዓ ኣብታ እግሪ ጥርቑ ንውዕል ኣብኣ ፀባ በፅቢፆም ገለስዮምና ደቁስ ኢሎምና ንድቅስ ንሶም ከዓ ድቁስ ምትእማን ስለዘይብልና ስለዘይተኣመና ጃኬት ናይ ሃይለ መብራህቱ ካብዛ ትረእሶ ስሒብና ደብዳቤ ነራ ከፊትና ኣንቢብናዮ ናብ ክል ተዕሊም ዓራግያ ትብል ኣንቢብና ተዕሊም ውሃና ምሰረጋገጥና መሊስና ኣሉታ ደብዳቤ ብታ መተረእሱ ገርና ንፅባሒቲ ጓዓ ኢሎም ዓራግእት ዮምና ተዓሊምና ተመዲብና
3: ሰዓት 4 ወጋሕታ ኢና ተሲእና ንኸይድ ፍርቂ ለይቲ ሰዓት ሓደ ከዓ ክዳና ውሰድ ክልተየን ክዳና ጥራይ ነብስና ኢና ንድቅስ ሕጂ ናይ ጓል ነገር ንእሽተይ ትዕጠቕ ገለ ኣድሬ ገለ ዲኻ ትሂባትካ ማለት እዩ ተሰሪዕካ ንሩባ ትኸይድ ሞ ኣብቲ ሩባ ዝስራዕ ሕጂ መጀመርታ ዓራርብ ከም ዝበልኮ ኣነ 82 ስለዝኣትኮ ብረድ እዩ ፀኒሕና ከምዚ ኣሰሓይታ እዩ ነይሩ ሙቆትቲ ኣይ ክሳ ይነበሮን ሕጂ በቲ ሰሓይታቲ በረድ እዩ ዝቕየርቲ ማይሲ ብላዕልስ ሰንፈለ ልብል ይበረን ከምኡ ኢልና ኮልና ተሰሪዕና ጥራይ ነብስና ሽድሽ ኣለዋ ዝሓፅበኻ ኣንጠብጣባይ ትኸውን ኣብቲ ቀላይ ኬትካ ኢኻ ማይ ተንጠብጥብ ሽዱሽተ ሰባት ኣለካ ኣንጠብጣባይ ብኣጃክስ ኢኻ ትሕፀብ ኣጃክስ ብጎልፎ ኢኻ ከዓ ትሕፋሕ ኣብ ሰሙን ሓንቲ መዓልቲ ኢኻ ትሕፀብ ሽዑ ዘይትን ማይን ኣብቲ ተን ኣባላትና ብጣዕሚ ንፋዓት እየን ማይን ዘይትን ብፅብፅ ኣቢለን ኣሕውስ ኣቢለን እንዳለኸያ ክዳን ክድናኻ ዝበፅሓካ ክዳን ኢኻ ትክደን ከምዚ ሓንቲ ክዳን ትብፅሓካ ትድርበየልካ ዝበፅሓትካ ሎሚ ከምዚ ዝበልዎ ዓንቲ ወይ 300 ቅያር ነርና ማልያ ናይ ሰዊስታት ተኸዲነ ፅባሕ ናይ ሄኖክ ስረ ተኸዲነ ኣለኹ ከም እዩ ዳሓር ግን ገሊኡ ዝእርጋ ኣሎ ጥዕዋዕ ደብሎ ክዳኑ ጉቡዝ ምስ በልካ ከዓ ናይ ጓል ነገር ክሳ ክትከውን ትፍትን ከክዳና ኣፍሊጦምና ሕጂ እንታይ ገርመኒ ትስሓይታት ተሓፂብካ ካብዚ ተሓፂብካ ናብቲ ኢኻ ትኸይድ ክዳንካ ክትቀይር ጥራይ ነብስካ ርድረድ እናበልካ ይምሽጣኻ ክድናኻ ቁሪ ኣስሓይታ ገለ ዋላ ሓንቲ ይኮነና ኣና
0: ኣኽላባት ነይሮም መጀመርያ ኩሉ እቲ ተምሃራይ ሃሙን ቀልቡን ናብኦም ስለ ዝኾነ ክቐትልዎም ደልዮም ክቐትልዎም ምስ ደለዩ በቃ ኣክንዲ ትኸልብስ እሶም እዮም ኣብቲ ቅድሚት ግትር ዝብሉ ካብዚ ኸልበይ ድመውስ ኣነ ክመውት ገለ ሽዑ እዚ ኣይትኸውን እያ ግደፍዋ ተባሂሉ ሽዑ እንታይ ታክቲክ ተጠቂሞም ነቶም ኣኽላባት ማዕረ ቶም ተምሃሮ ኣፍቂሮሞም እቶም ኣለይቲ ማዕርዮም ኣፍቂሮሞም ዋ ከራይ ከምዚ ወራር ከምዚ ዋ እዚ ኸልቢ ዝኽፍተወካ እዚ ከምዝገብር ገለ ኢሎም ካራክተር ኣውፅኦምሎም ነቲ ፅባቐኦም ነቲ ጠባያቶም ገለ ክጎዩ ከሎ ሽዑ እቲ ሰብ ኣኽላባት እዩ ድስእል ክስእል ከሎ ኩሉ ግዜ ስእሊ ክስእል ከሎካስ ከልቢ ወይ ተጋዳላይካ ስእል ሽዑኡ ማዕሪኻዮም ኣፍቂሮሞም ዘለዉ ጅፍቅሪ ከም ዘለዎም ከዓ ፈሊጥካ ኣለካ ሽዑ እንታይ ገይሮም ብሓዘን ምሻሎ ሕማም ዕቡድ ከልቢ እንዲ ነቶም ቀንዲ ዋናታት ኣኪቦም ሕማም ዕቡድ ከልቢ ዝበሃል መፂኡ ድኣ እዞም ኣኽላባትና ድኣ መድሃኒት ዶ ድኣ ክንሓተሎም ብውድብ ደረጃ ገለ ሕጂ ብውድብ ደረጃ መድሃኒት ክሓቱ ንከልቢ ማዕሪ ክንድኡ እንተደኣ ተወፍየምሎም ነቶም ኣኽላባት ፈትዮሞም ኣለዉ ማለት እዩ እ ከምዚኣ ክንገብር ምርታይ ዳ እሞ ከምዚ እንዲ ኮይኑ እዋ እወ ማለት ካብ ከልቢ ከዓ ንሕና ደ ንንበር ኣኽላባት እ ኣነ ነርወይ ብጣዕሚ እየ ዝፈትዎ ገለ እዮም ድብልካ ሽዑ መወዳእታ በቃ ብመድሃኒት ኣይኮነን እዚ ብክብሪ በቃ ንቕተሎ ብክብሪ ኣኽቢር ቀቲድና ብክብሪ ክንቀብሮም ኢና ምክንያቱ ብርቱዕ እዩ ትሕማም ኣይምሕርኒ እዩ ገለ ተባሂሉ ዋ ብስነ ስርዓት ኣብቲ ክሳይ ገይሮም ቀቲሎሞም ነቶም ኣኽላባሲ ቀቢሮሞም ሽዑብቲ ልዕሊዩ ኮይኖም እንታይ ኢሎም ደርፉ ወራር ተሰዊኡ እንዳረኣኽዎ ገለ ስዉ እዩ ማለት ከምዚ ምሳኻ እዩ ነይሩ ተፍቅሮ ኢኻ ትፈትዎ ኢኻ ገለ ትፈትዎ ሰብ እተተፈሊኻ ብመስዋእት እዩ ብብረት እዮም ከዓ ተቐቲሎም ገለ ሕጂ ማዕረ ክንዲ እሶም እዮም ከምኡ ኢሎም ዝደርፉ ሽዑ ደይ ርስዓ ደርፊ እንታይ ነይራ ኣኻልብና ወይዞም ጀጋኑ ክፈትዎም ከሎ ማለት እዩ ኣኻልብና ወይዞም ጀጋኑ ዘይድቅሱ ንዓና ከድሕኑ ስጋ የብልዑና እንዳሃዳኑ ባርዕ ተወርዋሪ ጎቢጡ ዝዕትዕት ነርወይ እንተሒዛ ኣይተብልን ፈልከት ገለ ዝብል ግጥሚ ባዕሎም እዮም ቶም ኣባላት እዮም ዝገጥሞ ሽዑ ንዝምሮ ሽዑ ማዕሬና ኣፍቂሮም ማዕሬና ከ ዝኾነ ይኹን ነገር ይሳተፍዎ ማለት እዩ
6: ከነዝልእ ከልና ሽዱሽተ ነፈርቲ ማሓንሳ ንዲ መፅኻ ሄሊኮፕተር ፋክረስ ድርብያ ኣብሩኽ ትበሃል ተብሩኽ ምስ ሓላፋ ተኸይድ ኣብቲ ጠጦትል ገለ እዩ ነይሩ ብድሕሪ እዩ ተሰሪዑ ነይሩ ድሕሪ እዩ ተሰሪዑ ነይሩ ሽዑ ካልኣይ መድፋዕ ጂ ኣርብጂ ገለ እዮም ገይሮም ና ሳንጣ ናይ ኣርብጂ ተሸኪመ ነ ቅድሚያ ኣሎ መንግስቲ ዝብሎ እቲ መድፋዕ ጂ ሓብ ትብል ናናይ ጥረቸው ብለኒ ብለኒ በቃ ንዓና እዮም ክሳይ ገይሮም ናና ብገስ ክንብል ምስ መፃ ብድሕረይ ወዲ ናስር ነ ኣብሩኽ ስለ ዝበሎ ኣብ ኣብሪኹም ኣብሪኹም ንሕና ፍትያ ክንሓልፍ ከልና ግልብጥ ኢሎም ስለ ክልክዕ ፋክረስ ኣብ ርእሱ ዕሊባትሎ ነፍሰይ ክቋፃፀሮ እዮ ብዙሓት ስዋኣት እየ ንዕኡ ግን
7: ኣብ ቀጣን ክንበፅሕ ከለና ውሕጅ ድሓንያ ዘላ ኢሉ ክሰግርቲ ኣውቲስታ ናይቲ ናይ እንዳ ሰብዓ ኣውቲስታ ማለት እዩ ኣብ መንጎ ግን መክሳይ ሓድሽ ጋሻ ውሕጅ መፀና ጋሻ ውሕጅ ምስ መፀና ኣብኣ ከላ ነዛቴታ ከምዚኣ ገይሩ ክሳይ ገብራ ማለት እዩ ይገልብጣ ምስ ገልበጣ ኣጋጣሚ ይቃለስ ማለት እዩ ኣውቲስታ እንዳተቓለሰ ከሎ ግን ዓብዪ እምኒ ፀኒሑ ይሕዛነታ ኣትታ ካብ ምግምጣል ንድሕን እዚ ወዲስ ካብ ስውእቲ ብፀይቲ ዝወለዶ ዳንኤል ግን ሽዓ ሽደን ስውእ ደይክብሎ ሞይቱ እንዳያድኖ ሰተት ኢሉ መሊቑ ይኸይድ ማለት እዩ እዚ ቆልዓ ኩሉ ግዜ ካብ ሓንጎለይ ኣይከይድን እዩ በቃ ሽደን እዩ ዝበሃል መኣድኡ ስውእቲ ሕጂ ኮ ኣቦኡ ንስውኡ ኮይኑ ማለት እዩ ፍሉይ ተዘክሮ ናይ ዝቕልዓለኒ በቃ እንድ
8: ኣብ ሓንቲ ካንታ ተመዲብና ኣነን ኣቦይ ሕጂ እንታይ ሽግር ኣጋጥም ዓንሰባይ ዝበሃል ኣቦይ ኣነ ኣቦይ ክብል ኣይክእልኒ ኣይዕበየትንን ካበይ ከምዚ መፃእታ ይፈልጣኒ ንሕና ባባ ገላካ ኢልና ይንፈልጥና ናይ ኣምሓርያታ ዘረባ ከበይ መፅያ ግን ኣባባ ኢልና ይንዓብና ንሕና ኣጋጣሚ ሕጂ ከምታ ቀደምካ ኣባባ በለኒ ብለኒ ኣነ ተጋዛላይ ኮይነ እ ከመይ ኢላኹም ክብለካ ማዓን ሰባይ ትብለኒ ኒ ኸኢልኒ ከይፀዋዕ ኮ ነዊሕ እዋን ንኸይድ በቃ እጂ ሽዑ ከዓ እቶም ተጋዘልቲ ከዓ ፈልጥዮም ነዚ ሽግር ዝሳይ ገብሩካ እቶም ኢሎም ፀኒሖም ንኤ ምስ በፅዖን ዓባ ንባካኹም ዝበሎ

0: ክፅዋዕ ይክእልኒ ሽው ኢለ የርክቦም ትንክብ ትንክብ ከምዚ ብሉ ኣለዉ ብሎ ከምዚ ሓሊፍና ዝሓር መወዳእታ ምስ መረረኒ ኣብ ሓደጋ እንታይና ኣኼባ ግበር ስምኦን እዩ ነይሩቦ እምበር ኣብዚኣ ነቐፌታ ኣላትኒ ኢለ ንመን ኢሉ ንብፃዕን ሰባብ ሰንቢዶም ኣነ ተጋደላይ ኢለ ኣነ ከም ሰበይ ወይ ዓንሰባ ክብል ዓንሰባ ምባል ክቀበለኒ ወይ ከዓ ኣንስ ሕጂ ቆልዓ ኮይኑ ቦ ክብላ ይክእልኒ ወይ ከዓ ቦታ ቀይሩኒ ይብል ያ ዓንሰባ ኢሉ ኣይብለኒን ኢሉ ከዓ ወደ እዩ ከምታ ናይ ቀደሙ ኣባቡ ኢሉ ነብር እምበር ዓንሰባ ዝበሃል የለኒ ኢሉ ምርእዳእ ስኢና በቃ ከይተፀዋውዕና ነዊሕ ከድና
1: ሕጂ ንዓይ ተጨንቐኒ ዝነበረ ትሕቶ ነይራ ታሕቶ ንታይ ተጨንቐኒ ነራ እንታይ ይብሉ ክዕልሉ ከለዉ ሲ ለንቀነ ድኣኒ ሻዕብያ ኣዛራቢት እያ ኮይና ደላ ብዛዕባ ሻዕብያ እዮም ዝዛረብ ዘለዉ ሕጂ ንፀላ እዮም ማለት እዩ ብዛዕባ ሻዕብያ ዝዛረብሎ ተበሉኒ እታ ሻዕብያስ ኣብ ናቕፋ ትቕመጥ ሰበይቲ ሕጂ ኣንካ ደላይኩም ሕቶ ሕቶቱ ምስ በለና ኣነስ እዛ ሻዕብያ ትበሃል ሰበይትስ ከመይ ድበለት እያ ኣነስ ክፈልጣ ደድየ ሕቶ እያ እዚኣ ናይ ብሓቂያ ትገርመኒ በቃ ሻዕብያ ከምዚ ገራ ሻዕብያ ከምዚ ገራ ምስ በሉናስ እሳ ትገብር ደላ መሲልኒ ንሕና ቤት ትምህርቲ ሰውራ ኣብ ዓራርብ ኢና ዘለና እታ ሻዕብያ ትበሃል ካ ኣብ ርሕቕ ኢሉ ከም ናቕፋ ተበሉካ ከምዚ ኣብ ናቕፋ ኮይና ተመሓደረ እናደላ ገለ ኣርዒዳቶም እያ ከምዚ ገይራ እያ ሻዕብያ ከምዚ እዩ ዳሕራይ ትሰምዖ ኣለካ እቲ ዜናታት ከምዚ ብላ ኣሎ ተበሉ ኣነ ሓንቲ ሻዕብያ ትርብሾም ደላ መሲልኒ ኣነ ብዛዕባ እታ ሻዕብያስ ኣፍልጡ ስለ ዘይብለ ሻዕብያስ እንታይ ትገብር ደላ ኢልዮ ሰሙን ምሉእ ስሒቑ
0: ቀሺ ተስፋን ክእል ንብሎ መጋባይ ነይሩ የለን ሕጂ ሰው እዩ ሰለስተ ጀሪካን ማይ መሊኡስ ንዓባ ወዳዕን ሰባ ባፅሓኒ ኢሉኒ ተንክልተ ንስ ሒዝቦን ከይዲ ሳልሰይታ ኣነ ተማሊእሉ ጨው ግብር ኣቢሉ እዛ ፍርቂ ፊልሶ ሰለስተ ንእቶ ኣቢሉ ተንጣይታ እቲ ፈትፊቱ ምሳሕ በለዎ ምብለኒ ሕጂ ንመጀመርያ ግዜ ዋላ ሓንቲ ዘይብላ ነገር ንበልዕ ምኳንና ሽዑር እየ ኣነ እንዳ በላዕካ ክልሃ ይርዳእካ ኒበርካ ስዊታ ዓባብያና ድሓር ዝሕሪ ሰሙን ዲ ክልተ ሰሙን ኣብኣ ኩዕሶና ተፃወት ክቦጥ መፅያ ፀብሕና መፅኣ ኢለ ኣነ ከምዚ ኮነ ኢለ ትበልኮ ወይ ኮነ ገለ ይኮነ ጋጣሚ ከምኡ ኢለ ድሓር ንስምኦን ነግርዎ ፀዊዑ ትጠም ኣለካ ዲኻ ኢሉኒ ኣይጠመኹን ሓቂ ተዛረብ ኖኖ ኣይጠመኹን ኢለ እጂ ኣጣል ነረና ናብ ኣብታራ ዝወፍርዎን ዝሓንበል ሰሚዕና ካለና ክይድ ኢሉ ንዓቶም ኣኼባ ግብር ኣቢሉ ዝኾነ ሰብ ተረኛ ዝወዓለ ሓሊቡ ፀጊበ ክሳብ ዝብል ፀባ ከየሽተ ከይትንክፍ ኢልዎ
2: ነፈርቲ መፃና ነይረን እቲ ናይቲ ውድብ ፅቡቅ ነገር ግን ንሕና ተምሃሮ ኮይንና ክንዓቢ ነተን ነፈር ፀላእትና ከም ደለዉና ከይንፈልጥ ብዙሕ ታክቲክ እዮም ዝጥቀሙ ነይሮም ገለ ካብኡ ከዓ እዘን ነፈርቲ ክመፃ ከለዋ እዚኣተን ድመፃኹም ደለዋ ብሽኮትኤን ክዕድላኹም እዮም ድብልዋ ንሕና ሽዑኡ ብሽኮትኤን እምበኣር ክዕድላና ኢልና ካብቲ ፍርሒ የልኣፍ ኣይንፈርሐኒ ኢና ጥራይ እንታይ ክንወፅእ ከዓ እንደለ ከዓ ብሽኮት ደሊና ሕጂ ብሽኮቲ እዚአን እንተተሓቢእኹም ጥራይ ንገድፍኦ እንድሕር ዘይተሓቢእኹም ብሽኮቲ ይገድፋልኩም እኒአ ንብሉካ ንዑ ንስኻ ትሕባእ ሽዑፍቲ ግዜ እቲ ኖርወይ ድበሃል ብሽኮቲ መፅእ ስለ ዝነበረ ንሕና ከዓ ንምሸት ክድረር ከለካ ወይ ትቆርስ ከለካ ፀባ ገለ ብሽኮቲ ይዕድሉካ እዚ ካብቲ ንሳተን ብሰደድኦ እየን እንዳበሎዮም ልዕ
1: ንፃወት ገለገለ ምስ ነበርና ሕጂ ኣብ ምሻ ኣለዎ ከምዛ ናይ ቋሕሰም ግዜ እዩ ከይዱ ካባይ ሕጂ ኣብኣ ምስ ከደ ዝኾነ ድምፂ ሂም ድብል ምስ ሰማዕና ኩሉ ሰብ ናብኡ ኸይዱ ይመልሱና ሽዑ ንዓና ንኣሽቲና ነርና ሕጂ ቶም ዓበይቲ መሊሶምና ሕጂ ኣብ መኪና ሰቂሎምሞ ይመፁ ክኸዱ ንሕክምና ማለት እዩ ሕጂ ኣነ እንታይ ዝክር ክንርኢ ከምዚ ደድሕታ መኪናስ ንጎይ እሶም ቶም ተሃሮሙ ማለት እዩ ምስ ሮቤል ነይሮም ዳንኤል የማነ ነፀረ መን እዩ ሰሪቻ ከዓ ሽሙ ነይሩ ሕጂ ሰለስቲኦም እዮም ነይሮም ኣብ ኣደይቦም ከለዉ ሕጂ ክኸዱ ከለዉ በቲኣ ምሽ ከይድ ይመልሰኒ በቲኣ ከይድ መልሰኒ ዋእዚ ከዓ ምርኣይ ከሊኢና ገሊልና ኣይንርእኒ ናብ ኮታ መኪና እነትረያ ነዋሕያ ግን በቃ ስቂኢልናስ ኮለል ንብል ደድሕርታ መኪና ካብኡ ይመልሰና ሰናይትያ ነይራ ምሳይ ተመሊስና ንኸይድ ሕጂ ክዕልሉና ከለዉ ንሓትት መን እዮም እንታይ እዮም ከመይ እዮም ገለ ንብል ምሽ ሕጂ ናይ ሮቤል ሽም ኣይሰማዕኩን ኣነ ግን ሓደ ሲ ይብሉ በቃ ምሻ ኣሎ ሓንቲ ትግረይና ከማ ንሓቲት ና ብኡኡ ዝነበረት ማለት እዩ በቲ ሓደሽደሽ ዝበሃል ቦታ እዩ ከምዚ ክስታዮም ረኪቦም ደይተፈንጀረ ቡምባ ገሊኦም ረኪቦም ትትኮሶም ሕጂ ትብለናት ሓንቲ ትግረ በቃ ነቲ ሓደ ሲ ኣብዚኣ ነብሱ እያ በቃ ክስታይ ኮይናቶ ትብለና ሕጂ ሽሞም ኣይትፈልጦም ንያሶም ግን ነቶም ዝነበሩ ትተሃራርሞም ትነግረና ሕጂ

0: ኣለኩም ኢልና ዋት ሓደስ ከምዚ ኮይኑ ከም ሰበ የደዕልሎ ኣለኹ ማለት እዩ ከምዚ ኮይኑ ተሓደ ተሓደ ከዓ ከምዚ ኢዱ ተሃሪሙ ተሓደ ዓይኑ ገለ ኢልናስ ንዕልል ሕጂ ከም ኣኢሎም እዚኦም ንሕክምና ወሲዶሞም እንድዒ ድበፅሐ እውን ኣይመስለኒን እዩ ሮቤል ሓወይ ኣብኣ ተሰዊኡ ኣብቲ ፃብራ ዝበሃል ሕክምና ተሰዊኡ
1: ነቶም ልዕሊ ወለዲ ዝኾንዎም ኣለይቶምን መምሃራኖምን እንክዝክሩ ካብ እግሪ ተኽልና ካብ ቦኽሪ ክሳብ ሕሳስ ልደ መልሚሎምና ኮስኪሶም ኣዕብዮምና ክዳንናን ነብስናን እናሓፀቡ ፍቕሪ ከይጎድለና ከም ወለዲ ኮይኖም መጊቦምና ምሂሮምና ብሉፃት ዜጋ

0: ኣፃፅኡ ብጉቡ እዩ ካ ዝግለፀልካ ነብስኻ ተሓፂብካ ክዳን ክትክደን ከለካ እዚኣዳ ይደልያኒ ክፍእቲ በፂሓትኒ ናይ ሸየንቲ ትመስል ንብል ሸየንቲ ስካል ይክዳኖ ድሸኑ ሲ ናይ ሸየንቲ ትመስል በፂሓትኒ ጅባ ደይብላ በፂሓትኒ ትብል እትዕደለ ኒኻ እዚ ኣቦኻውያ ዲኻ ኣይኮነን ከዲንካ ነዚ ኣብ ስደት ዘሎ ህዝብና ማለት እዩ ሰጊ ሰላም እንዳበለ ብበረድን ብኣሳ ሓይታ እንዳተቀጥቀጠ ለሚን እዩ ድሰደልካ ደሎ ይብለና ምሽ ኣይርዳእኒ መን እዩ ድልምን ደሎ መን እዩ ድሰደድና ደሎ መን እዩ ለሚኑ ድሰድድስ መን እዩ ኣነ እዚ ሳልሳይ ወራር ኮይኑ ብዛዕባ ዲያስፖራ ክዛረቡ ከሎ እዚ መንግስቲ ኣነ ሽዑ ተረዲእኒ
1: ሳላ ዝመሃሩናን ሞያ ዘዕጥቑናን ቁንዓት ንሓቂ ዝሓልፉላ ወሰንቲ እሙናትን ተባዓትን ክንከውን በቂዕና ክብሉ እውን ይውስኹ
2: እቶም ድንበቡልና ኣብ ግዜ ድቃስ ንመደቀሲ ጥራይ ኣይኮኑ ወዲ ትደቓላ ትሕቲ ተዓባይ ከውሒ ዋላ እቲ ናይ ኤርትራ እውን ዕምራይ መን እዩ ጦር ሰራዊት ይደቃ ቆሪፆም ጉዳም ዕትሮ ብደርጉ ትሕሉ ኣርእስታት ከምኡታት እዩ ምስኦም ተዳናገፂ ምስኦም ንዕኦም እሶም ክንበቡልካ ከሎ ምስኦም ኢኻ ትጉህ ጓሃኻ ምስኦም እ ምስቶም ውፅዓት ከም ትውግን ኩሉ ግዜ ምስ ውፅዕ ከም ትኸውን ገይሮም ስለ ደዕበይና
3: ኣነ ህዝባዊ ግንባር ዝኣምኖ ዝነበርኩ ይበዛሕ ካብ ኣደይ ንክርስቶስ ተኣምኖ እቲ መዕቀኒ ኢና መዕቀኒ ናይ እምነትና እዚ ዝስምብድ ኢኻ ዝኾነ ኣማን ብዚ ቤተክርስትያን ክፅሊ ዝውዕል ማዕረት ንሕና ንኣምኖ ንህዝባዊ ግንባር እምነት ይብሉ
1: ብምክንያት እዚ ክቡር ወርቃዊ መዓልቲ ቤት ትምህርቲ ሰውራ ድማ ለበዎኦም የመሓላልፉ
3: ታሪክና ታሪክና ይቶም ዝሓለፉ ሰባት እቲ ኣብዚ ዘሎ ብዕድል ዳኣተወ እዩ ምናልባት ኩሎም ተሰው ብድሕሪኦም ከም ፀናሕና እዮም ዝፈልጡ እምበር ክሳብ ሎም ከም ዘለና ዝፈልጥ የብሎም ንሕና እውን እግሪእግሮም ሳዕምና እዩ ዝመስሎም ዝኸውን ይብል ኣነ እ ንሕና ስለዝኣተና ክንዛርብ ስለዝኽኣልና ዓድል ስለዝረኸብና ማይክሮፎን ስለዝሃብኩምና ነናትና ጠጥዖም ተዛሪብና ጥራይ ክንከይድ ዝግበአና ዝብል እምነት የብለን ምክንያቱ ኩሎም ተሰው ካባና ዝነፍዑን ካባና ዝንእሱን እዮም ብዛዕባኦም ክባሃልን ክፀሓፍን ዝግብኦ ከዓ ማእለያ ዘይብሉ ነገር ኣሎ
4: እቲ ኣብ መፃፃእና ዚ ኣብታ ክንመሃረላን ክንሰምዓልናን ዝግበአና ግዜ እታ ቤት ምስ ወራድ ወሰድና ክታበት ክሳዕ ሕጂ ተኺደና ዘላ ማለት እዩ ኣብታ ክኾና ዝግበአኒ ክትከውን ዝግበአኒ መድሃኒት እዮም ሂቦምሉ ማለት እዩ

ናይ ሎሚ ትሕሶታት መደብ ዋልታ ኣብዚ ተዛዚሙሎ ዝኸበርኩም ተዓዘብትና ኣብዚ መፅእ ዘሎ መደባትና ብካልእ ትሕሶ ኢና ክንራኸብ ክሳብ ሽዑ ድሓንቀኒዩ ሰላም።

ሰዓት 9 ተኣኪሉ ዜናዊ መሰናሩ ኤርቲቪ ኣብ ምክታቹ ከም ዘለኹም ዝበልኩም ተዓዘብትና ከመይ ተምስዩ ሎሚ 322 መስከረም ዝተዳለዉ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪብ ኣለኹም ንምክታልኩም ብቕሪ ዝዕድም ስኻትኩም ፀንሕ ሚካኤል ሓድጎ ፈለማግ ብቀነጡታቱ እፍለም ወርቃዊ የበሉ ምምስራት ቤት ትምህርቲ ሰውር ኣብሳዋ ብልዑል ማዕረት ተዘኪሩ ብደረጃ ዞባታት ክካየድ ዝቕኒ መደባት ፅምብል ዝኽሪ መምስራት ቤት ትምህርቲ ሰውራ ተዛዚሙ ኣብ ትሕቲ ሃኮሰ ዝተወደቡ ስራሕተኛታት ትካላት ኣብ ደንበ ዛውን ልማዕታዊ ወፈራታት ኣካይዶም ኣብ ዜናታት ወፃኢ ቻይናን ጀርመንን ቁጠባውን ንግዳውን ዝምድነ ንምድንፋዕ ክሰርሓ ተረዳድየን ካናዳ ምስ ኣባል ሃገራት ኣስያን ነፃ ንግዳዊ ስምዕ ክትፈራርም ምዃና ኣብ

0: 있다.
1: ኣሜሪካ ብልዕሊ ጓቲማላ ኣፅኒዓቶ ንፅንሕቲ ገዳ ኣፅዋር ብምልዓል ወተሃድራዊ ንዋት ከትልእ ኸላ ጀሚራ። ዝርዝር ዜና፡ ወርቃዊ የቤሉ መምስራት ቤት ትምህርቲ ሰውሮ ኣብ ሳዋ ብልዑል ማዕረግ ተዘኪሩ። ወኪል ኤሪና ሙሴ ኪዳነ መልክዕ ፀብጻብ ዘዳሎ ትሕዝተሎ ገረ መስቀል ገረዝ ገይር ከቕርቦ እዩ።

0: ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ሳዋ ብ1920 መስከረም ብልዑል ማዕርግ ተጸምቢሎዉ። ኣብቲ ብባህላውን ስነ ጥበባውን መስተናድኦታት ካርኒቫልን ሰልፍን ተምሃሮ ከምኡውን ዛንታ ቤት ትምህርቲ ሰውራ ብዝገልጽ ስእላዊ ምርኢት ዝተሰነየ ጽምብል ተራን ሓድግታትን ቤት ትምህርቲ ሰውራ ብዝብል ኣርእስቲ ንተምሃሮን መምሃራንን ቤት ትምህርቲ ዋርሳይ ከኣሎን ኣባላት ማእከል ስልጠና ሃገራዊ ኣገልግሎትን ሰሚናር ተዋሂቡ። ኣብ ቤት ትምህርቲ ሰውራ ተኸስኪሱ ዝዓበየ ዳይረክተር ቤት ትምህርቲ ዋርሳይ ከኣሎ መምህር ርእሶም ገብሪ ሂወት ኣብ ዝሃቦ መግለጺ ቤት ትምህርቲ ሰውራ ብሰንኪ መግዛእትን ግፍዕታቱን ናይ ትምህርቲ ዕድልን ዝተነፍጎም ቆልዑ ብቑዕ ፍልጠት ኣብ ምስናቅ ከይተሓፅረት ኣብ ምኽስኳስ ሃገራውነትን ምብራኽ ንቕሓት ዜጋታትን ተረአ ልዑል ምንባሩ ኣረድዩ። ግዳያት ግፍዕታት ጸላኢ ዝኾኑን ካብ ማዓስከራት ስደተኛታት ሱዳን ዝመፅን ቆልዑ ክጋድሉ ዝተሰልፍ እሞ ትሕቲ ዕድመ ንዝኾኑ ከምኡውን ኣብ ሓራ ቦታታት ኣባላት ቀያሕቲ ዕምባባ ዝነበሩ ተቐቢላ ዕማማታት ዝጀመረት ቤት ትምህርቲ ሰውራ ኣስታት 15,000 ተምሃሮ ኣምሂራን ኮስኪሳን ናብቲ ዝድለ ደረጃ ከም ዘብፅሐት ዝሓበረ መምርእሶም ኣበርክቶኣ ኣብ ሃገራዊ ዕማም ብቐሊል ከም ዘይጥመት ኣብሪሁ። ምኽትል ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ሌተናል ኮሎኔል ተመስገን ሳሙኤል ቦገኑ ሳዋ ኣብ ህንፀት ብትምህርትን ሃገራዊ ክብርታትን ዝተመልመሉ መንእሰያት ተምሳሌት ቤት ትምህርቲ ሰውራ ምዃና ብምጥቃስ ካብ ክልቲአን ዝወፁ መንእሰያት በብመድረኾም ዝገብርዎ ዘለውን ኣበርክቶ መስክሩለይ ዘድልዮ ከም ዘይኮነ ገሊፁ። ተምሃሮ ኣብ ዝሃብ ወርእቶ ተመክሮ ቤት ትምህርቲ ሰውራ ብመልክዕ መፅሓፍ ተዳልዩ ኣብ ስርዓተ ትምህርቲ ሃገርና ተፀንቢሩ ክስርሓሉ ተላብዮም።
1: ጎንጎን እቲ ብደረጃ ሃገር ክካየድ ዝቐነየ ፅምብል ዝኽሪ ምምስራት ቤት ትምህርቲ ሰውራ ብደረጃ ዞባታት እውን ተመሳሳሊ ትሕዝቶ ዘለዎ ምርባት ከም ተኻየደ ዝፍለጥ እዩ። በብዞቡ ዝተኻየደ መዛዘሚ ስነ ስርዓት ኣብ ሓደ ፀብጻብ ተጠሚሩ ኣሎ። እልልታ ሃብ ተማርያ

እግሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ካብ 17 መስከረም ብደረጃ ዞባታት ክካየድ ዝቐነየ ፅምብል ዝኽሪ መበል 50 ዓመት መመስራት ቤት ትምህርቲ ሰውራ ብ20 መስከረም ተዛዚሙ ኣብቲ ብደረጃ ዞባ ሰሜና ውቀይ ሕባሬ ኣባፅዕ ብደረጃ ዞባ ደቡብ ኣብ መንደፈራ ደረጃ ዞባ ጋሽባርካ ኣብ ባረንቱ ደረጃ ዞባ ዓንሰባ ድማ ኣብ ከረን ዝተኻየደ ኣመሓደርትን ካልኦት ኣካላትን ከምኡ ውን ዕድመ ዝተገብረሎም ዝተረኽብሉ መዛዘሚ ስነ ስርዓት ንዕዙዝነት ናይ ተዓለትን ህዝባዊ ግንባር ሓርነት ኤርትራ ቅድሚ ፍርቂ ዘመን ዝወሰዶ ቁኑዕ ውሳነን ዝገልጽ መደረታት ቀሪቡ ኣብቲ ብባህላውን ስነ ጥበባዊ መሰናድኦታት ዝደመቐ መዛዘሚ መደብ በቲ ኣጋጣሚ ኣብ ዝተወደበ ውድድራት ንዝተዓወቱ ሽልማት ተዓዲሎም ብዘይካዚ ነቲ ናይ ዝኽሪ መደባት ንምምዕራግ ኣበርክቶ ንዝገበሩ ብሓፈሻ ንተምሃሮ ቤት ትምህርቲ ሰውራ ነበር ሚኒስትሪ ትምህርቲ ኮሚሽን ባህልን ስፖርትን ከምኡውን ካልኦት ትካላት መንግስቲ ምስጋና ቀሪቡ ወርቃዊ እየቤሉ ዝኽሪ ምምስራት ቤት ትምህርቲ ሰውራ ስእላውን ንዋታውን ምርኢት ሙዚቃዊ ኮንሰርት ሰሚናራት ከምኡውን ስፖርታውን ስነጥበባዊ ውድድራት ብዘጠቓልል መደባት ኣብ ውሽጢ ሃገርን ወፃእን ከም እተንፀንበለ ዝፍለጥ

ናብ ካል ዜና ምስሰግር ኣብ ትሕቲ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ኣብዝተጠርነፋ ትካላት ዝርከቡ ሰራሕተኛታት ኣብ ከባቢ ደንበዛውል ማያን ሓመድን ናይ ምዕቃብን ምግራብን ንጥፈታት ኣካይዶም ኣብዚ ካብ 23 ትካላት ዝተዋፅኡ 1183 ሰራሕተኛታት ዝተሳትፎን ካብ 12 ናሓሰ ክሳብ 16 መስከረም ዝተካየደን ወፍራታት ብርክት ዝበለ ዛላታት ክስራሕ እንከሎ 2745 ጎዳጉዲ ከም ተዳልወን ልዕሊ 1500 ፈልስታት ከም ተተኽለን ኮሚተ ምግራብ ሃኮሰ ሓቢራ እቲ መደብ ብልዑል ምትሕባር ኣካየርቲ ትካላትን ወለንታዊ ተበግሶ ሰራሕተኛታትን ከም እተኻየደ ካብ ህዝባዊ ርክባት ሃኮሰ ዝበፅሐና ሓበሬታ ኣፍሊጡ ኣብ ደንበዛውል ካብ 222 ብዝተኻየደ ወፈራታት ልምዓት ዛጊድ ልዕሊ 12,000 ፈልስታት ፀዲቑ ከም ዘሎ ዝፍለጥ እዩ። ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ብዝተፈላለየ ሃገራት ካብ ዝነብሩ ጉዱሳት ኤርትራውያን ገንዘባዊ ደገፍ ረኺቡ እቲ ዝተገብረ ልዕሊ 1,000,000 ናቕፋ ሓገዝ 7750 ቢሮን ካልእን ባጢራታት ከምኡ እውን ብናቕፋ 942,000 ከም ዝኾነ ኣብቲ ማሕበር ሓላፊ ክፍሊ ውዳብን ሓበሬታን ኣቶ መሓመድ ኑር ኢድሪስ ነይሩና ሓቢሩ እቲ ዝተበርከተ ገንዘብ ውልቀ ሰባትን ሃገራዊ ሽማግለን ከተማታት ሃይደልበርግን ሆፈንሃይምን ጀርመን ተቐማጦ ከተማታት ሚላኖን ሮማን ኢጣልያ ኣባላት ሃማድ ኣብ ዝተፈላለየ ከተማታት ጀርመን ከምኡውን ነበርቲ ኣውስትራልያ ኒውዚላንድን ዘበርክቶ ምዃኑ ብተወሳኺ ገሊፆም ኣብ መወዳእታ ኣቶ መሓመድ ኑር ነቲ ገንዘባዊ ደገፍ ዝገበሩን ምስ ማሕበር ንዝተሓጋገዙን ብስም ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ምስጋና ኣቕሪቡ። ኣብ ንኡ ዞባ ፎርቶሳዋ ነበርቲ 2 ምምሕዳራት ከባቢ ኣባላት ሓይልታት ምክልኻልን ሰራሕተኛታት መንግስትን ብሰንኪ ጉድለት ፅሬት ዝኽሰቱ ተመሓላለፍቲ ሕማማት ንምቁፃር ናይ ፅሬት ንጥፈታት ኣሰላሲሎም እቲ ብሞያውያን ዝተመርሐን ብቐንዱ መልከፍቲ ዓሶ ንምግታ ዝተወደበን ዕማም ምፅንፃል ተምሪ ሙሳ ምድፋን ማይ ዝዓቆር ጎዳጉድን ምንፃግ ፀረ ጣንጡ መድሃኒትን ከም ዘጠቓልል ኣመሓዳሪ ሓውሲ ከተማ ፎርቶሳዋ ኣቶ መንሱር ዑስማን ሓቢሮ ነበርቲ ኣብ ዝሃቦ ርእቶ እቲ ብምትሕባር ምስ ሰራሕተኛታት መንግስትን ኣባላት ሓይልታት ምክልኻልን ዘካይዶ ንጥፈታት ዓመታዊ ኣብ ወቅቲ ክራማት ንዝኽሰት ዘሎ መልከፍቲ ሕማም ዓሶ ኣብ ምምካት ዓብዪ እጃም ከም ዘለዎ ብምጥቃስ ተመሳሳሊ መረባት ንምትግባር ድልውነቶም ኣረጋጊፆም። ዘቕርኩም ተዓዘብቲ ስዒቡ ዝቕርብ ዜናታት ሃገራት ወፃኢ ክኸውን ንምክታልኩም ክትቅፅሉ ደጊመ ብኽብሪ ዕድም ዜናዊ መሰናዶ ኤርቲቪ ይቕፅል ኣሎ። ዝኸርኩም ተዓዘብቲ ስለምክታልኩም ኣዘየመስግን ዜና ወፃይ ህዝባዊት ሪፓብሊክ ቻይናን ጀርመንን ቁጠባዊ ንግዳውን ዝምድነአን ንምድንፋዕ ክሰርሓ ተረዳድየን እዚ ዝተገልፀ ሚኒስትራት ጉዳያት ወፃኢ ክልትኤን ሃገራት ትማል 21 መስከረም ኣብ ዘካይዶ ናይ ቴሌፎን ዝርብ እዩ። ክልትዮም ሚኒስትራት ሃገራቶም ቁጠባዊ ዝምድነአን ንምምዕባል ስሩዕ ናይ ምባሃል መድረኽ ክኸፍታ ነፃ ንግዳዊ ንጥፈታት ከስፍሓን ቁጠባዊ ዕብለላ ብሓባር ክቃወማን ምዃነን ገሊፆም ቻይናን ጀርመንን ኣብ 225 ልዕሊ 250 ቢልዮን ዩሮ ዝግመት ንግዳዊ ምልዋጥ ከም ዘካየዳ ብምጥቃስ ኣብዚ ዓመት እዚ ነቲ ኣሃዝ ክብ ንምባሉ ይሰርሓ ምህላወን ኣፍሊጠን። እዚ ከምዚ ኢሉ እንከሎ ሚኒስትራት ጉዳያት ወፃኢ ክልትዮን ሃገራት ዘካይዶ ዝርብ ኣብ መንጎ ቻይናን ኤሮጳ ሕብረትን ዘሎ ንግዳዊ ፍልልያት ንምፅባብ እወታዊ ከም ዝህልዎ ኣሚቶም ኣለዉ። ብሃል ወገን ሚኒስትራት ጉዳያት ወፃኢ ጀርመንን ቻይናን ኣብ ጉዳይ ኩናት ዩክሬን ከም እተመያየጡ እውን ተገሊፆም። ካናዳ ምስ ኣባል ሃገራት ደቡባዊ ምብራቕ ኤስያ ማለት ኣስያ ነፃ ንግዳዊ ስምዕ ንምፍርራም ከተካይዶ ፅንሒ ዝዝርብ 900 ከም ተሳለጠ ኣፍሊጣ እቲ ስምዕ ቀዳማይ ሚኒስተር ማርክ ካርኒ ዝመፅእ ወርሒ ጥቅምቲ ኣብ ፊሊፒንስ ኣብ ዘካይዶ ዑደት ክኽተም ከም ዝኽእል እዩ መንግስቲ ካናዳ ኣሚቱ ዘሎ። እቲ ውዕል ምስ ተተግበረ ንንግዳዊ ሽርክነት ካናዳ ናብ ኤስያ ከስፍሖ ነተን ሃገራት ድማ ተጠቀምቲ ፀጋታት ካናዳ ክኾና ባይታ ክፈጥረለን ምዃኑ ተገሊጾ። ብመሰረቲ ውጥን ካናዳ ናብተን ሃገራት ብብዝሒ ተፈጥሮኣዊ ጋዝን ነዳድን ክትለኽ እያ። ምስ ኣሜሪካ ኣብ ንግዳዊ ኩናት ኣትያ ዘላ ካናዳ ክሰራታት ንምቅላል ምስ ኤሮጳ ሕብረት ኣብ ሓያሎ ፅላታት ዘተኮረ ስምዓት ከም ዝኸተመ ዝዝከር እዩ። እቲ ስምዓት ድሕሪ ኩናት ዩክሬን ኣብ ሃገራት ኤሮጳ ኣጋጢሙ ዘሎ ሕፅረት ፀዓት ንምቅላል እወታዊ ተራ ከም ዝህልዎ እዩ ዝእመት። ካናዳ ብዕቁር ፀጋታትን ሰደድ ባህርያዊ ጋዝን ምስ 5 ቀዳሞት ሃገራት ዓለምና ከም ትስራዕ እዩ ዝጥቀስ።
ኣሜሪካ ኣብ ልዕሊ ጓቲማላ ኣፅኒዓቶ ንፀርሕታትታት ፍርቂ ዘመን ዝቐፀለ እገዳ ኣፅዋር ብምልዓል ወተሃድራዊ ንዋት ክትልእኸላ ጀሚራ። እቲ ስጉምቲ ወተሃድራዊ ዓቕሚ ሃገሩ ብምድንፋዕ ኣብ ምውሓስ ልኡላውነት ተረብኡ ልዑል ምዃኑ ሚኒስትሪ ምክልኻል ጓቲማላ ሓቢሩ። ኣሜሪካ ናብቲ ሃገር እትልእኹ ኣፅዋር

በብእዋኑ ከተዕብዮ ምዃና ብምግላጽ ዝምድና ክልትኤን ንምምዕባል ሓጋዚ ከም ዝኾነ ኣፍሊጣኣላ። ኣሜሪካ ካብ 1960 ክሳብ 1996 ኣውጋቲማላ ድሕሪ ዝተኻየደ ኩናት ሕድሕድ ናብቲ ሃገር ትልእኾ ንዝነበረት ኣፅዋር ደው ከም ዘበለቶ ጸብጻባት የረድኡ። በቲ 36 ዓመታት ዝቕጽለ ውግእ ኣሳት 40,000,000 ሰባት ህይወቶም ከም ዝሰኣኑ እቶም ጸብጻባት ብተወሳኺ ይጠቕሱ። መንግስቲ ኢራን ካብ ኣሜሪካ ክመፁ ንዝኽእል ተወሳኺ ናይ እገዳ ስጉምቲ ተሪር ምላሽ ከም ዝህበሉ ኣጠንቂቖም። እቲ መንግስቲ ነዚ ዝገለጸ ኣሜሪካ ኣብ ሃገሩ ንዝመደበረን መንገድታት ኣየር ዒላማ ዝገበረ ተወሳኺ እገዳ ከም ተጽንዕ ድሕሪ ምእማታ እዩ። ብመሰረቲ ሓድሽ እገዳ ካብ ፅባሕ 23 መስከረም ንብምሉኡ ኣህግራዊ በረራታት ኢራን ደው ከም ዘብሎ ፕረዚደንት ዶናልድ ትራምፕ ሓቢሩ ኣሎ። እዚ ከምዚ ኢሉ እንከሎ ኣብ ምብራርን ምዕላብን ነፈርቲ ኢራን ዝተሓባበረ ሃገራትን ትካላትን ክእግደን ምዃኑ ፕረዚደንት ትራምፕ ኣጠንቂቖም። እዚ ሓድሽ ውጥን ኣብ ተግባር እንተውዒሉ ኣሜሪካ ኣቐዲማ ኣብ ልዕሊ ኢራን ካብ ዝወሰነቶ እገዳታት እቲ ዝሓይለ ክኸውን ከም ዝኽእል ይእመት። ኣሜሪካ ምስ ደቡብ ኮርያን ጃፓንን ዝፀንሓ ወተሃደራውን ዲፕሎማስያውን ዝንድና ከም ተስፈሑ ገሊፃ። ፀሓፊ ጉዳያት ወፃኢ ማርክ ሩቢዮ ትማል 21 መስከረም ምስ ሚኒስትራት ጉዳያት ወፃኢ ደቡብ ኮርያን ጃፓንን ኣብ ከተማ ኒውዮርክ ካብ ዘካየዱ ርክብ ኣሜሪካ ንክልትኤን ሃገራት እትገብሮ ወተሃደራውን ፀጥታውን ደገፍ ክብ ከም እተብሉ ሓቢሩ። ብዘይካዚ ኣሜሪካ ምስተን ሃገራት ዝፀንሓ ቆጠባዊ ሽርክነት ብዓይነትን መጠንን ከም እትዕብዮ እውን ማርክ ሩቢዮ ኣነፂሩ። ደቡብ ኮርያን ጃፓንን ብወገነን ምስ ኣሜሪካ ፅንሕን ኩሉ መድያዊ ምትሕጋዝ ምስፋሕ ቅሩብነተን ኣረጋጊፀን። ኣሜሪካ ኣብ ደቡብ ኮርያን ጃፓንን ብጠቕላላ ልዕሊ 80,000 ወታደራት ኣዋፊራ ከም ዘላ ፀብጻባት የረድኡ። ኣብ 2025 ኣሜሪካ ምስ ጃፓን ልዕሊ 320 ቢልዮን ዶላር፣ ምስ ደቡብ ኮርያ ድማ ልዕሊ 230 ቢልዮን ዶላር ዝግምት ንግዳዊ ምልዋጥ ከም ዘካየደት ይጥቀስ። ዚምባብዌን መዛምቢክን ዘራኽበን መስመር ነዳዲ ንምስፋሕ ከም ተሰማምዓ ሓቢረን። እቲ ስማዕ ዓመታዊ በቲ መስመር ክልኣ ክፀንሐ 3 ሚልዮን ሜትሮ ኩቦ ነዳዲ ክሳብ መወዳእታ 2027 ናብ ልዕሊ 5 ሚልዮን ሜትሮ ኩቦ ከብ ንምባል ዝዓለመ እዩ። መዛምቢክን ዚምባብዌን ነቲ መጠን ክሳብ 2050 ዓመታዊ ናብ 12 ሚልዮን ሜትሮ ኩቦ ንምዕባዩ መደብ ከም ዘለዎውን ኣፍሊጠን። በዚ ድማ እቲ ናይ ምስፋሕ ፕሮጀክት ተጠቀምቲ ናይቲ መስመር ንዝኾና ዛምቢያ፣ ማላዊ፣ ቦትስዋናን ዲሞክራሲያዊ ሪፓብሊክ ኮንጎን ብኣግኡ ተስፋ ሂቦን ኣሎ። እዚ ኣብ 1982 ዝተሃንፀን ልዕሊ 290 ኪሎ ሜትር ዝንውሓቱን መስመር ካብ ወደባት ሞዛምቢክ ነዳዲ ብምቕባል እዩ ናብ ሃገራት ዞባ ደቡባዊ ኣፍሪቃ ዘመሓላልፍ። ኣህጉር ኣፍሪቃ ብወታደራዊ ፅላት ተመዝግቦ ንዘላገስካ ዘንፀባርቕ መበል 13 ኣህጉራዊ ምርኢት ኣብ ሪፓብሊክ ደቡብ ኣፍሪቃ ተኻይዱ። ኣብዚ ካብ 16 ክሳብ 20 መስከረም ዝተኻየደ ኣህጉራዊ ኣጋጣሚ ካብ ሓያሉ ሃገራት ኣፍሪቃ፣ ኤስያ፣ ኤውሮጳን ኣሜሪካን ዝመፃ ብርክት ዝበላ ኩባንያታት ፍርያት ከቕርባ ቀኒን። እዚ ኣብ ከተማ ፕሪቶርያ ክካየድ ዝቕነየ ምርኢት ኣብ መንጎ ሃገራት ኣፍሪቃን ካልኦት ሃገራትን ንዘሎ ወታደራዊ ዝምድናታት ዝድንፍዕ ምዃኑ ወደብቲ ገሊፆም። እቲ ኣህጉራዊ ምርኢት ኣብ ነስ ወከፍ 2 ዓመታት ዝካየድ ኮይኑ ኣብ 2024 ናብ ደቡብ ኣፍሪቃ ተኻይዱ ምንባሩ ፀብጻባት የረድኡ። ዜናታት ንምዛም ቀንዲ ነጥብታት ውግረግ መልኩም ወርቃዊ የበልዩ መምስራት ቤት ትምህርቲ ሰውሮ ኣብ ሳዋ ብልዑል ማዕረግ ተዘኪሩ። ብደረጃ ዞባታት ክካየድ ዝቐነየ መረባት ፅምብል ዝኽሪ መምስራት ቤት ትምህርቲ ሰውራ ተዛዚሙ። ኣብ ትሕቲ ሃኮስ ዝተወደቡ ሰራሕተኛታት ትካላት ኣብ ደንበ ዛውል ልምዓታዊ ወፈራታት ኣካይዶ። ኣብ ዜናታት ወፃኢ ቻይናን ጀርመንን ቁጠባዊ ንግዳውን ዝምድነ ንብድንፋዕ ክሰርሓ ተረዳድየን። ካናዳ ምስ ኣባል ሃገራት ኣስያን ነፃ ንግዳዊ ስምዕ ክትፈራረም ምዃና ኣፍሊጣ።
ኣሜሪካ ኣብ ልዕሊ ጓቲማላ ኣፅኒዓቶ ንፅንሕት እገዳ ኣፅዋር ብምልዓል ወተሃድራዊ ንዋት ክትልእ ኸላ ጀሚራ። ዝቕርኩም ተዓዘብቲ ንሎም ሸሰዳሎ ዜናዊ ምስናብሮ ኣብዚ ይፍፀም። ስለምትክታልኩም ማዝየ መስክን ሲድኩም እዳዝማ ስዒባት ቀርብያ ብወገነ ይግን ሰላም።

0: ይተኣምና ወዲሾ እንታይ ዳ ሓንዲ ኻ ከምዚ ጤና ይበረኻ ዳነጠርጋ መፅኻ
1: ዝቕል ንስኻ ኸዓ ለምለም ሓንቲ ፈውሲ ርእሲ በጃኻ ድ
0: ይታ መሓመድ ኣርክ ብሓንዲ ዳ
2: ሓመድ ኣብልዕኻ
0: ሓምሊ ኣበይ ኣሎ ምህረስ ክ ኣበይ እሞ ክረኽቦ ሓምሊ ዳ ሓምሊ እንዲኽል ክተበርህ
3: ያ ዞን ተሓዋውሶ ኣለኻ ትስማት
0: ስሚ ክልዓ መሓሙድካ ስሚ ተሰትዳ ከመይ ገይሩ ክሓር ቀደም ቀደም ጋሕ
3: ያ ለማለም እዚ ሰብ ዝሓዘለይ በጃኺ
0: እሂለታይ ተጋጌደ
2: ኣታ ገርና ንድሕር ናይ ምስማዕ ፀገም ኣለካ ኮይኑ ስቕካ ኣትካሓዝ
0: ክላ ሳዳ ኩሉ ሰብ ደይክእላ
2: ኣተናትካ ግበር
0: ኣታ ስኹም ከፀገም ናዳፈለጥኩም ክትዛረቡ ከለኹም ምልክት ናይ ኢድኩም ደይትውስኽሉ
2: እንታ እምና ከይሰምዓካ ዋእዛዳዋቶም ፀልዋ
0: ዕዳ ለምታይ ዕዳ ኣሎ ዲዓመ
2: ኣቱ ስቕበል ዝኸፀልለክ እዩ
0: እዋይ ሕጂ ረዲእ ክንኸምታ ዝፈትዋ
4: ኣጣዕምና ሻይዳይ ናይ ኮይኑ
0: ብነፍሰይ ዚ ፅቡቕ ኣይወዓልኩም እዛ ሻኸ እያ ተድልየኒ ነይራ እንታይ ታይ ጭኑ ዘሎራ
2: ኣምና ሸቓቕ እዩ ዝኾኑ
0: ንስከፊ እንታይ ጨኑ ዘሎ
5: ዋ ሓንጣ እንታይ ደ ጨኑ ኣሎ እዩ
0: ሽታሪሓን ሽላን ሰንደል ዑድ ገዛሪ ክለኸ ሽቃ ገንቢገንቢ ማይበላ ማይበላ እዳጭኖሽ ብታይ ጨኑ ኣሎ ከዓ ክትብለኒ ያ ሓድያ ግበር ዋቅልጢፍኩም ዕርዮ
6: ሓቁሎ ሓቁሎ ፓ እንታይ ጨኑ ኣሎ
0: ንድዒ ሽታኻልስኻኹ ታይ
2: እምበርከ ካልሲ ኣለዎ ትብልዶ
6: ኣውጪ ከሸተግ
2: ኣደዳተበጃኸይተውፅዓዝማ ከይትሕመና
0: ስነስከንስኺ ኣይትመለስኒ ክታይ ዳ ስቕልክ
5: ዋ ኣታ ሓንጣ ክልተ ትቦታት ናይ ትሸቓቕ ተባላሸየና ኣለዋ
0: እሞይ ትሕብር እንዲኽ ከፃፅዕኒ ክደሊኺ ዳሓና ብርእሲ ክለኹ እዩ ንፅዎ ይቕፅዕኒ ኣነ ካብለኩሉ ካብተን ደሞስ ክቆሪፀ ሆቦ
5: ካብተን ዘይብለን ቁንጣርስ ክትቆርፀለን ከዓ
0: ቁርፀለን ወይ ወደ ካብ ስራሕ ከባረረክ
5: ጠፋእኩ
0: ህልበል ወይ ትባክለ ኣናተ
5: ኣታ ስቕ ዲኹም ዳኣ ትብሉ
3: ማለሽ መድሃብ ኣመና ንኣፍይኹም ኢሉ ክዛ እምበረብልብ ወል ሓንቲ የብሉ ጥራሕ ያልቡ
2: እዋ ሕጂ ክርሳ እዩ

0: ስማስክን ንስኻ ካባኻ ዝሓሸ ጥዑይ ድራውሉ ኮ ትፈልጥ
1: ድራጥራ እቲ ዝነፍዐ ኸማ
0: ብልቀልጥፍ ኣምፃለያ
1: መሳለጢ እዩ
0: እንታይ ከምቲ ልሙድ እንዶ በዕሉ ካሕልፎ ድሓር ክንፀባፀብ ቅልጥፍ ዝተለየ ኣምፃለያ
1: እሞ ንዓና ኣብ ቅድሚቶም ሰራሕተኛታት ከከምኣ ትብለኒ ንዓነ ናወ
0: እንታይ ተባሃልካ እዩ ንደግበር መቼም ወስላት ሰብ ኩሉ ሰብ ወስላት እዩ ዝመስሎ
1: ወስላት እዩ
0: ኣሳላጢ ከምዝበሉ ኩ ካሕሰቦ ሕጂ ኩሉ ዓሚድ ብኢካ ለካ ናብ ምንቺ ብየ ገፁ ፀሪኡ ስለ ዘሎ ደው ኢሎም ከይነብሩለይ ሞ ከየቁፅዕኒ ቀልጢፍካ ምፃል
1: ከየቁፅዕኒ
0: ወይ
1: ኣንታ ዝኮነ ሓዋር ዝዕሽኩ ኮዩ ናይ ጥዕና ጉዳይ ኳ ሂወት ሰባት ዘህለቕ ነገር ኳ ክትዘር ዘለካ ስማዕ ኣሎ ነገረካ ሕማም ታይፎይድ ዝበሃል ትፈልጥ
0: ዝግነ ይፍልጠኒ
1: ሕራይ ሕማም እዩ ወላ ክትፈልጥ
0: ንድ ኣብ ዜና ናይ ተለቪዥን እምበር ኣነ ድኣ ኣበይ ርእ እየ ይፈልጥ ኢልካ ኒ
1: እታ ምርኣይ ግዳ ከመይ ጌድካ ክትሪኦ ክትሪኦን ክምንክለካን ሓደኒ ኣብዚ ሃገር እኮ ኣንኳይ ኢሉ በዓል ሕማም ኢቦላን ታይፎይድን በዓል ዓሶን እዚ ቲቪን ከማ ነበረ እያ ነበረ ኮይኑ እዮ ንሳ ግን ዘይነበረ ሕማም ከተምፅዕር ኣለካ
0: ዶ ክሳብ ክዱሉታ
1: እንታይ ዳ እንታ ደንቆሮ እዚ ሕማም እዚ ኮ ብርስሓት እዩ ዝመፅእ
0: ምንታ ኮይኑ ዳ ንዓኻ ዘይመፀካ
1: እታ ስርካ ዓጀብጀዋይ ትበል እዛ ፀሪትን ንፅህትን ሃገር ከይትልክማ ነግረካ ኣለኹ ኣነ ናይ መጀመርያ ግዜ ሕማም ታይፎይድን ኢቦላን ኣብ እንዳ ዝማም ተረኣየ ከይትበሃል ሓዲኡ ግበር ብለካ ኣለኹ
0: ጠፋና እንታይ ዳ ትፅበለካ ስኻ መቆልጥፋ ንፃል
1: እታ መሳለጢ ገንዘብ ኮይለካ
0: ውዕረ ሰብሲ ናይ መጀመርታ መሓዝ ምዕባለ ኣምፃእ ምዕባለ ከዓ ኣበሃል እምበር ናይ መጀመርታ ኣምፃእ ሕማም ክበሃል ሓንጣል ዝማም ግንታ ክትብለኒ ክባር
1: ምስ ኮ ዝለካ ዘሎ ኮ ዝለካ ዘሎ
0: ዜና ሓሙሽተ ሸ
1: ሓሙሽተ
0: ናነይ
1: ብዛና ሻባ ክፈሎ
0: ሓሙሽተ ሽሕ ናሃብኩካሲ ሓሙሽተ ናቕፋ ክትልምን
1: ንዓነ ርሕራ

0: ካቲጎሪ ይመስል ያ ጀማዕቲ ከይስሪ ይፃንዖ ድዩ የህተፍትፎ ከም ርዳእ ብኒ
1: ኣታተኾንኩም ኣታ ነዛ ኔራ ኔራ ትመፅእ ንፀገም ናይ እዝንስ ቁሩብ ኣይትፅመምዋን
2: ዋ ንዓኻ ክንፅመም ሞ ንሕና ክንፅምም
1: ፅቲ እዚኣታ ፅበቕቲ ካልአይተይ ወይ ከዓ ሳልሰይተይ ምረኸብኩ ነረ
2: ሽ እማየለን ገርና
0: ሓንሳብ በጃኽን ሓንሳብ ዓበይቲ ክንዛረብ ከለና ስሙና ያ ዘሚት ቀፅል በጃኺ
3: ወይ ካብ ጨና ዝቐልጢፍ ዘገላግለና ተንረክብ
4: ስኻ ጨና ትብልለኺ ካብ ታይፎይድ ዝበሃል ብርስሓት ዝመፅእ ሕማም ካብኡ እዩ ክደነና ጥራይ በል
1: ክዳን መንክ ከድነና እንታይ ኣምና ክኸድነኪ
5: ሕሙ ወዶ ኮይኑ
0: ኣነ ብዓፋን ኣና
1: ኣነ ሰተወድዶ እንታ ኮይና ኢና ንዕፈን ትልልዩ ዓምናት ዓፊኑ ጋሕደ እዩ
2: ኣተስቕበል እሱ ብደገ ደጊ እዩ ትመውት ንስኸኻሕረይ
1: ስማ እዚ ድራውሊኮ ንፉዕ ኢልካ ዮ ምሽ
6: ኢሉ ሰለውን ይብለካ ኣለኹ ኣብ ኣክሉ ጣዕጣዕ ከብለኒ እዩ ስከታይ ተንሕሰብኡ ዝፈጣዕ ከብለኒ
7: ኣቶ ሓንጣል ዝተበላሽ ደሎ ትቦታት ንክዕረ ግዜ ክወስድ ከም ብሓድሽ ካብ ቀዳማይ መስመር ክዕረ ስለ ዘለዎ ንሎሚ ጀሚሩ ኣለኹ ፅባሕ ኮምፕሌት ኣወዲኤ ክረክበካ
1: ሕራይ ፅቡቅ ብንጉህ ስራሕ ከይጀምርና ከለና ቅልጢፍካ ወዳ እዩ ብጨና ተበዲልና ኢና ዘለና
7: ፀገም የለ ስራሕ እንዲ ብሮ መዓልቲ ጥራይ
1: በቃ ሕራ
8: ካባን ወ ባን እዮ
7: እንታይ ኣሉ ዝፍርቁ ፍርቁ ከመይ ኣለ
1: እሱ ከዓ ናይ ምሽታታ ንራኽበሎ ቦታ ንዓይዛ ኩላ ትገብረኒ ዘላ ዳሃብ ትበሃል ፍጥረት እንታ ብቀደም ንስኻ ክንታይ ኣርቢት ሰበይት ዝቁፅራ ንጋ ዘይተቐይራ ሕጂ ሰያይ ትርፋን እዩዋ
9: ዋ ሓንጠል ወርኣን እንታይ ኣበድኒ ኣብ ምንታይ ከ ይኸውዕሉ
10: በዚ ናይ ዝእከይ ዘረባ ተባርሒ ካሲ ንዓይ ከተባረረኒ
1: ትባረሮ ከማ ከላ ዝፀፋ ከሎ
10: መስፍን መስፍን ሰማይ ዝሃገር ካስ ንዓይ ከተባረረኒ ሓንጣል ሓንጣል መቸም በዚ ናይ ዝዕንጨራር ዘረባ ኣይትታለለ ትኸቡ
1: መን ዕንጨራ
10: እስኻታ ስኻ
1: ድሓን ወይዘሮ ዳብ ክድሞ ሕጂ ስራሕ ክግበሪ ፅባሕ ክንዛረበሉና ሓንጣል ኣታ እዛ ገዛ ካፋኛ ትራ ከጨነት ከላ በጃ ከዓ ገለም ቅያር ግበር ሕጂ እንታይ ክገብር ኢካ ትደልየኒ ዘለ ኣነ ንብረት ክገዝኣሉ ምስ ድራውሊኮ ተቋፂረ ስለ ዘለኹ ክንገዝኣሉ ገንዘብ ሃበኒ ሕራይ ፅቡቅ ብጃኻ ርዳኣኒ እቶም ሽቤት ዘይመምፅኦም ከማን ኣነ ዕድለኛ ኮ ሓንጣል ተሓንጎልካ ተደፊልኒ ሓሚምካ ኒኻ እንድዒ እቲ ዝበልካ ሕማም ከምኡ ገብር ኣታ ክደንካ እምበር ከምኡ ገብር ወ ስማዓ ኣሎ ካብሎም ኩሎም ዓማዊት ስጋ ብሕጂ ኣይሓበረኒ ኢልካ ተሓስብ ኣለ ንድዒ ሞንቱ ዝሕብሩ ዳ ዘይመፁ ኢለኩ እንታ ሰበ ኣነ ኮይረ ክዝኣፎም ሓቂ እየ በዛ እንታ ንስኻ ካ ደቂትካ ዘለካ ንብሪ ኣነ ኮ ተውለ ስራሕ ኮ ዝዓምም ዘሎ
4: ነብሪ
1: በቲ ዝተፈላለዩ ኮይና ትረካ ዓብስ በቲ ኣብ ብሉቱብ ዓብስ
4: ሓርማዝ ካ
1: ወረሳሳይ እውን ንሪኢ ከለካ እቶም ሓካይም ንሪኢ ከለካ ሕማም ይወላሉ ታይ ኮይ ኣዝዩ ኢሎም ከምዘይመፁ ክገብር እየ
4: ማንቲ ለ ባዝብ እዩ ሞሕጂ ክንተይ ኢካ ትበቀለ
1: ንግዜ ኮ ድሓ ናይቶም ብሉቱብ ባዕል ኣለኽዎ እንደ ናይቲ ኩሑት መገዛዛ ሓሙሽተ ሸሓገኒ ድሓን ናይቶም ሓካይሚ ድሓን ኩሉ ሙሉ ጌይርካ ና 1ሰርተ ሸሓበኒ
4: ንስኻ ካብ ተርሲ ንስና በጥቃዓይ ቁፅሪ 1ሰርተ ተቐይርካ ክሕግዘካ ከምዘይበልካ ንስ
1: እታትማ ኣለም ሓሳብ ስኻ ብገንዘብ ክንተሓጋገዝ ዘይኮና ንሰማሚዕና
4: ንታይ ሞ ክገብር መጅላ ተረኺቡ
1: እንደይ
4: ሓሙሽተ
1: መዚ ሓሙሽተ
4: ዘይኩስኸካ
1: ዳሕራይ ትብላ ኣሎ
4: እንታይ ኸይ ዳሕር ዝተሓሳስ
11: ዝተዓወትኩ ሃለው ከመይ ውዒልኩም ብዛዕባ ሓንቲ ቤት ቁርሲ ክሕብረኩም ደሊ ነይረ እወ ኣብቶም ቤት ቁርሲ ክምገብ ኢሎም ሰኣተ ክነህልኩም በቃ ብጨና ዝኣክል ኣብቲ ገዛሲ ዝኣዘዝኮ ምግቢ ከይበላዕኹዎ ይወት እቲ ሸቓቕ ተተኩሱ ነቲዑ በቃ ናብቲ ገዛ ክዛር ጀሚሩ እንዳዝማም እያ እንዳዝማ ቤት ቁርሲ ትበሃል እንዳዝማም ሕራይ ፅቡቅ በቃ ሰብ ብሕማም ከይተወድኦ ከሎ ብጃኹም ከም ገለ ግበርዎ ተኸላጠቡ ቻው ቻው ቻው የቐኒለ

0: تايدي تايدي تنزل الشباك تفرشيني
1: أتو حنطال إذا جوزكم تعين الشتاي شتتالون دي نندو تقلقلت زوم سرحتي نخمي جرم سرح لو خا خلاه يحطي
0: حكها هكنت تبون دينا بشقة تفرش عينسي حجينا عن كان عريان دينا ريخا خمي إذا مسلك إلى أمتي ناسي لوم عريان تقبون هنا كان تبين لنا قرب دونك نامبر كان عريان
1: مقصاب دمت ولا دفرك مع تعاطيكم بالحري ليت صور تستفرش حتى بقصاب تكلكم لا تطيت قرب نيركم تزجر دخا بنقول يوم سرحكم جميرة
2: دحان دحان إذا بزح زربا زد لي يكون أتو حنطال نينك دفعاتكم تأكيد له እዚ ገዛ ድማ ክዕሸግ ስለ ዝኾነ ንስኻን ሰራሕተኛ ኻን ካብዚ ገዛ መውፅኹም ዶ
0: ወይ ብቻኻ ብቻኹም ዞም ኣሕዋተይ ብቻኹም ብቻኹም ሕጂ ንእሽተይ ዕድል ሃቡን እሞ እዚኣ ኣርያ ተቆፂርና ኒና ክንኣርያ ኮይና ተቆፂርና ብቻኹም ብቻኹም ብቻኹም ንእሽተይ ግዜ ሃቡን ኤኮ ኤኮ መፅኡ መፅኡ ኸማ ና መስፍን ና ና ና በቃ በቃ ሕጂ ፀዋዓዮ ክንኣርያና በቃ ክንኣርያ ኮይና ወዲና ኮይና ክንኣርያና ቀልጢፍካ ፀዋዓዮ
2: ኣቶ ሓንጣ እዚ ዘረባን ለመናን ዘድልየ ኮነ ብተወሳኺ ድማ ሕማም ኣቲኸ ይከውን ህዝቢ ድማ ከይልከም ሓካይ መፅኦም ከረጋግፁ ስለ ዝኾኑ ንኩላትኩም ኣብ ሓደ ገዛ ክንዓፅወኩም ኢና
0: እወይወይወይ እው እንጀራይ እው ትካለይ ኣሕጂ እንድያ ድኣ ሞት መፅያ
3: እንታይ ሞት ጥራይ ድኣ ክልተ ሞት እምበሪ
4: እወይ ሓንጣል ለከምካ ናባእ ንዘይጠቕማ ድበፅ ክንብልባ ብሂወትና ተጣልዕና ትለማለመይና በይዳ ኣሎም ክንወስዶም ድብሉ ደለዉ
5: እንዳይ ኩሽ ብና ኾኑ
0: ይታዓል እዞም ውንጭ ቤዳ እቲ ክገብሩ መፅኦም
6: ክስልሙና
0: እንታይ ይበሃል እዚ እንታይ መሳፍንቲ ናይ መን መርገም እዩ ነርኒ ናይ መን መርገም እዩ ዝኽሉ ክንዲ ዝዱ ዝብለንስ ናይ መን መርገም
7: እ ናይ ዳሃብ ዝኣሃከቡ እንታይ ሰበይቲ ፀሊም ይመስለኒ ትመላሓሰ
0: እሞ ንዓይ ንዓኻ እኳ ከይከውንሲ
7: ካንዓኻ ሽብኻ ብኻ ምስቲ ገዛ ዓሽገምኻ ናይ ሕና ትምነ የለይ
0: ናተይ ትምነት እዩ ንስኻ ኮ ንዓይ ብተግባር ኳ ኢኻ ኣርኢኻኒ ወያ ሓንጣል ተዋሪድካ
7: እማኣነ እንታይ ዘይገበርኩ ኣነ ኮተማ ወይተ ግን ዕድል ድዩ መርገም ናይ ድሃብ ድዩ ኣርኪቦምና
0: ቅድሚ ምምፅኦም ኣታፋኛቱራ ኢኽ ክድርግመኩም ነይርኒ
7: ንበል
0: ንገበርቲ ክፉ ንደለይቲ ሞተይ
7: ካሰኢልካ እንዳ ዓጀውጀዋይ ትበል ሕጂ ግዳ ስምዓኒ ሓንቲ ፅቡቕ ፍታሕ መፅያት ንላ
0: ብታያ
7: ጫብካ ከይትተንከብካ ከተም ጥላ ትኽእል መንገድ ማለት እዩ
0: ናበይ ገፀይ ናባህር በርቦ
7: እንታ ስምዓኒባ ንስኻ ከይከሰርካ እኳ ዳኣ ከሲብካ ትወፀላ መንገዲ ኣላ ማለት እየ
0: ብኸመይ
7: እማ ንኸይድ ባብ ካልእ ቦታ ቁርብ ውሳይ እናግበርና ከለና ምናብ ዝላ ንታይ ሓሳባት ክመፀልና ዳ
8: ንበር
9: ሓንጣል ተላለይ በል ወደ ወራሲ ይበሃል ማይ ጋርድያን ኤንጅል
8: ካብዚናይ መን ይዘ
9: መልኣኻውን ውዚትካ ማለት እየ ኩሉ በዓል ክርዳከ
8: ራይ ኣቶ ሓንጣል ትካልካ ብዘጋጠማ ብጣዕሚ ሓዝን ፅቡቕ ፅሬትን ፅፈትን ዝነበራ ትካል ብከምዚ ምክንያት ካብ ስራሕ ደውሉ ክትብል ብጣዕሚ እዩ ዝሕዝን
9: ይሕዝን ጥራይ ተደቢርካ እምበር
8: ኣጆኻ ድሓን ሕጂ ንስኻ ተኸስበሉ መንገዲ ስለ ዘሎ ሓዘንካ ናብ ሓጎስ ክልወጥ እዩ
9: ብኸመይ
8: ብኸመይ ዶ ፅቡቕ እቲ ትካል ዝማም ከይፈለጠት ከላ ብውሽጢ ውሽጢ ንዓይ ተካርየኒ
9: ታኸት ዘለኻ ነዚ ነዚ ጋ ክትኸኒ
7: ኣባ ኣባ

0: ቅድም ምስማዓዮ ተስማዓ ንዝ ዳሓር ናብ ድሌትካ ከምድሌትካ ንትነብር ቅድም ምስማዓዮ
1: ኣቶ ሓንተም እቲ ብሙኒሽፔ ተቁፅዖ መቕፃዕቲ ኮ ኩሉ ኣነ ይክሕምሉ ብላዕሊ ድማ ኣነ ንዓኻ ገንዘብ ክኸፍለካየ ስለዚ የዋፃእካየ ዝብል እዚ ከማን መስፍን በጃኻ ኢሉ ስለ ዝለምን እኒ
0: እንታ ክዝምስለ ዝማንካ ከመይና ፅግት እንታ ብጥዕና ከለካ ዘ ዝማን ቆልዓኻ ከምዘካረየትካ እያ ትፈልጥ ንስኻ ምስ ወደ ወራሱ ኮ ብውሽጢ ውሽጢ ኦም ክትዋዓዓሉ ዳ ከምኡ ይከኣል ኢና ይከኣል ንፍርቃል ድሓርካ ኮ ወደ ወራሱ ኮ ኣብቲ ትካል ኣይቅቅልን ብማ ናይጀር ይኸካ እዩ ንስኻ ከዓ ስለዘይከዓ ከም ዋሳኢ ከም ዋና መንፅር ክትዋሳእ ትኽእል ኢኻ ብሓቀቱም ስራሕተኛታት ኳ ኣይፈልጡን እዮም ነታ ጓል ሓወካ ንሚካ ድማ ንሪኢ ከለካ ዓመታዊ ዕረፍቲ ውሰለ ዝብለ
2: ድሓናተስ ውሉል ዕረፍቲ ስለ ዘለዋ ክብቁፀዕ
0: እዚኻ ፅበቕቲ ወዲ ወራሰ ለዋህ እዩ ንሪኢ ከለካ ኣነ ከዓ ብርኩ ተለፊኦ ስለ ዘለዎም ኮ ይሕራ እዩ እምበር እዚ ወሪድካ ዘለና ሸቐቕ ኣቢልካ ዘመውት ኮ
2: ውፅ ኣይትሕሰቡ ንስኻ ብሕሰብ ናብራ እናተኸላበትካ ዘይመጥካስ ኣነ ሸቐቕ ክብለልካ ዝኾነ ወዲ ወራሲ ምሳኻ ክላዘብ ብክንደይካ ትወርሰኒ ክንደይካ ትበኒ
1: ወልወልወል ንዚ ኩሉ መቕፃዕትን ንመተዓራረዩ ዝወፅእ ገንዘብን ከምኡ ውን ንነዊሕ ግዜ ክዕፆ ስለ ዝኾነ ንወርሒ 2,000 ክበካ
2: ንታይ ንወርሒ 20,000 እቱ ይረስ 2,000
0: እንታ ሰበ እዚ ከ ወዲ ወራሲ ልዋህ ኮይኑ በሪ ዋ ብሓሙሽተ ሚዚልካ ኳ ኣነ ኒልካ ካሓራ ክትሎ ዝግባእ ወይ ስማዕ ክንደይ ገንዘብ መውፃእታት እዚ ክገብር ዳሓር ከዓ ዝማም ተፈሊጣ ኮ ክትምቁረካ ኮያ
1: ኣቶ ሓንታን ካብዛ ገዛ ወፂኢካ ተመሊስካ እንተለሚንካኒ ዋላ ብፍርቂ ናይዛ ዝበልኩካ ዋጋ ኣየዋፅንን
0: ሓንጣል በጃኻ ሕሰበላ ወይ ድሓር ካብዘን ላዕሪ ከይትእውን

0: እዚኣ ናይዚ ኦፊስ እ ናይቲ ቤት ቁርሲ ከዓ ምስኦም እዩ ዘሎ
1: እሞ ኣታ ሓንታ ዶ ብውሳኔካ ከምዚ ትጣዓስ ብፌርማካ ካበረጋገፅካ ከምኡ ውን ገንዘብካ ካወሰድካ እዚ ቤት ፅሕፈት ክትገድፈልና ኢኻ
0: እሞ ኣብዚ ገዛ ድኣ ኣገዳሲ ንብረት ኣለኒ ዶ
1: ዋ
0: ወይ
1: እሞ ድሓን ሎሚ ዘድልየካ ንብረት ክትወስድ ዳፍኪደልካ ኣለኹ ፅባሕ ግን ልክዕ ኣብዛ ሰዓት እዚኣ መፅ ኩሉ መፋትሒ ናይዚ ቤት ፅሕፈት ክርከበካ እየ

0: አንተን አንተን አታ አንተን ወታ
1: ኣነ ኣብዚ ገዛ ተክገብሩ ክመፁ
2: ሰንኪ ብሰንኪ ክብለ ከለኹ ብሰንኪ ዘይፅፉፍ ኣሰራርሓ

0: ገዛ ርኢ ከለኹ በድመኒ ጨኒ ብድሕሪ ድማ ዝትካል ተዓጢምሽ
1: ዋ ኣታ ሕንጣል ትጋገለኻ ምስ ገዛ ድኣ ጥዑም ሽታ ፈነጅ ናይ ለታይ ጎረቤተይ እናጨነወሲ ብሰንኪ ክክትብለኒ ብሳላኺ ክትብል ዲኻ ተደሊኻ ኸይዱ ንርአዩ ምስልኻ ተደሊኻ ኣብቲ መንደቕ ተደሊኻ ድማ ብስሚንቶ መስመስመስመስ ትብል ክትረአ ንርአዩ
2: ሚኮ ዓምናሎ መዓልቲ ድኻ ንድዩ
3: እንድዒ ኣብቲ ኦፊስ ደቂሱ ፅኒሑ ሃንደበተስ እዩ ገዛይ ተመንጢሎሎ መስፍና ርክቕለይ ገለ ክብፅኒሕ
0: ሓንቲ ጥዕምቲ ሻይ ኣብ ንክትሪ እይታ ዓምና ዳሓን ዲኻ ደ
3: ወይ እተ ንስኻለኻ ዲኻ ንስኻ ስብኻ ሕልሚ ጥራይ ኮይንካለ
2: ኣንቲ ሓወበይ ሕጅኻ ትነግረና ዲኻ
0: ንመጀመርታ ግዜ ኣብ ሕልመይ ሰይጣን ክዕወት ርኢ
4: ይዓሞ ሸይጣን ክዕወስ ከመይ ጌርካ ርኢኻዮ
5: ሓንጣ ፅኒሒንካ ስገለ ክዛረበ
2: ኣንቲ ዓምና እንታይ ድኻ ሓሊምካ
0: ኣንቲ ጓለይ እዚ መስፍን ዝበሃል ሰብ ምስ ሓደ ወዲ ወራሲ ዝበሃል ርኢ ከለኺ ነዛ ትካለይ ተኻሪዋዛ መፍትሕ ባ ከለኹ ክህቦ ከለኹ ጥራይ ሙሃ ብስማዊ ገንዘብ ለቀልዎ ስማዕ ስክርስ ንስኻስ ወዲ ወራሲ ዝበሃል ሰብ ኣይትፈልጥን ኢኻ እዚ ካብ ወፃእ ዝመፅ ዘመድካ
5: እንታ ጉድረ ኸይበ ኩሉ ሕሕማቕ ነገር ናባይ ምግምጣል ተመኒዎ ሕጂ ኸ ናይ ዝሓደ ጓ ትጥቅመኒ
2: ዓምና እዚ ወዲ ወራሲ ዝበሃል ካብ ሕልምኻ ወፂ ብዛዘራሕ ርእስኻ ይኸውለልካ የሉ
4: ዳሓንዲ ካሓንታ ኣነ ኳ ስራሕተኛ ናይ ወዲ ነይርድረ ኣሕምልትን ፍረታትን ድጅንዳ ድሸት ቀሪብልካ ኣሎሞ ንዓነ ይረኣየ ክብለካ ኢለ ይመፅእ
0: ተበረኸት ዲኻ
4: ድሓንዲ ኻ ሰንቢድካ ንኮ
0: እንታይ ክድሕን ዳ ብተመን ዝሰንበደ ብልሕፂ ተዳሃለ ንዲግድ
4: ሞ ንኽዶ ንረአ
0: ናበይ ንወዲ ወራሲ
3: ወይ እንታ ዝወዲ ወራሲ ዝበሃል እምበር እዛ መላሓሰይ ወሪስዋ

ረኺቡ። ኣብዚ መድረኽ ድማ እቲ ዝኽደን ክዳውንቲ ብውቅባት ሞዴላት ነቲ ክዳን ኣንጸባሪቖም ንኽርእዮኦ ዝሕረያ ወይ ዝሕረዩ ይህልው። ኣብ መድረኽ ወፂኦም ድማ ፍሉይነት ለቢሶሞ ዘለዉ ክዳንን ክእለት ኣካይዳን ተሓዊስዎ መሳጢ ምርኢት ይቐርብ።

0: ኣብ ሃገረ ጀርመን ትቕመጥ ኣዳላዊት ቅዲ ክዳን ዲዛይነር ትዕግስቲ ፍሳይ ትበሃል። ብዓውዲ ቅዲ ክዳን ኣብቲ ዘላቶ ሃገር ተማሂራ ድማ ናብ ሃገራ መጺያ ንመበል ካልኣይ ግዜኣ ድሕሪ 9 ዓመት ምርኢት ቅዲ ክዳን ኣካይዳ። ኣብ ቀጽሪ ሓኩስአ ድማ ዝሓለፈ ሰሙን ምስ ትካል ቅዲ ክዳን ሓበን ኤሪ ላይፍ ስታይል ተሓባቢረን ነዚ መዲባቶ ዝመጸት መደብ ክውን ክኾነላ ከኣለ።
1: ኣነ ትዕግስቲ ፍስሃየ ይበሃል። ኣብ ገዛ ኸንሻ ተወሊደ ኣብ ገዛ ማንዳ ዓብየ። ብትሽዑ ዝነበረ ኩነታት ብ77 ብሱዳን ገይረ ብካልእ ዓዲ ኮለል ኢለ ንዴንማርክ ኣት ኣብ 80ታት ዴንማርክ ምስ ኣተኹ መጀመርታ ትመሃርሉ እቲ ቋንቋ ምስ ለመድኩ ኩሉ ነገር ሃይ ስኩል ምስ ከድኩ ካብኡ ሽዑኡ ኣብ ቅዲ ክዳን ተማሂረ ዲፕሎማ ናይ ቅዲ ክዳን ስነ ጥበብ።
0: ትዕግስቲ በቲ ሚኒማሊስት ዝበሃል ፍልስፍናያ ቀንዲ ትልለ ቲጂ ሚኒማሊስት ተባሂላ እውን ትፍለጥ እያ። እዚ ፍልስፍና ድማ ኣብቲ ክዳውንቲ ትሰርሓሉ ቅዲ ተውፃሉ እዋንን ትጥቀመሉ እያ። በቲ ዘለዋ ንብረት ኮነ ኣጭርቕቲ ድማ ብዙሕ ብልሓት ዝተሓወሶ ቅዲ እናውፀአትን ትኸይድ ዲዛይነር እያ።
1: መጀመርያ ግዜ ኣብ ኤርትራ መፅ ዘረኣኽሉ 2015 ምስ ኤድዋርድ ርኣያ እሱ ናቱ ስእልታት ብድሕሪት ባክግራውንድ ኮይኑ ኣነ ከዓ ናተይ ቅዲ ክዳን ኮይነ ብሓንሳ እሱ ዘዳለዎ ነይሩ ኣብቲ ናቱ መጀመርታ ርኤ ኣብ ኤሪትራ ማለት እዩ። እንታይ መስለኪ ድገርመኪ 2015 ንስኻትኩም እውን ኣልዒልኩምዎ ነይርኩም ኣብቲ ግዜ እቲ መኣዲ ስነ ጥበብ ዝበሃል ነይሩ። እቲ ዝተዛረብክዎ ክሳዕ ሕጂ ከም ኣያ ዘላ ሽዑ እውን ሚኒማሊስት እየ ነይረ ሕጂ እውን ሚኒማሊስት እየ። ሚኒማሊስት ክብል ከለኹ ሚኒማሊስት ፊሎሶፊ እዩ። ኣብ ሂወት ከመይ ጌርካ ኻ በቲ ዘለካ በቲ ዝወሓደ ነገር ትፈጥርን ፅባቐ ጌርካ ትነብርን ምስቲ ዘለካ። ሎማዓንቲ ተኸዲነዮ ዘለኹ ክዳን ንምሳሌ ሕጂ ከም ትሪዮ ዘለኺ ሚኒማሊስት እዩ ድብለክ። ንምንታይ ሚኒማሊስት ክብልክ ኢለ በተን ዘለዋ ኣጫርኽ በተን ዝነበራ እዚኣ ጨርቂ እዚኣ ካብዚኣ ክሳዕ እዚኣ ነይራትኒ ተረዲኪ ካብዚኣ ናብዚኣ ነይራትኒ ግን ኣነ ንዋሕ ስለ ዝኾንኩ የግድን ክትውሰኻ ስለ ዝነበራ ቁርፅራት ጨርቂ ገይረ ወሲኸላ ማለት እዩ። ክልተ ዝተቆርፃት ጨርቂ ብሓንሳእ ግን ከምኡ ክገብሮ ከለኹ ኩሉ ግዜ ኣብዚኣ ሕጂ ሰለስተ ዝተፈላለየ ዓብደላካን ቁርፅራፅ ኣሎ እዚ ሓንቲ ንበይና ዓብደላካን ኣላ ኣብዚኣ ዓብደላካን ኣላ ኣብዚኣ ዓብደላካን ኣላ ከመይ ገይረ ብሓንሳ ክወሃሃድ እቲ ፓተርን እቲ ሕብርሲ ነንሕድሕዱ ከመይ ገይሩ ይዛረብ እዚ ኣገዳሲ እዩ።
0: ሃበን ኤሪ ላይፍ ስታይል ትካል መፍረን መሸጥን ክዳውንቲ ኮይኑ ኣብ ዝተፈላለየ እዋናት ፍርያቱ ዘርኢ ዘቕርብ ኤርትራዊ ትካል እዩ። ኣሰይዳዊት እውን ነዚ ትካል ወኪላ ኣብ ዝተፈላለየ ምርኢታትን ኣብቲ ትካልን ከም ኣዋሃዲት ኮይና ትነጥፍ እያ።
2: ሃበን ኤሪ ላይፍ ስታይል ወይ ከዓ ሃበን ዲዛይንስ ብሽሕን ኣመን ብ2019 እዩ ተበጊሱ። 2019 ከዓ ናይ መጀመርያ ምርኢት ገይሩ ማለት እዩ። ሽዑ ከም ሓደ ፓይሎት ፕሮጀክት ሃይ ስኩል ሳሮን ጎንዚልያ ትበሃል ናይ ሃይ ስኩል ተምሃሪት እያ ጌራቶ ነይራ ሕጂ ብዛዓዲ የላን ምስ ሓበን ዲዛይነርስ ብምዃን ማለት እዩ ዝበዝሕ ዲዛይን

ሰሪሓ ቶ ነይራ። ብሓፈሻ ግን ናይቲ ናይዚ ቆሚደሎ ናይ ዲዛይን ትካል እንታዩ ሓደ መንእሰያት ብፍላይ ከዓ ንደቂ ኣንስትዮ ዕድላት ምፍጣር፣ ዕድላት ስራሕ፣ ዕድላት ናይ ሓሳባትካ ናይ ምፍሳስ ነገራትካ ተሰሪሖም ናይ ምውፃእ ሕጂ እንታይ ሽግርና ኩሉ ሻብ እቲ ሰብ ተኣርት ኣለዎ ኣበይ ከይዱ ይገብሩ ንባዕሉ ገንዘብ ሓፅሩ ንባዕሉ ዕድላት ይሓፅሩ ክለማ ንዕኡ ብዓቕሙ ገለ ሓገዝ እንዳሃበ ናይ ስራሕ ዕድላት እንዳፈጠረ ሓፈሻዊ ዲዛይኒን ናይ ዲዛይኒን ትካልዩ ኣፍኮርስ ክሳብ ሕጂ ማስ ፕሮዳክሽን ኣይጀመርና ግን ናይ ዲዛይኒን ትካልዩ ማለት እዩ። ምስ ብዙሕ ዕንቅፋታት ጤና ገዛ ናይ ገዛ ፀገማት ኣሎ ከምቲ ትደልዮ ነቲ ደሊካ ደለካ ማተርያል ይኹን ዋላ ነቲ ደሊካ ደለካ ዓይነት ዓቅሚ ሰብ ከትሕዘካ ዝኽእል ገዛ ቅሩብ ኣውኢታት ፀገማት ኣለዎ። ግን ምስዞም ኩሎም ፀገማት ባይታ ምፍጣር እያ ተቀዳሜቲ ባይታ ምፍጣር። ካልኣይ ኣብቲ ፕሮዳክሽን ከዓ ኣብቲ ንሕና ነፍርዮ ነገራት ከዓ ፕሮፌሽናል ወይ ከዓ ንሞያ መንነት ክብርታት ሰስተ ነገር እዩ ትዛረብ ዘለዎ ንሓደ ሞያ እቲ መንነት እቲ ክብሪ ክገልፅ ዝኽእል ክዳውንቲ

0: እቲ ኣብ ቀጽርሃ ኮስአ ዝተኻየደ ምርኢት ናይ ትዕግስትን ናይ ትካል ሓበን ኤሪ ላይፍስታይንን ቀሪቡ ኣብ ነፍሲ ወከፍ ቅዲ ድማ ናቱ ዝኾነ መልእኽትን ታሪክን ሒዙ እዩ ዝቐርብ ነይሩ ኣብዚ ትዕግስትን ትካል ሓበን ቅዲ ክዳን ናተን ብልሓትን ፈጥራውነትን ኣቕሪበንን ነቲ መደብ ኣማዕሪገንኦ
1: እታ ምርኢት ኣብ ካልኣይ ክፋል ቀዳማይ ክፋል 8 ነይሩ ካልኣይ ክፋል ከዓ 8 ነይሩ ኣብቲኣ ናይ ደእተናይ ደእትኹ ኣብታ ካልአይቲ ክፋል በደው ሕብሪ ሽፎን ታንቴላ ዝመስል በዝጎና ዝነበረት እሳ ካበየ ሓሳባት ኣምፀያ ቅድሚ እዚኣ ቅድሚ 85 ዓመት ገብር ኣቦይን ኣደይን ክሕፀዩ ከለዉ እዛ ስእሊ እዚኣ ተረዲኢ ክለኺ ቅድሚ 85 ዓመት እየ ዝብለክ ዘለኹ እዛ ናይ ሕፂኦም ክዳን ተኸዲኖም ምስ ረኣኹ ነታ ሕጂ ፋሽን ዘሎ እዚ እዩ እቲ ፋሽን ዘሎ ነዊሕ ዝፍርፍር ነዊሕ ኢዱ ትሕጂ ዘሎ ውዑይ ፋሽን ንስ እዩ ምስ ረኣኹ ነዚኣ እናረአኹ ብፍቕሪ ንዓኣ ሰሪሐ እያ ነታ ተሽሙ ዘላት ኩሉ ግዜ ስኒ እንድሕር ርኢኽዮ ኣብ 2015 እኳ ገሊፀዮ የ ብዙእ እቲ ክዳውንተይ ዝበዝሕ ግዜ ታሪክ ኣለዎ ከምኡ ፈትየ ዛንታ ዘለዎ ክዳን ክከብል ኣብኡ እንድሕር ርኢኽዮ ናይ 2015 ኣብቲ ምፅኹሞ ዘለኹም ኣባፅዕ ሰይትየማነ ባርያ መሓዛይ ብሓንሳ ዝዓበና ኢና ስቲል ብሓንሳ ኣለና ገዛውትና ገዛ ማንዳ ከም ዝበልኩ ኸ የማነ ባርያ ኣባፅዕ ምስ ጎድኩ ጂንስ ምስ ገበርኩ ርሂፀ ስለ ዝነበርኩ እታ ኩሽፍ ይቡኒ እንደገና ኣብቲ ፖስተረይ እንድሕር ኢኸያ ሰላም ተኸዲናት ኣላ እታ ኩሽፍ ኣብ ኣኸላየ ሰፍየ እያ ክልተ በዚኣ ቆሪፀ ብጫ ላይን ኣለዋ ክልተ ስለምንታይ ብጫ ናይ ብሓቂ ሓጎስ እዩ ዝፈጥረልክ ብርሃን እዩ ፀሓይ እዩ ኣብዛ ዓዲ ኩሉ ግዜ ፀሓይ ስለ ዘሎ ኣይተዝተማቕሮን ኢኻ ንሕና ግን ኣብ ወፃኢ ምስ ኮና እቲ ፀልማት ዲፕረስ እዩ ዝገብረኪ እቲ ብርሃን እዩ ሓጎስ ዝፈጥረልኪ ስለዚ ናይ ማነ ኮይና ጥራሕ ዘይኮነት እቲ ብጫ ሕብራ ተፈታዊ ዝኾነ ሕብሪ ናይታ ክዳን ኣብቲ ፖስተር ናትና እውን ኣውፅያ ኣለኩ ሕጂ እንደገና ኣብ ማእከል ገይሩ ታሽሙ ትሬድ ዲሜንሽን ፈጢሩ እቲ ፖስተር ዝገበረ ሕጂ እንታይ ዝብለክ ዘለኹ ደስ ዝብለኒ ኣነሲ ዝኾነ ነገር ምስቲ ክዳነይ ዝተሓሓሲ ዛንታ ከዓ ክህልዎ

ምስቲት ኣነ እንቲትን ሕጂ ኮና ንፋለጥ ማለት እዩ ከምዚ ትብሎ ዘላ 215 ክትመፅእ ከላ ኣብዛ ቦታ ክነይራ ነ ማለት እዩ ዝኮስ

0: ናይ ናይ ምርም ኣዲስ ስነ ጥበብ ጋዜጠኛ ነይረሽዑ ኣብቲ ተዓዲ መኸይደ ርኢናዮ ኢንተርቪው ገይረላ ገለመለ ካብ ሾት ሒዘ እቲ ኣድናኦት ነይሩ ምናልባት ትርክባት ኣይነበረን ኣብዚ ከዓ ኣጋጣሚ ኣነ ናይ ሓበን ኤሪ ላይፍ ስታይል ወይ ከዓ ሓበን ዲዛይነርስ ፌስ እየ ዘለኹ እስ ከዓ ብካልእ እቲ ኮኔክሽን ተፈጢሩ ተራኺብና ብሓፈሻ ክርአ ከሎ ኣዝዩ ፅቡቅ ምርኢት ነይሩ ብጣዕሚ ፅቡቅ ኣዝዩ ዋላ ናታ ክዳውንቲ ዋላ ናና ክዳውንቲ ማለት እዩ ኣብ ናህና ክዳውንቲ ኣተይ ክዛረብ ከምዛ ክብለክ ዝፀናሕኩ ነተ ናህና ዕላማታት ቀዳሞት ጎሉስ ናህና ንዕዕን ኢና ንሕና ኣእቲና ንሰርሕ ሓደ ነቲ ናህና ክዳውንቲ ከመይ ጌርካ ተለባሲ ትገብሩ ንኣብነት ብኣብነት ክበኪ ኣብታ ቀዳሚቲ ሾው ዝነበረት ድረስ ነይራ ፃዕዳ ኖርማል ዕዉር ዝበሃል ነፀላ እዩ ንዑ ኢና ሰሪሕናዮ ናይ ቢች ድረስ ክኸውን ይኽእል እዩ ኣብ ገምገም ባሕሪ ትክደኖ ድረስ ዓይነት ክትጥቀመሉ ትኽእል ኢኻ ኮንፈረንስ እንተለካም ጌርካዮ ክትኣቱ ትኽእል ኢኻ እትናቱ ኤለጋንስ ወይ ከዓ ትናቱ ክብሪ ዝሓለወ ክዳውንቲ ኮይኑ ከመይ ኢሉ ንክልተ ሰለስተ ዝተፈላለየ ኣጋጣሚ ሪፕሬዘንት ይገብረካ ማለት እዩ ኣብተን ክዳውንቲ ሓደ ብኣፍሪካ ሲልክ ብኣፍሪካን ዝተሰርሐት ነይራ ምስራሒ ጌርካ ክትኣቱ ትኽእል እንተን ፈትሕካ ከዓኒ ማስ ዝኾነ ፓርቲ የህልወካ ዝኾነ ትኸዶ የህልወካ ከዓ ኖርማል ከምኡ ጌርካ ክትወፅእ ትኽእል ከምኡም ሕጂ ኣብቲ መንነት መፅኢ ክዛረብ ከለኹ ክልተ ዓይነት መንነት ኢና ከነውፅእ ፈቲና ሓደ እቲ ኤርትራዊ መንነት ካልኣይ ከዓ እቲ ኣፍሪቃዊ መንነት እውን ንሱውን ኣካል እቲ ሕብሪ ዝበዝሖ ገላ ዓይነት ዝበዝሑ ክዳውንትና ሲልክ ነይሮም ናይ ዓብደላ ከኒ ኮሌክሽን ነይርና ሕጂ ኣብዚኦም እንታይ ና ክንገብር ፈቲና ንክልቲኡ ከንፀባርቅ ዝኽእል ሓደ ነቲ ፕሮፌሽናሊቲ ካልኣይ ነቲ መንነት ሳሳይ ከዓ ነቲ ክብሪ ናይ ክዳን
1: ኣብቲ መደብ ነቲ ክዳውንቲ ኣብ ርእሲ ማዕርግ ማዕርግ ዝወሰኻሉ ሞዴላት እውን ግዴአን ተፃዊተን እየን ኣስታት 8 ሞዴላት ድማ ኣቕሪበንኦ
2: እቲአን ሞዴላት ዝመረፅክወን ንመጀመርያ ግዜን ሞዴል ገይረን ሞዴል ገይረን ኣይፈልጣን ካልኣይ ነገር ሞዴሊስት ጥራሕ ዘይኮና እቲ ኣብነት ክኾና የመሪፀ እየን ንምሳሌ ኣድሓነት ማሕሙድ ቢኤ ዲግሪ ኣለዋ ናይ ፍሬንች መምህር እያ ሰለስተ ቆልዑት ኣለዋ ኦንላይን ማስተራ ትገብር ኣላ እዚ ኩሉ ኣካዊና ፍርቂ ናይቲ ክዳውንተይ ተኸዲናቶ ሕጂ ናይ ብሓቂ ከበይ ይመፅ እቲ ኤነርጂ ኢለኣነኸማን ገሪሙኒ ቀፂላ እዚኣ ሳሮን ተስፋይ ትበሃል ኣላ ሳሮን ተስፋይ ነርስ እያ ነርስ እያ እሳን ከምኡ እቲ ሓንቲም ትዕግስቲ ሰሎሙን ከዓኒ እሳ ውን ዲፕሎማታ ብሶሲዮሎጂ ኣለዋ እቲ ኣራብዒይቲ ዝነበረት ካሮሊና ጓል 8 ዓመት ነይራ ቅድሚ 15 ዓመት ምርኢት ከርኢ ከለኹ ምሰዲኣ መፅያ ሕጂ ከዓ እንደገና እሳ ከዓ ካሮሊና ከዓ ሞዴል ኮይና መፅያ እንታይ ዘርእኪ ሓንቲ ሞዴሊስት ጥራሕ ዘይኮነ ስኒ ኩሉ ግዜ ሓደ ፍልጠት ዘለዋ ክትከውን ከላ ከተንፀባርቕ ትኽእል እያ ስለዚ ደቂ ኣንስትዮና ድማኒ ሓያላት ምዃና ይፈሊጠ ብሕልፊ ኣድሓነት ናይ ኣድሓነት ክሪኦ ከለኹ ሽዕለይቲ ሰለስተ ቆልዑት ነይሮማ ማለት እዩ ግን ስቲል ኤነርጂ ነይርዋ ን8 ክዳውንቲ ከይዳ ታሽሙ ክትገብር

ሓደ ዲዛይነር ቅዲ ክዳን ክቐርብን ከሎ ካብቲ ዝሓለፈ ፍልይ ዝበለን ካልእ ፈጠራውነትን ሓዊሱን ክቕርብ ምስ ዝኽእል እዩ ፍሉይ ዲዛይነር ከብሎ ዝኽእል። በዚ ድማ ነቲ ተዓዛባይ ከደንቕ ከገርምን ጽባቕነት ከስተማቕርን ዝድርኾ። ብዘይካዚ ዲዛይነራት ንባህልን ክብርታትን ሕብረተሰብ ዘንጸባርቕ ትሕዝቶ ሒዞም ምስ ዝቐርቡ ልዑል ተቐባልነት ክረኽቡ በሪ ይኽፈተሎም።

ግደ ፅቡቅ ክኸውን ይኽእል ከመይ ጌርና ኢና ምቹእ ብጣዕሚ ኣገዳሲ እዩ ወይ ከዓ ክላሲክ ዝኾነ ክዳውንቲ ክላሲክ ክብል ከለኹ ሓደ ነገር እዚኣ ሕጂሲ ድሕሪ 15 ዓመት ውን ክኽደና እዩ ተናታሲ ስታይልሲ ኣይጠፍእን እያ እዚኣ ሕጂ ኪሞኖ እያ ናይ ጃፓንን ቻይናን ዝኽደንዎ እዩ ግን ካልእ ነገር ፈጠራ ገይረ ሰሪሐ ኣለኹ እዚኣ ግን ድሕሪ 20 ዓመት ንድሕሪ ተኸዲነ እያ ወላ ሓንቲ ይኮነት ኣይጠፍእን እያ ስለዚ ከምኡ ዓይነት ክዳውንቲ ንድሕሪ ኣፍሪና መጀመርታ ኢንቫይሮንመንት ኣዌር ክንከውን ንኽእል ምሻለከ ኣብ ክንዲ 10 ግዜ ኣጫርቕ ትድድርበ ፖሊስተር ፕላስቲክ ዘ እንድሕሪ ሓደ ክዳን ንነዊሕ ከገልግል እንድሕር ክኢሉ ነቲ ኢንቫይሮንመንት ታሽሙ ክንገብር ንኽእል ብዝተኻእለኒ መጠን ስኒ ነቲአን መንእሰያት ዘለዋሲ ፅበቐ ክፈጥራ በቲ ተፈጥራዊ ካብኡ ድማኒ ካልኣይ ነገር ድማኒ ኣብዛ ዓዲ መፅ ኣብ ሹቅ ክሪኦ ከለኹ ሲ ሓደ ዓይነት እዩ ኩላተን ሓደ ዓይነት ክደና መርዓ ሓደ ዓይነት እንታይ ስሙ ሕጂ ክፈጥራ ደስ ዝብለኒ ኣነ ከዓ ሓንቲ ኣብነት ክኾነን

0: ገድሊ ኤርትራ ሓደ ካብቶም ውሑዳት ዕውታት ሰውረታት ዓለምና እዩ። ካብቶም ቁንጠሮ ዕውታት እውን እንተኾነ እዚ ሰውራ ብዅለንትንኡ ኣዝዩ ፍሉይን ብሉፅን ምንባሩ እዩ ዝፍለጥ። እዚ ዝኾነሉ ምኽንያት ከዓ እቲ ሰውራ ምንጪ በርቃዊ ራእን ሓሳባትን ስለ ዝነበረ እዩ። ምምስራት ቤት ትምህርቲ ሰውራ ከም ኣብነት ሓደ ካብቶም ሓያለዩ ወርቃዊ ሓሳባት ሰውራ ኤርትራ እዩ። እዚ ማለት ከዓ ኣብ ውሽጢ ገድልን መስገድልን ኮንካ ዓወት ዘይተርፍ ምዃኑ ኣሚንካ ኣርሒቕካ ምሕሳብ ሕላገት ናይቲ ሰውራ ምንባር እዩ ዘረጋግጸልካ። እዚ ተኣምራታዊ ሓሳባት ምምስራት ቤት ትምህርቲ ሰውራ እምበኣር ነቲ ኣርሒቑ ዝጥምት ራእይ ናይቲ ውድብ ዝምስክር ፍሉይ መረዳእታ እዩ። ዕላምኡ ድማ
1: ሓደ ሰረት ናይቲ ውድብ መጀመርያ ተመሃር ድሓር ስራሕ ድሓር ተጋደል ዝብል እዩ ጭርሖ ነይርዎ እቲ ውድብ ኣሽንኳ ኢዶን ትሕቲ ዕድመ ቆልዑሲ ዋላ ንዓበይቲ ተጋደልቲ እውን ክሳብታ ግዜ መስዋእቶም እቲ ዝተምሃረ ነቲ ዘይተምሃረ ንክምህር ዕላማ ናይቲ ውድብ እዩ ነይሩ ካብ መጀመርያ ትሒዙ ሽዑ ኣብ ግንባራት ድዩ ኣብ ኩሉ ቦታ ኩሉ ዝተምሃረ ነቲ ዘይተምሃረ እዩ ዝምህር ነይሩ። ብድሕሪኡ ምስ ናይ ፀላእ ኩነታት ከዓ ብዙሓት ህፃናት ቆልዑት ክእከቡ ስለ ዝጀመረ ስድራ ቤታት ክቕተላ ምስ ጀመራ እቲ ህዝቢ ስድርኡ ሒዙ ናብ ሰውራ እዩ ናብ ሳሕል እዩ ጎዩ። ሕጂ ዞም ቆልዑት እዚኦም ብዘይ ትምህርቲ ንኸይተርፉ ጋብ ወይ ሃጓፍ ንኸይፍጠር ከዓ ትውድብ ሓደ ቤት ትምህርቲ እምበኣር ክንምስርት ኣለና ኢሉ ዝመስረቶ ቤት ትምህርቲ እዩ ነቶም ትሕቲ ዕድመ።
0: ምምስራት ሕክምና ቤት ትምህርቲ ሰውራ እውን ጎኒ ጎኒ ምምስራት ናይታ ቤት ትምህርቲ ዝማዕበለ ተወሳኺ ብሉፅ ሓሳባት እዩ። እዛ ሕክምና ኣብ መስከረም 1976 ኣብ ዜሮያት ምስሪታ ብኸመይን ኣብቲ ከመይ ዝበለ ኩነታትን ከም ዝተመስረተት ድማ ካብ ቃላት ኣባላት ሕክምና ቤት ትምህርቲ ሰውራ ንስማዓዮ።
1: መስረት ከሎ ኣብ መስከረም 1976 እያ ተመስሪት ኣብ ዜሮ እዩ ተመስሪቱ ምስኡ ማዕረ ማዕረታ ቤት ትምህርትስ እታ ሕክምና ቅድሚ ተምሃሮ ምምፅኦም እያ ተመስሪታ። ምክንያቱ ክንቅበል ስለ ዘለና ተዳሊና ቆልዕትና ክንቅበል ጀሚርና ማለት እዩ። ኣብ ዜሮ እዩ ገዛውቲ ዝበሃል ኣይነበረን ከምቲ ዓንተ ወይ ዝጠቐስክዎ እዞም ናይ ፋሉል ናይ ተጋድሊ ሓርነት ዝመፁኦም ነይሮም መዓት ገዛውቲ ሰሪሖምልና ከምዚ ኢሉ እቲ ቤት ትምህርቲ ጀሚሩ ኣብ ትሕቲ ገረብ ኣእማን ኮፍ መበሊ ገይሮም እቶም መምሃራን በቲ ሓርኮትኮት ይብሉ ተንኣለይቲ ከምኡ ክትሽንአን ሰሪሐ ንሕና እውን ኣነ ሕጂ ንበይነይ ስለ ዝነበርኩ ሻህኹን መግቢኹን ከከይደ ካብቲ ስሩሕ እየ ዘምፅእ ነይረ መጀመርያ ክሳብ ኣባላት ዝመፃና ድሕሪ 7-8 ወርሒ ግን ሰለስተ ምስ በፃሕናተን ኣባላት ባዕልና መግቢ ክንሰርሓሎም ጀሚርና ማለት እዩ። ሓንቲ መጋቢት ትወፅእ ሓንቲ ቁስልን መርፍእ እንትወግእ እቲ ሓንቲ ተመላለስቲ ሕሙማት ትርኢ ናይ ውሽጢ ሕሙማት ትከታተል 3-4 ምስ ኮናስ እቲ ስራሕ ባዕልና ጀሚርና እዮ ማለት እዩ። እቲ መጀመርያ ግን ካብ ስሩሕ መግቢ ካብ ስሩሕ ሻሂ ኢና ንወስድ ነርና ከምዚ ኢለያ ተመስሪታታ ቤት ትምህርቲ።
0: እቶም ተገልገልቲ ናይዚ ሕክምናዊ ኣገልግሎት ዝኾኑ ትሕቲ ዕድመ ተምሃሮ ኸ ካበይን ብኸመይን ዝመፁ እዮም?
2: ምስ ናይ ግፍዕታት ፀላእ ዝነበረ ኩነታት ብዙሕ ስድራ ቤታት ተፈናቂሉ ካብ ዓዱ መፂ እዩ። ኣብ ኣምዳ ማሕበር ናይ እንዳ ህዝቢ ተዓውቂቡ ኣብ ዝተፈላለየ ቦታታት ነይሩ ከምዚ ዝበለ ተወጣሽ ዓዲ ወደ ልሕለው ደገለ ሕጂ ኣብዚ ዝነበሩ እቲ ሰብ ክጋደል ክኸይድ ከሎ እቲ ውላዱ እንታይ ይኹን እሱ እውን ነይሩ ፀገማት። ሕጂ ቤት ትምህርቲ ሰውራ ስለ ዝነበረ ግን ትንእሽተይ ቆልዓ ድዩ ወላ ስድርኡ ተሰውኦ ድዩ ገድምታት ንቤት ትምህርቲ ሰውራ መፂኦም ኣብኡ መዕቆቡ ተረኪቦም ብግቡእ ከኣኒ ይእለይን ዓብዮም ማለት እዩ። ብክንክን ከም ኣዴታት ኮይኑ እዩ ኩሉ ሰብ ከም ኣቦታት ኮይኑ እዩ ሰብ ነዞም ቆልዑ እዚኣቶም ኣልይዎም ማለት እዩ። ኣብ ሙሉእ ዓለም ዘይተረኣየ ነገር ከዓ ኣብ ኤርትራ ተረአዩ ማለት እዩ።
3: እንደገና ኣብኣ ንእሽተይ ክውስኸላ ሕጂ እቲኦም ቆልዑ ገሊኦም ኣቦታቶም ብግፍዕ ፀላኢ ኣዴታቶም ኣቦታቶም ብግፍዕ ፀላኢ ዝተሓርዱ ዝተረሸኑ ካብ ዝተፈላለየ እዮም ዝመፁ ነይሮም። ሕጂ ነዚኦም እንታይ ገበር ተባሂሉ ከም ዝክትብሎ ዝፀንሐት በኣር ሓደ መምሃር ቦታ ይፈጠረሎም ተባሂሉ እዩ ተመስሪቱ ማለት እዩ። ሕጂ እዚኣቶም ሕጂ ከምዚ ክትብሎ ፀንሐት ኣወጣሽ ክህነፁ ስለ ዘለዎም ብግቡእ እዮም ተሃኒፆም። እቲ ቀንዲ ሓቀኛታት ክኾኑ ከም ዘለዎም ሓሶት፣ ስርቂ፣ ርስሓት ብቆልዑቶም ከለዉ ማለት እዩ። እዚኦም ቀንዲ ፀላእቶም ምዃኖም እንዳ ተማህሪኦም ዓብዮም ማለት እዩ። ምስ ከምዚ ሕጂ እንታይ እዮም ኮይኖም ሕጂ እዚኦም ናይ ሕጂ ፊተራርክ ክንገልፆም ከለና ሓቀኛታት ሓሶት ኣይፈትውን እዮም ዝሰራዮም ዝዛረቡ ምሁራት ኮይኖም ከዓ ማዕረ ሕጂ ሲ ሕጂ ክትሪኦም ከለካ ፊቶራር ማዕረ ሚኒስተር እያ በፂሓ ዘላ ሓሊማስ ፊቶራር እያ ነራ ሚኒስተር ሓሊማ ማለት እዩ ካልእ ከምዚ ክትብሎ ዝፀናሕካ ኣብ ዝተፈላለየ ፅፍሕታት ሓይሊ ባሕሪ ድዩ ሓይሊ ኣየር ድዩ ብዝለዓለ ደረጃ ንሳቶም እዮም ዝሕዙ ሕክምና ድዩ ኣብ ዝኾነ ፊቶራር ዘይትረክበሉስ የለን ኣብ ደረጃ መሪሕነት ድዩ ኣብ ደረጃ ክእለት ድዩ ኣብ ብምሉኡ ከምቲ ዝድለ ኣነ ብወገነይ ክገልፆም ከለኹ ንፊቶራር ማለት እዩ ከምቲ ዝድለ ዕግብቲ ምክንያቱም ተሃኒፆም ማቴስቶም ኣብ ግንባር ከይዶም ዝተሰውኡ ክንደይ ብጅግንነት ማለት እዩ እቶም ዝተረፉ ከዓ ዝኣተዉ ሕጂ ኣብ ኩሉ ፅፍሕታት ብዝለዓለ ደረጃ ብዝለዓለ ተወፋይነት ይሰርሑ ከም ዘለዉ ስለዚስ ኣፍሪና ኢና ናይ ባሃቂ
4: እቲ ራእይ ናይ ህዝባዊ ግንባር ኣብቲ ፅንኩር እዋን ምክንያቱ ቅድሚ ውድባዊ ጉባኤ እዚ ቤት ትምህርቲ እዚ ተጀሚሩ ኣብ ቀዋሙ ኣብታ ሽሙ ይኮነ ሓሳብ እዩ ነይሩ ዋላ ከም ኣብ ገሊኡ ፅሑፍ ኣሎ ገለጅና ከም ሰማዕናስ ካብ 75 ሲ ይሕሰበሉ ከም ዝነበረ እቲ ቤት ትምህርቲ ክቐውም ስለዚ ሕጂ ኣበይናይ ኩነታት ክበሃል ከሎ ኣብቲ ፅንኩር ኩነታት ህዝባዊ ግንባር ንባዕሉ 75-76 ሲ ወላ ሓንቲ ታሽ ሓንቲ ናቕፋ ወይ ገለየ እንታሽሙ ነይረን ዝኾና ኣይና ዩ ቀዳምነቱ ግን ምስቲ ቀዳምነታቱ ማዕረ ይሰሪዕዎ ወታደራዊ ኩነታት ዲኻ ተቐድም ንትምህርትስ ከመይ ጌርካ ኣብቲ እዋንቲ ሓሲብካ ትምህርቲ ክቐውም ከምዚ ክገብር ኢልካ ክትሓስቦ ናይ ብሓቂ ትረአ ህዝባዊ ግንባር ኢካ ታሽሙ ትገብሮ ብልክዕ እቲ ህዝባዊ ግንባር መሪሕነት ደረጃ ዞም ቆልዑ እዚኦም ዝተገልፀ ዕላማታት ተካእቲ ናይ ሃገር ምሁራት ምክንያቱ ንኩናት ጥራይ ኮንካ እንትኸይድ ዝትከኣካ ብደረጃ ምሁራት እውን ክትከኣካ ስለ ዘለዎ እቲ ሓንቲ ረአይ ኤርትራ ሓራን ነፃን ምዕብልትን ነፃ ሃገርን ዝበሃል ታሽሙ ልክዕ እዛ ናይ ቤት ትምህርቲ ከዓ ምስታ ቀዳመይቲ ቅዋሙ እዩ ሰሪዕዎ ኢኻ ትብል ዝነበሮ ዘይብሉ ቀዳምነት ንዕኦም እናተባሃለ እዩ ተዋሂብዎም ኩሉ ውድብ ሙሉእ ከዓ ነዞም ቆልዑ እዚኦም ቆላሕታ እቲ ነቲ ኣብኡ ዝነበረ ኣባል ዝሰኩምኡ ዝነበረ ሓላፍነት እውን ናይ ውልቅኻ ታሽሙ ይኮነን ኩሉ ተጋዳላይ ኣብዞም ቆልዑ እዚኦም ስለ ዝነበሮም ነቲ ሓላፍነትካ እውን ይኽብዶ ነይሩ ስለዚ ኩሉና ኣብታ ሜዳ ዝወፃና ከዓ ነቲ ረኣይ ናይ ህዝባዊ ግንባር ክንትግብር እዩ በቲ ናይ መምርሒ ትኸይድ ናትካ ሃገራውነት ልዑላውነት ወሲካ ከዓ ነቲ ሓላፍነት ትስከሙ ስለዚ ልክዕ ህዝባዊ ግንባር ከምቲ ዝሓሰቦ ኮይኑሉ ዶ ትብል ንድሕር ኮንካ ከዓ ቀሪፅወይ እቲ ቅርፂ እቲ መሳለጠታትን እውን ኣዳልይዎዩ ምክንያቱ ሓይሊ ባሕሪ ዝኸዱስ ቴክኒካል ቤት ትምህርቲ ቴክኒካል ኣዳልዩ ትሽዑ እዋን ብኣካዳሚ ልዒሎም ኣሽሙ ከም ዝኸዱ ንቐፃልነት ከዓ ርኢናዮም ሓይሊ ባሕሪ ሽዑ ቴክኒካል ዝተምሃሩ ኣብቲ ፅንኩር እዋን እዮም ሓይሊ ባሕሪ ቆይሞም ብጀላቡ ታሽሙ ዝኾኑሉ ኣርእዮምዎ ከዓ ኣብ ግብሪ ብተስዓ ከዓ ተረኣዩ ናቶም ውፅኢት ናይ ሓይሊ ባሕሪ ንድሕር ኮንካ ዘይሓይሊ ኣየር እውን ንድሕር ኮንካ ርኢናዮ ኤርትራ ብታሽሙ ብዘይነበረታ ብኡ ምዝምዙና ዝሓሰቡ ከዓ በቲ ሓይሊ ኣየርና እውን ታሽሙ ጌርናዮ እዚ ካልእ ከዓ ኣብ ሙሉእ ሃገር ቤት ትምህርቲ ሰውራ ክበሃሉ ከለዉ እቲ ሽዑ ራእይ ዝነበረን ኩሉ ሰብ እዩ ብሃገር ደረጃ ብ ተምሃሮ ቤት ትምህርቲ ሰውራ እንዲዮም እዚኦም ፍርያት ናይ ቤት ትምህርቲ ሰውራ እንዲዮም ድሕር ተባሂሉ እቲ ሒዞምዎ ዘለዉ ቦታታትን እቲ ሃገራውነት ኮንክሪት ዝኾነ ሃገራውነትን ዲስፕሊንን ዘለዎ ምዃኑ ከዓ እዚ ታሽሙ ንገብር ብልክዕ ህዝባዊ ግንባር ከዓ ራእዩ ወቂዕ እየ ዝብል ኣነ
0: ኣብ ስራሕ ሕክምናዊ ኣገልግሎት እቲ ወሳኒ ሓይሊ ህላወ ብቑዕን ሞያውን ዓቕሚ ሰብ እዩ እሞ ደኣ ሞያዊ ዓቕሚ ሰብ ናይዚ ሕክምና ደኣ ካበይን ብኸመይን ተረኽበ
1: ዓቕሚ ሰብ ኣነ ናይ ነርስነት ሞያ እየ ተማሂረ ኣቴ ሕጂ ኣብ ውድብ ኣሽንኳይ ዶ ነርስ ተማሂርካ ስዋላ ናይ ሰለስተ ወርሒ ኣጋር ተማሂርካ እውን ስራሕ እንድሕር ተባሂልካ ምስራሓ እታ ፅቡቅ ናይ ተጋዳላይ ጠባይ ግን ዓቕምኻ ንምምዕባል ብዙሕ ፃዕርታት እዩ ዝካየድ ነይሩ ሕጂ ኣነ ንገዛ ርእሰይ እንተን ኣባላተይ ምሳይ ዝነበራ ንክምህር ብዙሕ የንብብ ከይደ ይሓትት ምስ ማእከላይ ሕክምና ፅቡቅ ርክብ እዩ ነይሩና ዝኾነ ትንኣስቲ ዕበ ጌጋ ንኸይትርከብ በቃ ሓኮትኮት ኢኻ ትብል ለይቲ ምስ መዓልቲ ትፅዕር ተሓቶም ንዕኦም ፅሑፍ ተረኸብካ ሒዝካ ትመፅእ ንኣባላትካ ተኣኪብካ ምሸት ብዛዕባኡ ትካታዕ ሕቶታት ንዝመፀካ ትምልስ ምምላስ ዝሰኣንክዎ ከይደ ይሓትት ከምዚ ጌርና ነብስና ኣብ ምምዕባል ኢና ነተኩር ነርና እምበር ናይ ነርስነት ሞያ ክትምሃር ከለካ ሲ ከም ሓኪም ዘይኮንካስ ከም ኣላይ ሕሙም ኢኻ ትስልጥን ግን እቲ ፍልጠት እኹል ዝኾነ ዓቕሚ ሓቂ ዘረባት ቤት ትምህርቲ ቀሊል ቤት ትምህርቲ ይነበረን ኩሉ ፍልጠትና ኣብ ማዕቢሉ ኣተኣላለየ ሕሙም ድዩ ፍቕሪ ናይ ሕሙም ድዩ ሓልየት ተወፋይነት ናይቲ ስራሕ ድዩ ኩሉ እን ዝምህራኻ ነይረን ተመምሃራናስ ኣዝየን ምዕበላት መምህራን እየን ነይረን። እዚ ኩሉ ክሰኒእካ ምስ ከድካ እንደገና ከዓ ኣብ ተዕሊም ከዓ ውፉይ ንክትከውን እሙን ንክትከውን ሓቀኛ ንክትከውን እውን ትውስኸሉ ነቲ ዘለካ ፍልጠት ናይ ነርስነት ሞያ እዚ ሰኒእካ ኢኻ ትብገስ። ሕጂ ኣነ ክብገስ ከለኹ ስቲ ናይ ቤት ትምህርቲ ነርስን ትብታዕሊምን ተወሳሲኹ ሙዕዶ ዝወሃበካ ድዩ ምስኦም ትገብሮ ርክብ ምስተምሓኻዮም ድዩ እዚ እዩ ዝጠቕመና ነይሩ እምበር ሓኪም ክትበሃል ኣዝዩ ከቢድ እዩ። ብፍላይ ከዓ እዞም ቆልዑ እዚኦም ኣላይ ዘይብሎም ምሕቋፍ ይደልዩ ፍቕሪ ናይ ኣደ ደልዩ ፍቕሪ ናይ ነርስ ደልዩ ፍቕሪ ናይ ሓኪም ሓኪም ቤት ምስወራ ክትበሃል ከላስ ኩሉ እያ ተማልእ ከም ሓኪም ከም ነርስ ከም ኣደ ከም ኣቦ ከም ሓው ኮይና ንኩሎም ማሊኣ እያ ትኸይድ ነይራ። ስለዚ ቀሊል ኣይነበረን ቆልዑት ክትኣሊ ቆልዑት ክትሕክም ፅልቅ ክብሎም ከሎ ወይ መርመራ የድልዮም እዩ ክትብሎም ከለካ ሓዚልካ ኢኻ ትወስዶም ተብተብ ኢልና ሓዚልና ነብፅሖም ሕጂ እቲ ፅቡቅ ናትና ግን ምትሕብባር ነይሩ። ዝኾነት ኣባል እዚኣ ግበሪ ክትበሃል ከላ ዕምም መባል የለን ዝኾነት ጉድለት ተተገይራ ከዓ እንድሕር ተኣሪማ ከዓ ይትድገምን እያ። ሕጂ ኣብቲ ውሽጢ ኣባላትና ናይ ብሓቂ ውፍያት ኣባላት ሲነን ሕድሕድና ተጠማሚትና ተረዳዲእና ዘለና ፍልጠት እንዳማዕበልና ኢና ንኸይድ ነርና እምበር ቀሊል ኣይነበረን ትስራሕ። ሕጂ ሃንደበት ሓኪም ኢኻ ክትበሃል ከለካ ሲ ዓብዪ ፀር እዩ ነይሩ። ብፍላይ ከዓ ኣብ ቆልዑት ዓብዪ ፀገም እዩ ነይሩ።
2: ከምቲ ኣብ ዜሮ ክጅመር ከሎ ከምቲ ዝበለቶ በይና እያ ነይራ። ድሕሪኡ ግን ጓል ኣለም ሰገድ ተወሲኻ ድሕሪኡ እውን ምስ ተምሃሮ እንዳበዝሑ እንዳኸዱ ካልኦት ካብ ተዕሊም ድመፃ እንዳተወስኻ ኣባላት ተወሲኽና ማለት እዩ። ድሕሪኡ ተምሃሮ እንዳበዝሑ ከዓኒ እዚ ምዝላቅ ኮይኑ በብመጠኑ ሲ እንዳመሃረት እንዳማዕበለት ከይዳ ማለት እዩ። ድሕሪኡ ኣብ ጀልሃንቲ እዩ ትዝዓበየ ዳርጋ ስጋዕ 4,000 ተምሃሮ ስለ ዝነበሩ ብብዝሒ ኣባላት ከዓ ሽዒና ንሕና ተፀንቢርና ማለት እዩ። ድሕሪኡ ንዓና ክነማዕበል ኣወጣሽ ንሳ እያ መጀመርታ ንሕና ኣወጣሽ እያ መሄራትና ንሳ ከም ሙሉእ ሓኪም ነርስ ጥራሕ ዘይኮነስ ከም ሙሉእ ሓኪም ንሳ ኩሉ በቃ ንርእሳ እንዳንበበት ንዓና ውላ ማዕቢላህና እቲ ድሌት እውን ስለ ዝነበረ ብወገና ማለት ከምዚ ዝበለቶ ንሕና ዓበይቲ ኮይና ይኮና ንሽዑ ኩላ ሕና ንኣሽና ነርና ግን ነቶም ተምሃሮ ከም ኣሕዋቶም ኣዴታቶም ገሎ ኮይንካ ኢኻ ኣክትገብር። ድሕሪኡ ኣብ በዓል ዓራርብ እውን ትውድብ እውን ስቃይ በለን ንንዓና ንክነማዕበለና ካብ ናይሕና ናይ ቦጠሎን ትምህርቲ ክንምሃር ከድና ማለት እዩ። ናይ ስኒ ናይ ላቦራቶሪ ምስኡ ናይ ፋርማሲ እዚ ኩሉ በቃ በቢግዜኡ ሲ ካብተን ዘሎ ኣባላት እቲ ዘሎ ተማዊቱ ነቲ ስራሕ ይሽፍኖ ካብቲ ኣባል ከዓ ከይዱ ከዓ ንትምሃር ተማሂሩ ሽዑ ክመፅእ ከሎ ሕጂ ሓኪም ዘይነበረና ኣይንብልና ንሕና ኣወጣሽያ ከም ሓኪምና ኮይና ዝኾነ ካብ ልዕሊ ዓቕምኻ እንተኮይኑ ከዓ ልዕሊ ዓቕማ እተኮይኑ ንሕና ሕጂ ኣብ ጋንታታት ኮይና 1,000 ተምሃሮ 4,000 ተምሃሮ ነይሮም 3-4 ኣባላት ኣብ ጋንታታት ተወዚዕካ ንዕኦም ተኣልዮም ካብ ዓቕምና ንላዕሊ ንማእከላይ እቲ ክሊኒክ ንሰዶም ኣወጣ ስለ ዝነብረታው ኣብኡ ከዓ 11 ኣባላት ህልዋ ንዓእቶም ኣልያ ማለት እዩ። ልዕሊ ዓቕሚ እንድሕር ኮይኑ ኣወጣሽ ከዓኒ ንማእከላይ ሕክምና ከዓ ንሰዶም ማለት እዩ። ግን ኩሉ ግዜ ፀገም ኣይነበረን ኣወጣሽ ዳያግኖስ ዝገበረቶም ካብኡ ኣይሓልፍን እዩ ነይሩ። ሕጂሲ እቲ ተወፋይነት ነይሩ እዩ እቲ ድሌት ስለ ዝነበረ ኣብ ስራሕ እውን ብዙሕ ፀገም ኣይጋጥመካኒ እንታ ኣጋጢሙካ እውን ከድካ ምስ ዘለዎ ሓካይ እንዳተረዳድአት ኣብ መንጎ እውን ኣብቲ ጀርሃንቲ ዝነበረና ኣለዉ ዶክተር ንርአያ ነይሩ ዝኾነ ፀገም ከጋጥማ ከሎ ምስኡ ትረዳዳእ እሱ እውን መፂኡ ለሰን ዝሂበና ነይሩ። ኣብ ጀልሃንቲ ዘይርስዖ እሱ በቃ ምስ ናይ ህዝቢ ስለ ዝነበረ መፂኡ ዝንዝን ከምዚ እዩ እዚ ከምዚ ኢሉ ከዓ ብስርዓት እሱ እውን ተወሰኸ ትምህርትታት ይህበና ነይሩ ማለት እዩ።
3: ኣብ መጀመርያ ከም ኣላይት እንደ ተወዚዐ ቤት ምርሶራ ካብዚአን ካምቦድያ ይኣነ 78 ተሰሊፈ ሽዑኡ ከም ኣላይት ክትውዛዕ ከለካ ብዙሕ ነገራት ነይሩ ኣይትቕበሎን ኢ ከዓ ምክንያቱ ጋደል ስለ ዝወፃኻ ግን ዳሓረት ሰውራ ፅቡቅ መረዳእታ ስለ ዝህበካ ነቶም ቆልዑ ከዓ ምስ ረኣኻ መቸስ ትቕበሎ ዳሓር ካብ ኣላይት ኣነ ሕጂ 82 ኣጋር ተማሂረ ማለት እዩ። ትምዕባለ ዋላ ምስ ነብስኻ እንዳወሰኽካ ክትገልፆ ከለካ ማለት እዩ 82 ሕጂ 4 ኣባላት ኢና ተወሲኽና ኣብ ዓራርብ ማለት እዩ 4 ኣባላት ኣነ ጓለ ፅባሃ ተሰዊኣ

0: መራ ሓይል ትበሃል ኣላ ጓል ፈንቅል ከዓ ኣርባዕተና ሕጂ መን ምሄሩና ኣወጣሻ ምሄርና ኣጋር ሓኪ ሕጂ እቲ ኣብ ዓራርብ ሕጂ ቁሩብ እንዳ ማዕበለ መፂ ማለት እዩ ኣዝኹማን ማዕቢሉ ክትብሎ ትኽእል ማለት እዩ። ብመሳርሒ ድዩ ብሓይሊ ሰብ ድዩ እንዳወሰኸ ይመፅእ። ሕጂ ኣብዚ እንታይ እዩ ዝረኣየካ? ከምዚ ክትብለካ ዝፀንሐት ላቦራቶሪ ኣባላት ላቦራቶሪ ነበረን ተወሲኸን፣ ኣነ ንባዕለይ ዴንቲስቲ ተማሂረ ማለት እዩ። ሕጂ ከምዚ እንዳበለ ሕጂ እንታይ ክኸውን ጀሚሩ ማለት እዩ፣ እንዳሰፈሐ ክኸይድ ጀሚሩ። ኣነ ግን ዘይርስዖ እቲ ኣብቲ ሕፅረታት ዝነበረ እንታይ ነይሩ መስልካ? ስሪንጂ ሕፅረት ነይሩና። ሕጂ ቶምኩኖ ኢኻ ሕጂ ምሰምከንካዮ ተደጋጋሚ ምስ መኸነ ሕጂ ብጣዕሚ እዩ ምስሓበ ኣብየካ። ሓደ ካብቲ ሽግር ዝዝክሮ ማለት እዩ ናይ ስሪንጂ የቐንዲ ዝዝክር ተካልእ ሓፃዊን ስለ ዝኾነ ክፈልሕ ከሎ ደሓኒ ፈሊሑ ትጥቀመሉ ኢኻ። መቸስ ግን እዚ ግን እንዳማዕበለ መፂኡስ ላቦራቶሪ ተኸፊቱ ንባዕሉ ናይ ስኒ ሕክምና ተኸፊቱ እዚ ሕጂ ኣብ ስኩል ባስ ጌርና ነካይዶ ዘለና ናይ ስኒ ሕክምና ኣብዚ ኣስመራ ማለት እዩ ካብ ሽዑት ሒዙ እዚ መንግስቲ ክስታይ ገይሩሉ። ምክንያቱም ኣነ ዴንቲስቲ ክመሃር ከይደ ፋርማሲ እውን ክንጠቕሳ ኤልሳ ኣብርሃም ትበሃል ብሓንሳእ ዝኸድና ማለት እዩ። ኣነ ንዴንቲስቲ ክመሃር ከይደ ኤልሳ ኣብርሃም ከዓ ናይ ፋርማሲ ክትመሃር ከይዳ ማለት እዩ። ሕጂ ሰፊሑ ብኡ መጠን ናቱ ፋርማሲ ናቱ ኣባል ኣድልይዎ ላቦራቶሪ ከምኡ ነርሳት ሕጂ በዓል ትእማር ሽዑዕን ተማሂረን ማለት እዩ። ብደረጃ ነርስ ከዓ ንሳተን ኣጋር ነረን እንዳማዕበለ መፂ ማለት እዩ ዓቕሙ ሰብ እንዳማዕበለ መፂ ትሕክምና ከዓ እንዳሰፍሐ ኸይዱ ብኡ መጠን ሕጂ እቶም ተምሃሮ እውን ፅቡቅ ኣተኣላለያ ፅቡቅ ሕክምና ዋላ ካብ መጀመርያ እንተነበረ ግን ብዝሰፍሐ ደረጃ ንኣብነት ኤፒደሚክ ዝኾነ ሕማማት ይመፀና ነይሩ ሽዑ በዓል ኣንቅፂ ታይፎይድ ዓሶ ሕጂ ብጣዕሚ እያ ተሸግር ነራ። ኤፒደሚክ ዋላ እተዘይኮነት ተላጋቢት ተዘይኮነስ ግን ዓሶ ብጣዕሚ እያ ተሸግሮም ነራ። ሕጂ ኣብዚ ሕጂ እንታይ ሕፅረት ነይሩና ከዓ ናይ መጓዓዝያ ፀገም ነይሩ። ስትሬቸር ጌርካ ብተምሃሮ ማእከላይ ሕክምና ጥቃና ስለ ዝነበረ ጥቃና ክብለካ ከለኹ ናይ ሰዓት ንገለን መንገዲ ማለት እዩ። ግን ንዓና በቲ ግዜ ጥቃና ኢና ንብሎ እዚ ስትሬቸር ተሰኪሞም ይኸዱ ሓደ ሕጂ መካይን ሽዑ ካበይ መፃና ጀሚረን እንዳ ፕሮቶኮል ገለመለ መካይን ነረኖ ሕጂ ንሰን ይመፃኻ ተዘይገሸን ማለት እዩ። ተገሸን ግን ብስትሬቸር ጌርካ ተብሎ ሕጂ ኣብቲ ምዕባለታት ክንጠቅስ ተኮይና ከምዚ ክብለካ ዝፀናሕኩ እዚ ምዕባለታት ዝመፅ እዩ ንሕና እውን ንነብስና ማዕቢልና ማለት እዩ። ነቲ ኣተኣላለያ ከዓ ምዕባለ መፅ እዩ። ሕጂ ኣነ ዴንቲስት ምስ ተምሃርኩ ሕጂ ላይነሽ ዶክተር ላይነሽ ኣናዓይሚ ሂራሃኒ ሙሉእ ክስታይ ሂባ እያ ሰዲዳሃኒ ዴንታል ቸር ኩሉ ናይ ኤክስትራክሽን ዝኸውን መሳርሒታት እንደገና ኣብ ፕሪቨንሽን ክንፀቅጥ ከም ዘለና ከፅርዩ ከም ዘለዎም ተምሃሮ ኣስናኖም ኣብዚ ሕጂ ፀቂጣ እያ ክስታይ ትገብር ዶክተር ላይነሽ ካብ መጀመርያ ማለት እዩ። ምስኡ ኮልጌትን ብራሽን ሂባትኒ ፕሪቨንሽን ስላይድስ እንዳገበርኩ ክምህሮም ጀሚረ ሕጂ ኣብዚ ምዕባለታት እዚ በፂሑ ማለት እዩ።
1: ንምዃኑ እቶም ኣብ ቤት ትምህርቲ ሰውራ ዘውቱራትን ኣሸገርትን ዝነበሩ ሕማማት ከ ከመይ ዝበሉ እዮም? ንምፍዋሶምን ንምክልኻሎምን ዝግበሩ ዝነበሩ ፃዕርታት ከ?
2: እቲ ሕማማት ኣብ ቤት ትምህርቲ ሰውራ ዝነበረ ልክዕ ከምዚ ኣብዚ ኣብ ከበሳታት ዘሎ ሕማማት ነፃ ኣይኮንካን። ከምዚ ብዚ ዘሎ ሕማማት ኣሎ። ተወሳኺ ግን ምስ ናይ ሳሕል ኩነታት ምስቲ ከባቢ ከዓ ዓሶ እቲ ቀንዲ ኣሸጋሪ ሕማም እዩ ነይሩ። ዳርጋ ብዙሓት ቆልዑት ብዙሓት ኣባላት ወርሒ ዝተሓዙ ነይሮም። ካልእ ከዓኒ ሃንደበት ዝመፅእ ሕማማት ከዓ ኣብ ዜሮ ዝነበርናሉ ሕጂ ዓበቕ ኣትና ነይሩ። ዓበቕ ኣዝዩ ኣሰካፊ ዝኾነ ሕማም ሕጂ ከይፈለጥናዮ ከይተረዳእና እዩ ተራእዩ። ሕጂ እቲ ፀገም ዝነበረ እንታይ እዩ? ኮቦርቶኦም ተዓፂፉ ኣብ ሓደ እዩ ዝቕመጥ። ናይ ሓባር ኮቦርታ እዩ። ክዳውንቲ ናይ ሓባር እዩ። ምክንያቱ ክፍለየሎም ኣይክእልን ምስቲ ሕፅረት ዝነበረ ተሓፂቡ ኣብ መሸማዓይ ዝእከብ። ሕጂ ሓደ ቆልዓ ገለ እንተሓሚሙ ይላባዕ፣ ብቐሊል እዩ ዝላባዕ። ከይተረዳእና ከዓ እዞም ቆልዑት 2-3 መጀመርያ ኣብ ረቃቂቶኦም ገለ ቅልጥ ቅልጥ ዝበለ ቁስሊ ንርኢ ናይ ምንታይ ዳኣሉ ኢልና እንዳተሸገርና እንዳ ሓሰብና ከለና ኣብ ውሽጢ ሰሙን ሕጂ ኩሉ ተላቢዑ ምክንያቱ

ናይ ሓባር ክዳን ናይ ሓባር ኮቦርታ ዝፃወትሉ ኣብ ሑፃ ይጠንቀልዕላዕ ዝብልሉ ዝውዕልሉ ሑፃን ኣኻውሕን እዩ ወላ ሓንቲ ክትፈልዮ ማይ ትኽእል ኢንኻ ሩባ ማይ ዝሕፀብሉ ሓደ ከባቢ እዩ እቶም ናይ ሓንቲ ጋንታ ሎምን ድሕር ተሓፂቦም እቶም ሓደ ጋንታ ከዓ ንፅባሒቱ ይሕፀቡ መመዓልቶም ነይሮም ዝሕፀብሉ ናይ ሩባ ሕጂ ንክትከላኸሉ ዝኾነ ተላብዓ ሕማም ኣዝዩ ኣሸጋሪ እዩ ነይሩ ገለገለ መፍትሒታት እውን ምስ ዝመፀና ዝነበረ ንፈጥር ነርና ኢና ንኣብነት ሰዓል ሓደ ቆልዓ ሒዙ መፂኡ ንኩሎም ምልባዕ ምስ ጀመረ እንታይ ጀሚርና ዝኾነ ቆልዓ ድዩ ዋላ ተዓላማይ ድዩ ዋላ ኣባል ድዩ ውሸባ ጀሚርና ማለት እዩ ገና ኣብ ዘይሮ ከሎ ሓደ ቦታ ናይ መቐበለ ኣጋይሽ ገይርና ዝኾኑ ክመፁ ከለዉ ኣብ ኣቅድሚ ይመፁ ንክልተ ሰሙን ዝኣክል ኣብ ምክትታል ንገብረሎም ነፃ ምዃኖም ካብ ዝኾነ ካብ ሰዓል ድዩ ካብ ሕማማት ቆርበት ድዩ ገለ ንሕውሶም ከምኡ ንገብር ነርና ሓደሽቲ ቆልዑት ሓደ ክልተ እተኮይኖም ከዓ ኣብቲ ሕክምና ነፅንሖም ኩነታት ጥዕንኦም ርኢና ሃንደበት እውን ምፅእ ምሰለ ሓደ ቆልዓ ናብቲ ጋንታታት ምእታው ከይጭነቕ ወይ ናብ ብዙሓት ምእታው ከይሽገር ኢልና ኣብቲ ሕክምና ቅድም ነቐንዮ ንክልተ ቀነ ድዩ ንሰለስተ ቀነ ኣለማሚድና ሽዑ ከከም ዕድሚኦም ሽዑ ነቶም ሓለፍቲ ምስ ነገርናዮም ድሓን ምዃኑ ናብቲ ጋንታታት ይኣትዉ ማለት እዩ ከምዚ ጌርና ሕጂ ናይ ውሸባ ጀሚርና እዚ ዓበቕ ግን ካብ ቁፅፅርና ወፃኢ ኮይኑ ኣብ ውሽጢ ወርሕስ ብምእትታት ተታሒዞም ሕጂ እዚ መድሃኒት መጀመርያ ሓቲትና መድሃኒት ናይ ዓበቕ ሲ መንሞክ ሓስቦ እዩ ናይ ዓበቕ ዝበሃል ኣይነበረን ካብኡ ተላኢኹ ካብ ከበሳ ድዩ ካብ ሱዳን ድዩ ክሳብ ዝመፅእ ከዓ ተላቢዑ ትሕማም ማለት እዩ ካብ ቁፅፅርና ወፃኢ ምስ ኮነ ሽዑ ንማእከላይ ሕክምና ሓገዝ ሓቲትና ሽዑ ዶክተር ሃይለ ምሕፀኒ ነይሩ ኣብቲ ሕክምና ቀንዲ ሓኪም መፂኡ ክልተና ኮይና ነቲ ከባቢ ኩሉ ኣፅኒዕናዮ ቤን ክንውሽቦም ኢና ከመይ ጌርካ ይክፍታ ሕጂ መደባት ኣውፂኡ መምርሒ ሂቡና ማለት እዩ ክሳብ መሪሕነት በፂሑት ፀብፃብ ሓደሽቲ ከቦርታታት ብብዝሕ መፂኡ ሓደሽቲ ክዳውንቲ መፂኡ ሕጂ እቲ ክዳውንቲ ብግቡእ መኺኑ ከም ዝክደንዎ ንሰለስተ መዓልቲ ከዓ ጠጠው ኢሉ ትምህርቲ ብመልኦም ቶም ቆልዑ ተለኽዮም ገለገለ ኣባላት ከነሮምና ሓደሓደ ዝዓበቑ ምስኦም ጌርና ንሰለስተ መዓልቲ በቃ እዛ ኩላ ጎቦ ጥርሖም ኮይኖም ለለኺና ንሰለስተ መዓልቲ ከም ዝልከዩ ጌርና ሽዑ ኩሉ እቲ ዋላ ሓንቲ ዘይብሉ ዓበቕ ናብቲ ቤት ትምህርቲ ኣትዩ እቶም ዓበቕ ዘለዎም ሓደሓደ ከዓ ትሕተና ከም ዝውሸቡ ጌርና እዮም ከምኡ ጌርና ከዓ ትሽግር ፈትሕና እዮም ንሰለስተ መዓልቲ እቲ ክዳውንቶም ከዓ መኺኑ ከም ዝኽደን ጌርናዮ ኮቦርታታት ይንደድ ተባሂሉ ትጥዑ ጥዑ ግን ክነንድዶ ኣይየበልናን ኣይወሰናን ዳሓር ንዕኡ እዚ ፎርማሊን ዝበሃል መድሃኒት ካብ ፋርማሲ ምፅኢና ኣብ ሓደ ህድሞ ጌርና ነፊሕና ከም ፍሊት ነፊሕና ኣምኪንናዮ ማለት እዩ ነቲ ኮቦርታታት ተኣረጊት ግን ከምዚ ነድድ ተገይሩ ከምዚ ጌርና ትሽግር ፈቲሕናዮ ነፃ ኮይኖም ካብ ዓበቕ ማለት እዩ ዳርጋ ምዝላቕ ኣርኪብና ሽዑ ውሕዳት ምስ ተረፉ ምዝላቕ ምስ መፀ ግን ናይ ህወት እዩ ኮይኑ እንደገና ከዓ ጀሚሩና ነይሩ ግን እቲ ዝኸድናዮ ቦታታት ኣዝዩ ብርቱዕ ልዕሊ 50 ዲግሪ ሰንቲግሬድ ስለ ዝነበረ እንታይ ኮይኑ እቲ ዓበቕ እቲ ባህሪ ባዕሉ ተቃሊስዎ ከምዚ ኢሉ ጠፊኡ ኢልና ካልእ ሽግር ዝነበረ ኣብ ዜሮ ግን ጫማ ይነበሮም ንቶም ቆልዑት ጫማ ዝበሃል ናይ ቆልዓስ ካብ የሞ ክመፅ እዩ ክዳውንቲ ብመጠኑ ካብ ቦንዳ ገለ መፀና ስለ ዝነበረ ዳሓን እዩ ብውሕዱስ ገለ ክልተ ቅያር ክዳንሲ ሓደ ቆልዓ ኣለዎ ማለት እዩ ጫማ ግን ስለ ዘይነበረ ኣእሾኽ ናይ ኣርጉዲ ናይ ጫዓ ነይሩ ብከብዲ እግሮም ኣትዩ እቲ እሾኽ ብዝባን እግሮም እዩ ዝወፅእ ነይሩ እቲ እሾኽ ሕጂ ብዚ ንኣሽቱ መጥባሕትታት እንዳግበርና ኢና ነውፅኦ ነይርና ሕጂ ናይ ጫማ ሽግር ከዓ ነይሩ ሽዑ ሓፋሽ ውድባት ድዮም እዞም ተሓጋገዝቲ ድዮም ክመፁ ከለዉ እንታይ ፀገም ኣለኩም እንታይ ኢሎምና ጫማ ኢና ንብሎም ነርና ጫማ የብሎምን እዞም ቆልዑት ንብሎም ነርና ጀላንቲ ምሳእተና ግን ናይ ቆልዑት ጫማ መፅኡና ትሽግር ክፍታሕ ጀሚሩ ማለት እዩ ብርቅድሚኡ ኣይነበሮምን ካልእ ሕማማት ኣብ ዜሮ ዝመፀና ከዓ ንፍዮ ነይሩ ለበዳ ናይ ንፍዮ ነይሩ ሓደ ቆልዓ ሒዝዎ መፂኡ ሽዑ ንፍዮ ዳርጋ ክልተ ምሉእ ህድሞ ዝሓመመሉ ግዜ ነይሩ ግን ምክትታል ስለ ዝነበረ ምስኦም ንሓድር ምስኦም ንውዕል ስለ ዝነበርና ዝኾነ ናይ ሞት ብንፍዮ ኣየጋጠመናን እቶም ዝሞቱ ዝነበሩ ዳርጋ ብፍላይ

ዜሮ ሰለስተ ቆልዑ ትመይቶምና ነይሮም። ኣብ ዓመት ሓደ ቆልዓ እንተመይቱ ኳስ ዓብይ ክሳራ ኢኸ ትወስዶ ነርካ። ሕጂ እንታይ እዩ ሕዱር ሕማም ሒዞም ዝመፁ ገለ የጋጥሙና ነይሮም። ካብ ዓዶም ሒዞሞ ዝመፁ ተደጋጋሚ ይሓሙ ኣብ ትሕቲ ሕክምና ዝዓረፉ ቆልዑት እውን ነይሮምና ማለት እዩ። ስለዚ ሞት ብዙሕ ኣይነበረ ምስ ብዙሖም ልዕሊ ሽሕ ተምሃሮ ነይሮምና ኣብ ዜሮ ከለና ምስ ምዝላቅ ከዓ ቁልጡፍ ናብ 2000 ገፁ እዩ ሰጊሩ። ስለዚ እዚ እዩ።

0: ሓላፍነታዊ እዩ ነይሩ ናይ ብሓቂ እትብሎ እቲ እንታይ ሽሙ ኣብ ገለ እዋናት ግን ገለ ሕማማት ዘይርስዖም ቆልዑት ከምዚ ክበሃል ዝፀንሐ ክልተ ቆልዑት ነይሮምና ኣሸገርቲ ካብ 81 እዮም ካብቲ ካብ ዓራግ ድዮም ካብ ዓራግ ገለ ሓቢሞም ዝመፁ ቆልዑት ካላዛር ዶ ክንብሎም ሕጂ ሊኬምያ ዶ ክንብሎም ገለ መቸም ዓይደት ድሕርጃልሃንቲ እዩ ስለ ዝነበሩና ቆልዑት ከምዚ ክፅብል ዝፀንሐ ናይ መድሃኒት ካላዛር ተባሂሎም እስከ ናይ ካላዛር መድሃኒት ተባሂሉ ኣጋጣሚ ቲ እዋን ትኸማ ናይ ካላዛር መድሃኒት ታሽሙ ነይሩ ዋሕዲ ነይሩ ይነበረን ኣብቲ 81 መወዳእታ እዩ ኣብ ሓደ ቦታ እንዳ ህዝቢ ኣላ ተባሂሉ ብእግርና ኣነየ ነይረ ምስ ሓደ ፊተራረ ሒዝና ነዛ ዓራር ብሓድሽ ኢና ሽዑና ኣቶ ነርና ደሊና ደሊና ኣብ ሓደ ቦታ እንዳ ህዝቢ ቅሩብ ፀኒሐናና ነቶም ቆልዑት ታሽሙ ተባሂሉ ኣምፅኢና ኣሎ ኣጋጣሚ ኮይዱ ግን እቲ ከይ ዝታሽሙ ይኮንን እዞም ቆልዑ እዚኣቶም ኣሽሙ ዓሪፎምና ሕጂ እቲ ሓላፍነት ናይ ኩሉ ናይ ውድ ምሉ ኣብዞም ቆልዑ እዚኦም ታሽሙ ኮኑ ኣጋጣሚ እቲ እዋንቲ ዋላ ነቲ ኩነታትና ናይቲ ውድብ ኩነታት ናይ ግዜ ኩነታት እውን ፀልዎ እዩ ሕጂ ዓራር መጀመርታ ዝኣተናሉ ክንኣቱ ከለና እውን ናይ ሻድሻይ ወራር ምድላው ስለዝነበረ እቲ ሜዲካል ዝበሃል ሕክምና እውን ኣይነበረን ግን ኣብ ትሕቲ ቶም ዶክተርስ ዝበሃሉ ናይ ማእኸላይ ሕክምና ክንገብሮም ስለዝነበረና ኣነ ሒዘዮም ኣብኡ በዓልካት ክንእለዮኦም ምክንያቱ ናይ ሻድሻይ ወራር ምድላዊ ነይሩ ገለገለ ውግኣት እውን ኣትዉ ስለዝነበሩ ሜዲካል ተባሂሉ ከም ቅርፂ እውን ኣብኡ ስለዘይነበረ ኣብ ትሕቲ ዶክተርስ ክኾኑ ስለዘለዎም ሓላፍነትና ታሽሙ ስለዝኮና ሒዘዮም ቶም ቆልዑት እዮም ኣብቲ ማእኸላይ ሕክምና ሒዘዮም ኮፍ ኢለ ነረ ዶካትር በዓል ወዳ ዘርያ ነይሮ በዓል ዶክተር ዓንዶም ገለ መቸም ኣብቲ ማእኸላይ ሕክምና ኮይኖ ምእለዩ ነይሮም ኣጋጣሚ እቲ ከይዝ ፍልይ ዝበለ ከይዝዩ ነይሩ እቶም ቆልዑት እዮም በቲ እዋት ተሰዊኦምና ሕጂ ከምዚ ክትብሎ ዝፀንሐት ሓደ ቆልዓ ክስዋኣካ ክሞተካ ማለት ኣብቲ እዋን እቶም ቆልዑት እኦም ብርትዕ ዝበለ ካሓሙ እሞስኻ ሰኣን ምድንጓይካ ወይ ገለ ዝበሃል ነገር ታሽቡ እዩ ምክንያቱ ውዲ ሙሉኡ ኣባኻ ዓይኒ ዘለዉ ሓደ ቆልዓ ካብ ቤት ትምህርቲ ሰውራ ከምዚ ክኸውን እሞ ከምዚ ሓሚሙ እሞ ገለ ክበሃል ከሎ ታሽቡ ይኮነን ዘለዎ ከዓ እቲ ውድብ ካ ነዞም ቆልዑ እዚዮም ኣብ ገለ እዋን ከምዚ ናይ ቫይታሚን ሲ ናይ ገለ እዋን ብፍላይ ኣብ 83 ብበዝሒ ምስቲ ናይ ድርቂ ኩነታት ዝመፁ ቆልዑት ካብ ምዕራብ ንብሎ እዋን እዚ ብብዝሒ ነይሩ ብብዝሒ ናይ ርጥባ ናይ ማልኒትሪሽን ናይ ዓፀቦ ገለ ፀገማ ዝነበሮም ቆልዑት ነይሮም ካብቲ ውድብ እዚ ቫይታሚን ሲ ፊዚዛ ማይሕቂካ ታሽቡ ትገብሮም ክጠቅሞም ተባሂሉ ናይ ውድብ ሙሉእ ካብቲ ፋርማሲ መፅኡ ኣብ ሰንኬሎ እናተበፅበፀ ንስትየሉ እዋናት ነቶም ቆልዑት ነይሩ ስለዚ ሕጂ ሙሉእ ቆላሕታ ሙሉእ ዘሎ ነቶም ቆልዑት እዩ ገለገለ ምስቲ ውድብ ኩነታት ምስቲ ግዜ ዘይፅለወሉ ኣይኮነ ገለ ሕፅረታት ከጋጥም ይኽእል ኣብ ከምዚ ኩነታት ነይሩ እቲ ቤት ትምህርቲ ከዓ ብዝተካኣሎ ብውድብ ደረጃ ከዓ ይእለ ነይሩ እቲ ካልእ ከም ፀገም ታሽቡ ትብሎ ናይ መጓዓዝያ ፀገማት ኣይነበረናን ግን ሓሚሙስ ሰኣን መጓዓዝያ ኢልካ ሒዝካዮ ተሓድር ኩነታቱ ታሽቡ ትገብሮ ነገር የለን ልክዕ ናብቶም ዝለዓሉ ሓካይ ከተብፅሑ ኣለካ ንሱ ከዓ ብከመይ ኢና ነብፅሖ ነርና ሓዚልና ኢና ነብፅሑ ኣጋጣሚ ከም ታሽሙ ክትኮነና ምስ ጓልምባይስ ሓደ ቆልዓ ሓዚልናዮ ክንከይድ እግሩ ነዊሕዋ ጓልምባይ ምስ ሓዘለቶ እቲ እግሪ መሬት እንዳተንከፈየ ታሽሙ ከይድ ነይሩ ሓደ መቸብ ከብኢልና ጎሰስ እናበልና ኣብፅሕናዮ ተባእኸላይ ሕክምና ኣብፅሕና ሕጂ ኣብፅሕካዮ ለይቲ እቲ ኦፒዲ ሕክምና ብምሸት ኣብኡ በፂሕና ኦፒዲ ርኢና ነቲ ቆልዓ እቲና ሕክምና ንቦታና ክንምለስ ኣለና እንተ 2 ሰዓት እንተ ሰዓትን ገለን እዩ ዝወስደልካ ንቦታና ከዓ ሰለይ እናበልና ተበሊስና ብረት ገለ መለይ ትሕዝን ኢኻ እቲ መንገዲ ስቅ ኢልካ ሓንቲ እተሃለወትና ላምፓዲና ምክንያቱ ብረት ምስ ቆልዓ ከዓ ከመይ ጌርካ ክትሕዞ ሓል ለይቲ ኮይዱ ኣዛባ ኣለው ገለ ይኸበር ካልእ ተፃብኦ ኮታሽሙ እዩ ትገብርን ሕጂ ምስ ከምዚ ኩነታትና ናይ ሓለፍትና ሓልዮቱ ገለ እውን ታሽቡ የብል እዩ ሕጂ ነቲ ሽግራትና ነቲ ዝተዋሃበና ሓላፍነት ብሰንኪ ምድንጓይ ብሰንኪ ገለ ከይበሃል ስኻውን ልዑል ሓላፍነት ከም ዝበልኩካ ሙሉእ ውድብ እዩ ጥብተካ ምክንያቱ ቆልዓ ቤት ትምህርቲ ሰውራ ከምዚኣ ኮይኑ ክበሃል ከሎ ከዓ ከቢድ ሓላፍነት እዩ ስኻ ካ ውፍቲ ሓላፍነት ስለ ዘለካ ኣባልቲ ውድብ ስለ ዝኮንካ ብከምዚ ኩነታት ከዓ ንፀሮ ነርና ምባል
1: ናልባት ንእሽቶ ክስኸላ ኣብዛ ዮናስ ግርማይን ምክኤል ስምኦን ምክኤል እንዲኦም ዝበሃልቶም ቆልዑት ክልቲኦም ካላዛር ስለ ዝሓመሙና ዓብዪ ክሰራ እዩ ነይሩ ታ ምዝላእ ግዜ ያ ከታ ፅንክር እዛ ሙሉ ትገልፃ ዘላ ሕጂ ንምንታይ ኢና ሰዲድናዮም ንማእከላይ ሕክምና እቲ መድሃኒት ተሳኢኑ እዩ ኣብ ኢድና ክሞቱና ግን ብጣዕሚ ኢና ሓዚና በጃኹም ዳርጋ ለሚናየ ኢና ንወዳእ ዘርያ በጃኹም እዞም ቆልዑት ምሳኹም ሕዝዎም ምሳኹም ተሓዝኩሞ መሓይሻ ኣብ ኢድና እንዳረኣናዮም ክሞቱ ስኢልና

0: ምክንያቱ ተስፋ ቆሪፅና እቲ መድሃኒት ተስፋ እዩ ሽዑ እሞ ኣባል ኣላይት ሃቡና ምስ በሉ ሙሉእ ሒዛቶም ከይዳ ሕጂ ክልቲኦም ቆልዑት ሸዓ ስለ ዝተሰእነት መድሃኒት ምዝላእ ግዜ እውን ስለ ዝነበረ እቲ ውድብ ሽዑ ኣንፈቱ ዩ ጠፊእና ዝነበረ ካብቲ ናብቲ ተኸላቢትና ኣዝሊቕና ኢና ከይድና ዝነበርና ሽዑ ኣብ ኢድና ንኸይሞቱ ኢልና ኢና ኣብኡ ኣልያቶም ክሳብ ግዜ ዕረፍቶም ኣብኡ ምስኦም ፀኒሓ እታ ሽግር ከዓ ንሳ ረኺባታ ማለት እዩ
1: ኣብቲ ወጣሽ ዘይነበረትሉ ኣብ ዓራርብ ማለት እዩ ኣዘነጋሽ ነራ ሽዑ ምሳና ሲስተር ኣዘነጋሽ ማለት እዩ ወዲ ሃገር ከዓ ነይሩ ሕጂ ኣብዚ ኤፒደሚክ ዝኾነ ሕማም ኣንቅፅዕትዩና ነይሩ ሕጂ ተላባዐ ስለ ዝኾነ ብዙሓት ቆልዑት ዮም ሓሚሞምና ግን መቸስ ብኡ ምባልካ እውን ብጣዕሚ ኢኻ ክስታይ ትገብሮ ሰለስተ ቆልዑት ሜቶምና ሽዑ ዘይርስዖም ማለት እዩ ሓደ ካብኦም ሕጂ ሽደን ወዲ ፊሒራ እዩ ክልተ ሽደን እዮም ነይሮም እቲ ሓደ ሽደን ወዲ ፊሒራ እዩ እቲ ሓደ ሽደን ኣቡቺ ንብላላ ኣባልና ኢኸማን ነራ ኣባል ቤት ምርሶውራ ወዳ እዩ እቲ ሓደ ቆልዓ ከ ሕጂ ሽሙ ረሲዐ ኣለኹ ግን ጓል ፍቓዱ ትበሃል ናይ እንዳ ፕሮቶኮል ኣድኡ ማለት እዩ ብጣዕሚ ብሉፃት ዝኾኑ ቆልዑት እዮም ናይ ብሓቂ ኩሉ ሰብ ይሽዑ ሓዚኑ ሕጂ ናይ ወዲ ፍሒራ ግን ኣብ ኢደይ ስለ ዝሞተ እታ ቅንዲ ክስታይ ክገብራ ዝደሊ ሽዑኡ ወዲ ፍሒራ ደሓን ኮይኑስ ማለት እዩ ካብትንቅፅስ ደሓን ኮይኑ ተቢሉ ማለት እዩ ሕጂ ክምሳሐ ደሓነይ ሩባ ወሪዶ ካ ባዕለይ ኢደይ ክሕፀብ እየ ገለኢሉና ተሓፂቡ ተመሲሑ ምስ ደቀሰ ሕጂ እንደገና ቫይራል ኒሞንያ ክስታይ ትገብሮ ማለት እዩ ተጥቆዖ ሽዑኡ ንዕበል ኣዘነጋሽ እጂ ትብለኒ ንዕጓል እምበይ መኪና ሓቲትና ኣለና ዶ ግን ተበገስ ስቕኢልኪ ትብለኒ ሕጂ ፊቶራሪ ስትሬቸር ተሰኪሞሞ እዮም ይብገስ ማለት እዩ ግን ብማእከላይ ቤት ፅሕፈት ኣቢልክ ብእንዳ በዓል በራኺ ሕለፍ ትብለኒ ምናልባሽ ከይትበሉ ትብለኒ ሓራኢለ ሒዘዮ እንዳክድ ክኮንለኹ ፊቶራሪ ተሰኪሞሞ ሕጂ እንዳወዲ ርእሶም ንብሎ ኣሎ ጀርዲን ኣብኡ ክበፅሕ ከለኹ ሕጂ እዚ ቆልዓ ይዓርፍ ማለት እዩ ሕጂ ምስ ዓረፈ ነቲኦም ፊቶራሪ ሕጂ ዘጨንቐካ ምክንያቱ ፈልጡካ የብሎምን ምክንያቱ ክስሙድ ኦም ንሳቶም እውን ሕጂ ድሓር እንታይ ሓሳብ መፂለይ በቲ ቋራጭ ንኸይድ ስለ ዝነበርና በሉ ድሓነይ ሚኪናሲ ከይረኣናያ በቲ ፅርግያ ሓሊፋና ሕጂ ተመለሱ ሕጂ ባናርአ ኣነባ ይብሎ ባናርአ በዚኣ ሓሊፋትና ኣላ እዛ መኪና ስለዚ ንመለስ ይብሎም ማለት እዩ ሕራኢልና ተመሊስና ማለት እዩ ተቆልዓ ኣዕሪፉ ዋላታ መቃብሩ ሕጂ ኣነ ርሳዕነ መክዘን ዝበሃል ነርበት ይክንኦ ጎቦ ማለት እዩ ኣብኡ ቀቢርና እዮ ማለት እዩ በዓል ወዲ ካሳ ገልመለ ዝበሃሉ ሓጊዞም ንቤት ፅሕፈት ተመሊሰ ተሰዊኡና ማለት እዩ ሕጂ ከምዚ ክብላካ ዝፀናሓ እዚ ኤፒደሚክ ሕማም ካኣቱ ከሎ እዩ ከምዚ እምበር ብጣዕሚ እቲ ውድብሲ ካብ ዓቕሙ ንላዕሊ እዩ ክስታይ ዝገብረሎም ካብ ሱዳን ዝምፅእ እቲ ኮይኑ ካብ ሱዳን የምፅእ ካብ ገለ ዝምፅእ እቲ ኮይኑ ሕጂ ከምዚ ክብለካ ፀንሐ እዚ ጫማታት ሕጂ ስ ካብ ብሱዳን እዩ ዝመፀና ነይሩ ኮንጎታት ማለት እዩ ከምኡ ገይሩ ናይ ስንቅ ድዩ ናይ ኣስቤዛ ድዩ ነይሮም ናቶሚን ሱዳን ኣትዮም ነቶም ቆልዑ ማለት እዩ እቲ ውድብ ክስታይ ዝገበሮም ማለት እዩ ከምዚ ገይሮም ይበሉ ነይሮም ሕጂ ኣብዚ ኤፒደሚክ ክኾን ከሎ ግን ቁሩብተይ ኣብኡ እየብለና ነይሩ ማለት እዩ ብዝኾነ ክትሪኦ ከለካ ከምቲ ብዙሖም ከምዚ ክብሎ ፅንሓ ኩለን ማለት እዩ ከምቲ ብዙሖም ሲ ሞይቶም ና ክትብሎም ከባል ኣይትኽእልኒኻ ግን ኣነ ሕጂ እዚኦም ቆልዑ እዚኣቶም ፈፂሞም ካብ ዓይነ ኣይርስዑን እዮም እዚኦም ሰለስተ ቆልዑት ሽዑ ዝሞቱና ካብ ዓይነ ኣይርስዑን እዮም
2: ኣብ ጥዕና ህፃናት ኣታሓሕዛ ፅሬትን ኣመጋግባን ወሳኒ እዩ እሞ ደኣ ምንጪ ትሕዝቶ ምግብና ቤት ትምህርቲ ሰውራ ከመይን ካበይን ነበረ
1: ሕጂ ኣብ ምግብና ኣነ ከም ዝብለካ ከም ኣላይት ሰሪሐ እንዴ ሕጂ ኣብ ምግብና እቲ ዝከኣሎ እቲ ውድብ የብል ነይሩ ግን እንታይ እታ እኽሊ እሰያ ፍልጥ እያ ወዳ ዓከርያ እታ ፀብሒ ከዓ እታ ዓደስ እያ ማለት እዩ እዚአን እንቶም ፍሉጣት ግን ብፍሉይ ድሓና ወጣሽ እውን ኣብቲ ናይ ሕክምና ክስታይ ክትገልፆ እያ ብፍሉይ ግን ንሕክምና ተባሂሉ ግን ፍሉይ ኣስቤዛ ይግበር እዩ ማለት እዩ ሕጂ ኣብ ፅሬት ብኡ ከማንቲ ቃልሲ ዝካየድ ነይሩ ኣብ ፅሬት ኣብቲ ምግብናታት ዋላ ፅሬት ብዝለዓለ እዩ ዝካየደሉ ብግቡእ መብሊዖም ዋላ ራሕባታት ትኾነ ብግቡእ ይሕፀብ ብግቡእ ይስንከት ሕጂ ፅሬቶም ናይ ነብሶም በዓልና ኢና ንሓፅቦም ነርና ብግቡ ይሕፀቡ ግን ከምዚ ክትብለካ ፀንሐ እዚ ዓበቕ ክኣትወካ ከሎ ሕጂሲ እቲ ሓደ ዝተኸድና እቲ ሓደ እዩ ዝኽደና ክዳውንቲ ፍሉይ ናይ ሓደ ቆልዓ ዝበሃል የለን ምክንያቱም ብሓባር እዩ ዝሕፀብ ብሓባር ከዓ ይዕደሎም ማለት እዩ ምስ በልካዮም እዚኣ ንስኻ ትኸደና እዚኣ ስስኻ ትኸደና ኢልካ ኢኻ ትዕድሎም ግን እንታይ እዩ ግን ይፀሪ ነይሩ እዚኣ እያ ታክስታይ ብፍሉይ ግን ናይ ሕክምና ግን ኣስቤዛ ይመፅእ ነይሩ ንሕሙማት ተባሂሉ ፀባ ድዩ እዚ ግሪንላንድ ክስታይ ድዩ ዋላ ብኡ መጠን ከማን ዋላት ዘይቲ ዋላት በርበረ ዋላት ገለሲ ዝመፀስ ንሕክምና ቀዳምነት እዩ ዝበሃል ምክንያቱም ሕሙማት ክእለዩ ስለ
0: እቲ ኣመጋግባሲ ካብ መድረኽ ናብ መድረኽ ይፈላለዩ ነይሩ ኣብነት ሓራ ከተማታት ኣብ ዝነበራሉ ኣዝዩ ፅቡቅ ዝኾነ ምግብታት ይመፀና ነይሩ ብስኮትታት በቢዓይነቱ ስቃጥላታት ፀብሕታት በቢዓይነቱ ይመፀና ነይሩ ካብ ቅድሚ ኣብ ዜሮ ዝነበርናሉ ናይ ሰሜናዊ ባሕሪ ዝነበረ ዱባ ከብቲ ዝሕረዳሉ ግዜ ነይሩ ኣጣል ሰሙናዊ ዝመፀሉ ነይሩ ሕጂ እቲ መድረኽ ናይ መግብስ ምስቲ ምዕባሌታት ናይቲ ውድብሲ ይሓፅርን ይበዝሕን እዩ ነይሩ ሕጂስ እቲ ሓራ ከተማታት ዝነበረሉስ ኣዝዩ ፅቡቅ ዝኾነ ዋላ ሓገዝ እውን ብደገ ይመፀና ነይሩ ማለት እዩ ምዝላቕ ምስ ኮነ ከዓ ምስኡ ማዕረ ማዕረዩ ከዓ ይጎድል ትትሕዝቶ ማለት እዩ ሓፈሻዊ ክንሪኦ ከለና ግን ዝመፀ ስቤዛ ብዳርጋ ብሕክምና እዩ ዝሓልፍ ኣብቲ ውሽጡ ሕክምና እውን ኣዝና ኢና ንቁጥብ ነርና ቀዳምነት ንቆልዑ ስለ ንብል ዝኾነ ዝመፀ ነገራት ንዕኦም ቀዳምነት ስለ ንህቦም ተረፍተሎ ኢና ሕጂ ኣባላት ቁልሕ ንብል እምበር ነቶም ቆልዑት እዩ ቀዳምነት ዝግበር ነይሩ ሕጂ ሓደ ግዜ ኣራንሺ መፅኢና ቀዳምነት ንቆልዑ ስለ ዝበሃል ሕጂ ዝመሽመሸ ገለመለ ነይሩ ኣባላትና እዚ ጓሓፍኦ ዝበልኩን ናይ ንእስነት ናእሽትአን ነይረ ነቲ ራንሺ በሊዕኖ ሓደ ግዜ ውፃእት ሓሚመን ሕጂ እንታይ እዩ ኣብዚ ዝረአየካ ዝኾነ ዝመፀ ዳርጋ ቁልሕ ኣይንብሎን ኢና ተረፍተሎ ናይቶም ቆልዑት ኢና መደብ ናይ ኣባላት ንርኢ እምበሪ ኩሉ ነቶም ቆልዑት እዩ ዝውሃብ ነይሩ ምስኡ ከዓ እዘን ሓራሳት ከዓ ቆልዑት ናእሽቱ ህፃናት ዘለዎን ከዓ ኣብ ትሕቲ ሕክምና እየን ዝእለያ ሕጂ ነቶም ሓራሳትን ንሕሙማትን ኩሉ ናብኡ እዩ ዝወፍር ሕጂ ብተዛማደ ክረአ ከሎ ናትና ዝሓሸ ድሕሬና ከዓ እቶም ህፃናት ናእሽቱ ዝሕዛ ኣዴታት ካ በዓል ኣበባ ግደ ገለ ናይ ናእሽቱ ቆልዑ ዝነበራ ከዓ ድሕሬና ስረዓ ድሕሪኡ ከዓ ናብቶም ማእከሎት ከምኡ እንዳበለ እቲ በብ ክስታዩ ክርከብ ከሎት ስቤዛሲ ከከም ዕድሚኦም ይፈላለ ማለት እዩ እታ ፍልጥ ዝነበረት ግን እታ እንጀራ ምስ ዓደስ ፀብሒ እያ ማለት እዩ ሕጂስ እቲ መግብታት ሲ ይፈላለ ነይሩ እዩ ካብ ቦታ ናብ ቦታ ምዝላቕ ዝነበረሉ ሕጂ ፀገም ነይሩ ዋላ ናይ ማይ ሽግር ዝነበረሉ ግዜ እውን ነይሩ ዘይቲ ተሳኢኑሉ በዓል ሻድሻይ ወራር ብጎማ ለኺኻ እንጀራ ዝስንከተሉ እዋናት እውን ነይሩ ዘይቲ ምስ ተሳእኒ ጨው ዘይብሉ ግዜ እውን ነይሩ እዩ እዚ ሽኮር ዝውሕደሉ ግዜ እውን ነይሩ እዩ ንሕሙማት ግን በቲኣኽትኹን በቲኣትኹን ሽኮር ዋላ ክብርቲ ትኹን ካብ ሱዳን ተጠሊቡ በቲኣን በቲኣን ኢሎም ይመፀና ነይሩ እዩ ሕጂ ንሕና ከዓ ብዝከኣለና መጠን ከዓ ንቁጥብ ንሓብእ ካብቶም ቶሚን እንደገና ንሓብእ ሓደ ግዜ ዝሓባእ ናይን ክልተ ተረሽዋ ሽኮርሲ ምእንቲ ቲቶሚን መፅኡ ከይፍትሸና ኢልናስ ኣብቲ ናይ ፋርማስ መድሃኒታት ትሕቲ ባኮታት ሓቢእናዮ ውሕጂ መፅኡ ሕጂ በንቂርዋ ነታ ፋርማሲ እዘን ሽኮር ሓፍሓፍ ኢለን ትውቑሑት ፊቶራሪ መፂኦም በቃ ንሕና ምስኣተና ናብቲ ውሕጅ ንሶም ከዓ ንብረት ናይ ሕክምናና ውሕጅ ኣይወስዶን እዩ ኢሎም ግደፍ ተመለሱ እንዳበልናዮም ዕቃታት ነይሩ ኣትዮም ናብቲ ውሕጅ ኣትዮም ንኩሉ ንብረትና ሓጊዞምና መቸም ኣውፅኢናዮ ዋላ ስቶም እውን ሽዑ ዳርጋ ውሕጅ ወሲድዋ ነይሩ ጠልጠል ኢላ ካብ ውሕጅ እዮም ኣውፅኦማ ስቶም ስዒድ ሕጂ እዘን ሽኮር ሓፍሓፍ ኢለን ወፅአን ካብቲ ትሕቲ ዋእ ሽኮር ሽኮር ሽኮር ኢሎም ፊተውራሪ ካዓብዱ ደልዮ ምክንያቱስ ዝሓባእናዮ ሽኮር ኢኖ ናሕራይ ኣነ ሓላፊት ስለ ዝነበርኩ ተኸሲሰ ንቤት ፅሕፈት ከይደ ሽኮር ሓቢአን ሕክምና ተባሂሉ ድሓር ግን ተረኣዲ ኢና ምስ በራኺ ምክንያቱ ንሕና ሲ ሽኮር ክንሓብእ ከለናስ እተን መሳርፍ ዝውሃባና ናይ 150 ቆልዑት

0: ቁርሲ ጥራሕን ንጥቀመለን። እቲ ብድሕሪኡ ቆልዓ ኣብይኳ መግቢ ሻ ተፍልሓሉ፣ ሽኮር በፅቢፅካ ትህቦ፣ ኦኣርኤስ በፅቢፅካ ትህቦ፣ እቲ መንጎ መንጎ ዝኣብይና ናብ ኢንፊዥን ኣይንጎይን ኢና ነርና። ኢንፊዥን ንገዛ ርእሱ ምእንቲ ክንቁጥብ ንግንባራት እውን ሃጓፍ ከይፍጠር ዋላ ይወሃበና ንቁጥበን ኢና ተን ዝተዋሃባና መድሃኒት ድን ፋርማሲ ድን ገለ ሽዑ ዘን ሽኮር ምስ ወፃ ሽኮር ሽኮር ተባሂሉ ፍርቂ ፍርቂ ሓቂቁፍቲ ሓርየት ማይ ውሕጅ ፈፍርቂ ወፂአን ተን ክልተ ተረሽዋ ተሰጢሑ ዋ ሙሉእ ክፍሊ ሕክምና ሽኮር ሓቢአን ተባሂሉ ዳሕራይ ምስ በራኺ ተረኣሊና ከምኡ ምስ በልክዎ ግን ወዲ ባህታ ከዓ ሕክምና ክትቅፃዕ ኣለዋ ኢሉ ንንዓይኖ ምክንያቱ ትርክበይ ምስቶምቶሚን ነበረ ሽዑ ሕራይ ክንቀፅዓይና ኢልዎ ከረጋግፅ ሕጂ ወዲ ባህታ መፅእ ሕክምና ዶተሬሳ ተቐፂዓ ዶ እንዳበለ መፅእ ኣነ ከዓ ጎየ ናፍታ ክሽን ይኸይድ ተቐፂዐ እየ ክብሎ ኮፍ ይብል ኣፍታ ምግብና ይስንክት ኣለኹ ተቐፂዐ እየ ምስበልኩ ቀሲኑ ክልተ ሰለስተ መዓልቲ ምስ ረኣየኒ እታ መቕፃዕቲ ግን ሓቂ ዘረባ ይተቐፃዕኩን ምክንያቱ እታ ምክንያት ብቕዕቲ ሂበዮ ንሕና ሸሓት ሂብና ዋላ በረኻ ሓሪቑ ሽዑ መጀመርያ ኣሸሓት ሂብና ሽኮር እንዳገዛእና ልክንስ ትቁጥባ ከዓ ተሓብኣ ገሊልና ሞንተ ሓበእናዮ ንዓና ዲና ኢለዩ ወረ 4-5 እዩ ነይሩ እንዳ ኣብ ወርሒ ወርሒ እንዳውፃእና እንዳውፃእና ስለ ንጥቀመሉ እምበር ብዙሕ ኢና ቆጢብና ነርና ኢለዮ ንድሓር ግን ተረዲእና ኣይ ተቐፃዕኩን ከምዚ ከ ኣጋጢምና ነይሩ ሕጂ እቲ ኩሉ እቲ ሓንቲ ብፀይትና ድሕሪ ዝናፅነት ዋ ቀዳምነትና ንሕሙማት እንዳልክስ ጥሜት ቀትልክና ነርክ ኢላ ኣስሒቐት ንኸማን ሕጂ ኩሉ ሲ እቲ ዝመፅእ ንብረት ዋላ መድሃኒት ኹን ዋላ መግቢ ኹን ሲ ቀዳምነት ነቶም ቆልዑ ስለ ንህብ ተረፍተሎ ጥራሕኻ ቁልሕ ትብል ስጋ ሕረድ መማየን ከማ ናፍታ ድስ ተፀኒሓትካ ጠቕማዕ ጠቕማዕ ኢልካ ኢኻ ትኸይድ ሕጂ እዚ እዩ ነይሩ እቲ ኩነታት
1: ወተቐድም ከም ዝበለቶ ፀባ ይመፀካ እታ ወዲ ዓከር ኣላ ተዓደሳ ኣላ ድሓር ግን ኣብ በዓር ዓራርብ ደርሁት እንዳ ደርሁት እንዳሕርሻ ነይሩ ደርሁት ክፈርያ ጀሚረን ሕጂ እንቋዕሖ እንቋዕሖ እውን ይወሃበካ ነቶም ኣንሚክ ዝኾኑ ቆልዑት ነቶም ዝደኸሙ ተደጋጋሚ ዓሶ ዝተሓዙ ቆልዑት ንዓቶም ሕጂ ብስርዓት ይሽረፈካ ሱ ዋላ ደርሁት እውን ኣብ ሰሙን ብብዝሒ ደርሁት ይመፃና ሽዑብቲ እዋንቲ እውን ንሕና ማለት ካብ ገዛኻስ ኩሉ ሰብሲ ብንእሽቲ እዩ ወፂእ ሕጂ ተን ደርሁት ከመይ ከም ትገብረን ከዋ ንጠፍአካ ኣብኡ ከለካ ክሳደ ንጥቁያ ኣቢልካ ግን ሰሪሕካ ትቦም ሕጂ ምስ መዕባለ ሲ ቆላሕታ እንዳተገብረ እቲ ዋላ ሙሉእ ውድብ ዋላ ማእከላይ ሕክምና ገለ ሲ ሕርሻታት ገለ መለ እንዳተገብረ ሲ ኣሕምልቲ ድዩ ገለ መለ እንዳመፀ ጉዕ ገለ ብገለ ትረክብ ዝሽጉርቲ ገለ እኳ ብቶሚ ንመፀካ ነይሩ እዩ ሕጂ ምስ ግዜ ሲ ለውጢ እንዳተገብረ ክእል ኣብቲ ኣመጋግባ ናይ ቆልዑት እውን እዚ ፋፋ ፕሮቲን ክመፀና ጀሚሩ እዚ ማርጌሪን ሕጂ እታ ትገርመኒ ሽዑስ መዓልታዊ ሲ ብስርዓት ከም ዝስከጅወል ነይሩ ሎሚ እንታይ በልዑት እንታይ ምስሑ እንታይ ይድረሩ ንፅባሒት እውን በቃ መጋቢት ኮንካስ ሎም መዓልቲ እንታይ ኢና ንገብር ብስርዓት ሊስት ኣለካ ሕጂ እቲ ምዕባለ እዩ ዝርእየካ ሕጂ ነቶም ቆልዑት ብፅቡቕ ክህነፁ ክሓውዮም ክኸዱ ብፅቡቕ ክዓብሲ ብዙሕ ቃልስታት እዩ ዝግበር ነይሩ
0: ምስታ ምግብና ከብረሃ ዝደለኹ ግን ኣላ ተራ ናይ ዲኤምኬ በዓል ዶክተር ኣዜብሲ ናይ ዲኤምኬ ፋብሪካ በቲ ውድብ ተመስሪቱ ንሕሙማት ንነብሰ ፆራት ንህፃናት ኩሉ እዩ መጊብልና ንውጋኣት ንኩሉ እዩ መጊቡ ዲኤምኬ ናይ ብሓቂ ዓብዪ ተራ እዩ ነይርዎ ናይ ዲኤምኬ ከዓ ምክንያቱ ቆልዓይ ኣብየካ መግቢ ከይድካ ዲኤምኬ ስብቆ ጌርካ ምስ ትህቦ በቃ ጥዑም ከዓ ስለ ዝነበረ እቲ ዲኤምኬ ዝዳሎ ዝነበረ ሕጂ ተራ ናይ በዓል ዶክተር ኣዜብን ክርሳዕ ይብሉ

0: ኣበባ ኣታ ኣበባ ንኣኸ ንዲ ኣበባ
1: ይህንታይ ድሓና እንዲና
0: ኣበየ ኣለኹቶም ደቅኺ
1: እንታ ኾንከ ኸተኣከቡ ኢልካና
0: ኣበየ ኣለኹም ሞ ተኣከብኩም መቸም ዘረባይ ካብ ደይ ሰማሕ ነዊሕ ግዜ እዩ ኮይኑ
1: ወይ እንታ እንታይ ሃለውለዉ እዚ
0: ህፁፅ ግዜ ዝህብ ጉዳይ ስለ ተረኽበ ኩሉ ኣባልዛ ስድራ ክትተኣከብ ኢለ ትእዛዝ መሓላሊፈስ በይኒ ክኽፀንሐኒ
1: ሃና ኣብ እንዳ ኢንተርነት ኣለኹ መፃኹ ኢላትኒ ሮቤል ከዓ ደቂሲ ፀኒሑ ኣተሲአየና ኣለ መፅእ ፌቨን ትምህርታ ቋሪፃ ተሸቂላ እኳ ትመፅእ ኣላ
0: ሀ ትምህርቲ ክቋሪፅ ክምፅ ኢልክ እያ
1: እንታይ ደኣ ክገብር ንኩሎም ምሽኢልካኒ
0: ይ ምህሮ ዘይምህላው ክሓስብ ኣበባ ኣብዚ ኣበባ ኣበባ ምህሮ ቋሪፅካሲ ይምፃ እዩ
1: እሞ ብዘይካ ፌቨን ዘይበልካኒ ወረ ተሸቂላ እያ
0: ወረ ተሸቂላ እያ ተዘሪብለይ ኮይ ወይ ኣነ ጓል ይሓሸካ በጀካ ኮ ኮሎጆ ዝኣተወ ደይብለይ እንታይ ቦ ክትገብር ምህሮ ካብዘይፀገበት ሃደር ተወሊዳ
1: ንሱ ሳይ ንሕሾ ኢና ሓምቆ ንሱ ማ ግደፎ እንታይ ኣፈርኩቡ ኢኸ ተረኺቡ
0: እዛ ኣፈርኩቡ ደይኮነ ጋማርኩቡ እዩ
1: እዩ ባባ ድሓ እንዲኹም
0: ወይ ኣነ ጓለ ቦቂፃ ዶም ፅያትኪ ንኣኹ ኮ ደይበልኩ
1: ኢልካ ኒኢኻ መልሓስካ ይትቐይር
2: ድሓ ንሕጂ መፅአ እንዴ እንታይ ተረኺቡ ይሀ ድሓ እንዲና
0: ንዕስከ ትበርነ እንተሓዊ ክተመልሲ ደቂሱ ከይከውን ተስእ እዮ
3: በጃኹም ጅዑ ተኸሊስና እኩላና መሃቡና ካልኣይ ክፋል ደሩም እየ ደሩም እየ ክንቀትላ
0: ኮፍስ ክበል መን መስ ደቀሰ ኢኻ ክትድቅስ እዛ ጉዳይ እዚኣ ከይተፈትሓት ኖንቸ ድቃስ
4: ሎሚ ኸ ናይ ምንታይ ጉዳይ ተረኺቡ
0: ቢንያም ሓውኹም ድሕሪ ወርሒ ክመፅአ ኢሉ
4: ይህ ሞ ክመፅአ እንተበለ
0: ኣታ ክንደይ ትህወኺኻ ኣውዳ ናባ
2: ኣታ ኣባ ንክመፅአ ሞ እንታይ ኻ ክትምልእ ኣላ
0: እሞ ስምዑ ናባ ቢንያም ወደይ ብዘይምምርዓዉ ኩሉ ኣባል ዛ ስድራን ዓፅመ ስጋን ዘይሓመመ የብልና ካብ ኣነ ሓሊፉ ሲ በዓል ቤየን ዓርከይ ከማን ድቃሲ ኢኖ
3: ሓቂኻ ባባ ድቃሲ ኢናዎ ብኾፍና ንሓድር ኣለና
0: ድቃስካ ድቃስ ዓባቅ ጤን ትኹን ብሓፂሩ ቢንያም ወደይ ንሓደ ወርሒ ዝመፅእ ዘሎ ስለዚ ኣብዘን ሰለስተ መዓልትታት ኩሉ ኣባል ዛ ስድራ ጓል ክትደልየል እያ
3: እንታይ ትኸውን ጓል እያ
0: ኣብቲ ግራት እናትጉልጉብ
3: ኣይበየናይ ግራት
0: ኣብ ርእሲ ዓዲ

0: ኣባ ርእሲ ዓዲ ቤላ ቤላ
1: ኣታ ኣባ ደቂሱ እኳ እዩ ዘሎ ክሳብ ሕጂ ዘይተባራበረ
2: ሓቂ እዩ ሕጂ እኳ ይኣትዩ ወይ ወደይ ድቃስ እኳ ዘይፀገበ
3: ሶይ ወይ ኣነ ወደይ ካልክ ህፀየልና ዲ ሓዲሩ
1: ዋ ኣታ ኣባ ስቕልካ እንዳቐፅለልና
3: ወዴ ኩሉ ብዚኣ ዘሎ ንሚንያም ወደይ ጓል ድልየሉ ብላ ኣለኹ
4: እሞ ንቢንያም ሓወይሲ በዓል ሮቤል ሃና ጓል ክደሊሉ
3: እወ ንሕና ንስታ ቤተ ንስኻትኩም ከዓ ንዓኣተን ትፈልጡ
2: ሓራይ ነንፈልጠን ሃየ ንዛርብ
3: ህራይ ገርብ መበገሲ ክኾነና ብየንዓርከይ ምብላዕ ምብልዑ ዝብእ ዓድና ይብላዕ እዩ ከመይ ዛኣ ዝመሰለት ጓል ሓወይ ኣላትካ ኮን ተበለኒ ዓሻኻ ዳኣ ድለየ ወደይሲ ዝብኢ ይኮነን ኢለዮ
2: ኣብ ኣፉ
3: ኣሻዲ ሓድገንበር ብልበይ እምበሪ ኣነ እኮ ግርም ዝብለኒ ንወደይ ጓል ደልየ ሞ ጥዒት ቆልዓ ደለየለይ እንታይ ኢልካ እዮም ጓለይ ጓል ሓፍተይ ጓል ወዲ ሓወቦይ ኣላትካ እስከ ረእያ እኳ እዮም ዝብሉኻ
1: ብቐረባ ንዝፈልጥዋ እምበር ንመን ዳኣሙ ክብሉካ ደሊኻ
3: ንዓይነን ጨዋሳ ብለቆታ ስለምንታይ ደኣ ጓለይ መርዓ ዶንጊዋ እንተኢልካ እዮም ወደይ ወይ ከዓ ወዲ ሓወይ ኣሎ ዘይብሉኻ ብልኣ ትፈልጥዎን ኣለዋ ዶ
1: እሞ ጓለ በይ ፍሳ ዘጎረ ቤትናኸ
3: ፍሳ መን ፍሳ
5: ፍሳ ኒኖ
3: ኒኖ ዋ ንሱ ደኣ በረቀረዩ ዘሎሲ ምዛይ ክዋ ሰብ
4: ኣታ ባባ ብዛዕባ እታ ቆልዓ ንዛረብ እምበር ኣቦኣ ሰኽራ ምዃኑን ዘይምዃኑን እንታይ የገድሰና
3: ያያያያያ ካልእ ዳኣምፁ ጓል ከተምፅእ ኸለኻ እንኰላይ ንስድራ ኢኻ ትምርዖ
0: በቲ ግምጣል ናይ ገዛውትና ዘላ ኣቦኣ ኸማን ቀደም እየ ሞይቶም ኣዲኣ ኸም ዝመስለኒ ሓዳሽ ሽማ ዓባይ ጓሎም ኣብ ካልኣይ ክፍሊ ሞኒተርና እንያ ነይራ እዉ ክትፅብቕ
4: ሓቁሎ ኣነ እውን ፈልጠ እየ ጥዒቲ ቆልዓ እያ
3: ሓዳስ ኣቤት ኣቤት ጭካነ ኣታ ምንታይ ኮይ ውዒሉ ዝወደ ሓዳስ ደኣ ኣብቲ ኮማ ውየ ትፍርደ እንዲ መውዓላ
1: ገዛ ብላ እንድዩ ኣውዳ እንተይ ትገብር
3: ክትናገር ኣይልሸንሳ ዘለዋ ነግራም እንድያ ተዓልያ ሰበብ እኳ ይሳጓ
1: ተዓልያ ሰበብ እንታይ ማለት ኢኸ
3: ከም ዓልካ ነገር ማለት እዩ
2: እሞ ጓል ትዕበ መሓዛይከ
3: ዓበባ ዋ ብሚካኤል ለክጥፈል እዮም ነቲ ኳዕና ንወደይሲ ጓል ትዕበ
2: እይ እንታይ ድኮይነ እያ ጓል ትዕበ
3: ትዕበ ድኣ ጥዕና እኮ ዘይብላ ኣይ ብኣዝማን ብሽኳርያን ከይ ደቀሰት እንድያ ትሓድር
1: ባባ ብድዐ የድልን እዩ ሕማም ከዓ እኳ ኣይመክሕን እዩ እዚ ሕማም ድማ ዘሰክፍ ተመሓላላፋይ ኣይኮነን
3: ሄ ካልእ ዳኣምፁ ትዕበ ክስዕል ኮላ ኮ ዓዲ ኣ ትሕድር
0: ሓቁሎ ባባ ብቐዳማይ ብኣብቶቡስ ናብዚ ናመፃና ከለና ኢላ ትስዕል ኣላ ኩሉ ሰብ ማዕፆ ክፎቶ ክፎቶ ምስ በለ ብፊኒስራ ነጢርና ክንወፅእ ቁሩብ ተሪፍና
4: ኣታ ከይፈለጥናዮ ፎቶሪኖ ግዲ ጀሚሩ እዩ
3: ፅሉይ ኣይቁም ነገር እንዳኣሉ ስምዒ ዝገብእ ኣበባ ንምብራቅ መሓዛኺ ሓንቲ ፅብቕቲ ጓል ሓዋላ እንዶ ትብሉ ይነበርክ
2: እፈልጥ እንታይ ነጋር ደልየሉ ንሳ ደኣ ማዓት ፅብቕቲ ጥራይ ወሓለን ለባ ምን ከዓ እምበር
1: ኣቲ ማማ እንታይ ደኣ እሞ ክለል ተብልና
2: ኖኖኖኖኖኖኖኖ እሳሳይ ትኾኖኒ
3: እሄ ዕዋላ ድያ ካል መእሰሪኣ ዝበተኸት ከልቢ ኣልክያ
2: መንኮም ኢሉ እቲ ፀገም ናይ ኣዲኣ እዩ ኣዲኣ ኣይተጡቡን እያ
0: እሞ ኣዲኣ ድያ እንዳሳራ ሰረት ክተጡብበላ
3: እዚኣ ባሕማ ንብል እያ ኣደ ድኣ ኸማ ክትኾነት እያ እምበሪ ንሱ ክኮነ እዞም ኩሎም ደቀይ ክክልተ ዓመት እንዳጥበኽእ ክዕብኽ እዮም ጃሕጃሕ ዝብል ፀባ እዩ ዝነበረኪ
2: ከመይ ደኣ እንህለዉ ድማ በረቡር መስሉ ብቆልዐኦም ከለኡኸ ሓንቲ መዓልቲ እኳ ትኹን ርእሰይ ሓሚመኢሎም ሕክምና ሒዘዮም ከይደ ይፈልጥ
1: ዋ እንታይ ትብሉ ኣለኹም ካብ ሳይነት ወፃ ኣባይ ንዛረብ ኣዲኣ ንድሕዘይ ተጥቡ ኮይና ንሳይ ተጥቡን እያ ዝበለ መን እዩ ድሓር ድማ ፀባ ዝፈጥሩ ሆርሞን እኳ
3: ኣኽለኪ ነዲኣ ስሕማም ሕርሲ ማሃረታይ ትግበር እዮ እዚ ናይ ሳይንስ ጉዳይ ዘይኮነ ብግብሪ ዝረኣናየ እዩ
4: ቤላ ሓደ ነገር ዘኪረ ጓሎ ቤ ኣብርሃ ኸ
3: መን ኣብርሃ
1: ሙሴላ ሓወይ ነቶም ጎረቤት ድሓወ ኣቦይ ተኽለ ዲኻ
4: ብራቫህ ንሓፍተ
3: እንታይ ዋ ኣብርሃተን ሰለስተ ደቁሉ ደይተመርዓዋ
4: እሂ ሞ እንታ ዘይተመርዓዋ
3: ኣታ ምበርዶ ቀልቢ ኣለኩም እዩ እንታይ ኮይነ እንድን ዘይተመርዓዋ ስለምንታይ ኣብ ገዝኡ ተኣኪበን ኣለዋ
1: እንታይ ምልከተና ሓራይ እንታ ኮነን ዘይተመርዓዋ
3: ኣብ ባህርያቶም ወይ ድማ ኣብ ዓፆም ገለ ኣበር ኣለዎም እምበር ካብ ንፅብድ ኣሎ ድዩ
0: እንታይ ማለት እዩ ዓፅሚ ዳቦ ብርሃ ዓፅሚ ንሓኸለ ዲና ደሊና
1: እ ባባ ብኢኸውን ኣይትዛረብ ኣነ ከም ዝመስለኒ እታ ቦኽሪ ጓሎም ጥዕና ስለ ዘይብላ ኩሉ ሰብ ከዓ ተዓባይ ኮላ ከመይ ጌርና ነታ ንእሽተይ ክንሓተላ እናበለ ክሳብታ ሕሳስ ልደት ንመርዓ ርኪባ እየ ዝብል
3: እሞ ነቲ ቅጭን ወደእሲ ነታ ቦኽሪ ኢኻ ሓሲብ ኩሉ ዓባይ ከላ ንእምን ኣሳይ ንህብን ተበሉ ኸ እንታ ኸንብሎ
4: እቲ ቀደም ዝተረፈ

0: ሕጂ ሃናን ከላስ ንፌበን ኣይተመርዕዋን ኢኻ ማለት ድዩ?
1: እሞ ነቲ ዓባይ ኣነ ዘይምርዓዋ
2: ሓመድ ብላዕ ኣታ ማዓሲኻ ትልብ
1: ለባ ምስ ተምርዓኹ ብኸምኡ እንዲ ዓባይ ኣመርዑኑ ዝብለኩም ዘለኹ ርኢኻ ባባ ሓደ ዓድክና ምዕባይ ምዕባይ ተመርዑ ምሸት ምሸት ኣምሲ ተመፂ በቲ ገጂ ፊኢዳ ደሪዓ ትጎድፎሞ ሕጂ ዓንዲ ሕቆ ፀገም ገይሩ ከይፈቶ ብእዋን ኣትዎ ኣለዎ
3: ንዓኻ ይትረፍ ዶኸ መርዖካሲ ኣብቲ መርዓ ሃውኻ ብንዳ ሓሙና ከይተፅርፈና ሓቢእካ ይኽውዕ
2: ብጣዕሚ ዘገርም እዩ ንሕና ስ ሓንቲ ካብ ሓንቲ ነማርፅ ነዋዳድርና ኣለና እንዳሓድ ገንበስከ መን ይኣበር ኣልቦ ስድራ ኢልና
3: ዳሃይላትከ
2: ተናዋልድከ ክመርፃ መሰለ የብለንን
3: እኮ ቤና ዓርከ ደው ኢሉ ሓደራ ስለ ደወልክዎ ጓራ ክብል ኣሎ ማለት እዩ
4: ነታ ላሕማም ጓሉ ዳ ከይብለን ነበር ኣብት ይክደ
3: ሄሎ በይነ ሰምዓካ ኣለኹ ከመይ ውዒልካ ሃይለስጊ ኣን ሃይለስጊ ወፈሊጠ ዮ ውከጓ ታነ ዋሓ ጓሉ ታ ፈረስ ትበስ ታ ጨጉርርሳ መቐመጫ ዝበፅሕ ዋ ውጓጓ ወ ኣታ በየነ ይይ እንታይ ቲካ ዳኣ ኮለል ትብል እታ ፅብቕ ትንዓኻ ትመስል ፍርቲ ዓይና ደይ ትብለኒ ብረ ዋፈየነ ሕጂ ግን ቆርዓ ረኺብካ እታኸመኢላ ዳኣ ትኸውላትና ነይራ ህዋይ ናትካ ይሕባእካ ክብሉካ ስባሓ ቆም እዮም የቐኒ ለይ በይና ዓርከይ ኣብ ካሕሳኻ ውዕለኒ እወየ ምሸት ኣብታ ንፈልጣ ንራኸብ ሕራይ ብሩኽ መዓልቲ ብሩኽ መዓልቲ ክብረት ኣበለ ሕራይ ቻው ቻው ኣበባ ኣበባ ዓልል በይ ኣታ ዓልሊ ዓልሊ
2: ሓደ ገንበስ ዓብትካ ዲኻ ዝፈለጥክዎ ዘይብለይ ሰኣፈይ ከፊታ ዕ ክብል
3: እኮ እንተበስ ዓሊል ክለኺ ዳ ወይ ኣምላኽ ጥዑ ነዚ ወዲይ ዘይትፀቦ ዘይትገፎ ዘይትሓፅሮ ዘይትነውሖ ዘይትቆጥኖ ዘይትረግዶ ማዕቆኑ ቆርዓ ደክሪብና ኣሉ ኣለና
0: ፅቡቕ እሞኒ ቢንያም ሓወይ ንንጎሮ
3: መን ኢሉ እኳ ፍፁም ኣይንነግሮን ኢሉ እዛ ምስጢር እዚኣ ዘውፀ እዛ ምስጢር እዚኣ ዝበተነ ካብ ውርሻ ካኩዕ
2: እሞ እንተባባ እንተነገርናዮ እንታይ ፀገም ኣለዎ
3: ተዘነገርናዮ ኸ እንታይ ፀገም ኣለዎ
5: ናይ ምምርዓዊ ምድብ እንተዘይብሉኸ
1: ኣብኡ ብሊጥ እንተሃለዎ ተኸ
2: እዛ ዘምፀናሉ ጓል ባህ እንተዘይበለቶኸ
0: ባባ ደቂ ሰባት ንኸይምርዓዊ ዝእጉዶም ካብዚ ሕጂ ክጥቀስ ዝፀንሐ ካልእ ኣዝዩ ብዙሕ ምኽንያት ኣሎ
3: ቻላቻላ በጀካ ይተዳለኹን ኣይወሰንኩን መደብ ይብለይን ትዝሕበኒ ዶ ትደፋእ ንይረኸብኩን ካልእ እንታይ ኣለዎ
0: ኣሎ ውሽጣዊ ሕማም ማለት ስንፈተ ወሲብ ደቂ ኣንስትዮ ናይ ዘይምፍታዊ ሕማም ከም ዘሎኸ ኣይትፈልጥን ዲኻ
1: ሙሴ እንታይ ኻ ትብል ዘለኻ ኣንታ ከምዚ ኸሎ ድዩ ሙሴ ኣነ ኻበየኖቶም እየ
3: ሂንታ ኣይትፈቶን ዲኻ
1: እንድዒ ክንፈቱ ከይንፈቱ ኣበይ ምስ መርዓኹም ናሙ ክንፈልጦ
2: ሙሴ ወደይ ነዚ ተፈዊሱ ዶ ተሰሪዶ ዝብልዎ ዲኻ
3: ክላትንበልና ኣበባ ኸዓ ኣባዕደ ሜርካ ኸ ከምኡ ኣሎ ድዩ
0: ፌቡ ናይ ጥዕና ሳይንስ ተማሃሪት እንዲኺ ንዕባ ሓግዝና
2: እወ ስንፈተ ወሲብ ዝበሃል ኣሎን ዶ ኣብ ክልተ ኸዓ ምቀል ሳይኮሎጂካልን ባዮሎጂካልን ሳይኮሎጂካል ዝበሃል ዘይንቡር ፍርሒ መንፈሳዊ ቐይዲ ሕዱር ስምብራት ወዘተ ባዮሎጂካል ዝበሃል ድማ እቶም ኣብ ነብስና ዝርከቡ ሆርሞናት ዘይክህልዉ ወይ ድማ ክውሕዱ ከለዉ እዩ ዘጋጥም
3: በሊ ትንበሊ ትበሊ ካልእ ከይትውስኺ
1: ፌቡ እሞ መድሃኒት ኣለዎ ዶ
2: ኣብ ዓለም መድሃኒት ዘይብሉ ሕማም ዳርጋ የለን ክበሃል ይከኣል ብዛዕባ እዚ ሕማም ድማ ብዙሕ መፅሓፍቲ ተፃሒፉ እንድዩ ሕጅብ ዝኮይና ክንውድኦ ይንኽእል ኢና እቲ ቐንዲ መፍትሒ ግን ንኽልቲኦ መፃምድ ትኸፍ ኣቢልካ ሳይካትሪስት ብዝህቦም ምኽርን ማዕዳን እዩ ዝፍታሕ
0: ብተወሳኺ ናብ ገዛና ሞ ክንምለስ ባባ ናይ ደቂ ሰባት ምርጫ ዝተፈላለየ ስለ ዝኾነ ምርጫና ንዕባህ ክብሎ ስለ ዘይክእል ዋላ ስእላ ደይ ንሰደሉ
5: እንታይ ስእላ ምስ ዳዳሊና ሎሚ እኳ ዘመኑ ዘመነ ቴክኖሎጂ ስለ ዝኾነ ብቢሮቻት እንዳተረኣዩ ከምዝረዳድኡ ዘይንገብር
1: ሃና እዚ ኢሞ ቫይበር መሴንጀር ኒበልዮ ገስካ ኣሸሊሑ ርእስኻ ኣገንግን እንደውፃካ ዳሓር ንዓይ ጎስ ከተቃጥቡን ኢሉ ክማዕተና እዩ
3: ኣቶም ደቂ ክመፅእ እንድዩ ንሰሙን ምስጢር ማዕቋር ክትስእኑ
0: ባባ ፅባሕ ንጎ ብዝኾነ ምኽንያት ኣይደልያን እየተ ኢሉ ንንዳ ጓል እንታይ ኢኻ ክትብሎ
5: ጓሎም ንወድኻ ከምዝደለኻ እያ ባባ በየነ ነጊርዎም ድዩ
3: እወ ዶብኣማስ መሰበለሉሲ ትርሓስ ክምበልዎም ከም ዝበልዎ እንዲ ክነግረን ዝፀኒሑ
2: እንታይ ሓት ገንበስ ሓቆም እዮም ዞም ቆልዑ ንቢንያም ንንገሮ
3: ብፍጹም ኣይትሕሰብዎ ክንደ ግዜ ኣብ ቢንያም ወደይ ሳርፕራይዝ ክገብረኒ ሎሙስ ተራያ
1: ሳርፕራይዝ ኣየ ባባ መስተ

0: ትጋብዞ ዘለካ መሲልካ እዚኣ እኳ ብሊ ጥምር ቤርሙት ኣይኮነትን
1: ክሳብ መርገም ዝረኽበልካ ከም ደርሆ ብማይ ውዒ ተመለጥ ኢለካ ኣለኹ
0: ባባ ነዛ ደርሆ ስባ ንመርገም ጥራሕ ይጠቀመላ ሓንሳብ ሓንሳብካ ደርሆ ዓዲ ካብ ላዓና ኣብዚ ገዛ እኳ ጨንጭራ ፈረሰኛ ካብ ናይ ንበል ዓመታት ኮይኑ
1: በላዓይ በላዓይ እየ በላዓይ ከይደ ከይደ

0: ቤና ዓልከ ጽብቕቲ ቈልዓሲ ተረኺባላ ግን ኣዛውራይሲ ኣብ ኣዳራሽ ዶ ኣብ ገዛ ክገብረ
1: ዓሻ ዲኻ እንታይ ኣተወካ ገንዘብካን ጉልበትካን ተሃሲ ኣብ ኣዳራሽካ ጌርካ በጥ ዘይትብል
0: መዋእለያ ፍቐዱ ዕድመ ሕለብ ነይረሲ ሕጂ ዝኽሉ ዕዱም ሽሻይ ዕድመ ኸይፀሓፈ ኹምኹምኾ
1: ነቲ ብገንዘብ ዘይትመን ጉልበትን ፃዕርን ዘይተኣደነ ናይ እኽለማይ ወፃኢታት ዝትክእሲ ክንደይ ሰብ ይኽመፀካ እቶም ዝመፁኻኸ ክንደዮም ከፅሕፉልካ
0: እንታይ ሞፈሊጠ ተሓቢኦም ከይፀሓፉ ዝኸዱን ከይሓፈሩ 10 ናቕፋ ደርብዮም ናይ 150 ወፃኢታት ዓንዮምኻ ዝኸዱን ኣጉዲልካ 500 ዶ የፅሕፈለ ይኾኑ
1: ዋላ ሽሕ ይኹኑ በቢ 50 እኳ 50,000 ናቕፋ
0: እዩ ቸ እዚ ደኣ ዋጋ ተንከብትኮ ዘይኣኸለ
1: ክትፈልጦ ዘለካ ኣብ መርኣ እቲ ዕድመ ዘፅሓፍካሉ ዘይኮነ እቲ ዝበዝ ሓድሽ ሰብ እዩ ዝመፀካ ከምዚ እንተኮይኑ ድማ ናይ 50,000 ዕዳ ኣለካ ማለት እዩ
0: ከመይ
1: ምክንያቱ ዕድመ ዘይኮነ ዕቁብ እዩ
0: ንሱስ ሓቂ ኸ ኣዘኪርካ ኒኸ ንዓኻ እውን እኮ ተቀይመልካ ነይረ
1: ይሄ እንታይ ገይረካ
0: ኣነ ኣብ ናይ ሃይለ ወድኻ 3 ናቕፈ የፅሒፈልካ ንስኻ ግን ኣብ ናይ ድሃብ ጓሌ 15 ኢኻ ደርቢኻ ለይከየድካ
1: ኣንታ ሓድገንበስ 12 ዓመት ዝገበረሲ ዘኪርካዮ
0: ኩለ የ ዝክራ እቲ ናይ እማ ወረቐተይኮ ኩሉ ግዜ እየ ዝነቦ ዕድመ ተሊኒኻ ንዑ ተወኪሰ እየ ዝኸይድ ብዘይብኡ እንታይ ዝንበብ መፅሓፍ ዶለኒ
1: እዝግሄር ጸሊኢልካ ሰብ እኮ እታ ዘላቶ እዩ ዘፅሕፍ
0: ድሓን ድሓን ንስስ በስ ዝገበርካለይ ገዲፍ እየ ኣለኹ ንኣበባ እሞ መን ይኸርዳእ ኣለኒ
1: ሰብ ኣይኮኑ ኣንስ ዳ ንሰብኡተን ኣምፅእ ወስኽ ድገም እናበላ ተፈሽለን ጥልፈን ወይ ሽፎንን ቀያይረን ፈጨጭ እናበላ ኣብትዳስ
0: ሓቂኻ ባዕላተን ከም ዝምልኦባ ብልዑልና ዝተይልና ዝጓደለ ክንምልእ ተተባራርን ዕልልልልልል ምባል ዳ ኣሎ ስርሐን
1: ስለዚ ገጽ ክትባ ይብልካ እንታይ ንግበር ወይ እንታይ ሓይሽ ዘይኮነ ትርር ኢልካ እቲ ውራይ ኣብ ሆቴል ክኸውን ኢልካ ሕቑኻ ይብካ ዕዝር ምባል እዩ ንኽትምልሰልካ ኸማን ክትሰምዓ የብልካን ከይደ ዳ ቻው ብሩኽ መዓልቲ ይግበሮ
0: ክእስ ከበል ብሩኽ መዓልቲ ግበሮ ብሩኽ መዓልቲ ግበሮ ናበይ ደሊ ኸንቲ
2: እሂ ባባ ቈፀራ ኣለኒ
0: እዛ ስድራ ብ ቅልውላ ኮላሲ ንስ ኸዓ ቈፀራ ወዲ ቈፀራ ተራእኪ
2: እንታይ መዓት ይወደይ
0: ኣበባ ፌበ ውሴ
3: እሂ ተሓጂ ኸንታይ እዩ ተረኺቡ
0: ንዑ ኩሉኹም ተኣከቡ ኣኼባ ኣሎ
4: ኣታ ባባ ካብ ተኣኪምና ንበልዖ እኳ ተኣኪምና ንልፍልፎ በዚሑ
0: ኣኼባታት በዚሑ ከም ዘሎ ኣነ እውን ናይ ሰዓትክዎን
4: ምብዛሕ ጥራይ ድኸ ዒፍ ኢልና እምበር
0: ኣብ ባር ተሰጢሕካ ቢራ ምዕፋርከ ዒፍ ደብለካ ቁም ነገር ዳኣ ንኩሉ ሰብ ከ ይቀልጨውጨው ድብሎ
5: ኣብ ሓንቲ ነገር ሸንኮለል ምባል እምበር ዝፅላኣካ
0: ይ ምስይ ወደ ናይ ሕጂ እሞ ሸንኮለል ዘይኮነ ሕምብሊ ይልክ ንብል ምዓልና እዩ
2: ተስፋ ዘቑርፅ ዘረባ ኣታ ኣባ ኣነ ዘይተርፍ ቈፀራ ኣላትኒ በጀኻ ዘረባ ካብቲ ክብትኻ ብሎ
0: ኣነ ዳ በታት ይኽዮ ጎማሚ ደዮ ቀራዲደየ እንደ መፅየ ነዴኹም ጥራሕ ተማሓፀንዋ ኩላ ኣብ ኢድ እየ ዘላ
3: ወሪድ ና ኣበባ ኣነ ዳ እንታይ ባሃሊት ከም ዘረባ ገይሩ ድፅላ ኣንኳ ይብለ
0: ንርኢ ሕጂ ንርኢ
2: በጀኻ ጀምረልና እቲ ግዜ ኳብ ከምዚኢታት ትጠፍእ
0: ከምቲ ዝበልኩኹ ሓዊ ከም ዝመፀሉ ግዜ ቀሪብ እዩ ዕረፍቱ ኣብ ሕፁነት ይኸልፎ ማለት እዩ
4: ስቡሕ ሓሳብ ዝብላዕ ዘረባ ባባ በል ናትካ ደሮ ሕልሚ እንዳ ኮይና ፀኒዓ ኣነ ኣብዛ ሕፁነት ኣብ ኣፍ ደገ ዋርድ ኣለኹ ደሮ ከይሓዘ ዝመፀ ሰበይቲ ፓስተ ዘይተኸልኮለ መንእሰይ ተንከስ ኢለ ይሕልፎኒ ናይ ብርንጂ ድማ ኣኪበ ኣኪበ ንቢናም ሓወይ ከሬድንሳ ክገዛ ኣብለ
5: ኣታ ግደፈና እስኪ ሕጂ እቲ ውራይ ኣበይን ከመይን ይኸውን
3: ሙሴ እዚ ደኣ ሞርሕና ድና ንውስኖ
0: መን ዳኣ ንሕና ጥራሕ ዘይኮነ ሕጂ እዩ ዝውሰን ቢንያም ወደይ ዝተባህለ ጥራሕ እዩ ዘተግብር
2: ሕራይ ፅቡቅ ንገረና በል
0: በሉ እቲ ውራይ ናይ መርዓ ኣብ ኣዳራሽ ይኸ
3: እስክስክ ድገመለ
2: ኣቲ ማማ ክንደይ ምደገጋም ትፈትዉ ኢኺ እቲ መርዓስ ኣብ ሆቴል እዩ ዝኸውን ይብለክሎ እዚኣስ ንፅርት እንድያ
3: ኣብ ሆቴል ከይተሕመኒ

0: ዓለባ ስንክልቲ ድየድ ንስብ ሆቴል ትገብሮ መርዓ ወደ
1: ኣበባ ኣነ ኳ ሓቱት ዘይኮንኩ እዚ ዘየ ዘለኹ እዚ ድማ ናይ መጨረሻ ውሳነ እዩ
0: እሞ መይተ እሞ ጓል ሰዓረ ይኮንኩን
1: ጓል ሰዓረ ሰዓረ ኮ ስማበኹ ስለ ድኾነ እምበር ንዓይ ስለ ዝሰዓርክ ይኮነን መፀውዒኹ ኮይኑ
0: ኣተስቕ ዲኹም ትብሉ ትም ትብሉ መርዓ ዝፈትዎ ቢንያም ወደይሲ ኣብ ሆቴል መርዓአን ኣብ ሆቴል ገይሮኒ ኢለ ስጋ መሓዙተይ ምንጭት ነይረሲ ውራየ ኣብ ሆቴል ገይረ ድማ ስጋይ ንመንጫ ተኽቡ
2: ደቂ ሰባት ኮ እዚኣ እያ ፀገምና ኣቐዲምና ብዘይምሕሳብናን ምስተውዓልናን ብዝተዛረብናዮ ቓል ኣብ መፃወድያ ንኣቱ
3: ኣብ ኣኽር ድማ ትምካሕ ትምካሕ ኣብ ርእሴኻ ኳሕ ይምሰለልካ
4: እሞ ርእቶ ዶ ክንህብ
1: ንድጋፍ ተኾይኑ ክፉት እዩ
0: ሓድ ገንበስ ኣነ ፃወት የለኹን
1: እበ ኣነ ደርፍ ኣለኹ
0: ስማዕ እሞ ንዓኻ እውን ትውራይ ኣብዚ እንተኾነ እዩ ዝሕሸካ
1: ከመይ
0: ተዓዲምካ ፍቆደዳስ ቆጭቆጭ እናበለካ ዝኸፈልካዮ ገንዘብ መዓስ ክምለሰካ
5: እዚ ሕልሚ እዩ ዝኸፈልካዮ ዝምለሰካ ሜላ ዘይኮነ መሊሱ ናብ ሓድሽ ዕዳን ዕንድዳን ሸመካ መፈንጠራ እዩ
0: ሙሴ ወደይ ከይጸልኣካ እዛ ጉዳይ ንዅላትና ኸተፈራርደና እያ
3: ኣነ ምስማማ ኣለኹ እንታይ ዝገብር ሆቴል እዩ ተረፍ መረፍ ዘይትረኽበሉ ይዕርኽትኻ ብቕፅር እምበር ከም ድላይ ካ ዘይትዕድመሉ ይኣኽ ዝቖር መድመድ እዩ
6: ኣነ ድማ ምስ ባባየ እየ ዘለኹ ልዕሊ ዅሉ ዝጽልአካ ወርሑ ሙሉእ ኣብ ቅጫ ስዋ ምስንካት ጹምቃ ሕልፎት መርዓ ሳልስቲ ሓማውቲ ባ ፍጹም እኳ እዩ ዘይውዳእ
3: ምልሶት ሕፁኖትካ ኣሎ
0: ንስኹ እኳ ፈሊጠክ ኣለኹ ትህኪት ደዛርበክ ደሎ
2: ኣነ ኸዓ ምስማማ ኣለኹ
1: ወዲ ሃይለኸ ፌበ ንስኻ ኸም ኢልኪ
2: እወ ግን ወላ እኳ ምስማማ እየ እንተበልኩ በቲ ንሳተሓስቦ ዘላ ኣይኮንኩን ናይ ሆቴል መርዓ ምሉእነት ዘይብሉ ናይ ህፃናት መሰል ዘይሕለወሉ ብብዙሕ ሰብ ዘይትዕድመሉ ዋእ መቀያየሚ
0: ብረዋ ዛጓለይ በዚ ኾይኑ በቲ ትድግፍኒ ኢኽ ዘለኺ
3: ጀዲድ ሓሳብ እሞ ካብ ትካሰሙ ኣብ ክልቲኡ ዘይትገብርዎ
1: ጉኑፍ ኣብተ ናብቲ ንዳኸትካ ክትበልዕ ውሰይ ወደይካ እንታይ ርእትኻ
4: ናተይ ፍልይ ዝበለ ርእቶ እዩ ሎሚ ሰብ ጐሪሑ እዩ ዘየድሊ ወፃኢታት ምውፃእ ዕሽነት ምዃኑ ፈሊጡ እዩ ከምዚ ሓደሓደ ለባማት ዝገብርዎ ኣብ ዝኾነ መናፈሻ ናይ ቁርሲ መደብ ጌርና ደይንውዳእ
7: ዋ ደይከውን
1: ሙሴ ካብ ሆቴልን ካብ ገዛን ምረፅ ኢኻ ተባሃልካ
4: ካብ ክልቲኡ ደኣ ብዓሰርተ ዕፅፊ ናይ ክልቲኡ ወገን ውሑዳት ዕዱማት ጌርካ ኣብ ኣዳራሽ ኹን
1: ኤኮ እዛ ስድራ ብማዕረብ ክልተ ተገሚዕ ኣላ ስለዚ እቲ ወፃኢታት ኣነ ስለ ዘውፅኦን ኣነ ኸዓ ስለ ዝኾንኩ ወሳንን ኣብ ሆቴል ክኸውን ተወሲኑ ኣሎ
0: በልዛ መርዓ ብሰላም ክትሓልፍ እንድሕር ደሊኸያ ከምቲ ነ ቦታትናን ናይ ኣዴታትናን ኣብዛ ገዛአት
1: እዚ እሞ ሕልሚ እዩ ፍጹም ከይትሓስብ እዮ
0: ኣነ ድማ ብሆቴል ተኸይደ ቅዱስ ሚካኤል ኣእጋር ይስበራ
2: ማማ እዚ ኮ ምርዳ ይፈውሱ ስለምንታይ ትምሕሊ
1: በሊ ሃበይ ሃቢ ሃብ ትቀምሽ ግን
0: እሂ ታይልካዮ
1: ኣነ ድማ እዛ ስረይ ክበክ ሞ ንስኻ ኣቶ ኣበባ ትበሃል ኣነ ድማ ወይዘሮ ሓድ ገንበስ ክበሃል
0: እሞ ኣነስ በቲ ወርሒ ወርሒ ጸበል ዝገብረሉ መልኣኽ ምሒለ እየ
2: እስካ ሓንሳብ ቢነምሓወይ ደው ኢሉ
1: ፌበ ከይትነግረዮ ከይመልቆኪ
0: ፌበን ጓለይ ንገር ዮ ሓዲኣ ክትወልድ
1: በሊ ድሓን ዘረባ ዲኸሞ ስምዒ ካብዛ ውርሻኸሓከኪ እየ
3: ኣታ ባባ ብዘይካዛ ኣባሓጎይ ዘውረሰካ ገዛ እንታይ ዝውረሳ ኣለካ እዛ ገዛ ከም ዘዋሪት ዋንጫ ከተዙራ ደሊኻ ውላድ ናይ ወላዲኡ ውርሻ ዝፅበ እንተኮይኑ ብደቡብ ከሪቡ ሞይቱ ማለት እዩ
1: ሰይ ኣብዚኣ በፂሕካ እምበኣር ለቢምካ ኣለ ዘይተቀበርካ ኮይንካ እምበርስኻ ደኣ ቀደም እንዲኻ ሞይትካ
4: እሞ ሰለስተ ብሰለስተኻ ብኮና እቲ በዓል መዓልቲ ቢና ሓወይ ይተሓተት
6: ሙሴ ንባባስ ማዕሬና ሓንቲ መንበር ክትቦ ደሊኻ
1: እንጀራ ዝግብል ዕዛ ጓለ እዚ ድማ ናይ መጨረሻ ይግባይ ዘይበሃለ ውሳነ እዩ
0: ናተይ ውሳነ ዝቕይር ሓይሊ ተተረኺቡ ድማ ንርኢ
6: ማማ ባባ ናይ ቢንያም ሓዳርክን ምስርት ናትኩም ሓዳርክን ብትንትን
0: ይበል
1: እቲ 35 ዓመት ዝገበረ ሓዳርና ክብታል
0: መን ኢሉ ኣነ ነቲ ናይ ሆቴል መርዓየ ዝበልኩ
3: ማማ ነታ ብሃንቆውታ ዝፅበያ ዝነበርኩ ደርሆ ከይተእክልና ዘሊኽዲኺ
0: ሽጥ ብኸብዱ ትምበል
1: ትማ ይብልኒ እዩ ትምበል ንስኺ
0: ትምበል ንስኻ
1: ትምበል ንስኺ
6: ዋ ኣቲ ማማ በጃ ክስቕበል
4: ዋእታ ስቕባበሉ
3: ስቕበል ትምበል ስቕበል ትምበል ትብል ዘለኻ ኩላትካ ውስ
0: ኣታ ኸላስኻ ኸዓ እሱ ምስ ሞትና ነርክበሉ
2: ባባ ንሱ ሞ ይፅናሓልና ዓብ ሽግር ተፈጢሩ ኣሎ
6: ንንታይ ሽግር
2: ቢንያም ሓወይ ናይ ምምፃእ መደቡ ሰሪዝዎ
1: ወዳሂላትከ ሞተወሪድና ደውሉሉ እስከ ደውሉሉ ማ ኣራኽብኒ
2: ባባ ንስኻ ናይ ዘይምምፁ እየ ዛርበካ ኣሎ ካብኡ ዝዓበየ ሽግር ተፈጢሩ ኣሎ
1: ካብ ዘይምምፁ ዝዓቢ ሽግር ካ ኣሎ
2: እወ ከምቲ ንስኻ ዝሓሰብካዮ ቢንያም ሓወይ እውን ንዓና ሳርፕራይዝ ክገብረና ኢሉ እምበር ክምርዖ እዩ ዝመፅእ ነይሩ
1: ክምርዖ ምስ መን ክምርዖ መን ደጊሩ መን ኣውፅዋታ ምስጢር
6: እንተራ ንዓይ ትጥምተኒ ኣነይ ነገርክዎን
4: ዋላ ኣነይ ነገርክዎን
1: ወንስኻ ኢኸ ነጊርካዮ
8: ኣነስ ቴሌፎኑ ኸማና ይፈልጣኒ
2: ዝነገሮ የለን ቢንያም ስርሑ ሃንደበት ፍቓድ ከልኪሎም ሞ እምበር ምስ ሕፅይቱ ክምርዖ እዩ ዝመፅእ ነይሩ ንብለካ ኣለና
1: ምስ ሕፅይቱ ብፍፁም ይ ኣምለክድ መን ዝመረቐሉ ሕፅይት እዩ ኣነ ዘይፈልጣ ንዓይ ከይማኸረ ኣይውዕሎን እዩ ኣይውዕሎን ይብለክ ኣለኹ
2: ውዒልዎ እዩ ሕጂ ድራይ ተቓላጢፍና ገለ ንግበር
1: እንታይ ክገብር ነብሰይ ከጥፍእ ሕጂ ኻ ከመይ ገይረ ንበየ ነክረክሮ ሃይለ ዝካኸ እንታይ ክብለኒ እወይ ሓድገ መስተዋሪትካ እወይ ፍሽለት እወይ ውርደት ፊቡካሌ ሓሲኻ ኢኸምሽ ሓሲ ኤባበልኒ ሓሲ እበልኒ ኣታትም ኢልኩም ዲኹም ትርኢኒ ደቂ ሰድየ ዶኣለኹ
6: ኣታ ባባ በስማ እንበል በጃኻ
4: ኣታ ባባ ገለ ትኸውን ኣለኻ
1: ሕማ ኣህልሚ ዳሓደምኩስ ትምልኩም ትርኢኒ ዋ ኣታ ኣታ ፀፊዒኩም ንታይ ተባራብርኒ ዋላ ማይ ድጋም ንተይ ትቅጭውኒ ፌበል ንዕበጃኸ ንበየነ ደውኢልክ ገለ ግበር በልዮ ንዕበጃኸ
0: ሚካኤል ኣቦይ ሰማዐን ድዩ ወርሒ ወርሒ እምበር ትፀምቀሉ ከመይ ገይሩ ድኣ ክጠልመኒ
6: ክላእ ንስኻትኩም ሳክት ኢኹም ብኻ ናብ ቆፃራና ኸይድና
4: ባባ ሕጂ ዶ ሓይሽ ኩላትና መዋጥር እቲኻና
1: ሕጂ ዶ ሓይሽ ምንባል መፍትሒ ይኮነን ምስ ፌቨን ተማኺርካ ገለ ግበሩ እዛ ስድራ ኩላ ትጠልመኒ ኣ ዘላ
9: ሓድገንበስ ኣለኻ ዶ
1: ወይ ውርደት ኣታ ኣታ በየነ መፅ ኣታ የለን በብሎ ኣታ የለን ዘይትብሎ
9: ሓድገንበስ
1: የለኹን
9: ሓድገንበስ ድሓን ዲኻ
1: እንተ ኣይድሓን ኣይድሓንኩ እንዴ በየነ እንታይ ደኣ መፂኢኻ ፈሊጥካ ዲኻ
9: ንስኻ እምበር ሰሚዒካ ዲኻ
1: ሕጂ ፈሊጠ ሕጂ ጉድ ኮይነ ንስኻ ኸመን ነጊርካ
9: ንዓይ ደኣ ቦታ ቆልዓ ነጊሩኒ
1: ንስኻ ፈሊጥ ድዩ እንታይ ደኣ ኢልካ
9: ጎህዩ
1: ይጎህወ ከመይ ዘይጉሂ ኣነ ስሕርኩም ትር እንዴ ኢለ ዘለኹ
9: ቀደም እውን ኣገዲድና ኢና ነርና መዓልቲ ኣትያ ምስ ተባሃለት ግን ዓርካ ሒዝዋ ተሰዊሩ ናይ ሓድገንበስ ኣይተሓዘለይ በዲልና ካይናበሎ ኢሉኒ
4: ባባበየነ ነታ መርዓትሲ ዓርካ ሒዝዋ ጠፊኡ ድኹም ትብልና ዘለኹም
9: ወይለይ ንናይ ዳ እዩ ፈሊጦ ክብለኒ ፀኒሑ
1: ቢንያማምኡ ዘይንፈልጣ ሕፂተ ከም ዝፀንሓቶም ነርኢ
9: ኣብኡ ሕፂት እንተይ ነራቶ ደኣ ስለምንታይ ንዓይ ጓል ድለየሉ ኢልካኒ
1: ኣነ እንታይ ፈሊጠ ዋላ ሕጂ እውን እኳ ካብ ኣፍሊ ሰማዕክዎን ፌበን ኢልኒ ስለ ዝበለትና እኳ ኢና ንዓብድ ኣለና
9: እሄ ፌበን ሓቂ ድዩ
2: ሓቅን ፈረቓን
1: ክላ ንስኽ ድማ ትምዳ በሊ እቲ ፍርቂ ሞፅንሓልኪ ተሓደ ሙሉእ እኮ ዘይከኣልና እዩ
2: እሞ ቢንያም ሓወይ ዝነገረኒ እኳ ይነጊረካ
9: ተመስገን ተመስገን ኣብ መጻኣይ ብምዃነይ ነብሰይ ኣክወቅ ዝፀንሐ ፅቡቅ ኣበሲርኩምኒ ኣብ ቦታ ቆልዓ ገለ ግዲ ዛሪቦ ኣብ ቅንዕናኻ ዝወርደካ ሕማቕ ፍጻሜ ናብ ፅቡቕካ ዩ ዝቕየር እኳ ኢሉኒ
2: ብልክዕ ፅቡቕ ኣባህላ እዩ እንተኾነ ግን እዚ ፍጻመ ዓበ ትምህርቲ ገዲፍልና ይሓሊፉ
1: ኣበባ ኣታ ኣበባ
0: እሂ ታተ ኾንካ ሕጂ ኸ
1: ኣይትኸሪባ እቲ ክብለክ ዝፀናሕ ኩሉ ተሪፍ
0: እቲ ብሆቴል ክበሃል ትፀንሐ ተሪፉ
8: እዎ ተሪፉ ማማ
0: እሂ
8: ባባ ኣብ በረድ ክፅሕፍ ፀኒሑ
0: ናይ ምንታይ በረ
8: መርዓውቲ ከይሓዙስ ኣዳራሽ ካረ ኮይኑ ነገሩ
6: ባባ ዘረባይ ጥራሕ ዝሰማዕ እንዲኻ ትብል ኮንካ
8: ሓቀያ ሓንሳብ ስምዑና ተበልናኩም ስምዒት ንጠብኩም ትብሉና
2: እወ ርእቶ እንተሃብና ነዲኣስ ሕማም ሕርሲ መሃረታ ኢልኩም ተባጭውልና
9: ሓቁኹም ዞም ደቀይ ዓዴኻስ ናይታ ብንእሽተኻ ትርእካ ኩሉ ግዜ ቆልዓ ዘለኻ ይምስላ ኮይኑ እምበር ዋላ ልቦና እንተመኩራን ሃልወና ልዕለና ስለተምሃርኩም ልዕለና ከም ትፈልጡ ክስቆረና ነይርዎ
0: ልካ ዓለኻ ብየነ ካብ ምህሮ ኣእምሮ ትብል ምስላ ኩሉ ግዜ ኮነትን ሓቂ ንደቅና ልብና ከፊትና ክንሰምዖም እዩ ዝግባአና
9: ሓድገንበስ ንደቁ ስለ ዘይሰምዐ ሃይለዝጊ ድማ ንጓሉ ክጉዕፅፅ ስለ ዝፈተነ ይኮ እዚ ኩሉ ፍሽለት ኣጋጢሙ እኽለማይ እንተዝግበር ነይሩ ድማ ዓብ ዕንወት እዩ ነይሩ ሕጂ ግን ኩላትና ስለ ዝተጋገና መለበም ኹነና
1: ቤና ዓርገ ኩላትና ንፅቡቅ ኢና ሓሲብና ኣነ ድማ እዛ ሳብራይ ዝብልዋ ክፍትና እንዲ ሓሲበ ግና
2: እዚ እንታይ ይመስለኩም ሳይንቲስት ሓደ ኤክስፐሪመንት ክዳልዉ ከለዉ እቲ ውፅኢት ክፈሽል ስለ ዝኽእል ሓድሽ ምውዘታቶም ኣባናፅዮም ዝፍትንዎ
8: በዓል ባባ ድማ ኣብ ሰብ ይፍትንዎ ሞ ተላኻኺምካ ትጠፍእ
9: ዳሓን ዳሓ ክምብል በለንበር ኣይተኸዓወን
1: ወይ ተኸዓወን
8: ኣይተኸዓወን ተኳዒስ ውሑሽ ኮይኑ ክወዘና ቀሪቡ
3: عقني نا خلب

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ ስፖርታዊ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።
2: ሰላም ኣብ ርሕቁን ቀረባን ኮንኩም መደባትና ኣብ ምክትታል ትርከቡ ክቡራት ተዓዘብቲ ካብ ንጥፈታት ኣብያተ ትምህርቲ ንሎሚ ሓደ ካብ ኣካል ንጥፈታት ኣብያተ ትምህርቲ ሃገርና ዝኾነ ወፍሪ ልምዓት ክረምታዊ ማእቶት ተምሃሮ ንምስናድን ንምቅላሕን ኣብ ዞባዓን ሰባ ንኡ ዞባዕ ተክሌዛን ተረኺብና ኣለና ሙሉእ ትሕዝቶ ናይ ወፋሮ ልምዓት ክረምታዊ ማእቶት ተምሃሮ ድሕዛ ሓፀር መሰጋገሪት ሙዚቃ ክነቕርበልኩም ኢና ሰናይ ምክትታል
0: ወፍሪ ተምሃሮ ንልምዓት ካብ 1994 ክሳብ 2026 ንመበል 28 ዓመት ግዜኡ ይካየድ ኣሎ።
3: ስመይ ሰላም ሓጎስ ዝበሃል ካብ ቤት ትምህርቲ ፅንዓት ደቂ ኣምሓረ ሕጂ ኣብ ፈልሲ ምትካል ኢና ዘለና ፈለማ ዛላ ጌርና ማለት እዩ ድሓር ጉድጓት ክዒትና ሕጂ ከዓ ፈልሲ ንተክል ኣለና ፈለማ ኣብ ቤት ትምህርቲ ነይሩ ሕጂ ከዓ ኣብዚ ኣርከን ዝበሃል ብዝተምሃረና ንሰርሓ ኣለና ከባቢካ ግሪን ንምቕያር ከዓኒ ኩሉ ተምሃራይ ብተወፋይነት ዝሰርሓ ኣሎ ዓድና ልምዕ ኩላና ብተወፋይነት ዝሰርሓ ኣለና ኩሉ መንእሰይ ደኺማ ከይበለ ዝሰርሓ ኣሎ ማለት እዩ።

0: ስመይ ናም ሰሎሙን ይበሃል። ተማሃሪት 10ይ ክፍሌ ካብ ምሕዳር ከባቢ ደቀ ምሓረ። እዚ ንሰርሖ ዘለና ድማ ክረምታዊ ማእተት ኮይኑ ብተምሃሮ ዝስራሕ እዩ። ሕጂ ድማ ኣብ ቤት ትምህርቲ ቀኒና ኣብኡ ዛላ ጌርና ጉድጓድ ክኤትና ተኺልና ሕጂ ድማ ናብዚ ወሰናስን ናይዚ ዓዲ ቀሪብና ኣለና። እዚ ድማ ንምዕቃብ ማይን ሓመድን ዝግበር ዘሎ ወፍሪ እቲ ጥቕሙ ከዓኒ እቲ ከባቢ ንቀጠያ ምቕያር ምዕቃብ ማይን ሓመድን ካብ ፍግረ መሬት ምክልኻል ማለት ሕጂ ቀሪብና ከባቢ ወርሒ ጌርና ኣለና። ሕጂ ምውዳእና እዩ
1: ወፍሪ ተምሃሮ ንልምዓት ካብዚ ጅምር ክሳብ ሕጂ ብቐጻሊ ይካየድ ኣሎ። እንተኾነ ግን ብዝተፈላለየ ምኽንያታት ንሓሙሽተ ዓመት ኣይተኻየደን ኣቋሪፁ ነይሩ። እዘን ወፍሪ ልምዓት ዘይተኻየደለን ዓመታት 2003፣ 2006፣ 2018፣ 2020 እየን። ዘይካዘን ሓሙሽተ ዓመታት እዚአን ካብ 94 ክሳብ ሕጂ 2026 ማለት እዩ ብቐጻሊ ወፍሪ ተምሃሮ ልምዓት ይካየድ ኣሎ።
2: ናይዚ ክረምታዊ ማእሰስ ከዓኒ እዚ ቀንዲ ርዱእ ነገር እዩ። እንዲ እዚ ሓመድካ ማይናን ሓመድና ንክንዓቅብ እዚ ማይና ሓመድና ንተዓቂምካ ፍራይምነት ፅቡቅ እቶት ክንረክብ ኢና ማለት እዩ። ኩሉ ሰብ ዝበልዖ ኣይስእኒ እዩ። ድርቂ የለን። ምብሕጓግ ማይ ምብሕጓግ መሬት ከማ ፍግረ መሬት ሲ ዲፎረስቴሽን የለን፣ ከምኡ ውን ድሮውት የለን ማለት እዩ። ኣብ ክሌማ እውን ፅቡቅ ክሳይ ዘለዎ ንኣብነት ኣግራብ ተበዚሑ ዝናብ ክስሕበልናይ ዝናብ ተስሒብልና ከዓኒ እቲ ዘርእናዮ ዘሎ ክልቲ ገለ ክለሚዕ ማለት እዩ። ሕጂ ካብ ምስ ንዓይንሃ ዋላ ንክትሪኦ ከዓኒ ሓምላይ ተኮይኑ ጥሪትካ ክፀግበን ጥሪትካ ተፀጊበን ከዓኒ ጠስሚ መዓር ኩሉ ካብአን ክንረክብ ኢና ማለት እዩ። ኣከባቢካ ብግቡእ ተለምዕ እንተኮይንካ ኩሉ ግዜ ፅቡቅ ንዓይንካ ፅቡቅ ንኣግራፍካ እንተለሚዑ እውን ዝናብ ፅቡቅ
3: ስመይ መምህር ናትናኤል ተኸሰ ይበሃል። ርእሰ መምህር መባእታ ማእከላይ ካልኣይ ደረጃ ቤት ትምህርቲ ፅንዓት ኮይነ ሕጂ ኣብዚ ናይ 2025

0: ሚሽን 26 ከም ኣካየዲ ክረምታዊ ማዕተት ኮይነ ነጥፍ ኣለዎ ማለት እዩ። እዚ ክረምታዊ ማዕተት መበል 28 ግዜኡ ይካየድ ኣሎ። ኣብዚ ናይ መበል 28 ግዜኡ ዝካየደሉ ዘሎ ክረምታዊ ማዕተት እቲ ቀንዲ ዕላምኡ ሓደ ባህልን ልምድን ናይ ስራሕ ንምፍጣር እዩ። እቲ ካብኡ ሓሊፉ ድማ ንንሕዝካ ከም መሻርክቲ ወይ ድማ ተሓጋጊዝካ ንምስራሕ ተወሳኺ እውን ከምኡ ሓደ ሕዳዊ ምልላይን ናይ ስራሕ ምባሃል ወይ ከዓ ናይ ስራሕ ምፍጣር ብልፅጉን ውቁብን ከባቢ ንምፍጣር ማለት እዩ። ኣብዚ እቲ ከም ተወሳኺ ዝካየዱ ንጥፈታት ኣብዚ ናይ ክረምታዊ ማዕቶት ዛላ ምዝላይ፣ ጉድጓድ ምኩዓት፣ ከምኡ ኣብ ዝተፈላለዩ ናይ ፅርግያ ብማይ ዝተባሓገጉ ምትዕራይ፣ ሕፃ ወይ ድማ ኣእማን ምእካብ፣ ዝተፈላለዩ ስራሓት ኣብ ቤት ትምህርቲ፣ ኣብ ምምሕዳራዊ ከባቢ፣ ኣብ ኣብያተ ክርስትያን ዝተፈላለዩ ቦታታት የካይዱ ማለት እዩ። ኣብዚ እቲ ክረምታዊ ስራሕ ዝካየደሉ ካብ ሰዓት 6 ክሳብ ሰዓት 10 ኮይኑ ዕቱብ ዝኾነ ምክታል ይካየደሉ። ነቲ ስራሕ ብፍሉይ ዘካይዱ ድማ ምሳና ኮይኖም ዝሰርሑ ናይ ሕርሻ ኣባላት ኣለውና ማለት እዩ። ንኩሉ ነቲ ንጥፈታት ምሳና ኮይኖም ብዕቱብ ነቲ ስራሕ ይከታተልዎ። ኣብ ተማሃሮና እንተደ መፂና ናይ ባሓቂ ንፅህና ዘለዎ ስራሕ ከም ዝሰርሑ እቲ ዝሰርሕዎ ስራሕ እውን ብትጋት ከም ዝሰርሕዎ እዩ ዘርእካ። ንወርሒ ዝኸውን ኣብ ናይ ዛላን ጉድጓትን ብምፅናሕ ሕጂ ኣብ ናይ ፈልሲ ምትካል ይረከቡ ኣለዎ ማለት እዩ። ስለዚ ክረምታዊ ማዕቶት ናይ ባሓቂ ዓመት ዓመት ነቲ ዘለውና ከባቢ ብልፅጉን ውቁቡን ዝኾነ ከባቢ ንክህልወና ብዓብዩ ድማ ምስ ናይ ፍግረ መሬት ምስ ዝተፈላለዩ ናይ ባርዕ ጫካታትን ገለ ምትሓሓዝ ዘለዎ ነዚ ብግቡእ ካብ ከምዚ ዓይነት ንምድሓን ዝጥቀምሉ እዩ። ኣብዚ ናይ ክረምታዊ ማዕቶት ዘለውና ተምሃሮ 177 እዮም። 87 ደቂ ተባዕትዮ፣ 90 ደቂ ኣንስትዮ። ስለዚ እዚ ይመስል እቲ ናይ ክረምታዊ ማዕቶት። ሆፍሉ ድማ ንዓመታ ፅቡቅ ቦኢሉ ግርማን ፅባቐን ቤት ትምህርቲ ክንሪኦ ማለት እዩ። ዋላ እውን ዝከባቢ እንተክለሉ ዘለና
1: ኣብዚ 28 ዓመታት ወፍሪ ተምሃሮ ንልምዓት ብዙሒ ወፈርቲ 607892 ተምሃሮ ተሳቲፎም 27706 ኣለይቲ መምሃራን ክኢላታት ምዕቃብ ሓመድን ማይን ምግራብን ኣወሃሃቲ መደባት ኣጋር ሓካይም ተሳቲፎም።
2: እዚ ኣግራም ተክሎ ዘለና ስቲቐንዲ ዕላምኡ ንሓምላይ ምቕያር እዩ። ከምኡ እውን እቲ ክሊማዊ ለውጥስ ዝዓበየ ነገር እዩ። ብከምኡ ድማ እቲ ክሊማዊ ሓምላይ ምስ ተቀየረት መሬት እቲ ዓይንና ፅቡቅ ይርኢ። ብውመጥን ምውጥ ድማ እቲ ክሊማ ንስሕቦ ኣየርቲ ኣዝዩ ፅቡቅ ይኸውን ማለት እዩ። ሕጂ ንኣብነት ኣብዚ እዘን ሃገራት ርሕቅ ኢለን ዘለዋስ ብኣግራብ ዘይምዕቃብን ጥራይሲ ብዙሕ ሓደጋታት ይወርደና ኣሎ። ንኣብነት ድርቀት፣ ሓደጋ ባርዕ፣ ብዙሕ ክሳይ ሓደጋ ዝወርደና ኣሎ። ምክንያቱ ኣግራብ ሰብ ብዙሕ ብፅቡቅ ኣይሕዛን እየን። ሕጂ ካብ ከምዚ ክንድሕን እቲ ገረምና ኩሉ ክንዕቀቦ ኣለና። እዚ እንተክሎ ዘለና ድማ ብፅቡቅ ክሳይ ክኸውን ክበቅልቲ ፅቡቅ ጌርና ክንሕዞ ኣለና። ካብ ኩሉ ሓደጋታት ነፃ ክንከውን ማለት እዩ።
3: ስመይ ሳይሞን ተኪ ይበሃል፣ ካብ ደቂ ዘሩ። ምክንያት ኣብዚ መምፅኢና ብዛዕባ ናይ ማዕቶት ክረምታዊ ማዕቶት ሕጂ ንገብሮ ዘለና ክረምታዊ ማዕቶት ቅድመጂ ዛላታት ነርና ንፈልስታት ዝኾውን ገዘጉድ ድማ ክዒትና ኣለና። ሓመድናን ማይና ንክዕቅብ ድማ ክሳብ እጂ ንፅዕር ኣለና። ሕጂ ድማ ፈልሲ በፂሕና ኣለና። ጥሪትናን ማልና ነብስናን ምእንቲ ፍግረ መሬት ከይገብር ኣለና። ክሳብ እጂ ዛላታትን ፈልስታትን ፅቡቅ በፂሕና ኣለና። ኩሉ ድማ ለብዘበን ካብ ዓሚ ዝሓሸ ፅቡቅ እንዳ ሰንሰነ ማየት ኣሎ።
4: ራይ መጀመርታ ሽመይ ሮቤል ኪዳነ ይበሃል። ካብ ንዘባዕተ ክሌዛም ቤት ትምህርቲ ካልኣይ ደረጃ ናቕፋየ። እዚ ዝስራሕ ዘሎ ልምዓታዊ ወፍሪ ከመይ ጌርካ ሓመድካን ማይካን ትዕቅብ ሞኻ? ኤርትራ ኣብ ሰሚ ደዘርት ትርከብ ሃገር ስለ ዝኾነት ነቲ ሃገር እቲ ካብ ደዘርት ኣውፂኻ ከመይ ጌርካ ናብ ግሪን ዝኾነ ነገራት ትቕይሮ እዩ ትቐንዳ ሓገዝና። እቲ ዝለዓለ ናይዚ ቦታ ስራሕ ከዓ ሓመድናን ማይናን ዓቂምና ንህዝብና ልዑል ዝኾነ ቀረብ ማይ ከምኡ ውን ዓበይቲ ዲጋታት ንክነፅሉ ዝፈጥር ስራሕ ክንገብር ኢና። ዓበይቲ ስራሓት እዩ ዝስራሕ ዘሎ። ኩሉ ተምሃራይ ኣብ ፅቡቅ ስራሕ እዩ ዘሎ፣ ኣብ ተፀሚዱ እዩ ዘሎ። እዚ ሓደ ካብቲ ኣካል ሃገረ ኤርትራ ከመይ ጌራ ትምዕብል እዩ። ሃገር

ኤርትራ ክትምዕብል እንድሕራይ ደኣ ኮይና ዛባና ብምኩዓት ዛባና ልዒልና ሃገርና ብምልማዕ ዝለዓለ ስራሕ ክንሰርሕ ንኽእል ኢና። እዚ ከምዚ ኢሉ እንከሎ ገረብ ምትካል ንዓለም ኢኻ ትሕግዝ ዘለካ፣ እቲ ናይ ሃገር ገዲፍና ንህዝቢ ዓለም እውን ትሕግዝ ዘለካ። ምክንያቱ ኣብ ምቕናስ ግሎባል ዋርሚንግ ዓብ ተራ ስለ ዘለዎ ዓብ ተራ እንድሕራይ ዳኣልዎካ ንህዝቢ ዓለም ማዕረክንደይ ብዙሕ ነገራት ሓጊዝካ ኣለካ።

0: ብግብራዊ ስራሕ ከም ዘሰኒይዎ ምግባር ማእቶታዊ ስራሕ ዝመበገስ እዩ ናይ ምትሕግጋዝን ምብሃሃልን ባይታ ምፍጣር ምርግጋዝ ተራ መንእስያት ተምሃሮ ኣብቲ ዝካየድ ዘሎ ኩልንትናዊ ልምዓት ተሳተፍነቶም ንምርግጋዝ ብሓፈሽኡ ነቲ ብኹናትን ደርቅን ዝባደመ መሬት ኤርትራ ሓመድን ማይን ዓቂብካ ገሪብካ ሓዚእካ ናብ ንቡር ኣከባቢ ከም ዝምለስ ምግባር እዩ።
1: መጀመርታ ሽመይ መለይ ተስፋሂወት ይበሃል። ዝመፃኽሉ ቦታ ካብ ንዞብ ዓተ ክሊዛን ቤት ትምህርቲ ከዓኒ ካልኣይ ደረጃ ናቕፎ ማለት እዩ። ሕጂ ኣብዚ ከዓኒ ከምቲ ኩሉ ወፍሪ ክረምታዊ ማእቶት ኢና ነካየድ ዘለና። መጀመርታ ዛላታት ንዛለቐኒና ሕጂ ከዓ ጎዳጉዱ እናውክዓና ፈስኸነ ምፅኢና ክንተክሊና ማለት እዩ። እዚ ቀንዲ ዕላማ ናይዚ ክረምታዊ ማእቶት ከዓ ሓደ ብዓብዩ ንሕና ነቲ ናይ ስራሕ ተመክሮ ክነማዓብል ካልኣይ ከዓ ነዚ ብዓለም ደረጃ ዘሎ ክንከላኸል ማለት እዩ። ከም ዓለማዊ ዋዒ ባርዕ ጫካ ገለ ዝኣመሰሉ ማለት እዩ። ሳልሳይ ከዓኒ ፅቡቅ ዝኾነ ኩነታት ኣየር ንኸነውሕስ ማለት እዩ። ዝኾነ ብከል ኣየር ንኸየጋጥም ንብላ ኣለና ማለት እዩ። ካልእ እዚ ንስራሓሉ ዘለና ቦታ ከዓኒ ከም ኩሉ ቦታታት ከም ኣግራብ ኢና ክንተክል ማለት እዩ። ነቲ ዝተተኸለ ኣግራብ ከዓ ተጠንቂቕና እቲ ኩሉ ተምሃራይ ከዓኒ ፅቡቅ ዝኾነ ስራሕ እዩ ዝሰርሕ ዘሎ ተገዳስነት ማለት እዩ። ዝኾነ ነገር ከየጋጥም ከዓኒ ኩሉ ነገር ተቐሪብልና እዩ። ሓኻይም ኣለውና መምሃራን ዝከታተሉና ኣለዎ ማለት እዩ።

0: ሽመይ ሞሳና የማነ ባህል መፃክሊ ቤት ትምህርቲ ቤት ትምህርቲ ናፋ ሰከንዳር ስኩል ማለት እዩ እነን ካብ ዓስራይ ክፍሊ ማለት እዩ ሎሚ ኣብዚ መፅናዮ ዘለና ምክንያት ንክንሰርሕ ከረምታዊ መቅተት ማለት እዩ ከረምታዊ መቅተት ዓመት ዓመት እዩ ኣብዛ ዓድና ዝካየድ ኣብዚ ከረምታዊ መቅተት እዚ ክንሰርሕ ኢልና ካብ ንጅምር ዝገረብ እዚ ኩሉ ብኸም ተሰርሐ እዩ እንደገና ፅቡቅ ለሚዑ ኣብቲ ናይ ስራሕ ተምሃሮ ውፅኢት ተምሃሮ እውን ፅቡቅ ዓይነት ስራሕ ዝኮነ ይረኣየሎ ካልእ ካኒ ኣብዚ ቦታ ዝመፂና ወርሕን ከምኡ ንጌራ ናብዚ ቦታ እዚ ካብ ዝመፅእ እንደገና ኣብዚ ቦታ ዝመፂና ከዓኒ ዛላካ ክንሰርሕ ቀኒና ጉድጓት እውን ሎሙ ስጋብ ሎሙ ከዓ ጉድጓት ንኩዕት ቀኒና ካብ ብፅባሕ ከዓኒ ፈስታት ኣለዉ ዝፈለሰ ንዑ ክንተክሉ ኢና ማለት እዩ ጥቕምታት ናይ ፈስታት ናይቲ ዘርኢ ምዝራ ማለት እዩ ብዙሕ ጥቕምታት ኣለዎ ካብኡታት ጥቕሚ ከዓኒ ንኣብነት ሕጂ ተክሊ ተክልቲ ኮንካ ቀዳማይ ነገር ነቲ ናትካ ቁጠባ ነቲ ናትካ ግሎባል ወርሚንግ ዝበሃል ነቲ ዓለማዊ ዋዕይ ከይጋጥመካ ነቲ ዓድካ ትከላኸል ኣለካ ወላ ንሃገርካ እውን ማለት እዩ ኣብ ብሃገር ደረጃ ኣብ ኤርትራ ዓመታዊ ክረምቲ ከምዚ ናይ ፈስታት ምትካል ገለ ማለት እዩ ይካየድ እዩ እንደገና ከዓኒ ተክልታት እንተዘሪእካ ከዓኒ ኣብ ኤርትራ ነቲ ጥዑይ ዝኮነ ኩነታት ኣየር ንምስትምቃር ይሕግዘካ ነቲ መሬት ተዋሕጉ ንከይከይድ ከዓኒ ነቲ ማይ ድዕቁቦት ኣግራብ ድዕቁቦ ማይ ከዓኒ ነቲ ምድርካ ይሕግዞ ማለት እዩ ነቶም ሓረስቶት ከዓኒ እዚ ግሎባል እዚ ፈስታት ምትካል ከዓኒ ይሕግዘና ኣሎ
1: ሰላም ኒምሮት መርሃዊ ይበሃል ካብ ንኡ ዘባዕቲ ክሌዛን ቤት ትምህርቲ ናቕፋ መፅእ ማለት እዩ እዚ ክረምታዊ ማእተት እዚ ከዓ ንተምሃሮ ዝኮነ ንስራሕ ንክልምድ ተፋሊጡ ተምሃሮ ዝተሰርሐ ማለት እዩ ኩሉ ነገሩ እዚ ክረምታዊ ማእተት እዚ ከዓ ኣዝዩ ፅቡቅ ብኩሉ ዘማልአ ዘሎ ማለት እዩ እዚ ክረምታዊ ማእተት ዛላ ጉድጓድ ፈልሲ ምትካል እዩ ዘማልእ ንኣስታት ወርሕን ክተሰሙኒ ይከየድ ማለት እዩ እዚ ከዓ ዛላ ዛሊና ጉድጓድ ክዒድና ፍርቁ ቦታ ተተኪሉሎ ፈልሲ ፅባሕ ክቅፅል እዩ ለካ ትሪፉ ፀንሐ ሎሚ ጉድጓድ ክኳዕት ውዒሉ ፈልሲ ክንውድእ ማለት እዩ ሕጂ ዛላ ብምሉእ ተዛሊሎ ኣብ ክልተ ቦታ ኢና ንሰርሕ ዘለና ሓንቲ ብዛ ንሪኣ ዘለና ካልይቲ ከዓ ብጥቓ ዓድላትና ኣብኣ ንሰርሕ ማለት እዩ
2: ሽመይ መምህር ሰሎሙን ፀጋይ ኮይኑ ኣብ ንእዞ ባዕቲ ክሌዛን ሓላፍን ስፖርትን ጥዕናን ሰርሕ ነጥፍ ኣብዚ ክረምታዊ ማእቶት መበል 28 ግዜ ዝካየ ዘሎ ክረምታዊ ማእቶት ከዓ ከም ካልኣይ ኣዋሃሃዲ ንእዞባ ኮይነ ኣብዚ ንእዞባ እዚ ብሓፈሻ 6 ነቕጣ ኣለዋ 6 ነቕጣ ኣለዋ እዚአን ከዓኒ ዓተ ክሌዛን ደቂ ዘርኡ ደቂ ኣምሓረ ጎላጉል ዋራ ደቂ ገብሩ ይበሃላ ኣብዘን 6 ነቕጣታት ዘለዉ ብዙሕ ተምሃሮ ዝሳተፊ ደቂ ተባዕትዮ 309 ክኾኑ ከለዉ ደቂ ኣንስትዮ ኸዓኒ 241

0: ብጠቕላላ 750 ተምሃሮ ኣብዚ መበል 28 ዙር ዝኸይድ ዘሎ ክረምታዊ ማእቶት ይሳተፍሎ ማለት እዩ። ስለዚ እዚ ክረምታዊ ማእቶት መጀመርታ ዛላታት ጌርና ድሕሪኡ ዛላታት ምስ ወዳእና ጎዳጉዱ ክዒድና ጎዳጉዱ ምስ ወዳእና ኸኒ ኣብዚ ዓብዪ መደበር ፈልሲ ዘለና ሓደ ሚልዮን ዝኸውን ፈልሲ ናይ መደበር ፈልሲ ዘለና ሚልዮን ተኽሊ ዘፍለሶ ካብዚ ሚልዮን ፈልሲ ኻኒ ሕጂ ኣብዚ ዛላታት ከምፀና ኻኒ ኣብዚ ጉድጓድ ተቋዓትና ኻኒ ፈልስታት ንተከላልና ማለት እዩ። እዚ ወፍርኪ ንተምሃሮ ሓደ ናይ ስራሕ ልምዲ ንተምሃሮ ምፍጣር እዩ። ተምሃሮ ኣብ ስራሕ ልምዶም ኣዝዮም ሓያላት ስራሕተኛ ንምኳን ኣፍረይቲ ንምኳን ዕላሙ ንስ እዩ። ካልእ እዞም ተምሃሮ እዚኦም ኣብቲ ቴዎሪ ዝተምሃርዎ ብዛዕባ ፍግረ መሬት ብዛዕባ ምግራብ ወይ ድማ ኣፎረስትሽን ዲፎረስትሽን ንብሎ ሶይል ኢሬዥን እዚ ብተግባር ከዓ ኣብቲ ብያይታ ከመይ ገይሮም ዝሰርሕዎ ካኒ እንዳዋሃዱ ኻ ንክሰርሑካ ይጠቕሞም ማለት እዩ።
1: ክቡራት ተዓዘብቲ መደብና፣ ወፋሮ ልምዓት ክረምታዊ ማእቶት ተምሃሮ ንዕዘቦ ዓዲ ከሌዛን ዘካይድዎ ዘለዎ ንጥፈታት ዝድህስስ መደብና ኣብዚ ይፍፀም። ሰናይ ቅነ

0: መደብ ማሕበራዊ ትምህርቲ
1: ብሚኒስትሪ ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: እዚ መደብ እዚ
0: ንማሕበራዊ ትምህርቲ፣
1: ዜግነት፣
0: ምንባር ብሜላ፣
1: ንኽብርታትን ዕቃበ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ
2: ሰላምታና ይብፃሕኩም። ኣብ ርሑቕን ቀረባን ኮንኩም ንመደብ ማሕበራዊ ትምህርቲ ትከታተሉ ዘለኹም ፍትዋት ተምሃሮ ከመይ ቀኒኹም? ናይ ሎም ምህሮና ካብ መፅሓፍ ራብዓይ ክፍሊ ራብዓይ ምዕራፍ ምዕቃብ ኣከባቢ እዩ ዝብል ክኸውን፣ ንኡስ ኣርእስትና ድማ ሓመድና ንዓቅብ ዝብል እዩ። ቅድሚ ናብ ትምህርቲ ምና ምኸድና ግን ሓንቲ ነገር ረሲዕና ኣለና። ፍትዋት ተምሃሮ ብልክዕ እዮ ገዛ ነርና እዩ። እስከ እዮ ገዛና ብሓንሳብ ኮይና መእረምታ ንግበር ኣለን እሞ ቀዳመይቲ ሕቶና እንታይ እያ ትብል ነራ? ኣብ ዙርያና ዘሎ ዝኾነ ነገር ዝሓቆፈ ዳሽ ይበሃል እያ ትብል ነራ። ሀ ባህርያዊ ኣከባቢ፣ ለ ሰብኣዊ ኣከባቢ፣ ሐ ባህላዊ ኣከባቢ፣ መ ኣከባቢ። ስለዚ እታ መልሲ እንታይ እያ? ንፉዓት መ ኣከባቢ እያ እታ መልስና ማለት እዩ። ካልይቲ ሕቶ ከታይ እያ ትብል ነራ? ዳሽ ኣብነት ናይ ባህርያዊ ኣከባቢ እዩ ኢልና ነይሩ። ሀ ጫካ፣ ለ ዓዲ፣ ሐ ከተማ፣ መ ኩሎም መልሲ እዮም ትብል ነራ። ኩሎም መልሲ ኮኑ ይክእሉን እዮም። ኣብነት ናይ ባህርያዊ ኣከባቢ መን እዩ? ጫካ። ልክ ቁኑዕ መልሲ ሀ ጫካ እያ እታ መልስና ማለት እዩ። ሳልሰይቲ ሕቶ ሓደ ካብዞም ዝስዕቡ ኣብነት ናይ ሰብኣዊ ኣከባቢ እዩ። ሀ ዓዲ፣ ለ ጠፈር፣ ሐ ውቅያኖስ፣ መ ጫካ። ካብ ቁኑዕ መልስና እንታይ እያ? ሐ ዓዲ። ብራቦታት። ናብታ ናይ መወዳእታን ራብዒትን ሕቶ ክንከይድ ንደቂ ሰብ ጠቃሚ ዝኾነ ብተፈጥሮ ዝተሰርሐ ነገር ዳሽ ይበሃል። ሀ ባህርያዊ ኣከባቢ፣ ለ ሰብኣዊ ኣከባቢ፣ ሐ ትሕተ ቅርፂ፣ መ ባህርያዊ ሃብቲ። እታ ቅንዕቲ መልሲ ንምፉዓት ተምሃሮ መ ባህርያዊ ሃብቲ እያ። ሕራይ እምበኣር ፍትዋት ተምሃሮ ምእረምታ ናይ ዕዮ ገዛና ከምዚ ክስዕብ ፀንሐ እዩ ዝመስል። ሕጂ ድማ ናብቲ ዝቕፅል ናይ ሎሚ ኣርእስትና ምዕቃብ ኣከባቢ፣ ንኡስ ኣርእስትና ድማ ሓመድና ንዓቅብ ዝብል ትሕዝቶ ናብኡ ከብለኩም እየ። ሰናይ ምክታል።
0: ሓመድና ንዓቅብ። ሓመድ ሓደ ካብቶም ኣገደስቲ ባህርያዊ ሃብቲ ኮይኑ ኣብ ሂወታውያን ዓብን ብዙሕን ጥቕምታት ኣለዎ። ካብ ሓመድ ዝስርሑ ነገራት እምበኣር ብዙሓት ነገራት ኣለው። ገለ ኣብነት ንምጥቃስ ዕትሮ፣ መጎጎ፣ ጻሕሊ ካልእን ክንጠቅስ ንኽእል። ሓመድ ኣዝዩ ደቂቕ ኮይኑ ንሑፃን ዋላኽን ዱካን ከኣየጠቓልል። ዘራእቲ ሳዕርን ኣግራብን ኣብ ሓመድ ይበቕሉ። ዘራእቲ ምንጪ መግቢናዮም። እንስሳታት ሳዕርን ኣቝጽልትን ይምገቡ። ሳዕርን ኣቝጽልትን እንተዘይሃልዮም እንስሳታት ክነብሩ ኣይምኽኣሉን ነይሮም። ስለዚ ብዘይ ሓመድ ዘራእቲ የለን። ብዘይ ሓመድ ኣቝጽልትን ሳዕርን የለን። ብዘይ ሳዕርን ኣቝጽልትን ከዓ እንስሳታት ኣይምሃለወን። ብዘይ ዘራእትን እንስሳታትን መግቢ የለን። ብዘይ መግቢ ኸዓ ሕይወት የለን። እምበኣርከስ ሓመድ ምንጪ ሕይወት እዩ። ሓመድ ምንጪ ህይወት ካብ ኮነ እምበኣር ክንዕቅቦን ክንከላኸለሉን ይግባአና። ሓመድ ብዝናብ ማይን ንፋስን ተባሕጊጉ ካብ ቦትኡ ናብ ካልእ ቦታ ይውሰድ እዩ። እዚ ምብሕጓግ ሓመድ ከዓ ፍግረ መሬት ይበሃል። እዚ ሓመድ ፍርያምነቱ ከም ዝውሕድ ይገብሮ። ምኽንያት ፍግረ መሬት ኣብ ኤርትራ ምብራስ ኣግራብ እዩ። ካልኦት ምብሕጓግ መሬት ዘቀላጥፉ ረቋሒታት ከም በዓል ኣጻድፍ እዮም። ሰባት ንፍግረ መሬት ብዝተፈላለየ ኣገባባት ክከላኸሉ ይኽእሉ። ገለ ካብ ኣገባባት ምዕቃብ ሓመድ እዞም ስዕብዮም ሓቢርና ንከታተል። ሀ ቅናታዊ ዛላታት ብምህናጽ። ኣብ ኣጻድፍ ቦታታት ቅናታዊ ዛላታት ብምህናጽ ፍግረ መሬት ክንከላኸል ንኽእል ኢና። ቅናታዊ ዛላታት ኣብ ኩርባታት፣ ጎቦታት፣ ንጋድምን ብእምኒ ካኒኻ ዝስርሑ እዮም። ኣብ ገለ ቦታታት ከዓ ብሓመድ ይስርሑ። ዛላታት ንናይ ዝናብ ማይ ብምዕጋድ ወይ ብምዕቋር ንሓመድ ካብ ምብሕጓግ ይከላኸልሉ። ዛላታት ምስራሕ ካልእ ጥቕሚ እውን ኣለዎ። እዚ እቲ ሓመድ ብቐጻሊ ጠሊ ከም ዝህልዎ ይገብር። ብዙሕ ማይ ብትሕቲ መሬት እውን ይውስኽ። ለምግራብ ኣግራብን ሳዕርን ብሰራውሮም ኣቢሎም ንሓመድ ጠሚሮም ይሕዝዎ። ብኣቕጹልቶምን ጨናፍሮምን ኣቢሎም ከዓ ናሃሪ ዝናብ የህድዉ። እቲ ናሃሪ ዝናብን ፍጥነትን ዋሕዚ ማይን ምስ ሓደ ከዓ ፍግረ መሬት ይንኪ። ብተወሳኺ ብሰራውሮም ዝረግፉ ኣቕጹልቶም ኣቢሎም ነቲ ብማይ ተባሕጊጉ ዝኸይድ ሓመድ ይዓብትዎ። ፍጥነት ንፋስ ብምንካይ እውን ካብ ብንፋስ ምብሕጓግ ይከላኸልሉ። እምበር ከስ ኣግራብ ምትካልን ነቲ ኸባቢ ምሕዛእን ብዙሕ ጥቕምታት ኣለዎ። ሓደ ሰራውር ኣግራብ ሓመድ ከይብሕጎግ ይከላኸል፣ ፍግረ መሬት ድማ ኣዝዩ ይውሕድ፣ እዚ ካብ ምትካይ መሬት ይከላኸል። ክልተ እቲ ኣግራብ ዝትከሉ ኸባቢ ድማ ምስ ምሕዛእ ሳዕርን ዝተፈላለዩ ኣግራብን ብብዝሒ ይበቕሎ። እቶም ኣግራብን ሳዕርን ዝናብ ኣብ ዘይዘንበሉ እዋን ነነቒፆም ይምሽምሹ፣ እዚ ድማ ነቲ ሓመድ ፍርያም ይገብሮ። ሰለስተ ነቲ ኣግራብ ናብ ዱር ምስ ዝምዕብል ብዙሕን ዓይነትን እንስሳታት ይውስኽ። ኣርባዕተ እቲ ሰራውር ኣግራብን ሳዕርን ነቲ ማይ ዝናብ ናብ ውሽጢ መሬት ከም ድላይና ንኽንረክብ ይሕግዘና፣ እዚ ውሕስነት ማይ ከም ዝህሉ ይገብር። እቲ ካብ ፋብሪካታትን መኪናን ገዛውትን ካብ ዝነድድ ዕንጨይትን ከምኡ ውን ካብ ካልእ ዝፍጠር ትኪ ብፍላይ ካርቦን ዳይኦክሳይድ በቶም ናይ ኣግራብ ኣቑፅልቲ ይምጾ። እዚ ከዓ ብከላ ኣየር ይከላኸል፣ ረስኒ ጠፈር ከይውስኽ ይከላኸል፣ እዚ ድማ ረስኒ ናይ ጠፈርን ምድርን እናበዝሐ ክከይድ ይከላኸል። ብተዘዋዋሪ ለውጢ ኩነታት ኣየር ወይ ክሊማ ክህሉ ይገብር። ሀ ከትሪ ኣብ እዋን ዝናብ ኣብ ዝተባሕጎገ ቦታታት መትረባት ይፍጠሩ። እዚኣቶም ካብ ግዜ ናብ ግዜ እናዓመቑን እናገፍሑን ይኸዱ። በቲ ዕምቆትን ስፍሓትን መጠን ከዓ ማእለያ ዘይብሉ ሓመድ ብማይ ተባሕጊጉ ይጠፍእ። ስለዚ ኣብ ዓመቕቲ መትረባት መንደቕ ምህናፅ ሳዕርን ቆጥቋጥን በለስን ምትካል የድሊ። እዚ ኸትሪ ይበሃል። ኣብዚ ኸትሪ ኣብ እዋን ማይ ስለ ዝዕገት እቲ ሓመድ ኣብኡ ዝግ ይብል። እቲ ሓመድ ናብ ካልእ ቦታታት ንኸይከይድ ይዓቅቶ ማለት እዩ። ኣብ ኩሉ ኸባቢታት ብፍላይ ኣብ ሰጣሕ ናይ ሕርሻ

0: መሬት ከትሪ ንምክልኻል ፍግረ መሬት እዩ ዝስራሕ። ግን ካልእ ጥቕሚ እውን ኣለዎ። ዝራእትን ኣግራብን ምሕዋስ ማለት ኣብ ግራውቲ ኣእካልን ኣግራብን ብሓባር ምትካል ማለት እዩ። ሓደ ባናና፣ ኣራንሺ፣ ፓፓዮ ወዘተ ብመስርዕ ተተኺሉ ነቲ ኣብ መንጎ ዘሎ ቦታ ኣእካል ምዝራእ ወይ ኣሕምልቲ ምትካል፣ ክልተ ኣብ ድረት ግራውቲ ቆጥቋጥ ምትካልን ወዘተን እዮም። ሰ ምውጋድ ሕሉፍ መግሃጫ። ሕሉፍ ምግሃፅ ማለት መሬት መግሃጫ ካብ ክፀሮ ዝኽእል ንላዕሊ እንስሳታት ምርባሕ ማለት እዩ። ብዙሒ ህዝቢ ክውስኽ እንከሎ ንናይ ዘራእቲ መሬት እናሰፍሐ ኣብ ዝኸደሉ እዋን ኣብ መግሃጫ ዝውዕል መሬት ይንኪ፣ ብዙሕ እውን ይውስኽ። ስለዚ እቲ ብዙሒ ጥሪትን መጠን ሳዕርን ዝተመጣጠነ ኣይከውንን። በዚ ምኽንያት እተን ጥሪት ነቲ ሳዕሪ ካብ ሱሩ ይምሕዎ። እዚ ድማ ናብ ጽዑቕ ፍግረ መሬት የምርሕ። ስለዚ እተን እነርብሐን እንስሳታት ብመጠን ዓቕሚ እቲ መግሃጫ ውሕድ ዝበላን ብዓይነትን ብሉፃትን ክኾና ይግባእ። እዚ ማለት ከዓ እተን ውሑዳት እነጥርየን እንስሳታት ብዙሕ ፀባን ስጋን ፅምርን ዝህባ ዓይነት ዘለዎን ክኾና ኣለዎን ማለት እዩ። እዚ ድማ ካብ ፍግረ መሬት ይከላኸል። እዚ ማለት ግን ብዙሕ እንስሳታት ኣየድልን ማለት ኣይኮነን። ዝኣክል ምግቢ እንተሃልዩ ብዙሕ እንስሳታት እዩ ዝምረፅ።
1: ሕራይ እምበር ፍትዋት ተምሃሮ፣ እዚ ብዛዕባ ሓመድ ክንምሃሮ ፅናሕና ብግቡእ ተረዲእኩም ክኸውን ተስፋ ይገብር። ቅድሚ ዕዮ ገዛ መሃበይ ግን ብሕፅር ዝበለዶ መደምደምታ ክገብረልኩም ተኸታተሉኒ። ሓመድ ሓደ ካብቶም ኣገደስቲ ባህርያዊ ሃብቲ እዩ። ካብ ሓመድ ከዓ ብዙሕ ነገራት ይስርሑ እዮም። ንኣብነት ዕትሮ፣ መጎጎ፣ ፀሓሊ ካልኦት ብዙሓት እውን ክንጠቅስ ንኽእል ኢና። ሰለስተ ዓይነታት ሓመድ ከዓ ርኢና ነርና። ንሳቶም ከዓ መነመን እዮም? ዱኻ፣ ዋላኻ፣ ሑፃ ኸዓ ይበሃሉ። ራይ ዘራእቲ ሳዕርን ኣግራብን ከዓ ኣበይ ይበቕሉ? ኣብ ሓመድ ይበቕሉ። ብዘይ ሓመድ ዘራእትን ሳዕርን ኣግራብን ኣይመሃለውን። ከምኡ እውን ብዘይ ሳዕርን ኣግራብን ከዓ እንስሳታት እንታይ ይመሃለውን? ስለዚ እንስሳታት ተዘየለዉ ከዓኒ ውፅኢት ፀባ፣ ቆርበት፣ ፅምሪ፣ እንቋቑሖ፣ መዓር ካልኦት ኩሎምን ካብ እንስሳታት ክንረኽቦም ንኽእል ነገራት ከዓ ኣይንኽእልኒ ኢና ማለት እዩ። ስለዚ ሓመድ መሰረት ህይወት እዩ ማለት እዩ። እምበኣር ከስ ምዝላይን ምግራብን ብምዝውታር ከምኡ እውን ሕሉፍ ምግሃፅ ብምውጋድ ንሓመድ ክንዕቅቦን ክንከናኸኖን ይግባእ ማለት እዩ። ፍትዋት ተምሃሮ፣ እዚ ክግበረልኩም ፅንሐ መግለፂ መቼም ብግቡእ ተረዲእኩም ክኸውን ተስፋ ይገብር። ግን ከምቲ ልሙድ እዮ ገዛ ክህልወና ስለ ዘለዎ ነዘን ዝበኩም ሕተታት ሓንቲ ብሓንቲ ተኸታተልዎን። ከምቲ ልሙድ ድማ ምስ ወለድኹም፣ ምስ መምሃራንኩም፣ ምስ ብፆትኩም ይህን ምሂ እናተባሃልኩም ከዓ መልሲ ኣብ ዝመፅእ ክላስ ሒዝኩም ለይ ትመፁ ማለት እዩ። ናብ ትሕቶ ክብለኩም እየ። ቀዳመይ ትሕቶ፣ ክንደይ ዓይነታት ሓመድ ኣለውና? ስመይዎም። ካልይ ትሕቶ፣ ፍግረ መሬት እንታይ ማለት እዩ? ሕቶ ቁጥር 3፡፡ ፍግረ መሬት ንከላኸለሉ ኣገባባት ጥቐሱ። ሕራይ ባርፍትዋት ተምሃሮ፣ ናይ ሎሚ ትምህርትና ከምዚ ክትከታተሎ ፅናሕኩም እዩ ነይሩ። ኣብ ድመፅእ ብዛዕባ ምዕቃብ ማይ ክንመሃር ኢና። ክሳብ ሽዑ ግን ሰናይ ናይ መፅናዕትን ናይ ምዝንጋዕን ግዜ ይግበረልኩም። ቻው።

0: ዳሕራይናኸይገድድ ካብ ዘረባ ኣንስቶ ስክላኽልድሕን መናፅፍና ንልቀ ብሸሓ ክንክል ብሸዓ ክነክል ዝተዘወ እንተሎ ከብዱ ዘላብትን ዓዲ ውዓል ዳሓን ትቡዕ ከይልክም ዓዲ ውዓል ዳሓን ትቡዕ ከይልክም ትቡዕ ከይልክም ትቡዕ ከይልክም ትቡዕ ከይልክም
1: ሰይ ሰይ ሰይ ሰይ ሰይ

ዳዕራይ ናኸሪ ገዲ ካብ ዘረባ ኣንስቶይ ስክላኽልንድሕን መናፅብና ንቀፍ ብሻሓ ክንክል ብሻሓ ክንክ ዝተዘወ እንተሎ ከብዱ ዘላብትን ዓዲ ውዓል ዳሓን ትዋዕ ከይልክን ዓዲ ውዓል ዳሓን ትዋዕ ከይልክን ትዋዕ ከይልክን ትዋዕ ከይልክን ትዋዕ ከይልክን

ጥማትኹን ፅበይ ቁመትኹን ፅበይ ፀሓይ ክዓረና ንኽደመ ፀሓይ ክዓረና ንኽደመ ኮፈበርናደናቀይበግ ከይናሓድር ፅርቀይና ውድ ተላይዳ ሩባናኽን ፅግብ ከሮም መትፈር ሸዓ ክንሰግብ ንኺሸዓ ጊዜ ናይ ንባኽን ንኺሸዓ ጊዜ ናይ ንባኽን ንኺሸዓ ጊዜ ናይ ንባኽን

ዘናብሩ ናብዚ ዝከብላ እንቁላልን ሙሉ ምዕሩግ ኣቀባብላ ነጋይ ዝሕበ ኣነባባር ናትክን ሕልፍን ትርፍን በላ ተቐበላ ከንቲባታት ይኸ ከንቲባ ሙሉ ከንቲባ እንቁላልን ሃዋስ ከታትኻባ ከንቲባታት ይለክን ኣለኹ።

0: ሕብረተሰብ መሰረቱ ምርካብ ይዛረቡ ንሳቶም እንታይ ሰበብ ይዛረቡ ንሳቶም እንታይ ሰበብ ኣብዚ ሓበር
1: ወይዘሮ ህድኣት ጸጋይን ኣቶ በረኸት ሃይለን ወለዲ ናታን በረኸት እዮም። ናታን በረኸት ምስ ኦቲዝም ዝነብር ዕድመ ኮተትና በፂሑ ዘሎ መንእሰይ እዩ። ናታን ብህፃንነቱ ደረት ኣልቦ ዋዒ የንፀባረቀ ከም ዝነበረ ወለዱ ይዝክሩ።
2: መጀመርያ ብዘይ ኣፍልጦ ብዙሕ ከቢድ ኢና ሕሊፍና። ኣፍልጦ ይነበረን በቃ ከምዚ ዋዒ ጥራይና ንቡ ነርና ይፅይቕ ቆልዑ ትነክስ ንብረት መፃወት ድሃብ ክዮ ፋሕፋሕ ብሎ ዳሓቢ ዕንጨይቲ ይፃወት ዝኾነ ኣይራዳእ በይኑ ክፃወት ይደሊ ተዛሪብ ክዮ እታ ደሓ ሰባት ተዘይኮይኑ እስ ክድበል ክዮ ኣይገብራን ዳሓ ሰባት ጥራይ ክገብር ዘለዎ ድሓር በቃ ካብ ፓላሶ ይነጥር ካብ ልዕሊ ዚንጎ ይነጥር ካብ ልዕሊ ዚንጎ ምስ ነጠረ ኢዶ ተቐዲዱ ነይሩ ሓሙሽተ ጋንሽ ተሰፊዩ እዚ ግን ዋዒ ጥራይ ድብሎ ንኸምኡስ ይሃብኮን ድሓር መሊሶ ከዓ ካብ ፓላሶ እንዳሰብ ምስከና ካብ እንዳ ኮርያ ነጢሩ ክልተ እጋሩ ጅማውት ተንኪፉ ዳርጋ ወርሒን ሰለስተ ሰሙንን ደቂሱ ማለት እዩ ንሕዋቱ መስማር ሂቡ መስሕዋት ኮይኑ ኣብ ናይ ኤሌክትሪክ ክእቱ ይፍትን ናይ ምፍታን ዓቕሙ ኣዝዩ ላዕሊ እዩ እንታይ ይገብሮ ኣይፈለጥን እዩ ብዙሕ ከቢድ ኣሕሊፍና ከይፈለጥና ድሓር መጨረሽኡ ግን በቂ እዚ ወደስ ናይ ኣእምሮ ፀገም ገይሩ ኣሎ ኢለ ኸይደ ማለት እዩ ማሲ ኣነ ከምኡ ፀገም ዘሎ ናይ በዓል ሳውን ዳውን ሲንድሮም ሲ ከምዚ ብገፆም ዝፍለጡ ጥራይ ድመስለኒ ነይሩ ድሓር ድሕሪ ክንደይ ፃዕሪ ግን ኣብ ሕክምና ኣርእዮ ተራእዩ ናይ ስና ኣእምሮ ድሕሪ ብዙሕ ፃዓር ግን እሱ ኸ ናይ እምሮ ከምዘይኮነ ምስኡ ተፈጥረ ስንክልና ምዃኑ ተፈሊጡ ማለት እዩ

0: ወይዘሮ ለምለም መንገሻውን ምስ ዳውን ሲንድሮም ዝተወልደት ውሉድ ዘላታ ኣደያ ክሳብ ጓል 2 ዓመትን 8 ወርሕን ከም ማንም ህፃን እግሪ ተላ ታተይበለትን ኣብ ነፍሲ ወከፍ መዓልቲ ዘውፃተን ቃላት ኣብ መዝገብ እናስፈረት ምዕባሊኣ እናተኸታተለት ካብቲ ትነብረሉ ዝነበረት ከተማ ባረንቱ ናብ ኣስመራ መፅያ መዓልታዊ ንቡር ንጥፈታታ ተካይድ ነይራ ጓል 5 ዓመት ምስ ኸለት ብሓገዝ ምኽሪሰብ ሞያ ናብ ቅድሚ ትምህርቲ ኣእተወታ ኣብቲ ፈለማ ካብ ወለዳ ምፍላይ ምስ ሓድሽ ከባቢ ምልምማድ ከቢድዋ ከም ዝነበረ ብዙሕ ፃዕሪ እውን ከም ዝሕለፉ ትዝክር ወይዘሮ ለምለም ማሕበር ዝወሰዶ ነዞም ቃታት ብዝሊት ናይ ምስልጣን ተበግሶ ኣዝያ ተድንቕ ብዝያዳ ግን ኣብ መጻኢ ህወቶም ክረብሕሉ ዝኽእሉ ንምዕባለ ኣእምሮኦም ሓጋዚ ዝኾነ ዝተፈላለየ ስልጠናታት ተዝወሃቦም ዝያዳ ኣድማዒ ምዃነ ዝብል ርእይቶዩ ዘለዋ ወለዲ ከምዚ ዓይነት ስንክልና ዘለዎም ቆልዑ ብዛዕባ ክኽተልዎ ዘለዎም ቀኑ ኣገባብ ድማ ከምስ ትገልጽ
1: ጓለይ ከምዚ ዓይነት ስንክልና ከም ዘለዋ ጓል ዓመትን ከላ የ ፈሊጠ ቅድሚኡ ግን ዝኾነ ማለት ካብ ተመኩሮኻ ካብቲዮም ቀዳሞት ደቅኻ እንዲኻ ትሪዮ ካብኦም ዝሕሊላትኒ መጀመርታ ፅቡቕ እያ ትምዕባለታት ነይሩ ማለት እዩ ካብ 6 ወርሒ ገለ ትገብር ፅቡቕ እዩ ነይሩ ትምዕባለታት ብድሕሪኡ ግን ድሕሪ 6 ወርሒ እቲ ክትንቀሳቀሶ ገለገለ ትጅምር ዝነበረት ንድሕሪት ተመሊሱ ማለት እዩ እንታይ ኮፍ ጥራሕ ክትብል ጀሚራ ድሓር ጓል 9 ወርሒ ምስ ኮነት ሓደ ካብ ተመኩሮካ እቲ ኣስናን ደንጉ ምምፃእ ማለት እዩ እንታይ ኮይኑ እቲ ባባ ማማ ዝብል ዝነበረ ከዓ ተቋሪፁ ሕጂ ደቀይ ማለት ናይ ዝኾነ ኣብ ደቀይ ጥራሕ ዘይኮነስ ኣብ ዝኾነ ካብ 5 ወርሒ ክሳብ 6 ወርሒ ዘሎ እዩ ቆልዓ ባባ ማማ ክብል ዝጅምር ንሳ ግን ኣብ 7 ወርሓ ድያ 8 ወርሓ ኣቢላ ባባ ባባ ጀሚራ ማለት እዩ ሕጂ ነዚ ዝሕታለ ዝምስራእኹ ንሕክምና ይወስዳ ምስ ወሰድኩዋ ጓሌ ከምዚ ከምዚ ኮይናትኒ ድሓር ሽዑ ኒሞንያ ተሓምም ቀዳማይ ዓመታስ ኣብ ሆስፒታል ይሕሊፈ እያ ኒሞንያ

0: ሓሙስ ሓመመት ንሆስፒታል ይኣቱ ሞ ሓደ ንእሽተይ ዶክተር ክንዳኹም ዝኸውን እዩ ዝፈልጣ ማለት እዩ ማማ ጓል ክስታይ ምዃና ትፈልጥ ዶ ኢልና ኣይፈልጥ እ ዝወደይ ገደለዮ እንታይ ተሓሚማ ትብሊ ቶንሲል ኒሞንያ ከ ኢሎም ንገለ ኢለዮ ማለት ንሓናዊ ፅንሕ ንገለ ኢሉ ሽዑኡ መፅኡ ይነግረኒ ድሕሪ ሽዑ ድሕሪ ወሪድካ ትቕበለ ኢኻ ኣምፁ ንኢሎም ካ ይኮነን ኣምፂኻዮም ዓለም ስብዓልካ ኢኸ ኣርኢኻዮም እዩ ስለዚ መርሓባ ኢለ ተቐቢሉ እዮ ብለኪ
1: ወላዲት ናታን ዝኾነት ወይዘሮ ሕድኣት ኣቐዲማ ሰኣናፍለጦ ትኽተሎ ዝነበረት ጉጉይ ኣገባብ ኣወጊዳ ስንክልና ውሉዳ ብሓገዝ ሞያውያን ክትብድህ ተበጊሳ ወላዲኡ ኣቶ በረኸት እውን ልክዕ ከማ ስንክልና ውሉዱ ኣሚን ኢሉ ክቕበልን ንምሕጋዝ እውን ተበግሶ ክወስድን ዝሕለል ጻዕሪ ኣካይዳ ናብ ቤት ትምህርቲ ሓደ መስከረም ክፅምበር ብዝወሰድዎ ውሳኔ ድማ ትምህርቲ ሓደ ኢሉ ፈሊሙ ኣብ ቤት ትምህርቲ ሓደ መስከረም ዝተቐበልዎ ምምህራን እውን ይሓመቑን ብቐረባ እናተኸታተሉ ልክዕ ከም መዘንኦም ኣቕሪቦም ሓልዮትን ፍቕርን ደገፍን ኣርኣይዎ ወላዲቱ ወይዘሮ ህድኣት ስለቲ ዘርኣይዎ ተገዳስነትን ሓልዮትን ፍቕርን ኣዝያ ተመስግኖ ንሳ እውን ናብ ቤታ ዝግባእ ክትትል እናገበረት ናብ ዝሓሸ ናይ ምብሃል መድረኽ ከም ዝበፅሕተ ትገልጽ ክፈልጦ እትደልዮ ደጋጊማ እናኣረድአት ድሌታቱ ብዝግባእ ፈሊጡ ብኣገባብ ክሓትት ክኽእል ብሜላ እናመሓረት ምስ ውሉዳ ኣብ ፅቡቕ ናይ ምብሃልን ምርድዳእን መድረኽ በፂሓ
2: መጀመርያ ክሓብኦ የብሎም ናፅነት ክህቦም ኣሎ ኣብ ዝኾነ ክሕወስ ኣለዎ ፀቕጠ ፈጥርሎም የብሎምን ኣብ ዝኾነ ናይ ፋሚሊ መደብዲ ኣብ ዝኾነ መደባዲ ሒዞሞም ክወፁስ ኣለዎ ክዘናግዕዎምስ ኣለዎ ድሕሪ ፀቕጠ ፈጢር ኩሎም እንዳደኸሙ እዮም ዝኸዱ እንዳደኸሙ ዋላ ንግዜ ኣደገ ወፂኦም ሲ ትሑታት ኮይኖም እዮም ነፍሶም ስምዖ ብፍላይ ኣብዛ ትራፖ ምስኣተዉ ሕጂ ትሪኦም ኣብዚ ሳዕስዒት ምስኣተዉ በቃ ምሽ ሕጉሳት ልዕሊኦም ስለ ሓደ የለን ሓቆም እዮም ከ የለን ወ ሓደ ልዕሊኦም
1: መንእሰይ ናታን ኣብዚ እዋን እዚ ምስታ ኣብ ፌስቲቫል ኤክስፖ ምርኢት ተልሂት 9 ብሄራትና ዘቕረበት ጉጅለ ብምዃን ናይ ተልሂት ስልጠና ይቐስም ኣሎ ወላዲቱ ኣብቲ ፈለማ ናብዚ ስልጠና ክኣቱን ከሎ ዝነበረ ህሞት ክትዝክርን ከላ ምዚ ሎሚ ዘለዎ ደረጃ ኣዝዩ ፍልሊ ከም ዘለዎ እያ እትገልጽ ኣብ ቤቱ ድሌት ይኹን ባህጊ ናይ ሳዕስዒት ኣይነበሮን ከተምፅኦን ከላ እውን ብባእሲ ከም ዝተፈላለዩ ትዝክር ሎሚ ግን ካብቶም ብፅቡቕ መሊኾሞ ዘለዉ ህፃናት ኮይኑስ ፅቡቕ ምንቅስቓሳት እውን የርኢ ኣሎ ወላዲ ናታን ኣበርክቶ ማሕበር ኣእምሮኣውን ምዕባልኣውን ስንኩላን ኤርትራ ርድኢቱ ኣብዘ ስንክልና ንኽዓቢ ብዝግባእ ውሉዱ ክከናኸንን ክርዳእን ክኽእል ልዑል ከም ዝኾነ ይገልጽ
3: ኣብዚ ሕጂ ዳርጋ ንሕና ኣብቲ ማሕበር ካብ ናእቲ ጀሚሩ ዘሎቲ ኣበርክቶ ኣባና ኢና ሕጂ ንሪኦ ንባዕሎቲ ኣፍልጦ ብዛዕባ ናይቲ ስንክልና እቲ ኣፍልጦ ዝሃቡና በቲ ዝቡኻ ፀዊዖም ጎስጓስ ኹን ዋላ በቲ ኣብ ኣኼባ ተብሎ ዋላ እቲ ዝገብርሎም ዘሎ ኣብ ሰዓት እዚ ወላ ንባዕላ እዛ ቴራፒ እዛ ሳዕስዒት ገለ ኢሎም ክሳይ ዘበልዎሲ ኣብቲ ባህር ናይ ወድና ና ንመፅእ ሕጂ ማዕረ ኩሉ ጭዋራቱ ከይተረፈ እዩ ዝቐዝቦ ነይሩ ካብ ምንታይ ቆንዝቦ ሕጂ ኣይትፈልጦን ሃሳ እግሩ ንእሸ ከለካ ተንቀሳቀሱ ጉየ ገለ ትብሎ ንሽ ምጉያ ይፈቱ እዩ ግን ብርከ ይሕምኒ እግረ ይሕምኒ ገለ ብዙሕ ነገራት ክሳይ ዝገብረካ ነይሩ ማለት እዩ ኣብ ሰዓት እዚ ግን ኣብቲ እቲ መፍትታሕ ነፍሲ ርኢናዮ ማለት እዩ እቲ ኣብዚ መጀመረ እዚ ናይ ምንቅስቓስ ሳዕስዒት ኢሎም ምሰበሉሎም ዳሕር ትታሕዛ ንባዕሉ በዓል ካሕሳይ ካልክ ኣብቲ ናቶም ሙዳእትዮም እዮም ክሳይ ዝገብርዎም ሕጂ እቲ ዝህብዎም ንሳቶም ምስቲ ቆልዑ ዘለዎም ቅርበት ንዖም እንታይ ገብሮም ኣሎ ሕጂ ሞራል ህቦም ማለት እዩ ትውላና ንባዕልታ መጀመርያ መዓልትስ ኣይፈቱን እዩ ዋላ ኣብ ዝኾነ ዋላ ውራይ ሃሊናስ ኣያትወልካ ኒ ኣብቲ ዳስ ተኸዊሉ ይድውዕል ነይሩ ብን መሊቑና ከይድ ክዳን ምስ ቀረ ተኸዊሉ ዝውዕለካ ካብ ገዛ ይወፅእ ነይሩ ሕጃ ከምዚ ምስራኣናዮ ግን ብዙሕ ነገራት ርኢና ኣሎ ጨወላ ትፋታታሕ ጀሚሩ ደስ ኢሉዎ ዋላ ገዛ ተመሊሱ ሕጂ ስፖርት ከዘውትር ጀሚሩ በዕሉ ማለት እዩ ብዙሕ ዓይነት ስፖርት ንቀሳቀስ ኣብቲ ገዛ ኣብ ትምህርቱ ንበዕሉ እቲ ኣእምሮ ምስ ተፈትሐ ድደ ትምህርቲ ነበረን ከም ዝብልኮ ከይጥራ ዘጥፍ ቆላት ፔሮ ርሳር ዝኾነ ነገር ኣቢሉ ዝመፅ ነይሩ ከይድወ ዝመፅ ነይሩ ሓንደ በዘይ ተፀበናዮ ውፅኢታት ኣብ ትምህርቲ ንባዕሉ ድሌት ነቲ ትምህርቲ ንባዕሉስ ብሂግዎ መፂ ዋላ መዚ ምንቅስቓስ ንባዕሉ ሕጂ እቲ ስፖርት ደስ ኢልዎ እጂ ምሰራሕ ኣብትገዝኡ ምስቲ ብዝንቀሳቀሶ በቃ ብድሌት እንዳጎየ መፅ ናወክተ ደካ ተኮይነ ግን ካልእ ነገር ትብለካ ዴካ ክሰማዕ ኣለካ ዋላት ናይ ትምህርቲ ነገር ጎኒ ጎኒ እዚ ከተማ

0: لك سلا نبلو حجي كيف توطح قبر جميل لك تقبيل وس ولا بتمرتون عبلو كاتت بيتها وزاي ولا افتي قوانقو انا معلوسي نحن هذين نبلو هان نبت تماهيرو جيكو لانتي ولا تي لانجوجي كيم هارنا يبعلو بكا ولا افتي قوانقو اس توهو بفوري اكستيات سكرينا جميلو مالتي ازا حجي يوه توتي تابانا توتيت نايتي نحن اخا تردينا لس نابتي ነገራት እስከ በዚ ከዓ ንክዶ ንዝኾነ ነገር ዝበለና ሕጂ ኣይና ኣብና ወላ ንሱ ዘይቅበሎ ነገር በዓልና ኣረዲእና ንወስዶ ሞ እንዳፈትዎ ይኸይድ
1: መጀመርያ ኩ ብዙሕ ይክሉን ነረ ዳሕራይ ግን ስለ ዝመረና ነገር መምርካ ሳይ ከዓ ካብኡ እንዳሱ ዝበለና ንና በቶም ተምሃሩ ከዓ ድምህሩና ነበሩ ብምካ ብጣዕሚ ፅቡቅ ሓገዝ ገይርና ካብ ዝላዕለ ከዓ ክንበፅሕ በፂሕና ኢና ከዓ ብሕጂ እውን ፅቡቅ ክንቅፅል ከዓ ተስፋ ንገብር ንሱ ድመረና ብጣዕሚ ፅቡቅ ካብተን ተንተሊትካ ኩለና ንምሃር 9 ብሄራት ካበንካ 4 ብሄራት ይኽእል ዝያዳ ብሌን ሳሆ ኩናማ ቢዳዊት
2: ሕጂ ምስ ከምዚኦም ቆልዑ ዝነብሩ ስድራ ቤት ንደቆም ክዓፅዎም ዘይብሎም ማለት እዩ ናብ ዝኾነ ክወፁ እንከለዉ ምስኦም ክወፁ ክኽእሉ ኣለዎም ኣነ ሕጂ ስራሕ ወፍር ጓለይ ንስራሕ ሒዘያ ኸይድ ክበፅሕ እንድሕር ኮይነ ሒዘያ ይኸይድ ኣይገድፋኒ ምሽ እዛ ቦርሳና ሒዝና ንስራሕ ንኸይድ ልክዕ ከም ኣሳ ከዓ በዚኣ ቦርሳይ በዚኣ ኢደይ ሒዘየ ዝኸይድ ሕጂ ኣነ ንዕኦም ክብሎም ዝዘ ማለትሰ ካብይ ንላዕሉ እውን ኣለዉ ኣነ ልዕሊኦም ፈሊጠ ወይ ገለገለ ኮይነ ዘይኮንኩሲ ደቀንስ ክገድፉ የብሎም ከውፅእዎም ኣለዎም ከምህርዎም ኣለዎም ወላቲ ናይ ትምህርቲ ገለ ተዘይተኸኣለ ኸዓ የዛውርዎም ምፅዋር ብጣዕሚ እዮም ዝፈትዎ ክተውፅኦም ክትክእል ኣለካ ክተርእዮም ክትክእል ኣለካ ቦታታት ክተላልዮም ኣለካ ኩሉ ነገር ክፈልጡ ክኽእሉ ኣለዎም ማለት እዩ ሕጂ ንኣብነት ውፅእ ኢሎምስ ብገለስ ክወፁካ ክእል እዮም ወፂኦምስ ክምልስልካ ክኽእል ኣለዉ ሕጂ ንኣብነት ዋም ሓቲትክዮም ኣበይ ገዛኸ ኣበይ ቤት ትምህርቲኺ ኢልክ ክትሓትዮም ከለኸስ ክምልስልካ ክኽእሉ ኣለዎም ሕጂ ንኣብነት ሓንቲ መዓልቲ ጓለይ ስደንጌያ ንትምህርቲ ክትከይድ ደልያ ደንጎያስ ማማ ደንጎ ክኒኢላት ንገዲፋት ንወፅያ ብጣዕሚ ከዓ ቁልጥፋት እዮም ከምዝውፅእ ክብሉካ ከለዉ ማለት እዩ ወፅያ ከይዳ ኣበይ ፀኒሓትን ሴማፎሮ ኣብ ባርዳኦስታ ማለት እዩ ኣነ ሰንቢደ እንዳጎ ቆልዓ በዚኣ ሓሊፋ ከምዚኣ ዝኣምሰለት ገለ ብሎም እዎ ከይዳ እብሉኒ ዋ መናስ ጊርዋ ፅርግያ ባዕላ ጠጠው እንዳበለት ትሰግረን ከምታ ኣነ ዘስግራ ወይ ኣቦኣ ዘስግራ ማለት እዩ ድሓር ንሓደ ኣብታ ሴማፎሮ ንሓደ ወዲ ኣስግረኒ ኢላቶ መካይን ምስ በዝሓ ኣስግረ ናበይ ኢኺ ዳህላክ እንታይ ክትገብር ክምሃር ገዛ ክኸ ደንደን ኢላቶ ሕጂ ድሓረይ ሓራ ኢሉ ሒዝዋ እንዳኸደት ሓንቲ ጓል ተረኽባ ኣነ ክመላኣልካ ናበይ ኢኺ ዛ ሓፍተ ኢላታስ ክመሃር እየ ዳህላክ ክምሃር ኢላታ ማለት እዩ ኣብኣ ኣርኪበያ ግን ናይ ብሓቂ ፅቡቅ ሜርክያ ኩሉ ትፈልጥ ገዛኣ ትፈልጥ ቤት ትምህርታ ትፈልጥ ንመጀመርታ ግዜ ግን ሸዓኣ በሊቋትና ሃይዳ ማለት እዩ ምክንያቱ ደንጌያ እታ ትምህርቲ ስለትደልያ ንሳ ኣብኡ የድምዑ ኣየድምዑ ብዘየገድስ ይደልይዋ እዮም እታ ትምህርቲ ማለት እዩ ከዳስ ከምዚ ኢሎምሲ ክምልሱ ክኽእሉ እውን ኣለዎም ካብቲ ዘሐጉሰካ ነገር ማለት እዩ

0: ኣእምሮኣዊ ወይ ምዕባላኣዊ ስንክልና ክበሃል እንከሎ ሓፈሻዊ መግለፅን ኮይኑ ናይ ኣእምሮ ወይ ናይ ምዕባለ ስንክልና ዝገልፅ እዩ። ናይ ኣእምሮ ክበሃል እንከሎ ነቲ ክእለት ምሕሳብ፣ ምስውዓል፣ ምግንዛብ ዝገልፅ ክኸውን እንከሎ፣ ምዕባላኣዊ ክበሃል ከሎ ድማ መብዛሕትኡ ግዜ ምስ ኣካላዊ ኮይኑ ግን ከዓ ነቲ ኣእምሮኣዊ ምዕባለ ተግባራት ዝገልፅ እዩ። ክሳብ ሎሚ ኣብ ሃገርና ኣብ ኦቲዝም ማለት ኣብ ማሕበራዊ ዝምድና ምብህሃል ብተደጋጋሚ ብዘርእይዎ ባህርያት ከም ኣካላዊ ማሰይቲ ምውራድ፣ ዝሕንበብ ነገራት ዝያዳ ምፍታው፣ ቀዊልካ ምጥማት ዝልለም፣ ብሰንኪ ኣብ ጆር ዝፍጠር ለውጥታት ዝፍጠር ኣካላዊ ሓልክታት ዝገድፍ ብኣካላዊ መስሌክ ተለልዮ እትኽእል ዳውን ሲንድሮም፣ ጉድለት ክእለት ሚዛን ምሕላውን ኣብ ምንቅስቓስን ፀገማት ዝረኣየሉ ሰረብራላዊ መልመስቲ ፍራጃይል ኤክስ ሲንድሮምን ዝሓሸ ነፀርታን መረዳእታን ተጠርዩ ከም ዘሎ ሞያውያን ይሕብሩ። ካብዞም ምዝ ስንክልና እዚ ዝውለዱ ህፃናት ኣብ መብዛሕትኦም ክእለት ምግንዛብን ምብህሃልን ዝጎደለ ኮይኑ ንረኽቦ። ኣእምሮኣዊ ስንክልና ጠንቂ ምዕባላኣዊ ስንክልና እዩ። ምዕባላኣዊ ስንክልና ግዳ ናይ ግድን ኣይኮነን ኣእምሮኣዊ ስንክልና ዘምፅእ
1: ብዙሕ ግዜ ዝረአ ኣብ ኩነታትና እንታይ እዩ? ንኣብነት ምድንጓይ እዩ። ምድንጓይ ናይ ዘረባ፣ ምድንጓይ ናይ ምንቅስቓስ፣ ምድንጓይ ናይ ኣካላዊ ዕቤት ክረአ ከሎ ወለዲ መጀመርያ ነቲ ኩነታት ናብ ነብሶም ክወርድ ስለ ዘይደልይዎ ቀዳመይቲ ዝገብርዋ ክሕደት እያ። ትክሕዶ ነቲ ኩነታት ዘረባ ተደንጊዩ ሓደ ቆልዓ ዓሌትና ከምዚ እንዲኦም ደንጎይቲ ኢና ገለ እናተባህለ ነቲ ምትእትታዊ ዘደንጊ ተግባራት ይግበር ማለት እዩ። ንኣብነት እግሪ ምትካልሲ ክሳብ 18 ዋር ሓደ ቆልዓ እግሪ ንድሕዘይተኺሉ ኣብ ግምት ክነእትዎ ይግባአልና። ዘረባ እውን ከምኡ ልዕሊ 2 ዓመት ክዛረብ እንተ ደይክኢሉ ሕቶ ክኾነና ኣለዎ። ግን እቲ ወላድ እንታይ እዩ ዝገብር? ብዙሕ ግዜ ምክንያታት ትፈጥረሉ ነቲ ኩነታት ብሓጎኡ ከምዚ ነይሩ፣ ዓባይ ከምዚ ነይራ፣ ሓዊ ከምዚ ነይሩ ገለ እንዳተባህለ ምክንያታት ትፈጥረሉ ሞኒ ነቲ ዝግበር ሓገዛት የዳናጉዮ ማለት እዩ። ስለዚ ኣብ ቆልዑ ዝረአ ብመንፅር መዘንኦም ዝግበር ለውጥታት ምስ መዘንኦም ብምንፅፃር እቲ ምዕባሊኦም ኣብ ኩሉ ኣብ ኣካላዊ ክኸውን ክእል ኣእምራዊ ክኸውን ክእል ምድንጓያት ኣብ ዝፍፀመሉ ዝረኣየሉ እዋን ቅልጡፍ ሓገዝ እንተ ደኣ ረኺቦም እዮም ኣብቲ ዝቕፅል ሂወቶም እውን ዝሓሸ ውፅኢት ዝርከቦ። እጂ ግን ትቐንዲ ዝረአ ከምዚ ንጠቕሶ ዘለና ነቲ ኩነታት ክትቅበሎ ዘይምኽኣል ስዒቡ ከዓኒ ምክንያታት እናፈጠርካ ምድንጓይ ኣሎ። እቲ ዝኸፍአ ናይ ኦቲዝማዊ ባህርያት ግን ቆልዑት ብዙሕ ግዜ ዓይንና ዓይኒ ይጥሙቱን ፀዊዕካዮም ሰምዑካ ዘለዉ ይመስሉን። ሕጂ እንታይ ገብሩ ወለዲ ከምዚ እዋን ሓደ ናይ እዝኒ ፀገም ዘለዎም መሲልዎም ብዙሕ ዕንክል ይልብሉ እዮም። ኣብ ርእሲኡ እቲ ከምኡ ዝገብርዎ ምግንዛ እዚ ኮነ ኢሎም ዝሕንጉዱ ዘለዉ ስለ ዝመስሎም ኣብ ርእሲኦም ዘየድሊ ጎነፅ ዓመፅ እውን ይወርድ ማለት እዩ።
0: ነዞም ምስ ኣምስ ወይ ኣእምሮኣውን ምዕባላኣውን ስንክልና ዝነብሩ ዜጋታት ክሓቁፍ ኣብ 2013 ዝተመስረተ ማሕበር ኣእምሮኣውን ምዕባላኣውን ስንኩላን ኤርትራ ኣብ 6ዱሽተዩ ዞባታትን 67 ንኡሳን ዞባታትን ወከልቲ ኣቐሚጡ ኣብ ንጡፍ ኣገልግሎት ይርከብ። በብግዚኡ ንወለዲ እዞም ስንኩላን ነቶም ስንኩላን እውን በዕሎም ኣብ መዓልታዊ ሂወቶም የገድስ ዝበሎ ስልጠና እናወደበ ኣብ ሕብረተሰብ ዘሎ ጉጉይ ኣባህላታት ንምእራምን እሩም ርድኢት ኣብ ምፍጣርን ዝሕግዝ ሰሚናራት እናወደበ ኣብ ዝተፈላለየ መድረኻት ንጥፈታት እናሰርዐን ይሰርሓሎ። ሓደ ካብኡ ብያታዊ ትሊት ክስልጠኑ ዝተወደበ ተበግሶ እዩ። እዚ ንጥፈታት እዚ ንግዜ መሕለፊ ጥራይ ዘይኮነስ ክፋል ናይቲ ኣእምሮኣውን ኣካላውን ሕክምና እዩ።
2: ቀዳመይቲ ዕላማና ሕብረተሰብ ክልወጥ እዩ። ሕብረተሰብ ክልወጥ ከዓ ግዜ ዘድልየ እዩ። ክትምህሮ፣ ክትጉስጉሶ፣ ከተንቀሖ፣ ዳሕር ከዓ ዝጭበጥ ነገር ክትገብሮ ፀገምና ዋላቶም ወለዲ ሓራ ስለ ዘይኮንና እዩ። ኣነዶ ስንኩል ክወልድ ኣነዶ ኢልና ምስ ነፍስና ክብርናን ስለ ነወዳድሮ ዘለና እዩ። ሕብረተሰብ ከዓ እቲ ስንኩል ዘለዎም ትሕሙም ዘለዎም ትገለ ዘለዎም ኢሉ ኢዱ ስለ ዘመልክተልና ንዕኡ ክትብድህ ተቐዳመይቲ ንሰርዓ ንሕና ጎስጓስ እያ ማለት እዩ። ኣብ ኩለን ዘን ንኡሳን ዞባታት ጎስጓስ ነካይድ ኣለና። በቂዕና ኣለና ኢልና ናይ መወዳእታ ኳይ ንውሰዶ ግን ንዕወት ኣለና። ብቁፅሪ ክሪኦ ከለኹ 4,000 ዝነበረ ቁፅርና ናብ 7,141 ደይብሎ ኣብ ውሽጢ ዝ 2 ዓመት ኣባላት። ስለዚ በቲ ሚኒስትሪ ዜና ዝሃበና ዕድል ናይ ሓልዮት ፕሮግራም ናይ ሬድዮ ኣብ ነፍሶ ከፍርሑቕ ከባቢ ዘለዉ ስድራታት ነዚ ይበፅሖም ኣሎ። እዚ እዚ ዓብ ተራ ተፃዊት እዩ። ምስቲ ንሕና እንገብሮ ጎስጓሳት ኣስተምህሮታት ናእሽ ናእሽቱ ወርክሾባት እንገብሮ ተደማሚሩ ናብዚ ውፅኢት እዚ መፅኡ ቅድሚ ሳልስቲ ኣቢሉ ይኸውን ካብ ግንዳዕ እዮም መፅኦም ኣቦናደን ሒዞሞስ ካብ ግንዳዕ መፅኦም ናይ ዓመት ቆልዓ እዩ ዳውን ሲንድሮም እዩ ስንክልንኡቲ ቆልዓ ክልቲኦም ሰብኣይን ሰበይትን ሒዞሞ መፅኦም ሕጂ ዓወትናይ እዚ ብኣጋ ሕክምና ረድኤት ክግበረሉ ትምህርቲ ክወስዱ ነቲ ቆልዓ እውን ከኣልይዎ ክልቲኦም ሰብኣይን ሰበይትን ከዓ መፅኦም ማለት እዩ። እዚ ሕጂ እቲ ዓብ ውፅኢት እዩ። ዝዓበየ ፀገምና እቲ ፀርዖ በዴታት እዩ ዘሎ። እቶም ንወልድ ዘለና ማዕረ ነቲ ውላድና ክንንሪኦም እሳ ወሊዳቶ እንዳበልና እቲ ፀር ናብኣተን ስለዘሸክቦ እዩ እቲ ዘሎ። ስለዚ እዞም ስድራ መፅኦም ክልቲኦም ምስ ፀንሑ ብጣዕሚ ብልበ ተሓጒሰ ውፅኢት ናይቲ ስራሕና ከዓ በዚ ክልክዖ ይኽእል።
0: ዓመት መፀ ብጨንፈር ትምህርቲ ዞባ ማእከል ዝውደብ ድራማ፣ ትልሂት፣ ሙዚቃን መዛሙራትን ዘጠቓልል ኣብ ዝተፈላለያ ዓብየተ ትምህርቲ ዝካየድ ወርክሾፕ ኣሎ። ካብዚአን ሓንቲ ኣብ ቤት ትምህርቲ ኣብርሃ ባሕታ ንተምሃሮን መምህራንን ቅድመ ትምህርትን መባእታን ተኻይዱ ነይሩ። ኣብዚ መምህር ትልሂት ስነጥበበኛ ካሕሳይ ገብሪ ሂወት ንያታዊ ሳዕስዒት ብሄራትና ኣገዳስነቶም ኣብ ምዕቃብ ሃገራዊ ክብርታትን መንነትን ባህልን ዘንፀባርቕ መብርሂ ይህብ። ካብዚ ሰሚናር ብምብጋስ ብገለ ቅዱሳት እዚ ስንጠላ እዚ ንስንኩላን ክወሃብ ይኽእል ዶ ዝብል ሕቶ ይቐርብ እሞ ተፀበኛ ካሕሳይ እውን ሳዕስዒት ንኹሉ እዩ ዘጣምር ዝብል ምላሽ ይብሉ። ኣብ ሃገረ ቻይና ንማህደረ ትምህርቲ ኣብ ዝኸደሉ ሓንቲ ናይ ስንኩላን ጉጅለ ንቻይና ወኪላ ኣብ ዓበይቲ ናይ ትልሂት መድረኻት ዝተጎናፀፈቶ ዓወት እውን ከም ተመክሮ ኣቕረቦ። ካብዚ ብምብጋስ ምስ ማሕበር ኣእምሮኣውን ምዕባልኣውን ስንኩላን ከምኡውን ሚኒስትሪ ዕዮ ብምርድዳእ ንኣባላት ናይዚ ማሕበር ዝኾኑ ህፃናት ናይ ትልሂት ስልጠና ክወሃብ ጀሚሩ። ኣብ ዝተፈላለየ መድረኻት ድማ ኣብ ገጾም ደስታን ፍሽኽታን ከይተፈልየ በተን ዝመለኽወን ምንቅስቓሳት ምርኢት ከቕርቡ ጀመሩ። ኣእምሮኣውን ምዕባልኣውን ስንክልና ዘለዎም ህፃናት ትልሂት ክትምህር ዝህልዎ ብድሆ ክብደቱ ንምርድኡ ኣይፀግምን። ብሓፈሽኡ ትልሂት ናይ ኩሉ ህርመታት ክትመልኽ ኣብ ሓደ ረምታ ክትርዕም ንማንም ተምሃራይ ክብደት ኣለዎ። ብዓብኡ ነዞም ህፃናት እዚኦም ሳዕስዒትን ምቅስቓስን ሓደ ካብቲ ኣእምሮኣዊ ሜላታት ፍወሳ እዩ።
3: ብዙሕ ፍልል እዩ ዘሎ ሓቂ ዘረባ ምክንያቱ እቲ ፅቡቕ ነገር ክጅምሩ ከለውን ሕጂ ዘለዎን ድሌቶም ሓደ ድሌት ነይርዎሚ ኩላህናነውን ተስፋን ድሌትን ነይረኒ ክበቆ ከም ዝኽእሉ ግን ግዜ ወስድ ኸውን ዝብል እዩ። ክንጅምር ከለና እቲ ድሌት ዳ እዩ ነይሮ እምበሪ እቲ ህርመታት ይተሓዋወሶም እዩ ነይሩ። እተን ብሄራት ተባዕልን ንኽርድኦም ብመልክዕ እንስሳታት ኢና ንምህሮም ነርና። ንኣብነት ናይ ብዳውየት ናይ ጭሩ ሳዕስዒት ኣሎ። እተን ናይ ጭሩ ሳዕስዒት ከምዚ ክትብል ከላ ኣርኣሩብ ትበሃል ኣላ። ስለዚ በተን እንስሳታት ክዝክርዎ ይቐለሎም። ንዕኦም ጥራሕ ዘይኮነ ግን እንተላይኒ ስድራ ቤቶም እቲ ኣቃወማ ኣካላቶም ሕጂ መታን ክስራዕ ኮፍ ክብሉ ከለዉ ዓንዱ ሕቆኦም ከመይ ተፀጊዖም ኮፍ ክብሉ ከም ዘለዎም ክበልዑ ከለዉ ኢዶም ሰዲዶም ክንዲ ከምዚ ኢሎም ዝበልዑ ከምዚ ኢሎም ከለዉ ኢድና ንሰድድ ናብ መኣዲ ሽዑ ከምዚ ጌርካ ደጊፍካ ከይተነጥብ ሽዑ ትበልዕ። ሕጂ መን ተሰሪዑ ኣሎ ቅርፂ ኣካላቶም ተሰሪዑ ኣሎ ማለት እዩ። ጠጠው ክብሉ ከለዉ እውን ቁመኖኦም ሓልዮም ጠጠው ክብሉ ከም ዘለዎም። ስለዚ ናይ ማሕበር ናይ ስድራ ቤት ናይ እቲ ቤት ትምህርቲ ዘለናዮ ናይ ኩሉ ምትሕብባር እዩ። ናይ ሕብረተሰብ ዕማም ስለ ዝኾነ ክሕቡኡ ከምዘይብሎም ክነውፅኦም ኣለና፣ ናብ ማሕበር ክነምፅኦም ኣለና። ሽዑ ኩሎም ሰዓት ሰዓቲ ወይ ደረፍቲ ክንገብሮም ደሊና ዘይኮነ ከከም ዝምባልዮም እዩ።

0: ክብደቱ ብዘይገልፅ ግዳ መጠነቲ ዝግበረሎም ቀጻሊ ጻዕሪ ዘይባትኽ ምክትታል ልዑል ውፅኢት ከመዝግቡ ዝኽእሉ ምዃኖም ክኢላታት እዚ ዓውዲ ይሕብሩ። ብሓፈሽኡ ማንም ሰብ ከምቲ እተገብረሉ ጻዕርን ወፍርን እትህቦ ደገፍን እዩ ውፅኢታዊ ዝኸውን። ወለዲ እዞም ስንኩላን እምበኣር ካብ ሕብረተሰብ ክመጽእ ዝኽእል ብድሆ ብኣግኡ በዲሆም ንሓገዝ ውሉዶም ተዓጢቖም ተሰሪሖም ከም ሃገር ክመጽእ ትፅቢት ዝግበረሉ ለውጢ ክውን ክኸውን ይኽእል።
1: ሕጂ እቲ ብዓለም ደረጃ ተበፂሒ ዘሎ ንከምዚ ዓይነት ስንክልና ዝኣመሰለ ንሓደ ሰብ ሓደ ኣላይ እንዳገበርካ ተጨባጢ ውፅኢት መፅእ ሕጂ ንሕና ምስ ክህሉ ኩነታትና ዛሚድና እንታይና ንገብር ወለዲ መሰረታዊ ክእለትን ፍልጠትን ነቶም ስንኩላን ውሉዶም ከመይ ገይሮም ይኣልዩ ኣብ ክእለት ፅሬት ምንቅስቓስ ክዳን ኣለባብሳ ስነ ስርዓት ገለ ዝኣመሰሉ ዝተፈላለዩ ክእለታት ኣተኪርና ስልጠና ከም ዝወስ ጌርና እቶም ወለዲ ብዝሓሸ ኣገባብ ንውላዶም ነቲ ባህርያት ተረዲኦም ዝሓሸ ኣገባብ ንክኣልይዎም ፃዕርታት ነካይድ ማለት እዩ።
0: ስለዚ ኣብ መወዳእታ ድንጋፀ ዝብል ቃል ኣውፂና ዕድል ምሃብ ብዝብል ቃል ክንትከኦ ይግባኣና። ፍሉይ ሓገዝ ዘድልዮም ህፃናት ክንሕግዝን ከለና ንዓታቶም ጥራይ ዘይኮነ ነቲ ናይ መላእ ሃገር ሰብኣዊ ሓይልን ክብረትን ኢና እንዕብ ዘለና።

ሰላም ንጥዕና ንዓሃትኩም ይኹን ፈንወና ምክትታት ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሎም ፍርቂ መዓልትን ፍርዓን ኣኺሉ ንሎሚ 23 መስከረም ዝተዳለወ ሃገራውን ኣሃገራውን ዜናታት ሒዘርኩም ቀሪበ ዘለኹ እስቴፋኖስ ግርማይ ብቐንዲ ኣርእስተ ዜና ይፍልም። ወርቃዊ እየቤሉ ምምስራት ቤት ትምህርቲ ሰውራ ኣበሳዋ ብልዑል ማዕርግ ተዘኪሮም። ኣብ ዞባ ማእከል መደብ ንኡስ ርቡሕ ቃፅዖ ሕርሻ ንምትግባር ይስራሕ ኣሎም። ኣዴታት ንኡስ ዞባ ሰንዓፈ ንማእከል ተሃድሶን ሕውየትን ፌስቱላ ዓይነታዊ ደገፍ ገይረን። ተርእዮታት ኤልኒኖ ጠንቂ ጥዕናዊ ፀገማት ይኸውን ከም ዘሎ ተገሊጾም። ኤውሮጳዊ ሕብረት ሕፅረት ፀዓት ንምቅላል ህፁፅ ኣኼባ ከካይድ ስሎቫኪያ ፀዊዓ። ኣሜሪካ ዓመታዊ ኣብ ሊትዌንያ እትገብሮ ዑደት ምልኣኽ ሰራዊት ክትቅፅሎ ምዃና ኣነፂራ። ዝርዝር ዜና ወርቃዊ እየቤሉ ምምስራት ቤት ትምህርቲ ሰውራ ኣበሳዋ ብልዑል ማዕርግ ተዘኪሮም። ወኪል ኢሪና ሙሴ ኪዳነ ብመልክዕ ፀብጻብ ዘዳለዎ ትሕዝቶ ኣሎ። ገረ መስቀል ግረዝጌር ከቕርቦ እዩ።

0: ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ሳዋ ብ1920 መስከረም ብልዑል ማዕርግ ተጸንቢሉ። ኣብቲ ብባህላውን ስነ ጥበባውን መሰናድኦታት ካርኒቫልን ሰልፍን ተምሃሮ ከምኡውን ዛንታ ቤት ትምህርቲ ሰውራ ብዝገልጽ ስእላዊ ምርኢት ዝተሰነየ ጽምብል ተራን ሓድግታትን ቤት ትምህርቲ ሰውራ ብዝብል ኣርእስቲ ንተምሃሮን መምሃራንን ቤት ትምህርቲ ዋርሳይ ከኣሎን ኣባላት ማእከል ስልጠና ሃገራዊ ኣገልግሎትን ሰሚናር ተዋሂቡ። ኣብ ቤት ትምህርቲ ሰውራ ተኸስኪሱ ዝዓበየ ዳይረክተር ቤት ትምህርቲ ዋርሳይ ከኣሎ መምህር ርእሶም ገብሪ ሂወት ኣብ ዝሃቦ መግለፂ ቤት ትምህርቲ ሰውራ ብሰንኪ መግዛእትን ግፍዕታቱን ናይ ትምህርቲ ዕድልን ዝተነፍጎም ቆልዑ ብቑዕ ፍልጠት ኣብ ምስናቅ ከይተሓፅረት ኣብ ምኽስኳስ ሃገራውነትን ምብራኽ ንቕሓት ዜጋታትን ተረኣ ልዑል ምንባሩ ኣረድዩ። ግዳያት ግፍዕታት ጸላኢ ዝኾኑን ካብ ማዓስከራት ስደተኛታት ሱዳን ዝመፅን ቆልዑ ክጋድሉ ዝተሰልፉ እሞ ትሕቲ ዕድመን ዝኾኑ ከምኡውን ኣብ ሓራ ቦታታት ኣባላት ቀያሕቲ ዕምበባ ዝነበሩ ተቐቢላ ዕማማታት ዝጀመረት ቤት ትምህርቲ ሰውራ ኣስታት 15,000 ተምሃሮ ኣምሂራን ኮስኪሳን ናብቲ ዝድለ ደረጃ ከም ዘብፅሐት ዝሓበረ መምርእሶም ኣበርክቶ ኣብ ሃገራዊ ዕማም ብቐሊል ከም ዘይጥመት ኣብሪሁ። ምክትል ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ሌተናል ኮሎኔል ተመስገን ሳሙኤል ቦገኑ ሳዋ ኣብ ህንፀት ብትምህርትን ሃገራዊ ክብርታትን ዝተመልመሉ መንእሰያት ተምሳሌት ቤት ትምህርቲ ሰውራ ምዃና ብምጥቃስ ካብ ክልቲአን ዝወፁ መንእሰያት በብመድረኮም ዝገብርዎ ዘለውን ኣበርክቶ መስክሩለይ ዘድልዮ ከም ዘይኮነ ገሊፁ። ተምሃሮ ኣብ ዝሃብ ወርእቶ ተመክሮ ቤት ትምህርቲ ሰውራ ብመልክዕ መፅሓፍ ተዳልዩ ኣብ ስርዓተ ትምህርቲ ሃገርና ተፀምቢሩ ክስርሓሉ ተላብዮም።
1: እዚ ከምዚ ኢሉ እንከሎ ኤርትራውያን ነበርቲ ጁቫ መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ፀንቢሎም ብመልክዕ ፀብጻብ ተዋሃደ ትሕዝቶ ኣሎ ኣርስማ ኣስመሮም ክተቕርቦ እያ።
2: ኤርትራውያን ነበርቲ ጁባ ሪፓብሊክ ደቡብ ሱዳን ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ብድምቀት ፀንቢሎም። እቲ ካብ 18 ክሳብ 20 መስከረም ዝቐፀለ ፅምብል ንትምህርታዊ ማሕበራውን ስፖርታውን ንጥፈታት ተምሃሮ ቤት ትምህርቲ ሰውራ መምህራኖምን ኣለይቶምን ዘንፅባርቕ ስእላዊ ምርኢት ከምኡ ውን ምርኢት ሰነዳዊ ፊልም ዘጠቃለለ እዩ ነይሩ። ሓለፍትን ኣባላትን ቤት ፅሕፈት ኤምባሲ ሓለፍቲ ሃገራውያን ውዳቤታት ከምኡ ውን ዕዱማት ኣብ ዝተረኽብሉ መዛዘሚ መደብ ቆንስል ኤርትራ ኣቶ ፀጋይ መሓሪ ንድሕረ ባይታ ትምህርቲ ኣብ ኤርትራ ከምኡ ውን ዝርግሐ ኣገልግሎት ትምህርቲ ድሕሪ ናፅነት ዝተረኽበ ዓወታትን ዘሎ ብድሆታትን ብምጥቃስ ሕፅረታት ንምፍታሕ ብፍላይ ድማ ኣሕደርቲ ኣብያተ ትምህርቲ ንምምዕባል ተበጋጊሱ ዘሎ መደብ ንምዕዋት ተራ ኣብ ወፃኢ ዝነብሩ ዜጋታት ክዓዝዝ ኣዘኻኺሮም። ሓላፊ ህዝባውን ኮማውን ጉዳያት ኣቶ ሮመዳን ኣሕመድዲን ብወገኑ ትምህርቲ ኣብ ህንፀት ሃገር ብዝብል ዛዕባ ሓያል ሃገር ንምህናፅ ተዋዳሪ ፍልጠትን ክእለትን ዝዓጠቐ ብቑዕ መንእሰይ ምፍራይ ከምኡ ውን ስነ ምግባርን ሓባራዊ ራእይን ዘለዎም ዜጋታት ምኩስኳስ ከም ዘድሊ ገሊፁ። ዝኽሪ ምምስራት ቤት ትምህርቲ ሰውራ ኣብ ንፅምብለሉ ዘሎና ኣጋጣሚ ኩሎም መትከላት ክብርታት ራእይ ዕላማን ውፅኢትን ናይታ ቤት ትምህርቲ ድሉል መሰረት ንሓድሽ ወፍሪ ህንፀት ሃገር ምዃኖም ኣቶ ሮመዳን ብተወሳኺ ኣገንዚቦም። ብዘይካዚ ፍልስፍናዊ ህዝባዊ ጉንባር ኣብ ትምህርቲ ከምኡውን ታሪክ ቀያሕቲ ዕንበባ ዝገልፅ ወረቓቕቲ ቀሪቦም። እቲ ናይ ዝኽሪ መደብ ብስነ ፅበባዊ መሰናድኦታት ማዕሪጉ ነይሮም።
1: ኣብ ዞባ ማእከል መደባት ንኡስ ርቡሕ ቃፅ ሕርሻ ብምልኣት ንምትግባር ዝተወደበ መልክዕ ይስራሕ ከም ዘሎ ወኪል ክፍሊ ሕርሻን መሬትን ኣቶ ኣስራት ሃይለ ብ22 መስከረም ኣብ ዝተኻየደ ኣኼባ ገሊፆም። ኣብቲ ሞያውያን ሕርሻን ዕድመ ዝተገብረሎምን ዝተረኽብሉ ኣኼባ ኣቶ ኣስራት ሚኒስትር ሕርሻ ናይ 5 ዓመት እስትራቴጂካዊ ውጥን ስራሕ ኣውፅኡ ይነጥፍ ከም ዘሎ ብምጥቃስ ምስ ዝነበረ ዋሕዲ ዝናብ ክራማት ኣብ ዝቕፅል 3 ኣዋርሕ ሓረስቶት ኣማራፂ ሚላታት ተጠቒሞም እተታውነቶም ክም ንምባል ከም ዝሰርሕ ኣብሪሆም። መደባት ንኡስ ርቡሕ ቃፀው ሕርሻ ብዘይዕዙ ዝተሳትፉ ሕብረተሰብ ብሓፈሻ ኣብ ማሓደርቲ ንኡስ ዞባታት ድማ ብቐንዱ ከምዘይዕወት ብምጥቃስ ዓድታት ንመደባት ንኡስ ርቡሕ ቃፀው ሕርሻ ዘድሊ ከማልኣ መደባት ምዕቃም ማይን ሓመድን ብስፍሓት ከካይዳ ብመስመር ምዝራእ ከዘውትራ ባህርያዊ ደኩዕን ምሩፅ ዘርእን ክጥቀማ ከምኡውን ስገም ዘልምዑ ሓረስቶት ኣልጊቦም ጥረታት ክዘርእሉ ተላብዮም። ሓለፍቲ ኣብያተ ፅሕፈት ሕርሻ ኣብ ንኡስ ዞባታት ብወገኖም መደባት ንኡስ ርቡሕ ቃፀው ሕርሻ ዕላምኡ እተታውነት ንምክዕባት ምዃኑ ብምግላፅ ዝርዝር ዝተሰላሰለ ንፈታት ምዕቃብ ሓመድን ማይን ኣቕሪቦም። ተሳተፍቲ ኣብ ዝሃቦ ርእቶ ምድንፋዕ ሓምላይ መግቢ እንስሳን ምምስራት ቤት ትምህርቲ ግራት ሓረስቶትን ዓብ ለውጢ ስለ ዘለዎ ብስሩዕ ክስርሓሉ ተላብዮም። ኣብ መወዳእታ ዋና ኣካየድ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርኢት ተወልደ ብርሃን ሓረስቶት ብሚኒስትሪ ሕርሻ ዝመፀ መርሓት ተኸቲሎም መደባት ንኡስ ርቡሕ ቃፅ ሕርሻ ንምዕዋት ዝወስድዎ ዘለዎ ተበግሶ ኣተባባዕ ውፅኢት ይርከቦ ከም ዘሎ ብምጥቃስ ኩለን ዓድታት ብዝተወደበ መልክዕ ክሰርሓ ኣለዋ ዘኻኺሮም ፍወሳን ሕውየትን ፌስቱላ ኣካላዊ ቅጠባውን ማሕበራውን ክኸውን ከም ዝግባእ ሞያውያን ይመኽሮም ነዚ ዝተገንፀባ ኣዴታት ንእዞባ ዝሰንዓፈ ንማእከል ተሃድሶን ሕውየትን ፌስቱላ ዓይነታዊ ደገፍ ገይረን ኣለዋ ንፀብፃብ ወኪል ኤሪና መሪሕ ተስፋይ ዕልልቲ ሃብ ተማርያም ከተቕርቦ እያ
3: ናብ ማእከል ተሃድሶን ሕውየትን ፌስቱላ መንደፈራ ዝግበአ ምብፃሕ ምትብባዕን ኩነቲ ኣሞራልን ሕውየትን ተሓከምቲ ዝፈጥሮ ፅልዋ ተርእዮ ፌስቱላ ንምውጋድ ኣብ ዝግበር ፃዕሪ ደፋዓ ሓይሊ ከም ዝኾነ ሞያውን ሕክምና ገሊፆም ዶክተር ሃብተ ሃለ መለኮትን ዶክተር ኣብርሃም ኣማንኤልን ነዚ ዝገለፁ ወከልቲ ንእዞባ ሰንዓፈ ብ22 መስከረም ኣብቲ ማእከል ተዓቂበን ሕክምናዊ ናቤት ንዝግበረለን ዘሎ ተሓከምቲ ንምትብባዕ ኣብ ዝወደብዎ መደብ ንጠንቅን ሳዕቤናትን ፌስቱላ ኣመልኪቶም መብርሂ ኣብ ዝሃብሉ እዩ ፍወሳን ሕውየትን ፌስቱላ ኣካላዊ ቅጠባውን ማሕበራውን ክኸውን ከም ዝግባእ ብምጥቃስ ሚኒስትሪ ጥዕና ኣብ ማእከል ተሃድሶን ሕውየትን ፌስቱላ መንደፈራ ንዝርከባ ተሓከምቲ ብነፃ ዝገብሮ ካብ መጥባሕቲ ክሳብ ኣካዳማይውን ሞያውን ትምህርትን ስልጠናን ዝዝርጋሕ ኣገልግሎት ብሕብረተሰብ ብውዱብ መልክዕ ክድገፍ ከም ዝግባእ ኣገንዚቦም ሜዲካል ዳይሬክተር መውከስ ሆስፒታል መንደፈራ ዶክተር ሰዓረት ተስፉ ብወገኑ ብሰንኪ ሃሳይ ልምድታት መርኣ ትሕቲ ዕድመን ዕጉት ሕርስን ኣዴታት ንፌስቱላ ከም ዝቃልዓ ብምጥቃስ ኣብ ዕድመ ፍርያምነት ዝርከባ ኩለን ደቂ ኣንስትዮ ግቡእ ክትትል ቅድመ ሕርሲ ክገብራን ኣብ ትካላት ጥዕና ክሓርሳን ምሒዱ ኣባል ባይቶ ንእዞባ ሰንዓፈ ወይዘሮ ግደይ ተስፋይ ብወገና ንግዳያት ፌስቱላ ንዝግበር ዘሎ ኩሉንትናዊ ናቤትን ሓገዝን ድሕሪ ምምስጋን ካብ ቅዱሳት ነበርቲ ንእዞባ ሰንዓፈ ብዝተዋፀአ ገንዘብ ንተሓከምቲ ዘገልግል መነፃፅህ ንዋትን ኣልባሳትን ዘጠቓልል ንዋታዊ ደገፍ ከም ዘበርከቱ ገሊፃ ተሓከምቲ ብወገነን ኣብቲ ማእከልን ዝግበረሎን ዘሎ ሕክምናዊ ሓገዝን ብሕብረተሰብ ዝግበረሎን ዘሎ ንዋታዊ ሞራላውን ደጋፋትን ኣብ መስርሕ ሕውየትን ዓብዪ እጃን ከም ዘለዎ ብምጥቃስ በፂሒኖ ዘለዎ ደረጃ ውፅኢቱ ናቱ ከም ዝኾነ ሓቢረን
1: ዝስዕብ ዜና ሃገራት ወፃኢ እዩ ተርእዮታት ኤኒኖ ጠንቂ ጥዕናዊ ፀገማት ይኸውን ከም ዘሎ ውድብ ሕቡራት ዓለምን ኣህግራዊ ውድብ ሜትሮሎጂን ሓቢሮም ኣብ 2026 ኤልኒኖ ምዘስዓቦ ክትርዋዒ በዚ ዝተሓዛዘ ጥዕናዊ ፀገማት ኣብ ኣህጉር ኤውሮጳ ጥራይ ልዕሊ 35,000 ሰባት ከም ዝሞቱ እተን ኣህግራውያን ውድባት ገሊፀን ብዘይካዚ እቲ ተፈጥራዊ ተርእዮ ብዝኸተሎ ሕፅረት መግቢ ብደረጃ ዓለም ኣብ ክቱር ጥሜት ናይ ዝነብሩ ሰባት ቁፅሪ ክብ ከም ዝበለ ተሓቢሮም እዚ ከምዚ ኢሉ እንከሎ ብሰንኪ ኤልኒኖ ኣብ ኤውሮጳ ኤስያ ኣሜሪካን ገለ ክፋላት ኣፍሪቃን ብዝኽሰት ዘሎ ተደጋጋሚ ሓደጋታት ባርዕ መጠን ብክል ኣየር ከም ዝወሰኸ ክኢላታት ይጠቕሶም ኣብዚ ዓመት እዚ ኣብ ሰፊሕ ክፋል ዓለምና ተኸሲቱ ዘሎ ተርእዮታት ኤልኒኖ ኣብ ዚ መፅእ ዓመት እውን ክቕፅል ከም ዝኽእል ግምታት ኣሎም ብገምጋም ኣብ ነሱ ወከፍ 2 ወይ እውን 7 ዓመታት ዝኽሰት ኤልኒኖ ን12 ኣዋርሕ ከም ዝቕፅል ይጥቀስ ኤልኒኖ ኣብ 2023 2024 ኣብ ሰፊሕ ክፋል ዓለምና ኣጋጢሙ ምንባሩ ፀብፃባት የረድኦም ኤውሮጳዊ ሕብረት ኣጋጢሞዎ ዘሎ ሕፅረት ሰዓት ንምቅላል ህፁፅ ኣኼባ ክካየድ ስሎቫኪያ ፀዊዓ ቀዳማይ ሚኒስተር ስሎቫኪያ ሮበርት ፊኮ ኣብዚ እዋን እዚ ኣብ ኤውሮጳ ተኸሲቱ ዘሎ ሕፅረት ሰዓት ኣብ ዝኾነ ካልእ እዋን ተረኣዩ ከምዘይፈልጥ ብምጥቃስ ኣባል ሃገራት ንምግትኡ ህቱፅ ስጉምቲ ኮዝዳ ከምዘይከኣላን ከም ዘተሓሳሰቦን ገሊፆም ንዩክሬን ገዚብ ወተሃድራዊ ሓገዝ ዝርእኽ ዘሎ ኤውሮጳዊ ሕብረት ቅጠባዊ ፀገማቱ ንምፍታሕ ዛጊ ዝጥቀስ ስጉምቲ ከምዘይወሰደ ቀዳማይ ሚኒስተር ፊኮ ወቂሱሎም ኤውሮጳዊ ሕብረት ምስ ንየቶ ተዋሂዱ ኣንጻር ሩስያ ኪናት ካብ ዝእውድ ይሰርሕ ከም ዘሎ ቀዳማይ ሚኒስተር ፊኮ ኣብ ዝሓለፈ ቀረባ መዓልትታት ምግላፁ ዝዝከር እዮም ኣባለቲ ሕብረት ዝኾነት ስሎቫኪያ ንዩክሬን ዝገበር ዘሎ ወተሃድራዊ ደገፍ ብምቅዋም እቲ ኪናት ብሰላም ክዓርፍ ሓበራዊ ፃዕሪ ክካየድ ክትፅውዕ ምፅናሓ ዝፍለጥ እዮም ሃገራት ምዕራብ ንዩክሬን ክድግፋ ክብላ ኣብ ቅጠባውን ወተሃድራውን ቅልውላዋት ይወርቃ ከም ዘለዋ እዮም ነቲ ኩነታት ብቐረባ ዝከታተሉ ወገናት ዝጠቕሱም ኣሜሪካ ዓመታዊ ኣብ ሊትዌንያ እትገብሮ ዑደት ምልኣኽ ሰራዊት ክትቅፅሎ ምዃና ኣነፂራ ኣብቲ ሃገር ኣስታት 1,000 ወተሃደራት ኣዋፊራ ዝፀንሐት ኣሜሪካ ኣብ ዝሓለፈ ቀረባ ኣዋርሒ ከም ዝሰሓበቶ ዝፍለጥ ኮይኑ ኣብ ዝመፅእ ቀረባ ግዜ ካብኡ ዘይውሕድ ቁፅሪ ከም እትልእኻ ነፂራ ኣሜሪካ ነቲ መስርሕ ካብ 219 ክተካይደ እኳ እንተፀንሐት

ኣብዚ ዓመት እዚ ግና ክትቀርጾ ከም እትኽእል እዩ ክእመት ጸኒሖም። ሊትዌንያ ሰራዊት ኣሜሪካ ኣብ ምምሓስ ፀጥታ ብዘገዲ ሰብ ብምጥቃም ክሳብ 65 ክትቅበል ቅርብነታ ገሊጻ ኣላ። ኣሜሪካ ኣብ ኤውሮጳ ኣዋፊራቶን ዘላ ሰራዊታ ክተጉድሎ ከም እትኽእል ትእምት ስለ ዘላ ሓያሎ ሃገራት ኣብ ፀጥታዊ ሻቕሎት ከም ዝርከባ ይሕበር። እቲ ሰራዊት ናይ ምንካይ መደብ ኤውሮጳ ኣብ ፀጥታዊ መዳይ ርእሳ ክትክእል ምልእኽቲ ዘመሓላልፍ ምዃኑ ወተሃደራውያን ክኢላታት ይገልጹ። ሩስያ ኣብ ቀዳማይ መንፈቕ 226 ምሽመር ሻርክቲ ሃገራት ደቡባዊ ንፍቀ ክቢ ዘካየደቶ ንግዳዊ ምልዋጥ ምስቲ ናይ ቅድሚኡ ዝነበረ ዓመት ተመሳሳሊ ግዜ ክነፃፀር ንከሎ ብልዕሊ 15,000 ከም ዝወስኸ ተገሊጾም። ብመሰረት ፀብጻባት ሩስያ ኣብ ዝሓለፈ 8 ኣዋርሕ ምስተን ሃገራት ኣስታት 300 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየደት ተፈሊጡሎም። ብስዝባዊት ሪፓብሊክ ቻይናን ህንድን ዘካየደቶ ዝዓበየ ምንባሩ ዝሓበርቶም ፀብጻባት ፍርያት ሕርሻ ነዳዲ ጋዝ ቴክኖሎጂን ወተሃደራዊ ንዋትን ዝለዓለ ምልዋጥ ከም ዝተኻየደሎም ኣረዲኦም። ሩስያን ቻይናን ካብ ጥሪ ክሳብ ናሕሰ ጥራይ ልዕሊ 180 ቢልዮን ዶላር ንግዳዊ ምልዋጥ ከም ዘካየዳ ብምሕባር እቲ ኣሃዝ ምስ ናይ ዓሚ ተመሳሳሊ ኣዋርሕ ክነፃፀር ንከሎ ብልዕሊ 24,000 ክብ ከም ዝበለ ገሊፀን። ዓመታዊ ኣስታ 65 ቢልዮን ዶላር ንግዳዊ ምልዋጥ ከካይዳ ዝፀንሓ ሩስያን ህንድን እውን ነቲ ኣሃዝ ኣብ ዝመፅእ 3 ዓመታት ናብ 100 ቢልዮን ዶላር ክብ ንምባሉ ይስርሓ ከም ዘለዋ ሓቢረን። ምስ ሃገራት ምዕራብ ዘይተቓደወት ሩስያ ብፍላይ ድሕሪ 222 ንግዳዊ ኣንፈታ ናብ ሃገራት ደቡብ ንፍቀ ክቢ ከም ዝቕናዓቶ ዝፍለጥ እዮም። ህዝባዊት ሪፓብሊክ ቻይናን ጀርመንን ቁጠባውን ንግዳውን ዝምድነአን ንምድንፋዕ ክሰርሓት ተረዳዲአን። እዚ ዝተገልፀ ሚኒስትራት ጉዳያት ወፃኢ ክልተን ሃገራት ብ21 መስከረም ኣብ ዘካየድዎ ናይ ቴሌፎን ዝርርብ እዮም። ክልቲኦም ሚኒስትራት ሃገራቶም ቁጠባዊ ዝምድነአን ንምምዕባል ስሩዕ ናይ ምብሃል መድረክ ክኸፍታ ናፃ ንግዳዊ ንጥፈታት ከስፋሓን ቁጠባዊ ዕብለላ ብሓባር ክቃወማን ምዃነን ገሊፆም። ቻይናን ጀርመንን ኣብ 225 ልዕሊ 250 ቢልዮን ዩሮ ዝግመት ንግዳዊ ምልዋጥ ከም ዘካየዳ ብምጥቃስ ኣብዚ ዓመት እዚ ነቲ ኣሃዝ ክብ ንምባሉ ይሰርሓ ምህላዋና ኣፍሊጠን። እዚ ከምዚ ኢሉ እንከሎ ሚኒስትራት ጉዳያት ወፃኢ ክልትኤን ሃገራት ዘካየድዎ ዝርርብ ኣብ መንጎ ቻይናን ኤውሮጳዊ ሕብረትን ንዘሎን ንግዳዊ ፍልልያት ንምፅባቡ እውንታዊ ተራ ክህልዎ ከም ዝኽእል ኣሚቶም ኣለዎም። ብካልእ ወገን ሚኒስትራት ጉዳያት ወፃኢ ጀርመንን ቻይናን ኣብ ጉዳይ ኩናት ዩክሬን ከም ዝተመያየጡ ተገሊጹሎም። ካናዳ ምስ ኣባል ሃገራት ደቡባዊ ምብራቅ ኤስያ ማለት ኣስያን ናፃ ንግዳዊ ስምምዕ ንምፍራም ከተካይዶ ንፅንሐ ዝርርብ 90 ሚታዊት ከም እተሳለጠ ኣፍሊጣ። እቲ ስምምዕ ቀዳማይ ሚኒስተር ማርክ ካርነይ ዝመፅእ ወርሒ ጥቅምቲ ኣብ ፊሊፒንስ ኣብ ዘካየዶ ዑደት ክኽተም ከም ዝኽእል እዩ መንግስቲ ካናዳ ኣሚቱ ዘሎም። እቲ ውዕል ምስተተግበረ ንንግዳዊ ሽርክነት ካናዳ ናብ ኤስያ ከስፍሖ ነተን ሃገራት ድማ ተጠቀምቲ ፀጋታት ካናዳ ክኾና ባይታ ክፈጥረለን ምዃኑ ተገሊጹሎም። ብመሰረት ትውጥን ካናዳ ናብተን ሃገራት ብብዝሒ ተፈጥሮኣዊ ጋዝን ነዳድን ክትልአኽ እያ። ምስ ኣሜሪካ ኣብ ንግዳዊ ኪናት ኣትያ ዘላ ካናዳ ክሳራታታ ንምቅላል ምስ ኤውሮጳዊ ሕብረት ኣብ ሓያሎ ፅላታት ዘተኮረ ስምምዓት ከም ዝኸተመ ዝዝከር እዮም። እቲ ስምምዓት ድሕሪ ኩናት ዩክሬን ኣብ ሃገራት ኤውሮጳዊ ሕብረት ኣጋጢሙ ዘሎ ሕፅረት ፀዓት ንምቅላል እወንታዊ ተራ ከም ዝህለወ እዩ ዝእመት ዘሎም። ካናዳ ብዕቑር ፀጋታትን ሰደድ ባህርያዊ ጋዝን ምስ 5 ቀዳሞት ሃገራት ዓለምና ከም እትሰርዓ እዩ ዝጠቀስ። ኣሜሪካ ኣብ ልዕሊ ጓቲማላ ኣጥኒዓቶ ንዝፀንሐት ንኣስታት ፍርቂ ዘመን ዝቐፀለ እገዳ ኣፅዋር ብምልዓል ወተሃደራዊ ንዋት ክትልእኸላ ጀሚራ። እቲ ስጉምቲ ወተሃደራዊ ዓቕሚ ሃገሩ ብምድንፋዕ ኣብ ምውሓስ ልዕላውነት ተርኡ ልዑል ምዃኑ ሚኒስተር ምክልኻል ጓቲማላ ሓቢሮም። ኣሜሪካ ናብቲ ሃገር እትልእኾ ኣፅዋር በብእዋኑ ከተዕብ ምዃና ብምግላፅ ዝምድነአን ንምምዕባል ሓጋዚ ከም ዝኾነ ኣፍሊጣ ኣላ። ኣሜሪካ ካብ 1960 ክሳብ 1996 ኣብ ጓቲማላ ድሕሪ ዝተኻየደ ኩናት ሕድሕድ ናብቲ ሃገር እትልእኮ ዝነበረት ኣፅዋር ደው ከም ዘበለቶ ፀብፀባት የረድኦም። በቲ ን36 ዓመታት ዝቐፀለ ውግእ ኣስታት 40 ሚልዮን ሰባት ሂወቶም ከም ዝሰኣኑ እቶም ፀብፀባት ብተወሳኺ ጠቕሶም። ዜና ንምዛም ቀንዲ ነጥብታት ክደግመልኩም። ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ኣብ ሳዋ ብልዑል ማዕርግ ተዘኪሮም።

ኣብ ዞባ ማእከል መደብ ንውስ ርቡሕ ቃፅሮ ሕርሻ ንምትግባር ይስራሕ ኣሎም። ኣዴታት ንዞባ ሰንዓፈ ንማእከል ተሃድሶን ሕውየትን ፌስቱላ ዓይነታዊ ደገፍ ገይረን። ተርእዮታት ኤልኒኖ ጠንቂ ጥዕናዊ ፀገማት ይኸውን ከም ዘሎ ተገሊጾም። ኤውሮጳዊ ሕብረት ሕፅረት ፀዓድ ንምቅላል ህፁፅ ኣኼባ ከካይድ ስሎቫኪያ ፀዊዓ። ኣሜሪካ ዓመታዊ ኣብ ሊትዌንያ እትገብሮ ዑደት ምልኣኽ ሰራዊት ክትቅፅሎ ምዃና ሓቢራ። ዜና ተዛዚሙሎ ብርኹም ዓልቲ እዩ።

0: ዝኸበርኩም ተኸታተልትና መበል 5 ዓመት ምስራት ቤት ትምህርቲ ሰውራ ከምዚ ክንከታተሎ ዝቐነና ብዕውዕ መንፈስ እዩ ክካየድ ቀኒዩ። ትማሊ ዕለት 20 ድማ ናይ መዛዘሚ ስነ ስርዓት ተኻይድሉ። ኣብቲ መዛዘሚ ካብቲ መሰረት ዝኾነ ቤት ትምህርቲ ሰውራ ብምብጋስ ትምህርታዊ ጉዕዞ ናይ ዝሃገር ብሓፈሻ ብፍላይ ድማ ሚኒስትሪ ትምህርቲ ኣብ ዝመፅእ ዓመታት ማለት ክሳብ 2030 ክገብረ ዘለዎ ውጥናት ዘርቀቐሉ ኣጋጣሚ ነይሩ። ብዛዕባ እዚ ሚኒስትሪ ትምህርቲ ዶክተር ሓሊማ መሓመድ እያ ሰፊሕ መብርህ ሂባ። ቤት ትምህርቲ ሰውራ ኣብ ምምሃርን ምስትምሃርን ዓብዪ ተመክሮ ዝተቐስመሉ ራእይ ህዝባዊ ግንባር ኣብ ግብሪ ዝተመስከረሉ እዩ። ሕጂ እውን እንተኾነ ብሉፅ ስርዓተ ትምህርቲ ኣተኣታቲና ሃገርና ክንቀልስን ክነሰስንን ምእንቲ ግቡእ ገምጋምን ግንዛብን ክህልወና ኣድላይ እዩ። ድሕር ምባል
1: ሃገራዊ ትምህርታዊ ራእይናን ተልእኾናን መደባትናን በዚ ናይ ሎሚ ሓፂር ሰሚናር ከዘኻኽረኩም ፅቡቅ ኣጋጣሚ ይመስለኒ። ሕራይ ምናልባት ኣብ ዝሓለፈ እዚ ትማሊ ማለት እዩ ዋላ ኣብ ኢንተርቪው ብዙሓት ከም ዝበልዎ ራእይ ህዝባዊ ግንባር ኣብ ትምህርቲ ቀጻሊ ክግለፅ ቀኒ እዩ። ትማሊ እውን ብፃይ ጴጥሮስ ዋላ ብፃይ ቴድሮስ ክልቲኦም መምሃራን ገሊፆሞ እዮም። እዚ ራእይ ናይ ሕጂ ስርዓተ ትምህርትና ንጥቀመሉ ዘለና ከዓ መሰረቱ እቲ ራእይ ናይ ህዝባዊ ግንባር ናይ ስርዓተ ትምህርቲ እዩ። ምናልባት እቲ ባይታ ኣብ ግዜ ቃልሲ ዝነበርናዮን ሕጂ ዘለናዮ እቲ ባይታ ስለ ዝፈላለ እቲ ኣድህቦ እቲ ፎካስ ማለት እዩ ምናልባት ክፈላለ ክእል ኸውን። ስለዚ እንታይ እዩ ራእይና? ሚኒስትሪ ትምህርቲ ኣብ ዝሓለፈ 35 ዓመታት ክንሰርሓሉ ዝፀናሕና ብሕጂ ን5 ዓመት 10 ዓመት 20 ዓመት ክንሰርሓሎም ንሕልን ዘለና እንታይ እዩ ዝብል ብሓባር ምርኣይ የድልየና።

0: እና ማለት እዩ ራእይ ሚኒስትሪ ትምህርቲ ኤርትራ ሃገራዊ መንነትን ሰውራዊ ክብርታትን ብምኩስኳስ ኣብ ሳይንስን ቴክኖሎጂን ዝተሰረተ ምዕቡልን ተወዳዳርን ዘመናዊ ቁጠባ ብምህናፅ ብልፅቲ ሃገር ምውሓስ እዩ እዚ ራእይ ናይ መንግስቲ ኤርትራ እዩ ራእይ ናይ ሚኒስትሪ ትምህርቲ እዩ
1: ዕላማን ራእን ሚኒስትሪ ብቑዕ ትምህርቲ ዝረኸቡ ተወዳደርትን መሃስትን ዜጋታት ምፍራ እዩ መትከላት ትምህርትና መትከላት ህዝባዊ ግንባር እዮም ንኤርትራ ከምኡ እዩ ዘድልያ ምስ ግዜ ግን ንውስኸሉ ብዙሕ ነገር ክህሉ ባህርያዊ ይኸውን ሓደ ካብቲ መትከል ብማዕረ ትምህርትን ጸጋታትን ናብ ኩሉ ምብጻሕ እዩ ምኽንያቱ ማሕበራዊ ፍትሒ ብመጀመርያ ብትምህርቲ ክረጋገጽ ኣለዎ ማዕረ ማዕሪ እውን ንዝተሃስየ ቁጠባና ንምሕዋይ ብተወሳኺ ኣብ ስነ ፍልጠትን ቴክኖሎጂን ጸቒድና ክንሰርሕ ኢና ብሓፈሻ እንህቦ ትምህርቲ ንታሪኽና ንባህልናን ራእይናን ኣብ ቅድሚ ዝሰረዐዩ ክኸውን ዘለዎ ብምባልያ ብሰፊሕ ተንቲና
0: ትምህርቲ ዜግነታዊ ሓላፍነት ዘሰክም ሃገራዊ ሓድነት ዝኽስኩስ ክኸውን እዩ ዝግባእ ማለት እዩ ንኣብነት ብዙሓት ተምሃሮ ኣብ ኮለጃት ነፍሪ ኣለና እዞም ነፍርዮም ዘለና ተምሃሮና ደቅናዮም ንሕና ዝዘራእናዮ ኢና ከዓ ንዓፅድ ዘለና ስለዚ ምስቲ ዝረኽብዎ ዘለዉ ስነ ፍፀታዊ ትምህርቲ ዝምረቕዎ ዘለዉ ዓውዲ ማዕረ ማዕሪኡ ምስኡ ዝኸይድ ምኽስኳስ የድልዮም ስለዚ ናይ ብሓቂ ዜግነታዊ ሓላፍነት ክስምዖምን ክዋፅኡን እቲ ስርዓተ ትምህርትና ክሰርሕ ኣለዎ ማለት እዩ ትምህርቲ ዜጋታት ዓቕምታቶም ክሳብቲ ዝለዓለ ደረጃ ከማዕብሉ ዘኽእሎም ንምሉእ ዕድሚኦም ዝኸይድ መስርሕ ምዃኑ ከዓ ምርግጋፅ ምናልባት ትምህርቲ ዕድመ ኣይፈልን እዩ ናይ ትምህርቲ ገደብ ኣብ ዕድመ ምግባር እውን ቅኑዕ ኣይኮነን ትምህርቲ ላይፍ ሎንግ ለርኒን እዩ ሰብ ናይ ብሓቂ ቀፃሊ ኣፍራይ ይኸውን እንተኮይኑ ነብሱ እናማዕበለ ፎርማል ኹን ኢንፎርማልቲ ዝወስዶ ትምህርቲ ግን ቀፃሊ ኣብ ምምዕባል ነብሱ ክህሉ ኣለዎ ንዕኡ ዝገልፅ መትከል እዩ ማለት እዩ
1: ኣብ ዝኾነ ግዜ መትከላውያን ኣዕኑድና ክንዝንግዖም የብልናን ምስ ኣቃውማና ቅርፂ መሬትና ብሄራትና ብሓፈሻ ምስ ብዙሕነትናን ምስ ታሪኽናን እናሳነና ኢና ክንከይድ ዘለና
0: ናትና ድሕሪ ባይታ ዝዛመድ ክኸውን ኣለዎ ማለት እዩ ብሽም ኣብ ዓለም ተገይሩ ኣብ ፊሊፒነስ ሰሪሑ ኣብ ጃፓን ሰሪሑ ኢልካ ጥራይ ክተምፅኦ ይብልካን ክንልቃሕ ግቡእና እዩ ናይ ግድን ኣይኮናን ክንሰርሕ ሰብ ዝመሃዘልና ዓለም ዝበፅሓቶ ከም ዘለዎ ክንወስድ ኣድላይ እዩ ግን ምስቲ ናይ ሕብረተሰብና ክውንነት ከዓ ምትእስሳር ማለት እዩ እዚ ተቐዳውነት ተዛማድነት ክንብል ከለና ምናልባት ኣብ ዝሓለፈ ሰለስተ ዓመታት ኣቢሉ ንክልተ ዓመት ዝወሰደ ሓደ ሰፊሕ መፅናዕቲ ክለሳ ካሪክለም ወይ ሴክተር ሪቪው ኣብ ሚኒስትሪ ትምህርቲ ኣካይድና ነርና ዶክተር ቴድሮስ ነዚ ካሪክለም ሪቪው መሪሑ ክሰርሕ ዝፀንሐ ክኢላ ናይ ትምህርቲ እዩ ንብዙሓት ክኢላታት ኣብ ሚኒስትሪ ትምህርቲ ኣብ ዞባዊ ምምሕዳር ኣብ ሃገራዊ ማሕበራትና ኣብ ምክልኻል ኮታ ኣብዚ ናይ ክለሳ ካሪክለም ክንገብር ከለና ዘይተሳተፈ ኣካል ሕብረተሰብ ነይሩ ክንብል ኣይንኽእል ኒና ኣዝዩ ሰፊሕ መፅናዕቲ እዩ ተገይሩ ናይ ብሓቂ ነዚ ድሕርና ፅነት ዝተጠቐምናሉ ናይ ውሽጢ 20 ዓመት ዝገምገምናዮ ሴክተር ሪቪው ከዓ ኣብ ሕቶ ካሪክለም ቴክስትቡክ ጥራይ ደይኮነ ኣብ ሕቶ ምፍራይ ምድላው ምምዕባል መምሃራን ኣብ ሕቶ ቋንቋ ደ ትምህርትን ዓበይቲ ኣብ ሕቶ ቴክኒካል ሞያውን ቴክኒካል ትምህርትን ኮታ ኣብ ብዙሓት ዓውድታት ዝፈተሸ ሰፊሕ መፅናዕቲ እዩ ተኻይዱ ብውሕዱ ሚኒስትሪ ትምህርቲ እቲ ሽግር ናይ ስርዓተ ትምህርቲ ኣለልይዎስ ኣብ መንግስቲ ፍታሕ ክኸውን ይኽእል እዩ ዝብሎ ሓሳብ ኣቕሪቡ ከም ዘሎ ብኡ መሰረት ከዓ ነዚ ዝመፅእ ዘሎ 5 ዓመታት ኣብ ምንታይ ኣተኪርና ክንሰርሕ ኣነፂርና ፈሊጥና ከም ዘለና ንምርኣይ ዝሕግዝ እቲ ክለሳ ካሪክለም ትሕዝቶ ካሪክለም ናይ ኩሉ ዓይነት ትምህርትታት ርዩ ካብ ቅድመ ትምህርቲ ጀሚርና ስጋብ ካልኣይ ደረጃ ምስ ኩሎም መምሃራን ውፅኢት ተምሃሮ ብመንፅር ናይ ክፍሊ ምዘናን ውፅኢት ሃገራዊ መርምራ ሻም ናይ ክፍልን 12 ክፍልን ርዩ ውፅኢት መፅናዕቲ ኤምኤልኤ ንብሎ እዚ ሞኒተሪንግ ለርኒንግ ኣቺቭመንት

0: ሳልሳይ ክፍልን ሓምሻይ ክፍልን ደድሕሪ 3 ዓመት እናካይዶም 5 መፅናዕትታት ኣካይድና ኣለና። ንቋንቋ ደ ንእንግሊሽ ንቁፅሪ ዓቕሚ ናይ ተምሃሮና ዝምርምር ናይዚ ርኡ ሱፐርቪዥናዊ ንጥፈታትና ስርዓተ ምዘናና ምምዕባልን ምምልማልን መምሃራን ምሕደራ መምሃራን ሞያውን ቴክኒካውን ትምህርቲ ትምህርትን ዓበይትን ሜድያን ፍሉይ ትምህርቲ ወይ ስፔሻል ኒድስ ኤዱኬሽን ንጥፈታት ኣብያተ ትምህርቲ ኣብ ስፖርትን ባህልን ጥዕናን ስርዓተ ደገፍ ቤተ ንባብ ቤተ ፈተነ ICT PRC ትሕቲ ቅርፂ ኣብያተ ትምህርቲ ነዞም ኩሎም ነጥብታት ክርኢ ፈቲኑ እዩ ማለት እዩ። ብክልቲኡ ብእንግሊሽን ብትግርኛ እንተዳልዩ ናብ መንግስቲ ተዋሂቡ ብዓብኡ ከዓ እቲ ሚኒስትሪ ትምህርቲ ከም ሰነድ ሒዙ ክሰርሓሉ ተዳልዩ ዘሎ እዩ ማለት እዩ። ኣብ ውሽጢ 35 ዓመታት እንታይ ሓያል ጎድንታት ነይሮምና ክንዕቅቦም ዘለና ምርኣይ ኣገዳሲ ኮይኑ ስማዓኒ። እዚ ሓደ ዝርግሐ ዕድላት ትምህርቲ እዩ። ውሕድ ዝበላ ስታቲስቲክስ ኣለዋ ክንሪአን ኢና። እዚ ዕብየት ተሳታፍነት ተምሃሮ ኣብ ኩሉ ደረጃታት፣ ዕብየት መምሃራን ኣብ ኩሉ ደረጃታት፣ ምስፍሕፋሕ ትምህርቲ ብቋንቋ ደ፣ ዕብየት ተሳታፍነት ተወዳድርነትን ደቂ ኣንስትዮ፣ ኣብ ምጥፋእ መሃይምነት ዝተረኣየ ዕብየት፣ ፅልዋ ስፖርታውን ባህላውን ጥዕናውን ንጥፈታት ኣብ ኣብያተ ትምህርትና ኣብ ዞባታት ዝካየድ ዘሎ ተሳታፍነት ተምሃሮ ኣብ ቅነ ትምህርቲ ኣብ ቅነ ናፅነት፣ እዚ ናይ ብሓቂ ኣውንታዊ ውፅኢት ዘለዎ እቲ መንግስቲ ዘወፈሮ ወይ እቲ ሚኒስትሪ ዘወፈሮ ቁም ነገር ከም ዝነበሮ ዘርእዩ ዓበይቲ ነጥብታት እዮም ማለት እዩ።
1: ኣብዚ ፀብጻብ ቤት ትምህርትን መምሃራንን ካብ ዓመት ናብ ዓመት እናዓበየ ከም ዝኸደ ይኹን እምበር ጌና እውን ኣብ ዳስ ዝመሃሩ ስለ ዘለዉ ዘይተዓመመ ዕዮ ከም ዘሎ እዚ ኸዓ መሰል ስለ ዝኾነ ኣብ ዝሓፀረ ግዜ ክሽፈን ምዃኑ ብዝወሃብ ትምህርታዊ ሸፈነ ኣብ ድሓን ኩነታት እኳ እንተሃለና ብበቕዓት ክንሓስብ ስለ ዘለና ግን ህፁፅ ዕማምና እዩ ብምባል እያ ሚኒስተር ሓሊማ ኣተሓሳሲባ።
0: ኮሌጃትና ዘለዎ ኣካይዳ ዘለዎ ኣሉታዊ ፅልዋን ምናልባት ካብ መዋለ ህፃናት ጀሚርና ስጋብ ካልኣይ ደረጃ ኣብ ውሽጢ ሚኒስትሪ ትምህርቲ እዚኦም ዝረኣኽዎም ዝጠቐስኩዎም ኣዝዮም ፍሩያት ፀገማት ካብቲ ክለሳ ዝረኸብናዮም፣ ካልኦት ግን ብዙሓት ደቂቐት ኣለዉ እቲ ሚኒስትሪ ክዕርዮም ዝግብኦን ምስ መንግስቲ ክሰርሓለዎም ዝግብኦን። ብዘይካዚ ግን እቲ ኣብ ኮሌጃትና ንጥቀመሉ ዘለና ናይ ኣተሓላልፋ ሜላ፣ ኣብቲ ኮሌጃትና ንጥቀመሉ ዘለና ናይ ኣገባብ ኣምሃራ እዚ እውን ተመሊሱ ነቶም ኣብ ታሕቲ ዘለዉ ተምሃሮ በኣሉታ ይፀልዎም ስለ ዘሎ እቲ ሚኒስትሪ ትምህርቲን ሃየር ኤዱኬሽንን ተቀራራቢ ነንሕድሕዱ ዝመላላ ዝረዳዳ ካሪክለም ክህልዎን ተሓጋጊዙ ክሰርሕን ናይ ብሓቂ ንህንፀት ሃገር ደፋኢ ክኸውን እዩ ማለት እዩ።
1: መምህር ክነሱ ንነብሱ ዓብዪ ሓላፍነት ዝተሰከምኩ ዜጋየ ኢሉ ክሓስብ እንተዘይክኢሉ ሽገር እዩ። ነዚ ከነማዕራር እዩ ዘለና ኣብ ሳዋን 12 ክፍሊ ዝወድኡ ተምሃሮ እውን ካብ ሎም ዓመት ጀሚርና ሰርቲፊኬት ክንህብ ኢና። ብሉፃት መምህራን ኣብ መዋእለ ህፃናት ከገድሱና እዮም። ንነብሲ ወከፍ መምህር ብሞራል ምዕባይ በብግዜኡ ስልጠና ምሃብ እውን ከገድሰና እዩ። ንፅበት ዘቃልል ትሕተ ቅርፂ እውን እንተኾነ ወሳኒ እዩ። ኣብ ትምህርቲ ዝደጋግም እንተሉ ኸዓ ሞያዊ ስልጠና ምሃብ፣ ብዘይካዚ ኣብ ኮሌጃት እውን
0: ቅርፂ ሚኒስትሪ ትምህርቲ ምኽላስ ሓደ ካብዚ ናይ 5 ዓመት ስራሕና እዩ ማለት እዩ። እቲ ዘሎ ቅርፂ ሚኒስትሪ ትምህርቲ ኣስሪሑና እዩ ነዝሓለፈ ዓመታት። ምዝ ንሓስቦ ዘለና ለውጢ ክኸይድ ዝኽእል ቅርፂ ክንገብር ግን መሰረታዊ ማለት እዩ። ኩሉ ፅፍሕታት ትምህርታዊ ስራሕና ብቐንዱ ንኣብያተ ትምህርቲ ድማ ኣብ ኩለን ደረጃታት ምሕያል፣ ንትምህርታዊ ዓቕሚ ሰብና ምሕያል፣ ዓቕሚ ትካላዊ ኣሰራርሓና ምሕያል። ምናልባት እቲ ፅቡቕ ነገር ናይ ሚኒስትሪ ትምህርቲ እቲ ቅርፂ ዘሎ ሕጂ ትካላዊ ኣሰራርሓ ንክትሰርሕ ሓጋዚ እዩ። ዋላ እቲ ክለሳ ክንገብረሉ ኢና ንብል ዘለና እውን ነቲ ትካላዊ ኣሰራርሓ ዝያዳ ዝድርዕ ክኸውን ከም ዘለዎ እዩ ማለት እዩ። ካልእ እዚ ምፅፋፍ ሓበሬታ ትምህርታዊ ምሕደራ፣ ናይ ብሓቂ ትምህርቲ ብግቡእ ክተመሓድር እንተኾንካ ፅፉፍ ሓበሬታ ክህልወካ ስለ ዘለዎ ኣብዚ 5 ዓመት ኣበርቲዕና ክንሰርሓሉ ሒዝናዮ ዘለና መደብ እዩ። እቲ ካልኣይ ጉዳይ መምሃራን እዩ። ጉዳይ መምሃራን ብዙሕ ግዜ ተዛሪብናሉ ኢና ኣብ ሕቶ ስልጠነኦም ኣብ ሕቶ ምሕደሮኦም ኣብ ሕቶ

0: ምቕያር ኣብ ሕቶ ምትብባዕ ኣብ ሕቶ መነባብሮ ምስ መምሃራን ክነተኣሳስሮም ንኽእል ነገራት ብዙሓት እዮም። ናይ ብሓቂ እቲ ሚኒስትሪ በብደረጅኡ ምስ ዓቕሚ ሃገርን ዓቕሚ ሚኒስትርን ዝኸይድ ስራሓት ክገብር ምዃን እዩ። ብዙሓት ካብዘን ዓሚ መዋለ ህፃናት ዝኸፈትናለን መባእታ ዘይብለን እየን። ስለዚ ንግዜኡ ከም ፍታሕ እንታይ ኢና ጌርና ዘለና እታ መዋለ ህፃናት ኣብ ኸላ ኬጂ ፕላስ ዋን ከም ትኸውን ቀዳማይ ክፍሊ ከም ትውስኽ፣ ስለዚ ንዓመታ ካልኣይ ክፍሊ ክትውስኽ እያ። ስለዚ መባእታ ብስርዓት ዝሓለዎ መባእታ ክንሰርሓሉ ተዘይክኢልና ተዓዲ ስለ ምኽፋት ይኸውን እምበር ናይ ብሓቂ እቲ ብቕዓት እቲ ሕብረተሰብ ክትንከፍ እዩ ማለት እዩ። ስለዚ እዚ ኣብ ቅድመ ትምህርቲ ንገብሮ ዘለና ምኽፋት ናይ ኣብያተ ትምህርቲ ምስ ዞባዊ ምምሕዳር ምስ ምክልኻል ምስ ኩሎም ዝምልከቶም መሻርክቲ ኮይና ኢና ክንሰርሖ ዘለና። ናይ ብሓቂ ሓጋዚ እዩ መዋል ህፃናት ዝተምሃሩ ተምሃሮ ውፅኢቶም ኣብ ሻምናይ ክፍሊ ንሪኦ ኣለና ኣዝዩ ብሉፅ ምዃኑ ግን ክሕይል ከም ዘለዎ ዓብ ስራሕ ዝሓተና እዩ ማለት እዩ። ምናልባት ኣብ ትምህርትን ዓበይቲ ዘለና ናይ ሜድያ ጨንፈር ብዙሕ ስራሓት ናይ ሬድዮ ናይ ቴሌቭዥን ክገብር ተበጋጊሱሎ እዚ ኣዝዩ ሓጋዚ እዩ። ግን ኣብ ቴሌቭዥን ኣብ ሬድዮን ጥራይ ደይኮነ ዋላ እቲ ሞባይል ለርኒን ዝብል ዲጂታል ለርኒን ዝብል ናይ ብሓቂ ኣብዚ ውሽጢ 5 ዓመት ክስራሓሉ ከም መደብ ተታሒዙሎ ማለት እዩ። ግቡእ ተጠቃምነት ቴክኖሎጂ ኣብ ተምሃሮን ሕብረተሰብን ኣብ ምስራፅ እውን ምስራሕ ክድልየና እዩ። በቲ ሓደ ወገን ቴክኖሎጂ ክንሃድመሉ ዘይንኽእል ኣገዳሲ ፀጋ እዩ። ብግቡእ እንተዘይተጠቒምና ኣሉ ከዓ ትዝኸፈ እዩ። ካልእ እዚ ምሕያል ኣሕደርቲ ኣብያተ ትምህርቲ ዓንተ ወይ ሚኒስትር ዑስማን ብዙሕ ካብኡ ገሊፅ እዩ። ዕላማ ናይ ኣሕደርቲ ኣብያተ ትምህርቲ ፍሉጥ እዩ። ዕድላት ትምህርቲ ንምዕባይ፣ ማሕበራዊ ፍትሒ ንምርግጋፅ፣ ብቕዓት ትምህርቲ ንምርግጋፅ፣ ማዕርነት ናይ ዕድላት ንምውሓስ እንተ ብብሄር እንተ ብፆታ እንተ ብጂኦግራፍ ማለት እዩ ብሉፃት ዜጋታት ንምህናፅ ወዘተ ዝዓለመ እዩ። እንተ ቤት ምሰውራ ከም ሓንቲ ኣሕዳሪት ኣብያተ ትምህርቲ ቆፂርናያ እዘን ኣሕደርቲ ኣብያተ ትምህርትና መሲለንኣዶ ዋላ ንዓኣ ናይ ግዲ እንተዘይመሰላ ግን ትድሰርሕኦ ዘለዋ ስራሕ ውፅኢታዊ ድዩ? ናይ ብሓቂ ኸ ምስ ዕላምኡ ዝነፃፀር ድዩ? እቲ ዝወፃሉ ዘሎ ፀጋታት ናይ ብሓቂ ኣብ መዓላ ውዒሉ ሕብረተሰብና ማሕበራዊ ፍትሒ ክነንግስ ማዕርነት ክነምፅእ ኣኽኢሉና ኣሎ ድዩ ዝብሉ ኣዝዮም ዓበይቲ ሕቶታት ኣብ ቅድሜና ኣለው። ነዚኦም ክምልሱ ዝኽእሉ ዓብዪ መፅናዕቲ ክንገብር እዩ ከዓ እቲ መደብ።
1: ኣብ መወዳእታ ሚኒስትር ትምህርቲ ዶክተር ሓሊማ ስራሕ ሓበራዊ ምስ ትገብሮን ክትመቓቕሎ ምስ እትጅምርን እዩ ፍረን ትርጉምን ክህልዎ ዝኽእል። ብፍላይ ናይ ትምህርቲ ጉዳይ ንኹሉ ክጸሉ ስለ ዝኽእል ኩሉ ማሕውራት መንግስቲ እዩ ክነጥፈሉ ዘለዎ። ኣሉታዊ ኣተሓሳስባ ንጎኒ ገዲፍና ክንወሃሃድን ክንመላላእን እንተኽኢልና ኢና ንዕወት። እዚ ምስ እንገብር ብቕዓቱ ዘረጋገጸ ስርዓተ ትምህርቲ ንስረት፣ ኣብቲ ንደልዮ ዘለና ህንፀት ሃገር ድማ እወታዊ ዝኾነ ለውጢ ከነመዝግብ ንኽእል።
0: ብፍላይ ኣብ ትምህርቲ ሚኒስትሪ ትምህርቲ በይኑ ክሕይል ኣይክእልን እዩ። ሚኒስትሪ ትምህርቲ ከዓ በይኑ ክሕመኸ ኣይክእልን እዩ። ኣብዚ ውሽጢ 35 ዓመታት ኣብ ትምህርቲ ዝተረኣየ ድኽመታት በይኑ ድኽመታት ናይ ሚኒስትሪ ትምህርቲ ኣይኮነን። ሚኒስትሪ ትምህርቲ ክሕይሎ ዝግብኦን ዝሕተተሉን ብዙሕ ድኽመታት ከም ዘለዎ ፍሉጥ እዩ። ናይ ብሓቂ ብብቕዓት ትምህርቲ ክንዛረብ እንተኮይና ግን ኣብ ትምህርቲ ሚኒስትሪ ትምህርቲ በይኑ ኣይኮነን ክሰርሕ ዘለዎ። ብዙሓት ረቓሒታት እዮም ዝኣት፣ ብዙሓት ኣካላት እዮም ከዓ ክሰርሑ ዘለዎም። ስለዚ ናይ ብሓቂ ኣብ ህንፀት ሃገር ትምህርቲ ኣበርክቶ ክህልዎ እንተኮይኑ ደቅና ናይ ብሓቂ እቲ ንደልዮ ካባናን ላዕሊ ክኾኑ እንተኮይኖም እዚ ሓበራዊ ስራሕ ኣገዳሲ ማለት እዩ። ትምህርቲ ካብ ተምሃሮ ክሳብ መምሃራን፣ ካብ ስድራ ክሳብ መንግስቲ፣ ካብ ሃገር ክሳብ ኣህጉር ልዑል ሓበራዊ ስራሕ ዝጠልብ እዩ ማለት እዩ። እንተ ብፀጋታት፣ እንተ ብዓቕሚ ሰብ፣ እንተ ብቴክኖሎጂ ብኩሉ እዩ ሓበራዊ ፀጋ ሓበራዊ ስራሕ ዝደሊ። ብሉፅ ውፅኢት ኣብ ትምህርቲ ብምውንጃል ዘይኮነስ ነን ሕድሕድካ ብምምልላእ እዩ ዝረጋገፅ። እዚ ድሮ ምስ ኩሎም ዝምልከቶም ኣካላት ናይ ሓባር ስራሕ ተጀሚሩ ኣሎ። እዚ ኣብ ውሽጢ ኣካላት ሚኒስትሪ ትምህርቲ ነንሕደን ይኹን

0: ካብ ሚኒስትሪ ወፃኢ ዘጠቃለለ እዩ ማለት እዩ። ኣብ መደምደምታ ብኣጠቃላሊ ኣብ ዝርግሐ ትምህርታዊ ዕድላት ኣብዚ ውሽጢ 35 ዓመታት ኣመዝጊብናዮ ዘለና ዓወት ኣዝዩ ልዑል ምዃኑ እዚ እቲ መንግስቲ ክሕበነሉ ኩልና ኣብኡ ኣበርክቶ ዝገበርና እውን ክንሕበለሉ ዘለና እዩ። ኣብዞም ዝመፁ ዘለዉ 5 ዓመታት ዝፅበየና ዘሎ ብቕዓት ትምህርቲ ንምርግጋፅን ትምህርቲ ምስ ኣፍራይነት ንምዝማድን በዳሂ ስራሕ ይፅበየና ኣሎ። ተመክሮ ቤት ትምህርቲ ሰውራ ብዝግባእ እንተመዝሚዝናዮን ፀጋታት ዲያስፖራ ብዝተወደበ መልክዕ እንተተጠቒምናሉን ከም ወትሩ ብሓባር ኮይና ኣብቲ ዝተለምናዮ ሽቶ ክንበፅሕ ከም እንኽእል ግን ኣይጠራጠርን እየ። ዓወት ንሓፋሽ ቀኒ
1: ኣብዛ ኣጋጣሚ ዶክተር ሳልሕ ማሕሙድ እውን ብዛዕባ ትምህርቲ ቋንቋ ደዩ መፅናዕትዎ ኣቕሪቡ። ቅድሚ ናብቲ ትምህርቲ ቋንቋ ደ ምእታዊ ከዓ ምስ ተመክሮ ቤት ትምህርቲ ሰውራ እዩ ከዋህዶ ፈጢኑ።
2: ትማሊ መምህር ጴጥሮስ ሃይለማርያም ከቕርብ ከሎ ብዛዕባ ቤት ትምህርቲ ሰውራ ከቕርብ ከሎ ህዝባዊ ግንባር ሓርነት ኤርትራ ኣብ 1975 ቤት ትምህርቲ ሰውራ ክምስርት ምሕሳቡ ብርቂ ሓሳብ እዩ ኢሉ ነይሩ። ልክዕ ብርቂ ሓሳብ እዩ ኣክቹዋሊ ከምቲ ንግሆ ክቡር ፕሬዚደንት ዝበሎ ህዝባዊ ግንባር ኣብ 75 ዘይኮነስ 1970 መስራቲ ኣኸይብኡ ኣብ ስድሕ ዒላ ክገብር ከሎ ሽዑዩ ብዛዕባ ትምህርቲ ኣብ ሓረ መሬት ኤርትራን ኣብ ሓዳሲ ኤርትራን ዘትዩሉ በቲ ኩነታት ዝነበረ ግን ኣብ ውሽጢ ሰራዊት እንተዘይኮይኑ ቤት ትምህርቲ ክሳብ እዚኣ ንፈልጣ ቤት ትምህርቲ ሰውራ ኣብ ክምስረት ኣይተኽኣለን ነይሩ። ዋላ እኳ ኣብ ገለገለ ሓረ ቦታታት ቅድሚ ቤት ትምህርቲ ሰውራ ጀሚሩ እንተነበረ ኣነ ግን ሕጂ ኣብ ርእሲ እዚኣ እንታይ ክውስኽ ዘለየ ልካዕ እዩ ቤት ትምህርቲ ሰውራ ምምስራት ብርቂ ሓሳብ እዩ ነይሩ። እሱ ብርቂ ሓሳብ ነይሩ እንተ ደኣ ኮይኑ ብቋንቋ ኣደ ምምሃር ካሓስብ ናይ ብርቂ ብርቂ እዩ። ምክንያቱ ዓለም ኣብዚ እዋን እዚ ብብዙሕ መፅናዕትታት ዝተደገፈ መፅናዕትታት ኣካይዳ ናብ ቋንቋ ኣደ ገፃ ትኸይዳ ኣላ። ህዝባዊ ግንባር ግን ቅድሚ 50 ዓመት ቅድሚ 50 ገለና ዓመት ብዛዕባ እዚ ጉዳይ እዚ ተዛሪቡ ሎሚ እውን እንተኾነ ናይ ኤርትራ ናይ ቋንቋ ኣደ ትምህርቲ መደብ ወይ ሓሳብ ብርቂ ዝገብሮ ብዙሕ ኣብነታት ኣሎ።
1: ዝተፈላለዩ ናይ ወፃኢ ሃገራት ምሁራት ንምርምርን መፅናዕትን ናብ ኤርትራ ይመፁ እዮም። ኣብ ሰረተ ስርዓተ ትምህርቲ ኤርትራ ንዝፀንሖም ኣገባባት እውን ዶክተር ሳልሕ ከም መእተዊ ተጠቂምሉ እዩ።
2: ኣብ 2001 ክሳብ 2003 ምስ ሚኒስትሪ ትምህርቲ ኣብ ዝተፈላለየ መዳያት ዝተሓጋገዙና ዝነበሩ ኮንሳልታንትስ ፕሮፌሰር ስቲቭ ዎልተር ዘለዎም ዶክተር ፓት ካብ ካናዳ ግን ኣብ ኣሜሪካ ተቐመጥ ፓትሪክ እዚ ከምኡ ድማ ዶክተር ክላውስ ቤዴኪን ኣብ ዝፀሓፍዎ ፀብጻብ እንታይ ይብሉ ኣብቲ ኣውር ኖውለጅ ኤርትራ ኢዝ ዘ ኦንሊ ካንትሪ ዊች ቲችስ ኢን ኦል ኦፍ ኢትስ ላንጓጅስ ዝብል ማለት ኤርትራ ንሕና ካብ ንፈልጦ ክሳብ ሕጂ ብኩሎም ቋንቋታት ትምህር ዘላ እታ እንኮ ናይ ዓለም ሃገር እያ። ኣብተን ካልኦት ቋንቋ ኣደ ተባሂሉ ሓንቲ ዓባይ ቋንቋ ንኩላተን ክሳይ ትገብር ዊች ሚንስ ቋንቋ ኣደ ዘይኮነስ ካልኣይ ቋንቋ እዩ ንኩላቶም በተን ዕቢ ዕቢ ዝበላብላ ቶም ንኣሽቱ ይኣትዋ። እዚ ኣብ ኤርትራ ጥራይ ዝተገብረ ብርቂ ነገር ምዃኑ እዚኦም ይምስክሩ። ካልእ ፕሮፌሰር ክሉድ ዝበሃል ፈረንሳዊ ኣብዚ መፅናዕቲ ክገብር መፂኡ ነይሩ ሽዑ ኣብ ናይ ናራ ኣብያተ ትምህርቲ ወሲዶሞ ምክንያቱ ናቲ መፅናዕቲ ኣብ ቋንቋ ናይ መረዊ ዲኮድ ንምግባር ቃላት ናይ ናራ ክሕግዘኒ ክእል እዩ ምክንያቱ ሪሌት ድዩ ኢሉ እዩ ኣብዚ መፂኡ ነይሩ። ኣብቲ ክላስ ምስ ኣተኹ ኢሉ እቲ መወዳእታ ክኸይድ ከሎ በኽየ ዝበኸኹ ግን ነቶም ደቂ ናራ ዘይኮነስ ምእንቲ ነፍሰ የ በኽየ ምክንያቱ ኢሉ ንሕና ኣብ ፈረንሳ ብሚልዮናት ንቁፅር ማይኖሪቲ ኣለና ብዛዕባ ቋንቋና ዝዛረብ ዝሓሊ የለን ናራ ግን መንኩም ዝነገሮ እንታይ 50,000 ክንሶም

0: ቤት ትምህርቲ ከማን ብቋንቋ ኣዲኦም መሃሩቶም ቆልዑ ምስ ረኣኽዎም በኽየ እቲ ብኽያት ግን ምእንቲ ርእሰይ እየ እምበር ንዕኦም ኣይኮነን ኢሉ
1: ኣብ ኮለጅ ናይ ስነ ቋንቋ መምህር ኮይኑ ዝሰርሕ ዘሎ ዶክተር ሳልሕ ማሕሙድ 8 ነጥብታት ኣልዒል እዩ መፅናዕቱ ኣቕሪቡ
0: እተን ትሕሶታት ዝዛረበለን እዚኣተን እየን መጀመርታ መዕሩይነት ቋንቋ ኤርትራ ብዛዕባኡ ክምዛረብ ኢና ድሕሪኡ ረብሓታት ቋንቋ ኣደ ወይ ረብሓታት ትምህርቲ ብቋንቋ ኣደ ሳልሰይቲ ገለ ሓቅታትን ኣጉል እምነታትን ብዛዕባ ምምሃር ቋንቋን ቆልዑን ድሕሪኡ ራብዓይቲ ትምህርቲ ብቋንቋ ኣደ ክቡር ድዩ ምክንያቱ ክቡር እዩ ዝብል ኣርጊመንት እውን ስለ ዘሎ ቋንቋ ኣደ ዕድላት ምምሃር ዓበይቲ ቋንቋታት የፅብብ ድዩ ከምኡ ዝብል ሓሳብ ስለ ዘሎ መፅናዕትታት ብዛዕባ እዚ እንታይ ይብሉ ሻልሸይቲ ኣብ ዓለም ክንደይ ሞዴላት ትምህርቲ ቋንቋ ኣደ ኣሎ ናይ ኤርትራ ኸ ኣበይና እዩ ዝምደብ ሻብዓይቲ በቲ ነካይዶ ዘለና ትምህርቲ ቋንቋ ኣደ ዕጉባት ዲና ሻምነይትን ናይ መወዳእታን እንታይ ዳ እዩ ክግበር ዘለዎ ከም ለበባታት ማለት እዩ ብዛዕባ ዘን 8 ነጥብታት ክዛረብ እየ ማለት እዩ መጀመርታ ምዕርነት ቋንቋታት ኤርትራ ማለት መጀመርታ ምዕርነት እንታይ ማለት እዩ ወይ ስታንዳርዳይዜሽን ቀንዲ ዕላምኡ ወይ ቀንዲ ዕላማ ናይ ምዕርነት እንታይ እዩ ቋንቋ ሓደ ኩሉ ሰብ ዝፈልጦን ዝጥቀመሉን መለሳ ወይ ቫራይቲ ንምምዕባል ናይ መወከሲ መፅሓፍትን ፅሑፋትን ማለት ከም መዝገበ ቃላት ናይ ሰዋሱ መፅሓፍቲ ንፁር መምርሕታት ፅሕፈት ኣብነታዊ ዝርሰምድላዊ ማለት እዩ ብከምዚ ጌርካ እዚኦም ኩሉ ሰብ ከም ዝፈልጦም ጌርካ ብመንገዲ ትምህርቲ ብመንገዲ ሚድያ ኩሉ ሰብ ከም ዝፈልጦም እንተደ ጌርካ ኩሉ ሰብ ተዛረባይ ናይቲ ሓንቲ ቋንቋ ሓደ ዓይነት ቋንቋ ክዛረብ እዩ ማለት እዩ ሓደ ዓይነት ቋንቋ ኣብ ምዝራብን ኣብ ምፅሓፍን እተ ዘውቲሩ ከዓ እቲ ቋንቋ ናብ ምዕርይነት ወይ ናብ ስታንዳርዳይዜሽን ይከይድ ኣሎ ማለት እዩ ምዕርዩ እቲ ቋንቋ ስለዚ ብዛዕባ እዚ ኢና ክንዛረብ ማለት እዩ ናይ ኤርትራ ምዕርይነት ቋንቋታት ክንብል ከለና ምዕርይነት ከም እንፈልጦ መስርሕ እዩ ሎሚ ጀሚርካዮ ሎሚ ዝውዳእ ኣይኮነን ቋንቋታት ናይ ኤርትራ ኣብ ኣርባዓታት ኣትሒዘን ዝጀመራ ኣለዋ ናይ ምዕሩይነት ወይ ናይ ስታንዳርዳይዜሽን ፕሮሰስ
1: ዶክተር ሳልሕ ተምሃራይ ብቋንቋ ኣደ ክሳብ 12 ዓመት ክምሃር ኣገዳሲ ምዃኑ ካብቶም ቋንቋ ኣደ ከይተምሃሩ ካልእ ቋንቋ ዝምሃሩ እቶም ኣቐዲሞም ትምህርቲ ቋንቋ ኣደ ዝወሰዱ ኣብ ተወሳኺ ቋንቋታት ዝሓየሉ ምዃኖም ኣብ ኣእምራዊ ብልሑ እውን ሓጋዚ ከም ዝኾነ ርእሰ ምትእምማን ከም ዝዓቢ ባህላዊ ዕቃበ ዝዓብን ግድላት ኣብ ምፍታሕ ከም ዝጠቅምን እዩ ጸቐይጡ ጠቒሱ ዓለማዊ መጽናዕቲ እንተኾነ እውን ነዚ ዝተባህለ ከም ዝድግፈ እዩ ዶክተር ሳልሕ ገሊጹ ኣብቲ ብእነካይዶ ዘለና ትምህርቲ ቋንቋ ደኸ ዕጉባ ዲና ዝብል ድማ ክንጅምር ምኽኣልና እኳ ዓብዪ ብልጫ እንተኾነ ግን ከዓ ዕጉባት ከም ዘይኮንና ብዙሕ ሃጓፍ ተሪፍና ከም ዘሎ ይተንቲኑ ንቋንቋ ደይ ንምምሃር ዝሕግዙ ንፉዓት መምሃራን ሰዋስው ዝሓለወ ብቑዕ መጻሕፍቲ ምድላው ትሕተ ቕርጺ ብዓብዪ ኸኣ ንዝ ሓሳብ ዝኣምኑን ዝርድኡን ውፍያት ሰባት ክህልው እንተኺኢሎም እቲ ወፍሪ ኣድባዒ ክኸውን ከም ዝኽእል ትምህርቲ ቋንቋ ደ ሓደ ካብቲ ዕማም ሚኒስትሪ ትምህርቲ ምዃኑን እቲ ሚኒስትሪ ቅርጺ ኣውፂኢሉ ከም ዘሎን እውን ኣተሓሳሲብ እዩ።

0: ኣብቲ ኣጋጣሚ መበል 5 ዓመት ምምስራት ቤት ትምህርቲ ሰውራ ክውን ክኸውን ኣብ ምውሃሃድ ኣስተምህሮታት ኣብ ምሃብን ከምኡ ከዓ መሻርክቲ ንዝገበርዎ ምትሕበባርን ዝገልጽ ናይ ክብሪ ምስክርነት እውን ተዋሂቡ። ኣብ መወዳእታ ድማ ብቓል ኮሚሽነር ባህልን ስፖርትን ኤርትራ ኣምባሳደር ዘመደ ተኽለ እዩ መድረኽ ተዛዚሙ።
1: እዚ ኣጋጣሚ እዚ ነዚ ሎሚ ብሓደ ዝወዓልናዮን ዝቐነናሉን ወግዓዊ መደብ ዝኽሪ ወርቃዊ ዮበልዩም ምስራት ቤት ትምህርቲ ሰውራ ምዕሩግን ተዘካርን መዛዘሚ ንምግባር ኮይኑ ደቅናን ደቂ ደቅናን ንዝኽሮም ንምርኣይ ዝፅምብሉሉ መጻእቲ እዮቤሉታት ንዕኦም እናገደፍና ንኣርኪብናሉ ዘለና ፅምብል ወይ ድማ ንፅምብሎ ዘለና መበል 50 ዓመት ዝኽሪ ብምብቃዕና ብዘይከዓ

እድለኛታት ኢና ምባል ካልእ ዝውስኾ ዘሎ ኣይመስለንን። ክቡራንን ክቡራትን፣ ቅድሚ 25 ዓመታት ብዝኽሪ ብራዊ እዮ በልዩ ቤት ትምህርቲ ሰውራ ተፀምቢሉ ነይሩ እዩ። ኣብቲ እዋንቲ ናይ 25 ዓመታት ዝሓልፉ ዝኽርታት ቀንዲ ገዛእቲ ናይቲ መደብ ምንባሮም ኣይማትእን። ኣብዚ እዋናዊ ዘሎ ወርቃዊ እዮ በልዩ ድማ ናይ 50 ዓመታት ዝኽርታት ብድራማ፣ ብዜማ፣ ብግጥሚ፣ ብስእላዊ ኤግዚቢሽን፣ ብሲምፖዚዮም ኣቕርቦታት ከም ቀንዲ ዓምድታት ዝኽሪ ተጠቒምና ኢና ተዘክሮታትና ኣሓዲስና ዘለና። ሰፊሕ ዝኽራዊ መደብ ንምጣንን ንምክያድን ኣብ ውሽጢ ሃገርን ኣብ ወፃእን ብርክት ዝበለ ሓይሊ ሰብን ናይ ነዊሕ ኣዋርሕ ዝወሰደ ፃዕርን ዝሓተተ ምንባሩ እናረጋገፅኩ ንኹሎ ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብዚ ዓብዪ ሃገራዊ መደብ ለይትን ቀትርን ዝሰርሑ ኩሎም ወይ ንኹሎም ዓብ ምስጋናይ የቕርብ። ሳላ ፃዕሮምን ተወፋይነቶምን ዕላማና ዕማማትና ሸትኡ ወቕዑ ንኹሎም ኣካላት ህግደፍ፣ ሚኒስትሪታት፣ ትካላት ሳላ ቐፃሊ ኣበርክቶኦም ዝተወጠነ መደባት ዝኽሪ በቲ ዘድሊ ትፅቢት ዝግበረሉ ኣገባብ ክፍፀም ተኻኢሉ ከዓ እዩ። ልባዊ ምስጋና ንኹሎም ንዕውትነት ናይዚ ዝኽሪ መደባትና ዕውት ክኸውን እጃሞም ዘበርከቱ ብዝርዝር ምጥቃሶም ኣገዳሲ እኳ እንተኾነ ብምጥቕላል ብስም ኮሚሽን ባህልን ስፖርትን ብስም ላዕለዋይ ኣካያዲ ኮሚቴን የቕኒየና እብል ዓወት ንሓፋሽ

0: ኤርትርያ ምንማን በት ንዳል እግል ሕርየት እግል ንዳል ወስትሻድ ምን ይገቢ ብዕድጋራት እግል ትገስ ዲባቱ እንደትበ እግል ትሕሰብ ብለይት ቀድር ዲባ እኳ ትልዓላ ለኣዋላይ ኣባይ እስትዕማር ዲብ ገቢ ለካልኣይ ኣባይ ገቢል ኤርትርያ ላቱ ጅሃል ክምሰልቱ ወብሰባት ላዓላ ክቡድ ኣውካድ ሕሮባት ሕስር እንደይ ልተየቡ ጣንሕቱ ጀፈ ሻዕብየት ተሕሪር ኤርትርያ ጀሃል እንደይ በዴ ላማ ተተሓዘየ ላዕለ ተሕርየት ኣጊዳት እግል ትምፃእ ክምሰሊት ቃድር ወምስተቕበል ኤርትርያ ወሻዓባሂ ባርህ ግል ግባእ ክምሰሊ ቀድር ሰበት ተኣከደ ለደርሳ ለእድርስ ወለኢ ደርሳ ልድረስ እባ ትብል ስቕራት ምን ሰነት 1975 ስታት እንዳኣፍገረት ሰነት 1976 መድረሰ ሰውረት ክምሰልቲ ተኣሰስ ወዴት ኣሰሶት ለየጠንዲ ገቢ ቀደሚሁ መደላይ እግል ግባእ ዋይደስ ሰበት ዓለት እቲ እምባተቱ ብዙሕ ወድምንክብ ለገቢ ድቡ ጋራት ይዕላኒ ግል ኒበል ይንቀድርኒ ክማ ለሓድራ ወላ ቀብራ ለስእል ልትበህል ረይም እንደ እንገይስ እዶል እምባተት መድረሰት ላዓለያ ወገሌማ እለት ፈናታ ወክድ ዲባ መድረሰት ደርሳ ላዓለያ እማት ወሓዋት ኣዋልድ ኣንስ እብሰበት ተእሪክ ወነትየት ናይላ መድረሰት ትልናዮም በርናምጅና ዓዝማሞም ህልየና መለእ እለን ዓዘምና ገዲማት ወማእንብተይት መድረሰት ሰውረት ምናድለስ ዘይነብ ሓጂ መሓመድዳ ወህዳ እግያ እብ ክእነት ኣነብት
1: عن مدرسة ثورت نتهاجج انا لاول بلد فنات اللي يعملي وزحت هاجينا عن اللي فنتيتنا برنامج تجري سبب ديون تهاجي لنا مدرسة ثورت ابحج الا للشرح يكون انا وزحته لكن منه قلي ان نشرح ان نجرب تبهلته مدرسة ثورت دي سنة 1977 دي بساحل دي زيرو اللي تبها الأكان دي بتأسست إلا مدرسة الله تتأسس عندها الليت قدمها هي 75 قالي أنفاري كتبت للدالو على وحقوها لمدرسة قد تتأسس جبهة الشعبية بهلته تحرير إريتريا اللي ها لحسابنا يا طورت كما على تبلت رؤية

0: ነይሩ ማለት እዩ። ድሕሪኡ ኣብ ሶራ ምስ መጻእኹ ክንዲዚ ዝኣክል ብዝሒ ተምሃሮ ዘለዎ እሞ ብጉልበት ዝስራሕ ስራሓት እሞ መዓት ሃልኪ ዘለዎ ቤት ትምህርትን መዕቆብን ኣሎ ኢለ ትፅቢት ኣይነበረኒ ኣይፈልጥን እየ ነይረ። ጥራይ እንታይ እያ ከምዚ ኩሉ ግዜ ኩሉ ተጋዳላይ ዝብሎ ተዓሊሙ ግንባር ክኸይድ እዩ ክስዋዕ እዩ በቃ ቤት ትምህርቲ ሰብሮ ምስ ተመደብና ድሕሪ ተዓሊም ማለት ሕፅራ ሕፅር ከብሎ ምፅእ ተበልካ ዘይተኣደነ ህዝቢ ኩርኳሕ ውዕዞ ናይ ምዝላቕ ንዕኡ ዝኸውን ምቅራብ ናይ ኣእምሮ ዘይብልካ እሞ ከኣብቲ ንእሱ ዕድሜኻ ምስ ዝመፀኻ እዩ ኣመፃፀኣ ኣዝዩ ከቢድ እዩ ነይሩ። ብጣዕሚ ሕለኽለኽ እዩ ነይሩ ብጣዕሚ ክሪኦ ከሎ ሕጂ እንታይ ኢለየን ብዙሓት ኣዋል ዲና ተመዲብና ልዕሊ 200 ገለ ንኸውን እንታይ ዳ እዚ ዳስ ድዩ መርዓ ድዩ ምስላቕ ድዩ እንታይ እዩ ማለት እዩ ኢልናስ ይጭነቕ ነርና። ዋላ ኣብቲ መጀመርያ እውን ኣይተቐበልናየን ነርና ክንስንክ ዲና መፂና ንብል ነርና ኢና። ድሓር ግን ትሪኦ ምክንያቱ በብዓይነቱ ታሪክ ዘለዎም ህፃናት እዮም መፂኦም። እቶም ህፃናት ገሊኦም ስድሮኦም እንዳተቐትሉ ዝረኣይዎም እዮም፣ ገሊኦም ኣብ ዝሞተት ጥባ ዲኦም እንዳጠበቡ ፀኒሖም ከልቅሱ ብፆትና ረኪቦም ዘምፅዎም እዮም። ቀሊል ኣይኮነን ወለድኻ እንዳተሓርዱ እስኻ ከምዚ ኢልካ ክትሪኦም ደሞም እንዳፍስ ዝኽርእዩ ሞ ነዚኦም ክስንክተሎም ኣይኮነሲ ርእስኻ ወላ ብሓውቲ ኣተወ ኸማን ወላ ሓንቲ ይኮነን ኩሉ መስዋዕት እዩ። ድሕሪኡ ኣብዚ ናርዕምና ኣነ ብነብሰይ ኣብዚ እየ ርዕመ። ስለዚ ሸለል ዝበሃል ነገር የለን ኣብዚ ስራሕ እዚ በቃ ብከምዚ ከይድና ዓለይቲ ኮይና ንሰለስተ ዓመት ዝኣክል ሰሪሕና
1: ምናድለት ሻሹ ተክልየ መላ እቲ መድረሰ ሰውረት እግልስ ደያ ወላ ድርሳ ለተዋዝዕያ ወላ ተፈናተ ኣማክን እመሰባ ኣለሸቀየታ ክማ እሉ ትበህየ ለወክድ ወክድ ዓዛብ ወብዙሕ ስዑባት ላዕላ ድይቦቱ ኣና ግል እምበር ወሙስተቕበልየ ግልትስነየ እግልትዓለምቱ ወደረጃት ዓባይ ግል ብፃሕቱ ለልብል ድይቡ ይዓላኒ ናደሎት ወእስትሻሃቱ ላዓላት ለኦሩሕርያን ድሪስ ወኣድረሶት ትለወክድ ለሀይ ሰኒ ክቡኡ ድዓላ ምናድለት ዘይናብ ሓጂ ዝክርያታ ዲብቲ ኣተላለየ
2: ኣጀኒ ሓቲ ፀገም ይዓላ ኣሎምኒ በስ ለትግሬ ለኣዳም ንሕና ከም ስዑባ ሳዝፈና ላዓላት ምልብሉና ዓለው ለሸዓብ ወቀት ለመፀና ምን ሱዳን ኣጀኒቱ ግልርኢ ኣብ ምን ኣካን ደብዓት መፀና ውእሊ ሚቱ ብትግሬ ተደርሶም ጠብዓ ዓረብኩም ለቕወት ደርስዎ ዓለው እሊ ኣብ ትግሬ ሳምዓመ ይኮኑ ከምሊ ከመይና ወይ ትወቃዓዋኒ ትግሬ ተደርሶ እንቱም ትግሬ ኣባያ ተበፅሐካ ሱዳን ተኣትየካ ሱዳን እንዳኣትየካ ኩባያ ሻሂ ጠልብባ ወሽሓንፉል ልብሉና ዓለው ላኪን ከም መልስ ባህለ ለይገአ ትግሬ አልሓምዱሊላህ ድበላዕለት ደረጀት በፅሓት ኣጀኒትና ኣብ ትግሬ ለደርሰው ድብአይ ኣካን ድበላዕለት ደረጀት እስ ወዚረት በፅሓት ኣለይ ተሓሊማ ወብዕዳማ እሳስ ናይ ድራሰት ትግሬ ዲበቓሊም ሉ ኩሉ እሊ ለጋቢእ ለሃላ ነቲጀት ለረከበት ምኑ ለእሳስ ዲ መድረሰ ሰውረት ለኣንበታቱ

0: ተምሃሮ ሃገራዊ ፍቕሪ ከምዝሓድሮም ምግባር ብመገዲ ፖለቲካ ድዩ ብመገዲ መዛሙር ድዩ ብገለ ድዩ ካልኣይ ነገር ነፃ ኮይኖም ከምዝዓብዩ ምግባር ማለትሲ ከምዚ ፍርሒ ምሽቑራር ነብሶ ምትሓት ገለ ዝበሃል ነገር ሲ ክመፅእ ከም ዘይብሉ ኣብ ነብሶም ተኣማሚኖም ተባዓት ኮይኖም ሃገሮም ኣፍቂሮም ዝኸዱ ቆልዑ ከምኡ ክንሃንፅ ኣለና ኣብ ናይ ኩሉና እ ካብ መጀመርያ ኢኻ ክሳይ ትገብሮ ትኩስኩሶ ማለት እዩ ግና ህፃናት ከለዉ ጀሚርካ እቲ ምኩስኳስ ዝመፅእ ሕጂ ነፃ ኮይኖም እዮም ዛዕብዩ ነ ሕጂ ወራብ ቀዳማይ ክፍሊ ገን መለና ተምሃሩ ከለዉ ሲ ደይ ትሓስቦ ሕቶታት እዮም ክሳይ ዝገብሩልካ ደም ዘምፅኡልካ
1: ምናድለ ፀጋጋይም ወለት ሻምበል ለሃደፍ ጀፈት ሻዕብት ኤርትርያ ክልኦት ኣባያም ክምሰል ዓለውላ ሰብ በተእምር ለኣወላይ እስትዕማር ወላ ካልእ ሄ ቅውየት ሰብ ክምሰልቱ ሰብ በተኣምረት ወዝያድ ንዳል ለለት ሓዚሄ ንዳል ድድ ቅውየት ክምቱ ሰብ በተኣምረተየ እበተጥቃት ደራ መዳላይ እንደወደየት ምስተቕበል ኤርትርያ ምግልግ ባእቱ ለልብል ሃደፍ ዲቡ ሰብ በትረከዘት እላእታ ለሱረትማ ናይ ኣማን ዲብል ኣውካ ድሊ ትትርአለየት ፍረ መድረሰ ሰውረት ጠያራን ሙደርሲን ዶክቶራት ውዘራ ሱፈራ ሜር ሓደሽ ርድ ወባሓር ወጀው ወዝያት ኩሉ ሄ ኣዋልዲ ኣንስ ሕር እንደፈግረያ መጦር ውላድ ወመስኡላት እንደጋብኣያ እሉ ኩሉ መስኡልያት ሸቕያ ዲቡህለያ
0: እጂ ተምሃሮ ካብ ሰለስተ ወገን እዮም መፅኦም ሓደ ብዓዶም ዝነደደ እሞ ገሊኦም ደቆም ሒዞም ዝሃደሙ ኣብ ዝንዳዕቁባት ነይሮም ገሊኦም ከዓ ተዓድታት ክነድድ ከሎ ኣብኡ ስድሮኦም ዝመቱ ዝዘኽተሙ ቆልዑ ነይሮም ኣብኡ ዝመፁ ነይሮም ገሊኦም ብፀላኢ ዝተቐትሉ ዝተረሸኑ ዝተቐትሉ ውድባት ነርኩም ሕልም ገደመለ ድሓር ተጋደልቲ ደቆም ደውጥዎም ኣብኡ ነይሮም እዚኦም ሓደ ጉጅለ እዮም ኣብቲ እንዳዕቁባት ዝነበሩ ማለት እዩ እቲ ካልኣይ ጉጅለ ድሓር ካብ ሱዳን መፅኦም ዋላቶም ናይ ሱዳን እውን እኳ በዚ ጎልጅ ዝነበረ ናይ ዓድታት ምንዳድ ዚ ካልእ ዓዲ ብርሂም ገለበለ ዝበሃል ብዙሕ ዓድታት ዝነድድ ዝነበረ ካብኡ ሃዲሞም ንሱዳን ዝኸዱ እዮም ደቆም ትምህርቲ ጅመር ኣሎም ዝሰምዑ እዋ ደቅና ኣብ ህዝባዊ ግንባር ኢና ነምህሮም ኢሎም ካብ ሱዳን ዝሰደድዎም እዮም ነይሮም ማለት እዩ እቲኦም ሳልሳይ ጉጅለ ከዓኒ ካብ ማለት ናእሽቱ ክጋደሉ ኢሎም ዝመፁ ናብ ክፍል ተዕሊም ምስከዱ ዕድመይኹም ኣይኣኸለን ንስኻትኩም እዚ ዕድመ እዚ ናይ ትምህርቲ ዕድመ ኢሉ ህዝባዊ ግንባር ኣብቲ ቤት ትምህርቲ ኣምፅእዎም ማለት እዩ ሕጂ እዚኣቶም ተኣኪቦም ነቲ ቤት ትምህርቲ ጀሚሮሞ ንዕኦም ዝኾኑ መምሃራንን ኣለይትን ከዓኒ ተዳልዮምሎም ማለት እዩ
2: መሪር እዩ ከምቲ ኣብ ዝተፈላለየ ግዜ ዝግለፅ ሕጂ ድጋሙ ኣይደሊ ንኸውን ቴምፕሬቸር ናይቲ ሃገር ናይቲ ኩነታት ኣየር ናይቲ ዓዲ ዝነበርናዮ ጀልሃንቲ ምስኡ ካብቲ ናብቲ ምዝላኣት ኣሎ ኣቑሑት ምስካማት ኣሎ እስኻ ክትጋደል ወፂኻስ ህፃውንቲ ቆልዑ ዘይተኣደነ ገፆም ጥራይ እንዳተረኣዩ በዝን በዝን ተሰኪሞም ክኸዶ ከሎስ እንታይ እዩ ምንባር ወላሕቲ ይኮነ ስለዚ ክንጋደል ኢልና ወፊና ዘይኮናስ ንሕና ኢና ተማሂርና ንሕና ኢና ሃገራውነት ለቢስና ንሕና ኢና ሰብኣውነት ለቢስና ካብ መን ካብቶም ዝፀንዑ ካብቶም ዓበይቲ ክሳብቶም ናእሽቱ ዝያድ እኳ ካኣቶም ቆልዑ

0: ነዚ ክትርኢ ከለካ ስከቢድ እዩ ነብስኻ ዝተሕፍረካ ኣነ መን ኢኻ ትብል። ስለዚ ብከምዚታት እናተመልመልካ ክትመፅእ ከለካ ምዝላቃት ካብቲ ናብቲ ካብቲ ናብቲ ተሰጊሩ ገዳይም ዝበሃል ቦታ ከድና ዝሓሸ ናይ ከበሳዊ ጠባያት ዘለዎ እዩ ዝመስል ማይ እውን ብብዝሒ ነይርዎ። ካብኡ ከዓ ምጥርናፍ ኮይኑ ኣብ ጀልሃንቲ መፂና ናይ ጀልሃንቲ ኩነታት በብእዋኑ ዝግለፅ እዩ ማለት እዩ።
1: እሰልፍ እግልትናድል እንዶመፃእካ ክም ምረብየ እግልትሽቀ ዲብ ሕሳብካ ልልእተ ጋር ይዓላኒ ሓርግል ኩሉ ዲብ ሕሳብ እንዶእትየካ ዶልትርእዩ ሌይለት ሓለፍ ጋር ሰበቱ ኩሉ ለለት ሓዘ ጋር እግልሻቄ ለተጥቃሰብ ዲቡ ኣውካቱ ልዓላ ኣደይ ግረእ ቅብል እንዶ ወድየካ ዲብ ትርእዩ ዮመተ ግል ኤርትርያ እምህሮ ልግባ ኣብ ሕክምና ልግባ ወብእዳረት ትመርሕዋ ለህለው ውላድ መደረሰ ሰውረት ብዝሓምቶም

0: ኣብ ጀልሃንቲ ህዝባዊ ግንባር ኣሌይቲ ጥራይ ጌራ ሰንካቶ ጥራይ ጌራ ኣይገደፈትና እቶም ዝፀንሑ መምሃራ ንዓና ፀዒሮም ኢልና እዮም ከምዚ ጓል ሻምበል ትብሎ ፀንሐት ንዓና ከዓ ሰብ ሰሪሖምና እዮም ንምእላይ ክጠቕመና ኣእምሮና መታን ክሰፍሕ ነዊሕ እዋናት ናይ ስነ ኣእምሮ ኣብ ኩናት ዝፈሪሑ ህፃናት እንታይ ዓይነት ጠባያት ይርእዩ ኣብ ኩናት ናይ በዓል ሶቪየት ሕብረት ተመክሮ ናይ በዓል ቻይና በቢ ዓይነት ሰውራታት ዓለም እናተማሃርና ንሕና ውን እንታይ ኮይና ቁርብ ቅድሚኦም ንስጉም ሶም ከዓ የቕፅሉ ምሳና ንሕና ንስጉም ሶም ከዓ ቅፅሉ ምሳና ከምዚ ኢልና እንዳቐፀልና ከለና ኣካዳሚ ትምህርቲ ከዓ ንከ ካብቲ ዝነበር ናይ ግሬድ ሳሓድ ንድሕሪ ተመሊስና እንዳቐፀልና ንሕና ውን ሰብ ኮይና ኢና ኣለይቲ ሰራሕቲ ተጋደልቲ ጥራይ ነበርና ተማሃሩ ነርና ኢና
1: መድረሰ ሰውረት ብዙሕ ነትጀት ብዙሕ ወቐይ ገብኣ ውህቱት ለዋስለሃላ እሉ ንብል ዝብልሃለዩና እሉ ብላሽ ብራቑሎ መፀይኮን መድረሰት ወቐት ትእስስ ዲብ ከደን ዲብ ሓረት ሓቲ ለይ ኣለብካ እሉ ብሩድ ይኮኒ ምን ሰከኖም ዲብ ነብራሆም ዲብ ልባሶም ላኪን ጀባ ሻዕብያ ኢላ ኣብ ንኢሽ ከማ ሰውረት ኣብ ሕዳም ኣንበተት ለመድረሰት ኣብ ሕዳም ኣንበተት ወለ ደረጀት በፅሐት እሉ ንብል ዝብልህለየና ብዙሕ ወቐይ ረከብና እሉ ወቐይሊ ከፎ መፃ ከማ በቲ ለቤየናሁ መረበያት ምድርሲን ናይ ሓርስ ዓለው ናይ እቕትሳድ ዓለው ኣበው ዓለው ብዙሕ ኣዳም ዓለ ለትፈናታት ሉ ኣበው እንደጋኣው ለዝተሸደው ከሊ ወዲ መሓመድ ከም መደርስ ለይጠለይ ገኣ ከም ኣብዓላ ከሊ ወዲ ሕጅሩ ሽሂድ ከሊ ሽሂድ መስፍን ወዲ ባሻይ ብዙሓም ዓለው ወመረበያት ማ ከሊ ወዲ ሃይለ እስ ከዓ ዝዋስሉ ኣለዉ ብዙሓም ከሊ ወዲ ፍሳያ ዓለ ለዝተሸሃዳ ምን መረበያት ብዙሓት ዓለያ እዚ ወቐሰልፍ ከመቤኮ ከሊ ኣዳሚ ኢልከበታ ግትናድል እንዲመፅኢካ ንዓ እድርስ ንዓ ጀኒት ሕፀብ ንዓ ልድ ከእዚ ኣወል ኩሉ ኣዳም ዶር ዓላሉ ድ መድረሰ ሰውረት ብዛት ለይቲ ትረሳዕ ወላ ዓበት ናይ መረብያተን መረብያት ምፀንሓኒ ድብለ ደረጀት ወይ በፅሓውና ኣጀኒት
2: እቲ ሓለት መድረሰ ሰውረት መጠና መንገቢ ለእግሊ ድረሶ መፅኦ ላዓለው መላት ፈናተ ኣማክን እቶም ላዓለው ክማእሉ ዘካርና ብሰበብ ሕሩባት ምንመናበለቶም ለሻዕትረው ዋልዲኖም ለሞቶው ምኖም ወምንግባር ዓድ ምንሰውዳንቶም እግልእሎም ኩሉ ለተሓዘ ጋራት እግልቲ ደሎም ሰኒ ክቡት ላዓላ እቲ ልዶር ምረብያ ሰኒ ሰባት ዓላሄ ልዶል ልልትፈቀድ ጋር ክምሰልትሄ ልትሸርሕ

0: እዚ ውቀት ትርእዮ ድብለ ደረጀት ውቀት በፅሑ ድባእ ካን ገይስናሃ እዳመላ ዶክቶ ሕክምና ኣካን ዕያደት ትገይሽ ዶካትሩ ፀንሐምካ ጀኒት ኣካን ጠየራን ትገይሽ ለከመይሃ ኣካን ድብአየ ኣካን ወዛረት ድፋዕ ትገይሽ ከመስኡሊን ወዛረት ዕላም ምንኩም እንዳኣንበታ ድብለት ፈናተ ኣካን ኣላ ላኪን ዶር ናይ መረብያት በይኑቱ መረበያት ለሸቀያ ሓቲ እዳም ይሸቀዮ ግልና ድለ መፀያ ሰንክተ ወቀትብለን ኣጀኒት ሕፀበ ወቀትብለን ኢላየ ሰዓት ሰልፍ ኩለን ልሰማዓን ከማ ንሕና ኩልና ልትሰማዓና ንሓስስ ብልዓና ላኪን የሓምቀያ ለእስፈን ሓታ ለቡን ኢሎም ኣጀኒት ኢሎም ድብእለ ደረጀት ለበፅሖ ዝበከለ ጀልሃንቲ ናይ ሱዳን መራ እሳት ዓላ ኣርድ 45 በፅሕ ድግሪ ዓስር መጎጎ እንተ ወደይካ ወቀቲ ሰንክት ለበብሰን እንዳፍገራያ ሰንክታ ዓለያ ምንክትር ኣርድ እሳት እንደለዓዲ ይበን ሎም ጀኒት ሎም ይበልዖም ይሰቶን ህተን ዶር ይፀንሕለኒ ለዶረ ኣብ ቀላል ለትሸራሕ ይኩን ምንኩሉ ኣዳም ውህተን እየ ብዝያዳ ናየን ዶር ኩሉ ኣዳም ዝሻርክ እንዲኮን ዓብ ዶር ዓላለን ሓቆዋየ ድባ መድረሰት ከማን ኩሉ ኣዳም ዲብሉ ዓላ ውዛት ለም መረብያት ገሊሃን ዳርሳተን ወገሊሃን ለይ ደርሳያ ከማን ዓለያ ድባ መድረሰት ኣንበለ ሸቃሁሉ ዓለያ ምን መንፋዓት ረክበያ ምተቀይራት መፀ ድባ ደረጀተን ወቅት ንብል ደርሰያ ከዳሚ ደርሰያ ገሊሃን ሓካይም ገብአያ ገሊአን መደርሲን ገብአያ ገሊሃን ድባ ፈናተና ኢላ መድረሰት ነሻጣት ለትጋይሳ ዓለያ ከም ርያደት ክብረት ልተልሃያ ከም ምስሙ ፈናኒን እንደገብአያ ዓዳት ፍርቀት ናይ ዓዳት ዋድያት ዓለት ናይ መረብያት ዲብ ድፋዕ ምንገሰያ ጠብዓ ኣዳም ምግብ ምግብ ገይስ ዓላ ዲቡ ምንገሰያ ኣበ ድባ መድረሰት ሰውረት ለዓላ ኣለን ዶር ዲቡ ከማን ምኑ ወላዓል ኣርአያ
1: ራየት ሓተ መላ ዲብ መድረሰ ሰውረት እንዳእተያ ለተዓለማያ ሓተ ምነንተልዓለት ዲብል ኣብካ ድሊ እተዕሊም እደረጀት ዓባይ እንደባፅሓት ክምሰላ ልእላ መስላ ዋልድ እንሳት ወዓመተን ሓዲስ ዋልደ እግል ትብኔ ረይም ወቅሩብ እንደይ ትብል ዲብ መጅሁዳት ኣድረሶት ምና ልልጠለብ እግል ተእትምም ዲብ ሽቕል ትትረከብ
2: ቤት ምረ ሰውረት ለመፀኮ ዲኣና ጣሉባት ደረሰይት ንኣና መፀኮ ዲብ ኣንበትኮ ዓዲ ሄኒ ምከማ ትበሃል ዲብም ኬማ ምን ኣዋላይ ፍስል እስክ ሓምሳ ይፍስል እምደርሲ ናይ ቤት ምረሰውረት ደረስኮ ሓንቆውሃ ዲብ እምባልቆ ትበሃል ሓንቆ መፀዊ ቤት ምረሰውረት ዲባ ስብሳይ ፍስል ተሓበርኮ መስሎ ደረሰይት እናኣና እስክ ኣልፍ ወስዕ ምእት ትስዓ ወሰቡዕ ዲብ ቤት ምረ ፀብራ ዋሰልኮ ሓንቆውሃ ቲተኣቴኮ ወምደርሰት ዲብ ኣልፍ ስዕ ምእት ትስዓ ወሰቡዕ መደርሰት ነገኦኮ ፈበርኮ
1: ዛህራ ዓሊ ወዓሾ ዕስማን ኣዋልድ መድረሰት ሰውረት እንደጋባእያ ተዓለማያ ወምነ ነልጠለብ እግልሽቀያ ዲብ ሽቑል ፍሩራት ኣለያ ዛህራ እጠያራን ወዓሻ ዑስማን እቲ ውዛረት ኣዕላም መሰል ወለት ኣንሰይት እንደገባእያ ሸቕያ ኣለያ እለህየ እብሰበት መናፍዕት ድራሰት ለላሃይባህውሪ ኢበን ጋ ኣዳም ዲብ ሰውረት ልትሓበር ላዕላ እግልናድል ድኢኮን እግሊ ድረስ ስለ ልብል ፍክር ይዓለግሉኒ መባፅሑ ወናይ ኣክል ህደፉ እስትሻቱ ላዕላ ደረሳይት ዛህራ እብሰበት እሊ ረአያ ሃይበት ኣለየት
3: ዲብ ሰነት 85 86 ሰነት ድራሰቶ ዲብ እንድላልቡላ ዓዲባ መድረሰት ኣንበትኮ ዓድልሃ ሕየ ቀርየት ናይና ኣባልቡሉ ጀፈራቱ ላኪን እብ ልጁ ዓድ ናይና ኣባይ ሰበት ፀብጣያ ዲብ ስቱር ወራር ዲብላ እንድላልቡላ ዲባ እንዳሓረብና ዲባ ጀምዓ ለሸዓብ ዲባ መድረሰት ኣንቦተ ውግሎ ክምሰል ጀምዓ ምንኸበሮ ለመፀ ሸዓብ ዲብ እንድላልሃላ ሸዓብ ወምንላባ ለመፀ ሸዓብ

ትምህርተይ ቤት ትምህርትኹም ቤት ትምህርቲ ኹልና ትዝታይ ከሕድስ ብፆተይ

0: ቤት ትምህርቲ ሰውራ ሰውራ ኤርትራ ካብ ዝምስረት ኣብ መበል 14 ዓመቱ ከምኡ ድማ ህዝባዊ ሓይልታት 5 ዓመት ምስ ገበረ ተመስሪቱ ህዝባዊ ሓይልታት ዳሕራይ ህዝባዊ ግንባር ኤርትራ ዝኾነ ንምምስራት ቤት ትምህርቲ ሰውራ ኣብቲ እዋነቲ ኮይኑ ክሓስብ ከሎ ንመጻኢት ኤርትራ ካብቲ ዝነበረቶ ኩናትን ጭንቅን መከራን ወፅያ ኣብዚ ሕጂ ዘላቶ ምዕብልቲ ብልፅግቲ ኤርትራ ንምዃን ስለ ዝሓለመ ኣብቲ ቦታ እተኮይኑ ነዚ ሕጂ ዘላቶ ኤርትራ ብምዃን ስለ ዝሓሰበ እዩ ኣብቲ ኣይኮነሉ ንክትመሃረሉ ንክትዋጋኣሉ እውን ኣዝዩ ኣሰካፊ ኣስካሕካሕ ዝኾነ ቦታ ኮይኑ ቤት ትምህርቲ ሰውራ ክምስርቲ ዝኽኣለ ከም ውፅኢት ናቱ ድማ ኣብዚ ሕጂ እዋን ተምሃሮ ቤት ትምህርቲ ሰውራ ኣብ ዝተፈላለዩ ቦታታት ኮይኖም ከምቲ ሽዑ እዋን ዝነበረ ምን መጻኢ ናይ ኤርትራ ብምዃን ኣብ ዝተፈላለዩ ፅፍሕታት ኮይኖም ይሰርሑ ኣለዉ ዝኸበርኩም ተኸታተልትና ኣብዚ ናይ መኽፈቲ ኣዳራሽ ኣብ ዞባ ማእከል ድማ ዝተፈላለዩ ነቲ ሽዑ እዋን ዝገልፅ ትሕዝቶ ስእላዊ ምርኢት እዩ ተኸይዱ ዘሎ ሓደ ብሓደ ድማ ኣብቲ ቦታ እንታይ ከም ዘሎ ኢና ክንዕዘብ ሰናይ ምክታል
1: ኣፈተነሞት ገድልወ ዝኽርለና ናይ ዓራርብ ናፓል ቦምባን ክዘንብ ከም ዓበይቲ ስንምንካስ ሓዘን ሓጎስ ክንቋደስ ኣየወ ምረት ኣየወ ጽንዓት ዝኽራዓብዩ ምስዋኣትና ቤት ትምህርትና ዝኽራዓብዩ ምስዋኣትና ቤት ትምህርትና ዝኽራዓብዩ ንዓና
2: ስመይ ተኽለ ብርሃን ገብረ ስላሴ በሃል ተማሃራይ ቤት ምሰውራ እየ ነይረ ኣብዚ ግዜ እዚ ከዓ ሚኒስትር ትምህርቲ ስራሕ ኣለኹ ሕራይ መጀመርታ ይቕኒለ እዚ ሒዘ ዘለኹነ ሓደ ክፋል ኮይኑ ካብዚ ትርእዮ ዘለኸ ኣዝዩ ብዙሕ ኣሎ ስእልታት ኣብዚ ኣዳራሽ እዚ እውን ቤት ምሰውራ ይገልፆ ዩ ኣይንብልኒና ግን ገለ ታሪክ እንተ ኣመሓላለፈ ብዝብል ሓሳብ ቁንጫል ናይቲ ስእልታት ክመፅእ ዝግብኦ እዩ መፅኡ ዘሎ ብዝኾነ ኣብዚ ናተይ ሒዘ ዘለኹ ከ ካብ ዓራርብ እዩ ዝጅምር ዓራርብ እታ ቤት ትምህርቲ ቤት ትምህርቲ ሰውራ ንብላ ካብ ዜሮ ጀሚራ ብዙሕ እያ ዕንክሊል ኢላ እቲ ዝነውሐ ዝተቐመጠቶ ዝደልደለትሉ ካሪክለማ ኹኑ ካልእ ኩሉ ዝተሰርዓትሉ ዓራርብ እዩ ስለዚ ኣብ ዓራርብ ዝሓሸ ቦታ ዝሓሸ ኣገባብ ኣመሃራ ዝጀመረሉ እዩ ማለት እዩ ካብኡ ብምብጋስ ኣብ 1983 እቶም ኣብ ድሓን ደረጃ ትምህርቲ ዝነበሩ በቋፃፅራ ናይ ቤት ትምህርቲ ማለት እዩ ገሊኦም 4ይ ክፍሊ 5ይ ክፍሊ ካብኡ ንላዕሊ ዝነበሩ እቲ ሰውራ ሓራ ንዘውፅኦ ብብረታዊ ቃልሲ ገይሩ ሓራ ንዘውፅኦ ካብ ፀላኢ ሓራ ንዘውፅኦ ቦታታት ካብ ማሃይምነት እውን ሓራ ክወፅእ ካብ ዝብል ሓሳብ ዘመተ ምጥፋእ ማሃይምነት ኣብ 83 ኣበጊሱ ስለዚ እዚ ኣብ ጎነይ ዘሎ ስእልታት ንዕኡ ዘመልክት እዩ መምሃራን ተባሂሎም ዝወፁ ሽዑ ግዜ ተምሃሮ ማለት እዮም ኣዝዮም ናእሽቱ ብዕድመ ናይ ብዙሕ ነገራት ተመክሮ ዘይብሎም ኣብ ህዝቢ ኣትዮም ብዙሕ ፍረ ዘርኣዩ ዘፍረዩ ብዙሕ ዝሰርሑ እዮም ንኣብነት ኣብዚ እንድሕር ርኢናዮ ድሓን ኩን ውሻጠ ዝብል ዘሎ ኣብቲ ትምህርቲ ክረኽባ ዘይኮናስ ካብቲ ውሻጠ ክወፃ ዘይሓስባ ዝነበራ ኣሕዋትና ኣዴታትና ንዕአን ናብ ደገ ውፅኦም ምሂሮም ንሰውራን ንነብሰን ንህዝቢ ከም ዝጉስጉሳ ዝገበሩ እዮም እዞም መምሃራን ምጥፋእ ማሃይምነት ንብሎም ኣብ ህዝቢ ነቶም ዓበይትን ንኣሽቶን ጥራይ ዘይኮነ ኣብ ሰራዊት ከይተረፈ ዓብዪ ስራሕ ዝሰርሑ ብዙሕ ሽግራት እንከለዎም በቲ ሓደ ንኣሽቶ እዮም ንብሎም ኣለና ኣብ ኩሉ ኣብቲ ድሕሪ መስመር ኣብ ጥቓ ፀላኢ ኣብ ነብሶ ከፍ ዓድታት ንእሽተይ መገዲ ዝረኸቡላ እናኣተዉ ንነብሶም ኣወፍዮም ፍልጠት ክዕጥቑ ዝወፈሩ እዚኦም ጀጋኑ እዮም ስለምንታይ ኢና ጀጋኑ ንብሎም መስለኪ እቶም ኣብ ግንባር ዘለዉ ፊተፊት ምፀላኢ እዮም ዓጢቖም ዘለዉ እዚኦም ግን ክምህሩ ኩርሽ ጥራይ ክሕዙ ዝግብኦም ጠበንጃን ኩርሽን ሒዞም እሞ ከዓ ኣብ ዘይምችኡ ቦታታት እሞ ከዓ እቲ ህዝቢ ይቕበሎም ድይቕበሎምን ካልእ ጎስጓሳት ናይ ወደ ገባን ናይ ካልእን ስልኳታት እናተፃወሩ ዝመህሩ ዝነበሩ እዮም ከም ውፅኢቱ ከዓ እሶም ዓብዪ ስራሕ ሰሪሖም እዮም ኣብቲ ህዝቢ ንሶም ከዓ ብዙሕ ማህሰይቲ ወሪድዎም እዩ ብናእሽቶም ከለዉ ኣደዳ መስዋዕትን ምምራኽን ካልእን ኮይኖም እዮም ብዝኾነ እቲ ህዝቢ ከዓ ደቁ ብምዃኖም ዝተፈላለየ ክዳን እናኸደነ ኣብ ዝተፈላለየ ቤተክርስትያናት መሳጊድ እንዳኣተወ ከድሕኖም ፅዒ

ርዩ። ስለዚ ገሊኦም ኣብዚ 50 ዓመት ኣርኪቦም ብሂወት ኣለዉ ብፅቡቕ ክገልፅዎ ዝኽእሉ እዮም። ገሊኦም ከዓኒ ከም ኩሎም ሰማዕታት ብናእሽትዮም ሓሊፎም ኣለዉ ማለት እዩ። ስለዚ ነዚ ዝመስል እየ ሒዘ መፅአ ዘለኹ። ኣብ መወዳእታ ኣነ ግርም ዝብለኒ ሓደ ነገር ኣሎ። ሕጂ ኣብቲ ናእሽቲ ከለካ ደይተ ዝሰውዕለሉ ሰውራ ንባዕሉ ክህሉ ድ ኣይክህሉን ኣብ ዝበሃለሉ ዝነበረ እቲ ቤት ትምህርቲ ሰውራ ተመስሪቱ እቲ ሰውራ ብዓብዩስ ክህሉ ድ ክሰርር ድዩ ዘይተፈልጠ ዓብዪ ሓሳብ መንጪውስ ኣብ ተግባር ንክትሓስቦ ዘሸግር ዝነበረ ሓሳብ መፂኡ ኣብ ተግባር ተገይሩ እዚ ክብለክ ፀናሕኹን ካልእን ኣብዚ ግዜ እዚ ከዓ ድሕሪ ናፅነት እንታይ ፍረ ፈርዩ ካልእ ክገልፁልክዮም። ስለዚ እቲ ህዝባዊ ጉንባር ዝበሃል ብጣዕሚ ዘገርም ውድብ እዩ። ነዚ ሓሳብ እዚ ከመይ ገይሩ ሓሲብዎ ከመይ ገይሩ ኣተግቢርዎ ንዓና ዝገርመና። ኣብቲ ሽዑ ኣይተዝተውዕለሉን ኣነ ክጋደለ ኣነ ከምዚ ክገብር ኣነ ኣይደልን እየ ትምህርቲ ትብል ደዳዓበየ። እቲ ውድብ ግን እቲ ረኣዩ ክንምንታይ ዓብ ነይሩ ሕጂ ተመሊስና ክንሓስቦ ከለና እቶም ነዚ ሓሳብ እዚ ክትግበሪ ክኸውን እዩ ዝበሉ ግን ብጣዕሚ ገርመና እዩ። ንዖም ከዓ ህልዋት ይኹኑ ዘይህልዋት ኣዝና ነመስግን። ነዚ በዓል እዚ እውን ንሕና ህልዋት ኮይና እቶም ብዙሓት ካባና ሓሊፎም እዮም 50 ዓመት ከነኽብር ከለና ኣዝና ኢና ንሕጎስ። ንኩላትኩም ከዓኒ ነዚ በዓል እዚ ውፍያት ኮንኩም ተድምቑልና ደለኹም ብኩሎም ብስንኩሎም የቕነየልና ንብለኩም።

ኣብርሃም ተኽላይ ብሓፈሻ እዚ ናይምንታይ ኣብቲ ናይ ኣርት ነበር ማትዩ ኣበጋግሳ ህዝባዊ ግንባር ትፈለማ ነቲ ናይ ማዕር ማዕርቲ ትምህርቲ ማዕሪኡ ከዓ እቲ ናይ ኣርት ነገር ከዓ ብስእሊ ኮነ ብሙዚቃ ኮነ ንኩሉ ከዓ ኣበጊስዎ ማለት እዩ ኣብዚ ሕጂ እንድሕርኢኸዮ ኮንኪ ና ብግስ ክብል ከሎ እዛ ስእሊ እዚኣ እንድሕርኢና እያ ንኣብነት እዋ በዓል ሓሊማ ዘለዋ እያ እዚኣ ሚኒስተር ዘላ ሕጂ ማለት ዶክተር ሓሊማ ሚኒስተር እዚ ሕጂ እንታይ ነሩ ሽዑ ብሓፈሻ ኣብታ ዘለኸያ መስርዕ ድያ ጉጅለ ናትካ ክሳይ ትገብር ማለት እዩ ሓንቲ ጉጅለ ጌርካ ተዳልዋ ንጎስጎሳዊ ማዕር ማዕር ቶም ዓበይቲ ኣልይትና ከ እንታይ እዮም ዝገብሩልካ ነቲ ዘለኸያ ዋው ዘረስዕ ማለት እዩ ንሕና ካብ ዝኾነ ወላ ትፈለማ ስኒ ብዛዕ መን እዮም ፀላእትና ገለ ዘይኩና ንብልና ፀላእትና ሓሶትን ስርቅን ምዃኖ ኢትዮጵያ እዮም ሶቪየት እዮም ገለ መለት ዝበሃል ዝድሓር ምስ ዓበና ኢና ፍሊጥና እዮ እዚ ሕጂ ንሕና ኣብቲ ካብምንታይ እዮም ከውፅና ዝደልዩ ነሮም ጠቕላላ ክንርስዖ ከም ናኣሹ ስኒ በቃ ናኣሽቱ ንእስነትና ፍሊጥና ጥና ክንዓብዮም ደሊ ነሮም ሕጂ እዚ ከዓ ንካፈለማ ክነገረክ ገይሮሞ ብድሕሪኡ እንታይ ይቐፂሉ እዚ ብ81 ብስነ ስርዓት እዚ ናይ 81 ዓመት ምህረት እዩ ኣብ መፃየቲ ኤርትራስ ሓደ ናይ ማርሽ ነገር ክህሉ ኣለዎ ተባሂሉ ማለት እዩ እዚ ሽዑ ብቴዎርን ፕራክቲካልን ተጀሚሩ እዚኣ ትሪያ ኣለኸ ሕጂ ኣብ 81 ዓመት ምህረት ስኒ ዝዳለዎ ስእል እያ እዚኣ ቀፂሉ ከምኡ ናበለ ሕጂ ዕሎት ኣብዚ ናረትክ ዕሎት ካርታ ቀይሓቲ ዕንበባ ብ84 ንሙሉእ ብዘካ ንሰሜንሲ ብሙሉእ ሃገር ኤርትራ እዮም ብፅሕሞ ካብኡ ሓሊፎም ከዓ ናበይ ከይዶም ንበዓል ትግራይ ኣድያቦ ኣድዮም ብድሕሪኡ ንዕወዲዮም ከዓ ንሱዳን ማለት እዩ እዚ ንምንታይ እዩ ማዕረ ማዕረቲ ዝግበር ነበረ ናይ ትምህርቲ ብናይ ኣርት ከዓ ብሙዚቃ ከዓ ጓስጓስ ነተ ህዝቢ ማለት እዩ ሕጂ ኣበጋግሳ እዚዩ ድሕሪኡ ሽዑ ኣብ መወዳእታ ዝመፅሃና ወላ ሳርፕራይዝ ዝኾነላ ህዝቢ ኤርትራ ከማን ድሕሪ ናእሽ ነርክ እንትኾነ ናፅነት ምስ ኮነ ብናቱ ማርሽን ባንድ እዩ ተበጊሱ ብሳሕል ሒዝዎ ድመፀ ወላ ህዝቢ ናይ መን ምዚኦም ኣበይ ፀኒሖም ተባሂሉ ማለት እዩ እዚ ከዓ እንታይ ብሳሕል ተመልሚሉ ልክዕ ተደርፍታት ሒዝዎ መፅ እዩ መዓልቲ ነፅነትና መንግስቲ ኤርትራስ ብሳሕል ሒዝዎ ድመፀ ህዝባዊ ግንባር ብናቱ ማርሽን ባንድ ተጠቂሙ ማለት እዩ ከዛ ዕቤት ነገር እዚኣ ካብኡ ሽዑ ቆፂሉ ኣብዚ ስእሊ ዘሎ ማለት እዩ ትመጣፃ ቤት ምስወራ ድሓር ከምንታይ ኮይኑ ዜካ ካብዚ ንሓይሊ ባሕሪ ከይዱ ኣብቲ ሓይሊ ባሕሪ ሓደ ዓብዪ ኣበርኩተ እዩ ገይሩ ምክንያቱ ውሕዳት እዮም ፅኒሖም ቤት ምስወራ ምስኣት ንኩሉ ናይ ኤሌክትሪክ ናይ ኤንጂን እቲ ናይ ፅርበት ሕንፀይቲ ናይ ሓፂን ብምሉ ከዓ ተኪኦሞ ከዓ ቶም ሪሕት ዕንበባ ከዓኒ ዓብ እጃም ኣበርኪቶም ማዕሩ ማዕሪኡ ከዓኒ ኣብ ሙሉእ ትውድብ ከዓ እንታይ ተዘርጊሑ ከዓኒ ናይ ኦፕሬተራት ማለት እዩ ኦፕሬተራት ከዓ ኣብ ሙሉእ ትውድብ

እዞም ከይሓት ዕንበባ እዚ ከዓ እንታይ ሓደ ሩፍታ ፈጢሩ ማለት እዩ። ካብኡ ቀፂሉ ዘሎ ስእሊ ሽዑ ናይ ድሕር ናፅነት እዩ ሓይላ ኣየር ማለት እዩ። ሓይላ ኣየር ከዓኒ ካብ ዜሮ ተበጊሱ ቶም መበገስቱ ከዓኒ እዞም ቤት ምሶራሕ ቤት ምሶራ እዮም ማዕረ ማዕሪኡ መመረቕታ እስያ ዝገብራ ዘሎ ኩሉ ወዲኦም ምስ ወድኡ መመረቕታ ተገይሩ ኩነታት ኣጋጢሙ ከዓኒ እቶም ቀደመት ሰማእቲ ናይ ሰማይ ከዓ ቤት ምሶራ ኮይኖም ማለት እዩ። ንመወዳእታ ዘላ እንሳያ ዋ ይቀኒለይ

ሕረይ ኣሕቢሩ መጀመርታ እንኳዓ ንኩልና ብዝብቃዓና ንዝመፅ ሚኢቲ ዓመት ከዓ ብሰላም የፅንሐና ጥዕናን። እዚ ሒዜ ዘሎ ስእልታት ብዛዕባ ናይ ቴክኒክ ወይ ድማ ሞያዊ ስልጠና እዩ። መሪሕ ወዲ ህዝባ ግንባር መጀመርታ ቤት ትምህርቲ ኣብ 76 ትምህርቲ ሳኽ ምስስት ከሎ ማዕሪ ማዕሪኡ ከዓ እቲ ሞያዊ ስልጠና እውን ይሓስበሉ ስለ ዝነበረ ኣብ 88 እዚ ናይ ቴክኒክ ወይ ድማ ናይ ሲነኪነት ዝበሃል ቤት ትምህርቲ ኣቀይሙ ማለት እዩ። ማዕሪ ማዕሪኡ እውን እሱ ጥራሕ ከይኣክል እውን ክለባት ዝበሃል ነይሩ። ኣብ መንጎንጎ መንጎ እቲ ትምህርትና ረብዕ ረብዕ ድዩ ሓንቲ ብኣብ ሰሙን ክለባት ዝበሃል ነይሩ፣ ናይ ስነ ፅሑፍ፣ ናይ ስእሊ፣ ናይ ኢደ ስራሓት ገለገለ ንጥፈታት ነይሩ። እዚ እውን ኣካል ናቱ ነይሩ ነተግብሮ ዝነበርና ወይ ድማ ንመሃሮ ዝነበርና እዩ። ንዘኩ እውን ኣብ ክረምቲ ትምህርቲ ውዕፅ ኣሎ እውን ናብተን ኣብ ውድብ ዝነበራ ትካላት እናኸድና እውን ምስቲ ኣብኡ ዝነበረ ኣባል ናይቲ ወይ ድማ ናይቲ ዝነበረ ትካላት ኢደ ስራሓት ይኹን ካልእ ይኹን ከም ኢደ ስራሓት ከም በዓል እንዳ ዜና ይኹን ወላ ናብ ራባዕ ራሓባ ወይ ናብ ካልእ ፋብሪካታት ጋራጃት እናኸድና እውን ምስኦም ምስቶም ኣብኡ ዘሎ ኣባላት ኮይና በብዓቕምና ንመሃር ወይ ንርኢ ወይ ከዓ ተመክሮ ንቐስም ነርና ማለት እዩ። ሕጂ ዜና ብዚኣ መዚን ዘሎ ገለ ሳምፕል ናይቲ ወይ ድማ ገለ ክፋል ናይቲ ንገብሮ ነበርና ንጥፈታት ወይ ድማ ናይቲ ቴክኒካዊ መዳይ ማለት እዩ።

ስመይ ስዒድ መሓመድ እድሪስ ይበሃል። ብሓፈሻ እዚ ተዓቂቡ ዝነበረ ዶኩመንት እንትና ምፅና ኤግዚቢሽን ንሪኦ ዘለና ሕጂ እዚ ናተይ ዘይኮነስ ንሙሉእ ኢና ንሕና ኣዋሂድና ቅሪብና ኣለና ምስቶም ኮሚቴ ኮይና ሕጂ እቲ ናነ ገሊፀየን ዘለኹ መጀመርታ ኣመሳሰርታት ቤት ትምህርትን እዚን መፅሓፍቲ ንመሃረሉ ዝነበርና እቲ እያው ዘሎ ንብረት ንዕ ኣቕሪበ ዘለኹ ሕጂ ሓፈሻዊ እዚኣ ከምታ ኣብታ መእተው ትሪያ ዘለኹን ህዝባዊ ሓይልታት ማለት እዩ መንእስያት ናይ ህዝቢ ሓይልታት ኣብቲ ግዜ ትናእሽቱ ዝነበሩ ኣብ ርሑቕ ፀልማት ኮይኖም ኣብ ኣርሒቆም ብምርኣይ እታ ቁልዑ ናይ ብርሃን ማለት ኣርሒቆም ንረኣይ ማዕረ ክንደይ ረኣይኩም ዝነበሮም ዘብርህ እዩ። ቤት ምሶራ ብ76 ክጅምሮ ከለዉ መጀመርታ ዝገበሮስ ረኣይ እዮም ገይሮም እቲ ረኣይ ኣብ ርሑቕ ፀልማት ኣብ ርሑቕ ቦታ ብበንገሮ እዋን ኣብ በዳህ እዋናት ኮይኖም ንርሑቕ ዝጠመተ ዕላማ ነታ ቆልዑ ምርኣዮም እዚኦም መጀመርታ ንዕኦምን ነቲኦም ንሶም ንኩሉ ዮሃና ክብል ደሊ ካባይ ጀሚርካ ማለት እዩ። ካብኡ ሒዜን መፅአ ዘለኹ እዚን መፅሓፍቲን ዝንጥቀመሉ ዝነበርና ናውቲ ናይ ቤት ምሰውራ እዩ። ሕጂ ከምቲ ኣብታ ዝመልኩ ቤት ምሰውራ ክጅመር ኮላ ክቡር ፕሬዚደንት ስያስ ናይ ሽዑ ዝበዊ ሓይልታት እንታይ ኢሉ ነይሩ ኣማእዚንዎም እዩ እቲ ካሪክለም ኣብ ምንታይ ኣብ ሓድነት ኣብ ማዕርነት ኣብ ተወፋይነት ኣብ ሃገራውነት ኣብ ብዙሕ ነገራት ምልእኽቲ ዘለዎ ክህሉ ከምዘሎ ኣማእዚንዎም እዮም እቲ ካሪክልም ብኡ መጠን እዩ ከዓ እቲ ንሕና

ዝተማሃርናሉ ካሪክለም ተዳልዩ እዚ ካሪክለም ንሕና ተማሂርናሉ ንምህረሉ ከዓ ነርና ኣብ ንምህረሉ ዝንመና እቲ መፅሓፍትና ብምሉእ ዋላ ማትስ ቁፅሪ እናምሃርና ከለና ንግፍዕታ ፀላኢ ኢና እናገለፅና ንምህር ነርና ንኣብነት 800 ወተሃደር ወፊሮም 600 ተመይቶም 200 ተተማሪኾም ክንደይ ተርፎም እንተያልካዮም እቶም ተምሃሮ እቶም ተምሃሮ ዘይረብሉካ እቶም ናእሽቱ እቶም ዓበይቲ መንእስያት ኣታት ክሓር ከለ ዘይገደብኩም ኣብኡ እንተኹም ትርፍ ኣቢልኩሞ ምብሉካ ሕጂ ከምኡ እናበልና ነቲ ካሪክለም ናትና ኩሉ ሃገራዊ ሓዘል ምረት መግዛእቲ ዝገልፅ ተወፋይነት ሃገራውነት ዘንግስ ስለ ዝነበረ ንዑና ቀሪብና ዘለና ከምኡውን ናይ ምግብናና ናይ ንመምሃሪ ንጥቀመሉ ዝበና መሳሕታይ ቀሪበ ዘለኹ።

0: ስመይ ኤፍሬም ኣማኒኤል ዝበሃል ኣብዛ ኣቕሪብ ዘሎ ከዓኒ ሓደ ኣብቲ ናይ ሳሕል ካብ ኣብ በረኻታት እንከሎስ ኣብ በረኻታት ዘሎ መነባብሮ ናይ ተማሃራይ ናይ ኣለይቲ ናይ ኩሉ ዝገልፅ ሒዝና ኣለና። ስለዚ እናገለፅና ክንከይድ ናብኡ እዚ ኣብዚ ንሪኦ ዘለና ከውሊ ካብ መጥቃዕቲ ነፈርቲ ኩናት እዩ በረኻ እዩ። ኣብ ሳሓል ከም ዝትፈልጦ ሳሓል ሳሓል እዩ፣ ግን ኣብ ሳሓል ከለካ ከዓ ኣብ ስንጭሮታት ኢካ ትነብር። ስለዚ ካብ ከውሊ ናይ ትምህርቲ ናይ ነፈርቲ ናይ ደብዳብ ተባሂሉ ኣብዚ እዞም ኩሎም ትሪኦም ዘለኹም ኣለይትን ተማሃሮን እዮም። ትሕቲ ዕድመ እዮም ካብ ኩሉ ትዕድመ ተዳሪኸ ከዓኒ ካብ 5 ክሳብ 13 14 ክሳብ 15 ዘሎ ተማሃራይ ቤት ምሰውራን ኣለይትን እዮም። እዚ እናበለ እዚኣ ትርያ ዘለኺ ግዳያት ደብዳብ ነፈርቲ ኣብ 1984 እያ ኣብ ዓራርብ። እዚኣ ከዓኒ ኩዕሶ እንዳተፃወቱ ከለዉ እያ ደብዲባት ኣቢሎም ኣብ ከዓኒ ንለኹ ኩሎም እዞም ትሪኦም ዘሎም ቆልዑ ኣዝኦም ንኣሽቱ ዝኾኑ እዮም። ነዚ ዝተገብረ ኣብዚ ናይ ኣለይቲ ኣፈፃፅምና ከዓኒ ብጣዕሚ ይድገርመካ። ምክንያቱ ነቲ ተማሃራይ ከይፅሎ እቲ ኣተሓሳስባ ክሰይ ተባሂሉ እቶም ዘይነበሩ ኣይራእዎም ነቶም ዝተሰዉ ቆልዑ እቶም ኣለይቲ ብቕልጡፍ ነቶም ግዳይ ዝኾኑ ናብ ድብፃሕ ናብ ሕክምና ዝኾኑ ናብ ሕክምና ብፂሖሞም እቶም ክእለይ ድግለዎም ከዓ እቶም ብሂወት ደየለዉ ዝተሰዉ ከዓኒ ኣይራእዎምን። ስለዚ ነቲ ኣብ ተማሃራይ ድመፅእ ሳዕብን ተረዲኦም ክሰይ ዝገበርዎ ናይ ኣለይቲ ኣተኣላለየ ኣዝዩ ቅልጡፍ ዝገበርዎ ናይ ኣለይቲ እዩ ነይሩ። ናይ ትምህርቲ ኣብ ስንጭሮ ኣብ በረኻታት እዩ ድብል ቀጢልካ ካብቲ ክዕሶላ ቀደም ሓንቲ ካብ ደገ ድመፀት ካብ ሆላንድ ድያ ካብ ኤሮጳ ድመፀት ንምዕባል ክትርኢ ኢላ ድመፀት ድሃቦ ክዕሶ ኣብ መበል 50 ዓመት ሕጂ እዚኣ ቀደም ኣብ ሜዳ ድሃብኩም ንያ ካብ ሞይላ ኣብ ሜዳ ድሃበቶም ስእሊ ላብዚ ካልእ ናይ ኣቦይ ወልዳ ወልደ ማርያም ንኩሉ ኣላይ ይኹን ተማሃራይ ይኹን ነቲ ዝሓለፈ ዝገለፀሉ ዝገልፅ እዩ። ካብኡ ድቐፀለ መበል 20 ዓመት ናይ ቤት ምሰውራ ኣሎ ኣብዚ እሱ ተኻይዱ 96 ክቡር ፕረሲደንት ሃገር ኤርትራ ዝኸፈቶ ኣብ ኤክስፖ እዩ። ካልእ ማለት ናይ ስፖርት ከዓኒ ኣብ ዓራር ዝነበራ ናይ ስፖርት ተፃወቲ በዓል ሆሚ በዓል ገለብ ሮራ ዝበሃል ዓበይቲ ሒተባሩ ከም ዝነበሩ እሳቶም ዝፃወትዎ ዝነበሩ ኣብዚ ግዜ ዝሕዱ ትሪኦ ከለካ ልክዕ ከምዚ ፕሮፌሽናላት ተፃወቲ ብሂወት የለውን። ሓደ ካብኣቶም ጀላኒ ስውእ ጀላኒ እዩ ካብቶም ኣለው ዝበሃል ተፃወቲ ከም ዝነበሩ በዓል ረዘነ ኣለው በዓል ኣክሊሉ ኣብ ወዲ ኣለም ሰገድ በዓል ፍፁም ዝበሃሉ ካልኦት በዓል ጀላኒ በዓል ፓቸ ኣለው። ካልእ ናይ ንጥፈታት ናይ ስፖርት ከዓ ኣዝዩ ዝሐጉሰካ እዚ ሕጂ ኣብዚ ንሪኦ ዘለና ከምዚ ኣቃላጥ ዘመናዊ ናይ ኣትለቲክስ ኣብኡ ከም ዝነበረ በዓል ራክ ዝበሃሉ በዓል መንተብለ ዝበሃሉ ኣዝዮም ቤት ምሰውራስ ናይ 5,000 10,000 ስዒሮሞም ኣይፈልጡን እዮም። ልክዕ ከምዚ ኣቃላጠፍሲ ዝበሃሉ ከምኡ ከም ዝነበረ ኣብ 83 82 እዚ ንሪኦ ዘለና ኣብ ዘመናዊ ናይ ስፖርት ኣብ ሳሓል ከም ዝነበረ ክንገልፅ ንደሊ ይቐኒልና።
1: ዝኸበርኩም ተኸታተልትና ኣብ ኣዳራሽ ዞባ ማእከል ዝፀንሐ ስእላዊ ምርኢት ቤት ትምህርቲ ሰውራ ካብ ምፍላም ክሳብ ድሕርና ፅነት ዝነበረ ጉዕዞ እንታይ ከም ዝመስል እዩ ክንዕዘብ ፀኒሕና። እዚ ምርኢት እዚ ንሓደ ሰሙን ቀፃሊ እዩ። ዝኸበርኩም ተኸታተልትና ዕዙዝ ዝኽሪ ንሓድሽ ህንፀት ወፍሪ ሃገር እናበልና ናብ ዝሰርፉ መርባት ኤርቲቪ እናስክረኩም።

0: እቲ ሽሚ መርሕ ጥዋፍ የብርህ ቀይሕ ሲ ቀይሕ ዕምባባ ዝፀልኣ ሰብ የለን ንኩሉ ሰብ እያ እትምስጥ እቲ ፍርያት ከዓ ልክዕ ንዕኡ ነቲ ሽም ዝምጥን ኮይኑ ከዓ ክሳብ ሕጂ ከዓ ፍርኡ ካባና ናብ ደቅና ናብ ደቂ ደቅና ናብ ወለዶታት ከዓ ብታሪክ ክውረስ ከዓ እዚ መድረኽ ይሓተና ኣሎ ማለት እዩ።
1: ዓሰርተ መትከላት ቀያሕቲ ዕምባባ እዚ ቕንያት መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ማለት ወርቃዊ እየቤሉ ዝበዓለሉ ዘሎ ቅንያት እዩ። ስለዝኾነ ንዕኡ ምርኩስ ብምግባር ነተን ኣብቲ እዋንቲ ዝስራሓለን ዝነበረ ከም መማእዘን

0: መጎስጎስን ቀያሕቲ ዕምባባ ዝጥቅመለን ዝነበሩ ኣብቲ ተመሃራይ እውን ሕግን ስርዓትን ብምንጋስ ኣብ ኩሉ ሸነኻት ኣፍሉጦመታን ክህልዎ ተባሂለን ዝተኣታተዋ 10 መትከላት ቀያሕቲ ዕምባባ ክንዲሰሲና ኣብዚ ዛዕባ መምርሂ ዝህባና ድማ መምህር ሰናይት መሓሪ ከምኡ ውን መምህር እሙና ሳልሕ ካብ ማእከላይ ቤት ፅሕፈት ሃማደ እየን። ብመጀመርታ ቀያሕቲ ዕምባባ እንታይ ማለት እዩ ብዝብል ሕቶ ክንፍልም ሰናይ ምክትታል።
1: ቀያሕቲ ዕምባባ ተጋደልቲ እቲ መጀመርታ ገድሊ ከልዕሉ ከለዉ ሲ ኣብ ራእይ እዮም ተበጊሶም ማለት እዩ። ምክንያቱ ፀላኢ ጥራይ ኣውፂኢኻ ትቕፀል ሃገር ወይ ትህነፅ ሃገር ኣብ ሓንጎሎም ሒዞም እዮም ወፂኦም ማለት እዩ። ስለዚ ክወፁ ከለዉ ንፀላኢ ቀዳምነት ኣልጊስካ ጥራይ ደይኮነስ ነቲ ሕብረተሰብ ኤርትራ ሃገር ንምህናፅ እውን ይሓስቦ ስለ ዝነበሩ እቶም መስዋእቲ ዘይተርፍ ምዃኑ ይርድኡ ነይሮም እዮም ማለት እዩ። መስዋእቲ ንመን ኢኻ ትስዋእ ደለኻ ነቲ ብድሕሪኻ ቀሲኑ ክነብር ኢልካ ንሓሰብካዮ ህዝቢ ነቲ ቀሲኑ ክነብር ኢልካ ንሓሰብካዮ ህፃን ዝነበረ እንዳ ዓብየን ዝኸይድ እዮም እቲ ሂወቶም ክኸፍሉ ተበጊሶም ማለት እዩ። ስለዚ እቲ ቀያሕቲ ዕምባባ ኢሎም ከበግስዎ ከለዉ እቲ ቃሲ ክቕፅል ምዃኑ ይኣምኑ ነይሮም ማለት እዩ። ክቕፅል እንድሕር ኮይኑ ከዓኒ ልክዕ እንዳኮስኮስካ ኻሰብ ኣብቲ ናይ ሃገራዊ ቃልሲ ክትእትዎ ዘለካ ማለት እዩ። ኣብቲ ብረታዊ ቃልሲ ከዓ ሃገራዊ ህንፀት እውን ኣብ ራእይ ስለ ዝነበሮም ሰባት ንመጻኢ ክኾኑ ዝኽእሉ ሰባት ኣብቲ ቃልሲ ዝምልመሉ ብሽም ቀያሕቲ ዕምባባ ዝፍለጡ ንኣሽቱ ተምሃሮ ይምልመሉ ከም ዝነበሩ እዩ እቲ ታሪክ ዝነግረና ማለት እዩ።
0: እዘን ሕጂ እንዛረበለን 10 መትከላት እምበኣር ነቶም ኣብቲ እዋንቲ ቀያሕቲ ዕምባባ ዝብል ሽም ተጠሚቖም ኣብ ኩሉ ቦታታት እንተላይ ኣብ ወፃኢ ሃገር እውን ዝውድቡን ዝነበሩ ንምምእዛን ዝተነድፋ ኣምራት ነይረን።
2: 10 መትከላት ክበሃል ከሎስ ቀለልቲ ኣምራት ኣይኮናን፣ ምናልባት 10 እየን። ግን ናይ ብዙሕ ረብሓ ዘለዎን ተፀሚቐን ዝመፃየን ሕጂ ተቐዳሚት ንኣብነት ድሕሪ ጀሚርና ተን 10 መትከላት ሓድነት፣ ስምረት፣ ዲሞክራሲ፣ ፍትሒ ዝብላ ኣምራት የጠቓልል ማለት እዩ። እዚ እቲ ህዝባዊ ግንባር ዝምርሓሉ መትከል ውን እዩ። ኣብታ ናይ ባንዴራ ናይ ህዝባዊ ግንባር ዘለዋ 5 ኮኸባት ውን ይውክላ። ሕጂ መጀመርታ ፍትሓዊ ወላ ቆልዓ እንድሕር ኣብ ሕብረተሰብና ሲ ቆልዓ እንድሕር ተባኢሱ ክተዓማመፅሪ ፍትሓዊ ኹን ኢኻ ትብሎ ካብቲ እንታይ ይበሃል ዝብገስ እዩ ፍትሒ እናሰረፀካ እንድሕር ዓብይኻ ዓማፂ ትኸውን ኢኻ ፍትሓዊ ከኣኹንካ ትዓቢ ማለት እዩ። ሓድነት ኣብ ህዝቢ ኤርትራ ኣዝዩ ኣገዳሲ ማለት እዩ። ምስ ኩሉ ካብ ዝተፈላለየ ቤት ካብ ዝተፈላለየ ድሕሪ ባይታ መፂኻ ካብ ዝተፈላለየ እምነታት መፂኻ ብሓባር ኣብቲ ቤት ትምህርቲ ብሓድነት ክትዓቢ ከለኻ ኣብቲ ኪኖ ተቓላሲ ኣብቲ ባይታ እዚ ሰሪሑ እዩ ማለት እዩ። ስለዚ እዚ ቀሊል ኣይኮነን። እዚ ን4 መትከላት ኣብተን ቀዳሞ ዘለዋ ንድሕር ኢናየን ሲ እዚአን ኣስሪሕን እየን የስራሓ ኣለዋ ክቕፅላኻ እየን ማለት እዩ። ሓድነት ክህልወካ ኣለዎ፣ ፍትሒ ክህልወካ ኣለዎ፣ ሓርነት ክህልወካ ኣለዎ፣ ዲሞክራሲ ውን እዚ ውን ተኮስኪሱ ቀስ ኢሉ በቢ ዓቕሙን በቢ ደረጅኡን ኣብቲ ኣብ ዝተፈላለየ ዞም ብቀያሕቲ ዕምባባ በል ብተምሃራ ቤት ትምህርቲ ወራ ምስ ተሰጋገርና በል እናሰረፀ ዝመፀ ሓያል ኣብ ደም ዝሰረፀ እዩ። ኣብ ግብሪ ከዓ ይስራሓሉሎ ማለት እዩ። ንኣብነት ኣብ ዘን ቀዳሚት ተመፂና ማለት እዩ።
1: መትከላዊ ፅልኢ ንሃፀይነት፣ ንፅዮንነት፣ ንመግዛእቲ፣ ንመስፍንነት ገለ ዝብል ኣለ ማለት እዩ። ምክንያቱ ንዕና ኣብቲ እዋንቲ ኣብ ትሕቲ ፀላኢ ኣብ ትሕቲ መሳፍንቲ ዝነበረሉ እዋን ስለ ዝኾነ ነዚ ንኸነጥፍእ እዩ ዝቃለስ ነይሩ ሽዑቲ ሰብ ኤርትራ። ስለዚ ነዚ እውን መትከላዊ ፅልእ ክህልወካ ኣለዉ ማለት ሃፀይነት ሕጂ ንሪኦ ዘለና ዕርቃ ንወፅ እዩ ማለት እዩ። ዓብላልነት እዩ፣ ንበይናኻ ክትነብር ናይ ምድላይ እዩ፣ ንበይናኻ ንርእሰማላዊ ሃገር ጥራይ ክትከውን ናይ ዓለም ምንጭታት ወይ ሪሶርስስ ናይ ዓለም ንበይናኻ ክትግብት ምድላይ ነዚ ብመት

0: መልክ ጸልኦ ኣለካ ዝብል እየ ታሳይ ማለት እዩ። ስለዚ ከምኡ ስለ ዝኾነ ነቲ ኩሉ ግዜ ንሕና ተወሪድና ንግዛእ ዝነበርና ህዝቢ ኢና ማለት እዩ። ሓሙሽተ ግዛእታት እውን መፅና ና ኣብ መወዳእታ እውን ኢትዮጵያ ብብረት ዘለዓልናሉ እዋን እዩ ማለት እዩ። ስለዚ ብድሕሪ እዚ መግዛእቲ እዚ ከዓ እዞም ሃፀይነትን ፅዩንነትን እውን ነቲ ቃልሲ የጋድዱልና ነይሮም እዮም ማለት እዩ። ስለዚ ምዝ ከዓ መትከላዊ ፅልኢ እዩ ዘለዎ እቲ ኣብኡ ዝጋደል ዝነበረ ማለት እዩ። ከም መትከል ከዓኒ ይርአዩ ከም መትከል ከዓኒ ክሳብ ሕጂ እውን ኣንጻር እዚ እዩ ድቃለስ ማለት እዩ። ምክንያቱ ነዚ ንሓፋሽ ድኸውን ኣይኮነን እቲ ኣተሓሳስባታት ንሓፋሽ ዘገልግል ስለ ዘይከውን እዚ ዝእለየሉ መንገዲ ካ ትደሊ ነዚ ከኣልዩ ዘለዎ ኣህዛብ ኣብ ሃገርና ኹን ዋላ ኣህጉርና ኹን ክፅምበር ኢካ ትደሊ ማለት እዩ። ምክንያቱ እዚ ነቲ ሕብረተሰብ ንሓፋሽ ደገልግል መትከል ስለ ዘይኮነ ማለት እዩ። ስለዚ በዚ መትከላዊ ፅልእ ክህልወና ከም ዘለዎ ከዓ ተኮይና ኢና ማለት እዩ። ሽዑ ብልቢና ዋላ ንኣሽቱ ንበር ምበር ይርዳእና ነይሩ ማለት እዩ። እቲ ናይ ኢምፐራሊዝም ሲ እንታይ ዓይነት መንገዲ ከይድ ከም ዘሎስ ብንኣሽቱ ናከለናስ ይርዳእና ነይሩ ማለት ኣንጻር ሃፀይነትን ፅዩንነትን መትከላዊ ፅሊ ንገብር ነርና ማለት እዩ። ሕጂ ኩሉ ሰብ ክርድኦ ክእል እዩ ብግብሪ ይርአ ስለ ዘሎ። ኣብዚ ከዓ ከም መትከል ሓንቲ ካብተን መትከላ ስለ ዝኾነት ብጣዕሚ ስለ ኩሉ ግዜ ብሓንጎለይ ስለ ትመላለስ እየ ከልዕላ ክሳጌረ ዘለኹ ማለት እዩ። ዝኾነ ኣባል ቤት ምሶራ ወይ ተምሃራይ ቤት ምሶራ ዝነበረ ከዓ ነዚ መትከል እዚ ብክሳይ ዝርዩ ብንቕሓት እዩ ዝርድኦ ማለት እዩ። ስለዚ እዚ መትከል እዚ ብንቕሓት ብምርዳእና ከዓኒ ክሳብ ሕጂ ብቲ ሃገር ፀኒዑ ዝኸይድ ዘሎ ነዚ መትከል ዝኣሚኑ እዩ ዝኸይድ ዘሎ ማለት እዩ።
1: ብተወሳኺ ዘይሕለል ፍቕሪ ሃገርን ህዝብን ምስራፅ እትብል እውን ሓንቲ ካብተን 10 መትከላት ቀያሕቲ ዕምባባ ኮይና ኣብ ተግባር ዝተረእየ ሓያ ሃገራዊ ፍቕሪ ዘለዎ መንእሰይ ከም እትሃንፀን ኣብ ቀጻሊ ጉዕዞ ናይቲ መንእሰይ እውን ንጹርን ዘይቅየርን ሃገራውነት ከም ሰረፀ ድማ ጋድ ኮይኑ እዩ።
2: ሕጂ እቲ ኣብኡ ዝፈረየ መንእሰይ ሓያል ፍቕሪ ሃገርን ህዝብን ነይርዎ። መርኣያ ናቱ እንታይ እዩ? ኣብ ዝተፈላለየ ግዜ ኣብኡ ኮፍ ኢሉ ወላ ዕድሚኡ ዘይኣኸሉ ከሎ ኣብኡ ኮፍ ኢሉ ክምሃር ኣይኮነን ዝደሊ ነይሩ። ሕጂ እቲ ባይታ እቲ ተግባር ኣብቲ ተግባር እንትሕርን እንታይ ደኣ ነቲ ዝስዋእ ዘሎ ተጋዳላይ ክትክእ ነታ ሃገር ነፃ ክውፅእ ክስዋእ ንመስዋእቲ ዝቀዳደም ወለዶ እዩ ኣፍሪ ማለት እዩ እዚ መትከል እዚ ማለት እዩ። ስለዚ እዚ መትከል እዚ ቀሊል መትከል ከም ዘይኮነ ንርዳእ ማለት እዩ።
1: ኣብ መዳይ ሓድሕዳዊ ምድግጋፍን ምትሕግጋዝን እውን እንተኾነ ሓደ ገዚፍ ባህሊ ስራሕ ዝሕላገቱ ኣብ ዝተፈላለዩ ማእተታዊ ስራሓት ንጡፍ ትጉህን ኣብ ዝኾነ እዋን ኣለኹ ባህልን መንእሰይ ተሃኒፅ እዩ።
0: እቲ መትከል ቀያሕቲ ዕምባባ ሓንቲ ካብኣተን እታ ብፅያዊ ዝምድና ኣብ መንጎ ኣብ ነንሕድሕድካ ኣብ ምድግጋፍን ኣብ ምትሕጋዝን ኣብ ስራሕ ዝብል እዩ። እዚኣ ብግብሪ ሰሪሐ ፅልዋ እውን ኣምፅያ ነቲ ቤት ምሰውራ ኣብ ነንሕሕዱ ነቲ ተምሃራይ ቤት ምሰውራ ኣብ ነንሕሕዱ ክደጋገፍ ከም ዘለዎ ክሳብ ሕጂ ዝኸይድ ዘሎ መትከል እዩ ማለት እዩ። ኪንኡ ግን ናብ ስራሕ ቦታ ምስተመደብና እውን እቲ መትከላት ቀያሕቲ ዕምባባስ ተላቢስናዮስ ፅልዋ ኣካይድናሉኢና ማለት እዩ። ምክንያቱ ኣብቲ ሕብረተሰብ ምምህር ኮይኑ ዝኸደ ሰብ ኣብቲ ሕብረተሰብ ሓረስቶት እንድሕር ኮይኖም እቶም ኣብቲ ከባቢ ክትምህረሎም ዝኸትካ ክትሕግዞም ፀህያይ ትሕግዞም ኣቕምኻ ማለት እዩ። ኣቕምኻ ደፍቅዶ ኣብቲ ከባቢ ከም ውላዶም ኮይንካ መብዛሕትኡ እቲ ሕብረተሰብ ሽዑ ኣብቲ ዝኸድዎ ዝነበሩ ዘመቲ ተጋደልቲ እዮም ደቆም ገዲፎሞም ከይዶም ኣለዉ። ንስኻ ከዓ መምህር ኮይንካ መፅኻ ኣለኻ። ስለዚ ክትተሓጋገዝ ከም ዘለካ ስለ ዘላታ ይሕግዝዎም ነይሮም። ኣብቲ መርዓታት ኣብ ገለ ብዙሕ ነገራት ተወፊዮም ዝሰርሑ ነይሮም ማለት እዩ። እዚኦም ኣብ መስመር ፀላእ ኮይኖም ዝሰርሑ ዝነበሩ እየ ዝዛረብ ዘለኹ። ኣብ ካልእ ዝኸዱ ብፆት እውን ዝኸዱ ተምሃሮ እውን ምስ ካልኦት ተጋደልቲ ከምኡ ዓይነት ሕጂ ተወፋይነት ከም ዘሎ ምትሕግጋዝ ከም ዘሎ ዝኾነ ተጋዳላይ ናይ ህዝባዊ ግንባር ይምስክሮ እዩ ማለት እዩ። ኣብ ቀያሕቲ ዕምባባት ዝሰረፀ ሓንቲ መትከልሲ ንካልእ ነቲ ቤት ምሶራ እንድሕር ኮይኑስ ክሕውስ ይድፍትን ክተሓጋገዝ ይድፍትን። ስለዚ እቲ መትከልሲ ናብ ካልኦት እውን የስግሮ ነይሩ ማለት እዩ። ሕጂ እቲ መትከል ፅልዋ እውን ኣምፅ እዩ ነይሩ።
2: ምትሕግጋዝ እንድሕር ዘየለ ክትነብር ኣይትኽእልን ኢኻ። ምትሕልላይ እንድሕር ዘየለ ክትነብር ኣይትኽእልን ኢኻ። ምድግጋፍ እንድሕር ዘየለ ክትነብር ኣይትኽእልን ኢኻ። ሕጂ እቲ ዝምድናሲ ወላ ሕጂ 50 ዓመት ኣቁፂሩ ከሎ ዳርጋ ኣብዚ ኸትካ ከይድካ ከምኡ ኢሉ እዩ ዘሎ ማለት እዩ። እቲ ኣብቲ ንእስነት ዝሰረፀ ነገር ማለት እዩ። ሕጂ ዝኾነ ሰብ እንድሕር ቢልካ እዚኣቶም ደቂ ዓባይ ደስ እኒኦም ከምዚ እኒኦም

0: ክተኣሳሰሩ መዓት ይብለካ ልዕሊ ኣሕዋትና ኢና ልዕሊ ስድራና ኢና ወላስቲልና ዘለና ዝምድና ምክንያቱ ኣበይ ኢና ተፋሊጥና ኣብቲ ንእስነትና ኣብቲ ዝመረረ ቦታ ኣብቲ ዝፀንከረ ቦታ ኣብ መሪር ቦታን ኣብ ፍሉይ ኩነታት እንትፈልጦ ሰብ ከዓ ፍሉይ እዩ ማለት እዩ። ንሕና ንኣብነት ፀፀር ውሒጦም ይበሃል። ንሕና ግን ስኮጆ ኢና ውሒጥና ብኢና ንተኣሳስር ነፈርቲ ካርማና ከለዋ ነንሕድሕድና እናተሓቃቁፍና እናተኣላለና እናተደጋገፍና ፀላእ ክጎየና ከሎ ማለት እዩ። ስለዝሓለፍናዮ ፍሉይ ምትእስሳር ኣለና ማለት እዩ። መትከላዊ እቲ ምትእስሳርና ሲ ተራ ነገር ዘይኮነ ወይ ናይ ረብሓ ዘይኮነስ መትከላዊ እዩ። መትከላዊ ስለ ዝኮነ ከዓ ሂወት ሙሉእ ይቅፅል፣ ናብ ወለዶታት ውን ይቅፅል። እቲ ዝምድናታትና ሕጂ ካብ ንንሕድሕድና ሓሊፉ ካብ መጀመርታ ስድራና እቶም ዝነበሩና ስድራ ናብ ስድራና ሓሊፉ እንደገና ካባና ናብ ደቅና ሓሊፉ እንደገና ከዓ ናብ ደቂ ደቅና ከዓ ዝተሓሓዝ ምትእስሳር ኣለዎ ማለት እዩ። ኣብ ኩሉ ብሰፊሑ ከዓ ስለ ዘሎ እቲ ፅሉኡ ከዓ ኣብ ኩሉ ኣብ ደገ ከይተረፈ ሕጂ ቤት ምሶራ ቤት ምሶራ እዩተይሎሙ ካሲ ወላ ኣብቲ ናትካ ግዜ ዘይነበረ ከሎ ወይ ዘይነበረት ከላ ፍሉይ ስምዒት ኣለዎ ማለት እዩ። ስለዚ እቲ ባይታ ዝፈጠሮ እዩ እቲ ባይታ ዝፈጠረልና ስለ ዝኮነ ንሕና ከዓ ብክብሪ ክንቅፅሎ ኢና። ናብ ወለዶታት ከዓ እዚ ፍቅሪ እዚ ክሓልፍ ክንሰርሕ ኢና ከምኡ ክኾን ከዓ ኢና ንትምነ ማለት እዩ።
1: ኣብ ሕብረተሰብ ኤርትራ ካባኻ ንዝዓብዪ ምኽባርን ምሕጋዝን ሓደ ካብቲ ንሕበነሉ ክብርታትና እዩ። እዚ ኣምር እዚ ኣብቲ ህዝባዊ ግንባር ዘቐመጦ 10 መትከላት ቀያሕቲ ዕምባባ እውን ሰፊሩ ንረኽቦ። ከም ውፅኢቱ ድማ ተደጋጋፍን ተሓጋጋዝን ካብኡ ንዝዓብዩ ክብሪ ዝህብን መንእሰይ ኣብ ምፍራይ ዓብ ኣስተዋፅኦ ተፃዊት እዩ።
2: ሕጂ መምሃራና ብጣዕሚ ኢና ነፍቅር ኣለይትና እውን ከምኡ ክሳብ ሕጂ እውን ብገለ ኣጋጣሚና ሂወት ድሕርና ፅነት ማለት እዩ ኣብ ዘይጠዓሞ ሰብ እንድሕር ርኢኻ ክትድጉፎ ኢኻ ትደሊ ማለት እዩ በታ ዘላትካ ዓቕምኻ ሲ መምህርና እንዲ ነይሩ ከምዚ ንዲ ኣላይትና እንዲ ነራ ምሳና እኳ ኢተምሃራይ ነይሩ ዝብል ታ ምድግጋፍ ሲ ኣላ ማለት እዩ።
0: ሕጂ ኣብ ቤተ ምኽባር ኣብ ኩሉ እምነታትና ኣሎ ኣብ ኩሉ ብሄራትና ኣሎ እንታይ ይበሃል ናፅነት ኣለና። ናይ ግድን ብናፅነት ኢና ዓብና ዝተሰማዓና ሃንደራኢልና ኢና ንብል ግርህነት ኣሎ። ኣብ ገለ እዚ እውን ከምዚ ዘይተደለየ ባህሪ ክመስሎ ይኽእል እቲ ሕብረተሰብ ግን እቲ ምክንያቱ ምሕባእ ዝበሃል ነገር ውን ኣይንፈልጥን ኢና። ምክንያቱ እቲ ብናፅነት እዮም ውን ዕብዮምና ማለት እዩ። እዚ ብናፅነት ምዕባይ ግን ካብቲ ዲስፕሊን ወፂኻ ማለት ኣይኮነን። መምህርና ኩሉ ግዜ ምሳና ኣሎ፣ እታ ኣዴና ኣላይትና ኩሉ ግዜ ምሳና ኣላ፣ እታ ሓኪምና ኩሉ ግዜ ምሳና ኣላ። ቅርበት ስለ ዘለና ብናፅነት ና ድላይና እናበል ማለት እቲ ንደልዮ በጋባብና ሓተትና ስለ ዝዓበና ኣብቲ ሕብረተሰብ ምናልባት ኣብ ገሊኡ ፍሉያት ክንመስል ንክእል ንኽውን ኢና። ግን እቲ ኣብ መፃፃና ዝፈጠሮ እዩ።
1: ተወሳኺ ቆልዓ ብንኡሱ ቆርበት ብርሕሱ ከም ዝበሃል ኣብ ንኡስ ወለዶ ስነ ስርዓትን ስነ ምግባርን ምህላው ቀንድን ወሰንትን ነገራት እዮም። ስለ ዝኾነ ድማ መሪ ህዝባዊ ግንባር ነቐፌታን ነፍሰ ነቐፌታን ኣብተን 10 መትከላት ብምትእትታው ብሓድነትን ዲስፕሊንን ዝተሃንፀ ኣብ ኩሉ ነገራት ኣኽብሮት ዘለዎ ድልዱል መንእሰይ ክሃንፅ ዝኽኣለ
2: እቲ ነፍሰ ነቐፌታ ሲ ሓንቲ ኣባል ወይ ተምሃሪት ቤት ምሶራ ዝነበረ ሲ ንእሽተይ ተሓዚላ ኮላስ ኣብቲ ሕብረተሰብ ዝያዳ ጥዑም ክትበልዕ ኢልካ ካብቲ ዝነበረ ሓርጭ ሲ ምስቶም ኣብቲ ናይ ሳሕሊ ዝነበሩስ ኣጣል ጤል ክህብዋስ ነቲ ሓርጭ ሂባቶም ሕጂ ታ ቆልዓ ተሓዚላ ኮላ እትሪያ ነራ ማለት እዩ። ማለት ሲ ኣዲያ ነዲያ መፃፍቲ ኣኼባ ከምዚ ገይራ ኢላ ክሳ ጌራታ ማለት እዩ። ሕጂ እቲ ክሳ እቲ ድሰረፀብቲ ግሉፅነት ማለት እዩ ኣብዚ ሕብረተሰብ ተዓቢ ኣዲኻ እንዳ ገለ እንዳ ስለምንታይ ከምኡ ትብል ክትብል ትኽእል ነርካ ትኸውን። ኣብኡ ግን ዘይግበር ነገር ከም ዝገበረት ተረዲእዋ ታ ቆልዓ ክሳይ ሂባ እዚ ኣድማማሲ ዋዲኣስ ምስ ገባር ሳሕል ሓርጭ ሂባቶም ሳኻ ጠልከ እሳይ እዚ ሕጂ ውሪት እያ ነራ ኣብቲ ቤት ምሶራ ከም ፍሉጥ ክሳይ ነይሩ ማለት እዩ። ስለዚ ኣቦኻ ድዩ ኣዴኻ ድያ ብዘየገድስ ሕማቅ እንድሕር ገይሩ ሲ ጌጋ ናይ ምባል ሕጂ እዚ ደይ ምኽባር ክመስል ዝኽእል እዩ። ስለ ደልዓለታ እንዳተዘኪራትኒ ምኽባር ከመይ እዩ ከም ጌጋ እንድሕር ኮይኑ ጌጋ እዩ ዋላ ኣቦኻ ጌጋ ዝገበሮ ወይ ኣዴኻ ጌጋ ዝገበረቱ ጌጋ እዩ ክትብላስ ድሕር ኣይትብልኒኻ ማለት እዩ። ሕጂ ነዚኣ ከልዕላ ኢለ መብዛሕትኡ ግዜ ሰብ ከምኡ ክገብር ከሎ ደፋራት እዮም ደረቓት እዮም ገለ ዝብል ኣተሓሳስባ ኣሎ ግን እቲ ኣተዓባብያ እዩ እቲ ናፃ ኮንካ እንድሕር ዓብኻ ናፅነት ስለ ዘለ

0: ኣቦ ከይትፈልጥ ኣዲኻ ከዓ ክትነቕፈ ኣለካ ማለት እዩ።
1: ሕብረተሰብና እውን ንሓደ ጌጋ ዝገበረ ብፍላይ ክብል ዝበለ ጌጋ ዝገበረ ይውግዞ እዩ። መእረሚ እንተ ብደርፊ እንተ ብማስያ እንተ ብገለ ኣብኡ እውን ሳጓታት ኣሎ፣ ዳላታት ኣሎ፣ ማስያ እውን ኣሎ። ብከምዚ እውን ዝእረም ጌጋታት ኣሎ ማለት እዩ። ብእንታይ ይበሃል ድሕር ሳጓ ወፂእካ ካብታ ትገብራ ትወፀካ መብዛሕትኡ ግዜ ካብታ ትገብራ ንስኻ እያ ትወፀካ። ስለዚ ሳጓ ሕማቅ ከይወፀካ እውን ትጥንቀቕ። ዲስፕሊን ምክባር እያ እዚኣ። ሓድነት
0: ክትመሃር ፀኒሕካ ዕረፍቲ ትኸደሉ እዋናት ኣሎ። ሕጂ ዕረፍቲ ናበይካ ትኸይድ እንዳ መደበር ሰለሙና ዝበሃል ኣዴታቶም ዝነበሮም ነይሮም እዮም። ኣብኡ ኣብቲ ካብቲ ቤት ትምህርቲ ወፃስ ናይ እንዳ ዕቁባትካ ኣሎ ኣዴታትካ ደለውኦ ማለት እዩ። ገሌና ኣዴታትና ኣብኡ ይነበራን። ገሊኦም ተጋደልቲ እዮም ስድሮኦም፣ ኣብ ሓይልታት እዮም ዘለዉ። ክወስዱካ ይክእሉን እዮም፣ ኣብቲ ድፋዕ ኣብቲ ክስታይ ክገብሩካ ኣይክእሉን እዮም። ኩሉ እንትን ናይ መደበር ሰለሙና ብምሉእ ዝተምሃራይ ይውዛዕ ማለት እዩ። ናብቶም ኣዴታት ደለውኦም ሲ ከም ደቆም ናብኡ ንኸይድ እጅ ዚ ሓድነት እዩ። ምክንያቱ ንወዳ ጥራይ ኮነት እንትፅበ ስድሮኦም ዘየለዉ ስድሮኦም ንድፋዕ ደው ወይ ብመስዋእቲ ዝተፈለዩ ንዕኦም ውን ትሕዞም እዮም ማለት እዩ። እዚ ተገይሩ ዶ ይፈልጥ እዩ? ኣብየናይ ሰውራ እዩ ሞ ከምዚ ዓይነት ኣተኣላልያ ነይሩ ክትብል ትኽእል። ስለዚ ነዚ ሓድነትካ ዘደልድል ነገራት ብዙሕ ነገር ነይሩ ማለት እዩ። ሓንቲ ዝክራ ከዓ ኣባል ምሳና መምህር ዝነበረ ሲ ሓንደበት ብናይ ጉዳይ ጥዕና ይስዋእ ማለት እዩ። እታ ጓሉ ከዓ ምሳና ኣላ ኣብ መንጎ ሕጂ ኣነ ብጣዕሚ ዝገርመኒ ንእሽተይ ኮንካ ሃንደበት እንድሕር ኣቦካ ካብኡ ተኣልዩስ ክትፈልጥ ኣለካ ቀይ ዋላ ተነጊራ ኮላ ማለት ሲ ተከይዲ ከም ዝኾነ ተሰዊኡ ከም ዘሎ ሲ ምክንያቱ ክትፈልጥ ያ ንፅባሒቱ ብገለስ ክስማዕ እዩ ማለት እዩ። ስለዚ ቀስ ኢሎም ኣረዲኦማ ወላ ሓንቲ ተቐቢላ ተወስቕ ምእንቲ ኣብቶም ካልኦት ፅልዋ ከይተመፅእ ነቲ ናይ ክስተይ ሓድነት ከይብትኽ ንምባል ማለት እዩ። ስለዚ ክሳብ ክንዲዚ ማለት ሰብ ይኻስኻ ኣቦካ ይደ ኸደካ ደሎ ወይ ክስታ ይደ ኾነካ ደሎ ግን ቆርጢምካያ ሰቕ ትብል ማለት እዩ። እዚ ሕጂ ሓደ ካብቲ ዘመልመሉና ማለት እዩ።
2: ብኩሉ እንትንኡ ትሕትና፣ ቅንዕና፣ ንቕሓትን ተወፋይነትን ዝዓጠቐ ካብ ወገነይ ወገንካ ኣንነትን ዝረሓቐ ትሕቲ ሃገራውነት ተፀይኑ ብንቕሓት ዝበረኸ መንእሰይ ምህናፁን ሓደ ካብ መትከላት ቀያሕቲ ዕምባባ እዩ ነይሩ።
0: ኣብቲያ ካልኣይቲ እንድሕር ሰጊርና ኣብ ማሕበራዊ ህወሲ እንታ ክትኮን ኣለካ ቁኑዕ፣ ትጉህ፣ ቅንዕና ስክህልወካ ኣለዎ። ክትዕበ የብልካን ተጊህካ ከዓ ንሰብ ክትቀርብ ኣለካ። ንኣብነት ንሕና ዕድር ረኺብና ንማሃር ነርና ኢና ናብቲ ቤት ምሶራ ተማሂርና ደረጃ ገለ ካብቶም ናይ ተጋደልቲ ዝነበሩ ምእንታ ናይ ሎም ኣብ ዓሰርተታት ዓመታት ኣብ ድፋዓት ዝነበሩ ከይትካ ንኣብነት ዕድሜካ ኣኸይሉ ምስኦም ክትከይድ ከለካ ንዕኦም በቲ ዘለካ ዝፈለጥካዮ ክትዕበየሎም የብልካን። ትሑት ኮንካ ብቕንዕና ከዓ ክትሕግዞም እዩ ዘለካ። ትፈልጣ እንድሕር ኮንካ ሕጂ ኣብ ቤት ምሶራ ዝዓበየ ክምህዝ ማዓት እዩ። ከምዚ ናይ ሽግር ኩሉ ግዜ ሽግር መሃዝ እንዴ ትገብረካ ኩሉ ግዜ ነቲ ደሎ ሽግር ክትሓልፎ ገለ ዓይነት ፈጠረታት ይገብሩ ነሮም እዩ ማለት እዩ። ብኸም እዮም ዝፍለጡ። እዚኣ ከዓ እቲ ሓንቲ መትከል ክትሕት ከም ዘለካ ቆኑዕ ኮንካ ከዓኒ ብትህግሃት ነታ ትኽእላ ክተሪኦም ከም ዘለካ ስለዝተምሃርካ ትዕበ ደይኮንካ ስለዝተምሃርካ ትዕቢታ ርኢኻ ክትገብር ዘይኮንካስ ነቲ ሕብረተሰብ ወይ ነቲ ሽዑ ዝነበረ ኣብቲ ቅልጢፍካ ናይ ምውዓይ ኣሎ ደይ ምቕባል ኣሎ እንድሕር ደይ ትቕበላ ኮንካስ ኣይትቕበላን ኢኻ። እንድሕር ኣሚንካ ኣላ ከዓኒ ካብታ እምነትካ ከዓ ፈንታ ኣይትብልኒ ኢኻ ማለት እዩ። ስለዚ ከምዚ ዓይነት ክስታይ ኣምፂ ኢልና እዩ ማለት እዩ ነታ መትከል ክዝክራ ስለ ዘለኹ እዩ።
1: ቅንዕና፣ ትሕትና፣ ተወፋይነት እዚኦም ኣዝዮም ኣገደስቲ ኣእምራት እዮም ዋላ ብቲ ሕብረተሰብና። ንሓደ ዝዕበ ሰብ እኮ ብሕብረተሰብና ውን ዝፈትዎ እኮ የለን። ምናልባት ዓብ ገይሩ ቲ ሕብረተሰብና ዓብ ኢሉ ኣይዛረቡ ንኸውን፣ ግን ፍትዋ ኣይኮነን። ኣንነት ዘለዎ ሰብ ወላ ሓደ ፍትዋ ኣይኮነን። እዚ እውን ሓደ ካብቲ መትከላት ቀያሕቲ ዕምባባይ ነይሩ። ሰብ ብዛዕባኻ ክዛረብ ይበልፅ ካብ ንስኻ ብዛዕባ ነብስኻ ክትእነን ማለት እዩ። ኣነን እያ እንድሕር ኩንካ ገለ እንታይ ነራ ዝዝክራ ኣነ እንድሕር ከም ገለ ኢሉ ሰብሲ ኣነ ይትበላታ ንሕና ውሕጦ ገለ ዓይነት ዳእላ እዩ፣ ግን መልእኽቲ ከኣለዎ ኣነ ምባል ሲ ከምዘይፍቶ ወላ ከብ መጀመርታ ክሳብ መወዳእታ ማለት እዩ።
2: ኣብ ማእቶትን ትምህርትን ፃዕረ ምዃን እውን ሓደ ካብተን 10 መትከላት ቀያሕቲ ዕማባ ኮይኑ ዝተምሃረ ይምሃር ዘይተምሃረ ድማ ይምሃር ዝብል ጭርሑ ብምልዓል እቶም ተምሃሮ ኣብቲ ዝነበሮም ትርፊ ግዜ መሃይምነት ኣብ ምጥፋዕ ዓብኣ ኣስተዋፅኦ ክህልዎምን

0: ናይ ዝተፈላለየ ሞያዊ ክእለት ብቕዓት ክውንኑን እውን ተገይሩ እዩ።
1: እንቲ ዓመት ከልሲ እንታያታ ፃዕራ ምዃና ማእቶትን ትምህርትን እንዳ ትብል እቲ መጀመርታ ብፍላይ ራብዓይ ክፍሊ ሓሙሻይ ክፍሊ ወፂኦም እዮም ተማሂሮም እዮም ንዘመት ኸይዶም ንህዝቢ ከፍልጡ ማለት እዩ። እስኻ ትፈልጣስ ናይ ሓሙሽተ ሕጂ ክትሪኦ ከለኻ ኣብዚ ኮንካስ ሓሙሻይ ክፍሊ ኮንካ ወፂኻስ ሕብረተሰብ መሃይምነት ተጥፍእ እስኻ እውን ኣብ ደረጃ ናይቲ መሃይምነት ቆርቢ ሓሰጊርካ ደለኻ ግን ብትግሃት ነታ ፈይጥካ ደለኻ ክትምህር ኢኻ ትፅዕር ማለት እዩ። ንኣብነት ኣብዚ ናይ ዘመት ዝኸደሉ ከም ኣብነት ዝጥቀስ ብደረጃታት ንኣብነት ንዴታት ይምህሩ ነይሮም፣ ንሓረስቶት ይምህሩ፣ ንጓሶት ይምህሩ። በቃ ክሳይ ኣውፅኦም ሎ ትግሃት እዩ ዝሕጂ ሙሉእ መዓልቲ እስኪ ዕረፍካስ ክትምህር ትውዕል ማለት እዩ። እንታይ እዮም ዳሓስቡሳቶም ኣነ ነቲ ተጋዳላይ ኣብ ግንባር ኮይኑ ክሳይ ትገብር ዘሎስ ሳኻ ብስራሕ ክትመልሶ ኢኻ ትደሊ ዘለኻ እዚ ትፃዕሪ ዘብል ማለት እዩ። ንስኻ ሳልሳይ ክፍሊ በፂሕካ ከለኻስ ክሳብ ካልኣይ ክፍልስ ትምህር ሳልሳይ ጥራይ ካደይ ትምህራ ሓንሳብ ሓንሳብ እውን ከምኡ ትምህር ነርካ ኣነ ዝከረኒ ሻሻይ ክፍሊ እየማለት ሻሻይ ሻብዓይና ወዲእና ክሳብ ናይ ሻብዓይ ገለ ድሰኣንዎሲ ሽዑ ኣትኻስ ልክዕቲ ንስኻ ተምሃርካ ክትምህሮም ትፍትን ማለት እዩ። ላዕሊ ደረጃ ድበፅሐ እውን ኣይኮነን ግን እተን ድበፅሐን ምስ ሂወት ተኣሳሲሩ ምስ ሂወት ትርጉም ነይርወን ተን ክፍልታት ማለት እዩ። ተን ክፍልታት ሲ ሻብዓይ ዋላ እንድሕሪኢኻስ ናይ ሰውራ ሻብዓይ ዳ ላዕሊ ንዲ ድበሃል እቲ ካሪክለም እሱ እዩ ነይሩ ግን እቲ ተወፋይነት እቲ ብትግሃት ምስራሕ እዩቲ ነታ ቫልዩ ደለዋታ ትምህርቲ ማለት እዩ።
2: ዋላ እታ ጭርሖና እንታያ ኒራ ዝተማህረ ይምሃር ዘይተማህረ ይምሃር ቀሊል ኣይኮነን ማለት እዩ። ሕጂ እቲ ደረጃ ዘይኮነ ዘገድሰና ነይሩ እቲ ድሌት የገድሰና ነይሩ ሓደ እስኻ ዘይትኽእሎ ነቲ ብፃይካ ትውከሶ እቲ ሓንቲ ገለ ትውስኸልካ እቲ ሓደ ገለ ይውስኸልካ መዓት ምትብባዕ ነይሩ ማለት እዩ። ሕጂ ቀሊል ኣይኮነን እቲ ዝውሃብ ዝነበረ ትምህርቲ ንቀያሕቲ ዕምባባ ንቤት ምር ሰውራሲ ግብራዊ ሽግር ዝፈትሕ ውይኒ ነይሩ ማለት እዩ። ሕጂ ከረምታዊ ማእቶት ንብል ምሽ ድሕርና ፅነት 94 ከረምታዊ ማእቶት ሽሙ እዩ እቲ ከረምታዊ ማእቶት በርቲ ማእቶት ኩሉ ግዜ ምሳን ኣሎ ማለት እዩ። ማእቶት ሲ ካብ ሽዑት ሒዝና ብዛዕባ ማእቶት ጉዱሳትን ኣድማዕትን ነርና ማለት እዩ። ካልእ እቲ ግብራዊ ትምህርቲ ንምቕሳም ኣብ ከረምቲ ዝባኸን ግዜ ውን ኣይነበሩን እቲ ቀያሕቲ ዕምባባ ወላ ትፊቶራር ማለት እዩ። ደረጃኡ ቁሩብ ክብ ምስ በለ ኣብ ክፍልታት ናይቲ ውድብ ፋሕ ትብል ኣብቲ ክፍልታት ናይቲ ውድብ ፋሕ ኢልካ ግብራዊ ትምህርቲ ትቐስም ብከምኡ መምህራን ዝኾኑ ኣለዉ ብከምኡ መሃንድሳት ዝኾኑ ኣለዉ ብከምኡ ዝምባሊኦም ንኸለልዩ ሲ ኣብቲ ግብራዊ ትምህርቲ ብከምኡ ከመይ ዝኣመሰሉ ናይ መካኒክ ዝኾኑ ኣለዉ ማለት እዩ። ግብራዊ ትምህርቲ ንክምሃሩ ኣብተን ክፍልታት ፋሕ እብሉ ማለት እዩ። ስለዚ ሲ ቀላል ቤት ትምህርቲ ኣይኮነትን ነራ ሰብራዊት ቤት ትምህርቲ እያ ምዕብልቲ ቤት ትምህርቲ እያ ኩሉ ሓድነት ዝደልደለላ ቤት ትምህርቲ እያ ሓብሓቢት ቤት ትምህርቲ እያ ነራ ማለት እዩ።
0: ኣብ መዳይ ስነ ፅሬትን ስፖርትን እውን እንተኾነ ቀሊል ኣፍልጦ ኣይነበሮምን። ኣብ ስፖርቲ ኾነ ኣብ ሓፈሻዊ ፅሬት ብዝወሃቦም ዝነበረ ግብራዊ ኣስተምህሮታት ኣማዕቢሎሞ ዝነበሩ ብቕዓት ድማ ኣብ ዝተፈላለዩ ኣጋጣሚታት የንፀባረቕኦ ከም ዝነበሩ እየን እዘና ሽዑ ተምሃሮ ዘዛረባ።
1: ሕጂ እዚኣ መትከል እዚኣ ንኣብነት ከም ቤት ትምህርቲ ብጋንታታት ኢና ከዓ ንቀውም ማለት እዩ። ከም ስድራ ሓንቲ ጋንታስ ጅናብነት ባለ ሓደ ትበሃል ሓንቲ ከም ሓንቲ ባዶ እንድሕራላ ነጥብታት ከዓ ኣለዉ ነጥብ ሓደ ነጥብ ክልተ ነጥብ ሰለስተ ነጥብ ኣርባዕተ እንዳበልና ክሳብ ኣርባዕተ ጋንታታት ከዓ ቦካ ኣለካ ኣዴካ ኣላትካ ብከምኡ ኢና ንስራዕ ማለት እዩ። ስለዚ ናይ ፅሬት ድበሃሉ ተምሃሮ ከዓ ኣለዉ ኣብታ ውሽጢ እዛ ጋንታ ንብላ ዘለና ፅሬት እንታይ ማለት እዩ። ከምዚ ናይ ኩርምታኻ ንድሕር ሓሚምካ ከይተረእኻ ሰብ ከይትብል ይርዩኻ ቅድሚ ቲ ሓኪም ዝርእካስ እቶም ንከምኡ ወፂኦም ዘለዉ ይርዩኻ ኣናፃፅፋ ኩሉ ሰብ ብሳዋ ዘይሓለፈ የለን ከመይ ጌርካ ተንፅፎ ገለ ዝብል ኣሎ። ንሕና እውን ተን ንድቅስ ዘላ ነበርና ዋላ ኣብ መሬት ደቅስ ገለ እታ ክሳይካ ግን በጋባብ ኣንፂፍካ ክትከይድ ከም ዘለካ እንድሕር ቆልዑት ናፊቆም ድሸኑ እንድሕር ኣለዉካ ክሕፀቡ ከም ዘለዎም እዚ ሕጂ ናይ ፅሬት ብዝለዓለ ደረጃ ይተሓዝ ከም ዝነበረ እዩ ማለት እዩ። ካልእ ተላጋቢ ሕማም ከይመፃካ ብዙሓት ስለብሓንሳብ ስለንድቅስ ዝነበርና ቀልጢፍ እዩ ናይ ተላጋቢ ሕማም ክላባዕ ዝኽእል ማለት እዩ። ሓደ ሰብ እንድሕር ገለ ዓይነት ሕማም ወይ ከምዚ ናይ ዓበቕ ገለ ረአ ነይሩ እዩ ከም ናይ ታይፎይድ ገለ ይረአ ነይሩ ቀልጢፉ ነዚ ቀልጢፎም እዮም ዝኣልይዎ ዝነበሩ ማለት እዩ። ስለዚ ኣብ ፅሬት ልክዕ ከምዚ ሕጂ ሰንበት ቀዳሚ ሰንበትን ኣብኡ ሮቢዕ ዕረፍትና ነይራ ማለት እዩ። ኣብ ሮቢዕ ኩሉ ተምሃራይ ነብሱ ድሕፀበላ እቲ ባዕሉ ድሕፀብ ባዕሉ ሕፀብ ብኣለይቲ ድሕፀብቲ ኮይኑ ከዓ ብኣለይቲ እንዳተሃፀበ ፅሬት ዘካይደላ ማለት እዩ። ኣከባቢና እውን ነፅር ኢና ምክንያቱ ንነብሮ ኣለና ንጎሕፎ

0: ስለ ዘለና ነቲ ኣከባቢና እውን ነፅርዮ ነርና ኢና ማለት እዩ። ናይ ስፖርት ውድድር እውን ጋንታታት ይወዳደራ ነረን እየን። ናይ ስፖርት ናይ ቮሊቦል ክሳብ ባስኬትቦል ከምኡ መፃና ነይሩ ማለት እዩ። ስለዚ ብከምዚ ዓይነት ቀጻሊ ክነዘውትሮ ስለ ዘለና ሓድነት ስለ ዝሕግዝ ብጋንታታት እንዳተወዳደርና ካልእ እውን ተምሃሮ ምስቶም ኣብ ክፍልታት ደለዉ ሓካይም ንበሎም እንዳ ዜና ንበሎም ምስም ከማ ይወዳደሩ ነይሮም እቶም ዕብ ዝበሉ ምስኣቶም ቲፎዞ ኮይና ልክዕ ከምዚ ኣብዚ ደሎ ኣብኡ ከዓ ከምኡ ዓይነት ነይሩ ማለት እዩ። ስለዚ ብከምዚ ዓይነት ዝተሃነፀ ይቲ ኣባል ናይ ወይ ቀያሕቲ ዕንበባ
1: ኣብ ቤት ምሶራ ኣብቲ መደባት ናይ ቀያሕቲ ዕንበባ ናይ ፊቶራ ኩሉ መደባት ብስሩዕ እዩ ዝካየድ ነይሩ ማለት እዩ። ፅሬት ኣዝዩ ዓብዪ ቦታ ዝወሃቦ እዩ። ምስ ኩሉ ብዝሕና ዊን ብጉድለት ፅሬት ዝመፅእ ፀገማት ኣይነበረናን ብሓፈሽኡ ማለት እዩ። እዚ ናይ ቅናት ምድሪ ሕማማት ክረኣዩ ከለዉ ቀልጢፎም ኣልያ ግበረሎም ተምሃራይ ንሞታይ ቃላዕ ተምሃራይ ንስንክልና ዝተቓልዐ ኣይነበረናን ሕጂ እቲ ፃዕሪ ክሳብ ክንደይ የብል ነይሩ ማለት እዩ። ገለ ነገር ፀገማት ተመፂውን መጀመርታተን ሓካይም ቀልጢፈን ምስቲ ዝምልከቶ ማእከላዊ ሕክምና ድ ምስቲ መሪሕነት ተላለዮም ነቲ ሽግር ፍትሕ ናይ ምባል ልምዲ ነይሩ። ንኣብነት ኣብ ጀልሃንቲ እንታይ ይዝክር ኣዝዩ ምድረ በዳ እዩ። ካብ 50 ክሳብ 53 ዲግሪ ሴንቲግሬድ እዩ ዝበፅሕ እቲ ሙቆት ኣብ ምዝላቕ ኣዝሊቕና ዝኸድናዮ መሬት ሱዳን እዩ። ኣብኡ ርጥባ ተረእዩ ርጥባ ምስ ተረኣየ ገለገለ ኣብራኸም እንታይ ይበሃል ምስ ገበሮ ብቐጥታ ለሚን ብኾናትል ካብ ሱዳን ከም ዝመፅእ ተገይሩ ነቲ ሽግር ተፈትሑ ማለት እዩ። እዚ ናይ ጥዕና ጉዳይ ኣዝዩ ኣገዳስነት ነይሩ ብግብርካ ይስራሕ ኣሉ ነይሩ ማለት እዩ። ዕርፍቲ ተምሃራይ ተመሲሑ ድሕሪ ምሳሕ ብግቡእ ነደቅሶም ነቶም ናእሽቱ ማለት እዩ። ኣደቂስና ሰዓት 4 ከዓ ተሲኦም ከዓ መፅናዕቶም የካይዱ ዚ ስሩዕነት ነይሮ ኩሉ እቲ መደባት ማለት ዝተኣሳሰረ እዩ። ምሸት ከዓ ፅፅዋይ ዝነግርዎም መምሃራን ከ ኣለዎ ከም ስርዓት ልክዕ ከምቲ ናይቲ ትምህርቲ ምድላዋት ገብሩ ምድላዋት ገይሮም ቤት ታይም ስቶሪ ንብሎ ወላቲ ምዕብል ዓለም ዝስራሓሉ ነበረ ሳት ቤት ትምህርቲ ሲ ኣብ ትሕቲ ገረብ ኣብ ትሕቲ ከምዚ ህድሞ ይካየድ ነይሩ ማለት እዩ። ሕጂ እታ ቤት ትምህርቲ ሲ ብኩሉ ምልእቲ ነይራ ክብላ ዝኽእል ማለት እዩ። ሰኑ ከዓ ትምላእ ኣለይ
2: እታ ናይ መወዳእታ ወይ ዓስረይቲ ኮይና ተቐሚጣ ዘላ መትከል ምስ ኣህጉር ክህልወካ ዘለዎ ዝምድናታት እትገልጽን እተነጽርን ኮይና ብዛዕባ ሃገራት ኣፍልጦ ክህልዎምን ምስ ጎረባብትኻ ልፍንቲ ፈጢርካ ብሓባር ክትዓቢ ከም ዘለካ ኣብቶም ተምሃሮ ድርዒ ዝገበረተን እያ ነይራ።
0: እታ ናይ መወዳእታ መትከልና ከዓኒ ሓንቲ ኣህጉራዊ ጭርሖ ክተልዕል ኣለካ ዝብል ሓንቲ መትከል ኣላትና ማለት እዩ። እታ መትከልቲ ንምንታይ እያ ተደልያ? ኩሉ ግዜ ናይ በይናካ ቃልሲ ክተካየድ ኣይኮንካ ትደሊ ምሳኻ ድመስሉ ከማካ ድመስሉ ኣህዛብ ኣብ ጎረባብታ ሃገራት ኣለዉ ኣፍሪቃ ንባዕላ ኣህጉር ኣላትካ ምስ ዓለም ማለት ገስጋስ ዝኾነ ተሓሳስባ ክተላዓዕል ኣለካ ማለት እዩ። ትምህርቲ ንጥቕሚ ሓፋሽ እንተልካ ንሓፋሽ ህዝቢ ኤርትራ ጥራይ ደይኮነ ኩሉ ዘይተምሃረ ክምሃር እውን ትደልያካ ማለት እዩ። ኣብ ጎረባብታካ ዘለዉ ምስኦም ብሰላም ንክትነብር ናይ ሰላም ከምዚ ሕጂ ፅምዶ ኢልና ነልዕሎ ዘለና ከምኡ ዓይነት ኣልዒልካ ምስ ከባቢካ ሰላም ክትገብር ከም ዘለካ እውን እቲ ናትካ ኣጠማምታ ገፊሕ ክኸውን ፀቢብ ሓሲብካ ጥራይ ክትከይድ ከም ዘይብልካ ናይ ሃገራዊ ኣተሓሳስባ ክህልወካ ከምኡ ዓይነት ጭርሖታት ክተልዕል ኣለካ ማለት እዩ። ንኣብነት ናይ ሰራሕተኛታት ደገፍቲ ኢና፣ ምክንያቱ ዝበዝሐ ሰራሕተኛ እዩ ርእሰ ማልዲ እውንን ውሑድ እዩ። ስለዚ ምስቲ ሰራሕተኛ ወይ ሰራሕተኛታት ናይ ዓለም ተደናጋፂ ወይ ከዓ ተሓጋጋዚ ክትከውን ኣለካ ማለት እዩ። ምክንያቱ ሓፋሽ ዘማእገረ ወይ ከዓ ሓፋሽ ዘማእከለ ጭርሖታት ኣልዒልካ ክትከይድ ከም ዘለካ እሱ እውን ኣብቲ መትከልና ኣትዩ ከምኡ ዓይነት ኣጠማምታ ክህልወና ተገይሩ እዩ ማለት እዩ። ምክንያቱ ንበይንካ ጥራይ ኮንካ ንተቃልስካ ናፅነት ክትረክብ ኣብ ጎረባብትካ ዘለዉ ናፅነቶም ዝሰኣኑ እውን ናፅነት ክረኽቡኹም ዘለዎም እውን ምስኦም ኮንካ ክትቃለስ ከም ዘለካ ምስኦም ኮንካ ክትሓስብ ከም ዘለካ እውን ሓንቲ መትከል ነራትና መትከላት ቀያሕቲ ዕንበባ ንበይንኻ ከም ደሴት ሰላም ክትረክባ ይደልን ኢኻ ኣብ ጎረባብትኻ ደለዉ ኪኖ ጎረባብትኻ ኣህጉርካ ብምልእታ ሰላም ኮይና ናይ ምዕባለ መንገዲ ሒዛ ክትከይድ ትደሊ ኢኻ ማለት እዩ። ነዚኣ እውን ፀቢብ ዝኾነ ተሓሳስባ ከይህልወና ብገፊሑ ክንጥሙቶ ከም ዘለና ነቲ ዓለም እውን ኣብ ንእስነትና ተኸስኪስናሉኢና ማለት እዩ። ሕጂ ሓንቲ ካብቲ መትከላት ቀያሕቲ ዕንበባ እሳያ ነራ ማለት እዩ። በይንኻ ደጎንካ ምስ ኣህዛብ ክንዓኻ ድመስሉ

0: ነቲ ቃልስኻ ዘልዕሉ ምስኦም ውን እንዳተደጋገፍካ ክትሰርሕ ከም ዘለካ እውን ሓንቲ ዓባይ መትከል ቀያሕቲ ዕንበባ ከም ዝኾነት ከዓ ስምረላ ፈቱ ማለት እዩ።
1: ዝኸበርኩም ተኸታተልቲ መደብና 10 መትክላት ቀያሕቲ ዕንበባን ኣብቶም ናይ ሽዑ ቀያሕቲ ዕንበባ ዝነበሮ ፅልዋን ዝተሓፍሶ ኩሉ መድያዊ ምህርትን ኢና ክንርኢ ፀኒሕና። ኣብ መወዳእታ እምበኣር ድሕርና ፅነትከ እዘን 10 መትክላት ቀያሕቲ ዕንበባ እንታይ ፅልዋ ነይሩዎን ብዝብል ሓሳብ መደብና ክንዛዘም ኢና። ወዳሓንኩም ሰናይ ቀነ።
0: እቲን መትክላት እዚን 10 ክንዝርዝረን ዝፀንሐና ኢና ክንገልፀን ፀኒሕና። ኣብቲ ናይ ሰውራ ዝነበረ ቤት ምሰውራ ዝነበረ መትክላት ቀያሕቲ ዕንበባ ኢልና ክንዝርዝረን ንኽእል ኢና። ብድሕሪ ዳ እንታይ ኮነ እንታይ ደኣ ከመይ ደኣ ኮነ ኣበይ ደኣ ከይደን እዚአን ዝብል ሕቶ ክትለዓሊ ክእል ኢና ግድን። ስለዚ እዚ ሕቶ እዚ ኣብቲ ድሕርና ፅነት እውን ከም መትከል ናይ ሚኒስትሪ ትምህርቲ 30 ወርቃውያን ሕጋጋት ኮይነን እውን ኣብቲ ቤት ትምህርቲ ኣትየን ይስራሕ ኣለን ኣሎ። ነዚአን ንምድራዕ እውን ናይ ዜግነት ትምህርቲ ተባሂሉ ኩለን ፋሕ ኢለን እዚአን ኣብኡ ትርኤኻ ማለት እዩ። ስለዚ ድሕርና ፅነት እውን ነቲ መትከላት ህዝባዊ ግንባር ስቕ ኢሉ ይኮነን ተሪፉ ደሎ ማለት እዩ። ኣብቲ ዝመሃር ዘሎ መንእሰይ ወለዶ ብዝተፈላለየ ዓይነት ናይ ትምህርቲ ገይሩ ኮይኑ ሓደ ብሕጋጋት ኮይኑ ቀይምሎ ወርቃውያን ሕጋጋት ትበሃል ኣለዋ። እዚአን እተን መትከላት እየን ቁሩብ ብዙሕ ኢለን ኣለዋ። ምስቲ ገፊሕ ዝኾነ እቲ ናይቲ ሕብረተሰብካ እውን ንዑ ከማልእ ዝኽእል ዝኣተወን ክህሉ ክእል እዩ። ብዓብዮኻ ዜግነታዊ ትምህርቲ እውን ነዚ ዘማልአ ክስታይ ስለ ዝኾነ ድሕርና ፅነት እውን ቀፂሉ ከም ዘሎ ከረጋግፅ እየ ዝደሊ። ብዝተፈላለየ ኣገባባት ይመሃርዎ ከም ዘለዎም ብታሪክ ብናይ ቅድሚ ሕጂ ዝሓለፈ ዶኩመንተሪ ፊልም ብድራማታት ብዘፀሓፉ መፅሓፍቲ ንዑ እንዳተወከሱ እቲ ዜግነታዊ ሓላፍነቶም ክላበስዎ ከዓ ሕጂ ዘሎ ወለዶ እውን እዚ ዓይነት ትምህርቲ ይወሃብ ከም ዘሎ ክንጠቅስ ንፈቱ ማለት እዩ።
2: እቲ 10 ናይ ቀያሕቲ ዕንበባ ሲ ኣሎ እዚ ሃማተ ዘካይዶ ሕመረት ንበሎ ካልእ ዝተፈላለዩ ስሚ ሃቦ ኣይበተኽን ማለት እዩ። ኣብ ኩለን ዞባታት ኣብ ኩለን ዞባታት ብዝሓየለ መልክዑ ብዝሰፍሐ መልክዑስ ይቕፅል ኣሎ ማለት እዩ። በብ ደረጃኦም ከዓ መንእስያት እናተመልመሉ ሕመረት እናተባሃሉ ብዝተፈላለዩ መገዲስ እተን ክብርታት ሲ ኣብቲ መንእሰይ ከምዚ ሰርፃ ይኾና ኣለዋ። ኩሉ ግዜ ከዓኒ መንእሰይ እቲ መድረኹ ዝጠልቦ እዩ ክኸውን ዘለዎን ተግብር ዘለዎን ህንፀት ሃገር ኣይውዳእን እዩ መወዳእታ የብሉን ሳዋዊ ንገዛ ርእሳ ሓንቲ ኣብነት ናይቲ ዝቕፅል ዘሎ ወይ መቐፀልታ እዩ ክትብሎ ትኽእል ኢኻ ማለት እዩ። ስለዚ መንእሰይ ኩሉ ግዜ እቲ ካብኡ ዝሕተት መድረኽ ዝሓቶ ንኸማልእ ከዓ ኩሉ ግዜ ደድሕሪኡ ክንስዕቦ ኣለና ከነውርሶ ኣለና። እዚ ናይ መበል 50 ዓመት ውን ኪኖቲ ምዝካርሲ ዕላማ ኣለዎ ማለት እዩ። ኣብ መንእሰይ ከመይ ኢሉ ተማሂሩ ብባንጢትን ተመንን ዕንቅር እዚ እንታይ ይበሃልን ብእግርኻ እናሓለፈ ተማሂርካ ድሕር ኣብ ዝበፂሕካስ ኣብዚ ሕጂ ዘሎ መንእሰይ ከ እንታይ እዩ ካብኡ ትፅቢል? ብዘይ ትምህርቲ ከዓ ዝመፅእ ነገር የለን። እቲጂ ኣብ ትምህርቲ ሓያል ክኸውን እዚ ዘሎ ወለዶ ክሕይል ይላቦ ማለት እዩ። ምክንያቱ መንግስቲ ኤርትራ ብዝከኣሉ መጠን ኣብቲ ዝረሓቐ ገጠር ከይተረፈ ቤት ትምህርታት ክኽፍአት ኣሎ። ነዚ ዕድል እዚ ከዓ ክምዝምዞ ክኽእል ኣለዎ እቲ መንእሰይ ክጥቀመሉ ክኽእል ኣለዎ ማለት እዩ። ብዘይ ትምህርቲ ዝኾነ ስድሪ ውን ስለ ዘይትኸይድ ማለት እዩ። ነዚ እቲ ኣብኡ ተሰርሐ ኣብዚ ከዓ ብዝሓየለ መልክዕ ክቕፅል ነቲ ዝተዋህበ ዕድላት ክንጥቀመሉ ይላቦ ንመንእሰያት ማለት እዩ።
0: በዚ ኣጋጣሚ እዚ ከዓ ናይዛ 50 ዓመት ዝኽሪ ናይ ቤት ትምህርቲ ሰውራ መምስራት ከዓ ንቅድሚት ተጠምተና ስለ ዝኾነት ምክንያቱ ዳግመ ህንፀ ሃገርና ክሳብ ሕጂ ናብቲ ዳግመ ህንፀ ሃገር ሰብ ኢና ንሃነፅ ዘለና ገና እቲ ሃገርና ክትህነፅ ግን ሙሉእ ብሙሉእ እቲ ሰብ እንዳተሃነፀ እዩ ዝኸይ ዘሎ። እቲ ተሃነፀ ከዓ ዝለዓለ ሃገር ካሃንፅ ከዓ ትምኒት ኣለኒ ማለት እዩ። በዚ ዝኽሪ እዚ ነዚ ዝኽሪ እዚ ዘኪርና ናብ ቅድሚት ጠሚትና ዝሓየለ ብቴክኖሎጂን ብዕድቅን ብትምህርትን ዝማዕበለት ሃገር ክንሃንፅ ንኩሉ ዜጋ ማዕረ ዝኾነት ሃገር ክንሃንፅ ከዓኒ ደጊመ ደጋጊመ ክጠቅስ ፈቱ ማለት እዩ። ስለ ዝገበርኩ ብልና ቃለ መጠይቅ ከዓ በዚ ኣጋጣሚ ከመስገንኩ ክሓልፍ ኣይደልን ማለት እዩ።

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ ስፖርታዊ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።
2: ሰላም ኣብ ርሕቁን ቀረባን ኮንኩም መደባትና ኣብ ምክትታል ትርከቡ ክቡራት ተዓዘብቲ ካብ ንጥፈታት ኣብያተ ትምህርቲ ንሎሚ ሓደ ካብ ኣካል ንጥፈታት ኣብያተ ትምህርቲ ሃገርና ዝኾነ ወፍሪ ልምዓት ክረምታዊ ማእቶት ተምሃሮ ንምስናድን ንምቅላሕን ኣብ ዞባዓን ሰባ ንኡ ዞባዕ ተከሌዛን ተረኺብና ኣለና ሙሉእ ትሕዝቶ ናይ ወፋሮ ልምዓት ክረምታዊ ማእቶት ተምሃሮ ድሕዛሓፀር መሰጋገሪት ሙዚቃ ክነቕርበልኩም ኢና ሰናይ ምክትታል
0: ወፍሪ ተምሃሮ ንልምዓት ካብ 1994 ክሳብ 2026 ንመበል 28 ዓመት ግዜኡ ይካየድ ኣሎ።
3: ስመይ ሰላም ሓጎስ ይበሃል። ካብ ቤት ትምህርቲ ፅንዓት ደቂ ኣምሓረ ሕጂ ኣብ ፈልሲ ምትካል ኢና ዘለና። ፈለማ ዛላ ጌርና ማለት እዩ። ድሓር ጉድጓት ክዒትና ሕጂ ከዓ ፈልሲ ንተክል ኣለና። ፈለማ ኣብ ቤት ትምህርቲ ነይሩ ሕጂ ከዓ ኣብዚ ኣርከን ዝበሃል ብዝተምሃረና ንሰርሕ ኣለና። ከባቢካ ግሪን ንምቕያር ከዓኒ ኩሉ ተምሃረ ብተወፋይነት ዝሰርሕ ኣሎ። ዓድና ልምዕ ኩላህና ብተወፋይነት ዝሰርሕ ኣለና። ኩሉ መንእሰይ ደኺማ ከይበለ ዝሰርሕ ኣሎ ማለት እዩ።

0: ስመይ ናብ ሰሎሙን ይበሃል። ተማሃሪት 10ይ ክፍሊ ካብ ምሕዳር ከባቢ ደቂ ምሓረ። እዚ ንሰርሖ ዘለና ድማ ክረምታዊ ማእተት ኮይኑ ብተምሃሮ ዝስራሕ እዩ። ሕጂ ድማ ኣብ ቤት ትምህርቲ ቀኒና ኣብኡ ዛላ ጌርና ጉድጓድ ክኤትና ተኺልና ሕጂ ድማ ናብዚ ወሰናስን ናይዚ ዓዲ ቀሪብና ኣለና። እዚ ድማ ንምዕቃብ ማይን ሓመድን ዝግበር ዘሎ ወፍሪ ተጠቕሙ ከዓኒ እቲ ከባቢ ንቀጠያ ምቕያር ምዕቃብ ማይን ሓመድን ካብ ፍግረ መሬት ምክልኻል ማለት ሕጂ ቀሪብና ከባቢ ወርሒ ጌርና ኣለና። ሕጂ ምውዳእና እያ
1: ወፍሪ ተምሃሮ ንልምዓት ካብዚ ጅምር ክሳብ ሕጂ ብቐጻሊ ይካየድ ኣሎ። እንተኾነ ግን ብዝተፈላለየ ምኽንያታት ንሓሙሽተ ዓመት ኣይተኻየደን ኣቋሪፁ ነይሩ። እዘን ወፍሪ ልምዓት ዘይተኻየደለን ዓመታት 2003፣ 2006፣ 2018፣ 2020 እየን። ዘይካዘን ሓሙሽተ ዓመታት እዚአን ካብ 94 ክሳብ ሕጂ 2026 ማለት እዩ ብቐጻሊ ወፍሪ ተምሃሮ ልምዓት ይካየድ ኣሎ።
2: ናይዚ ክረምታዊ ማእሰስ ከዓኒ እዚ ቀንዲ ርዱ ነገር እዩ። እንዲ እዚ ሓመድካ ማይና ሓመድና ንክንዓቅብ እዚ ማይና ሓመድና ንተዓቂምካ ፍራይምነት ፅቡቅ እቶት ክንረክብ ኢና ማለት እዩ። ኩሉ ሰብ ዝበልዖ ኣይስእኒ ድርቂ የለን ምብሕጓግ ማይ ምብሃል መሬት ከማ

0: ፍግረ መሬትሲ ዲፎረስትሽን የለን ከምኡውን ድሮውት የለን ማለት እዩ። ኣብ ክሌማ እውን ፅቡቅ ክሳይ ዘለዋ ንኣብነት ኣግራብ ተበዚሑ ዝናብ ክስሕበልናዩ ዝናብ ተስሒብልና ከዓኒ እቲ ዘርእናዮ ዘሎ ክልቲ ገለ ክለሚዕ ማለት እዩ። ሕጂ ካብ ምስ ንዓይንሃ ዋላ ንክትሪኦ ከዓኒ ሓምላይ ተኮይኑ ጥሪትካ ክፀግበን ጥሪትካ ተፀጊበን ከዓኒ ጠስሚ መዓር ኩሉ ካብአን ክንረክብ ኢና ማለት እዩ። ኣከባቢካ ብግቡእ ተለምዑ እንተኮይንካ ኩሉ ግዜ ፅቡቅ ንዓይንካ ፅቡቅ ንኣግራፍካ እንተለሚዑ እውን ዝናብ ፅቡቅ
1: ስመይ መምህርናት ናኤል ተኸሰ ይበሃል። ርእሰ መምህር መባእታ ማእከላይ ካልኣይ ደረጃ ቤት ትምህርቲ ፅንዓት ኮይነ ሕጂ ኣብዚ ናይ 2025-26 ከም ኣካየዲ ክረምታዊ ማእተት ኮይነ ነጥፍ ኣለዎ ማለት እዩ። እዚ ክረምታዊ ማእተት መበል 28 ግዜኡ ይካየድ ኣሎ። ኣብዚ ናይ መበል 28 ግዜኡ ዝካየደሉ ዘሎ ክረምታዊ ማእተት እቲ ቀንዲ ዕላምኡ ሓደ ባህልን ልምድን ናይ ስራሕ ንምፍጣር እዩ። እቲ ካብኡ ሓሊፉ ድማ ንሕድካ ከም መሻርክቲ ወይ ድማ ተሓጋጊዝካ ንምስራሕ ተወሳኺ እውን ከምኡ ሓደ ሕዳዊ ምልላይን ናይ ስራሕ ምባሃል ወይ ከዓ ናይ ስራሕ ምፍጣር ብልፅጉን ውቅቡን ከባቢ ንምፍጣር ማለት እዩ። ኣብዚ እቲ ከም ተወሳኺ ዝካየዱ ንጥፈታት ኣብዚ ናይ ክረምታዊ ማእቶት ዛላ ምዝላይ፣ ጉድጓድ ምኩዓት፣ ከምኡ ኣብ ዝተፈላለዩ ናይ ፅርግያ ብማይ ዝተባሓገጉ ምትዕራይ፣ ሕፃ ወይ ድማ ኣእማን ምእካብ ዝተፈላለዩ ስራሓት ኣብ ቤት ትምህርቲ፣ ኣብ ምምሕዳራዊ ከባቢ፣ ኣብ ኣብያተ ክርስትያን ዝተፈላለዩ ቦታታት የካይዱ ማለት እዩ። ኣብዚ እቲ ክረምታዊ ስራሕ ዝካየደሉ ካብ ሰዓት 6 ክሳብ ሰዓት 10 ኮይኑ ዕቱብ ዝኾነ ምክታል ይካየደሉ። ነቲ ስራሕ ብፍሉይ ዘካይዱ ድማ ምሳና ኮይኖም ዝሰርዑ ናይ ሕርሻ ኣባላት ኣለውና ማለት እዩ። ንኩሉ ነቲ ንጥፈታት ምሳና ኮይኖም ብዕቱብ ነቲ ስራሕ ይከታተልዎ። ኣብ ተማሃሮና እንተ መፂና ናይ ባሓቂ ንፅህና ዘለዎ ስራሕ ከም ዝሰርሑ እቲ ዝሰርሕዎ ስራሕ እውን ብትጋት ከም ዝሰርሑ እዩ ዘርእካ። ንወርሒ ዝኸውን ኣብ ናይ ዛላን ጉድጓትን ብምፅናሕ ሕጂ ኣብ ናይ ፈልሲ ምትካል ይረከቡ ኣለዉ ማለት እዩ። ስለዚ ክረምታዊ ማእቶት ናይ ባሓቂ ዓመት ዓመት ነቲ ዘለውና ከባቢ ብልፅጉን ውቅቡን ዝኾነ ከባቢ ንክህልወና ብዓብዩ ድማ ምስ ናይ ፍግረ መሬት ምስ ዝተፈላለዩ ናይ ባርዕ ጫካታትን ገለ ምትሓሓዝ ዘለዎ ነዚ ብግቡእ ካብ ከምዚ ዓይነት ንምድሓን ዝጥቀምሉ እዩ። ኣብዚ ናይ ክረምታዊ ማእቶት ዘለውና ተምሃሮ 177 እዮም፣ 87 ደቂ ተባዕትዮ፣ 90 ደቂ ኣንስትዮ። ስለዚ እዚ ይመስል ናይ ክረምታዊ ማእቶት ሆፍሉ ድማ ንዓመታ ፅቡቅ በቂሉ ግርማን ፅባቐን ቤት ትምህርቲ ክንሪኦ ማለት እዩ። ዋላ እውን እዚ ከባቢ እንተክለሉ ዘለና
2: ኣብዚ 28 ዓመታት ወፍሪ ተምሃሮ ንልምዓት ብዙሒ ወፈርቲ 607892 ተምሃሮ ተሳቲፎም 27706 ኣለይቲ መምሃራን ክኢላታት ምዕቃብ ሓመድን ማይን ምግራብን ኣወሃሃቲ መደባት ኣጋር ሓካይም ተሳቲፎም።
0: እዚ ኣግራም ተኽሎ ዘለና ስቲቐንዲ ዕላምኡ ንሓምላይ ምቕያር እዩ። ከምኡ እውን እቲ ክሊማዊ ለውጥስ ትዝዓበየ ነገር እዩ። ብከምኡ ድማ እቲ ክሊማዊ ሓምላይ ምስ ተቀየረት መሬት እቲ ዓይንና ፅቡቅ ይርኢ። ብመጠን ምውእ ድማ እቲ ክሊማ ንስሕባ ኣየርቲ ኣዝዩ ፅቡቅ ይኸውን ማለት እዩ። ሕጂ ንኣብነት ኣብዚ እዘን ሃገራት ርሕቅ ኢለን ዘለዋስ ብኣግራብ ዘይምዕቃብን ጥራይሲ ብዙሕ ሓደጋታት ወርደን ኣሎ። ንኣብነት ድርቀት፣ ሓደጋ ባርዕ፣ ብዙሕ ክሳይ ሓደጋ ወርደን ኣሎ። ምክንያቱ ኣግራብ ሰብ ብፅቡቅ ኣይሕዛን እየን። ሕጂ ካብ ከምዚ ክንድሕን እቲ ገረምና ኩሉ ክንዕቅቦ ኣለና። እዚ እንተክሎ ዘለና ድማ ብፅቡቅ ክሳይ ክኸውን ክበቅልቲ ፅቡቅ ጌርና ክንሕዞ ኣለና ካብ ኩሉ ሓደጋት ነፃ ክንከውን ማለት እዩ።
3: ስመይ ሳይሞን ተኪ ይበሃል ካብ ደቂ ዘሩ። ምክንያት ኣብዚ መምፅኢና ብዛዕባ ናይ ማእቶት ክረምታዊ ማእቶት እጅ ንገብሮ ዘለና ክረምታዊ ማእቶት ቅድሚ ሕጂ ዛላታት ነርና ንፈልስታት ዝኾውን ገዘጉድ ድማ ክዒትና ኣለና። ሓመድናን ማይናን ንክዕቅብ ድማ ክሳብ እጂ ንፅዕር ኣለና። ሕጂ ድማ ፈልሲ በፂሕና ኣለና። ጥሪትናን ማልናን ነብስናን ምእንቲ ፍግረ መሬት ከይገብረልና ክሳብ እጂ ዛላታትን ፈልስታትን ፅቡቅ በፂሕና ኣለና። ኩሉ ድማ ለብዘበን ካብ ዓሚ ዝሓሸ ፅቡቅ እንዳ ስንሰነመይት ኣሎ።
4: ራይ መጀመርታ ሽመይ ሮቤል

0: ኪዳነ ይበሃል። ካብ ንዞብ ዓተ ከሌዛም ቤት ትምህርቲ ካልኣይ ደረጃ ናቕፋየ። እዚ ዝስራሕ ዘሎ ልምዓታዊ ወፍሪ ከመይ ጌርካ ሓመድካን ማይካን ትዕቅብ ሞኻ ኤርትራ ኣብ ሰሚ ደዘርት ትርከብ ሃገር ስለ ዝኾነት ነቲ ሃገር እቲ ካብ ደዘርት ኣውፂኻ ከመይ ጌርካ ናብ ግሪን ዝኾነ ነገራት ትቕይሮ እዩ ትቐንዲ ሓገዝና። እቲ ዝለዓለ ናይዚ ቦታ ስራሕ ከዓ ሓመድናን ማይናን ዓቂብና ንህዝብና ልዑል ዝኾነ ቀረብ ማይ ከምኡውን ዓበይቲ ዲጋታት ንክነፅሉ ዝፈጥር ስራሕ ክንገብር ኢና። ዓበይቲ ስራሓት እዩ ዝስራሕ ዘሎ። ኩሉ ተማሃራይ ኣብ ፅቡቅ ስራሕ እዩ ዘሎ፣ ኣብ ተፀሚዱ እዩ ዘሎ። እዚ ሓደ ካብቲ ኣካል ሃገር ኤርትራ ከመይ ጌራ ትምዕብል እዩ። ሃገር ኤርትራ ክትምዕብል እንዳሕራይ ደኣ ኮይና ዛባና ብምኩዓት ዛባና ልዒልና ሃገርና ብምልማዕ ዝለዓለ ስራሕ ክንሰርሕ ንኽእል ኢና። እዚ ከምዚ ድንከሎ ገረብ ምትካል ንዓለም ኢኻ ትሕግዝ ዘለካ። እቲ ናይ ሃገር ገዲፍና ንህዝቢ ዓለም እውን ትሕግዝ ዘለካ። ምክንያቱ ኣብ ምቕናስ ግሎባል ዋርሚ ዓብ ተራ ስለ ዘለዎ እንድሕራይ ዳልዎካ ንህዝቢ ዓለም ማዕረ ክንደይ ብዙሕ ነገራት ሓጊዝካ ኣለካ ፅቡቅ ነገር እዩ። ከምኡ ንዓይንኻ ንክትርዮ ቀጠልያ ንክትርኢን ደዘርቲ ንክትርኢን በበይኑ ባህታ ስለ ትፈጥር ኣብ ሃገርካ ባህታ ዘለዎ ሃገር ንክትፈጥር እዚ የድሊ ማለት እዩ። ቀኒየለይ
1: ቀንዲ ዕላማታት ወፍሪ ተምሃሮ ንልምዓት ተምሃሮ ነቲ ብክልሲ ሓሳብ ዝተምሃርዎ ብግብራዊ ስራሕ ከም ዘሰኒይዎ ምግባር ማእቶታዊ ስራሕ ዝመበገስ እዩ። ናይ ምትሕግጋዝን ምብሃሃልን ባይታ ምፍጣር ምርግጋዝ ተራ መንእስያት ተምሃሮ ኣብቲ ዝካየድ ዘሎ ኩልንትናዊ ልምዓት ተሳተፍነቶም ንምርግጋዝ ብሓፈሽኡ ነቲ ብኩናትን ደርቅን ዝባደመ መሬት ኤርትራ ሓመድን ማይን ዓቂብካ ገሪብካ ሓዚእካ ናብ ንቡር ኣከባቢ ከም ዝምለስ ምግባር እዩ።
2: መጀመርታ ሽመይ መለይ ተሳሂወት ይበሃል። ዝመፃ ኩሉ ቦታ ካብ ንዞብ ዓተ ክሊዛን ቤት ትምህርቲ ከዓኒ ካልኣይ ደረጃ ናቕፎ ማለት እዩ። ሕጂ ኣብዚ ከዓኒ ከምቲ ኩሉ ወፍሪ ክረምታዊ ማእቶት ኢና ንካየድ ዘለና። መጀመርታ ዛላታት ንዛለቐኒና ሕጂ ከዓ ጎዳጉዱ እናብኩዓና ፈስኸነ ምፅኢና ክንተክሊና ማለት እዩ። እዚ ቀንዲ ዕላማ ናይዚ ክረምታዊ ማእቶት ከዓ ሓደ ብዓብዩ ንሕና ነቲ ናይ ስራሕ ተመክሮ ክነማዕብል፣ ካልኣይ ከዓ ነዚ ብዓለም ደረጃ ዘሎ ክንከላኸል ማለት እዩ። ከም ዓለማዊ ዋዒ ባርዕ ጫካ ገለ ዝኣመሰሉ ማለት እዩ። ሳልሳይ ከዓኒ ፅቡቅ ዝኾነ ኩነታት ኣየር ንኸነውሕስ ማለት እዩ። ዝኾነ ብከላ ኣየር ንኸየጋጥም ንብላ ኣለና ማለት እዩ። ካልእ እዚ ንስራሓሉ ዘለና ቦታ ከዓኒ ከም ኩሉ ቦታታት ከም ኣግራብ ኢና ክንተክል ማለት እዩ። ነቲ ዝተተኸለ ኣግራብ ከዓ ተጠንቂቕና እቲ ኩሉ ተምሃራይ ከዓኒ ፅቡቅ ዝኾነ ስራሕ እዩ ዝሰርሕ ዘሎ ተገዳስነት ማለት እዩ። ዝኾነ ነገር ከየጋጥም ከዓኒ ኩሉ ነገር ተቐሪብልና እዩ። ሓኻይም ኣለውና መምሃራን ዝከታተሉና ኣለዎ ማለት እዩ።

ሽመይ ሞሳና የማን ባህል መጻሕሉ ቤት ትምህርቲ ቤት ትምህርቲ ናፋ ሰከንዳር ስኩል ማለት እዩ እንን ካብ ዓስራይ ክፍሊ ማለት እዩ ሎሚ ኣብዚ መፅና ዘለና ምክንያት ንክንሰርሕ ከረምታዊ መቅሰት ማለት እዩ ከረምታዊ መቅሰት ዓመት ዓመት እዩ ኣብዛ ዓድና ዝካየድ ኣብዚ ከረምታዊ መቅሰት እዚ ክንሰርሕ ኢልና ካብ ንጅምር እዚ ገረብ እዚ ኩሉ ብኸም ተሰርሐ እዩ እንደገና ፅቡቅ ለሚዑ ኣብቲ ናይ ስራሕ ተምሃሮ ውፅኢት ተምሃሮ እውን ፅቡቅ ዓይነት ስራሕ ትኾነ ይረአየ ኣሎ ካልእ ካኒ ኣብዚ ቦታ እዚ መፂና ወርሕን ከምኡ ንጌራ ናብዚ ቦታ እዚ ካብ ዝመፅእ እንደገና ኣብዚ ቦታ እዚ መፂና ከዓኒ ዘለካ ክንሰርሕ ቀኒና ጉድጓት እውን ሎሙ ስጋብ ሎሙ ከዓ ጉድጓት ክንኩዕት ቀኒና ካብ ብፅባሕ ከዓኒ ፈስታት ኣለዉ ዝፈለሰ ንዑ ክንተክሉ ኢና ማለት እዩ ጥቕምታት ናይ ፈስታት ናይቲ ዘርኢ ድምዝራእ ማለት እዩ ብዙሕ ጥቕምታት ኣለዎ ካብኡታት ጥቕሚ ከዓኒ ንኣብነት እጂ ተክሊ ተክልቲ ኮንካ ቀዳማይ ነገር ነቲ ናትካ ቁጠባ ነቲ ናትካ ግሎባል ወርሚን ዝበሃል ነቲ ዓለማዊ ዋዒ ንከይጋጥመካ ነቲ ዓድካ ትከላኸል ኣለካ ወላ ንሃገርካ እውን ማለት እዩ ኣብ ብሃገር ደረጃ ኣብ ኤርትራ ዓመታዊ ክረምቲ ከምዚ ናይ ፈስታት ምትካል ገለ ማለት እዩ ይካየድ እዩ እንደገና ከዓኒ ተክልታት እንተዘሪእካ ከዓኒ ኣብ ኤርትራ ነቲ ጥዑይ ዝኮነ ኩነታት ኣየር ንምስትምቃር ይሕግዘካ ነቲ መሬት ተዋሕጊቡ ንከይከይድ ካዓኒ ነቲ ማይ ድዕቁቦቲ ኣግራብ ድዕቁቦ ማይ ካዓኒ ነቲ ምድሪካ ይሕግዞ ማለት እዩ ነቶም ሓረስቶት ካዓኒ እዚ ግሎባል እዚ ፈስታት ምትካል ካዓኒ ይሕግዘና ኣሎ

0: ሰላም ኒምሮድ መርሃዊ ይበሃል። ካብ ዞባዕቲ ክሌዛን ቤት ትምህርቲ ናቕፋ መፅ ማለት እዩ። እዚ ክረምታዊ ማእቶት እዚ ከዓ ንተምሃሮ ዝኮነ ንስራሕ ንክልምድ ተባሂሉ ተምሃሮ ዝተሰርሐ ማለት እዩ ኩሉ ነገሩ። እዚ ክረምታዊ ማእቶት እዚ ከዓ ኣዝዩ ፅቡቅ ብኩሉ ዘማልአ ዘሎ ማለት እዩ። እዚ ክረምታዊ ማእቶት ዛላ ጉድጓድ ፈልሲ ምትካል ዘማልእ ኣስታት ወርሓን ክተሰሙኒ ይከየድ ማለት እዩ። እዚ ከዓ ዛላ ዛሊና ጉድጓድ ክዒድና ፍርቁ ቦታ ተተኪሉሎ ፈልሲ ፅባሕ ክቅፅል የለካ ተሪፉ ፀንሐ ሎሚ ጉድጓድ ክኳዕት ውዒሉ ፈልሲ ክንውድእ ማለት እዩ። ሕጂ ዛላ ብምሉእ ተዛሊሎ ኣብ ክልተ ቦታ ኢና ዝሰርሕ ዘለና፣ ሓንቲ ብዛ ንሪኣ ዘለና፣ ካልይቲ ከዓ ብጥቓ ዓድላትና ኣብኣ ንሰርሕ ማለት እዩ።
1: ሽመይ መምህር ሰሎሙን ፀጋይ ኮይኑ ኣብ ንእዞ ባዕቲ ክሌዛን ሓላፊን ስፖርትን ጥዕናን ሰርሕ ነጥፍ። ኣብዚ ክረምታዊ ማእቶት መበል 28 ግዜ ዝካየድ ዘሎ ክረምታዊ ማእቶት ከዓ ከም ካልኣይ ኣዋሃሃዲ ንእዞባ ኮይነ ኣብዚ ንእዞባ እዚ ብሓፈሻ 6 ነቑጣ ኣለዋ 6 ነቑጣ ኣለዋ። እዚአን ከዓኒ ዓተ ክሌዛን፣ ደቂ ዘርኡ፣ ደቂ ምሓሬ፣ ጎላጉል፣ ዋራ፣ ደቂ ገብሩ ይበሃላ። ኣብዘን 6 ነቑጣታት ዘለዉ ብዙሕ ተምሃሮ ዝሳተፊ ደቂ ተባዕትዮ 309 ክኾኑ ከለዉ ደቂ ኣንስትዮ ኸዓኒ 241 ብጠቕላላ 750 ተምሃሮ ኣብዚ መበል 28 ዙር ዝኸይድ ዘሎ ክረምታዊ ማእቶት ይሳተፍሎ ማለት እዩ። ስለዚ እዚ ክረምታዊ ማእቶት መጀመርታ ዛላታት ጌርና ድሕሪኡ ዛላታት ምስ ወዳእና ጎዳጉዱ ክዒድና ጎዳጉዱ ምስ ወዳእና ኸዓኒ ኣብዚ ዓብዪ መደበር ፈልሲ ኣለና። ሓደ ሚሊዮን ዝኸውን ፈልሲ ናይ መደበር ፈልሲ ኣለና፣ ሚሊዮን ተኽሊ ዘፍለሶ። ካብዚ ሚሊዮን ፈልሲ ኸዓኒ ሕጂ ኣብዚ ዛላታት ከምፀና ኸዓኒ ኣብዚ ጉድጓድ ተቋዓትና ኸዓኒ ፈልስታት ንተከላልና ማለት እዩ። እዚ ወፍሪ ክንተምሃሮ ሓደ ናይ ስራሕ ልምዲ ንተምሃሮ ምፍጣር እዩ። ተምሃሮ ኣብ ስራሕ ልምዶም ኣዝዮም ሓያላት ስራሕተኛ ንምኳን ኣፍረይቲ ንምኳን ዕላሙ ንስ እዩ። ካልእ እዞም ተምሃሮ እዚኦም ኣብቲ ቲዮሪ ዝተምሃርዎ ብዛዕባ ፍግረ መሬት፣ ብዛዕባ ምግራብ ወይ ድማ ኣፎረስትሽን ዲፎረስትሽን ንብሎ ሶይል ኢሬዥን፣ እዚ ብተግባር ከዓ ናብቲ ብያታ ከመይ ገይሮም ዝሰርሕዎ ካኒ እንዳዋሃዱ ከዓ ንክሰርሑ ካ ይጠቕሞም ማለት እዩ።
2: ክቡራት ተዓዘብቲ መደብና፣ ወፋሮ ልምዓት ክረምታዊ ማእቶት ተምሃሮ ንእዞባ ዓተ ከሌዛን ዘካይድዎ ዘለዎ ንጥፈታት ዝድህስስ መደብና ኣብዚ ይፍፀም። ሰናይ ቅነ

0: መደብ ማሕበራዊ ትምህርቲ
1: መደብ ማሕበራዊ ትምህርቲ ብሚኒስትር ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: እዚ መደብ እዚ
0: ንማሕበራዊ ትምህርቲ
1: ዜግነት
0: ምንባር ብሜላእ
1: ንኽብርታትን ዕቃበ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ
2: ሰላምታና ይብፃሕኩም። ኣብ ርሑቕን ቀረባን ኮንኩም ንመደብ ማሕበራዊ ትምህርቲ ትከታተሉ ዘለኹም ፍትዋት ተምሃሮ ከመይ ቀኒኹም? ናይ ሎም ምህሮና ካብ መፅሓፍ ራብዓይ ክፍሊ ራብዓይ ምዕራፍ ምዕቃብ ኣከባቢ እዩ ዝብል ክኸውን፣ ንኡስ ኣርእስና ድማ ሓመድና ንዓቅብ ዝብል እዩ። ቅድሚ ናብ ትምህርቲ ምና ምኸድና ግን ሓንቲ ነገር ረሲዕና ኣለና። ፍትዋት ተምሃሮ ብልክዕ እዮ ገዛ ነርና እዩ። እስከ እዮ ገዛና ብሓንሳብ ኮይና መእረምታ ንግበር ኣለን እሞ ቀዳመይቲ ሕቶና እንታይ እያ ትብል ነራ? ኣብ ዙርያና ዘሎ ዝኾነ ነገር ዝሓቆፈ ዳሽ ይበሃል እያ ትብል ነራ።

0: ሀ ባህርያዊ አካባቢ፣ ለ ሰብአዊ አካባቢ፣ ሐ ባህላዊ አካባቢ፣ መ አካባቢ። ስለዚህ ተመልስ እንታ ንፉዓት መ አካባቢ አታመልስና ማለት እዩ ካለይ ትሕቶ ኸተያ ትብል ነራ ዳሽ ኣብነት ናይ ባህርያዊ ኣካባቢ እዩ ኢልና ነይሩ። ሀ ጫካ፣ ለ ዓዲ፣ ሐ ከተማ፣ መ ኩሎም መልሲ እዮም ትብል ነራ። ኩሎም መልሲ ክኾኑ ይክእሉን እዮም። ኣብነት ናይ ባህርያዊ ኣከባቢ መን እዩ? ጫካ። ልክዕ ቁኑዕ መልሲ ሀ ጫካ እያ ተመልስና ማለት እዩ። ሳልሰይቲ ሕቶ ሓደ ካብዞም ዝስዕቡ ኣብነት ናይ ሰብኣዊ ኣከባቢ እዩ። ሀ ዓዲ፣ ለ ጠፈር፣ ሐ ውቅያኖስ፣ መ ጫካ። ካብ ቁኑዕ መልስና እንታይ ሐ ዓዲ። ብራቦታት ናብታ ናይ መወዳእታን ራብዒትን ሕቶ ክንከይድ ንደቂ ሰብ ጠቃሚ ዝኾነ ብተፈጥሮ ዝተሰርሐ ነገር ዳሽ ይበሃል። ሀ ባህርያዊ ኣከባቢ፣ ለ ሰብኣዊ ኣከባቢ፣ ሐ ትሕተ ቅርፂ፣ መ ባህርያዊ ሃብቲ። ታቐነት መልሲ ንፉዓት ተምሃሮ መ ባህርያዊ ሃብቲ እያ። ሕራይ እምበኣርፍታ ተምሃሮ ምእረምታ ናይ ዕዮ ገዛና ከምዚ ክስዕብ ፀንሐ እዩ ዝመስል። ሕጂ ድማ ናብቲ ዝቕፅል ናይ ሎሚ ኣርእስትና ምዕቃብ ኣከባቢ ንኡስ ኣርእስትና ድማ ሓመድና ንዓቅብ ዝብል ትሕዝቶ ናብኡ ከብለኩም እየ። ሰናይ ምክታል።
1: ሓመድና ንዓቅብ። ሓመድ ሓደ ካብቶም ኣገደስቲ ባህርያዊ ሃብቲ ኮይኑ ኣብ ሂወታውያን ዓብን ብዙሕን ጥቕምታት ኣለዎ። ካብ ሓመድ ዝስርሑ ነገራት እምበኣር ብዙሓት ነገራት ኣለዉ። ገለ ኣብነት ንምጥቃስ ዕትሮ፣ መጎጎ፣ ጻሕሊ ካልእን ክንጠቅስ ንኽእል። ሓመድ ኣዝዩ ደቂቕ ኮይኑ ንሑፃን ዋላኽን ዱካን ከኣየጠቓልል። ዘራእቲ ሳዕርን ኣግራብን ኣብ ሓመድ ይበቕሉ። ዘራእቲ ምንጪ መግብናዮም። እንስሳታት ሳዕርን ኣቕፅልትን ይምገቡ። ሳዕርን ኣቕፅልትን እንተዘይሃልዮም እንስሳታት ክነብሩ ኣይምኽኣሉን ነይሮም። ስለዚ ብዘይ ሓመድ ዘራእቲ የለን። ብዘይ ሓመድ ኣቝፅልትን ሳዕርን የለን። ብዘይ ሳዕርን ኣቝፅልትን ከዓ እንስሳታት ኣይመሃለወን። ብዘይ ዘራእትን እንስሳታትን መግቢ የለን። ብዘይ መግቢ ከዓ ሂወት የለን። እምበኣር ከስ ሓመድ ምንጪ ሂወት እዩ። ሓመድ ምንጪ ሂወት ካብ ኮነ እምበኣር ክንዕቅቦን ክንከላኸለሉን ይግባአና። ሓመድ ብዝናብ ማይን ንፋስን ተባሕጊጉ ካብ ቦትኡ ናብ ካልእ ቦታ ይውሰድ እዩ። እዚ ምብሕጓግ ሓመድ ከዓ ፍግረ መሬት ይበሃል። እዚ ሓመድ ፍርያምነቱ ከም ዝውሕድ ይገብሮ። ምኽንያት ፍግረ መሬት ኣብ ኤርትራ ምብራስ ኣግራብ እዩ። ካልኦት ምብሕጓግ መሬት ዘቀላጥፉ ረቋሒታት ከም በዓል ኣጻድፍ እዮም። ሰባት ንፍግረ መሬት ብዝተፈላለየ ኣገባባት ክከላኸሉ ይኽእሉ። ገለ ካብ ኣገባባት ምዕቃብ ሓመድ እዞም ስዕብዮም ሓቢርና ንከታተል። ሀ ቅናታዊ ዛላታት ብምህናፅ። ኣብ ኣጻድፍ ቦታታት ቅናታዊ ዛላታት ብምህናፅ ፍግረ መሬት ክንከላኸል ንኽእል ኢና። ቅናታዊ ዛላታት ኣብ ኩርባታት፣ ጎቦታት፣ ንጋድምን ብእምኒ ካኒኻ ዝስርሑ እዮም። ኣብ ገለ ቦታታት ከዓ ብሓመድ ይስርሑ። ዛላታት ንናይ ዝናብ ማይ ብምዕጋድ ወይ ብምዕጓር ንሓመድ ካብ ምብሕጓግ ይከላኸልሉ። ዛላታት ምስራሕ ካልእ ጥቕሚ እውን ኣለዎ። እዚ እቲ ሓመድ ብቐጻሊ ጠሊ ከም ዝህልዎ ይገብር። ብዙሕ ማይ ብትሕቲ መሬት እውን ይውስኽ። ለምግራብ ኣግራብን ሳዕርን ብሰራውሮም ኣቢሎም ንሓመድ ጠሚሮም ይሕዝዎ። ብኣቕፅልቶምን ጨናፍሮምን ኣቢሎም ከዓ ናሃሪ ዝናብ የህድዉ። እቲ ናሃሪ ዝናብን ፍጥነትን ዋሕዚ ማይን ምስ ሓደ ከዓ ፍግረ መሬት ይንኪ። ብተወሳኺ ብሰራውሮም ዝረግፉ ኣቕፅልቶም ኣቢሎም ነቲ ብማይ ተባሕጊጉ ዝኸይድ ሓመድ ይዓብትዎ። ፍጥነት ንፋስ ብምንካይ እውን ካብ ብንፋስ ምብሕጓግ ይከላኸልሉ። እምበኣር ከስ ኣግራብ ምትካልን ነቲ ኸባቢ ምሕዛእን ብዙሕ ጥቕምታት ኣለዎ። ሓደ ሰራውር ኣግራብ ሓመድ ከይብሕጎግ ይከላኸል፣ ፍግረ መሬት ድማ ኣዝዩ ይውሕድ። እዚ ካብ ምትካይ መሬት ይከላኸል። ክልተ እቲ ኣግራብ ዝትከሉ ኸባቢ

0: ድማ ምስ ምሕዛእ ሳዕርን ዝተፈላለዩ ኣግራብን ብብዝሒ ይበቕሎ። እቶም ኣግራብን ሳዕርን ዝናብ ኣብ ዘይዘንበሉ እዋን ነነቒፆም ይምሽምሹ። እዚ ድማ ነቲ ሓመድ ፍርያም ይገብሮ። ሰለስተ ነቲ ኣግራብ ናብ ዱር ምስ ዝምዕብል ብዙሕን ዓይነትን እንስሳታት ይውስኽ። ኣርባዕተ እቲ ሰራውር ኣግራብን ሳዕርን ነቲ ማይ ዝናብ ናብ ውሽጢ መሬት ከም ድላይና ንኽንረክብ ይሕግዘና። እዚ ውሕስነት ማይ ከም ዝህሉ ይገብር። እቲ ካብ ፋብሪካታትን መኪናን ገዛውትን ካብ ዝነድድ ዕንጨይትን ከምኡ ውን ካብ ካልእ ዝፍጠር ትኪ ብፍላይ ካርቦን ዳይኦክሳይድ በቶም ናይ ኣግራብ ኣቁፅልቲ ይምፆ። እዚ ከዓ ብከላ ኣየር ይከላኸል፣ ረስኒ ጠፈር ከይውስኽ ይከላኸል። እዚ ድማ ረስኒ ናይ ጠፈርን ምድርን እናበዝሐ ከይከይድ ይከላኸል። ብተዘዋዋሪ ለውጢ ኩነታት ኣየር ወይ ክሊማ ክህሉ ይገብር። ሀ ከትሪ ኣብ እዋን ዝናብ ኣብ ዝተባሕጎገ ቦታታት መትረባት ይፍጠሩ። እዚኣቶም ካብ ግዜ ናብ ግዜ እናዓመቑን እናገፍሑን ይኸዱ። በቲ ዕምቆትን ስፋሓትን መጠን ከዓ ማእለያ ዘይብሉ ሓመድ ብማይ ተባሕጊጉ ይጠፍእ። ስለዚ ኣብ ዓመቕቲ መትረባት መንደቕ ምህናፅ ሳዕርን ቆጥቋጥን በለስን ምትካል የድሊ። እዚ ኸትሪ ይበሃል። ኣብዚ ኸትሪ ኣብ እዋን ማይ ስለ ዝዕገት እቲ ሓመድ ኣብኡ ዝግ ይብል። እቲ ሓመድ ናብ ካልእ ቦታታት ንኸይከይድ ይዓቅቶ ማለት እዩ። ኣብ ኩሉ ከባቢታት ብፍላይ ኣብ ሰጣሕ ናይ ሕርሻ መሬት ከትሪን ምክልኻል ፍግረ መሬት እዩ ዝስራሕ። ግን ካልእ ጥቕሚ እውን ኣለዎ። ዘራእትን ኣግራብን ምሕዋስ ማለት ኣብ ግራውቲ ኣእካልን ኣግራብን ብሓባር ምትካል ማለት እዩ። ሓደ ባናና፣ ኣራንሺ፣ ፓፓዮ ወዘተ ብመስርዕ ተተኺሉ ነቲ ኣብ መንጎ ዘሎ ቦታ ኣእካል ምዝራእ ወይ ኣሕምልቲ ምትካል፣ ክልተ ኣብ ድረት ግራውቲ ቆጥቋጥ ምትካልን ወዘተን እዮም። ሰ ምውጋድ ሕሉፍ መግሃጫ። ሕሉፍ ምግሃፅ ማለት መሬት መግሃጫ ካብ ክፀሮ ዝኽእል ንላዕሊ እንስሳታት ምርባሕ ማለት እዩ። ብዝሒ ህዝቢ ክውስኽ እንከሎ ንናይ ዝራእቲ መሬት እናሰፍሐ ኣብ ዝኸደሉ እዋን ኣብ መግሃጫ ዝውዕል መሬት ይንኪ፣ ብዙሕ እውን ይውስኽ። ስለዚ እቲ ብዝሒ ጥሪትን መጠን ሳዕርን ዝተመጣጠነ ኣይከውንን። በዚ ምኽንያት እተን ጥሪት ነቲ ሳዕሪ ካብ ስሩ ይምሕዎ። እዚ ድማ ናብ ጽዑቕ ፍግረ መሬት የምርሕ። ስለዚ እተን እነርብሐን እንስሳታት ብመጠን ዓቕሚ እቲ መግሃጫ ውሕድ ዝበላን ብዓይነትን ብሉጻትን ክኾና ይግባእ። እዚ ማለት ከዓ እተን ውሑዳት እነጥርየን እንስሳታት ብዙሕ ጸባን ስጋን ጸምርን ዝህባ ዓይነት ዘለወን ክኾና ኣለዎን ማለት እዩ። እዚ ድማ ካብ ፍግረ መሬት ይከላኸል። እዚ ማለት ግን ብዙሕ እንስሳታት ኣየድልን ማለት ኣይኮነን። ዝኣክል ምግቢ እንተሃልዩ ብዙሕ እንስሳታት እዩ ዝምረፅ።
1: ሕራይ እምበር ፍትዋ ተምሃሮ፣ እዚ ብዛዕባ ሓመድ ክንምሃሮ ፅናሕና ብግቡእ ተረዲእኩም ክኸውን ተስፋ ይገብር። ቅድሚ ዕዮ ገዛ መሃበይ ግን ብሕፅር ዝበለ ዶ መደምደምታ ክገብረልኩም ተኸታተሉኒ። ሓመድ ሓደ ካብቶም ኣገደስቲ ባህርያዊ ሃብቲ እዩ። ካብ ሓመድ ከዓ ብዙሕ ነገራት ይስርሑ እዮም። ንኣብነት ዕትሮ፣ መጎጎ፣ ፃሕሊ ካልኦት ብዙሓት እውን ክንጠቅስ ንኽእል ኢና። ሰለስተ ዓይነታት ሓመድ ከዓ ርኢና ነርና። ንሳቶም ከዓ መነመን እዮም፣ ዱኻ፣ ዋላኻ፣ ሑፃ ከዓ ይበሃሉ። ራይ ዘራእቲ ሳዕርን ኣግራብን ከዓ ኣበይ ይበቕሉ? ኣብ ሓመድ ይበቕሉ። ብዘይ ሓመድ ዘራእትን ሳዕርን ኣግራብን ኣይመሃለውን። ከምኡ እውን ብዘይ ሳዕርን ኣግራብን ከዓ እንስሳታት እንታይ ይመሃለውን? ስለዚ እንስሳታት ተዘየለዉ ከዓኒ ውፅኢት ጸባ፣ ቆርበት፣ ፅምሪ፣ እንቋቑሖ፣ መዓር ካልኦት ኩሎምን ካብ እንስሳታት ክንረኽቦም ንኽእል ነገራት ከዓ ኣይንኽእልን ኢና ማለት እዩ። ስለዚ ሓመድ መሰረት ህይወት እዩ ማለት እዩ። እምበኣርከስ ምዝላይን ምግራብን ብምዝውታር ከምኡ እውን ሕሉፍ ምግሃፅ ብምውጋድ ንሓመድ ክንዕቅቦን ክንከናኸኖን ይግባእ ማለት እዩ።
2: ፍትዋት ተምሃሮ፣ እዚ ክግበረልኩም ዝፀንሐ መግለፂ መቼም ብግቡእ ተረዲእኩም ክኸውን ተስፋ ይገብር። ግን ከምቲ ልሙድ እዮ ገዛ ክህልወና ስለ ዘለዎ ነዘን ዝበኩም ሕልተታት ሓንቲ ብሓንቲ ተኸታተልወን። ከምቲ ልሙድ ድማ ምስ ወለድኹም፣ ምስ መምሃራንኩም፣ ምስ ብፆትኩም ይህን ምሂ እናተባሃልኩም ከዓ መልሲ ኣብ ዝመፅእ ክላስ ሒዝኩምለይ ትመፁ ማለት እዩ። ናብ ትሕቶ ከብለኩም እየ። ቀዳመይ ትሕቶ፣ ክንደይ ዓይነታት ሓመድ ኣለውና? ስመይዎም። ካልይ ትሕቶ፣ ፍግረ መሬት እንታይ ማለት እዩ?

ሕቶ ቁጥር 3 ፍግረ መሬት ንከላኸለሉ ኣገባባት ጥቐሱ። ሕራይ እምበር ፍትዋት ተምሃሮ ናይ ሎሚ ትምህርትና ከምዚ ክትከታተሎ ፅናሕኩም እዩ ነይሩ። ኣብ ድመፅእ ብዛዕባ ምዕቃብ ማይ ክንመሃር ኢና። ክሳብ ሽዑ ግን ሰናይ ናይ መፅናዕትን ናይ ምዝንጋዕን ግዜ ይግበረልኩም። ቻ

እዚ ሰላምተና ተቐብሉ ፍንውና ኣብ ምክታል ትርከቡ ዝኽበርኩም ተዓዘብትና ንሎም ረቡዕ 23 መስከረም ሰዓት 5 ዝተዳለወ ሃገራውን ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ሮቤል በረኸት ምስ ኣቀራቢት ቋንቋ ምልክት ሰናይት በረኸት ምዃን ኢና ንምክታልኩም ብክብርን ዓደምና ብቐንዲ ኣርእስቲ ዜና ንፍለም። ኣብ ሃገራዊ በዓላትን ፌስቲቫላትን ዝቐርብ ያታ ውርሻታት ብዓሚቕ መፅናዕቲ ዝተሰነየ ክኸውን መዘኻኸሪ ቀሪቡ። ኤርትራውያን ነበርቲ ጁባ ሪፓብሊክ ዶብ ሱዳን ዝኽሪ ምምስራት ቤት ትምህርቲ ሰውራህ ፀምቢሎም

0: ኣብ ዞባ ማእከል መደብ ንኡስ ርቡሕ ቃፀዎ ሕርሻ ብስፍሓት ንምትግባር ይስራሕ ኣሎ። ወከልቲ ኣሜሪካን ኢራንን ኣብ ከተማ ኒውዮርክ ተራኺቦም ከም ተዘራረቡ ተገሊጹ። ኣሜሪካ ኣብ ጸጥታዊ ጉዳይ ደሴት ግሪንላንድ ዘተኮረ ስምዕ ምስ መንግስቲ ዴንማርክ ተፈራሪማ። ኮሎምቢያን ኮስታሪካን ጸጥታውን ወተሃደራውን ሽርክነተን ከስፍሓ ተሰማሚዐን። ዝርዝር ዜና ብደረጃ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ሃገራዊ በዓላትን ፌስቲቫላትን ዝቐርብ ያታዊ ውርሻታት ብዓሚቕ መፅናዕቲ ዝተሰነየ ክኸውን ብ22 መስከረም ኣብ ዝተኻየደ ንትሕዝቶ በዓላትን ፌስቲቫላትን ዝገምገመ ርክብ መዛኽር ቀሪቦም። ኣብቲ ብክፍሊ ባህልን ስፖርትን ተወዲቡ ኣብ ባፅዕ ዝተገብረ ገምጋም ወከልቲ ባህልን ስፖርትን ንዑዘባታት ከምኡውን ሓለፍቲ ጨናፍር ሚኒስትርታትን ሃገራዊ ማሕበራትን ተሳቲፎም ነይሮም። ዋና ዳይሬክተር ናይቲ ክፍሊ ወይዘሮ ዘይነብ ዑመር ኣብ ዘስማዕቲ ቓል ዞባ ሰሜናዊ ቀይሕ ባሕሪ ሰፊሕን ሃፍታም ወግዕታትን ልምድታትን ዘለወን ብርክት ዝበላ ብሄራት ዝሓቁፍን ብምዃኑ ሰፊሕን ዓሚቕን መፅናዕትን ምክያድ ከቢድ ወፃኢታት ዝሓትት እኳ እንተኾነ ምስ መምሕደራት ንኡዘባታትን ካልኦት መሻርክትን ብምትሕባር መፅናዕትታት ክካየድ ምፅንሑን ከም ዝቕፅልን ገሊፃ። ተሳተፍቲ ብግድኦም ነቲ በብእዋኑ ዝቐርብ ያታዊ ትሕሶታት ዝምዝገኑ እኳ እንተኾነ ብዙሕ ዘይተዳሰሰ ከባቢታትን ፀጋታትን ስለ ዘሎ ኣብ መፅኢ ኣቓልቦ ክግበረሉ ኣዘኻኺሮም። ኣመሓዳሪ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ ኣስመረት ኣብርሃ ድማ ዛጌት ብውስን ዓቕሚ ክስራሕ ፅንሐ መደባት ዳሕሳስን ምዝገባን ያታዊ ውርሻታት ዝምዝገን ምዃኑ ብምጥቃስ መፅናዕቲ ዘካየዱ ክኢላታትን ኣቕረብቲ መደብን ዝያዳ ውፅኢታዊ ስራሕ ንኽዓሙ መምሕዳር ዞባ ምንድግጋፍ ከም ዝገብር ኣረጋጊፃ። በዓል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ብደረጃ ሃገር ካብ 17 ክሳብ 20 መስከረም ብዝተፈላለየ ትሕሶታት ከም እተፀንበለ ዝዝከር እዩ። ኣብ ወፃኢ እውን በብሃገሩ ይዝከር ኣሎ። ኤርትራውያን ነበርቲ ጁባ ናይ ዘካየድዎ ፅምብል ፀብፃብ በፂሑና ኣሎ። ኣርሴማ ኣስመሮም ክተቕርቦ እያ።
1: ኤርትራውያን ነበርቲ ጁባ ሪፓብሊክ ደቡብ ሱዳን ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ብድምቀት ፀንቢሎም። እቲ ካብ 18 ክሳብ 20 መስከረም ዝቐፀለ ፅምብል ንትምህርታዊ ማሕበራውን ስፖርታውን ንጥፈታት ተምሃሮ ቤት ትምህርቲ ሰውራ መምህራኖምን ኣለይቶምን ዘንፅባርቕ ስእላዊ ምርኢት ከምኡ ውን ምርኢት ሰነዳዊ ፊልም ዘጠቓለለ እዩ ነይሩ። ሓለፍትን ኣባላትን ቤት ፅሕፈት ኤምባሲ፣ ሓለፍቲ ሃገራውያን ውዳቤታት ከምኡ ውን ዕዱማት ኣብ ዝተረኽብሉ መዛዘሚ መደብ ቆንስል ኤርትራ ኣቶ ፀጋይ መሓሪ ንድሕረ ባይታ ትምህርቲ ኣብ ኤርትራ ከምኡ ውን ዝርግሐ ኣገልግሎት ትምህርቲ ድሕሪ ናፅነት ዝተረኽበ ዓወታትን ዘሎ ብድሆታትን ብምጥቃስ ሕፅረታት ንምፍታሕ ብፍላይ ድማ ኣሕደርቲ ኣብያተ ትምህርቲ ንምምዕባል ተበጋጊሱ ዘሎ መደብ ንምዕዋት ተራ ኣብ ወፃኢ ዝነብሩ ዜጋታት ክዓዝዝ ኣዘኻኺሮም። ሓላፊ ህዝባውን ኮማውን ጉዳያት ኣቶ ሮመዳን ኣሕመድዲን ብወገኑ ትምህርቲ ኣብ ህንፀት ሃገር ብዝብል ዛዕባ ሓያል ሃገር ንምህናፅ ተዋዳሪ ፍልጠትን ክእለትን ዝዓጠቐ ብቑዕ መንእሰይ ምፍራይ ከምኡ ውን ስነ ምግባርን ሓባራዊ ራእይን ዘለዎም ዜጋታት ምኩስኳስ ከም ዘድሊ ገሊጹ። ዝኽሪ ምምስራት ቤት ትምህርቲ ሰውራ ኣብ ንፅምብለሉ ዘሎና ኣጋጣሚ ኩሎም መትከላት ክብርታት ራእይ ዕላማን ውፅኢትን ናይታ ቤት ትምህርቲ ድሉል መሰረት ንሓድሽ ወፍሪ ህንፀት ሃገር ምዃኖም ኣቶ ሮመዳን ብተወሳኺ ኣገንዚቦም። ብዘይካዚ ፍልስፍናዊ ህዝባዊ ጉንባር ኣብ ትምህርቲ ከምኡውን ታሪክ ቀያሕቲ ዕንበባ ዝገልፅ ወረቓቕቲ ቀሪቦም። እቲ ናይ ዝኽሪ መደብ ብስነ ጥበባዊ መሰናድኦታት ማዕሪጉ ነይሮም።
0: ኣብ ዞባ ማእከል መደባት ንኡስ ርቡሕ ቃፀዎ ሕርሻ ብምልኣት ንምትግባር ብዝተወደበ መልክዕ ይስራሕ ከም ዘሎ ወኪል ክፍሊ ሕርሻን መሬትን ኣቶ ኣስራት ሃይለ ብ22 መስከረም ኣብ ዝተኻየደ ኣኼባ ገሊፆም። ኣብቲ ሞያውያን ሕርሻን ዕድመ ዝተገብረሎምን ዝተረኽቡ ኣኼባ ኣቶ ኣስራት ሚኒስትር ሕርሻ ናይ 5 ዓመት እስትራቴጂካዊ ውጥን ስራሕ ኣውፅኡ ይነጥፍ ከም ዘሎ ብምጥቃስ ምዝነበረ ዋሕዲ ዝናብ ክራማት ኣብ ዝቕፅል 3 ኣዋሪ ሓረስቶት ኣማራፂ ሜላታት ተጠቒሞም እታታውነቶም ክብ ንምባል ከም ዝስራሕ ኣብሪሆም። መደባት ንኡስ ርቡሕ ቃፀው ሕርሻ ብዘይ ዕዙዝ ተሳትፎ ሕብረተሰብ ብሓፈሻ ኣመሓደርቲ ንኡዘባታት ድማ ብቐንዱ ከም ዘይዕወት ብምጥቃስ ዓድታት ንመደባት ንኡስ ርቡሕ ቃፀው ሕርሻ ዘድሊ ከም ማልኣ መደባት ምዕቃብ ሓመድን ማይን ብስፍሓት ከካይዳ ብመስመር ምዝራእ ከዘውትራ ባህርያዊ

0: ቆልዑን ምሩጥ ዘርእን ክጥቀማ ከምኡ ውን ስገም ዘልምዑ ሓረስቶት ኣልጊቦም ጥረታት ክዘርኡ ተላቢኦም ሓለፍቲ ኣብያተ ፅሕፈት ሕርሻ ኣብ ንኡስ ዞባታት ብወገኖም መደባት ንኡስ ርቡሕ ቃፅዖ ሕርሻ ዕላማኡ እተታውነት ምክዕባት ምዃኑ ብምግላፅ ዝርዝር ዝተሰላሰለ ንጥፈታት ምዕቃብ ሓመድን ማይን ኣቕሪቦም ተሳተፍቲ ኣብ ዝሃቦ ርእቶም ብድንፋዕ ሓምላይ ምግቢ እንስሳን ምምስራት ቤት ትምህርቲ ግራት ሓረስቶትን ዓብ ለውጢ ስለ ዘለዎ ብስሩዕ ክስርሓሉ ተላብዮም ኣብ መወዳእታ ዋና ኣካየዲ ስራሕ መምሕዳር ዞባ ማእከል ኣቶ ዘርኢ ተወልደ ብርሃን ሓረስቶት ብሚኒስትር ሕርሻ ዝወፀ መርሓ ተኸቲሎም መደባት ንኡስ ርቡሕ ቃፅዖ ሕርሻ ንምዕዋት ዝወስድዎ ዘለዎ ተበግሶ ኣተባብዓ ውፅኢት ይርከቦ ከም ዘሎ ብምጥቃስ ኩለን ዓድታት ብዝተወደበ ክሰርሓሉ ኣዘኻኺሮም ፍወሳን ሕውየትን ፊስቱላ ኣካላዊ ቁጠባውን ማሕበራውን ክኸውን ከም ዝግባእ ሞያውያን ይመኽሮም ነዚ ዝተገንዘባ ኣደታት ንኡስ ዞባ ሰንዓፈ ንማእከል ተሃድሶን ሕውየትን ፊስቱላ ዓይነታዊ ደገፍ ገይረን ኣለዋ ንፀብጻብ ወኪል ኤሪና መሪሕ ተስፋይ እልልታ ሃፍተ ማርያም
1: ናብ ማእከል ተሃድሶን ሕውየትን ፊስቱላ መንደፈራ ዝግበር ምብፃሕ ምትብባዕን ኩነቲ ኣሞራልን ሕውየትን ተሓከምቲ ዝፈጥሮ ፅልዋ ተርእዮ ፊስቱላ ንምውጋድ ኣብ ዝግበር ፃዕሪ ነፋዓ ሓይሊ ከም ዝኾነ ሞያውን ሕክምና ገሊፆም ዶክተር ሃብተ ሃይለ መለኮትን ዶክተር ኣብርሃም ኣማንኤልን ነዚ ዝገለፁ ወከልቲ ንኡስ ዞባ ሰንዓፈ ብ22 መስከረም ኣብቲ ማእከል ተዓቒበን ሕክምና ውናቤት ንዝግበረለን ዘሎ ተሓከምቲ ንምትብባዕ ኣብ ዝወደብዎ መደብ ንጠንቅን ሳዕቤናትን ፊስቱላ ኣመልኪቶም መብርሂ ኣብዝሃብሉ እዩ ፍወሳን ሕውየትን ፊስቱላ ኣካላዊ ቁጠባውን ማሕበራውን ክኸውን ከም ዝግባእ ብምጥቃስ ሚኒስትሪ ጥዕና ኣብ ማእከል ተሃድሶን ሕውየትን ፊስቱላ መንደፈራ ንዝርከባ ተሓከምቲ ብነፃ ዝገብሮ ካብ መጥባሕቲ ክሳብ ኣካዳማይውን ሞያውን ትምህርትን ስልጠናን ዝዝርጋሕ ኣገልግሎት ብሕብረተሰብ ብውዱብ መልክዕ ክድገፍ ከም ዝግባእ ኣገንዚቦም ሜዲካል ዳይሬክተር መውከስ ሆስፒታል መንደፈራ ዶክተር ሰዓረ ተስፉ ብወገኑ ብሰንኪ ሃሳዊ ልምድታት መርኣ ትሕቲ ዕድመን ዕጉት ሕርስን ኣዴታት ንፊስቱላ ከም ዝቃልዓ ብምጥቃስ ኣብ ዕድመ ፍርያምነት ዝርከባ ኩለን ደቂ ኣንስትዮ ግቡእ ክትትል ቅድመ ሕርሲ ክገብራን ኣብ ትካላት ጥዕና ክሓርሳን ምሒዱ ኣባል ባይቶ ንኡስ ዞባ ሰንዓፈ ወይዘሮ ግደይ ተስፋይ ብወገና ንግዳያት ፊስቱላ ንዝግበር ዘሎ ኩሉንትና ውናቤትን ሓገዝን ድሕሪ ምምስጋን ካብ ቅዱሳት ነበርቲ ንኡስ ዞባ ሰንዓፈ ብዝተዋፀአ ገንዘብ ንተሓከምቲ ዘገልግል መነፃፅህ ንዋትን ኣልባሳትን ዘጠቓልል ንዋታዊ ደገፍ ከም ዘበርከቱ ገሊፃ ተሓከምቲ ብወገንን ኣብቲ ማእከል ንዝግበረሎን ዘሎ ሕክምናዊ ሓገዝን ብሕብረተሰብ ዝግበረሎን ዘሎ ንዋታዊ ሞራላውን ደጋፋትን ኣብ መስርሕ ሕውየትን ዓብዪ እጃን ከም ዘለዎ ብምጥቃስ በፂሒኖ ዘለዎ ደረጃ ውፅኢቱ ናቱ ከም ዝኾነ ሓቢረን
0: ስዕብ ዜና ወፃ እዩ ንምክታልኩም ደጊምና ብክብሪ ንዕድም ዜና ወፃኢ ወከልቲ ኣሜሪካን ኢራንን ትማሊ 22 መስከረም ኣብ ከተማ ኒውዮርክ ተራኺቦም ከም ተዘራረቡ ተቓሊሖም ኣብቲ ወገን ኢራን ብሚኒስተር ጉዳያት ወፃኢ ኢራን ዓባስ ኢራቅጂ ብወገን ኣሜሪካ ድማ ብፍሉይ ልኡኽ ፕረዚደንት ትራምፕ ስቲቭ ዊትኮፍ ዝተመርሑ ዝተሳተፎ ንኣስታት 3 ሰዓታት ዝቐፀለ ዝርርብ ዝተበፅሐ ስምምዕ እኳ እንተዘየለ ንተወሳኺ ዘተ ባይታ ከጣጥሕ ከም ዝኽእል ግና ተገሊፆም ኢራን ንመፃቦ ሆርሙዝ ንምኽፋት ኣብ ልዕሊ ወደባታት ፀኒዒ ዘሎ ክርደና ክለዓል ደስኪሉ ዘሎ ገንዘባ ክልቀቕን ኣሜሪካ ኣብ ልዕሊኣ ተካይዶ ዘላ ኩናት ደው ከተብሎን ዝርከቦ ቅድሚ ኩነት ኣቕሪባ ፕረዚደንት ትራምፕ እቲ ርክብ ውፅኢታዊ ምንባር ብምጥቃስ ኣብ ቀረባ መጻኢ ተወሳኺ ዘተ ከም ዝካየድ ኣሚትሎ ይኹን እምበር ፕረዚደንት ትራምፕ ጎኒጎኒ እቲ ርክብ ኣሜሪካ ኣብ ልዕሊ ኢራን ከቢድ መጥቃዕቲ ከም ተካየድ ብምጥንቃቑ እቲ ዲፕሎማሳዊ ተበግሶ ኣብ ሓደጋ ክወድቕ ከም ዝኽእል ይቀልሓሎ ነቲ ወተሃደራዊ መጠንቀቕታት ዝኾነነ መንግስቲ ኢራን ፕረዚደንት ትራምፕ ትግባረቲ ኣቐዲሙ ዝተበፅሐ ናይ ምርዳእ መዘክር ንምውሓስ ክሰርሕ ፀዊዖም ኣብ ልዕሊ ኢራን ንዘፅደቐቶ እገዳ ብ5 ዓመት ዘናዋሓቶ ኣሜሪካ ካብን ናብን ኢራን ንዝንቀሳቐሳ መንገድታት ኣየር ኢራን ደው ከም ተብሎ ክተጠንቀቕ ቀኒያኣላ ኣሜሪካን ኢራንን ኩናት ብሰላም ንምዕራፍ ክዘራርባ ድሕሪ ወርሒ ንሓሰ ይቕሬታ ድሕሪ ወርሒ ሰነ ናይ ፈለማ ምዃኑ ፀብፀባት ይጠቕሶም ኣሜሪካ ኣብ ፀታዊ ጉዳይ ደሴት ግሪንላንድ ዘተኮረ ስምዕ ምስ መንግስቲ ደኒማርክ ተፈራሪማ እቲ ትማሊ 22 መስከረም ኣብ ከተማ ኒውዮርክ ዝተኸተመ ስምዕ ኣሜሪካ ኣብ ደሴት ግሪንላንድ ንዝፀንሐ ወተሃደራውን ፀታውን ህላወ ክተስፍሖ ካልኦት ሃገራት ድማ ብዘይናታ ፍቓድ ኣብታ ደሴት ቁጠባዊ ወፍሪ ከይገብራ ዝዓግት ምዃኑ ተገሊጹሎም ብመሰረቲ ውዕል ኣሜሪካ ነታ ደሴት ፀታዊ ጥራይ

ዘይኮነ ዘላቂ ቁጠባዊ ደገፍ ክትገብረላ ምዃና እውን ተፈሊጦም እዚ ታሪኻዊ ተባሂሉ ዝተጠቕሰ ስምምዕ ንልኡላውነትን ግዛኣታዊ ሓድነትን ደሴት ግሪንላንድ ባዕሉታ ከም ዘይፀሉ ፕረዚደንት ዶናልድ ትራምፕ ገሊፆም። እዚ ከምዚ ኢሉ እንከሎ እቲ ውዕል ንፀጥታዊ እስትራቴጂካዊ ሕልሚ ኣሜሪካ ኣብ ዞባ ኣርክቲክ ዘረጋግፅ ምዃኑ ፕረዚደንት ትራምፕ ሓቢሮም። ኣሜሪካን ዴንማርክን ኣብ ዝሓለፈ ሰሙን ኣብ ጉዳይ ፀጥታ ደሴት ግሪንላንድ ኣብ ስምዕ ከም ዝበፅሓ ዝፍለጥ እዮም። ፕረዚደንት ዶናልድ ትራምፕ ንደሴት ግሪንላንድ ንምውራር መደብ ከም ዘለዎ ክህቦ ፅንሕ መግለፂታት ካብ መንግስቲ ደንማርክን ካልኦት ሃገራት ኤሮጳን ተቃውሞ ክገጥሞ ምፅንሑ ይዝከር። ኮሎምቢያን ኮስታሪካን ፀጥታውን ወተሃደራውን ሽርክነተን ከስፍሓ ተሰማሚዐን። እቲ መራሕቲ ክልትኤን ሃገራት ማሊ 22 መስከረም ኣብ ኮሎምቢያ ኣብ ዘካይድዎ ዝርርብ ዝተበፅሐ ስምምዕ ብቐንዱ ምስጋር ዘይሕጋዊ ዕፀፋደስ ንምግታእ ዝዓለመ ምዃኑ ተገሊፆም። ነቲ ስምዕ ንምትግባር ክልትኤን ሃገራት ፀጥታዊ ሓበሬታ ክለዋወጣ ሓበራ ወተሃደራዊ ልምምድን ኮለላን ከካይዳ ከምኡ ውን ስሩዕ ርክባት ክውድባ ምዃነን ሓቢረን። እዚ ከምዚ ኢሉ እንከሎ ኮሎምቢያን ኮስታሪካን ናይቲ ኣሜሪካ ምስጋር ዕፀፋደስ ንምግታእ ኣብ ባሕሪ ካሪብያን ተካይዶ ዘላ ወተሃደራዊ ወፍሪ ክፅምበራ ምዃነን ገሊፀን። ኣሜሪካ ሃገራት ቲዞባ ፀጥተ ንምሓስ ናብቲ ካብ ዝሓለፈ ዓመት ተካይዶ ዘላ ወፍሪ ክፅምበራ ክትፀውዕ ምፅናሓ ዝፍለጥ እዮም። ኣብ ሪፓብሊክ ደቡብ ኣፍሪቃ ትማሊ 22 መስከረም ብዝተኻየደ መጥቃዕቲ ፈኪስ ብረት ቆልዓ ሰበይቲ ዝርከብኦም ብውሕዱ 11 ሰባት ከም ትቐትሉ ተቓሊሖም። በቲ ኣብ ከተማ ደርባን ዝተፈፀመ መጥቃዕቲ 3 ብከቢድ ከም ዝቆሰሉ ዝገለፁ ሰመዚ ፀጥታት ሃገር ብሕታዋነት ብረት ዘንቀሎ ክኸውን ከም ዝኽእል ኣሚቶም። ፈፀምቲ ናይቲ መጥቃዕቲ ንምሓዝ ኣብ ከተማ ደርባንን ከባቢኣን ፅዑቅ ፀጥታዊ ስርሒት ይካየድ ከም ዘሎ እቶም ሰመዚ ገሊፆም ኣለዎም። ሪፓብሊክ ደቡብ ኣፍሪቃ ብሕታዋነት ብረት ዝጠንቁ ብበዝሒ መጥቃዕትታት ካብ ዝካየደለን ሃገራት ምዃና ይፍለጥ። ነቲ ተርእዮ ንምቁፃር ተሪር ሕጊ ከም ዘፅደቐ ዝገልፅ መንግስቲ ደቡብ ኣፍሪቃ ኣብ ትግባርኡ ዝነጥፉ 10 ኣሽሓት ወተሃደራትን ሓይልታት ፀጥታን ኣዋፊሩ ከም ዘሎ ይሕበር። ተርእታት ኤልኒኖ ጠንቂ ጥዕናዊ ፀገማት ይኸውን ከም ዘሎ ውድብ ጥዕና ዓለምን ኣህጉራዊ ውድብ ሜትሮሎጂን ሓቢሮም። ኣብ 2026 ኤልኒኖ ምዘስዓቦ ኩትር ዋዒ ብዝታሓዝ ጥዕናዊ ፀገማት ኣብ ኣህጉር ኤሮጳ ጥራይ ልዕሊ 35,000 ሰባት ከም ዝመቱ እተን ኣህጉራውያን ውድባት ገሊፀን። ብዘካዚ እቲ ተፈጥሮዊ ተርእዮ ብዝኸተሎ ሕፅረት መግቢ ደረጃ ዓለም ኣብ ኩቱር ጥሜት ናይ ዝነብሩ ሰባት ቁፅሪ ክብ ከም ዝበለ ተሓቢሮም። እዚ ከምዚ ኢሉ እንከሎ ብሰንኪ ኤልኒኖ ኣብ ኤሮጳ፣ ኤስያ፣ ኣሜሪካን ገለ ክፋላት ኣፍሪቃን ብዝኽሰት ዘሎ ተደጋጋሚ ሓደጋታት ባርዕ መጠን ብከላእ ኣየር ከም ዝወሰኸ ክኢላታት ይጠቕሱ። ኣብዚ ዓመት እዚ ኣብ ሰፊሕ ክፋል ዓለምና ተኸሲቱ ዘሎ ተርእታት ኤልኒኖ ኣብ ዝመፅእ ዓመት እውን ክቕፅል ከም ዝኽእል ግምታት ኣሎም። ብገምጋም ኣብ ነፍሲ ወከፍ 2 ወይ እውን 7 ዓመታት ዝኽሰት ኤልኒኖ ን12 ኣዋርሕ ከም ዝቕፅል ይጥቀስ። ኤልኒኖ ኣብ 2023 2024 ኣብ ሰፊሕ ክፋል ዓለምና ኣጋጢሙ ምንባሩ ፀብፀባት የረድኦም። ኤሮጳዊ ሕብረት ኣጋጢሙ ዘሎ ሕፅረት ፀዓት ንምቅላል ህፁፅ ኣኼባ ከካይድ ስሎቫኪያ ፀዊዓ። ቀዳማይ ሚኒስትር ስሎቫኪያ ሮበርት ፊኮ ኣብዚ እዋን እዚ ኣብ ኤሮጳ ተኸሲቱ ዘሎ ሕፅረት ፀዓት ኣብ ዝኾነ ካልእ እዋን ተራእዩ ከም ዘይፈለጥ ብምጥቃስ ኣባል ሃገራት ንምግትኡ ህፁፅ ስግምቲ ክወስዳ ዘይምኽኣለን ከም ዘተሓሳስቦ ገሊፆም። ንዩክሬን ገዚፍ ወተሃደራዊ ሓገዝ ዝልእኽ ዘሎ ኤሮጳዊ ሕብረት ቁጠባዊ ፀገማት ንምፍታሕ ዛጊት ዝጥቀስ ስጉምቲ ከም ዘይወሰደ ቀዳማይ ሚኒስትር ፊኮ ወቂሶም። ኤሮጳዊ ሕብረት ምስ ኔቶ ተተዋሂዱ ኣንጻር ሩስያ ኩናት ንምእዋጅ ይሰርሕ ከም ዘሎ ቀዳማይ ሚኒስትር ፊኮ ኣብ ዝሓለፈ ቀረባ መዓልታት ምግላፁ ዝዝከር እዩ። ኣባላት ሕብረት ዝኾነነት ስሎቫኪያ ንዩክሬን ዝግበር ዘሎ ወተሃደራዊ ደገፍ ብምቋም እቲ ኩናት ብሰላም ክዓርፍ ሓበራዊ ፃዕሪ ከካየድ ክትፀውዕ ምፅንሓ ዝፍለጥ እዩ። ሃገራት ምዕራብ ንዩክሬን ክድግፋ ክብላ ኣብ ቁጠባውን ወተሃደራውን ቅልውላዋት ይወድቃ ከም ዘለዋዮም ነቲ ኩነታት ብቐረባ ዝከታተሉ ወገናት ዝሕብሮም። ኣሜሪካ ዓመታዊ ኣብ ሊትዌንያ እትገብሮ ዑደት ምልኣኽ ሰራዊት ክትቅፅሎ ምዃና ሓቢራ። ኣብቲ ሃገር ኣስታት 1,000 ወተሃደራት ተዋፊራ ፅንሕት ኣሜሪካ ኣብ ዝሓለፈ ቀረባ ኣዋርሕ ከም ዝሰሓበቶ ዝፍለጥ ኮይኑ ኣብ ዝመፅእ ቀረባ ግዜ ካብኡ ዘይውሕድ ቁፅሪ ከም ትልእኽ ኣነፂራ። ኣሜሪካ ነቲ መስርሕ ካብ 2019 ክተካይዶካ እንተፀንሐት

ኣብዚ ዓመት እዚ ግና ክተቋርፁ ከም ትኽእል እዩ ክእመት ፀኒሑ። ሊትዌንያ ሰራዊት ኣሜሪካ ኣብ ምውሓት ፀጥታ ከም ዘገድሳ ብምጥቃስ ክሳብ 9500 ክትቕበል ቅርብነታ ገሊጻ ኣላ። ኣሜሪካ ኣብ ኢሮጳ ዋፊራቶ ንዘላ ሰራዊታ ክተጉድሎ ከም ትኽእል ትእምት ስለ ዘላ ሓያሉ ሃገራት ኣብ ፀጥታዊ ሻቕልበት ከም ዝርከባ ይሕበር። ሰራዊት ናይ ምንካይ መደብ ኢሮጳ ኣብ ፀጥታዊ መዳይ ርእሳ ክትኽእል መልእኽቲ ዘመሓላለፍ ምዃኑ ወተሃደራዊን ክእላታት ይገልፆም። ሩስያ ኣብ ቀዳማይ መንፍቕ 2026 ምስ መሻርክታ ሃገራት ደቡብ ንፍቀ ክቢ ዘካየደቶ ንግዳዊ ምልውዋጥ ምስቲ ናይ ቅድሚ ዓመት ተማሳሊ ግዜ ክነፅር ከሎ ብልዕሊ 15,000 ከም ዝወሰኸ ተገሊፆም። ብመሰረት ፀብፀባት ሩስያ በዝሓለፈ 8 ኣዋርሕ ምስተን ሃገራት ኣስታት 300 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካየደት ተፈሊጦም። ምስ ህዝባዊት ሪፓብሊክ ቻይናን ህንድን ዘካየደቶ ዝዓበይ ምንባሩ ዝሓበሩቶም ፀብፀባት ፍርያት ሕርሻ፣ ነዳዲ፣ ጋዝ፣ ቴክኖሎጂን ወተሃደራዊ ንዋትን ዝለዓለ ምልውዋጥ ከም ተኻይደሎም ኣረዲኦም። ሩስያን ቻይናን ካብ ጥሪ ክሳብ ንሓሰ ጥራይ ልዕሊ 180 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካየዳ ብምሕባር እቲ ኣሃዝ ምስ ናይ ዓሚ ተማሳሊ ኣዋርሒ ክነፅር ከሎ ብልዕሊ 24,000 ክብ ከም ዝበለ ገሊፀን። ዓመታዊ ኣስታት 65 ቢልዮን ዶላር ንግዳዊ ምልውዋጥ ከካየዳ ፀንሓ ሩስያን ህንድን እውን ነቲ ኣሃዝ ኣብ ዝመፅእ 3 ዓመታት ናብ 100 ቢልዮን ዶላር ክብ ንምባሉ ይሰርሓ ከም ዘለዋ ሓቢረን። ምስ ሃገራት ምዕራብ ዘይተቃደወት ሩስያ ብፍላይ ድሕሪ 2022 ንግዳዊ ኣንፈታ ናብ ሃገራት ደቡባዊ ንፍቀ ክቢ ከም ዘቕናዓቶ ይፍለጥ። ዜናታት ንምዛ ምበኣር ኣርእስቲ ዜና ክደግመልኩም። ኣብ ሃገራዊ በዓላትን ፌስቲቫላትን ዝቐርብ ያታዊ መውርሻታት ብዓሚቕ መፅናዕቲ ዝተሰነየ ክኸውን መዘኻኽር ቀሪቦ። ኤርትራውያን ነበርቲ ጁባ ሪፓብሊክ ደቡብ ሱዳን ዝኽሪ ምምስራት ቤት ትምህርቲ ሰውራ ፀምቢሎ። ኣብ ዞባ ማእከል መደብ ንኡስ ርቡሕ ቃፅዑ ሕርሻ ብስፍሓት ንምትግባር ይስራሕ ኣሎ። ወከልቲ ኣሜሪካን ኢራንን ኣብ ከተማ ኒውዮርክ ተራኺቦም ከም ተዘራረቡ ተገሊፆም። ኣሜሪካ ኣብ ፀጥታዊ ጉዳይ ደሴት ግሪንላንድ ዘተኮረ ስምዕ ምስ መንግስቲ ዴንማርክ ተፈራሪማ። ኮሎምቢያን ኮስታሪካን ፀጥታውን ወተሃደራውን ሽርክነትን ከስፍሓ ተሰማሚዐን። ንሰዓት ዝተዳለዎ ዜናታት ተዛዚሙሎ ምስ ተረፉ መደባትና ንሓድከኩም ብወገና ሰናይ ምሸት።

ሰላም ወሰናይ ንዓኹም ይኹን ዝኸበርኩም ተኸታተልቲ መደማእገር ከመይ ትቕን እዩ ንሎም እውን ሰዓትና ኣኺሉ ዝተፈላለየ ትሕዝቶታት መደማእገር ብምሓዝ ኣብ ሰዓትና ተረኺብና ኣሎና። ንስኻትኩም ድማ ብወገንኩም ክሳብ ፍፃሜ መደብና ምሳና ክትሓብሩ ብኽብሪ ንዕድም።

جاءت من

ዝኸበርኩም ተኸታተልትና ትሕሶታትና ብደርፊ ፈሊሙ ዘሎ ዝቕፅል ትሕሶ መደብና ድማ እታ ፈላሚት ትሕሶ መደብና ዝኾነት ተኸታታሊ ፊልም ሕዳጋት እያ ክትከውን ንምሉእ ምክታል ናብ ተኸታታሊ ፊልም ሕዳጋት ከስክረኩም።

0: ዘለመልሄት ክብጥረተለየክ ፈጅራኪ መን ኣስባሕ ትመፅኒ ሕታ ግል ክትፈተይክ ወትኣምነክ እምትክነ ንተይ ትሕደግያ ሰነትለ ትመጥልየን ሓኮት ተዓፍየ ክትዓርብ ነበልየ እየ
1: فجر كمان دا قبل كتاغا يا بلتي فجر ما قبل لا ما ما نتا

0: سالوني هذا يقول لك ميك اب وما توتي
1: مرحبا مرحبا حبيبي.

0: ክቡራት ኸታተልትና ከምቲ ኣብ ዝተፈላለየ እዋናት ኣብ መንጎ መንጎ መርባትና ዝተፈላለየ ሙያታት ናባኹም እንላልዮ ንሎሚ ድማ ብምኽንያት ምምስራት መበል 50 ዓመት ቤት ትምህርቲ ሰውራ ኣብ ኣዳራሽ ዞባ ማእከል ናይ ዝተኻየደ ስእላዊ መሬት ኤግዚቢሽን ኣብቲ ቦታ ካብ ቀሪቦም ዘለዉ ዝተፈላለዩ ኣሳኣል ናይ ተምሃሮ ቤት ትምህርቲ ሰውራ ንገለ ክፋሉ ኢና ናባኹም ክንብሎ እዚ ድማ እቲ ናይ ምጥፋእ ኣመሃይምነት ዘመታ ወይ ድማ ወፍሪ ብተምሃሮ ቤት ትምህርቲ ሰውራ ዝካየድ ዝነበረ ንዕኡ ዝገልፅ ስእሊ እውን ኣብ መንጎ መንጎ መደባትና ክህልወና እዩ ነዚ ስእሊ እዚ ምሳና ሓቢሩ ዝገልፀልና ድማ ናይ ሽዑዋን ተምሃራይ ቤት ትምህርቲ ሰውራ ተገዳላይ ሃብቲ ሓጎስ ብምዃን እዩ ነዚ ድማ ክሳብ ፍፃሜ ምሳና ክትሓብሩ ብክብሪ ንዕድም
1: ሃብቲ ሓጎስ ገብረ መስቀል ይበሃል ዕባይ ቤት ትምህርቲ ሰውራ ኣብ 978 ናብ ቤት ትምህርቲ ሰውራ ኣትየ ኣብ ቤት ትምህርቲ ሰውራ ክኣቱ ከለኹ ራብዓይ ክፍሊ ጀሚረ ማለት እዩ ካብ ራብዓይ ክፍሊ ክሳብ ንዘመተ ዝወፃናሉ ግዜ ሸውዓይ ክፍሊ በፂሐ ንምጥፋእ መሃይምነት በቲ ሽዑ ዝወፀ መምርሒ ናይ ውድብ ህዝባዊ ግንባር ንምጥፋእ መሃይምነት ካብ ዝዓበየ ክሳብ ዝነኣሰ መሃይምነት ክጠፍእ ኣለዎ ኣብ ኤርትራ ዝተባሃለ ኣብ ሓውሲ ሓራ ዝነበረ ቦታታት ማለት እዩ ኣብቲ እዋንቲ መስመር ፀላኢ ሰጊርና ኢና ንኸይ ዘለና ነዚ ሰጊርና ኣብቲ ኣብ ውሽጢ ህዝቢ ኮይና ከዓ ነዚ ንጥፈታ ዝኸነካየድ ተበጊስና ኣብ ምብጋስና ዘና ኣብዚኣ ዘለዋ መካይን ሒዘና እናተበጊሰን ብጡርንፍና ኣብዛ ቦታ እዚኣ በፂሕና ማለት እዩ ኣብ ጋርያ እዚኣ ኣብዚኣ ምስ በፃሕና ካብዚኣ ሽዑ ፋሕ ኢልና በቢ ቦታና ክንከይድ ኮልና ከዓ እዚ ስእሊ ዝተሳኢልናዮ ሕጂ ንመጀመርታ ግዜ ብወግዒ ዋላ እኳ ቅድሙ ብረት ምዕጣቅ እንተነበረ ብወግዒ ግን ሽዑ ወነንቲ ብረት ኮይና ማለት እዩ ነናትና ብረት ሒዝና እተን ዝርከበን ዝተዓደላና ሒዝና ናብ ቦቦታና ፋሕ ኢልና ሓደ ካብኦም ሕጂ እዚ መሓር ፀሃይ ይበሃል ኣብዚ እዋን እዚ እውን ኣሎ እዚኣ ከዓ ቀዳማይ ክፍሊ መጀመርታ እንዳመሃረት ኮላ ዝተሰኣለት ቆልዓያ ኣብ ሰሜን ከዓ ተሳኢላ እዚኣ ትንሽአይ ዝበሃል ቦታ ማለት እዩ እዚኦም እቶም ተምሃሮ እዮም ቅድሚ ኣብ ቤት ትምህርቲ ሰውራ ከለና ንምጥፋእ መሃይምነት ንክንወፍርሲ ንምንታይ ንምድለ እዚኦም ሕጂ ድሕር መስመር ምስ ወፃእና ኩሎም ዝተሰኣሉ እዮም እዚ ኣጓዱ እዚ ትሪኦ ዘለኺ ናይ ከባቢ ሽላሉ እዩ ከምዚ እዩ ነር ትገዛውቲ ኣብቲ ቦታቲ ተምሃሮ ተሰሪዖም ምጥፋእ መሃይምነት ብወግዒ ተጀሚሩሎ ማለት እዩ ብዚ እዋን እዚ ካብዚ ቀፂልና ናብዚ ኢና ንመፅእ ኣብዚ ዳርጋ ኣብቲ እዋን እቲ ኣብ ዝተበዝሓ ብሄራት ናይ ኤርትራ ምምሃር ዝበሃል ወይቲ መንቋሕቋሕታ ናይ ትምህርቲ ኣይነበረን ህዝባዊ ግንባር ንመጀመርታ ግዜ ኣብ በዓል ኣስማጥ ዛራ ዘለዎ ከባቢ ኣብ ሓደ ተጠርኒፎም ህዝባዊ ባይቶ ኣቂሞም ትምህርቲ ተኸፊቱሎም ማለት እዩ እዚ ኣብ 82 ንኸውን ኣሎ ማለት እዩ ቀቂድመና ሓደ ዓመት ጀሚሩ እዚ ካብዚ ቀፂሉ ግን እዚ ሕጂ ንሪኦ ዘለና ናይ ኩሉ ዝተምሃረ ይምሃር ዘይተምሃረ ከዓ ይምሃር ዝብል ጭርሑ ሒዝና ብሙሉእ ዓቕምና ንድሕሪ መስመር ወፂና ኣብዚ ሕጂ ኣብ በዓል እዚ ናይ በዓል እንድላል ናይ ባርክ ሳሕል እዚ ከዓ ናይ በዓል ኣብ ባርካ ዝነበረ ቦታታት ናይ ኤርትራ ኣብቲ እዋንቲ እዚ ስእላት እዚ ተላዒሉ ማለት እዩ እዚኦም ትሪኦም ዘለኹ ትሪኦም ኣለኹ ዋላ ስእሎም ኣኦም ትሪኦም ከለኺ ናይ ብሓቂ ከመይ ዓይነት ጎስጓሳት ተኻይዱ ሽዑ ንምጥፋእ መሃይምነት ክሳብ ክንደና ይፃዓር ተኻይዱሉ ሓደ ካብቲ ዝዓበየ ዕማም ናይ ህዝባዊ ግንባር ኣብቲ እዋንቲ ምጥፋእ መሃይምነት እዩ ነይሩ ነዚ ንምትግባር ከዓ ኩሉ ሰብ ካብ ወዲ 14 ዓመት ንላዕለስ ወፊርና ማለት እዩ ንትምህርቲ ክንምህር ወፊርና ብሓፈሻዊ ገምጋም ከባቢ 800 ንኸውን መምሃራን ወፊርና እዛ ኣብዚኣ ንሪአን ዘለና ክልተ ስእሊ መመላእታ ናይ ዚአን ምናልባት እቲ ታሪክ ምእንቲ ኣሳሲሩ ክመፅእ ኢልና ኢና ክሳይ ንገብር ዘለና እዚ ዳርጋ ኣብዚ እዋን እዚ ሕጂ ካብ ቀዳማይ ክፍሊ ካልኣይ ክፍሊ ሳልሳይ ክፍሊ ዝበፅሑ ተምሃሮ ኣለዉና ማለት እዩ እዚ ልከ በታ ዝተጀመረትላ መሰረት እቲ ጎስጓስ ኣብ ህዝቢ ብውድሆ ሽማግለ ብክፍሊ ምምሕዳር ህዝባዊ ምሕዳር ጀማሄር ንብሎ ዝነበርና ኣብቲ እዋንቲ ተጠርኒፎም ብዝተፈላለየ ደረጃታት ኣብ ዝተፈላለየ ደረጃታት ዝተፈላለየ ፅብሒ ማለትና እዩ ንግሆ ናይ መደብ ተምሃሮ ንኣሽቱ ክንምህር ከለና ኣብ ድሕሪ ቀትሪ ኣዴታት ዝመሃራ ነይረን ድሕሪኡ ኣብ ቦታት በይኖም መሃሩ ምሸት ጓሶት መሃሩ ምሸት ከዓ እቶም ጓሶት ምእንቲ ናይ ትምህርቲ ዕድል ከይተርፎም ድሕሪ 6 ምሸት ብጋዝ ከምዚ ሕጅል እቺ ገለ የለን ጋዝ ወሊዕና ግን ነቶም ጓሶት ከዓ ሽዑ ንምህሮም ስለዚ ብ4 ንጥፈታት እዩ ዝኸይድ ነይሩ። ናይ ተምሃሮ ናይ መንእሰያት ናይ ቆልዑ ማለት እዩ ናይ ኣዴታት ናይ ኣቦታት ናይ ጓሶት ተባሂሉ ኣርባዕተ መደባት ተሰሪዑሉ ይኸይድ ነይሩ። እዚአን ሕጂ ካብዚ ንሪአን ዘለና ናይ ኣዴታት ዝመሃራ ዝነበራ ማለት እዩ። እዚ ናይ ኣዴታት መደብ ትምህርቲ እዩ። እዚ ኩለን እዚአን ሕጂ ኣዴታት እየን። ኣብቲ እዋንቲ መሃይምነት ዘጥፍኣ ካብ ቀዳማይ ክሳብ ሓምሻይ ክፍሊ ዝተምሃራ ኣዴታት እየን። ምክንያቱ ትምሃራ ኣብ ዓበይተን ኣብ ቆልዑን በበይን እዩ። ኣብ ቆልዑ ቀዳማይ ካልኣይ ሳልሳይ እንዳልካ ኢካ ትኸይድ። ኣብ ዓበይቲ ግን ቀዳማይን ካልኣይን ሳልሳይን ራብዓይን ሓምሻይ እንዳለ ተጣርኒፉ ክራሽ ፕሮግራም እዩ ዝኸይድ። ኣብ ዓበይቲ ሕፅር ሕፅር ዝበለ መደባት ጌርካ ዝስራሕ እዩ ነይሩ። ብከምዚ ኦም እቶም ሽዑ ደግሲ ንኸየጋጥም ከዓ ተደጋጋሚ ግዜ መፅሓፍቲ ብምዕዳል ኣብ ገዝኦም ኬትካ ብምሕታት ደብዳቤ ብምፅሓፍ ከዓ እቲ ዝተምሃሮ መፅሓፍን ምንባብን ንኸይጠፍእ ጓስጓሳ ተግበረሎም ነሩ ማለት
0: እዩበቶም
1: መተምሃሮ ቤት ምሰውራ ዳሓር መምሃራን ኮይኖም ዝወፈሩ ዝገበርዎ ስራሕ እዚ እዘን ክልተ ስእሊ እዚአን ንእን ዘመልከታና
0: እዚኣ
1: ሕጂ ኣዴታት ኣብዚኣ ክመሃራ ከልዋ እታ ደርፊ እዚኣ ትድረፍ ነራ ማለት ዳሓን ኩኑ ምሻጤ ምክንያቱ ካብ ገዝአን ኣብ ሕብረተሰብና ሳብቲ እዋንቲ ናይ ሓንቲ ናይ ብሄረ ትግሬ ናይ ብሄረ ዓፋር ናይ ብሄረ ሳሆ ወፂያ ክትምሃር ሲ ከቢድ እዩ። ክሳብ ዓፋር ከይተረፋ ግን ኣብ በዓል ፎሮ እቲ ከባቢ በዓል ቤሉል ገለ ዝበሃል ቦታታት ብሙሉእ ዓፋር ከይተረፋ ወፅአን ይመሃራ ነይረን ማለት እዩ። እጂ ክሳብ ክንደናይ ፃዕሪ ከም ዝተገበረሉ እቲ ውድብ ክሳብ ናይ ዝለዓለ ጠመተ ገይሩ ናብ ትምህርቲ ወፍሪ ገብር ምንባሩ ኣብዚ እዩ ዘርእካ። እቲ ሰብ ከዓ ብዘይ ዝኾነ ይኹን ዕፀይ ምፃይፃይ ዝሰውሃቦ ሓላፍነት ብግቡእ ይሰርሕ ነይሩ ማለት እዩ። ሕጂ ኣብዚ ኣብቲ ዋዳድባ ምናልባት ኣብዚ ዋዳድባና ዝገልፅ ኣይነበረን። ኣብ ዋዳድባ ኣብ ሓንቲ ቤት ትምህርቲ ሓደ ሰብ እንተበዝሑ ከዓ ሰለስተ ሰብ እዮም
0: ዝምህሩ።
1: ሕጂ ሓደ ሰብ ነዴታት ንቦታት ንጓሶ ትምህር ክልተ ወይ ሰለስተ ተኮይኖም ከዓ ቆልዑ ኣብተን ዕብይ ዝበላ ዓድታት ማለት ዕብይ ዝበላ ገጠራት ቆልዑ ኣዴታት ኣቦታት ጓሶት ናይ ምልሻ ከዓ ተወሳኺ ይመሃሩ በይኖም ማለት እዩ። እዚ ሕጂ ካብ ቦታኻ ተንቀሳቂስካ ትምህረሉ ቦታ ነይሩ ኣብቲ ዘለካ ኮንካ ከዓ ትምህረሉ ኣብ ገለ ሕጂ ናይ ሰዓት

ተረኣን ክልተ ሰዓት ትኸይድ ንሄርካ ክትምለስ ኢኻ። ምክንያቱ እቲ ትምህረሉ ቦታታት ገሊኡ ኣዝዩ ተኣፋፊ እዩ። ንኣብነት በዚ እንድሕር ከድና ብዛዓይ ጋሽባርካ ብዛዓይ ሰሜን በዓል ደርሰነይ ቦክሾምኖ ደንባሃብተፅን ፍርኩቱ ገለ ንብለን ሲ

ኣለና ዝኸበርኩም ተኸታተልትና ምስታወት ምስ ርዕን ኣብዚ ሰዓት እዚ ትርአ መደብኩም መደብ ኣገርም ዘለኹም ቀፂሉ እዚ ሰዓብ ትሕዝቶ መደብና ንኡስ መደብ ዕላል ተመክሮ ይክኸውን ናይ ሎም ህብ ትሕዝቶና ንኡስ መደብ ዕላል ተመክሮ ብምክንያት እዚ ዝበዓል ዘሎ ዝኽሪ ምምስራት መበል 5 ዓመት ቤት ትምህርቲ ሰውራ ኣብ ቤት ትምህርቲ ካልኣይ ደረጃ ኣስመራ ሓፈሻዊ ዝተኻየደ ሰሚናር ይክኸውን ንምሎ ምክርታል ናብቲ መደብ ከስክረኩም

ኣሓዲርኩም ተማሃሮ ንና ካብኣትኩም ተማሃሮ ኮሮና ልቀ ከምዚ ሕጂ ኮፍ ኢልኩምዎ ዘለኹም ትምህርቲ ንክንቅበል ክንሰምዕ መፃኢና ምእንቲ ክጠቕመና መፃኢና ምእንቲ ብሩህ ክኸውን ተሓጒስና ተፈሽኽና ኢና ነቲ ትምህርቲ ንወስዶ። ንስኹም ከዓ ተሓጒስኩም ብንጹህ ኣእምሮ ነዚ ሕጂ ዝነግረኩም ናይ ቤት ምሰውራ ተመክሮ ኣብ ልብኹም ክተሕድርዎን ብግብሪ ከዓ ኣብ ህዝብኹም ክትሰርሕሉን ተስፋ ይወሰን የብሉን። ስለዚ ናብቲ ናይ ሎም መዓልቲ ኣጀንዳ ክንኣቱ መጀመርያ ነዞም ብፀተይ ናይ ማሕበር ምትሕግጋዝ 85 ክፍለ ሰራዊት 85 ንዝገበሩለይ ዕድመ የመስግን። ንዓኹም ከዓ ብዓብኡ ነዚ ትምህርቲ ክትከታተሉ ብዚ ብምፅናሕኹም ንኣለይትኹም መምሃራንኩም ንኩልኹም ምስጋና ይቕርብ ማለት እዩ። ኣጀንዳ ናይ ትምህርትና ቤት ምሰውራ ህዝባዊ ግንባር ከም ሓደ ትካል እዩ ዝብል ትካል ትፈልጥዎ ይኹም ከም ሓደ ኢንስቲትዩት ኣብ በረኻ ዝነበረ እንታይ ይመስል ቤት ምሰውራ ብዙሕ ብዛዕባ ቤት ምሰውራ ክዝረብ ብየማን ብፀጋም ትሰምዑ ትኾኑ። ስለዚ ስቁር ብዛዕባኡ ኣንፈት ምእንቲ ክሓድረኩም ይምባል እዩ። ስለዚ ብዛዕባ ቤት ምሰውራ ክንዛረብ ከለና ትሕዝቶ ናይዚ ሰሚናርና ሓደ ዕላማ ትምህርቲ ብሓፈሽኡ ተምሃራይ እንታይ እዩ፣ ዝምድና ተምሃራይን መምህርን ንገዛእ ርእሱ ኣብኡ ክበርሃልና እዩ። ትምህርትን ኩናትን እዚ ሕጂ ካብዚ ዘለኹም ዝተፈለየ ማለት እዩ። ትምህርትን ኩናትን ከንታይ ይመስል፣ ትምህርትን ህንጡይነት ናብቲ ዝዋጋእ ዘሎ ሰራዊት ክትከይድ ናይ ምድላይ ዝምባለ ወይ ስምዒትከ እንታይ ይመስል። ኣብ መወዳእታ ከዓ ተራ ቤት ትምህርቲ ሰውራ በዚ ኩሉ መድረክ ዝሓልፉ ተምሃሮ ቤት ትምህርቲ ሰውራ ተረኦም ኣብ ምዕዋት ናይቲ ቃልሲ እንታይ እጃም ነይርዎ፣ እዚአን ክንሪአን ኢና። ፍሉይ ዝገብሮ እዚ ናይ ሎም መዓልቲ ናይ ቤት ትምህርቲ ሰውራ ሰሚናር ቤት ትምህርቲ ሰውራ ካብዚ መስረት ወርቃዊ እየቤል እዩ ይገብር ኣሎ ማለት እዩ። ስለዚ እቲ ሰሚናር ምስኡ ተኣሳሲሩ ፍሉይ ይገብሮ ኢና ንብል ዘለና እምበር። ስለዚ ቃልሲ ተጀሚሩ ካብ 61 ብሓመድ እድሪስ ዓዋተ እንደገና ብድሕሪኡ ተጋግላ ሓርነት ኤርትራ ማለት እዩ ብድሕሪኡ ህዝባዊ ሓይልታት ኣብ 1970 ካብ ቃልሲ ናይ ተጋድሎ ሓርነት ተፈልዩ። ኣብዚ እዋን እዚ እዩ ሕጂ ኣገዳስነት ናይ ትምህርቲ ከም ትካል ዝረአ ዘሎ ኣብ ሰውራ ማለት እዩ። ስለዚ ሕጂ ቤት ትምህርቲ ሰውራ ኣርእስትና እቲ በብ ዝተፈላለዩ መገዲ ዝስስደድ ዝነበረ ህዝቢ ደቂ ኣለዎ፣ ህፃናት ኣለዎ። እቲ ካብ ቤቱ ተፈናቂሉ ናብ ሰውራ ዝሳተፍ ዝነበረ ህፃናት ደቂ ኣለዎ። ተጋደልቲ ኣቦታቶም ተጋደልቲ ዝኾኑ ዝተጋደሉ ቆልዑ ህፃናት ኣለዎም። ስለዚ ቤት ትምህርቲ ሰውራ ካብዚኦም እዩ ዝምስረት። መዓስ እዩ ዝምስረት ቤት ትምህርቲ ሰውራ? ለካ ኣብ መስከረም ናይ 1976 እዩ ዝምስረት። ዝተመስረተሉ ቦታ ዜሮ እዩ ዝበሃል። ዜሮ ምናልባት ናይ ኮትሽቡ ክኸውን ይኽእል እዩ።

ግን ቀዳማይ ዝተመሰረተሉ ቦታ ዜሮ ይዝበሃል። መሰረትና ይዝበሃል መን እዮም? ተጋደልቲ መምሃራን፣ ተጋደልቲ ኣለይቲ መምሃራንን ኣለይትን። እዚኣቶም ብዙሕ ግዜ ክጠቕሶም ስለዝኾንኩ ኣስተውህሉሎም ይኹም። ስለዚ ኣብ 76 ተመስሪቱ ኣብ ዜሮ ኢልና ኣብ ሰሜናዊ ምራቅ ሳሕል መሰረቱ ከዓ ተጋደልቲ እዮም። ካልኦክ ምስረ ዝኽእል የለን። ግን ኣፍኮርስ ህዝባዊ ሓይልታት ከም ውድብ ድሓር ህዝባዊ ግንባር ዝኾነ ኣርሒቁ ዝሓስብ ንመፃኢ ኤርትራ መንፀፍ ከንፅፍ ዝሕልል ኣዝዩ ዲሞክራሲያዊ ዝኾነ ሰፊሕ ናይ ህዝቢ ኤርትራ ግንባር ስለዝኾነ ኣብ 1976 ምስ ተመሰረተ ኣብ 6 ዓመቱ ንቤት ትምህርቲ ሰውራ ከም ሓደ ንመፃኢ ፈላጣትን ብቑዓትን ሰባት መልሚልካ ነቲ ሃገር ዘገልግሉ ምፍጣር ዝብል ራእይ ኣበጊሱ ማለት እዩ። ስለዚ ኣመፃፃ ናይቶም ተምሃሮ ሕጂ ብግፍዕታት ፀላኢ ካብ ዓዓዶም ዝተማዛበሉ ኢልና ወይ ናብ ስደት ዝኸዱ ኢልና ስድራ ቤቶም ኣብቲ ኣብ ህዝባዊ ግንባር ዘለዎ ቦታታት ህዝባዊ ግንባር ጥራሕ ናይ ተጋደልቲ ይነበረን ስድራ ቤታት እውን ነረን እዩ። ዝዕቀቡ ስድራ ቤታት ኣብ መደበር ሰሎሙና ዝበሃል ዳሕራይ መወዳእታ ዝነበረ መጀመርያ ኣብ ደብዓት ዝበሃል ስድራ ቤታት በቲ ዘስካሕከ ግፍዒ ናይ መግዛእቲ ኢትዮጵያ ብስድራ ቤት ደረጃ ከይተረፈ ኣደ ምስ ደቃ ኣቦ ምስ ደቁ ናብ ሰውራ ይኸዱ ነይሮም እዮም። ስለዚ እቶም ተምሃሮ ናይዚኦም ህፃናት ደቆም እዮም። ኣብ ስደት ብፍላይ ከዓ ኣብ ሱዳን በዚ ምዕረባዊ ገማግም ናይ ጋሽ ብዘስካሕክሕ ብነፈርትን ብኣጋር ሰራዊትን ብኣዝዩ ኣስካሕካሕ ዝኾነ ኣገባብ ኣቃታትላን ዓድታቶም ስለ ዘምደድሎምን ንሱዳን ናብ ቀረባ ሱዳን ከይዶም ኣብኡ ከዓ ኣብቲ ስደት ዝነበሩ ህፃናት ከዓ እንደገና ናብቲ ሰውራ ህዝባዊ ሓይልታት ከም ዝመፁ ገይራ ካብቶም መስረቲ ገይራቶም ማለት እዩ። ብዕድመ ንኣሽቱ ክጋደሉ ዝወፁ ነይሮም። ከቅ እንዳኹም እዮም ክንጋደል ኢና ገለመለ ፈንጠርጠር ፈንጠርጠር ዝብሉ ነይሮም። እዚኦም ከዓ ገና ይኹም ስኹም ሕጂ ትምህርቲ እዩ ዘድልየኩም ተባሂሎም ከዓ ኣብቲ መመስራት ዝኣተዉ ነይሮም። ስለዚ ካብ 3-4 ዝተፈላለየ ቦታታት ስድራ ቤቶም ኣብ ትሕቲ ሰውራ ካብ ዘለዉ ካብ ስደት ዝመፁ ብንእስነቶም ንክጋደሉ ዝኸዱ ግን ዕድሚኦም ብቑዕ ዘይኮነ ብዓብኡ ከዓ ኣቦታቶም ናብቲ ገድሊ ዝተፀበሩ እሞ ሓልፋይ ዘይብሎም ኣላይ ዘይብሎም ቆልዑት ኣብ 1976 ብውሑድ ቁፅሪ ቤት ትምህርቲ ሰውራ ተመስሪቱ። ዕላማ ትምህርቲ እንታይ እዩ? ቤት ትምህርቲ ክንብል ከለና መቸም ዕላማ ኣለዎ። ብመጀመርያ ነገር ትምህርቲ ካብ መሃይምነት ንምውፃእ ዝግበር ስራሕ እዩ። ብፍላይ ኣብዚ እዋን ቴክኖሎጂ ናይ 21 ክፍለ ዘመን እሞ ከዓ ትምህርቲ ዘይብሉ ኣዝዩ ዝተረስዐን ዝተወገነን ሰብ እዩ። ምክንያቱ ትምህርቲ ኣብዚ እዋን እዚ እንታይ ክትገብር ትኽእል? ላፕቶፕ ኮፊት ከዋላ ሓንቲ ክትገብር ኣይትኽእል ኒኻ ድዕር ትምህርቲ ዘይብልካ። ነዲኻ ደብዳቤ ክትፅሕፈለና ኣይትኽእል ኒኻ ድዕር ትምህርቲ ዘየለ። ስለዚ ትምህርቲ ብመጀመርያ ንመን እዩ? ንዓኻ እዩ። ካብ መሃይምነት ነፃ የውፃእካ። ምስጢር ህይወት ናይ ዝዓለም ከዓ ነግረካ። እንታይ እያ ዝዓለም? ከምዚ ንትንትኖ ዘለና መግዛእቲ ገለ እንዳበለና ምስጢራ ከዓ ይነግረካ ማለት እዩ። ሳልሳይ እንድሕር ተማሂርካ ከባቢኻ ንክትቅየር እንታይ ትኸውን? ድሉ ትኸውን። ከባቢኻ ዘይትቕይር ድሕር ኮይንካ ከም ሰብ ኣብታ ዘለኻ የኻ ተኽድድ ዘለካ ከምዛ ጓይላ ማለት እዩ። ወላ ሓንቲ ለውጢ የለን። ስለዚ ከባቢኻ ኤንቫይሮመንት ናትካ ንክትቅይሮ እንታይ የድልየካ? ትምህርቲ የድልየካ። መን ዝሰራሓልካ ነፋሪት ኢኻ ብነፋሪት ኮደብደብ ክትብል? መን ዝሰራሓልካ ባቡር ኢኻ ብባቡር ክትከይድ? መን ዝፈጠረልካ ኤሌትሪክ ኢኻ ስኻ ኤሌትሪክ ኣብ ገዛካ ክተብር? ስለዚ ተማህሩ እኦም ኣከባቢኦም ለዊጦሞ። ስለዚ ሓደ ካብ ዕላማ ትምህርቲ ኣከባቢኻ ምልዋጥ እዩ። ህይወትካ ብዝቐለለ ከዓ ክትመርሕ ትኽእል ኣከባቢኻ እንድሕር ተለዊጡ ሓደስቲ ሓሳባት ተመንጩ ሓደስቲ መሳርሒታት ትምህስ ብፍልጠት ዝተኮስኮሱ መንእሰያት ጥራዮም
ነዚ ጉዳይ ዝበፅሕዎ። ስለዚ ዕላማ ቤት ትምህርቲ ሰውራ ንከምዚ ዝኣመሰለ ኣብ በረኻ ከለካ ነዚ ዕላማታት እዚ ንክወቅዕ ተባሂሉ ብህዝቡ ሓይልታት ዝተመሰረተ ቤት ትምህርቲ እዩ ማለት እዩ። ልዕሊ ኩሉ ከዓ ትምህርቲ እንታይ ይገብረካ? ፍቅሪ ስድራ ቤትካ መጀመርያ ፍቅሪ ናይ ነብስኻ እዩ ዝሓድረካ። ነብስኻ ድሕር ዘይተፍቅር ኮይንካ ንካልእ ከተፍቅር ኣይትኽእል ኢኻ። ስለዚ ፍቅሪ ነብስኻ፣ ፍቅሪ ስድራ ቤትካ፣ ፍቅሪ ጎረባብትኻ፣ ፍቅሪ ቤት ትምህርትኻ፣ ፍቅሪ መምሃራንካ፣ ኣብ መወዳእታ ከዓ ፍቅሪ ሃገርካን ህዝብኻን ከም ትፈልጥ ይገብር ማለት እዩ። እዚ ዕላማ ናይ ትምህርቲ ተስሕትዎ ኣይብልኒ። ስለዚ ተምሃራይ ትምህርቲ ዝቃብ ኮነ ተምሃራይ ከንታይ እዩ? ተምሃራይ ከዓ ነዚ ኩሉ ኣብ ሂወቱ ወሳኒ ዝኾነ ፍልጠት ዝድልብ ሰብ እዩ። ተምሃራይ ነቲ ፍልጠት ካብ ቤት ትምህርቱ፣ ካብ ስድራ ቤቱ፣ ካብ ጎረባብቱ፣ ካብ ከባቢኡ ይመሃሮ። ኣብ ቤት ትምህርቲ ሰውራ ግን እዚ ዕድል እዚ ነይሩ ዶ ክንብል ንኽእል? ኣጣመሉስ ባ ኣይነበረን ሓቀዶ። ምክንያቱ በረኻ እዩ። እዚ ኮፍ ኢልኩምዎ ዘለኹም ሽዑኡ ዓብ ከተማ እዩ። ነቲ ናይ ቤት ትምህርቲ ሰውራ ኣብ ዜሮ ዝበሃል ነዊሕ ሩባ ሕፃ ዘለዎ ሸፋሕ ሸፋሕ እናልካ ትኸደሉ እሱ እዩ እቲ ቤት ትምህርቲ ሰውራ ንብሎ ዘለና። ስለዚ ተምሃሮ ቤት ትምህርቲ ሰውራ ብዘይካቶም መምሃራኖምን ብዘይካቶም ኣለይቶምን ካልእ ዋላ ሓደ ዝጥምትዎ ኣይነበረን ኢና ንብል ዘለና። እዚ ሕጂ ዘለናዮ ኩነታት ናብራን መነባብሮን ንቤት ትምህርቲ ሰውራ ኣይሓልሞዎን ከማ ሕጂ ዝምድና ናይ ወለዲ፣ ዝምድና ናይ መምሃራን፣ ዝምድና ናይ ተምሃሮ ዝበሃል ኣሉ ሓቀይዶ ሽዑ ኣይነበረን። ተምሃሮ ቤት ትምህርቲ ሰውራ መምሃራኖምን ኣለይቶምን። መን እዮም እዞም መምሃራን ወይ እንታይ ተራልይርዎም ኣብ ቤት ትምህርቲ ሰውራ? መምህር ናይ ቤት ትምህርቲ ሰውራ ማለት ፍልጠት የቕስም፣ መዓልታዊ ህወትካ ይከታተለካን ይመርሓካን፣ ኩሉ ግዜ ምሳኻ ዘሎ ኣላይኻ፣ ንጉድለትካ ዝእርም፣ ንፅቡቕካ ዝንእድ፣ ቅንዕናን እምነትን ዕላማን ከም ዝሓድረካ ዝገብር፣ ኣብ መወዳእታ ከዓ ተካኢ ብፆትካን ህዝብኻን ምዃንካ ዘንቅሕ እዚ መምህር ቤት ትምህርቲ ሰውራ። ኣለይቲ ማለት ከ ቤት ትምህርቲ ሰውራ መን እዮም? መዓልታዊ ህወትካ ዝከታተሉ፣ መግብኻ ፅሬት ኣካላትካን ብስሩዕ ዝሕልውልካ፣ ትምህርታዊ መደብካ ዝከታተሉ፣ ናይ ምፅናዕን ዕረፍትን ምድቃስን ናይ ግዜ ሰሌዳ ታይም ቴብል ኣውፂኦም ብኡ ከም ትምራሕ ዝገብሩ፣ ኮታስ ልክዕ ነቶም ቀንዲ ወለድኻ ተኪኦም ሓቀኛታት ወለዲ ዝኾንካ ማለት እዩ። እዚኦም ከዓ ኣለይቲ ቤት ትምህርቲ ሰውራ። ስለዚ እቲ ኣብ ንቡር እዋን ዝምድና ናይ ሰለስተ ነገራት ንብሎ ተምሃራይ መምህርን ወለድን ኣብኡ ክነብር ኣይክእልኒ እዩ። ወላዲኦም እቲ ውድብ እዩ። መምሃራኖም ኣለዉ፣ ኣለይቶም ከዓ ኣለዉ። ስለዚ ኩሉ ስራሕ ብመምሃራንን ኣለይትን ይዘዕመም። እታ ቤት ትምህርቲ ትሰኣለኩም ደላ ሕጂ ኣብ ሓደ ስንጭሮ ሩባ ናይ ዜሮ ሩባ ማይ ዘለዎ ማለት እዩ። ከምዚ ታሕቲ ተምሃሮ እናዘመሩ ዝተፈላለዩ መዝሙር እናዘመሩ ኸዱ ዓይኖም ሰለም ዘየብሉ ዝጋደሉ ፍጹም ዘይሕለሉ ዝቃለሱ ንናይ ህዝቦም ድሕነት ኣብ ፀላኢ ከየበሉ ፈልከት ሰሪዕኹም ትፈልጡ እዙ ከምዚ ኢታት እናዘመሩ እዮም ዝመሃሩ ነይሮም ማለት እዩ። ስለዚ ብዘይካ ትምህርቲ መዓልታዊ እንታይ ከዋኒን ነይርዎም? ኣስተውዕሉ ኣርእስትና ተምሃሮ ቤት ትምህርቲ ሰውራ እዩ። ቤት ትምህርቲ ሰውራ ከም ትካል እቶም ተምሃሮን እቶም መምሃራን እቶም ኣለይትን። ስለዚ ካልእ ዕማም እንታይ ነይርዎም ብዘይካ እቲ መዓልታዊ ትምህርቲ? ሰሙናውን ወርሓውን ኣኼባታት ገብሩ። ኣኼባታት ገብር ኣለካ። ብዘይ ኣኸባ ዋላ ሓንቲ ክትገብር ኣይትኽእል ኢኻ።

እዛ ኣኼባዝ እንታይ እዩ? ናይ ገምጋምን ነቐፌታን ነብሰ ነቐፌታን ዝተጋግየ ነብሱ በዓሉ እርም፣ ድሕር ኣስቂጡ ከዓ ብፃዩ ይእርሞ ማለት እዩ። ነቐፌታ ትገብሩ ደስኹም ትገብሩ ትኽእል ኢኹም፣ ክህሉ ኣለዎ ነቐፌታ። ምክንያቱ ነቐፌታ መብልሒኻ እዩ፣ መሳርሒ መንፅሂኻ እዩ፣ ንፅቡቕ ጥራሕ ከምተሓስብ እዩ ዝገብረካ። ስለዚ ሰሙናዊ ዝካየድ ኣኼባታት ኢልና ተምሃሮ ብኣለይቶም ተሰኒዮም ንበይኖም ዘካይድዎ ኣኼባ እዩ። ተምሃሮን መምሃራንን ኣለይትን ብሓባር ዘካይድዎ ኣኼባ ኣሎ። ኣብ መወዳእታ ከዓ ኩነታት ተምሃሮ ኣብ ከመይ ከም ዘሎ ንምፍላጥ መምሃራንን ኣለይትን ተምሃሮን ብሓባር ገምጋም ገብሮ ኣብ ርእሲ እቲ ስሩዕ ናይ ምምሃርን ምስትምሃርን መስርሕ እዚ ካልእ ዋኒን ተደራቢ ከዓ ኣለዎ። ስለዚ ነቲ ትምህርቲ እንታይ ገብሮ እዚ ሞር ፕሬሽር ከም ዝህልዎ እዩ ዝገብር ዘሎ፣ ንኩሉ ከም ተማልኦ እዩ ዝገብር ዘሎ። እዚ እቲ ካልእ ዋኒን እዩ። ስለዚ ቤት ምሰውራ ብከምዚ ዓይነት ኣገባብ ኣብ ትሕቲ ፅንኩር ናይ ኩናት እዋን በቲ ኣብ ላዕሊ ዝገለፅናዮ ህወቱ እናመርሐን እናተጓዓዘን ከሎ ግን ነዚ ኩሉ ህንፀት ትምህርቲ ብኣሉታ ዝፀሉ ብዙሓት ዕንቅፋታት ነይሮም እዮም። እንታይ እዮም እቶም ዕንቅፋታት? ኣብ እቲ ሰፊሕ ናይ ምምሃርን ምስትምሃርን ሰሙናዊ ዝግበር ኣኼባታት፣ ወርሓዊ ዝግበር ኣኼባታት ኩሉ እቲ ታይም ቴብል ኣለቦትኡ ግን ነዚ ዝዕንቅፉ ከዓ ዕንቅፋታት ኢልና ንፅውዖም ነይሮም እዮም። እዚኣቶም ብቆንዱ እቲ ኩናት ዝፈጠሮም እዮም። ኩናት እንታይ ማለት እዩ? ኩናት ማለት ኣብ መንጎ ገዛእትን ተገዛእትን ዝካየድ ብረታዊ ቃልሲ ኩናት። ውግእ ናይ ሓንቲ እዋን እያ። ኩናት ግን ካብ ኤ ክሳብ ዘድ እዩ። ካብ 61 ክሳብ 91 እዚ ኩናት እዩ። ስለዚ እዚ ኩናት እዚ ዝፈጠሮ ንብል ኣለና ብዙሓት ዕንቅፋታት ነቲ ቤት ትምህርቲ የጓንፍዎ ነይሮም። ሓደ ካብኡ እንታይ እዩ? ምምዝባል። ኣንተ ወይ ምምዝባል ካብ ዓድኻ ካብ ቦታካ ኢና ንብል ነርና። ሕጂ ግን ምምዝባል ኣብ ውሽጢ እቲ ቃልሲ ቀፃሊ ስግኣት ካብ ደብዳብ ነፈርቲ ደብዳብ ነፈርቲ ጥዕምኩሞ ትፈልጡ ኢኹም ሓቀ ኣየም ፃልኩም ከዓ ነይ በሎ ግና እዩ። ስለዚ ንዕኦም ግን ንቤት ትምህርቲ ሰባ ተምሃሮ ግን ዋላ ከምዚ ንስኹም ኮፍ ኢልኩም ዘለኹም ኮፍ ኢሎም ከለዉ ሃንደበት ነፈርቲ መፅኦም ብላዕሊ ቡምባ እዮም ዘንጥባ። ስለዚ ስግኣት ናይ ምምዝባል ኢልና፣ ስግኣት ናይ ደብዳብ ነፈርቲ ኢልና፣ ሳልሰይቲ ከዓ ናታቶም ናይ ገዛ እርሶም ስጋኣት ነራቶም። ካብዚ ኩሉስ እንታይ ገደሰና? ምስ ኣሕዋትና ኣብቲ ግንባራት ከድና ክላሽን ዓጢቕና ዘይንተኮስ ትብሉ ትብል ኣተሓሳስባ ከዓ ከም ሓንቲ ዕንቅፋት ነይራ። እዚኣ ሓያልያ ኣብቲ ቀፃሊ ክቱ ክንብላ ኢና። ስለዚ እዞም ዕንቅፋታት እዚኣቶም ነቲ ናይ ምምሃርን ምስትምሃርን መስርሕ ንዕኡ ብኣሉታ ይፀልዎ ነይሮም ንብል ኣለና። ምምዝባል እንታይ ኢልና ተቀዳመይቲ ኣብ ቤት ምሰውራ ብሰንኪ ናይ ውግእ ኩነታት ንሱ ዝፈጠሮ ናይ ምንስሓብን ምድፋእን። ምንስሓብ ማለት ንድሕሪት እዩ። ድሓር ክትደፍእ ከለካ ከዓ ነቲ ዘንሰሓብካዮ ቦታ ትምለሶ ኣለካ ማለት እዩ። ስለዚ ብሰንኪ ምስሓብን ምድፋእን ናይቲ ውግኣት ዝነበረ ናብ 7 ዝተፈላለየ ማዓስከራት ግዒዛ ያ ቤት ምሰውራ ካብ 976 ክሳብ 982 ወይ 81 መወዳእታ ከመይ ኢላ ትግዕዝ ነይራ? ንሕሪ ኢልና መጀመርያ ኣብ ዜሮ ተመስሪቱ ምሽልና ካብ ዜሮ ብፋሕ ዝበሃል ሩባ ሰንጢቁ ጎቦታት ደይቡን ወሪዱን ኣብ ዓራግ ዝበሃል ቦታ እዘን ካሓተኩም እየ ድሓር ኣብ ዓራግ ዝበሃል ቦታ ካልኣይ ማዓስከር ሒዙ ግዒዙ ማለት እዩ። ግዜያ ቦታ ገይሩ ብድሕሪኡ ናብ ዓየት ዝበሃል ወሪዱ ንሱዳን ገፁ ዝቀረበ ቦታ እዩ። ምሰን ቆልቆሎ ናብ ዓየት ካብኡ እንደገና ድሓን ስለ ዝኾነ ኩነታት ንሓወልዕ ዝበሃል ከዓ ደይቡ
እጂ

ትምህርቲ ዝግዕዝ ዘሎ ፀወታ ከይመስለኩም ከምዚ ኣድጊ ምስ ጅርባ ኣይኮነን ዝግዕዝ ዘሎ ቤት ትምህርቲ እዩ ዝግዕዝ ዘሎ ምስ ኩሉ ጋዕገልጦሙ ምስ ኩሉ መፅሓፍቱ ምስ ኩሉ ቑሑቱ ስለዚ ኣበይ በፂሕና ኣለና ሓወልዕ በፂሕና ኣለና ካብ ሓወልዕ እንደገና እቲ ወራራት መግዛእቲ ናይ ኢትዮጵያ እንዳሓየለ ስለዝመፀ ናብቲ ደጀል ናብ ጀልሃንቲ ዝበሃል መሬት ሱዳን ከይዱ ብድሕሪ እዚ እቲ ወተሃደራዊ ኩነታት ሰውራ ስለዝደፍኦ ከዓ ብኣወንታ ስለዝተቀየረ እንደገና ናብ ዓራቅ ተመሊሱ ናብታ ካልኣይቲ መዓስከሩ ኣብ መወዳእታ ዝሓሸ ማይን ነፃ ቦታን መዕቀብን ዘለዎ ዝነበሮ ዓረር ናብ ዝበሃል ቦታ ክሳዕ ምምፃእ ናፅነት ተስዓን ሓደን ኣበይ ፀኒሑ ኣብ ዓረር ፀኒሑ እቲ ካልኣይ ብኣሉታ ዝፀሉ እዚ እቲ ምምዝባል እዩ ሸውዓተ ዝተፈላለየ ቦታታት በፂሑ ኣሎ እቲ ካልኣይ ብኣሉታ ዝፀሉ ከዓኒ ዝበልናዮ እቲ ናይ ኩናት ሃዋዊ እዚ ማለት ቀፃሊ ተኽሲ ኣሎ ደብዳም ነፈርቲ ኣሎ ሕፅረት መነባብሮ ኣሎ ከምዚ ሕጂ ከምድላይካ ከይትካ ዝሻይ ኣብድልካ ትቐድሕ ገለ ትበል ኣይኮነን ስለዚ ሕፅረት ናይ ህዝባዊ ግንባር እዩዞም ፆት ይክሳይ ስለዚ ንዕኡ ሽግር ክጓንፎ ከሎ እቲ ኣብ ቃልሲ ዘሎ ህዝቢ ይኹን መንእሰይ ይኹን ሰራዊት ይኹን ከዓ ብኡ መጠን እቲ ናብራ ይፀልዎ እዩ ቤት ምርሰውራውን ከም ናይ ህፃናት ቦታ ይፅሎ ስለዝነበረ ሕፅረት ናይ መነባብሮ ክጓንፍ ከሎ እዚ እውን ሓደ ስጋኣት ነይሩ ዕርቃን ነይሩ ጥሜት ነይሩ እዚ ብምሉኡ ስነኣእምራዊ ፀቕጢ ስለዝፈጥር ነዚኣቶም ክፃወርዎም ነይርዎም ነዚኦም ኩሎም ክፃወርዎም ነይርዎም ስለዚ እዚ ከዓ ከም ሓደ ስጋኣት ንሪኦ ምምዝባል ሓደ ስጋኣት ኢልና እዚ ከዓኒ ቀፃሊ ኣብ ትሕቲ ኩናት ምንባር ኣብ ትሕቲ ውግእ ደብዳብ ነፈርቲ ተኽሲ ናይ ፀላኢ ሕፅረት መነባብሮ ዕርቃን ጥሜት ንሎ ዘለና ብምልኦም እዚኦም ከዓ ከም ካልእ ዕንቅፋት ንወስዶም ሳልሰይቲ ዕንቅፋት ነዚ ናይ ምምሃርን ምስትምሃርን መስርሕ እታ ብኣኣቶም ዝተበገሰት ዝምባለ ዝበልናያ እያ እዚኣ ከዓ እንታይ እያ ነዚ ኩሉ ጠንጢናስ ትምህርትና ቋሪፅና ስለምንታይ ናብ ተዋጋኢ ሰራዊት ዘይንኸይድ ብዕድመ ብሱላት ኣይኮኑን ግን ነቲ ኩነታት ክፃወርዎ ውን ኣይክእሉን እዮም ከምኡ ዓይነት ዝባለ ግን ኣጥርዮም እዚ ከዓ ብምንታይ ይገልፅዎ ነይሮም ትምህርቲ የቋርፁ በትግራብ ይሕብኡ መግቢ ኣይንበልዕ ኢና ይብሉ ንሓለፍቶም ኣይእዘዙን ብከምዚ ዓይነት ነገር ይገልፅዎ ነይሮም ስለዚ ተሓሳስባ እዚኣ ምውዛዕ እያ ትበሃል ተውዚዕ ካብ ዝብል ናይ ዓረብ ቃል ዝመፀ እዩ ምውዛዕ ማለት ምክፍፋል ማለት እዩ ስለዚ ምውዛዕ ኣብ ሰብ ከዓ ናብ ሓድሽ ኣሃዱ ምኻድ ማለት እዩ እዚኣ ሕማም ተውዚዕ እያ ትበሃል ነራ ቤት ምሰውራ ከመ ተሓሳስባ ኣወንታዊ እዩ ንሕዋትካ ክትመስል ዝወደቐ ብረቶም ኣልዒልካ ክትታቆስ ንሃገርካ ክትስዋእ ክትብጆ ምድላይ ቀሊል ኣይኮነ ናብቲ ዕድመቲ ከምዚ ዓይነት ኣተሓሳስባ ክመፀካ ግን እዋኑ ስለ ዘይኮነ መድረኹ ስለ ዘይኮነ ንሳቶም ብዘይካ ነ ትምህርቲ ንካልእ ስለ ዘይምጥኑ እዮም ዝእረሙ ነይሮም እንተዘይኮይኑ እተሓሳስባ ከም ተሓሳስባ ከም ቅቡል ክንወስዶም ክኣልና ነርና ስለዚ እዘን ሰለስተ እዚኣተን ዕንቅፋታት ነይረን ብፍላይ እዛ ናይ ተውዚዕ ዝብለኩም ዘለኹ ክሳብ ዝለዓሉ ሓለፍቲ ናይቲ ውድብ መፂኦም ኣኼባ ገይሮም ምኽሪ ዝልግሱ እቲ ትምህርቲ ናይ ምቁራፅ ዝምባለ እንዳዓበየ መፂ ነይሩ እዚ ከረኒ ኣብ 981 ወይ 80 ይመስለኒ ብፃ ኢሳያስ ተጋዳላይ ኢሳያስ ሽዑኡ መራሒ ናይ ውድብ ማለት እዩ መፂኡ ብዛዕባ ኣገዳስነት ናይ ትምህርቲ ንኩሎም ተምሃሮ ቤት ምሰውሪ ኣኪቡ ገሊፅ ኣሎ እንታይ ኢለዎ መስለኩም እዚ ሕጂ ክስከምዎ ትህንጠዩ ዘለኹም ብረት ኢለዎም ዳሓር ኣብ ውሱን መድረኽ ማለት ናፅነት ምስ መፀ ማለት እዩ ኣብ እንዳ ዓቃበ ብረት ወይ ኣብ እንዳ ኤምዳ ንብሎም ይሻሎ እንዳ ዓቃበ ብረት ኣብኡ ክቕመጥ እዩ እዚ ሕጂ ንስኹም ኣዋናዊንኩም ዘለኹ እዚ ሕጂ ትፀልእዎ ዘለኹም ምህርቲ ከዓ
ሽዑ እንታይ ክኸውን እዩ? ኣዝዩ ተደላ ይኸውን እዩ። እቲ ብረት እንዳውሓፍ ክኣት ከሎ እቲ ኣእምሮ ግን ተደላ ይኸውን እዩ። ስለዚ በጀኻኩም እዛ ትምህርትኩም ቀፅሉ። ተደለይቲ ምእንቲ ክትኮኑ ዝዋጋእ ሰብ ኣብ ኤርትራ ኣይተሰኣነን ኢሉ እዛ ዓባይ መልእኽቲ እዚኣ ንተምሃሮ ጥቡቕ ኣንደርስታንዲንግ ኩሉ ተቓልሶ ኦፍኮርስ ግን ዋና ፀሓፊ መፂኡ ከምዚ ዓይነት መደረ ምግባሩ ከዓ ነቶም ተምሃሮ ዝያዳ ኣብ ትምህርቲ ከም ዘድህቡ ገይርዎም። ስለዚ ናብ ንቡር ኩነታት እንዳተመልሰ ከይዱቲ ዕንቅፋታት ንብረ ዝነበርና ማለት እዩ። ሕጂ ቤት ምሰው ራሱ ኩሉ ፕሮሰስ ኣርኢኹም ኣለኹም። ብፍላይ እቲ ኣብ መወዳእታ ዝነበረ ዕንቅፋት ናይ ኣብ ግንባራት ከይድካ ክትተኩስ ናይ ምድላይ ክትስዋእ ናይ ምድላይ ብፍላይ ከዓ መዓሲ እዩ። ከምዚ ዓይነት ስምዒት ዝመፆም ነይሩ ተጋደልቲ ውጉኣት ምሁራት ከለዉ ውጉኣት ተጋደልቲ ወይ ኣካሎም ጎዲሉ ክመፅዎም ከለዉ እቲ ስምዒት እንታይ ይኸውን? መልሹ ይንህር ንሕናስ እዚኣቶም ስነኣሽቱ እንዲኦም ንሕና ካመን በሊፅና ኢና ክንከይድ ኣለና ክንተኮስ ይብሉ ብፍላይ ኣብ ከምዚ ኩነታት። ስለዚ ዳሕራይ ግን ከምዚ ዝብለኩም ዘለኹ ካብ 1980ታት እቲ ስምዒታት እቲ ከምኡ ዓይነት ኣሉታዊ ስምዒታት ድሓን እንዳኾነ ስለ ዝኸደ ተምሃሮ ቤት ትምህርቲ ሰውራ ሕጂ ከም ዓቕሚ ሰብ ዘበርከትዎ ነገር ክነግረኩም እየ። ሕጂ ኣቐዲሞም ዘይጠቐስክልኩም ቤት ትምህርቲ ክዕፆ ከሎ እዚ ዓመታዊ ትምህርቲ ንብሎ ዓመታዊ ካላንደር ናይ ትምህርቲ ስኮላስቲክ ሄር ክዕፆ ከሎ ህዝባዊ ሓይልታት እንታይ እያ ትገብሮ ነይራ? ናብተን ዘለዋ ክፍልታት ናይቲ ውድብ ፋሕ ተብሎ። ሕጂ ስለምንታይ ኣም ፋሕ ተብሎም ነይራ? ተመክሮ ክጥርዩ ኣበርክቶ ኣብ ዓቕሞም ክገብሩ ምስ ተጋደልቲ ብቐረባ ኮይኖም ብግብሪ ስራሕ ንክፈልጡ ይምደቡ ነይሮም። ክፍልታት ናይቲ ውድብ ክንብ ከለና ሕጂ ብዙሓት እየን። ካብኣተን ገለ ክተቕሰልኩም ክፍሊ ኢደ ስራሓት፣ ክፍሊ ሕክምና፣ ክፍሊ ምልክት፣ ፅገና ሬድዮን ሰዓትን፣ ጋራጅ፣ ፅርበት ሓፂንን ዕንፀይትን፣ ማሕበራዊ ጉዳይ፣ ክፍሊ ዜና ወዘተ ኣጉዲለለ ክህሉ ክእል እየ። ግን ኣብዚኣቶም እንዳኸዱ ኣብ ነፍሲ ወከፍ ዓመት ተመክሮ ይድልቡ ነይሮም። ገሊኦም ኣብ ሕክምና፣ ገሊኦም እንዳ ፅገና፣ ገሊኦም እንዳ ዜና ኣብዘ ዝተቐስኮን እዚ ሕጂ መሰረት ስለ ዝኾኖም ኣብ ተዋጋእ ሰራዊት እውን ዝረሳዕኹዋ ኣብ ተዋጋእ ሰራዊት እውን ዓቕሚ ሰብ ኣብ ዝጎድለሉ እዋን ንዝተፈላለዩ ምክንያታት ውግኣት ንምውፃእ፣ ጠያይቲ ንምቕባል፣ መልእኽትታት ንምልኣኣኽ ግዜ እውን እቶም ጉብዝ ዝበሉን እቶም ዝበሰሉን ናብቲ ተዋጋእ ሰራዊት እውን ዝኸድሉ እዋን ነይሩ እዩ። ስለዚ ከም ዓቕሚ ሰብ እዚ ኣካይዶም ፀኒሖም። ስለዚ ብድሕሪኡ ንዝመፅእ ዝሓሸ ለውጢ ክኾኖም ይኽእል እዩ ማለት እዩ። ሓደ ካብቲ ዓበይቲ ኣበርክቶ ናይ ተምሃሮ ቤት ምሰውራ ብህዝባዊ ግንባር ዝተኣወጀ ወፍሪ ምጥፋእ መሃይምነት። ወፍሪ ምጥፋእ መሃይምነት ካብ ኤርትራ ኣብ ኤርትራስ ወፍሪ ምጥፋእ መሃይምነት ካምፔይን ናይ ትምህርቲ ኢለተራሲ ካምፔይን ዝበሃል። ስለዚ እዚ ብህዝባዊ ግንባር ዝተኣወጀ ኣብ 1983 ኣብ ሙሉእ ኤርትራ ክዕመም ስለ ዝተደልየ ነዚ ዕባምዚ ዝዓምዎ ከዓ ተምሃሮ ቤት ትምህርቲ ሰውራን መምሃራኖምን ኣለይቶምን ስለዚ ተባህለ። ስለዚ ቤት ትምህርቲ ሰውራ ነቲ ናይ ወፍሪ ምጥፋእ መሃይምነት ናይ 1983 መደባቶም ከካይዱ መደባቶም ከፃፍፉ ጀሚሮም ማለት እዩ። ካብ ወርሒ ሰለስተ ጀሚሮም ሽዑ ወፊሮም ዕሰብዎ ኣብ ግዜ ቃልሲ ኣብ ግዜ ሰውራ እዩ። ስለዚ ንህዝብኻ ካብ መሃይምነት ካብ ድንቁርና ከተላቕኽ ኣብቲ እዋንቲ ከም እስትራቴጂ ክትሓስቦ ከለኻ ክሳብ ክንደይ እቲ ሰውራ ኣብ ኣዝዩ ቁኑዕ ዓንፈት ከም ዝነበረ እዩ ዘርእካ ማለት እዩ። ስለዚ ተምሃሮ ቤት ትምህርቲ ሰውራ መነመን እዮም ኣብዚ ወፍሪ ተሳቲፎም እንታይ ኢልና መጀመርያ እታ ቴማ እታ ስሎጋን እታ ጭራሖ ንብላ
ኩሉ ይመሃር ዝተመሃረ ከዓ ይመሃር ኩሉ ይመሃር ኣሎ እቲ ዝተመሃረ ከዓ ከምሃር ኣሎ እዚ ኣነ ራታት እዮም ኩሉ ይመሃር ዝተመሃረ ይመሃር ናይ ባሓቂ ብደረጃ መንግስታት እውን ክትሓስቦ ከለካ ኣብዚ እዋን እዚ ክንደይ ካብ ሚእትን ኣብዚ ዓለም ዘተግብሮ ኢልካ ተሓቲትካ ምናልባት እንግና ከይከውን እምበር ናይ ሓሙሽተ ሚእታዊ ኣይመሃርኮን ኣነ ንህዝቢ ሓሊንካ ብናትካ ወፃኢታት ብናትካ ቃልሲ መንእሰያትካ ዋፊርካ ካብ መሃይምነት ንጥፋእ መሃይምነት ንምጥፋእ ክትቃለስ እስትራቴጂ ውፅኢካ ክትቃለስ ናይ ባሓቂ ዓብዝላ እዩ ነይሩ ብደረጃ ሰውራ ክንብል ንኽእል ኢና ስለዚ እቶም ኣብዚ ዝሳተፉ በዓል መንዮም ብዕድመን ደረጃ ትምህርትን እቶም ካብ ፈለማ ኣብ ምምስራት ተኸስኪሶም ዝዓበይ ተምሃሮ ቤት ትምህርቲ ሰውራ ጉብዝ ጉብዝ ዝበሉ እዮም ነይሮም ኢልና ክንዛረብ ንኽእል ኢና ብዙሓት እዮም እቲ ወፍሪ ምጥፋእ መሃይምነት ሕጂ ኣብ ሙሉእ ሃገር ኢና ንብል ዘለና ንዕና ሰሜናዊ ምራቅ ሳሕል እዩ ዘሎ ቤት ትምህርቲ ሰውራ ኣብ ጫፍ ሳሕል ካብኡ ተበጊሱ እዩ ናብ ሙሉእ ሳሕል በሎ ዋላ ናብ ከበሳ እዚ ገማግም ናይ ምዕራባዊ ገማግም ዞባ ጋሽማርካ ዞባ ደቡብ ክሳብ ሰሜን ደንከል ማለት እዩ ስለዚ ወፍሪ ምጥፋእ መሃይምነት ካብ እንታይ እታ ናይ መወዳእታ ቤት ትምህርቲ ሰውራ ዝመፅዋ ቦታ ንበልና እያ ዓራርብ ካብ ዓራርብ ተበጊሶም ንብምሉእ ሳሕልን ባርካን ኣጠቃሊሉ ብዞባጋሽ ገይሩ ሽላሎ መረብ ሰጊሩ ብመልቅን ማይ ድማን ዓረዛን ሓሊፉ ንብምሉኡ ደንበላስ ኣካቲቱ ፅርጌ ኣስመራ ዓዲ ኳላ በቲኹ ንብምሉኡ ዞባ ደቡብ ኣባፂሑ በዓላን ዓድገደን ዊዓን ምብራቃዊ ኣፃድፍ ወሪዱ ክሳብ ደቡባዊ ቀይሕ ባሕሪ ዘጠቃለለ እዚ እቲ ወፍሪ ወፍሪ ምጥፋእ መሃይምነት ስኹም ከማ ትገብሪኹም ሕጂ ከምዚ ናይ ዓመታዊ ምሻሎ ናይ ማእቶት ኣቀይዶ ስኹማን ፓርትናት እዩ እዚ ወፍሪ ምጥፋእ መሃይምነት እዩ ኣብቲ ግን እንዳተታኮስካ ኢካ ትምህር እዚኣ ክትፈልጡ ኣለኩም ወላዳ ንኣሽቲ ይኹን እምበር መከላኸሊ ነብሶ ባዕላቶም ብረት ሒዞም እዮም ናብዚ ኩሉ ቦታት ንብሎ ዘለና ክንደይ ፅርግያ ሰጊሮም ኣለዉ ኣስመራ ከረን ተሰነይ ተሰጊሩሎ ኣስመራ መንደፈረ ዓዱ ኸላ ተሰጊሩሎ ኣስመራ ደቀ መሓረ ዓዱ ቀይሕ ተሰጊሩሎ ሰለስተ ፅርግያታት እዚ ብምሉኡ ድሕሪ መስመር ፀላኢ ክበሃል ሰሚዕኹም ዶ ትፈልጡ ድሕሪ መስመር ፀላኢ እዩ ዝበሃል ኣብዚ ተምሃሮ ቤት ትምህርቲ ሰውራ ፋሕ ኢሎም ተወሲዖም ብተወሳኺ ሽዑ ሰሜን ዝበሃል ዝነበረ በዚ ከባቢ ሰሜን እዚ ምዕራባዊ ናይ ኣስመራ ከምኡውን ታሕታይ ጋሽ ማእከላይ ምምራቅ ዝበሃል ዝነበረ ከባቢ በዓል ሽዕብ ሽላሎ እዚ ሽዕብ መንሸብ በዓል ሸባሕ መትከል ኣቤት ዝበሃል ቦታታት ኣሎ በዚ ኣብዚ እውን ከይዱ ነይሮም እዮም ስለዚ ዳርጋ ንብምልኡ 360 ዲግሪ እዮም ከይዶም ኢልና ክንዛረብ ንኽእል ኢና ኣብዚ ብ83 ወርሒ ሓሙሽተ ኣቢሉ እቲ ትምህርቲ ብስሩዕ ተጀሚሩ ተምሃሮካ መነመን እዮም ኣብቲ ወፍሪ ምጥፋእ መሃይምነት ከይትርስዕዎ ተምሃሮካ ህፃናት እዮም ከማካ ህፃናት ዝነበሩ ኣዴታት ከም ሓደ ማሕበራዊ ቀፀላ ኣቦታት ከዓ ነዚኦም ኩሎም ኢካ ትምህር ስለዚ በቲ ከዓ ሓለዋ እንዳውፀካ ፀላኢ ምክንያቱ ኣቦታ ፀላኢ መፅካ ኢኻ ናይ ምጥፋእ መሃይምነት ወፍሪ ተካይ ዘለካ ነብስካ ክትጥንቀቃ ኣለካ ክትሕሉ ኣለካ ዝኾነ ኮይኑ ግን ተምሃሮ ቤት ትምህርቲ ሰውራ እውን ኣብዚ ዓብ ቃልሲ መስዋእቲ ከፊ ኢሎም እዮም መስዋእቲ ከፊ ኢሎም ብዙሕ መስዋእቲ እዮም ከፊ ኢሎም ሓንቲ ንእሽተይ ግን ክዕልለኩም ንእሽተ ካብቲ ብዙሕ መስዋእትታት ኣብዚ ኣብ ደቡባዊ ምዕራብ ኤርትራ ትቑል ዝበሃል ዓዲ ኣሎ ደቡባዊ ምዕራብ ኤርትራ ማለት ፈሊጥኩም ኣለኹም ደቡብ ፈሊጥኩም ኣለኹም ደቡባዊ ምዕራብ ከዓ በዚ በዓል ማይምነ ዝበሃል ንኡስ ዞባ ቀሓይ ዝርከቦ ቦታ እዩ
ኣብኣ ዝተመደቡ 13 ተምሃሮ ቤት ምሰውር ኣለዉ መምሃራን ሕጂ መምሃራን እዮም ተምሃሮ እንዲኦም ግን ነቲ ወፍሪ ከዓ ስለ ዝኸዱ እንታይ እዮም መምሃራን እዮም ከዓ ክንደዮም ኢልናዮም ሶሪ 15 ስለዚ እታ ዕለት ቀዳም ሓዳስ ዓመት ናይ 1984 ወጋሕታ ሰዓት 3 እያ ኣጋጢማ ማለት እዩ ኣብዛ ትኩር ትበሃል ዓዲ 15 ኣለዉ ስለዚ ወጋሕታ ሓደ ጥሪ ኢትዮጵያ ዝዕጠቐቶም ሚሊሻ ስርናይ በሎም ዋላ ወደ ገባ በልዎም ዋላ ድላይ ክበልዎም ኢትዮጵያ ዝዕጠቐቶም ነዚኣቶም ምምራኽ እንተደኣ ማሪኽና ሽመትን ገለን ክንረክብ ንኽእል ኢና ኢሎም ተፃናትዮም ድዕር ሰዓት ሓደ ናይ ለይቲ ደቂሶም ከለዉ ነታ ዝነኣሰ ካብኦም ጓል ክሸይድ ኢላ ውፅእ ኢላስ ን ምስ በልዋ ሪኣቶም ፀላም ትቕ ኢላ ናብቶም ብፆታ ዝነበርዎ ምድሪ ቤት ዝበሃሉ ሻሎ ገፊሕ መደቀሲ ናብኡ ኣትያ ተኸቢብና ተኸቢብና ተኸቢብና ኢላ ንይስተ እያ ብሓርሳ ብሂወት ከማ እንትህሉ ትኸውን ኣፍኮርስ ግን ከምኡ ምስ በለቶም እቶም ፍርዝን ፍርዝን ዝበሉ ብረቶም ዓጢቆም ቅልቅልቅልቅል ኢሎም ማለት እዩ እቲኦም ብዙሓት እዮም ተኽሲ ተጀሚሩ ተኽሲ ምስ ተጀመረ እሳቶም ብኢዶም ክሕዝቦም እዮም ዝደልዩ ነይሮም ግን እዚኣቶም ከዓ ደቂ ሰውራ እዮም ብኢድ ምትሓዝ ዝበሃል ነገር የለን ምትኳስ ጥራሕ እዩ ተታኩሶም ሽዑ ንሽዑ ክልተ ካብቶም ተምሃሮ ቤት ምሰውራ ተሰውዮም ሓደ ብከቢድ ዓይኑ ተወጊኡ ዓይነ ስውር ኮይኑ ማለት እዩ ክልተ ኣምሊጦም ክንደይ ተሪፎም 11 እዞም 11 ከዓ ብናእሽቶም ከቅንዳኹም እንዳገረ ዝኾኑ ምሊሻ ስርና ሽ ማሪክና እዮም ኢሎም ሒዞሞ ናበይ ከይዶም ናብ ማዓስከርና ኢትዮጵያ ንዓዱ ካላ ወሲዶሞ ኣብ ኣሲሮሞ እዚ እንታይ እዞም ፀ ዘለኹ ከምዚ ብዙሕ እዩ ኣዴታትና ኣብ ሓሰራ ደቂሰን ንፀላኢ ኣሽኪዕን ዘውፅኦ ማዓት እዮም እንዳምሃሩ ከለዉ ብዙሕ እዩ ግን ከም ኣብነት ዝበዝሐ መስዋእቲ ዝነበረን ምምራኽ ዝነበረን እዚኣ ስለዝኾነት የነዚኣ ዝተቕሰልኩም ዘለኹ ናይ ብሓቂ ዝሕዝን ፍፃሜ ግን ሶም ከዓ ጎቦኦም ገይሮም እዮም እቶም ናይ 1976 ንኣሽቱ ህፃናት ተምሃሮ ንብሎም ዘለና ድዕሪ ናይ ክንደይ ዓመት እዮም ከምኡ ዝገብሩ ድሕሪ ናይ 8 ዓመት ዕድሚኦም ማለት እዩ 8 ዓመት ምስ ገበሩ ፍቲ ቤት ትምህርቲ እዩ ዘጓንፎም ዘሎ ስለዚ ገና ንኣሽቲ እዮም ዝኾነ ኮይኑ እዚኣ ከም ሓንቲ ፍፃመ ኣብቲ መስዋእቲ ኣብ ምቕፋል ኣበይ እዙ ሕጂ ኣብ ወፍሪ ምጥፋእ መሃይምነት ካልእ ዝዓበየ ኣበርክቶ ናይ ቤት ትምህርቲ ሰውራ እንታይ ነይሩ ኣብ 80ታት ብፍላይ ኣብቲ ካልኣይ ክፍላ ናይ 80ታት ኣበርክቶ ተምሃሮ ቤት ትምህርቲ ሰውራ ኣብ ሓይሊ ባሕሪ ህዝባዊ ግንባር ዓብ መቐይሮ እዩ ነይሩ ምክንያቱ ብብዝሒ ጎቢዞም እቲ ዝግብኦም ትምህርቲ ወሲዶም ናበይ ከይዶም ናብ ሓይሊ ባሕሪ ንኸውስዑ ትምህርቲ ስለ ዘሎ ሕጂ ብቐረባኡ ኮማንዶ ክትምሃር ትኽእል መራሒ ናይ ዘናእሽቶ መራኸብ ክትምሃር ትኽእል ዝኾነ ነገር ክትገብር ትኽእል ኢኻ ስለዚ ሓይሊ ባሕሪ ብኣካል ኣደፊዖሞ ምስቶማዊ ፀንሕዎም ኣያታቶም ሓርበኛታት ተጋደልቲ መራሕቲ መራኸብ ኮይኖ ንሓይሊ ባሕሪ ህዝባዊ ግንባር ዘይነዓቕ ኣበርክቶ ሂቦም ኣብ 1990 ኣብ ዝተገብረ ናይ ባሕሪ ውግእ ካብኣቶም ዝተሰውኡሎም መስዋእቲ ከፊ ማለት እዩ እጅቲ ኣበርክቶታት እየ ዝዝርዝረልኩም ዘሎ ኣብ ወፍሩ ምጥፋእ ማሃይመነት ዝዓበየ ኣበርክቶ እንደገና ከዓ ኣብ ክፍልታት ናይ ትውድብ ንምድራዕ ከዓ እንደገና ዝዓበየ ኣበርክቶ ተዋሒሱሎ ቀይሕ ባሕርና ዝደፍሮ የብሉን ኢልና ክንጃር ንድዕር ደሊና ንተራ ናይ ተምሃሮ ቤት ምሰውራ ኣብቲ ሓይሊ ባሕሪ ክዝክርዎ ኣለኩ ይዕግሰኩም ዶ ልከ ኣብ ድዕርና ፅነት ከዓ ኣብ ዝተፈላለየ ተዋጋእ ሰራዊትን ክፍልታትን ክሳብ ዝሜካናይዚ 74 ዝበሃል ሓይሊ ኣየርከ ሓይሊ ኣየርካ መጀመርያ መን ጀሚሮ
ተምሃሮ ቤት ምስውራ እዮም ጀሚሮም ኣፍኮርስ ኤርትራውያን ዓበይቲ ክፀንሑ ይኽእል እዮም ግን ከም ሓይሊ ከም ጥኑፍ ሓይሊ ድሕርናፅነት ተምሃሮ ቤት ምስውራ ነተን ዝድህልኦም ዝነበራ ነፈርቲ ባዕላቶም ዘዊሮም ነቶም ዝድህልዎም ዝነበሩ ከቃፅልዎም ክኢሎም ማለት እዩ ስለዚ እዚ ይመስል ናይ ሎሚ ሰሚናር ኣብዚ ኣወድ ኣለኹ ዘይበረሃልኩም ሕቶ እንተዳእዩ

ትፈልጥና ኣፍሪ ተዋጋእ ቆርስን ጸሎት እዩ ጸባሕ ንሰቲ ዞባ ኸሓሉ ኣብዞም ተኸሉ ንወደ ገበር

0: Bacana.
1: እዚ መቐፀልታ ናይ ዝኮይኑ ምናልባት ኣቐዲምና ክንገልፆ ዝግብኣና ገለ ሓጎፅጎፅ ነይሩ ንድብቲ መስርሕ ኣብ ብፍላይ ንዘመተ ምስ ወፃእና ኣብ መጀመርታ እዋን መንቋሕቋሕታ ወይ ድልት ናይቲ ህዝቢ ከምቲ ዝድለ ይነበረን ኩሉ ብዓይነ እንታይ ርዮ ነይሩ ደቅና ተማሂሮም ንሜዳ ክወፅኦም ዝብል ኣምር ጥራይ ነይርዎም። ዳሓር ግን ብጓስጓስ ክልተ ቆልዑ ዘለዎ ሓደ ቆልዓ ከምህር፣ ሰለስተ ዘለዎ ክልተ ከምህር ከምኡ እንዳተባሃለ ብሽፍቲ ከም ዝመሃሩ ተገይሩ ዳሓር ግን በዓሎም ቶም ቆልዑ ክንመሃር ኢና ዝብል ድሌት ከም ዘሕድር ተገይሩ ብዘይገደብ ንትምህርቲ ክመፁ ክኢሉ ካብኡ ሓሊፉ ሕጂ ኣብዚ ንሪኤን ዘለና ኣዴታት ኣይኒ ምኸይድና ካብ ምባል ሓሊፈን ደቀን ሒዘን ኣብ ትምህርቲ ከም ዝወፍራ ኮይነን ገሊአን ኣብዚ እዋን እዚ ካብዘን ሽዑ ዝተምሃራ ኣብ ዝለዓለ ፅብሒ ዝበፅሓ ኣለዋ። ሓካይም ዝኾና ኣለዋ፣ ናይ ሕርሻ ክኢላታት ዝኾና ኣለዋ። ኣብ ዝተፈላለየ ቦታታት ንረክበን ኢና እዚአን። ሕጂ ብፍላይ ኣብ ዞባታት ብዙሓት ኣለዋ ናዚአን ደወንበራት ናይ ባይቶ ናይ ምምሕዳራት ሓለፍቲ ኮይነን ከዓ ይሰርሓ ኣለዋ። ኣብዚ ፍልይ ዝበለት ሓንቲ እንታይ ኣላትና ትምህርትን ኩናትን ማዕረ ማዕረ እዩ ዝኸይድ ነር ዋላ ብድሕሪ መስመር ኣብቶም ኣብ ከባቢና ዝርከቡ ሰራዊት ኣብ ትርፊ ግዜኦም ከም ዝመሃሩ እዮም ዝኸውን ነይሮም። ሕጂ እቲ ንጥፈታት ናይ ምዝማት ምጥፋእ መሃይምነት ኣብ ህዝቢ ጥራይ ዝተወሰነ ኣይኮነን ነይሩ። ኣብ ትርፊ ግዜ ዝኾነ ተጋዳላይ ክመሃር ኣለዎ ዝብል ፖሊሲ ስለ ዝወፀ ኣብ ድሕሪ መስመር ኣብ መስመር ፀላእን ኣብ ኩሉ እቲ ንጥፈታት መጥፋእ መሃይምነት በዚ መስርሕ እዚ ይካየድ ነይሩ። እዚኦም ሕጂ ኣባላት ሰራዊት እዮም፣ ተዋዝ ተጋደልቲ ማለት እዚኦም። ኣበይ ኮይኖም መሃሩ ኣለዎ ትርእዮም ኣለኸ። ዝኾነ ትጡሕ ኮፍ መበል የብሎምን። ኣብዚ ኣብ ምንታይ ይፅሕፉ ኣለዉ? ናይ ፀባ ወረቐት እዩ ትፅሕፉሉ ዘለዎ ወረቐት ንበዕሉ ናይ ፀባ ወረቐት እዩ። እታ ናይ ፀባ ወረቐት ብግቡእ ተመቒላ ንማዕር እያ ትበፅሓካ። ሽዑ ነታ ናይ ፀባ ወረቐት ክንዲዚኣ ትኸውን ርሳስ ሓንቲ ርሳስ ንሰለስተ ሰብ እንዳተመቐለ ብርሳስ ይፅሕፉ ብዚያ ከምዚ ሕጂ ዘሎ ፒሮ ገለመለ ገለ እውን ኣይትረክብን ኢኻ። እታ ርሳስካ እንታ ወረቐትካን ሒዝካ ኢኻ ትኸይድ። ኩሉ እቲ ሒዞሞ ዘለዎ ትፅሕፍሉ ዘሎ ማዕፆ እዩ። እዚኣ ንእሽቶ ክስታ እያ፣ ንእሽቶ ሓፂን እያ። ከምዚ ወንበር ዓይነት ናይ እንታ ሽሙ ኮምያ ተንቀሳቀሲት እያ ምስኦም እንቲ ክትከይድ። እጂ እዚ ኣብ ኣዝኦም ዕድለኛታት ወይም እዚኣ ረኪቦማ ኣብ ገሊኡ ቆርበት ኣሌፍ ኣልፊዕካ ሰሌዳ ዝኾነሉ ግዜ ነይሩ። ዋላ ንሕና ንድሕር መስመር ህፃና ንፅሕፈሉ ዝነበርና መፅሓፊ መቕሎ ነይሩ። ኣብ መቕሎ ትምህር መፅሓፊ ኩርሽ ተሳኢኑ እምኒ ትገብር። እንድሕር ፈሓም ክትጥቀም ኮይንካ ከዓ ፃዕዳ ነገር ትደሊ። ስለዚ ብከምዚ ክሳብ ከምዚ ይካየድ ነይሩ ማለት እዩ። እዚኦም ሕጂ ኣብ ከባቢ ዝኩሉ መፂና ኣብዚ እንታይ ኮይኖም ኣለው? ኣብዚ ዝተምሃሩ ኣብዚ ክኢላታት ኮኑ ኣለው። ኣብዚ ክኢላታት ኮይኖም ስድሮ ነቲ ዝተምሃርዎ ብግብሪ ክፍትንዎ ጅምር ኣለዎ ማለት እዩ። እቲ ምምሃር ናብየናይ ገጽኹም ዝወስደካ ትምህርትስ ክሳብ ክንደየናይ ኣገዳሲ ምዃኑ እዩ ዘርእየና። እዚኦም ኣባላት ከቢድ ብረት እዮም፣ ታንከኛታት እዮም። እዚኦም ውን ኣባላት እዚኦም ኩሎም እዚኦም ንሪኦም ዘለና ኣባላት ከቢድ ብረት እዮም። ዝሓሸ እዚ መሳርሒ እዚ ክረኽብዎ ዝኽእሉ ከም መቕሎ ከም ሰሌዳ ዝጥቀምሉ ዝነበሩ ዝሓሹ ስሶም እዮም። ምክንያቱ ኣብ ታንኪ ሒዞም ስለ ዝጓዓዙ እተንታ ኣብ ታንኪ ከዓ ብዙሕ ነገራት ትረክብ ኢኻ። ስለዚ እዚኦም ኣባላት ናይ እንዳሰንጠቀ እየ ማለት እዩ።
2: ራይ ቅድሚ ማለት እዩ ቅድሚ ከምዚ ክትመፁ ዝፀናሕካ ማለት እዩ ብዙሕ መሰናክላት ይሓልፎ ከም ዝነበሩ ብፍላይቶም ንምጥፋ መሃይምነት ንዘመጣ ወፊሮም ዝነበሩ ካብቲ እቲ ናይ መሳርሒ ናይ ምምሃር ጥራይ ዘይኮነ ወላ ድሕሪ መስመር ፀላእ ኮይኑ ምምህሩ ስለዝነበሩ እንታይ ዓይነት ሓደጋታት እዩ ዝወርሑ ነሩ? ምክንያቱ ሓሳብ ሓንሳብ ዝተፈላለዩ ሽግራት ክገጥሙ ጀካት ናይ ተፈጥሮ ማለት እዩ እቲ ብፀላኢ ዘጋጥሞም ዝነበረ እንታይ ዝመስል ክትኣካልናቱ ስለዝነበር ክኽእስ
1: ኣብቲ ዋንቲ ብፍላይ ከማ ናብዚ ከባቢታት ሰሜን ንብሎ ዘለናን እዚ ዞባ ደቡብን ተደጋጋሚ ግዜ ወፍሪ ናይ ፀላኢ ነይሩ። ኣብቲ እዋንቲ ሕጂ ወደ ገባቶም ከዲዖም ዝኣተዉ ናብ ፀላኢ ኢዶም ዝሃቡ ወታደራት መሪሖም ይመፁ ነይሮም። ስለዚ ኣብ ገለ እዋን ኣብታ ዝተደልየት እዋን ከየድካታ ዝደለካያ ስራሕ ንኸይትፍፅም ናይ ክልተ ሰሙን ኮለል ትብል ብምክንያቱ እቲ መንገዲታት ዝተፈላለዩ መንገዲ ናብ ሓንቲ ቦታ ንክትበፅሕ ንኣብነት ካብ መለዛኛ ተበጊስካ ደርሰነይ ክትበፅሕ ተኮይንካ ትኽኢልካ ብዓድና ኣምና ቢልካ ክትከይቀረባ እያ። ኣብ ገለ እዋን ሕጂ ፍርቂ መንገዲ ድብያ ፀንሓካ እሞ ንመለዛናይ ተመሊስካ መሊሽካ ብጉርዒ ወሪድካ ክትከይድ ምስ ፈተንካ ብኡ ከዓ ከምኡ ድብያ ፀንሓካ ሕጂ ቀፃሊ ከምኡታት የጋጥም ነይሩ። እዚ ሓደ ካብቲ ሽግር ከዓ ኣባላት ብዙሕ ኣባላት ስለዘይነበረ ኣብቲ ከባቢ ኣብቲ ድሕር መስመር ምክንያቱ ተጠርኒፍካስ ክልተ ጀማሂር ሰለስተ መምሃራን ሓደ 4-5 ምልሻ ሓንቲ መስርዕ ኢኻ እዚኦም እዮም። እዚኦም ከዓ መዓሲኻ ትራኸብ ምሸት ጥራይ ኢኻ ትራኸብ ቀትሪ ኩሉ ካብ ሰስራሕ ካለካ ማለት እዩ። ሕጂ ምሸት ግን ድሕር ሰዓት 6 ንመሕደሪ ኢኻ ክትወፅእ ከለካ ኢኻ ትራኸብ። ሕጂ ኣብዚ እዋን እዚ ግን ካብ መሕደሪ ሓዲርካ ስራሕ ከተርክብ ኢካ ክትመፅእ ድብያ ፀኒሑ ዝተሰውኡ ውፅኦት ኣለውና ዝተወግኡ ውፅኦት ኣለውና እምበር እዚ ኣዝዩ ኣፀጋሚ እዩ ነይሩ። ካልኣይ ዋሕዲ ናይ ዕጥቂ ከዓ ነይሩና ብሓፂሩ 4 ሰብ ንድሕር ኣለና 2 ብረት ወይ ሓንቲ ብረት እያ ዘላትና እተን ሕጂ 2 ንድሕር ዓጢቕና ኣለና እቶም 2 ኮሎ እዮም ማለት እዩ ብረት የብሎምን ንድሕር 5 ሰብ ኣለካ ኣብ ገለገለ ዕድል ሃልይካ 3 ትህሉ ሞ 3 ካ ብረት ትሕዝ እዚ ሕጂ ኣዝዩ ተኣፋፊ ቦታ ተባሂሉ ዝውሃበካ ማለት እዩ። ኣብቲ ብተዛማዲ ተወራራስ ዝኾነ ቦታ ግን ናይ ዕጥቂ ዋሕዲ እውን ነይሩ እዩ። ክሳብ 20 ደቂቕ ናይ ፀላኢ መስመር ግን ኣቲና ንሰርሕ ነይሩ ካብ ፀላስ ብ20 ደቂቕ ብእግሩ ክበፅሓካ ዝኽእል ኣቲና ንሰርሕ ነይሩ ክሳብ ከምዚ ዓይነት ቡድሆታት ነይርዎ። ምስ ዝነበረ ዕድመ ንኣሽቱ ኢና መርሓን ሽግራይ ነበሮን ፀላኢ መፅኡ ክቐትለና ዝብል ሓሳብ እውን ኣይነበረን ብጀካ ክንቀትል ተዘይኮይኑ ለዚ ዕሽነት ድዩ ዋላ እንታይ እዩ ክትርዳና ይክእል ሕጂ ዕላማ እዩ። ዕላማ እውን ጥራይ ኣይኮነን ባህጊ ከዓ ነይሩ ኣብ መጠን ላዕሊ እቲ ውድብ ዝሃበካ ሓላፍነት በቲ ዝግባእ ክንትግብሮ ኢና ዝብል ኣብ ነብሲ ወከፍ ዘማቲ ሕልና እዩ ነይሩ። ናይ ነብሲ ወከፍ ዕማም ስለ ዝነበረ ከዓ ብጀካ ኣጆኻ ብጀካ ኣጆኺ ተዘይኮይኑ ናብዚ ትኸይድኒ ኢኻ ናብዚ ትኸይድኒ ኢኻ ዝብል የለን። ክትከይድ ኢኻ ተተባሂለስ ኖ ኣነ ክኸይድ ስኻ ፅናሕ ኢኻ ትብሎ ኣነ ሓይሽ ካብ ክስቶ ትኸይድ ኣነ ክኸይድ እየ በፂሕካ ስኻ ትመፅእ ጦፍ ትኸይድ ካብ ናይ 4-5 መዓልታት ኢኻ ትጓዓዝ ናትና ንማእከላይ ቦታ ናይ መኽዘን ዓፀፀር እዩ ነይሩ ካብ ሰሜን ዓፀፀር ክትከይድ ኣግማል ሒዝካ 3-4 መዓልቲ እዩ ዝወስደልካ ካብ ደቡብ ናብኡ ክትመፅእ ከምኡ 3-4 መዓልቲ እዩ ዝወስደካ ክሳብ ከምዚ ሕጂ ክንደይ ሰብ ኢኻ ትኸይድ ከ 2 ሰብ ኢኻ ትኸይድ እቶም ገመል ዝስሕቡ ገባር ኣለውካ 2 ሰብ ከዓ ነተን ገመል ተሰኒ ነቲ ንብረት ሒዝካ ክትመፅእ ትኸይድ እዚ ኩሉ ናይ በዓል ለይቶ ናይ በዓል ፈርፈር ሸፋቱን ወደ ገባን ገለን ምንቅስቃስ ዝነበሮ ቦታታት ጥሒስካ ኢኻ ትኸይድ ማለት እዩ። እጂ ኣዝዩ ከቢድ እዩ ከምምኽባድ ነቲ ምኽባድ ግን ምስማዕ ፍቕሪ ምትሕላይ ስለ ዝነበሮ ኣቕሊልዎ እዩ።
2: ኣራይ ሃፍቲ ዕላና ጌና ቀፃሊ እዩ ዘሎ ዝኸበርኩም ተኸታተልትና ትሕሶታትና ጌና ቀፃሊ እዩ ዘሎ ናይ ሎሚ ትሕዝቶ መደማገር ንዝኽሪ ንምስራፍ መበል 5 ዓመት ቤት ትምህርቲ ሰውራ ንዕኡ ዝድስ ዝተፈላለዩ ትሕሶታት እዩ ዘለና ነዛ ስዕባ ተቐርብ ትሕዝቶ መደብና ድማ ተኸታተልና ክንምለስና።

0: ኣብ ኤርትራ መግዛእትን ሳዕብኑ ናብ ዝኸፍአ መልክዑ ዓበየ። ነዚ ዝተዓዘበ ህዝቢ ኤርትራ ካብ ዝተፈላለየ ከባቢታት ገለ ንኽጋደልና ሜዳ ገለ ድማ ናብ ስደት ተበታተነ። እቲ ኣብ 1976 ተመስሪቱ ድሮ ኣብ ሳሕል ከምኡውን ኣብ ሓራን ሓውሲ ሓራን ከባቢታት ኤርትራ ሱር ሰዲዱ ዝነበረ ቤት ትምህርቲ ሰውራ ኣግፊሕ ክጥምት ጀመረ። ጽልዋኡ ድማ ክሳብ ሱዳን ተዘርግሐም። ብዛዕባ ዝርግሐኡን ኣብኡ ዝነበረ ተመክሮታትን ድሕሪ ሓደ ዓመት ምስራት ቤት ትምህርቲ ሰውራ ኣብ 1977 ናብቲ ኣሃዱ ዝተጸንበረ ተጋላላይ ትካቦ ኣይሞትን ከምኡውን ድሕሪ 2 ዓመት ምምስራት እቲ ቤት ትምህርቲ ኣብ 1978 ናብ መሳርዕ ቤት ትምህርቲ ሰውራ ዝተመደበ ተጋዳላይ ግርማይ ገብሪ ሕይወትን ከንዕልል ኢና። እዞም ክልተ ተጋደልቲ ድሕሪ መሃረምቲዮም ከም መምሃራን ኮይኖም ከገልግሉ ኣብቲ ኣሃዱ ተመዲቦም።
1: ምናልባት ናተይ ሕጂ እቲ ናይ ገድሊ ናይ ጋምበለ ጌርካ ኣብ ገድሊ ምውጋእ ከይ መነኽዎ ከለኹ ቁልጣ ቀልጢፈ ስለ ዝተወጋእኹ ናይ ክምለስ ድልየት ነይርኒ። ክምለስ ከም ዘይክእል ምስ ረጋገፅኩ ግን ንነብሰይ እውን ኣብቲ ማሕበራዊ ሂወት ካብቲ ወተሃደራዊ ዘይኮነ ካብቲ ኣብ ማሕበራዊ ሂወት ከይደሲ ከድምዓ ኣለነቲ ጉበይስ ከበርክት ኣለኒ ኣቐዲቢ ቃልቢ ኣትየ ስለ ዝነበርኩ ብከምኡ ተጀሚሩ እቲ ኩነታቱ ማለት እዩ። ካብዘይካ ተጋዳላይ ኮይንካ ብረታ ልዕልካ ምዋጋእሲ ኣብ ሓደ ሓድሽ

0: መምህርና ወይ ኣብነት ኮይንካ ትስርሐሉ እዋን ስለ ዝነበረ እንደገና ነቲ ኣእምሮኻን ነተሓሳስባኻን ምስተ ሓድሽ ስራሕ እውን ከተላለን ነብስኻ ስታይ ክትገብርን ዝድርኽ ነይሩ ማለት እዩ። ቲመጀመር እዩ
1: ድሕሪ መውጋእቲ ኣብኡ ተመዲበ ቅድሚ ናብ ሰውራ ምስላፈይ ግን ናይ መምህርና ሞያ ሰልጢነስ 2 ዓመት ሰሪሐ ነይረ ብኢትዮጵያ። ስለዚ እቲ ድሕሪ መውጋእቲ ንዜሮ ተመዲምና ብ78 ኣብቲ ዓጋ መጨረሻ ኣብ ከረን ሓራባ ስለ ዝነበረት ከረን ተመዲበ ከም ዳይረክተር ናይ ቤት ትምህርቲ ሰላም ለይቲ ለይቲ ኢና ንምህር ነርና ደብዳብ ናይ ንፈርቲ ኣብ ከረን መዓልታውያ ነፋሪት ትመፀካ ብዙሕ ጉድኣት ትገብር ነራ ብሕክምናታት ኣብ ካልእ ካልእ እንዳሃርም ስለዚ ለይቲ ኢና ንምህር ነርና።
2: ድሌት እንተልዩ ዕላማን ራእን እንተነፂሩ ዝወርዱን ዝድይቡን መምርሒታት እንተሓይሎም ውሽጣዊ ፀዓት ብዕፅፊ እዩ ዝራባሕ።
0: ስለዚ ኩሉ እቲ መምሃር ዝበሃል ካብቶም መምሃራን ካበሉፃት ዝነበሩ እቲ ሰከንደርን ክትምሃር ከለካ ዝወሰድካያ እንተዘይኮይኑ ኣብቲ ናይ ስነ ምህርና ስልጣን መምሃራን ኣት ዝወሰደ እውን የለን። ግና እንታይ እያ ታዕንተወ ዝበልኩካ እዚኣ ትኽእል ኢኻ ክትበሃል ከለኻስ እንድዕታ ኣእምሮኻ እውን ስለ ዝቕበሎ መምሃ ዝኣመሰሉ እንዳተማየጥካ ስለ ትሰርሕ ክሰርሕ እየ ስለ ትብል ግምት ናይቶም መምሃራን ዝኽተሎ ሞዴል ናትካ ናይ መምሃራን ወይከም ኣብነት ጠቕሶም እውን ስለ ዘሎ ንሶም መሰረት እንዳተፈረ ከይድና ማለት እዩ። ሓርሳ ኣብ 1977 ከዓ ቀዳማይ ውድባ ገባኤ እውን ስለ ዝተካየደ ኣብኡ ዝወፀ መምርሒ እውን ሓራ ዝኾነ ቦታታት እዚ ክምሃር ክፈልጥ ክኽእል ኣለዎ እቲ ሓራ ገይርናያ ንብል ቦታ እንዳሰፍሐ ክኸይድ ክኽእል ኣለዎ
1: ንዘይተምሃረ ክምህር ዝተምሃረ ይምሃር ዘይተምሃረ ከ ይምሃር ካብ ዝብል ኣብ ተጋደልቲ ምጥፋእ ማሃይምነት ንክጠፍእ ፃዕርታት ክገብር ፀኒዖም ዳሓር ሓራን ሓውሲ ሓራን ቦታታት እንዳሰፍሐ ምስከደ እውን ንኣብነት ኣነ ናይ ከረን ጠቂሰልካ በዓል ጊንዳ በዓል ነፋሲት ባትካላ ከምኡ እንዳበለ እውን ኣብቲ ከተማታት እቲ ትምህርቲ ከም ዝቕፅል እዩ ተገይሩ። ኣብቲ ድሕሪ መስመር ዝበሃል ኣብ ዓዲ ዓዲ እውን ንመንእሰያት እንዳወደብካ ምጥፋእ ማሃይምነት ከም ዝካየድ ሲ ይግበር ነይሩ። ሕጂ እቲ ናይ ሳሕል ናይ ዜሮ ምስኡ ምንጭ እሱ ኮይኑ እዩ እንዳቐፀለ እንዳቐፀለ ይኸይድ ነይሩ። ቋረፅ የብሉን ኩሉ እቲ መንግስታዊ መሳርዕ ክቕፅል ኣለ ዝብል እዩ። ክሳብ ኣውቶቡሳት ክሳብ ሰረጀቓ ቅፀ ንመፃ ካልእ ካልእ ኩሉ እዩ ነይሩ። ዳሕራይ ምዝላቅ ኮይኑ ካብ ምዝላቅ እንደገና ንዜሮ ተመሊስና
2: ካብ ዜሮ ምዝላቕ እውን ግድነት ኮነ እዩ። ምስ ተምሃሮኦም ድማ ናብ ጀልሃን ትገስገሱ ዋላ እውን ኣብቲ ዝፀንከረ ኩነታት መምሃርን ምስትምሃርን ኣይዕረፈን። ካብዚ ንድሓር ድማ ኣብ 1980 ናብ ሱዳን ኣተዉ።
0: ኣብ ሱዳን እውን ኣተሓሳስቦኦም ብመግዛእትን ብገለን ዘይመልክዑ ሒዙ ዝነበረ ሓራ ክኸውን ኣለዎ ማለት ሲ ብስለቲ ናይ ኣተሓሳስባ ክህሉ ኣለዎ ካብ ዝብል እዩ ተበጊስ ዝካየድ ዝነበረ ብሃይለ ስላሰን ብደርግን ይኹን ብኩሉ ዝካየድ ዝነበረ ከዓ ብብዙሕ ንሱዳን ይኸዱ ስለ ዝነበርዎ ኣብ ሱዳን እውን እቲ መረዳእታ ክንፅር ስለ ዘለዎ ቆልዑ ከዓ ብብዝሒ ቆልዑ ከም ዘለዉ እውን ይግመት ስለ ዝነበረ ብንኣሽቱኦም ከለዉ እቲ ሃገራውነትን ስምዒት ናይ ሃገራውነትን ውድብ ከዓ ቅኑዕ ውድብ ከም ዘሎ ከዓ ክፈልጡ እውን ስለ ዘለዎም ናይ ግድን ኣብ ሱዳን ስዒብካ ክኽየድ ኣሎ። ድሕሪ 4 ዓመት ተመክሮ ናይ ቤት ትምህርቲ ሰውራ እዩ ዝኸውን ዘሎ ማለት ናይ ሱዳን 1976 ድሕሪ ከይድስ ድሕሪ 4 ዓመት ኣብ 80 ንኸይድ እንተሊና ተመክሮ ናይ ቤት ትምህርቲ ሰውራ ኣሎ። ካሪክለም እውን ተበጋጊስ ኣሎ፣ ፅሑፋት ተበጋጊስ ኣሎ፣ መብርሒ ተዋሂቡ ኣሎ። ሰባት ልኢኽ ካብ ዝተፈላለየ ኣብ ሓራን ሓብሲ ሓራን ሲ ብሓደ ዝተማእዘነ መገዲ ክኽየድ ከም ዝኽእል እውን ተመክሮ ተቐሲሙ ማለት እዩ።
2: ካብ 1976 ክሳብ 1980 ውፅኢት ናይ 4 ዓመት ተገምገመ። መድረኽ ከዓ ናይ ገዛ ርእሱ ድፊኢት ፈጠረ። ተመክሮ ናይዚ ድማ እቶም ኣብ ሓራን ሓውሲ ሓራን ትምህርቲ ዝህቡ ዝነበሩ ተጋደልቲ መምሃራን ነብሰ ምድላው ዓብዮም ኣብ ሳሕል ዝተዳለወ ስርዓተ ትምህርቲ ሒዞም ናብ ከሰላን ፖር ሱዳንን ኣምርሑ።
0: ኣብዚ ተበጊሱ መምርሒ ተዋሂቡ ናይ ተጋድላ ሓርነት ኤርትራ ካብ ኤርትራ ተፀሪካ ምኻድ እውን ስለ ዝነበረ ከዓ ተፅልዋታት ገዝጅፊ እዩ ነይሩ ማለት እዩ። ስለዚ ምስሊ ናይ ህዝባዊ ግንባር እውን በንፃሩ ብሕማቐ እዩ ነይሩ ማለት እዩ። ልዕሊ ዝኾነ ነገር ግን እቲ ኤርትራዊ ዜጋ ኣብ ሱዳን ክቕፅል እውን ስለ ዝኽእል

0: በለ ጥራሕ ዘይኮነስ ኣካዳሚ ክትምህር ከለካ ምስ ድርኡ ምስቶም ወለዲ ምስቶም ቆልዑት እውን ርክብ ባይታ ስለ ዝፈጥረልካ ኣዝዩ ኣገዳሲ መሳርሕን ኣገዳሲ ንጥፈት እዩ ነይሩ።
1: ጽልዋ ቤት ትምህርቲ ሰውራ ክሳብ ሱዳን ተዘርጊሑ ስሩዕ ስርሑ ክጅምር ክኢሉ ካብ ውሽጢ ሃገር ወፂኻ ኣተሓሳስባኻን መሓውርካን ከተስፍሕ ዝደፍእ ቀንዲ ምኽንያት ግን እንታይ ክኸውን ይኽኣል?
0: ሱዳንን ሰውራ ኤርትራን ክተተኣሳስሮ እንድሕር ኮንካ ብፍላይ ከሰላ ከም ቀንዲ መንቀሊ ቤት ፅሕፈት ናይ ተጋሉ ሓርነት ኮይኑ ዝኸይድ ኩሉ ቤት ፅሕፈታትኡ ኩሉ ትካላቱ ኣብኡ ገይሩ ሰፊሕ ፅልዋ ዝነበሩ እዩ። ንሱ ጥራሕ ዘይኮነ ምስ ኩሉ ዝተገብረ ግፍዕታት ኣብ ልዕሊ ዓድታት ናይ ኤርትራ ኣብ 67 69 ኣብ 75 ኣብ 80 ገለን ድርቅን ገለን ሉ ብዛ ዓድታት ናይ ኣስመራ ናይ በዓል ቁርደት ናይ በዓል ኣማሓጀር ናይ በዓል ሕርጊጎ ናይ በዓል ወቂሮ ካልኦት ካልኦት ዓድታት እውን ብኣልማማ ዘጥፍእሉ ሰብ ብብዝሒ ስደት ከይዱ ብጀካ ሱዳን ብፍላይ ነቲ ኣብ ምዕራብ ዘሎ ህዝብና ሲ ሱዳን ከም ካልኣይ ሃገር ክወስዶ ክእል እዩ ማለት እዩ ስኢልካ ሰጊሩ ካብኡ ሽምት ከብቱ ሽምት ክልምፅእ ስሩዕ ዝኾነ ርክባት ዝነበሮ ኮይኑ ብፍላይ ግን ብስደት ምክንያት ከም ካብ ገዝኡ ተዛናቢሉ ዝኩሉ ናይ ዞባ ደቡብ ናይ ሃዘሞ ናይ ካልእ ካልእ ግፍዕታት ብዙሕ ማዓስከራት ተኸፊቱ ኣብ ሱዳን ናይ ስደተኛታት ወደል ሒሎ ሰምሰም ካልእ ካልእ። ስለዚ ነዚ ህዝቢ እዚ ከዓ ቀሊል ዘይኮነ ቁፅሪ እዩ ካብ 500,000 ክሳብ 750,000 ኣቢሉ ዝበፅሕ እዩ። ስለዚ እቲ ውድብ ከተኮረሉ ነዚ ህዝቢ እዚ እውን ናይ ግድን እዩ መሰሉ እዩ ሓደ ሃገራውነት ዝሃንፀሉ መንገዲ ከዓ ትምህርቲ ስለ ዝኾነ በዚ ጠሚቱ እውን ቆላሕታ ክገብረሉስ ናይ ግድን እዩ።
2: ተጋዳላይ ኮይንካ ኣብ ሱዳን ካልእ ሃገር ፍሉይ ኦሪንቴሽን ፍሉይ ትፅቢትን ኣተሓዛን ኣብ ዘለዎ ሕብረተሰብ ኢካ ትኸይድ ዘለካ ረዚን ዕላማ ኣለካ። ነቲ ረዚን ዕላማ ከመይ ጌርካ ከተብሮ ከም ዘለካ ከዓ ሓበሬታ ተዋሂቡ ንርሽዑ እቶም ኣብኡ ዘለዉ እንዳሳበ ናይ ተጋድሎ ሓርነት ኤርትራ እውን ናይ ደገ ኣክሰስ ስለ ዝነበረ ናይ ደገ ሓገዝ እውን ስለ ዘለዎ ማእከላይ ምብራቅ ናይ ገለ እውን ስለ ዘለዎም ነቲ ህዝቢ ዝህብዎ መቕሽሽ ድዩ ትሕዝቶ ድዩ እውን ክህሉ ይኽእል እዩ። ህዝባዊ ግንባር ከዓ ብከምኡ ኣይኮነትን ክትዳረግ ዘለዎ ብመንነት ናይ እዩ። ስለዚ ወከልቲ ኣምባሳደራት ናይቲ ውድብ ስለ ዝኾንኩም ኣብነት ኮይንካ ኣርኣያ ኮይንካ ሕጂ ዋላ ሓሲምና እንተሃለወ ንሓዋሩ ከመይ ገርና ኢና ዝበለፀት ኤርትራ ትኸውን ብፍላይ እቲ ዝመፅ ዘሎ ወለደ ናይ ዝብል ኣብነት ክትከውን ኣለካ ዝብል ስእሊ ኢና ሒዝና ኸድና።
1: ነዚ ዕላማ ሒዞም እዮም ከይዶም። ይኹን እምበር ንዕላማኻ ክትሃርመሉ ዘኽእል ባይታን ዓቕምን እውን ካልእ ብድሆ እዩ።
2: ኣብ ምስ ከድና ሕጂ ኣጋጣሚ መብዛሕትና ኮ ዳርጋ ኩሉ እናስምኩላ ኢና ምርኩስ እውን ሒዝና ነርና ኣነ ሕጂ ምርኩስ ነርኒ እጂ ምርኩስ ነርኒ ርእስና መስታይ ኮይና ተላፂ ነርን መብዛሕትና ኣብኡ ምስ ከድና ሕጂ ሓደ እንታይ ኣሎ ከም ባህሊ ተጋዳላይ ኮይንካ ንድሕር ከድካ ናይ ተጋዳላይ ዝብል ማዕርግ ወይ ሒዝካ ተኸድካ ዝኾነ ስታይሲ ክትብድሆ ትኽእል ኢኻ ይከኣል እዩ ናይ ዝብል መንፈስ እዩ ዘለወካ ግን መርገፂ ባይታ ጥራይ ክትረከብ ክትክእል ኣለካ። ስለዚ ንሕና ኣብ ናይ ፖርት ሱዳን ክዛረብቲ ኮይነ ፅቡቕ ኣብ መበገስ ዝሃብኑ ክፍሊ ህዝባዊ ምምሕዳር ኣብኡ ፀኒሕምና ክፍሊ ህዝባዊ ምምሕዳር ከዓ ኣብኡ ፀኒሖም ነቲ ህዝቢ ከመይ ዝኾነ መረዳእትኡ ሓፋሽ ውድባት ዝበሃሉ ንጡፋትን ብህጂ ሓደስትን ከመይ ከመይ ምዃኑ ምስኦም ኢና ሂንምሂ ንብል ቦታና እውን ብሓንሳብ መደቀሲና ኣብ ሓደ ከባቢ ስለ ዝነበረ ክንከይድ ከለና ሕጂ እቲ ንሕና ቤት ፅሕፈት ናይ ህዝባዊ ግንባርን ርሑቕ እዩ ማኪና ኢካ ትኸዶ ማኪና ምስከድና ኣብኣ ሕጂ መጀመርያ ምስከድ ከዓ ነ ጅብታ ቦታ ኣብ ሰለስተ ቦታ እዩ ፕሮስዳን ነይሩ ሰለላብ ዝበሃል ሓደ ብሄረ ትግርኛ ዝበዝሐ ዘለዎ ብርሃነ ዝብሎ ሰለስተ ኢና ተሪፍና ካብቶም ዝኸድና ሽዑ 80 ኣነ ከዓ ኣብታ ድመኖር ትበሃል ብሄረ ትግራይ ዝበዝሕዋ ግድማ ዓለም ዝበሃል ከዓ ደምኮርያ ሕውስዋስ ናይ ገለ

0: ዘለዋ ኢና ነራ። ኣብ ምስኮድ ክሕጂ ንጥፋት ሓፋሽ ውድባት ነይሮም ኣቲ ምትክልና ምስክድና ብፅቡቅ ተቐቢሎምና ሕጂ ሰለስተ ርባዕተ ዝኾኑ ኣብ ሓንቲ ገዛ ፀኒሕምና ማለት እዩ ተበግሶ ዘለዎ ሰብሲ ገለ ይሕግዞም ኣብቲ ጥራዞም ገለ ብዙሕ ኦም ነገር ኣይረኽብናን። ግን እታ ገዛ እንታይ እያ ነይራ? ቀፃሊ ካብ ሜዳ ዝመፁ ወይ ስደተኛታት ንፖርት ሱዳን ይኣትዎ ስለ ዝነብሩ ከም መቐበል ጋይሽ ኮይና ሒዞማ ነይሩ። ስለዚ ብኣቅርብ ፀኒሕና ኢና ከድና ሽዑ ሕጂ ከቢድ ነይሩ ንክተኣትወስ ብውሕዱ እንታይ ኢና ገርና ምስ ክፍለ ህዝማዊ ምማር ኮይና ምስ ህዝቢ እቶም ሓፋሽ ውድቦ ትብልዎም ንራኸብ መምፅኢና ዓላማና ክንነግሮም ካብኡ ተበጊስና ከ ቅርብ ብቅርብ ወላ እንዳኸድና እውን እቲ ጎረባብቲ ክንፀሉ እንተኮይና ኢና ኢልና ተካይዳና ከብ ኣዝዩ ጥንቁቕ ኣበይ ንኸይድ እንታይ ንገብር ነብሰ ግጥኣት ላዕሊ እዩ። ምክንያቱ ዝኽኢልካ ከተማ ኣት ኢልካ ስታይ ምግባር የለን ሃይል ዲስፕሊን ድዩ ድሓር እቲ ዕላማ ናይ ተውድብ ከዓ ስለ ዝኾነ ንእሽተይ ነገር ጉድለት እንተገይርካ እውን ውድብ ከም ዝገበሮ ኣይረእዎም ከምዚ ተገይሩ ከምዚ ተገይሩ ኣይኮነ እንደገይርካ ከይገበርካ ከመን ከምሉ ኣሎ ልዕሊ ዓቕማ ኮይን ከ ትገብሮ ገጋ እንተዘይ ኮይኑ ጥንቃቐይ ምስ ህዝቢ ከዓ ትሕትና ኣኽብሮት ኣብ ሓዘን ኣብ ስታይ ከዓ ክንበፅሕ ክንክእል ኣለና። ምርዓት ኣሎ ዝኸይድ ሞት ተሎ ከዓ ትበፅሕ ትላለዮም ሕጂ ርኦም ንሱ ከዓ ስለዝኾነ ባህሊ ናይቲ ኤርትራዊ እዚኦም ስልሓን እዮም ዝመስሉ እናበለ ኣብቲ መጀመርያ ዓመት ዓመትን ፍርኣን ክሳብ ክልተ ዓመት ተዘይኮይኑ ድሓር እንዳስታይ እንዳኾነ ከይድ ተፀፈፈ ከይድ
1: ኣብ ፖርት ሱዳን ገዛ ተኻርዮም እዮም ትምህርቲ ክህቡ ጀሚሮም። ዕላማ ህዝባዊ ግንባር ነቲ ሕብረተሰብ ተሓቢሩ ህፃናት ካብ ናእሽቶኦም ታሪኾም ባህሎም ውድቦም ክፈልጡ ከም ዘለዎም ምስ ህዝቢ ተመያይጦም ሳላ ክፍሊ ህዝባዊ መምሕዳር ንሓፋሽ ውድባትን ሱዳን ከዓ ነቲ ስነ ሓሳብ ህዝቢ እውን ተቐቢልዎ።
2: ኣብ ከሰላ እንታይ ነርተን ከም ዝብለካ ከም ሓደ መቃለሲ ምስቲ ህዝቢ ዘራኽበካ መንገዲ እዩ። ውሑዳት ሓፋሽ ውድባት ዘለዎ ግን እቶም ሓፋሽ ውድባት ካብ ተጋዳላይ ፈሊኻ ዘይትርኦም ኣዝዮም ውፍያት እዮም። ኣባላት ከዓ ናይ ግድን ገለ ክገብሩ ስለ ዘሎም እሶም ከዓ ትምህርቲ ክኸፍቱ ጀሚሮም እንጂ ዋሕዲ ስለ ዘለዎም ሓንቲ መፅሓፍ ገለ ተረኪቦም ብኣ ጌርካ ናይ ንጥፋእ ማሃይምነት መደብ ኢሉ ተጀሚሩ እቲ ቦታ ሕጂ ዓባይ ካንቸሎ ሓንቲ ክፍሊ ጥራሕ ዘላታስ ዓባይ ካንቸሎ ነይረ ገዛ ሓንቲ ገዛ ጥራሕ ዘላታ ሕጂ ንዓ ኩላ ተኻርዮማ ዳስ ግንምታይ ዝኸውን ዳስ ኣብኡ ሰሪሖም ብሳዕሪ ሕጂ ኣብኡ ንዴታት ምጥፋእ ማሃይምነት ምህሩ ዝኾነ ኮታ መደብ ምጥፋእ ማሃይምነት ዳሕራይ ብመንእሰያት ገይሮም ከዓ ስሩዕ ትምህርቲ ጀሚሮም ኣባና ንሕና ክንመፅእ ከለና ሕጂ ስጋብ ሚእቲ ዝበፅሑ ኮኑ ካብ ቀዳማይ ስጋብ ራብዓይ ስጋብ ሓምሻይ ስጋብ ሚእቲ ዝበፅሑ ኮኑ እቶም ቆልዑ ትፀኒሖምና። እዚኦም ግን ሽግር ነይርዎም። ሓደ እቶም ዝምህርዎም ዓስራይ ዝበፅሐ ሻምናይ ዝበፅሐ ገለ መለ እዩ ኣብዚኣ ፀኒሑ ኢሉ ንካርቱ ምቕፅል ገለ ሕጂ ብዙሕ ኣድማዐ ዝኾነ ነገር ነይሩ። ግን ካብ ባዶ ናይ ግድን ገለ ክፍትኑ ስለ ዘይነሩ ከምኡ ነይሩ ሕጂ እዚ ኣካል ናይቲ መፅናዕቲ ዑስማን ሳልሕ እዩ ነይሩ ከይዱ ንኩሉ ናይ ሱዳን ክፅንዕ ከሎ ኣብ ከሰላ ክንደይ ቆልዑት ኣለው ኣብ ካልእ ቦታታት ከዓ እቲ ክፍሊ ህዝቢ ዘለዎ ከምኡ ተኸፍተሉ ክንደይ ኣሎ ሲ መፅናዕቲ ሒዙ እዩ መፅ ማለት እዩ። ሕጂ ክንጅምር ከለና ሕጂ ንሕና ኣብዚ ኢና ንጅምር ዘለና ንሕና ሰለስተ ተጋደልቲ ኸይልና ኣብኡ ከዓ እቶም ሓፋሽ ውድባት መብዛሕቶም ኣባላት ማሕበር መንእሰ እዮም ኣብኡ ፀኒሖምና እቲኦም ወለዲ መብዛሕትኦም ካብ ከረን ዘዝለቑ ካብ በዓል ደቡብ ደቀ ምሓደ ዘዝለቑ ንህዝባዊ ግንባር ዝፈልጡ ንጡፋት ውድባት ነይሮም። ካልኦት ካብዚ ምዕራብ ናይ ኤርትራ ዘለውን ዝመፁ ነይሮም። ስለዚ ኣዝዮም ንጡፋት እዮም። ደቆም ክመሃርሎም ዝደልዩ እዮም። ስለዚ ሓደ ይኮንካ ምስቲ ህዝቢ ሲ ስራሕ ተጀሚሩ እቲ ኣብኡ ክጅመር ከሎ እቲ ውድብ ስቂኢሉ ኣይጀመረሉ ምስቲ መንግስቲ ሱዳን እውን ናይ ግድን ምርዳእ ክትገብር ኣለካ። ብፍላይ ተጋደልቲ መፂኦም ገለመለኸ ይበሃል ከም ናይ ማሕበር ረድኤት ቤት ትምህርቲ ተባሂሉ እዩ ዝኸይድ ነይሩ ولا يفلطو توقعو كن ناي محبر رديت.

0: ልክዓ ትኸይድ ቁፅሪ እንግሊዝ ስነ ፍልጠት ማሕበራዊ ኣስተምህሮ ካልእ ካልእ ክለባት ትምህር ሕጂ እቲ ዩኔስኮ ካብ ሻብዓይ ክፍሊ ስለ ዝቕበል ንሓና ስርዓተ ትምህርቲ ካብ ቀዳማይ ስጋብ ሓምሻ እዩ ንሕና ሕጂ ምእንቲ በኣ ክቕፅሉ ስጋብ ሻድሻይ ከዓ ቐፂልናዮ ማለት እዩ ታ ትምህርቲ ብእንግሊሽ ተማሂሮም ናብ ዩኔስኮ ተፈቲኖም ይኣት ማለት እዩ።
1: ኣብ ከሰላ እውን ብተመሳሳሊ ብዙሕ ብድሆታትን ባህ ዘየብል ካልእ ፖለቲካዊ ጽልዋታትን እዩ ጸኒሕዎም። ነዚ ብውሑድ ዓቕሚ ግን ከዓ ብልዑል መረዳእታ ክገጥምዎ ነይርዎም።
0: ሕጂ እንታይ ኮይኑ እቲ መጀመርታ ከም ዝብለካ ክሳብ ምእቲ ዝኾኑ ምስ ነይሮም ዳሕራይ ግን እቲ ንጥፈት እቶም ዝመሃሩ ነቶም ዘይመሃሩ እቶም ወለዲ ነቶም ካልኦት ውን እንዳጸለዉ ምስ ከደ እታ ዳስ ዝነበረት ምስ ናይ ትምህርቲ ሓለፍቲ ናይ ሱዳን ምርድዳእ ብምግባር ሱዳናውያን ናይ ንግሆ ምህርሉ ንሕና ከዓ ናይ ምሸት ንምህረሉ እቲ ቤት ትምህርታቶም ብከምኡ ጥራሕሲ 2-3 ቤት ትምህርታት ናቶም ወሲኽና እንደገና ብካልእ ወሲኽና ስጋብ 5-6 ቤት ትምህርቲ በፂሑ ማለት እዩ። መጨረሻ ሙሉእ መዓልቲ ክትምህር ፀኒሕካ ሙሉእ ምሸት ከዓ ክትእር ንካ ትሓድር።
2: እቲ ካሪክልም ሕጂ ናይ ኤርትራ ናይ መፃኢ ወለዶ ዝክስኩስ ካሪክልም እንተኮይኑ ቀራርቦ ናተሓሕዞን ናይ ገዛእ ርስኻ ካሪክልም ክህልወካ ኣለዎ ማለት እዩ። ስለዚ ናይ ሱዳን ካሪክልም ወይ ናይ ካልእ ካሪክልም ዘይኮንና ንጥቀም እቲ ናሕና ኤርትራዊ ካሪክልም እዩ። እቲ ዝቐርብ ኣብነታት፣ ዝቐርብ ዛንታታት፣ ስቶሪታት ተኸኢሉ ወላ ምስለታት ተኮይኑ ተነገለሲ ኤርትራዊ ባህሊ እዩ። እቲ ክብርታት፣ እቲ ባህልና ዝበሃል ኣባህላታት፣ ምስላታት ገለ ዝበሃል ዘሎሲ ነቲ እቲ ሕብረተሰብና ዝጥቀመሉ ቋንቋን ብህጂ ክኾኖ ንደልዮ ምስምዕ ባለን ናተና ካሪክልም ስለ ዝኾነ እየና ሃገሮም ዘኽብሩ ውድቦም ዝፈቱ ህዝቦም ዘኽብሩ ውፍያት ንሃገሮም ሓለይቲ ተጣባቕቲ ስብኡላ ዜጋታት ክፈሩ ኣለዎም እዩ። ኣብቲ መግዛእቲ ንስ እዩ ድሕሪ ናፅነት ከዓ ኣብ ምህናፅ ናይ ኤርትራ ዘሐሙላ ኸታ
1: መጀመርያ እኹል መፅናዕቲ ጌርካ ንህዝቢ ጐስጒስ ከዓ ኣሚንካ ኣብ ሜዳ ዝተዳለወ ስርዓተ ትምህርቲ ዓጢቕካ ምስ ወለድን ካልኦት ኣካላትን ወርሓዊ ገምጋም እናካየድካ ሕብረተሰብ ብዝኸዶ ኸይጠፍ ዓብዪ ወፍሪ ተበጊሱ ስርሑ ብግቡእ ጀሚሩ።
2: ፀብፃብ ዓመታዊ ውስጢ ፀብፃብ ንገብር ኢና ዘን ኩለን ኣብ ሱዳን ዘለዋ ማዓስከራትን ገለን ተኣኪብካ ፀብፃብ ይገብር ንሜዳ ከዓ ሪፖርት ዝኸውን ካብኡ ተበጊሱ እውን ምኽርን ሓበሬታን መምርሕን ስለ ዝመፀካ። ስለዚ ኣብቲ ብድምር ናይ ዘን ኩለን ኣብ 1980 700 ተምሃሮ እዮም ነይሮም ጠቕላላ ማለት ናይ ኩለን ናይዘን ኩለን ዝብለካ ዘለኹ ናይዘን ድምር ናይ ከሰላ ናይ ገለ ደማሚርካ እታ ናይ መጀመርያ ክንጅምር ከለና ኣብ ሱዳን ዳሓር ግን ከምቲ ዳሓር ዝረኸብኮ ግን ኣብ 1988 ኣቢሉ ሕጂ ልዕሊ 4,000 ኣቢሉ ነይሩ ማለት እዩ ትቕፅሪ
1: ክለባት ስለ ዝነበራ ብዙሕ ነገር እዩ ዝንጸባረቕ ነይሩ። ስፖርት፣ ስእሊ፣ ባህላዊ ምርኢትን ካልእን ይካየድ ነይሩ። ክሳብ ስዋኪን እናኸዱ እውን ባህሊ የርኢ ነይሮም። መሰረታዊ ምስፍናዊ ኣተሓሳስባ ኣበ ምጥፋእ እውን እቲ ሰውራዊ ትምህርቲ ተራ ነይርዎም። ስሩዕ ትምህርቲ መሃብ ጥራይ ዘይኮነ ስነ ምግባር፣ ኣእምራዊ ንቕሓት፣ ሃገራዊ ስምዒትን ካልእን ኣበ ምዕባይ እውን ዓብዪ ተራ ተጻዊቱ። ከምቲ ኣበጋግሱኡ ኸዓ ዕላሙ ሃረመም
2: መሰረታዊ ለውጢ መፅኡ ህዝባዊ ግንባር ናይ ብሓቂ ተኸልዑ ማለት እቲ ኣብቲ እዋንቲ ማሕበራዊ ለውጢ መፅኡ ተሳታፍነት ኣዝዩ ልዒሉ
0: ልዕሊ 10 ብደረጃ አ ንብሎ ጋንታታት ገይርና ሽዑ ካባና ናሕና ተፃወቲ ዝነበሩ ኣብቲ ጅሮነ ምሳና ዝሳተፉ ስጋብ ኣብ ናይ ሱዳን ጋንታታት ኣብ ከሰላ ዝነበራ ኣብኡ ዝምረፁ ደረጃ በፂሖም እዚ ዓብ ፅልዋ ገይሩ ኣብ ቤት ፅሕፈትና ምእታው ከም እንዳፀላአ ዝቆፅርዎ ዝነበሩ ኣባና እዮም ዝእከቡ። እቲ ናይ ባህሊ ከዓ ኣብ ከሰላ ጥራሕ ዘይኮነ ንፖርት ሱዳን ከድና ኣርኢና እንደገና ንካርቱም ከድና ርኢና ንሜዳ ከይተረፈ እዚ ፌስቲቫል ተካየደሉ ኣብኡ ከይተረፈ መፂና ርኢና በዓል ግርማይካ ዳኸድካ ንጥፈታት ካየድ ነይሩ።
2: ግን ተጋዳላይ ባህሊ ኢኻ ትሕዝ። ናይ ተጋዳላይ ባህሊ ማለት ከዓ ንኩሉ ብድሆታት ሰጊርካ ኣብ ዘለካ ቦታ ኣድማዕ ምግባን ማለት እዩ። ኣብ ውሽጢ ፀላእ ክትከውን ትኽእል ኣብ

0: እቲ ቅድሚ ግንባር ክኸውን ይኽእል። ኣብ ዝተሰለፍካይ ኣብ ዝሃለኻይ ዓውዲ ንረብሓ ናይ ሃገርን ዕላማ ናይ ውድብን ንምርግጋፅ እዩ። ሱዳን ክንከይድ ከለና ዝተመክሮ ዝሒዝና ኢና ኸይድና፣ እዚ መልእኽቲ ዝሒዝና ኢና ኸይድና። ብቐፃሊ ከዓ ርክብ ኣሎን ምስ ሜዳ። ክረምቲ ክኸውን ከሎ ኣብቲ ክረምቲ ግዜ ሜዳ ኢና ንኣቶ ዘይካብ ገለገለ እንተዘይኮይና ኩላ ሜዳ እያ ተኣቶ። ኣብ ሜዳ ሕጂ ሰሚናራት እዩ ዝውደብ። ናይ ተመክሮ ምልዋጥ ኣለቆ ቀፃሊ እዩ።
1: ነገራት እናተማዕራረ ይከዱ። ብዓረብ ከይተረፈ ትምህርቱ ክህቡ ካሉ ኣተሓሕዞኦምን ኣመሃህሮኦምን ተፋጥዋል። ውፅኢት ናይዚ ድማ ብትምህርቲ ኣብ ዝለዕለ ደረጃ ዝበጽሑ ምሁራት፣ ደረፍቲ፣ ተዋሳእቲ፣ ሙዚቀኛታትን ኣብ ካልእ ሞያ ተዋፊሮም ዝርከቡ ሰባትን ኣፍረዩ።
0: ብዛዕባ ህዝባዊ ግንባር ንዛረበሉ ምኽንያታዊ የለን። ኣካዳሚ ንኩሎም እዚኦም ኤርትራውያን ኣብዚ መፅኦም ዘለዉ ደቂ ውድባት ናይ ህዝባዊ ግንባር ይኹኑ ዘይ ውድባት ይኹኑ ንህዝባዊ ግንባር ዝፈትዋ ይኹኑ ኣይፈትዋ እዚ ከም ሕቶ የለዓለን እዩ። ስለዚ እቶም ቆልዑ ኩሎም ክመፁ ስለ ዘለዎም ዝኾነ ፖለቲካ ዝመስል ንህዝባዊ ግንባር ዝንእድ ንካልእካ ዘናእስ ኣብቱ ዝኾነ ስታይ ንገብርና ኮርስ ዘምፅኦ ስነ ጥበባዊ ስታይ ክህልዎ ክእል እዩ። መድሓርሓርቲ ናይ ገለ ዝብል ክህልዎ ክእል እዩ። ብቐጥታ ግን ዘሎ ዝጠቅስ የለን። ስልሳዊ ዝምድና ዝበሃል ክነግረካ ኣብቲ ሱዳን ይሰርሕ ነይሮ ብሙሉእ ብምሉእ ግብርን ክለሳ ሓሳብን ብግብሪ ይሰርሕ ነይሩ ኣብኡ ይሰርሕ ህዝቢ ሱዳን ግን ሓቂ ዘረባ ክነግረካ ጥዑም ህዝቢ ብጣዕሚ ህዝቢ ኣብ ቅርን ኣፍሪቃ ካብ ዘሎ ህዝቢ እቲ ዝበረኸ እቲ ዝሓየለ እዩ። ምክንያቱ ቤት ትምህርትናሲ ንመንበሪ ዝተሰርሐ ገዛ እዩ። ኣብ ውሽጢ የመን ፀጋም ብጎድኒ ንክልተ ነፀላ መንደቕ ሲ ንክልተ ነፀላ መንደቕ ናይቲ ገዛ ሲ ገዛውቲ ኣሎ ጎረባብትና ዝሰምዕ ሕጂ ብዝከኣል መጠን እቶም ደቅና ንነግሮም ኢና ቆልዓኸልዓኸ ጫቕጫቕ ኣሎ ረቢሽኩምና ግሊ ኢሉ ዝዛርብ ሰብ የለን።
1: ዕላማኻ ክትሃርም ጥበብ የድልየካ። ኣብ ሱዳን ዝሰርሑ ዝነበሩ መምሃራን እምበኣር እቲ ዘድልዮም መልእኽቲ ቀስ ገይሮም እዮም ዘስልኽዎ ነይሮም። ነቲ ሕብረተሰብ መሲልና እናተጓዓዝና ዕላማ ንሃሪምና ኢና። ድሕሪ ምባል
0: ብልክዕ ብኩሉ መዳያት ሃሪምና ዋላ ብፖለቲካ ዋላ ብብልፅነት ናይቶም ዝመሃርናዮም ንህና ንበዓልና እውን ተማሂርና ውፅኢት ተረኺቡ ሰሪሕ እዩ። ዋላ ድሕርና ፅነት ኣብ ዝተፈላለየ ዋላ ብኤርትራ ዋላ ወፃኢ ከይዶም ዝተፈላለየ ንረክቦምን ብሉፅ ኣተምሃሮ ኮይኖም እዮም።
2: ኣነ ሓደ ካብ ዝሕበነሉ ቦታ ሰራሕኮ ኣብ ሱዳን እዩ። ብጣዕሚ ተዓዊትና ኢለ የ ዝሓስብ
0: ምጥፋእ ማሂምነት እውን ተኸይዱ ተሓጋዚ ናይቲ መደብ ምክንያቱ ካል ናይ ተመምርሒት ስለ ዝነበረት ቶም ዓበይቲ እውን ከም ዝመሃሩ ተገይሩ እዩ። እጂ ነቲ ንቕሓት ክም ንምባል ሲ ተን ስድራ ብን ባዕለተን እውን ተን ኣንቢበም ፅሒፎም ዘይክእሉ ከም ዝመሃሩ ክግበር ኣሎ ተባሂሉ እውን ስለ ዝነበረ ኣብቲ ምጥፋእ ማሂምነት እውን ሓያል ውፅኢት ስለ ተሰርሐ ከም ዝበለካ ሙሉእ እዩ ነይሩ ማለት እዩ። እዚ ሕጂ ትምህርትን ዓበይቲ ኢልና ንዛረበሉ ዘለና ሲ ሰረቱ ንሱን ሜዳ ኣብ 83 ፅልዋ ናይ ቤት ትምህርቲ ሰውራስ ቶም ኣብ ቤት ትምህርቲ ሰውራስ ዝተማሃሩ እዮም ኣብ 83 ዘመተ ካይዶም ማለት እዩ።
1: ካብዞም ኣብ ቤት ትምህርቲ ሱዳን ዝነበሩ መምሃራን ተጋደልቲ ገለ ኣብ ንጡፍ ስራሕ ኣለዉ፣ ገለ ድማ ነዚ ዝዕለል ዘሎ ታሪክ ገዲፎም ሓሊፎም።
0: ዋ ሕጂ ሓደ ምስ ብርቱዕ ስንክልንኡ ኣብኡ ዝመሃር እሞ ናይ ብሓቂ ብተወፋይነት ዝሰርሐ ንሕና እውን ክንክንኣምኖ ንፅገም ንዝነበርና ክሳብ ክንደይ ዓይኒ ዓይኒ እየ ኣብ ዓይኒ ከማን ኣብ ደገ ከይዱ ትራንስፕላንት ማለት ዓይኒ ተተኪ እዩ ተገይሩሉ። ሕጂ ንሱስ ካብቲ ናሃና ንላዕሊ ፅዕነት ነይርዎ ምክንያቱ ክእለት ካዓ ስለዝነበሩ ናይ ስእሊ ናይ ስነ ፅሑፍ ናይ ስፖርት ንጡፍ ፍርኩትን ስለ ዝነበረ ምምህርና ነይሩ ተስፋ ጋብራ ራዕዶ ንብሎ ኮማንዶ ብል ሕጂ ኣሎ ማለት እዩ። ኣብዝታይ ንሱ ክነግር ከሎ ቲ ኣብ ደጋ ኣብ ድጥልያን ከይዲ እቲ ስታይ ተገይሩሉ ካብኡ ኣነ ብፀተይ ገዲፈ ክምለስ የኢሉ እዩ ከዓ እንደገና ኣብ ስታይ መፅኡ ማለት እዩ። ካልኦት ስንክላት ኣለዉ በዓል ብርሃነ ስረስ ብሎም እውን ስንኩልዩ ጥና ብሉን ሓልና ሓና እውን ጠርናፊና ዝነበ

0: ኣብ ፖርትላንድ ግርማ ዓለም ተኪየ ዝብለ ለ ስምኩላ ምንሶም እውን ፀጋይ ንብሎ እውን ጠውኢሉ ተመሳሰለ ናይ ዓይኒ ፀገም ዘለዎ ሕጂ ኣብዚ ዘለዎ እዮም ንሶም ናይ ውልቆም ሂወት የካይዱ ኣለዎ ምስ ኩነታቶም ካልኦትም ብዙሓት ኣለዉ።
1: ነጋሲ ገብረ ድንግል ተወልደ ብርሃ ዝበሃሉ ኣብ ዞባ ደቡብ ኣሎ ኢና መጀመርታ ኸይድና። ዳሕራይ ግን ኣማኒኤል ተክለ፣ ትኩእ ሃብቶም፣ እስቴፋኖስ ሃብተ ሚኒስተር ዝተሰወአ ንሱ ምሳና እዩ ነይሩ። መኮነን ኢሳቅ ዝበሃል ድሕሪ ነፃነት ተሰውኡ። እዚኦም ኣብ ከሰላ ድሒሮም ዝመፁ ኣብርሃም በርሀ እዚ ናይ ክረምታዊ ማእቶት ሓላፊ ዝነበረ እዚኦም ኣብ ከሰላ ነይሮም። ካልኦት ተክለ ሃይማኖት ዝበሃል፣ ተስፋ ዓለም ትኩሉ ኣብ ናይ ንኡስ ዞባ ሓላፊ ኣብ ሰገነይቲ ኣሎ። እዚኦም ኣብ ከሰላ ይመፁ። ዳሕራይ ግን ኣብ ካልእ ከይዶም ከም ዳይረክተራት ከም ገለ እንዳኮኑ ኣብ ሱዳን ካብ ዘገልግሉ ዝነበሩ እዮም። እዚኦም መጀመርታ ዝኸድና 20 ኢና። ዳሕራይ ግን እንዳተወሰኹ እንዳተወሰኹ ብዙሓት ኮይና ማለት እዩ።
0: ፍትዊ ሕጂ እዚ ናይ ክረምታዊ ስራሕ ፍትዊ ልበል ገርግስ ምሳና ይሓ ሃብታም ስንኩላት ክሳብ ሕጂ
1: በኩረ ፅን በኩረ ዚ ናይ
0: ተኻይዱ ዘሎ ስርዓተ ትምህርቲ ናይ ኤርትራ መሰረቱ ናይ ሰውራ እዩ።
2: ታሪክ ቤት ትምህርቲ ሰውራ ናብ ንኡስ ወለዶ ክመሓላለፍ ብጉቢኡ ክስነድ ዘለዎ ብዙሕ ደረቕ ስእልን ተንቀሳቐስን ክህሉ ይኽእል እዩ። ግን ኣብ ቤት ትምህርቲ ሰውራ ብዙሕ ዛንታታት ስለ ዝተፈጸመ ብዝርዝር እዩ ክጽሓፍ ዘለዎ። ነዚ ኸዓ ኲላት ንኣባላት ቤት ትምህርቲ ሰውራ ብዘይወዓል ሕደር ክንሓስበሉ ዘለና እዩ ብምባልዮም ኣብ መወዳእታ ርእይቶኦም ኣቐሚጦም

ንሪኦ ዘለና ሕጂ መምሃሪ ቻርት ማለት እዩ። ክትምህር ከለካ ሲ መሳለጥያ የድልየካ እዩ። መሳለጥያ ብኸመይ ይዳሎ ነይሩ? እዚ ብኢድ እዩ ዝዳሎ ነይሩ። እዚ ብኢድ ተዳልዩ ነፍሶ ከፍ ተምሃራይ ከዓ ኣብ ቅድሚ ተምሃሮ ወፅኡ ይገልፅ ብዛዕባ እዚኣ ሕጂ እዚ ይገልፅ እዩ ዘሎ። ዓፅሚ እንታይ እዩ? ዓፅሚ ምምናትን ዝበሃልታ እዩ። ኣብየናይ ክፋል ናይ ኣካላት ናርከብ እንዳገለፀ ከሎ ዝወፀ ስእሊ እዩ። ነዚ ሕጂ ምእንቲ ኣብ ጥራዞም ከስፍሩ ከይሽግሮም ከዓ ንነብሶ ከፍ ተምሃራይ ብዚኣ ብዝነኣሰት መንገዲ ተሳኢላ ኣብ ኢዱ ትወሃቦ፣ ኣብ ጥራዙ ከዓ ኣብ ገዝኡ ቀሲ ኢሉ የስፍራ ነይሩ ማለት እዩ። እዚ ንሪኦ ዘለና ተማሂሩስ ድሮ ኣብ ምንባብ በፂሑ ሕጂ ናበይ ንኸይዳ ኣለና? ካብቲ ዝጀመረ ትምህርትስ ናብ ውፅኢት ንኸይዳ ኣለና ማለት እዩ። እዚኣ ንበዕላ ሕጂ ተማሂራ ድሮ ናበይ ሰጊራ ኣላ? ናብ መምህር ሰጊራ ኣላ። ኪኖ ምምሃር ሲ ሞያዊ ብቕዓት ከም ዘምፅእ እውን ይኸይድ ነይሩ ማለት እዩ። ሕጂ ኣብቲ እዋን እቲ ዝመሃርናዮም ኣብ ሓምሻይ ክፍል በፂሖም ኦፕሬተራት ዝኾኑ ሓካየም ዝኾኑ ክሳብ ሕጂ እውን ኣብ ዞባታት ይሰርሑ ኣለዉ። እዚኦም ሕጂ ፍርያት ናይቲ ምጥፋእ መሃይምነት እዩ ማለት እዩ። ነዚ ንምግባር እዞም ኣብዚኣ ንሪኦም ዘለና ሕጂ ኣባላት ባህሊ ናይ ቀያሕቲ ዕምባባ እዮም። ንሕና ንድሕር መስመር ወፂና ምጥፋእ መሃይምነት ክንምህር ከለና እዚኦም ከዓ ጎድነ ጎድና ትምህርቲ ኣገዳስነት ናይ ትምህርትን ኣብ ዞባታት ኣብ ድሕር መስመር መፂኦም ባህሊ ብግቡእ ምርኢት ይካየድ ነይሩ። ኣብ ነብሶ ከፍ ዓዲ እንዳኸዱ እዚ ምርኢት እዚ ከዓ ይካየድ ነይሩ። ነቲ ወፍሪ ንዕኡ ሓገዝ ንምግባር ሕጂ ባህላዊ ጎስጓስ ኣነ 10 ግዜ ካብ ዝዛረብ ሓንቲ ደርፊ ኣተኣኽሎ ሕጂ በታ ሓንቲ ደርፊ መሃይምነት ምጥፋእ መሃይምነት ትብል ደርፊ ላ ንኣብነት ኣብ ዝድረብ ንረሽ ኣብዚኣ ሕጂ እሳ እንድሕር ተደሪፋ ኩሉ ተምሃራይ ሒዛ ኩሉ ቆልዓ ሒዛ ኣብ ነብሶ ከፍ ገዛ ተኣቱላ ማለት እዩ። ስለዚ መሃይምነት እንድሕር ኣጥፊእካስ እንታይ ዕቤት ኢኻ ከተምፅእ ትኽእል ካብኣ ኢና ንብገስ። ምክንያቱ እዚ ድሕር ዝመፅእ ሕጂ ንሪኦ ኣብ ዝኾነ ጭርሑታትና ዘንብብ ዕንብብ ዝብል ኣብቲ እዋንቲ ዝጀመረ እዩ። ምክንያቱ ሰብ ክዕንብብ ተ

0: ኣብቲ ዝድለኽ በፅሕቲ ኮይኑ ከንብብ ኣለዎ። ከንብብቲ ኮይኑ ከዓ መሃይምነት ከጥፋ ኣለዎ ማለት እዩ። ካብዚ ተበጊሲ እዚ ውድብ ህዝባዊ ግንባር መሃይምነት ክጠፍእ ኣለዎ ዝብል ጎስጓስ ዝገበረ ትምህርቲ ኣብ ኩሉ ዝብል መደብ ከዓ ኣውፅዩ።
1: ኣዝየ ዘመስግነካ ኣቶ ሃብቲ ሓጎስ ስለፅፉፉን ንፁሩን ዝኾነ ሓበሬታኻ። ብፍላይ ድማ ነዛ ክንብላ ዝፀናሕና ካብቲ ብዙሕ ኣብ ኣዳራሽ ዞባ ማእከል ንስእሊ ዘቐረበ ነታ ጎስጓስ ናይ ምጥፋእ ማሃይምነት ወይ ድማ ዘመታ ናይ ቤት ትምህርቲ ሰውራ ትብል ኢና ከም መደብ ኣቕሪብናዮ ሞ ኣዝየ ዘመስግነካ ደጊመ እንኳዕ ናብዚ በዓል ምስራት መበል 50 ዓመት ወርቃዊ እዮ ቤሉ ኣብቃዓኩም ክብሉ ይፈቱ
0: ይቀኒየለይ።
2: ዝኸበርኩም ተኸታተልቲ መደብ ማእገር ናይ ሎሚ ትሕዝቶ መደብ ማእገር ኣብዚ ተዛዚምሎ። ናይ ሎሚ ትሕዝቶ መደብ ማእገር ብምክንያት ምምስራት መበል 50 ዓመት ቤት ትምህርቲ ሰውራ ንዕኡ ዝድስ ዝተፈላለዩ ትሕዝቶታት ኢና ክነቕበልኩም ፀኒሕና። ከምኡ ድማ ኣብ ኣዳራሽ ዞባ ማእከል ዝነበረ ብምክንያት እዚ ወርቃዊ ዮቤል ናይ ምምስራት ቤት ትምህርቲ ሰውራ ዝተካየደ ስእላዊ ኤግዚቢሽን እውን ኣካል ትሕዝቶ መደብና ጌርና ኢና ናብኹም ክነብሎ ፀኒሕና። ኣብ ዝመፅ ሰሙን ብካልእ ትሕዝቶ እዩ ክኾኑ ምረኻብና። ክሳብ ሽዑ ሰሰናይ ብሩቅና እናበልኩ ቅድሚ ምስንባተይ ንስ ከም ፀናሕና ጋዜጠኛ ሳምራዊት ሊቪዮ ከምኡ ድማ ሰኣላይ ኣስመሮ ሚሳቅ ብምዃን ኢና። ሕጂ ድማ ናብ ዝሰርፉ መደባት ኤሪሲቪ ነስክረኩም።

እስከ ኦጎስት ናይ እለሰነት ጎና ሌጣ 180 ቢልዮን ዶላር ላትገብእ እግሪሕ በዳይዕ ክምሰል ወደያ ዲብል ሓብራ ልዕሊ ብምስል ናይ ደዓም እቲ ሕድላ ሸቢሕ ኣውራሓት ልትሬድ ይብሃላ እብዝያድ 24 ምታይት ክምሰል ዘየዳ ሸርሐያ እቲ ክልሖል 165 ቢልዮን ዶላር መትባዳል ትጃረት ዋድያ ላዕላይ ሩስያ ውህኒ ድማ እግሊ ዓደድ እተታልያ 3 ሰነት ዲብ 100 ቢልዮን ዶላር እግሊ ወቅላሁ ካድመ ክምሰል ኣለያ ዝሓብራ ሓይሳም ወሓይሳት ናይ ኢላ ሰዓት ኣኽባር እግለትምም ገለ ጽባጥ ምነርእሱ ግልትገምግልኩም እበ ደረጀት ኣቅሊም ቅብለት ባሕር ቀያሕላ ልትቀደም ጽባጥ ፈን ሕፍዝ እግሊ ግበአቱ መጥፋ ቀዲ ቀደማ ኤርትሪን ስካን ጁባ ዝክረት 5 ሰነት መታሳስ መድረሰ ሰውረት እበ ነያረት ኣየደው እቲ ኣቅሊም ምግብ መናፍዕ ንኡሽ ወመክስባይ ዳርቃ ሓርስ እቱ ለልሕድግ እጅትማ ገብአ ርኢስ ውዘራ ስሎቫኪያ እትሊ ወክት ጎና ልትረ ለሓለ መሓግዝ ጣቃት ሕሉል እግልት ባሰር እግሉት ላካ ኣሜሪካ እት ክልሖል ዲብ ሊትዌንያ ለትነዱ ዴሻ እግልታ ተላልዩ ክምሰልቱ እተመረት ሩስያ ምስል ሰብ ሽርከ 3 ድወላ ወዴቱ መትባዳል ትጃረት ብዝያድ 15 ምታይት ክምሰል ዘየዳ ሸርሐት ካብ ሓይሳም ወሓይሳት መተቅበለት ቴሌቭዝዮን ኤርትርያ ግልላ ሰዓት ዝብላ ኣክባር ትላተሞም ወቅት ከይረበርከቲ ስለልተላለየ ረ

ዕዲና ክልዶል ክምሰል ፅላል ትትወሰፍ ዳይመት ይኮን እግልገለት ኣስሕቆ እግልገለት ኣበክዩ እግልገለ ማሕበር ጋምል እግልገለሀ የቲም ራድኣይ ኣለበቱ እንቱ ተረክተ ብሎ ትሓድጎ እምበል ራድኣይ ወራፍ ዓይለ ተርፋ ግርዝ ላልእተ እቱ ፅላል ላጠስሱ ኣብሽር እንደ ቤላ እባዳር ኣማኑ ለጌሳ እግሊለ ሕሰብ ኣካን ዋልዳይ ለገብእሉ ዝሓዘ ምናታ ኦሮካ ነውሸው እዲናየ ሰበት ልብል ልብ ለከርሕ ወቆፅ ኣየቲም ለገንሕ ኢልትረከብ ገብእ

እትሊ ዝክረት ሕምሳሰነት ዮቤል ዘህቢ መተኣሳስ መድረሰት ሰውረት ገብአትል ሃላወክድ እቲ ረእስ ገቢል ኤርትርያ ለትፈረዳ መግዘም ምስትዕማር ውህቱ ለካል ቀዩ ኣፅላዓት ወመሻዊት ሓያት መንበረት

0: ኣብ ሕሩባት ለትፈንጠረው እብራሕ እፍግር ምን ሕሩባት ለፈረው እግሩዝ ምንገብእ እብ ኣፍራድ ወመጃምዕ እትዜሮ ኣውማ በዓት ቤጫይ ልጃምዖ እትላዕለው ኢንቱ ኣዘይማ ፋጥና ለገብእ ግላዕላ ስራይ ወመራዓየት ይተርፈምና ላኪን ምና እቲ ዓዳ እትሸባሕ ለተእምራ መንበሮ እላ ፍንቲታ
1: ባዳ ሓደ ማለት ድራሰት ኣስተብደይኮ ኣዋላይ ፈስል ኣስተብ ኣይሰብ

0: ተሓፀቡ ጁሃል ዓላ እቡግሊ ተስትሓቅር እቡግሊ ተተእሰፍ ካፍ መርዓየት በመረቢያ ትገብግል ዓላ ሓቆሁ ዲብ ዓም 1ልፎ8ማንያ ክልኤ ሕታ ዲባዶ ሓታ ዓለት ዋነ ዲባዶ ሰለስ ዓልኩ ክልኤትና ደረሳ ዓናተወ ክለ ብዕምር ኣነ ዓበምና ኣዘ መወደ ምን ባዶ ሓተ ለእጀኒ ለንኣይሽ እጃዘ ተቦም ንገቢእ እተ ምኖም ለልዓቡ ከም ሓሆም ደርኦ መፁ ኣዘ ብዙሐ ደረሳ ናይ ትግረ ባዶ ሰለስ ዓና ዲብና መፅእ ዲብና መፅእ ወምስና ትውዕል እግልማ ሓተ ለልቃት ህሌት ብትትፋሃም ምስና ካልኣይት ብህታልዓሎት ረሓመት ህላ እኩሉ ምነው ክድለይ ትግልፋጥና ለኣምራ ከም ሰኒኢሽ ሕቸ ደቀ ተተው ክድለይ ንባዶ ሰለስ 8ማንያዊ ክልአ ድቡ መፅን ዓለት
1: እስካ ሓምሳይ ፈትል ዚቡ ደረስኮ ምን ሓምሳይ ፈትል ናቕፋ ካሬና 90 ማለት ናቕፋ ዶ ካሬና ንድረስ እንደናሓዘ ሓቆ ብዙሕ ይደረስኮኒ 91 ሕርት መፀት ሕርት መፀት 91 ሕርት ከም መፀት ኣና በስ ገስኮም ኖ ግልሚ ደግሞ ገሊ ዓለው ትስሕ ዘለኩ ጅኑድ ዓላ ዲቡ ኣዋልጦ ብ ዓላ ኣምና ሙሳል ብሉ ሓተ ዛሃራ ዓለ ዝብላ ደግማ የዓላ ወለት ፍላን እንቲ ክንንቲ ክንንቲ ልብላን ዓ ኣዳም ክለው ክልክ ክኒ ድብ ሸባሕ ድብ ሽዕብ ይባፅዕ ድብ ከረን ኩሉ ግንዳዕ ልብና ዓሎ እዚ ኩሉ ድብ ረእሸ ፀበጥኩዋነ ለኣዳሚ ማለት
2: ምን ክልእንክር ኤርትርያ እታ መድረሰት ለመፀው እግሩዝ ምስጢሮም ዶላሓኮ እግልካ ሕና ለእብኣባይ ለነዳ ኣብያትና እግል ንንዳቅ ወተረትና ኢላ ትቀተለው ዋልዴን እግል ንትፈደ ሰውረት ፈገርና ልብሎ ምን ማዓስከራት ላጅኢን እታ መድረሰት ለመፀው እትክል ሽብር ምድር ኤርትርያ እብመስተዕምረት ለገብእ ቀትል ወእንድድ እንደ መራእቶም በደል ሞት እብኣባይ ሞት እብሓበን እንዳሓረው መፀው ኣቦዎም ምናድሊን ለዓለውማ ዋልዴንኩም ምናድሊን ቶም እንደትበሃለው ንዳል ዔብ እንደተዓለባ ሃድፍ ቀትል እግል ልግብኦ ሰበት ፈረደው ንእሽ እንደኢካርዖም በደል ሞት ኣከይሞት ሞት ሓበን ንዳል ሓረው

0: ተመሰረት ከም ዝኣተይኮ ኣለሆም ላታጅኑ ዝፀንሖም ክሎት ወላ ምስሊ ገይሶ ላኪን ሓረ ዲባ ምስሓም ከም ዝኣተና ፋሕፋሕ በልና ግንትረይ ቀዳርናኒ ዲኩም ስለ ጅን ዘለየና በይና ዓልና ይኮኒ እታ ብዝሓም ከም ኣተና ጀልሃንቲ ከም ኣተና ብዙሓም ኣጀኒ ፀንሓውና ስናትና ግናተ ኣመሪ ቀደ ፋሕ ቤልና ትክል መሳርዑ ንታታ ድዩ ፋሕ ከም ቤልና ባዴና ባለቱ ላኪን ምና እታ ባዶ ሓደ ኣተና ዓሬር በፀና ለይ ግሩም ዝዘከሩ ማሻላ ወላሂ ግሩም ማሻላ ኣወል ከይን ለመድናው ዓልና ይኮኒ ሓቁሕ ዓሬርብ ከም መፀና ሄኒ ባዶ ሓደ ከም ኣተና ከላስ ማሻላ ምስለ ከምሰለ ኣውላድኡም ምስሊ ንደርስ ምስሊ ንበልዕ ምስሊ ንሰተ ምስሊ ንተሓፀብ
1: ግሩም ኣወል ድባ ተርቤት መፀክም ገቢ ለእጀኒት ልባሶም ሓተቱ እሊ ናይ ፍላንቱ ውእሊ ናይ ፍላነ ትበል ኣለቡኒ ኣብ ሕበር ትለ ዝተሓፀብ ኣብ ሕበር ትለ ዝተዓፀፍ እታ ናይ ላ ልብሰትናዮም ጎትን ገቢ ናብራሆማ ኣክል ሕት ከምሰለ ይሃቶም እታ ወክድለይ ዶር ናይ መረቢያት ላዕላ እሊ እንደተርክ ግቱ ቀይሴ የቀድሪኒ ሓተ ናይ ልባሶም ነፍሶም ሕፅበት ብዙሕ መታክል ዓለ ዲባ ነፍሶም ዘይጠረት ወዲዮ መንእንሰር እየኒ ኣብ ዕጨይቱ እንጀረት ልስንክትግሎ ግለሎም ኣጀኒት ሎም ግታ ብልዒ ኣግዱር ናይ መዲደት ለገቢ ኣውሄኒ ሸርበ ለገቢ ዶልትሪዮ ከፈለ በልዓና ለያ ንብልዓና ንሕና ተወክድለ ኣነ ግኖሸ ደረሰይት ዓልኮ ነዳ ዕለያ ላኪን እግል ኩሉ ሕናማ ምን ኢና ለለከተ ድፋዕ ለስተሽዳለ ሰበት ልብልዓለ ንዳል ሰበት ሓስበያሁ ውልኩሉ መታክል ሓልፈያሁ
2: መድረሰት ሰውረት እቲ ረአይ ራት ዕለት በኔት እግል ምስተቕበል ለታቃምት ወክድ ሊሪም ወርልሕጨር ክምሰል ብልቶት እቲ ርእስ ምድር ወሸዓብ ኤርትርያ ባርክ ላህላ እስትዕማር ክምሰልት ቀንጠጥ ፈጅር ሀየ ኤርትርያ እግላ ለገብእ ለበንያ ወላ ልዓምራ ዳርስ ኣግማም እግል ለህልእላ ለስለል እምቦተት ከረት እሊ ቃሎት ሕሩፋት ወኣናሺት ደናግህቱ

0: ዓላ ኣወድግ ምስተቕበል ክምሰልቱ ሰልፍ ለበርህ ከረው ጠባጠበው እግሉ ወትበገሰው መንቱ ምን ኣያቱ ምን ኣምፃዩ እግል ምመፃ ለልብል ኣስእለት እብላ ይከስስ ሳልሕ ወእብ መስኡልየት ላልእገርስ እምበል መትሓላል እብ ኣማነት ወኤማን ለከድም እግልግባእ ብንየቱ ለኣውለውየት ወላ ዓቤት ወራት ዓለት ውደ በገስ እግል ትተዓወቱ ለትብል ስቅራት ዕንዱ ቃም ሰበት ዓለው እላ ይትገብእ እንደ ኢልብሎት በገሰው ዮም ሀ ዓድ ለተእሸንን ወላ ትሰምእቦም ኣግማም እንደፈረው ውላድ ሰውረት ልትበሃሎ ኣለው
1: ኣይወ እምበል ድራሰትማ ማሻላ ብሩም ጻብጣም ናቶም ኩመት ማሻላ ልባስ ምንገቢ እተ ናይ ኣድረሶትና ምንገቢ ያምሊ ምስላ ጥያራት ዝረበሽ ላዓልና ኣምዕል ከደን ለውዕሉና ወላሉ ለዓይሩና ግልሕና ንድረስ እግሎም ብነዳፈት ኩሉ ምስ ምፀብጡና ዓለ ክቶም ዘይበልዓ ውግልና ለበልዑ
0: ብዕድ እቲ ኣዋልድ ኣንሳት እብዓዳት እጅትማዕየት ወሰዋልፍ ባርክ ላዓላ ላዓባ መሓለኪት እንደ ተዓዴካ እግል ትክደም መትሰባል ሰብር ወካህላት ለጠልብ ብዕድ ወቀይቱ እለሀ እቲ ኣያ እግል ትብፃሕ ተሓዘ ክምህለየካ ፋጥን ሓቆም እንታ ለገበይ እለረይመት ምንረይም ለህደፍ እግል ትባፃሕ ክምቀድር ዮም ክምሰልከረ ፋጥማ ወመልህያማ ዶልትርአ ለርአይ ኣክል ኣይዋድሕ ክምሰል ዓላ ልትፈረግ እግልካ
1: ኣዩ ዘቶም ለመዘረሲን ለምስሎም ኣቴና ኣባያ ዓና ይኮን 8 ሰነት 7 ሰነት ገላ ዓልና ኣዘ ዲቡ ሕፅባ ነፍስና ነሶም ሓፅቡና ወልባስና ማሻላ ኩልና ሓቲ ዓሽነት ትልትኣከብ ኩልና ምስሊ ንለብስ ናየ ናይካ ይልበሃል ኣለቡን
0: ካብ ፋጥና እብኖሳ ምክምሰል ሓለፈት እትሻርሕ ዝያድላ ምን ረሕማ ለወልዳታ እማ ለተእምራ ለዓቤታ ለሓንቀቀታ ለኣድረሰታ ኣዳም ለወዴታ ክምሰልታ ትወስፋ ፋጥና ኣነ ወለት ሻዕቤት ኣና ምን ትብልማ ለእብ ዕምር ራሕመቶም ወጥሳቶም ለኢረክበት ዋልዴና ኣክሎም ወዓረዶም ለገብኦ እግላ ለጠሱሳ ይባእ ወሓሎ ለልትበህሎ ኣካን እም ወኣብ ለደብኦ ሰበት ረክበቱ ፋጥና መድረሰ ሰውረት ምን ኢት ገይስ መወገበ ትገብእ
1: መድረስ ሰውረት ኣገልየ እምየታ እምየ ከማ እም ለዋልዳይት እንደ ወልደት ተዓበ ተደርስ ተነድፍ መርሓል ተበፅሕ ከም ሰላታ ናመድረስ ሰውረት ገልየ ኩሉ ሓያቸ ቡት ማ ዘደግም ይከዓልኮ ወለት ምን እንት ከም ቤለታ እሲቶ መብዛሓ ዲባ ወለት ምን ተላ ከም ቤለታ ወለ ሻዕብየት በልያ ቤኳ እቡ ዘ መድረስ ሰውረት ገልየ በስታ እምየታ እትለ ደረጃ ትለብፅሓተኒ ወስካ ዘማ ኣና ምኖም ግይፍገር እንደ ቤኮት ዝራሰቸ ለዋሰልኮ ወልፌን ወኣርባዕ ከም ምንጣየ ሰውኒማ ኣትሓረውና ብሸቁል ክንትዋስላ ወላ ትፈግራ ከምሰል ቤለውና ኣነ ዋስል ቤልኮ ኣነ ወላ ገነት መልሄቸ ሸቁልና ዋስል ተሓንቲ ሕኩመት ኣለና ወቲ ሓንቲ ሕኩመትና በዚ ምስሎም ዓብየና ዘይ መስሎም ሸቁልና ዋስል ቤል
2: ሓቁሓ ዲብና መፃት ወምስልና ሄኒ ሓምስ ሰለት ገብ ዕምራ መፃት ወምስሊ እሉ ኩሉ ፀገማ ምስሊ እሉ ኩሉ ለሳደፈያ ኣልምህም ምስልና ለመሪር ህታማ ካፋሓት ቡካልኣይ ክፋሕ ገብኣ ግለባህለቱ ወእድሃ ይትሃይብኒ ንሕና እዴና ይሂበት ሓተምና ለደረስና ሃታ ወኣስ ክላሄኒ ምስልና እንደት ገይስ ዓለት ዓራርብ በፅሓት ውዲብ ዓራርብ እንደደርስ ምኒና ሰበት ትንእሽ ዓለት ዲቡ ሓደግናሃ ወንሕና ተለብዐ ለቢርኩኪ ዲቡ ጌስና ወህታማ እንደደርስ ዓለት ገራ ሕርየት እትል ሽቁልናይና ዓሬተኒ
1: ከምሰልየ ዓባ ብልኣና ነብሱ እንዳቀድራ እንደሸቃ ዝብዓድሉ ግ ቤቱ እንደሸቃ ነብሱ እንዳቀድራ ገልተ ቀድር ብል ከምሰሉ ሓይሰ ግልሚ ኣና ዘ ነፍሸ ምንቀደርኮ ምን ዓበየ ከምሰነኮ ኣለኣና እትለመርሓትላ በፅሐኮ እንደሸቀየኮ ገልዒር ቀተርኮ ዘይኮነ ኣና ሳሕል ምን ይገይስ መድረሰ ወረት ምን ይዓበ ልበከትልው ይረከብኮ ንብል

ኣብነ ውክድለይ ፋጥ ናይ ፈንቴታናኒ ሓር ንሕና 83 ምስሚ ገየስና ዘመተ ገየስና ኣውየነ ኣብደዮት ቅበት ገየስና ሓና ኣብደዮት ቅበት ደል ገየስና ፋጥና መር ንእሽ ሰበት ዓለት ወምስለ ዝሩፍ ብነፍሳ ንቕስ ሓስላ ዓላ ዲባዳ ሓቲ ዓለት ሓቆ ክላ መፅእ ከረምከረም መፅእ ለኣኖ ንሕና ዲባ ውክድላ ሸቕሊ ንሸቀ ወታ ውክድላ ሓጋ ሂየኒ መድረሰ ሰውረት መፅእ ድራሳትና ዋስልዓና መድረሰት ይተሓገልናሃን።

0: ባክዓና ክብል ሰብሉ ደሎ መፅእ መፀና ዓለት ወኣምርና ጦላ ወብከም ስልእሊ ሓለትና ያዘ ናይ ኣማን መራዓይ ትግብእ ግላዓላ ሓተይ ዓላ ላዝኑፍ ግኖሰል ጀኒት ንሽወያ ንቕስቢ ከም ንገብእ ክለየት ግልቕረቦ ከለቀድሮ ላኪን ለመረቢያት ወለመደርሲን ለዲብል ዓለው ከምሰል ወለቶም ወለት ርሕሞም ራዕዋ ሰበት ዓለው ድራሰት ግትዋስል ቀድረት
1: እትል ንኣነ ብታ ትልየና ብዙሕ መታክል ዓለም እያ ነብራ ልኢ ዓላእቱ ለተበሽልቱ ልኢ ዓላእቱ መንዘል ለኢ ዓላእቱ ንዘከረኒ ለዓዳይ እንደ ምስን ወደው እንደ ሓፍረዎ እንደ ኣሰናናው ዲቡ ተምኣተውና ምስሙ ዲብ እበን እንደ ሰንክታ ዜንጎ ወገለ መለ እንደ ሰንክታ ወሓተ ግድር ገለ ዓላት ዲባ እንደ ለኣበሽላ ምን ዓስር ኣካን ሰበት መፃና ሰፈላልዓና ዓላ ሓምስ ሰቡዕ ዓማርና ሰማን ከምሰሉታት ቱልዓላ እዚ ግል እላ ጀኒትል እንደከወንካኹ ግል ምስሙት ተኣብፅሕ ብዙሕ መታክል ዓላቱ ጀባ ሻዕብያት ላኪን ምና ለተተሓመድቱ ናይ ረይም ርአይ ዓላ ግላ ዓድ ብከላሽናት መዳፍዓት ገለ ይኮን ለተተዓመር ዓድ ብድራሰተ ለተተዓመር ትብል ሰበት ዓላት እሞ ዲብ ጨቢብ ውቐት ንሳዕ ከራ ናቕፋ ሕሩር ይሄ ላሕሰብ እዩ ኩሉ ከራ እሊ ሓር ለተሓረራ ከረ ናፍዓበት ብደቀም ሓር ሕሩር ይዓላ ሕሩባት ልትገያይስ ተዓላ እትሊ ሕሩባት ወቐቱ ሕና ተኣሰስና ከዲብእሊ ለትበልዑ ልኢ ኣለብ ካብ ምልዓል ጣኢራት ምንታሓት ደባባት ኩሉ ንዝህላሱ ተኣሰሰት ላኪን እግልእሉ ኩሉ መታክል ምስል መደርሲና ምስል ዓብያና ላዓለያ ንሕና ኩሉና እሊ መታክል ዝሓለፍና ወእትሊ ውቐት ዝዘከሮ ትልየ ኳ እትል ውቀት ልክና ግናሓልፉ ዩ ቀደርና ረግል መታክል መታክሎ ትልዓላ ላኪን እሎም ዝዓበውና ሓሙዶም ኣዳም ወደውና ከም ሰላናዮም ረአይ ናይ ጀፈ ሻዕብያ እግል ሓቁ ሕርየት ዝብሎ ዝዓለው ኣዘ ዲብ ኩሉ ኣማክን በፅሓና
0: መደርሲን ኣበውቶም ወመደርሲን ቶም እግለ ሓምቃ ሳዕድዎ እግለ ሓማ ዳውዎ መንእሰርማ ሓካይምቶም ልትልዓለ ዝዓላ ዲብ መድረስ ነብረት ለገብል ዓላ ብእንክር መደርሲን ንበሎ ብእንክርላ መረቢያት ንበሎ እሊ እንደተርክ እንደ ቀየስክዮ ክእልይቱ ግቲ በለ ይቀድሪኒ ናይ ኣማን ስቡላም ዓለው ወፍገሪት ናዮም ተዓብ ረአዎ ዮመቴኒ መድረስ ሰብረት ዝኣሰሰቶ ከም ደካትር ህለው ግና መድረስ ሰብረት ዝኣሰሰቶም ከም መስኡሊን ህለው ግና ዲብ ኩለን ማእስሳት ናይ ሕኩመት ናይ ኤርትርያ ደረሳይ ናይ መድረስ ሰብረት ልኣልባ እትልወክድሊ ይህልየኒ ለኣሳስ ሄኒ ሓታ ለመብነኦ ልቤለኪታ ናይ ኣማን ራትዕ ለጋኣ መበገሲ ናይ ጀበ ሻዕብየት ሰብረት ግትዋስል ግአት ምንገቢ ኣው ሄኒ ፈጅር ተዓወተት ምንገቢ እግላ ዓድግን ለመቃርሕ ለቀድር ዳር ሰዳም ሰበት ሓዝያ ናይ ረይም ሰበት ሓስበው ለመድረሰት ተኣሰሰት እላ ልዓባይ ተኩለና ለየን ክሕዳ ለመድረሰት ምት ትኣሰስ እሉ ኩሉ ሸባብ ወይ ፈራኒ እሉ ኩሉ ሸባብ ወይ ጠወራኒ እግል መስለ ድ መድረስ ሰብረት ደርሶ ዝዓለው ኣብ ድራሰት ደጣ እንደይገብእ ለቀደሜና ዝዓለው ዲብ ከረ ዜሮ ለእተው ሱሳይ ወራይ ኩሎም ዲብ መዓር ክሻርኮ ዲብኣ ዓቦ መድረስ ሰብረት ዓቦ ወሙኒ ሄኒ ድፋዕ ገይሶ ወለት ሓርብ ዓሎ መበገሲ ናይ መድረስ ሰብረት ርእናሁ ምንገቢ መደርሲና ርእና ንጌ ወመረቢያት ርእና ምንገቢ ኣነሸርሐ ቤለክ ምንገቢ እግሊ ሓስእ ፍሪ ምንቀያስ ወልዓል ለዓርቃ ለለብውሶ ፋጥና ልባስ መፅአክ ምንገቢ እንቲ ብክ ምንገቢ ለልባስ እንቲ ለብስ እያ እንቲ ኣለብክ ምንገቢ ግል ለሂሉዋ ምንቲ ለለመቃርሑሉ ለመረቢያት ላዕለያ ወለ መደርሲን ላዕለዉ ከቶምቶም ለከምሰ ምንእንሰር ፎርኖ ሸቁ ምንእንሰር ምስለ ጀኒት እንደጎብ ልዕብዕብ እነነስኡ ሰብራ ዕንጨይተ ዕጨይ ዝፈረሮ እላዓለ መፃግምናዮም ካለሓለት ርእናሃ ምንገቢ ብዝሕታ ፋጥና ሄት ከብልእሊ ተሓቀፈት ወዓቤት ኣብ ይስእነት ውኡም ይስእነት ለመብገሲና ፋጥና ሰበታ ካብ መድረስ ሰብረት የኒ ዓባይ ኣካንታ ወበክት ናይ ፋጥና ኣነ ጉርምቱ እንደ በግሪ ሽሖ ቀድር ለህለ ብዲር ሳደፋ በይኑቱ እበል ዓለተምንቲ ትለከፍ ምዎግአት ወዓቤት ላለው ዓቤትኒ لأن الظروف سيئة.

0: ወከልቲ ኣሜሪካን ኢራንን ኣብ ከተማ ኒውዮርክ ዘይቀጥታዊ ዝርርብ ከም ዘካየዱ ተገሊጹ። ኣሜሪካ ኣብ ጸጥታዊ ጉዳይ ደሴት ግሪንላንድ ዘተኮረ ስምምዕ ምስ መንግስቲ ዴንማርክ ተፈራሪማ። ኮሎምቢያን ኮስታሪካን ጸጥታውን ወታደራውን ሽርክነተን ከስፋሓ ተሰማሚዐን። ዝርዝር ዜና። ልዕሊ 7000 ምዝጉባት ኣባላት ዘለዎ ሃገራዊ ማሕበር ኣእምራውን ምዕባልኣውን ስንክልና ኣብቲ ስንክልና ዝፀንሐ ድሑራት ጠማምታ ተወጊዱ ኩለንትናዊ ምዕባለ ኣባላት ንምውሓስ ዝሕግዝ ዓውደ ዘተ ኣብ ኣስመራ ወዲቦም። ኣብቲ ኣጋጣሚ ኣብ መስርሕ ምእላይን ምሕብሓብን ስንኩላን መቕረሐ ምዕሩይ ዕድላት ብዝሓይለ ክስራሓሉ እውን መዘኻኸር ቀሪቦም። ወኪል ኤርናዮናታን ዕብዮን ዘዳልዎ ጸብጻብ ፍሩትን ዓንዶም ከተቕርቡ እያ።
1: ኣብ መስርሕ ምእላይን ምሕብሓብን ስንኩላን መቕረሐ ምዕሩይ ዕድላት ብዝሓይለ ክስራሓሉ ኣብ ሚኒስትር ዕዮን ማሕበራዊ ድሕነትን ዋና ዳይረክተር ክፍሊ ማሕበራዊ ድሕነት ኣቶ ምሕረት ኣብ ፍስሃየ ሎሚ 23 መስከረም ብሃገራዊ ማሕበራ ኣእምራኣውን ምዕባልኣውን ስንክልና ኣብ ዝተወደበ ዓውደ ዘተ ኣዘኻኺሩ። ኣብዚ ኣብ ኣስመራ ኣዳራሻ ኮሰእ ዝተኻየደ ካብ 6 ዞባታት ዝተወከሉ ሰብ መዚ መንግስቲ ግንባርን ሃገራውያን ማሕበራትን ዝተሳተፉ ዓውደ ዘተ መንግስቲ ኤርትራ ንጉዳይ መሰል ስንኩላን ብሓፈሻ ስንኩላን ቆልዑ ድማ ብፍላይ ኣብ ሃገራዊ ቻርተሩን ሕግታቱን ኣስፊሮም ከም ዝሰረቱን ኣብዮትን ምዕሩይ ተሳትፍነትን ንክረጋገፅ ከምኡውን ስንኩላን ተኻፈልቲ ኩሉ ፀጋታት ንክኾኑ ብዕቱብ ክሰርሓሉ ምፅንሑ ገሊፁ። መሻርክቲ ብሓፈሻ ተሳተፍቲ ዓውደ ዘተ ድማ ብፍላይ ኣፍልጦ ሕብረተሰብ ኣብ ምእላይን ምሕብሓብን ምስ ኣእምራዊ ን ምዕባልኣውን ስንክልና ዝነብሩ ቆልዑ ብምብራኽ ኣብ ጉዳይ ትምህርቲ ጥዕናን ማሕበራዊ መዳይን ከም ዝሰረቱ መደባት ዝረጋገፀሉ ባይታ ክፍጠር እቲ ፆር ድማ ናይ ሕብረተሰብ ዝኾነሉ ባይታ ክጣጣሕ ኣቶ ምሕረት ኣብ ተላብዮም። ኣብ ሃገራዊ ማሕበር ኣእምራኣውን ምዕባልኣውን ስንክልና ሓላፍ ምምዕባል ዓቕሚ ሰብ ኣቶ ያቀብ ሃይለ ብወገኑ ንሓፈሻዊ ድሕረ ባይታ ማሕበር ከምኡውን ዓይነትን ቁፅርን ምስ ኣእምራኣውን ምዕባልኣውን ስንክልና ዝነብሩ ቆልዑ ብደረጃ ዓለምን ሃገርን ብዝርዝር ኣቕሪቡ። ኣደ መንበር ሃገራዊ ማሕበር ኣእምራኣውን ምዕባልኣውን ስንክልና ኤርትራ ወይዘሮ ይብረኣለም ይዕብዮ ድማ ቀንዲ ዕላማ ናይቲ ዓውደ ዘተ ኣብ ልዕሊ ኣእምራኣውን ምዕባልኣውን ስንኩላን ዝፀንሐ ድሑር ኣጠማምታ ተወጊዱ ኩለንትናዊ ምዕባልኦም ንምውሓስ ምስራሕ ምዃኑ ገሊፃ። ሃገራዊ ማሕበር ኣእምራኣውን ምዕባልኣውን ስንክልና ኣብዚ እዋን 7090 ምዝጉባት ኣባላት ኣለውዎ።
0: ብደረጃ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ሃገራዊ በዓላትን ፈስቲቫላትን ዘቕርብ ያታ ውርሻታት ብዓሚቕ መፅናዕቲ ዝተሰነየ ክኸውን ብ22 መስከረም ኣብ ዝተኻየደ ንትሕዝቶ በዓላትን ፈስቲቫላትን ዝገምገመ ርክብ መዘኻኸር ቀሪቦም። ኣብቲ ብክፍሊ ባህልን ስፖርትን ተወዲቡ ኣባፅዕ ዝተገብረ ገምጋም ወከልቲ ባህልን ስፖርትን ዞባታት ከምኡውን ሓለፍቲ ጨናፍር ሚኒስትርታትን ሃገራዊ ማሕበራትን ተሳቲፎም ነይሮም። ዋና ዳይረክተር ናይቲ ክፍሊ ወይዘሮ ዘይነብ ዑመር ኣብ ዘስማዓቶ ቓል ዞባ ሰሜናዊ ቀይሕ ባሕሪ ሰፊሕን ሃብታም ውግዕታትን ልምድታትን ዘለዎን ብርክት ዝበላ ብሄራት ዝሓቁፍን ብምዃኑ ሰፊሕን ዓሚቕን መፅናዕቲ ንምክያድ ከቢድ ወፃኢታት ዝሓትት እኳ እንተኾነ ምስ ምምሕዳራት ንኡስ ዞባታትን ካልኦት መሻርክትን ብምትሕባር መፅናዕትታት ክካየድ ምፅንሑን ከም ዘቕፅልን ገሊፃ። ተሳተፍቲ ብግድኦም በቲ በብእዋኑ ዝቐርብ ያታዊ ትሕዝቶታት ዝምስገን እኳ እንተኾነ ብዙሕ ዘይተዳሕሰሰ ከባቢታትን ፀጋታትን ስለ ዘሎ ኣብ መጻኢ ኣቓልቦ ክግበረሉ ዘኻኺሮም። ኣመሓዳሪ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ ኣስመረት ኣብርሃ ድማ ዛጊት ብውሱን ዓቕሚ ክስራሕ ዝፀንሐ መደባት ዳሕሳስን ምምዝጋብን ያታዊ ውርሻታት ዝምስገን ምዃኑ ብምጥቃስ መፅናዕቲ ዘካይዱ ክኢላታትን ኣቕረብቲ መደብን ዝያዳ ውፅኢታዊ ስራሕን ክዓሙ ምምሕዳር ዞባ ምድግጋፍ ከም ዝገብር ኣረጋጊፃ። መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ብደረጃ ሃገር ካብ 17 ሳብ 20 መስከረም ብዝተፈላለየ ትሕዝቶታት ከም ተፀንበለ ዝዝከር እዩ። ኣብ ወፃኢ እውን በብሃገሩ ይዝከር ኣሎ። ኤርትራውያን ነበርቲ ጁባ ናይ ዘካይድዎ ፅምብል ፀብፃብ በፂሑና ኣሎ። ኣርሴማ ኣስመሮም ከተቕርቡ እያ።
2: ኤርትራውያን ነበርቲ ጁባ ሪፓብሊክ ደቡብ ሱዳን ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ብድምቀት ፀንቢሎም። እቲ ካብ 18 ክሳብ 20 መስከረም ዝቐፀለ ፅምብል ንትምህርታዊ ማሕበራውን ስፖርታውን ንጥፈታት ተምሃሮ ቤት ትምህርቲ ሰውራ መምህራኖምን ኣለይቶምን ዘንፅባርቕ ስእላዊ ምርኢት ከምኡውን ምርኢት ሰነዳዊ ፊልም ዘጠቃለለ እዩ ነይሩ። ሓለፍትን ኣባላትን ቤት ፅሕፈት ኤምባሲ ሓለፍቲ ሃገራውያን ውዳቤታት ከምኡውን ዕዱማት ኣብ ዝተረኽብሉ መዛዘሚ መደብ ቆንስል ኤርትራ ኣቶ ፀጋይ መሓሪ ንድሕረ ባይታ ትምህርቲ ኣብ ኤርትራ

0: ከም ዝርግሐ ኣገልግሎት ትምህርቲ ድሕሪ ናፅነት ዝተረኽበ ዓወታትን ዘሎ ብድሆታትን ብምጥቃስ ሕፅረታት ንምፍታሕ ብፍላይ ድማ ኣሕደርቲ ኣብያተ ትምህርቲ ንምምዕባል ተበጋጊሱ ዘሎ መደብ ንምዕዋት ተራ ኣብ ወፃኢ ዝነብሩ ዜጋታት ክዓዝዝ ኣዘኻኺሮም ሓላፊ ህዝባውን ኮማውን ጉዳያት ኣቶ ሮመዳን ኣሕመድዲን ብወገኑ ትምህርቲ ኣብ ህንፀት ሃገር ብዝብል ዛዕባ ሓያል ሃገር ንምህናፅ ተዋዳሪ ፍልጠትን ክእለትን ዝዓጠቐ ብቑዕ መንእሰይ ምፍራይ ከመ እውን ስነ ምግባርን ሓባራዊ ራእይን ዘለዎም ዜጋታት ምኩስኳስ ከም ዘድሊ ገሊጹ። ዝኽሪ ምምስራት ቤት ትምህርቲ ሰውራ ኣብ ንፅምብለሉ ዘሎና ኣጋጣሚ ኩሎም መትከላት ክብርታት ራእይ ዕላማን ውፅኢትን ናይታ ቤት ትምህርቲ ድሉል መሰረት ንሓድሽ ወፍሪ ህንፀት ሃገር ምዃኖም ኣቶ ሮመዳን ብተወሳኺ ኣገንዚቦም። ብዘይካዚ ፍልስፍናዊ ህዝባዊ ጉንባር ኣብ ትምህርቲ ከምኡውን ታሪክ ቀያሕቲ ዕንበባ ዝገልፅ ወረቓቕቲ ቀሪቦም። እቲ ናይ ዝኽሪ መደብ ብስነ ፅበባዊ መሰናድኦታት ማዕሪጉ ነይሮም።
1: ኣብ ዞባ ማእከል መደባት ንኡስ ርቡሕ ቃፅዖ ሕርሻ ብምልኣት ንምትግባር ብዝተወደበ መልክዕ ይስራሕ ከም ዘሎ ወኪል ክፍሊ ሕርሻን መሬትን ኣቶ ኣስራት ሃይለ ብ22 መስከረም ኣብ ዝተኻየደ ኣኼባ ገሊጹ። ኣብቲ ሞያውያን ሕርሻን ዕድመ ዝተገብረሎምን ዝተረኽብሉ ኣኼባ ኣቶ ኣስራት ሚኒስትሪ ሕርሻ ናይ 5 ዓመት እስትራቴጂካዊ ውጥን ስራሕ ኣውፅኢ ነጥፍ ከም ዘሎ ብምጥቃስ ንዝነበረ ዋሕዲ ዝናብ ክራማት ኣብ ዘቕፅል 3 ዋርሒ ሓርስቶት ኣማራፂ ሜላታት ተጠቒሞም እቶታውነቶም ክብንምባል ከም ዝስራሕ ኣብሪሁ። መድባት ንኡስ ርቡሕ ቃፅዖ ሕርሻ ብዘይዕዙ ዝተሳትፎ ሕብረተሰብ ብሓፈሻ ኣብ ማሕደርቲ ንኡስ ዞባታት ድማ ብቐንዱ ከምዘይዕወት ብምጥቃስ ዓድታት ንመደባት ንኡስ ርቡሕ ቃፅዖ ሕርሻ ዘድሊ ከማልኣ መደባት ምዕቃብ ሓመድን ማይ ብስፋሓት ከካይዳ ብመስመር ምዝራእ ከዘውትራ ባህርያዊ ድኩዕን ምሩፅ ዘርእን ክጥቀማ ከምኡውን ስገም ዘልምዑ ሓርስቶት ኣልጊቦም ጥረታት ክዘርኡ ተላብዮ። ሓለፍቲ ኣብያተ ፅሕፈት ሕርሻ ብንኡስ ዞባታት ብወገኖም መደባት ንኡስ ርቡሕ ቃፅዖ ሕርሻ ዕላምኡ እቶታውነት ምክዕባት ምዃኑ ብምግላፅ ዝርዝር ዝተሰላሰለ ንጥፈታት ምዕቃብ ሓመድን ማይን ኣቕሪቦም። ተሳተፍቲ ብዝሃቦ ርእቶ ንድንፋዕ ሓምላይ ምግቢ እንስሳን ምምስራት ቤት ትምህርቲ ግራት ሓረስቶትን ኣብ ለውጢ ስለ ዘለዎ ብስሩዕ ክስራሓሉ ተላብዮም። ኣብ መወዳእታ ዋና ኣካየድ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርኢት ተወልደ ብርሃን ሓረስቶት ብሚኒስትሪ ሕርሻ ዝወፀ መርሓ ተኸቲሎም መደባት ንኡስ ርቡሕ ቃፅዖ ሕርሻ ንምዕዋት ዝወስድዎ ዘለዉ ተበግሶ ኣተባብዕ ውፅኢት ይርከቦ ከም ዘሎ ብምጥቃስ ኩለን ዓድታት ብዝተወደበ ክስርሓሉ ኣዘኻኺሩ። ኣባላት ክፍለ ህዝባዊ ምምሕዳር ማለት ጀማሂር ነበር ኣብ ንኡስ ዞባ ሻምብቆ ዝርከብ ቅድሚ ናፅነት ዝነጥፍሉ ዝነበሩ ቦታታት ብምብፃሕ ኣብቲ ከባቢ ዝሰላሰል መደባት ልምዓት ብምዕዛብ ንምዕዋቱ እጃሞም ከም ዘበርግቱ ኣረጋጊፆም። እቶም ኣብ ክፍለ ህዝባዊ ምምሕዳር ዞባ ሰሜን ላዕላይ ባርካን ምዕራብን ንሓፋሻ ምንቃሕ ምውዳብን ምዕጣቕን ዝነጥፉ ዝነበሩ ገዳይም ተጋደልቲ ነዚ ዝገለፁ ብ20 መስከረም ኣብ ዝወደብዎ ዕደት እዩ። ንሳቶም ኣብ መወዳእታ ኣባላት ህዝባዊ ግንባር ሓርነት ኤርትራ ነበር ብማሕበር ተወዲቦም ዓመታዊ ዝገብርዎ ርክብ ኪንዮም ዝንጋዕ ዝኸይድ ምስ መደባት ልምዓት ብዘላልን ተርኦም ኣብ ዝሰላሰል መደባት ብዝዕዝዝን ኣገባብ ክትግበር ተማሕፂኖም። ዝስዕብ ዜናታት ሃገራት ወፃኢ ኩራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ውፃኢ ወክልቲ ኣሜሪካን ኢራንን ትማሊ 22 መስከረም ኣብ ከተማ ኒውዮርክ ዘይቀጥታዊ ዝርብ ከም ዘካየዱ ተቓሊሑ። ኣብቲ ብመንጎኘት ቀጠር ዝተኻየደን ብወገን ኢራን ሚኒስተር ጉዳያት ወፃኢ ዓባስ ዒራቅጂ ብወገን ኣሜሪካ ድማ ፍሉይ ልኡኽ ፕረዚደንት ትራምፕ ስቲቭ ዊትኮፍ ዝመርሕዎን ንኣስታት 3 ሰዓታት ዝቐፀለ ዝርብ ከም ዝተበፅሐ ስምምዕ እኳ እንተዘየለ ንተወሳኺ ዘተ ባይታ ከጣጥሕ ከም ዝኽእል ግን ተገሊጹ። ኢራን ንመፀባበ ሆርሙዝ ንምኽፋት ኣብ ልዕሊ ወደባት ኣፀኒዑ ዘሎ ክርደና ክላዓል ደስኪሉ ዘሎ ገንዘባ ክልቀቕን ኣሜሪካ ኣብ ልዕሊ ኣተካይዶ ዘላ ኩናት ደው ከተብሎን ዝርከቦ ቅድሚ ኩነት ኣቕሪባ። ፕረዚደንት ትራምፕ እቲ ርክብ ውፅኢታዊ ምንባሩ ብምጥቃስ ኣብ ቀረባ መፃኢ ተወሳኺ ዘተ ከም ዝካየድ ኣሚትሎ። ይኹን እምበር ፕረዚደንት ትራምፕ ጎንጎኒ እቲ ርክብ ኣሜሪካ ኣብ ልዕሊ ኢራን ከቢድ መጥቃዕቲ ከም ተካየድ ብምጥንቃቁ እቲ ዲፕሎማስያዊ ዘብአ ተበግሶ ኣብ ሓደጋ ክወድቕ ከም ዝኽእል ይቃላሕ ኣሎ። ነቲ ወታደራዊ መጠንቀቕታ ዝኾነነ መንግስቲ ኢራን ፕረዚደንት ትራምፕ ትግባር እቲ ኣቐዲሙ ዝተበፅሐ ናይ ምርዳእ መዘክር ንምውሓዝ ክሰርሕ ፀዊዑ። ኣብ ልዕሊ ኢራን ንዘፅደቐቶ እገዳ ብ5 ዓመት ዝናውሐቶ ኣሜሪካ ካብ ናብን ኢራን ንዝንቀሳቐሳ መንገድታት ኣየር ኢራን ደው ከም ተብሎ ክተጠንቀቀን ያላ። ኣሜሪካን ኢራንን ኩናት ብሰላም ንምዕራፍ ክዘራረባ ድሕሪ ወርሒ ሰነ ናይ ፈለማዊ ምዃኑ

የሚሆኑ ጸብጻባት ይጣሱ። አሜሪካ አብ ጸጥታው ጉዳይ ደሴት ግሪንላንድ ዘተኮረ ስምምዕ ምስ መንግስቲ ዴንማርክ ተፈራሪማ እቲ ትማል 22 መስከረም ኣብ ከተማ ኒውዮርክ ዝተኸተመ ስምምዕ ኣሜሪካ ብደሴት ግሪንላንድ ዝፀንሐ ወታደራውን ፀጥታውን ህላወ ከተስፍሖ ካልኦት ሃገራት ድማ ብዘይናታ ፍቓድ ኣብታ ደሴት ቁጠባዊ ወፍሪ ከይገብራ ዝዓግት ምዃኑ ተገሊጹ ኣሎ። ብመሰረት ትውዕል ኣሜሪካ ነታ ደሴት ፀጥታው ጥራይ ዘይኮነ ዘላቂ ቁጠባ ደገፍ ክትገብረላ ምዃና እውን ተፈሊጡ። እዚ ታሪኻዊ ተባሂሉ ዝተጠቕሰ ስምምዕ ንሉዓላውነትን ግዛእታዊ ሓድነትን ደሴት ግሪንላንድ ብኣሉታ ከም ዘይፀሉ ፕረዚደንት ዶናልድ ትራምፕ ገሊጹ። እዚ ከምዚ ኢሉ እንከሎ እቲ ውዕል ንፀጥታዊ እስትራቴጂካዊ ሕልሚ ኣሜሪካ ብዞባ ኣርክቲክ ዘረጋግፅ ምዃኑ ፕረዚደንት ትራምፕ ሓቢሩ። ኣሜሪካን ዴንማርክን ኣብ ዝሓለፈ ሰሙን ኣብ ጉዳይ ፀጥታ ደሴት ግሪንላንድ ኣብ ስምምዕ ከም ዝበፅሓ ዝፍለጥ እዩ። ፕረዚደንት ዶናልድ ትራምፕ ንደሴት ግሪንላንድ ንምውራድ መደብ ከም ዘለዎ ክህቦ ፀንሐ መግለፂታት ካብ መንግስቲ ዴንማርክን ካልኦት ሃገራት ኤውሮጳን ተቃውሞ ክገጥሞ ምፅንሑ ይዝከር። ኮሎምቢያን ኮስታሪካን ፀጥታውን ወታደራውን ሽርክነተን ከስፍሓ ተሰማሚዐን። እቲ መራሕቲ ክልቲአን ሃገራት ትማል 22 መስከረም ኣብ ኮሎምቢያ ብዘካየድዎ ዝርብ ዝተበፅሐ ስምምዕ ብቐንዱ ምስጋር ዘይሕጋዊ ዕፀ ፋርስ ንምግታእ ዝዓለመ ምዃኑ ተገሊጹ። ነቲ ስምምዕ ንምትግባር ክልቲአን ሃገራት ፀጥታዊ ሓበሬታ ክለዋወጣ ሓበራዊ ወታደራዊ ልምምድን ኮለላን ከካይዳ ከምኡውን ስሩዕ ርክባት ክውድባ ምዃነን ሓቢረን። እዚ ከምዚ ኢሉ እንከሎ ኮሎምቢያን ኮስታሪካን ናብቲ ኣሜሪካ ምስጋር ዕፀ ፋርስ ንምግታእ ኣብ ባሕሪ ካሪብያን ተካይዶ ዘላ ወታደራዊ ወፍሪ ክፅምብራ ምዃነን ገሊፀን። ኣሜሪካ ሃገራት ዞባ ፀጥተን ምሓስ ናብቲ ካብ ዝሓለፈ ዓመት ተካይዶ ዘላ ወፍሪ ክፅምበራ ክትፅውዕ ምፅንሓ ዝፍለጥ እዩ። ኣብ ሪፓብሊክ ደቡብ ኣፍሪቃ ትማል 22 መስከረም ብዝተካየደ መጥቃዕቲ ፎኪስ ብረት ቆልዓ ሰበይቲ ዝርከቦም ብሕዱ 11 ሰባት ከም ተቐትሉ ተቓሊሑ። በቲ ኣብ ከተማ ደርባን ዝተፈፀመ መጥቃዕቲ 3 ብከቢድ ከም ዝቆሰሉ ዝገለፁ ሰብ መዚ ፀጥታት ሃገር ብሕታዊ ዋነት ብረት ዘንቀሎ ክኸውን ከም ዝኽእል ኣሚቶም። ፈፀምቲ ናይቲ መጥቃዕቲ ንምሓዝ ኣብ ከተማ ደርባንን ከባቢኣን ፅዑቕ ፀጥታዊ ስርሒት ይካየድ ከም ዘሎ እቶም ሰብ መዚ ገሊፆም ኣለው። ሪፓብሊክ ደቡብ ኣፍሪቃ ብሕታዊ ዋነት ብረት ዝጠንቁ ብብዝሕ መጥቃዕትታት ካብ ዝካየደለን ሃገረት ምዃን ኣይፍለጥ። ነቲ ተሪዮ ንምቁፃር ተሪር ሕጊ ከም ዘፅበቐ ዝገልፅ መንግስቲ ደቡብ ኣፍሪቃ ኣብ ትግባር እዩ ዝነጥፉ 13,000 ወታደራትን ሓይልታት ፀጥታ ናዋፊሮ ከም ዘሎ ይሕበር። ተሪዮታት ኤልኒኖ ጠንቂ ጥዕናዊ ፀገማት ይኸውን ከም ዘሎ ውድብ ጥዕና ዓለምን ኣህግራዊ ውድብ ሜትሮሎጂን ሓቢሮም። ኣብ 2026 ኤልኒኖ ምስ ዘሰዓበ ክትር ዋዕቢ ዝተሓሓዘ ጥዕናዊ ፀገማት ኣብ ኣህጉር ኤውሮጳ ጥራይ ልዕሊ 35,000 ሰባት ከም ዝሞቱ እተን ኣህጉራውያን ውድባት ገሊፀን። ብዘይካዚ እቲ ተፈጥሮዊ ተሪዮ ብዘኸተሎ ሕፅረት መግቢ ብደረጃ ዓለም ኣብ ክቱር ጥሜት ናይ ዝነብሩ ሰባት ቁፅሪ ክብ ከም ዝበለ ተሓቢሩ። እዚ ከምዚ ኢሉ እንከሎ ብሰንኪ ኤልኒኖ ኣብ ኤውሮጳ፣ ኤስያ፣ ኣሜሪካን ገለ ክፋላት ኣፍሪቃን ብዝኸሰ ዘሎ ተደጋጋሚ ሓደጋታት ባርዕ መጠን ብከል ኣየር ከም ዝወሰኸ ኢላታት ይጠቕሱ። ኣብዚ ዓመት እዚ ኣብ ሰፊሕ ክፋል ዓለምና ተኸሲቱ ዘሎ ትርዮታት ኤልኒኖ ኣብዚ መፅእ ዓመት እውን ክቕፅል ከም ዝኽእል ግምታት ኣሎ። ብገምጋም ኣብ ንፍሲ ወከፍ 2 ወይ 7 ዓመታት ዝኽሰት ኤልኒኖ ን12 ዋርሕ ከም ዝቕፅል ይጥቀስ። ኤልኒኖ ኣብ 2023 2024 ኣብ ሰፊሕ ክፋል ዓለምና ኣጋጢሙ ምንባሩ ፀጻባት የረድኡ። ኤውሮጳዊ ሕብረት ኣጋጢምዎ ዘሎ ሕፅረት ፀዓት ንምቅላል ህፁፅ ኣኼባ ከካይድ ስሎቫኪያ ፀዊዓ። ቀዳማይ ሚኒስትር ስሎቫኪያ ሮበርት ፊኮ ኣብዚ እዋን እዚ ኣብ ኤውሮጳ ተኸሲቱ ዘሎ ሕፅረት ፀዓት ኣብ ዝኾነ ካልእ እዋን ተራእዩ ከም ዘይፈለጥ ብምጥቃስ ኣባል ሃገራት ንምግትኡ ህፁፅ ስጉምቲ ክወስዳ ዘይምኽኣለን ከም ዘተሓሳስቦ ገሊጹ። ንዩክሬን ገዚፍ ወታደራዊ ሓገዝ ዝልእኽ ዘሎ ኤውሮጳዊ ሕብረት ቁጠባዊ ፀገማቱ ንምፍታሕ ዛጊት ዝጥቀስ ስጉምቲ ከም ዘይወሰደ ቀዳማይ ሚኒስትር ፊኮ ወቒሱ። ኤውሮጳዊ ሕብረት ምስ ኔቶ ተዋሂዱ ኣንጻር ሩስያ ኩናት ንምእዋጅ ይሰርሕ ከም ዘሎ ቀዳማይ ሚኒስትር ፊኮ ብዝሓለፈ ቀረባ መዓልታት ምግላጹ ዝዝከር እዩ። ኣባል እቲ ሕብረት ዝኾነት ስሎቫኪያ ንዩክሬን ዝግበር ዘሎ ወታደራዊ ደገፍ ብምቅዋም እቲ ኩናት ብሰላም ክዓርፍ ሓበራዊ ጻዕሪ ክካየድ ክትፅውዕ ምፅንሓ ዝፍለጥ እዩ። ሃገራት ምዕራብ ንዩክሬን ክድግፋ ክብላ ኣብ ቁጠባን ወታደራውን ቅልውላዋት ይወድቃ ከም ዘለዋ እዮም ነቲ ኩነታት ብቐረባ ዝከታተሉ ወገናት ዝሕብሩ። ኣሜሪካ ዓመታዊ ኣብ ሊትዌንያ እትገብሮ ዑደት ምልኣኽ ሰራዊት ክትቅፅሎ ምዃና ሓቢራ። ኣብታ ሃገራ ስታት 1,000

ወታደራት ኣዋፊራት ፅንሐት ኣሜሪካ ኣብ ዝሓለፈ ቀረባ ወርሒ ከም ዝሰሓበቶ ዝፍለጥ ኮይኑ ኣብ ዝመፅእ ቀረባ ግዜ ካብኡ ዘይውሕድ ቁፅሪ ከም ትልእኻ ነፂራ ኣላ። ኣሜሪካ ነቲ መስርሕ ካብ 2019 ከተካይዶ እኳ እንተፀንሐት ኣብዚ ዓመት እዚ ግን ከተቋርፆ ከም ትኽእል ይኽእመት ፀኒሑ። ሊትዌንያ ሰራዊት ኣሜሪካ ኣብ ምውሓስ ፀጥታ ከም ዘገድሳ ብምጥቃስ ክሳብ 1500 ክትቅበል ቁርብነታ ገሊፃ ኣላ። ኣሜሪካ ኣብ ኤውሮጳ ዋፊራቶን ዘላ ሰራዊታ ክተጉድሎ ከም ትኽእል ትእምት ስለ ዘላ ሓያሎ ሃገራት ኣብ ፀጥታዊ ሻቅሎት ከም ዝርከባ ይሕበር። እቲ ሰራዊት ናይ ምንካይ መደብ ኤውሮጳ ኣብ ፀጥታዊ መዳይ ርእሳ ክትክእል መልእኽቲ ዘመሓላልፍ ምዃኑ ወታደራዊን ክኢላታት ይገልፁ። ሩስያ ኣብ ቀዳማይ መንፈቅ 2026 ምስ መሻርክቲ ሃገራት ደቡባዊ ንፍቀ ክቢ ዘካይደቶ ንግዳዊ ምልውዋጥ ምስ ናይ ቅድሚኡ ዓመት ተመሳሳሊ ግዜ ክነፃፀር ከሎ ብልዕሊ 1500 ከም ዝወሳኺ ተገሊጹ። ብመሰረት ፀብፃባት ሩስያ ኣብ ዝሓለፈ 8 ወርሒ ምስተን ሃገራት ኣስታት 300 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካየደ ተፈሊጡ ኣሎ። ምስ ህዝባዊት ሪፓብሊክ ቻይናን ህንድን ዘካየደቶ ዝዓበየ ምንባሩ ዝሓበሩቶም ፀብፃባት ፍርያት ሕርሻ፣ ነዳዲ፣ ጋዝ፣ ቴክኖሎጂን ወታደራዊ ንዋትን ዝለዓለ ምልውዋጥ ከም ተካየደሎ ኣረዲኦም። ሩስያን ቻይናን ካብ ጥሪ ክሳብ ናሓሰ ጥራይ ልዕሊ 180 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካየዳ ብምሕባር እቲ ኣሃዝ ምስ ናይ ዓመት ተመሳሳሊ ወርሒ ክነፃፀር ከሎ ብልዕሊ 24 ክብ ከም ዝበለ ገሊፀን። ዓመታዊ ኣስታት 65 ቢልዮን ዶላር ንግዳዊ ምልውዋጥ ከካየዳ ፀንሓን ሩስያን ህንድን እውን ነቲ ኣሃዝ ኣብ ዝመፅእ 3 ዓመታት ናብ 100 ቢልዮን ዶላር ክብ ንምባሉ ይስርሓ ከም ዘለዎ ሓቢራን። ምስ ሃገራት ምዕራብ ዘይተቓደወት ሩስያ ብፍላይ ድሕሪ 2022 ንግዳዊ ኣንፈታ ናብ ሃገራት ደቡባዊ ንፍቀ ክቢ ከም ዘቕናዓቶ ይፍለጥ። ዜናታት ንምዝዛም ኣርእስተ ዜና ክድግመልኩም። ኣብ መስርሕ ምእላይን ምሕብሓብን ስንኩላን መቕርሒ ምዕሩይ ዕድላት ብዝሓየለ ክስርሐሉ መዘኻኸር ኣቕሪቦ። ኣብ ሃገራዊ በዓላትን ፌስቲቫላትን ዝቐርብ ያታዊ ውርሻታት ብዓሚቕ መፅናዕቲ ዝተሰነየ ክኸውን መዘኻኸር ኣቕሪቦ። ኤርትራውያን ነበርቲ ጁባ ሪፓብሊክ ደቡብ ሱዳን ዝኽርም ምስራት ቤት ትምህርቲ ሰውራ ፀንቢሎም። ወከልቲ ኣሜሪካን ኢራንን ናብ ከተማ ኒውዮርክ ዘይቀጥታዊ ዝርብ ከም ዘካየዱ ተገሊጹ። ኣሜሪካ ኣብ ፀጥታዊ ጉዳይ ደሴት ግሪንላንድ ዘተኮረ ስምምዕ ምስ መንግስቲ ዴንማርክ ተፈራሪማ። ኮሎምቢያን ኮስታሪካን ፀጥታውን ወታደራውን ሽርክነተን ከስፋሓ ተሰማሚዐን። ነሳዕቲ ዝተዳለዉ ዜናታት ተዛዚምሎም ዝተረፉ መድባትና ንሓድገኩም ብወገነይ ሰናይ ምሸት።

0: መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ዕዙ ዝኽሪ ንሓድሽ ወፍሪ ሕንፀት ሃገር ብዝብል ቴማ ካብ ዕለት 17 ክሳብ 20 መስከረም ኣብ ዝተፈላለየ ቦታታት ኤርትራ ይፅምበል ኣሎ። እዚ በዓል ንቤት ትምህርቲ ሰውራ ብዝገልፅ መደባት ዝወቀበ ኮይኑ ንኩሉ መድያዊ ፅልዋ፣ ዕቤት፣ ስፍሓት፣ ትሕዝቶ እዚ ቤት ትምህርቲ ዘንፀባርቕን ዝገልፅን ሓፈሻዊ ስእሊ ዝህብን እዩ። ንሕጂ ከዓ ንገለ ካብቲ ኣብ ስመራ ፓላስ ዝቐረበ ትሕዝቶ ናባኹም ክነብሎ ኢና ሰናይ ምክትታል። ኣብቲ ኣጋጣሚ ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ብዛዕባ ኣድላይነት ኣሕዳር ኣብያተ ትምህርቲ ኣብ ተመክሮ ቤት ትምህርቲ ሰውራ ዝብል ኣርእስቲ ሰሚናር ኣካይዱ። ሚኒስተር ዑስማን ቤት ትምህርቲ ሰውራ ከም ኣሕዳር ቤት ትምህርቲ ኣብ እዋን ብረታዊ ሰውራዊ ቃልሲ ኣብ ደጀን 0/1976 ዝተመስረተ ኮይኑ ኣብ ውድባዊ ጉባኤ ናይ ህዝባዊ ሓይልታት ዝተቐመጠ ዕላማታት ዓጢቁ ዝተበገሰ እዩ ክብል ድሕሪ ምግላጽ ኣብ ፈለማ ክምስረት እንከሎ ናይ መምሃራን መሰረታዊ ጠለባት ቁፅሪ ተምሃሩ ሕፅረት ነይርዎ ብምባል ከም መደብ ግን ነቶም ብዝተፈላለየ መንገዲ ኣብ ሰውራ ዝነበሩ ህፃናት ማኣዲ ትምህርቲ ንምቕራብ ከም ዝነበረ ኣብርሂቡ።
1: ስለዚ ትምህርቲ ሰውራ መበገስትን መሰረትን ስርዓተ ትምህርቲ እዩ፣ ናይ ኤርትራ ስርዓተ ትምህርቲ። ብዛዕባ ስርዓተ ትምህርቲ ዝዛረብ እንተኮይና ስርዓተ ትምህርቲ ናይ ጢልያን ሓሊፍ እዩ፣ ስርዓተ ትምህርቲ ናይ እንግሊዝ እውን ሓሊፉ፣ ስርዓተ ትምህርቲ ናይ ኢትዮጵያ ሓሊፉ ኩላህና ርኢና። እዚ ግን መሰረት ስርዓተ ትምህርቲ ናይቲ ሕብረተሰብና እዩ። ስርዓተ ትምህርቲ ኣብ ቤት ትምህርቲ ሰውራ ይተተኽሉ። ስርዓተ ትምህርቲ ምናልባት ብዙሕ ክንዛረብ ንኽእል ንኸውን፣ ግን እቲ ስርዓተ ትምህርቲ ከብሎ ዝኽእል ሓድሽ ካሪክሎም ብተመክሮ ካብ 76 ጀሚሩ መስርሕ ኸይዱ እቲ ቀንዲ ስርዓተ ትምህርቲ ወይ ከዓ ከሪክሎም ናይ ሃገርና ኣብ ጀልሃንቲ እዩ ደሓን ዝኾነ እግሪ ክተክል ዝኽእለ። ካብ ጀልሃንቲ ሓሊፍና እውን ኣብቲ ዝነውሐ ስንጭሮ ዝበሃል ኣብ ዓራርብ እዩ ነይሩ ኩሉ እቲ ስርዓተ ትምህርቲ ዝበሃል ነገራት። ስርዓተ ትምህርቲ ናይ ሃገር ዝበሃል ብዝያዳ ድሓን ዝኾኑ መምህራን ነይሮምና፣ መፅናዕቲ ክገብሩ ዝኽእሉ ክእላታት ነይሮምና። ስለዚ ካብቲ ጭቡጥ ኩነታት ናይ ሃገርናን ናይ ቃልስናን ተበጊሶም እዞም መምህራን እዚኣ መፅናዕትታት ንምግባር ከሪክሉም ክሕንፅፁ ኽኢሎም እዩ። ሕጂ እቲ ከሪክሉም እዩ ከዓ ኣብቲ ቤት ትምህርቲ ብዝያዳ ነቶም ህፃናት ዝሃንፅ ማለት እዩ። ስለዚ ምስኡ ምስቲ ካሪክሉም ከዓ ክምዕብል ዝኽኣለ ስነ መምህርና እዩ ወይ ከዓ ፔዳጎጂ ዘይብሉ እዚ ትምህርቲ መሃር እንተልካየስ ብኸመይ መንገዲ እቲ ትምህርቲ ክመሓላለፍ ከም ዝኽእል ዘርኢ ኣገባብ እዩ።
0: ሚኒስተር ዑስማን ወሲኹ ውድብ ህዝባዊ ግንባር ነቶም ካብ ዝተፈላለየ ድሕረ ባይታ ዝመፁ ህፃናት ተምሃሮ ኣብ ሓደ ዕላማ ኣስሚሩ ሓደ ዓይነት ኣተሓሳስባ፣ እምነት፣ ኣረኣያ ክህልዎም ብምግባር ሓድነት፣ ምትሕግጋዝ፣ ክብርታት ሰውራ ብሓፈሻ ከም ዝምሃሩ ገይርዎም ብምባል እቶም ተምሃሮ እውን ብዝተፈላለዩ ምክንያት ምስ ሕብረተሰብ ዝዓበዩ ስለ ዘይነበሩ እቲ ውድብ መምሃራን ኣለይትን ብምምፃእ ከማልኦ ክኢሉ ኢሉ። ብተወሳኺ ሚኒስተር ዑስማን ህዝባዊ ግንባር ንትምህርቲ ከም መሳርሒ ሓርነት ንቕሓት ኣተዓባብያ ገይሩ ይርዮ ከም ዝነበረ ብምግላጽ ኣብ ውድባዊ ዲሞክራሲያዊ ፕሮግራም ከዓ ነዚ ዝሕግዝ

0: ሰርቲ ሓደ ዕላማታት ትምህርቲ ኣቐሚጡ ብምባል ንገለ ካብቶም ዕላማታት ጠቒሱ።
1: ንህዝቢ ኤርትራ ካብ ናይ ድንቁርና ፀልማት ንምውፃእ መሃይምነት ንምጥፋእ ምቅላስ እዩ። ንነፍሲ ወከፍ ዜጋ ማእከላይ ደረጃ ትምህርቲ ንክበፅሕ ምግዳድ እዩ። እዚኣ ምግዳድ እዚኣ ትበሃል ዘላ ምግዳድ እዩ። ኩሉ ኤርትራዊ ማእከላይ ደረጃ ክበፅሕ ኣለዎ። እዚ ዩኒቨርሳል ኤጁኬሽን ይበሃል ብእንግሊዝኛ። ኣብ ነንበይኖም ሜዳታት ናይ ስነ ፍልጠት፣ ስነ ጥበብ፣ ስነ ኪነት፣ ሕርሻን ናይ ዝለዓለ ደረጃ ኣብያተ ትምህርቲ ንተምሃሮ ትምህርቲ ምኽፋትን እዩ። ኣብ ነንበይኑ ሜዳታት ትምህርቲ ንተምሃሮ ማህደር ትምህርቲ ምሃብ እውን እዚ ክኸይድ ዝፀንሐ እዩ። ኣብ ነንበይኑ ቦታታት ኤረታ ከከም ደረጅኡ ኣብያተ ትምህርቲ ምኽፋት ኣብ ኩሉ ቦታታት ኣብያተ ትምህርቲ ሓደርቲ ኣብያተ ትምህርቲ ምህርቲ ክፈፀን እሄ። ትምህርቲ ካብ ሃይማኖት ከም ዝፍለ ምግባር ኣብ ኩሉ ደረጃታት ትምህርቲ ናፃ ኮይኑ ኣብ ኢድ መንግስቲ ምግባር እዩ። ትምህርቲ ካብ ማእቶት ከይነፀልካ ትምህርትን ማእቶትን ኣዋሂትካ ኣብ ጥቕሚ ሓፋሽ ምውዓል እዩ። ስለዚ ንዜጋታት ብፍላይ ከዓ ንተምሃሮም መንእስያትን ናይ ገዛእ ርእሶም ማሕበራት ብምምስራት ማሕበር ተምሃሮን መንእስያትን ሕጂ ንኣብነት ብስነ ፍልጠት፣ ስነ ፅሑፍ፣ ኢደ ጥበብ፣ ስነ ኪነትን ምምዕባልን ምስልጣንን እዩ። ንኽኢላታትን ፈላጣትን ክእለቶምን ፍልጠቶምን ኣብ ጥቕሚ ሓፋሽ ንምውዓል ጥጡሕ ናይ ስራሕ ቦታታት ምቕራብ እዩ። ሕጂ ዝዝረብ ዘሎ እዚ ንሓድሽ ወፍሪ ህንፀት ሃገር ዝበሃል ዘሎ ምዝ ተኣሳሲሩ ዝኸይድ ጉዳይ ምስ ካልኦት ሃገራት ናይ ሓባር ጥቕምን ማዕርነትን ዝሓለወ ናይ ትምህርቲ ባህልን ስነክነትን ምልውዋጥ እዩ። እዚ እቲ ውድባዊ ጉባኤ ውድባዊ ዲሞክራሲያዊ ፕሮግራም ዝወፀ ዕላማታት ናይ ትምህርቲ እዩ። እዚ ኩሉ በብሓደ እንተኸይድና ኣብ ውሽጢ ቤት ትምህርቲ ሰውራ እዚ ዳርጋ ተተግቢሩ ክበሃል ይከኣል።
0: ህዝባዊ ግንባር ጎኒ ጎኒ ኣካደምያዊ ትምህርቲ ብመንገዲ ቤት ትምህርቲ ሰውራ ገይሩ ባህላውን ስነ ጥበባውን ትካላት ከም ናይ ሙዚቃ፣ ስእሊ፣ ስነ ኪነት፣ ቴክኖሎጂ፣ ሕርሻ ክዕንብብን መሃይምነት ኣብ ህዝቢ ክጠፍእን እዚ ከዓ ናይ ቋንቋ ይኹን ባህሊ ምልውዋጥ ክህሉ ከም ዝሓገዘ ሚኒስተር ዑስማን ገሊጹ።
1: ድሕሪኡ እቲ ቤት ትምህርቲ ሰውራ ኣብ ሓደ ኮፍ ኣይበለን እቲ መደብ ትምህርቲ ኣብቲ ደጀን ክዝርጋሕ ስለ ዘለዎ ኣብቲ ደጀን እውን ከምዚ ዝርጋሕ ተገይሩ እዩ። ኣብ ደጀን ንኣብነት ነቕፋን ከባቢኣን ኣብያተ ትምህርቲ ተኸፊተንን ኣብ ማርያ ኣብኡ እውን ኣብያተ ትምህርቲ ተኸፊተንን ኣብ ሙግራይብ እውን ከይተረፈ ኣብኡ እውን ኣብያተ ትምህርቲ ከም ዝኽፈት ተገይሩ ማለት እዩ። ስለዚ ድሕሪ መስመር ፀላኢ ከይድና መሃይምነት ክነጥፍእ ኣብ ውሽጢ እቲ ህዝቢ ኣቲና ኢና። ኣብ ካብታ ቤት ትምህርቲ ሰወረ ወፂና እውን ኣብ ውሽጢ እቲ ደጀን ሓራ ነፃ ዝወፀ ቦታታት ንህዝብና ኣብ ውሽጢ እቲ ህዝቢ ኣብያ ትምህርቲ ከም ዝኽፈታ ተገይሩ እዩ። ሕጂ መምህራን እውን የድልዩ ስለ ዝኾነ እቲ ትምህርቲ ከዓ ብኣደ ቋንቋ ክወሃብ ስለ ዝነበሮ ኣብቲ ናይ ከባቢ ናቕፋን ከባቢ ማርያን ብቋንቋ ደ ትግሬ ከም ዝወሃብ ተገይሩ እዩ። ስለዚ ብቲ ሕብረተሰብ

0: እውን ብዙሕ ለውጥታት መፅ እዩ ወላ ለውጥታት ኣብኣመጋግቦኦም ለውጥታት ኣብኣጠማምቶኦም ለውጥታት ኣብ ኩሉ ሸነኻት ለውጥታት ክመፅእ ይኽእሉ ሕጂ ቤት ምርሶራ ናይ ለውጢ ኤጀንት ወይ ከዓ ሓዋርያ እዩ ክንብሎ ንኽእል ኢና ማለት እዩ ቤት ምርሶራ
1: ቤት ምርቲ ሰውራ ብኩሉ እንትንኡ እናማዕበለ ስለ ዝኸደ ደረጅኡ ክሳብ 10ይ ክፍሊ ክበፅሕ ክኢሉ እቶም ኣብ ዝለዓለ ደረጃ ትምህርቲ ዝበፅሑ ተምሃሩ ከዓ ብኣድማዕነት መታን ክምህሩ ተባሂሉ እቲ ውድብ ናይ መምሃራን መሰልጠኒ ማእኸል ከምዚ ምስረት ገይሩ ክብል ዝጠቐሰ ሚኒስተር ዑስማን ኣብ ደጀን ይኹን ኣብ ድሕሪ መስመር ፀላኢ ኣብያተ ትምህርቲ ከም ዝኽፈት ስለ ዝተገብረ እዘን ኣብያተ ትምህርቲ ብቋንቋ ደ የምህራ ከም ዝነበራ እውን ሚኒስተር ዑስማን ሓቢሩ እዩ ኣበርክቶ ተምሃሮ ቤት ትምህርቲ ሰውራ ቅድሚን ድሕርና ፅነት ቀሊል ኣይነበረን ዝበለ ሚኒስተር ዑስማን ቅድሚና ፅነት ንነብሶም ተማሂሮም ኣብ ምምሃር ሓፋሽ ድሕርና ፅነት ከዓ ኣብ ሓይሊ ባሕሪ ሓይሊ ኣየር ኣጋር ሰራዊት ዕዙዝ ኣበርክቶ ከም ዝነበሮም ኣዘኻኺሩ ሚኒስተር ዑስማን ቀፂሉ ቤት ትምህርቲ ሰውራ ብሉፅ ስርዓተ ትምህርትን ሓያላት ተምሃሮን ዝሓዘ ብምንባሩ ኣብ ዝተፈላለየ ናይ ውድብን መንግስትን ትካላት ማዕረ ካልኦት ብፆቶም ዝሰርሑ ኣብነታውያን ዜጋታት ከም ዘፍረየ ኣብርሂቡ ንዕብት ወለዶ ባህልናዩ ብተርታ ንኸዶ ኣማፀንዩ ሚኒስተር ዑስማን ቤት ትምህርቲ ሰውራ ሓደ ዓይነታት ተሓሳስባ ዕላማ ራእይ እምነት ፈጢሩ ኣብ ወፍሪ ህንፀት ሃገር ኣገዳሲ ታራ ይፃወታሎ ድሕሪ ምባል ስርዓተ ትምህርቲ ቤት ትምህርቲ ሰውራ ግድነታዊ ሓላፍነት ዘሰክም ፍቕሪ ሃገር ዘዕቢ ከም ዝነበረ ተምሃራይ እውን ማእቶትን ትምህርትን ኣጣሚሩ ይኸይድ ከም ዝነበረ ገሊጹ ንሓድሽ ህንፀት ሃገር ዝርግሐ ኣብያተ ትምህርቲ ኣገዳሲ ስለ ዝኾነ ክሳብ ካልኣይ ደረጃ ብኤርትራዊ ስርዓተ ትምህርቲ ከም ዝርግሐ ከም ዝተገብረ ዝገለፀ ሚኒስተር ዑስማን ኣብ ላዕለዎት ትካላት ትምህርቲ ከዓ ከምኡ ንክኸውን ሓሳብ ድሕሪ ምሃብ ንዕላማ መትከል ኣረኣያ ሃገር ምስ ጭቡጥ ኩነታት ብዝውክል ኣገባብ ክኸውን ኣተሓሳሲቡ ኣብ መወዳእታ ሚኒስተር ዑስማን ቤት ትምህርቲ ሰውራ ከም ሞዴል ተወሲዱ ድሕርና ፅነት ብዙሓት ኣሕድርቲ ኣብያተ ትምህርቲ ኣብ ዝተፈላለየ ቦታታት ኤርትራ ክትከላ ከም ዝተገብረ ከምኡ እውን ኣብ ህንፀት ሃገር ተራ ብቑዓት መምሃራን ኣገዳሲ ብምዃኑ ካብ መሰረት ጀሚሮም ብቑዓት መምሃራን ክህነፁ ተላብዩ
0: ስለዚ እታ ቀንዲ ኣርእስቲ ናይዚ ህንፀት ሃገር እዩ ስለዚ ህንፀት ሃገር ኣዝያ ኣገዳሲት እያ መሰረታዊት እያ ንዓ ዘድልዩ ረቋሒታት ከዓ እዚኦም እዚኦም ኢልና ፈሊና ክንፈልጦም ኣለና ኣሓደርቲ ቤተ ትምህርቲ ብኩሉ ቦታታት ከፊትና ኢና እዘን ክጠቕሰን ዝፀናሕኩ ዕላማታት ብሙሉእ ከዓ ሒዘን ክኸዳ ኣለዎን መቐፀልታ ናይታ ቤት ትምህርቲ ሰውራ ፀብራ ትበሃል ኣላ ደቂ መሓረ እውን ኣሎ እታ ደቂ መሓረ ሕጂ ንዚ ከምዚ ኩሉ እዚ ንብሎ ዝፀናሕና ጠባያት የብላን እታ ፀብራ እውን ኩሉ እዚ ጠባያት ንብሎ ዘለና የይብላን ክህልዋ ግን ኣለዎ ቴክኒካል ስኩልስ ናይ ኣብ ሜዳ እውን ሓደ ቴክኒካል ስኩል ቤት ትምህርቲ ስነኪነት ከፊትና ኢና እታ ቤት ትምህርቲ ንቲ ህዝቢ ነቲ ትካላት ናይቲ መንግስቲ ዳርጋ ትካላት ነይሩ ወዩ ህዝባዊ ግንባር ኣብ ሜዳ ትካላት ነይሩ ወዩ ኣብተን ትካላት ከዓኒ እዞም ዝተምሃሩ ቴክኒክ ዝተምሃሩ ተምሃሮ ኣብኡ ተመዲቦም ከም ዝሰርሑ ተገይሩ ስለዚ ብዙሓት እዮም ንክንደይ ዓመታት ቤት ትምህርቲ ዊና ኣመሪቃያ እታ ዊና ዝነበረታ ቦታ ከይዳ ኣብ ዝባ ናይ ናቕፋ መፅያ ኣብኡ እውን ክሳብ ሕጂ ተበርክት ዘላ ኩሉ እቲ ዘድ

ሊ ወርክሾፓት ዳርጋ ኣለዋ ክበሃል ይከኣል። ናይ ኮንስትራክሽን ዝበሃል ኣብ መጨረሻ ሕጂ ብዝቐረባ ግዜ ከም ዝትከል ተገይሩ ሕጂ ዳርጋ ኣብ ኩሉ ቦታታት ክሳብ ሕጂ ክሳብ ክንደዮም እዚኦም ዘበርክቱ ዘለዉ ንዝብል

0: ሊ ነይሩ። መምህር ቃልኣብ ቤት ትምህርቲ ሰውራ ብሓያል እስትራተጃዊ ውጥን ዝተመስረተ ዘኹርዕ ታሪክ ህዝቢ ኤርትራ ምዃኑ ብምጥቃስ እዚ ድማ መርኣይ ሓያል መሪሕነት ህዝባዊ ግንባርን ንነዊሕ ዝጠመተ ረኣንዩ ክብል ገሊጽዎ። እቲ ትምህርቲ ከዓ ኣብ ሰራዊት ደጀን ሓውስ ሓረ መሬት ከምኡ ድማ ኣብ ሱዳን ንዝነብር ህዝብናን ደቁን ይወሃብ ከም ዝነበረ ኣብሪሁ። ህዝባዊ ግንባር ሞያዊ ብቕዓት ዝነበሮም 30 ዝኾኑ ተጋደልቲ ካብ ዝተፈላለዩ ኣህዱታት ስሒቡ ዝበለ መምህር ቃልኣብ እዞም ምምሃራን ንመስርሕ ምምሃር ምስትምሃርን ዝሕግዝ መፅሓፍቲ ከዳልዉ ከም ዝተገብረ ገሊጹ። ካብዚኦም እቶም 4 ናብ ባህሊ፣ 4 ናብ ሓይሊ ፊቶራሪ፣ እቶም ዝተረፉ ከዓ ናይ መባእታ መፅሓፍቲ ከዳልዉ ተገይሩ ክብል እውን ወሲኹ። ቀፂሉ እቶም ኣብ ፈለማ ዝነበሩ መፅሓፍቲ ኣብ ኣገባብን ትሕዝቶን ከበድቲ ስለ ዝነበሩ ንክመሓየሽ ተባሂሉ ኣብ 1977 መባእታዊ ክለሳ ተገይሩሎም ኢሉ
1: ብድሕሪ እዚ እናተሰርሐሉ ከሎ ብድሕሪ መስመር እውን ስትራተጃዊ ምዝላቅ ኣርኪቡ 1978 ካብዞም ኣብ 1975 ክርስዖም ስለ ዘይደሊ ንምድላዊ መፅሓፍቲ ኣንፈት ዘቕመጡ ተጋደርቲ 16 ሕጂ ስዋኣት እዮም። 3 ኣብ ቃልሲ ይቀፀሉን 11 ብህይወት ኣለና ኣነ ኣለኹ ካልኦት ከ ኣለዉ። መምህራን ቤት ትምህርቲ ሰውራ ዝብል ቃል ኣብዚ ሰሚናር እዚ ሕጂ ንዓበይቲ ምልከት፣ ንንኣሽቲ ምልከት፣ ንደቂ ተባዕትዮ ምልከት፣ ንደቂ ኣንስትዮ ምልከት፣ ንኩሎም መምሃራን የጠቓልል። ሕጂ ነፃጢለ ይኮንኩን ማለት እዩ መምሃራን ፊቶራር እውን ንባዕሎም መምሃራን ስለ ዝኾኑ ዞም ምሳይ ዘለዉ ፍርያት ናይቲ ቤት ትምህርቲ ስለ ዝኾኑ መምሃራን ኮይኖም እንዳሓደ። ስለዚ ኣነ ክዛረብ ከለኹ መምሃራን ኢለ ነቶም ዓበይቲ፣ ነቶም ንኣሽቱ፣ ነቶም ደቂ ኣንስትዮን ደቂ ተባዕትዮን እንክሉ ዝገብር ካብቶም መምሃራን ሕጂ እዞም ዝብሎም ዘለኹ መምሃራን ገሊኦም ሓደ እግሪኦም ዝሰኣንዮም፣ ገሊኦም ሓደ ኢዶም ዝሰኣንዮም፣ ገሊኦም ሓደ ዓይኒ ዝሰኣንዮም፣ ገሊኦም መሓውሮም ዝሰንከለ፣ ገሊኦም ኣካላዊ ምስንክልና ዝነበሮም፣ ገሊኦም ከዓ ኣካላዊ ብቕዓት ዝነበሮም እዚኦም እዮም ቶም ትሕዝቶ መምሃራና። እቶም ኣዝኦም ኣካላዊ ብቕዓት ዝነበሮም ትፈልጡ ፊተወራሪኦም መብዛሕትኦም ኣብ ወርሒ 6/79 ሕጂ ብጀልሃ እንተክጀምር እየ በቲ መሪር ኩነታት መሪርን ደፀግምን ኩልኹም ኣብኣ ዝነበርኩም ፊተወራሪ ትዝክሩ ቆኹም ሕጂ ኩሉ ኣካላት ቤት ትምህርቲ ሰውራ ኣብ ወርሒ 3/1979 ፀላኢ ብማርሳ ተክላይ ስለ ዝመፀ ቤት ትምህርቲኡ ክቕፅል ኣይክእልን ነይሩ። ስለዚ ካብ ዜሮ ገሊኡ ሳትራን ነይሩ፣ ገሊኡ ቀብርወት ነይሩ። ስለዚ ኩሉ ተጠርኒፉ ዓራግ ተባሂሉ ኣብ ዓራግ እውን ዘይቅሱም ኩነታት ኢትዮጵያ እውን ደድሕሪ ትስዕብ ስለ ዝነበረ ካብ ዓራግ ሃወልዕ ከይዱ፣ ካብ ሃወልዕ ገና ሕጂ እውን ዘይቅሱም ኩነታት ስለ ዝነበረ ገሊኡ ንገህተብ ከይዱ፣ ገሊኡ ከዓ ኣብ ዓየት ዝነበረ ኣብሃወላዕ ዝነበረ
0: መምህር ፀጋጋይን ብወገና ኣብታ ተረኣለይቲ ኣብ ቤት ትምህርቲ ሰውራ እትብል ኣርእስታ ንተረኣለይቲ ዝገልጽ ዛዕባ ኣቕሪባ። ኣብ ቤት ትምህርቲ ሰውራ እቶም ኣለይቲ ዝበሃሉ ዝነበሩ ኣዴታት፣ ኣቦታት፣ ሓኻይምን ሓለዋን ኣብ ምዕዋት ትምህርቲ ልዑል ኣበርክቶ እዩ ነይርዎም ክትብል ዝገለጸት መምህር ፀጋ እዘን ኣዴታት ነቶም ዝተፈላለየ ድሕረ ባይታ ዝነበሮም ተምሃሮ ንምእላይ ናይ ኣደታራ ብምፅዋት ኣብ ምምጋብን ፅሬትን ተምሃሮ ልዑል ኣበርክቶ ይፀወታ ከም ዝነበራ ብምጥቃስ ኣብ ፈለማ ተምሃሮ 70 ከለዉ 7 ኣለይቲ ምስፍሓትን ዕብየትን እዚ ቤት ትምህርቲ ግን ተምሃሮ 3169 ክበፅሑ ከለዉ ንሰን እውን 306 በፂሐን ነይረን ኢላ። ኣብ መጀመርታ እዘን ኣዴታት ክጋደላ መዲበን ዝመፃየን ነይረን። ድሓር ግን ብመሰረት መምርሒ ውድብ ናብ ኣለይቲ ተቐይረን ንኹሉ ሕፅረታት ተፃዊረን ብላዕልን ታሕትን ሓውና ለብለበን ንኹሉ ብድወታትን ውረደ ይብገድልና ፂሐን ብቑዓት ኣዴታት ብምዃን ብቑዓት ተምሃሮ ኣብ ምፍራይ እጃመን ተፃዊተን ክትብል መምህር ፀጋ ትውስኽ።
2: ስለዚ እቲ ናይ ሓዊ ኩነታት ኣዝዩ መሪር እዩ ነይሩ። ሓደ ግዜ ሓንቲ ለይቲ ምእንቲ ካዕርፋ ሞኣክልተን መቐሊለን ኣብ ክልተ ጉርፕ ይኮና ሞ እታ ሓንቲ ጉርፕ ስንክትከታስ ሓንቲ ሰብ ክልተ መቐሎ ትሕዙ ብዚአን በዚኣን ትሕዙ ምእንቲ ሓንቲ ለይቲ ካዕርፋ ካልእ እውን ኣብ ወረራ ካብ ዝኾነሉ እዋን ውን ብዙሕ ግዜ እየን ዝኸታ ነይረን ዳርጋ ቁሩብ ሓይሊ እዩ ነይሩ ክበሃል ዝከኣል ኣብነት ኣብ ሻድሻይ ወራር ሱሶ ኣለይቲ ኣብ ሓደ ግዜ ከቲተን እተን ዝሰረፋ ናይ ግድን ክዓሞ ኣለዎን ናይተን ዝኸዳ ስለዚ ዳብል ክሰርሕ

0: ክእል ኣለዎን ካብቲ ዕድም ካልኦት ኣሌቲ ክሳብ ዝመፅአኒ ማለት እዩ። ስለዚ እዚ ከምዚ ዝኣመሰለ ተደራቢ ስራሓት ከዓኒ ሓደ ካብቲ ዘካብሎ እዩ ማለት እዩ። ይኹን እምበር ቆልዑ ብውሕድ ትሕዝቶ ሕጉሳት ኮይኖም ከም ዝነብሩ ዝፅዕራ ነይረ። በተን ዘለዎ እንትሕዝቶት ከመይ ጌርና ነዞም ቆልዑ እዚኦም ንሕጉሶም ሙሉእ ለይቲ ስንክታ ክንብል ከለና ካብ ሰዓት ሓሙሽተ ናይ ምሸት ጀሚረን ክሳዕ ወጋሕታ ሰዓት ሰለስተ ሰዓት ኣርባዕተ እንተሰሪጥዎን ውን ሰዓት ክልተ ንነዊሕ ሰዓታት እየን ዝስንክታ። እዚዩ ነዊሕ እቲ ግዜ ክትሪኦ ከለካ ዋላ ከምኡ እናኮነ ከሎ ግን ቆልዑ ዝሕጎስሉ መገዲ እየን ዝደልያ ነይረን። በታ ዝነበረቶም ትሕዝቶ ንኣብነት ቁርብ በርበረ እንተረኪበን ኣብቲ ዓባይ ድስቲ ንሕል ኣትያታ በርበረ ስለትጠፍ እንታይ ገብራ ነታ ወዲ ዓተር ይሕምሳኣ ምስታ በርበረ ሓዊሰን ፀብሒ ስርሓ ሽሮ ሽሮ ኹም ተወልዒ ዘለኹም ይብልኦም ከም ቅያድ ናይ ምግቢ ተወሲዱ ከዓ ከም ሓደ ፅቡቅ ምግቢ ተወሲዱ ይምገብዎ ማለት እዩ። ካልእ እውን ካብተን መዓልታዊ ዝውሃባ ዓደስ ኣጣራቂመን ኣጣራቂመን ቅኒ ኢለን ንዓለን ኣኪበን ሓፋስ ዓደስ ይገብራሎም። ጥርቃያ ትበሃል ነራ እዚኣ ጥርቃዮም ትብራ ሕዚ ጠልቃ ክትብል ዓንሸር ኮይና ምስኣ ከዓ ተማዊተን ነተወዳዕተን እንጀራ ይንስንክትኣ። ስለዚ ኣብታ መዓልቲ እቲኣ ፅቡቅ ፌስታ ማለት እዩ መዓልቲ ጠልቃ ተኮይኑ ጣይታ ብዓለስ። ስለዚ ከመይ ገይሮም ቆልዑ ይሕጎሱ ሓደ ካብቲ ብዙሕ ዝሰርሓ እዩ ነይሩ ማለት እዩ።
1: ተምሃሮ ቤት ትምህርቲ ሰውራ ካበይ ናበይ ዝብል ኣርእስቲ ሒዙ ዝቐረበ መምህር ክፍላይ ዓንደ መስቀል እዩ። ህዝባዊ ግንባር ገና ህዝባዊ ሓይልታት እናተባህለ እዩ ንነዊሕ ሓሲቡ ንቤት ትምህርቲ ሰውራ ደኩንዎ ዝበለ መምህር ክፍላይ ነዚ ሓሳብ ናብ ባይታ ንምትርጓም ብኣድማዓነት ዝዓሙ ተጋደልቲ ክህልው ከም ዝኽእሉ ኣሚኑ ንሓደ ዓመት ዝኸውን ምድላዋት ብምግባር ንትግባረ ተበጊሱ ክብል ድሕሪ ምብራህ ተምሃሮ እውን ከምዚ ዓይነት ሞያዊ ብቕዓት ሒዞም ብሓላፍነት ዝኣልዩን ዝምሩን ኣብነታውያን ተጋደልቲ ክረኽቡ ዕድለኛታት ዝገብሮም ረቑሒ ምዃኑ ገሊጹ።
2: ከምቲ ዝጠቐስክዎ ነቲ ቤት ትምህርቲ ከኣልዩም ክመርሑን ዝተመዘዙ ተጋደልቲ ኣዝዮም በላሕቲ ኣማእዘንትን ምውፍያት እዮም ነይሮም። ስለዝኾኑ ከዓ ንመምህራን ኣለይቲ ኣባላት ተምሃሮን ሰሪሖም ዘስርሑ ኣብነታውያን እዮም ነይሮም። ንኩሉ እቲ ፅንቡር ኩነታት ነፅነታዊ ቃልሲ ተፃዊሮም ማለት ናይቲ ሰውራ ቃልሲ ተፃዊሮም ምናልባት እውን ንዓለም ከገርም ዝኽእል ምስጢር ቀፃልነትን መስርሕ ሓርነታዊ ቃል ሰውራ ከረጋግፁ እዮም ክኢሎም ማለት እዩ። መምሃራን ቤት ትምህርቲ ሰውራ ክሕሰብ ብዘይክእል ውሑድ ነገራት ከምቲ ዝጥቀስ ዝነበረ ትምህርታዊ መደባት ካሪክለም ኣዳልዮም ናይ መባእታን ማእከላይን ደረጃታት ትምህርቲ ንቆልዑን መንእሰያትን ኣብዘይርጉእን ሓደገኛ ንኩነታት ተቢዖም ንተምሃሮኦም ዘትብዑን ምዑታት ተጋደልትን ብምንባሮም ንኩሉ መትከላት ቤት ትምህርቲ ብቕዓት ትምህርታዊ መደባትን ብኣብነት ኣተግቢሮም እዮም። እተን ኣብ ሓውን ብሓውን ከይሰልከያ ለይትን መዓልትን ከይንጠሚ ከይንረስሕ ከይንደክምን ከይንሓምቕን ዝኣልያና ዝነበራ እንተገሊአን እሞ ብዕድሞውን ንኣሽቱ ዝነበራ ኣለይትና ከዓ መግለፂ ብዘይርከቦ ተወፋይነት ኣብ ትምህርትን ስራሕን ተቢዕና ክንመላለስን ክነፍዕን ኣብነት ኮይነናና ከይወረዳ ድማ ልዕሊ ውሉደን ብፍቕራ እውን ኣብዮ ኣልየናና። እዚ ተመሳሳሊ ብዝኩሉ ኤግዚቢሽናት ንሪኦ ዘለና ይቲ ስራሕ ናታተን ማለት እዩ። ኣብ ዝተፈላለየ መለያት ናይቲ ቤት ትምህርቲ ስራሓት ተዋፊሮም ዝነበሩን ዝነበራን ኣባላት ሓካይን ሓለዋ ሓፈሻ ኣገልግሎት ወዘተ እውን ብተመሳሳሊ ፅንዓትን ተወፋይነትን ጥዕናና ኣውሒሶም ንህላወናትና ሓልዮም ንቐረባት ከውሕሱ ደኺምና ከይበሉ ፅዒቶም ኣብ ከምዚ ዝኣመሰለ ፍቕሪ ብፍቕሪ ዝተቐበል ውፉይ ትምህርታዊ ሃዋህው ዓቢናን ተኣሊናን ዳእሞሆ እቲ ተኽእሎ ናይ ክንክተሎም ዝደልይዎ ዝነበሩ መትከላት ክንኮኖ ዝሓልምዎ ዝነበሩ ሰውራዊ መንነት ከመይ ኢሉሞ ክውን ከይኮነ ይሓልፍ። ፍቕሮም ሓልዮቶም ሞያውነቶም ተወፋይነቶም ክሳብ መስዋእቲ ስለ ዝነበረ ናብ ፍቕሪ ሃገር ሓቅነት ፃይነት ተወፋይነት ወዘተ ዝኣመሰሉ ብሉፃት ሰብኣውነትን ባህርያትን ከነጥሪ ቀሲቡና እዩ።

ن فقر مرቶم ጉራ ዲኦم مዲዞم ዲሶم

ሰሞ ዓሳሞ ዋልፀልሞት ከደቕዲቕና ዓይንና ኸቐመት ክሰሞ ዓሳ ደራሕ መግዛእቲ እሳነ ዘይብሉ ድቃስ ለይቲ ሃገር እንከለና ከርታት ስደት በዝሕና ሓንሳብን ከምዘይደግም ነስፈርኦ መሓወሩ ዘብኣለም

ኣብዘን ዘይደግም ንኽስበርኦ መሓወሩ ዘቐብም ናብእዋ ናቦታታ ጌታት ሕድሪ ኣርበኛታት ውርሻ ኣብዋ

ኣቦኹደ ድኣማ ከልገዛና ካብ ንነብር ወትሩ ተዋሪድና እንከለና ንሞት ተፈሪድና መሪዕ እንከለና ኣብ ቃልሲ ዝሃልየና ነበርክትእጃምና ታሪኽ ጉዙእ ገዝብና

ኣገረይ መሬተይ ሕድሪ ኣቦታተይ ትጠጥዕ ብደመይ ትህነደቕዕ ፅንተይ ኣገረይ መሪሂተይ ሕድሪ ኣቦታ

ነቲ ዘለካ ክእለት ጥበባ ሰፋፍያ ሓድሽ ብልሓትን ቅድን ሒዝካ ንክትመጽእ ዝኸፍት መድረኽ እዩ። ኣብዚ መድረኽ ድማ እቲ ዝኽደን ክዳውንቲ ብውቅባት ሞዴላት ነቲ ክዳን ኣንጸባሪቖም ንኽርእዮኦ ዝሕረያ ወይ ዝሕረዩ ይህልው። ኣብ መድረኽ ወፂኦም ድማ ፍሉይነት ለቢሶሞ ዘለዉ ክዳንን ክእለት ኣካይዳን ተሓዊስዎ መሳጢ ምርኢት ይቐርብ።

0: ኣብ ሃገረ ጀርመን ትቕመጥ ኣዳላዊት ቅዲ ክዳን ዲዛይነር ትዕግስቲ ፍሳይ ትበሃል። ብዓውዲ ቅዲ ክዳን ኣብቲ ዘላቶ ሃገር ተማሂራ ድማ ናብ ሃገራ መፅያ ንመበል ካልኣይ ግዜኣ ድሕሪ 9 ዓመት ምርኢት ቅዲ ክዳን ኣካይዳ። ኣብ ቀፅሪ ሓኩስኢ ድማ ዝሓለፈ ሰሙን ምስ ትካል ቅዲ ክዳን ሓበን ኤሪ ላይፍ ስታይል ተሓባቢረን ነዚ መዲባቶ ዝመፀት መደብ ክውን ክኾነላ ከኣለ።
1: ኣነ ትዕግስቲ ፍስሃየ ባሃል ኣብ ገዛ ኸንሻ ተወሊደ ኣብ ገዛ ማንዳ ዓብየ በቲ ሽዑ ዝነበረ ኩነታት ብ77 ብሱዳን ገይረ ብካልእ ዓዲ ኮለል ኢለ ንዴንማርክ ኣትየ። ኣብ 80ታት ዴንማርክ ምስ ኣተኹ መጀመርታ ትመሃርሉ እቲ ቋንቋ ምስ ለመድኩ ኩሉ ነገር ሃይስኩል ምስ ከድኩ ካብኡ ሽዑ ኣብ ቅዲ ክዳን ተማሂረ ዲፕሎማ ናይ ቅዲ ክዳን ስነ ጥበብ።
0: ትዕግስቲ በቲ ሚኒማሊስት ዝበሃል ፍልስፍናያ ቀንዲ ትልለ ቲጂ ሚኒማሊስት ተባሂላ እውን ትፍለጥ እያ። እዚ ፍልስፍና ድማ ኣብቲ ክዳውንቲ ትሰርሓሉ ቅዲ ተውፃሉ እዋንን ትጥቀመሉ እያ። በቲ ዘለዋ ንብረት ኮነ ኣጭርቕቲ ድማ ብዙሕ ብልሓት ዝተሓወሶ ቅዲ እናውፀአትን ትኸይድ ዲዛይነር እያ።
1: መጀመርያ ግዜ ኣብ ኤርትራ መፅየ ዘረኣኽሉ 2015 ምስ ኤድዋርድ ርኣያ እሱ ናቱ ስእልታት ብድሕሪት ባክግራውንድ ኮይኑ ኣነ ከዓ ናተይ ቅዲ ክዳን ኮይኑ ብሓንሳ እሱ ዘዳለዎ ነይሩ ኣብቲ ናቱ መጀመርታ ርአ ኣብ ኤሪትራ ማለት እዩ። እንታይ መስለኪ ድገርመኪ 2015 ንስኻትኩም እውን ኣልዒልኩምዎ ነይርኩም ኣብቲ ግዜ እቲ መኣዲ ስነ ጥበብ ዝበሃል ነይሩ። እቲ ዝተዛረብክዎ ክሳዕ ሕጂ ከምኣያ ዘላ ሽዑ እውን ሚኒማሊስት እየ ነይረ ሕጂ እውን ሚኒማሊስት እየ። ሚኒማሊስት ክብል ከለኹ ሚኒማሊስቲ ፊሎሶፊ እዩ። ኣብ ሂወት ከመይ ጌርካ ኻ በቲ ዘለካ በቲ ዝወሓደ ነገር ትፈጥርን ፅባቐ ጌርካ ትነብርን ምስቲ ዘለካ። ሎማዓንቲ ተኸዲነዮ ዘለኹ ክዳን ንምሳሌ ሕጂ ከም ትሪዮ ዘለኺ ሚኒማሊስት እዩ ድብለክ። ንምንታይ ሚኒማሊስት ክብል ክኢለ በተን ዘለዋ ኣጫርኽ በተን ዝነበራ እዚኣ ጨርቂ እዚኣ ካብዚኣ ክሳዕ እዚኣ ነይራትኒ ተረዲኪ ካብዚኣ ናብዚኣ ነይራትኒ ግን ኣነ ንዋሕ ስለ ዝኾንኩ የግድን ክትውስኻ ስለ ዝነበራ ቁርፅራት ጨርቂ ገይረ ወሲኸላ ማለት እዩ። ክልተ ዝተቆርፃት ጨርቂ ብሓንሳ ግን ከምኡ ክገብሮ ከለኹ ኩሉ ግዜ ኣብዚኣ ሕጂ ሰለስተ ዝተፈላለየ ዓብደላካን ቁርፅራፅ ኣሎ እዚ ሓንቲ ንበይና ዓብደላካን ኣላ ኣብዚኣ ዓብደላካን ኣላ ኣብዚኣ ዓብደላካን ኣላ ከመይ ገይረ ብሓንሳ ክወሃሃድ እቲ ፓተርን እቲ ሕብርሲ ነንሕድሕዱ ከመይ ገይሩ ይዛረብ እዚ ኣገዳሲ እዩ።
0: ሃበን ኤሪ ላይፍ ስታይል ትካል መፍረን መሸጥን ክዳውንቲ ኮይኑ ኣብ ዝተፈላለየ እዋናት ፍርያቱ ዘርኢ ዘቕርብ ኤርትራዊ ትካል እዩ። ኣሰይዳዊት እውን ነዚ ትካል ወኪላ ኣብ ዝተፈላለየ ምርኢታትን ኣብቲ ትካልን ከም ኣዋሃዲት ኮይና ትነጥፍ እያ።
2: ሃበን ኤሪ ላይፍ ስታይል ወይ ከዓ ሃበን ዲዛይንስ ብሽሕን ኣመን ብ2019 እዩ ተበጊሱ 2019 ከዓ ናይ መጀመርያ ምርኢት ገይሩ ማለት እዩ። ሽዑ ከም ሓደ ፓይሎት ፕሮጀክት ሃይ ስኩል ሳሮን ጎንዚልያ ትበሃል ናይ ሃይ ስኩል ተምሃሪት እያ ጌራቶ ነይራ ሕጂ ብዛዓዲ የላን ምስ ሓበን ዲዛይነርስ ብምዃን ማለት እዩ ዝበዝሕ ዲዛይን እሳ ሰሪሓቶ ነይራ። ብሓፈሻ ግን ናይዚ ቁሚዶሎ ናይ ዲዛይን ትካል እንታይ እዩ ሓደን መንእሰያት ብፍላይ ከዓ ንደቂ ኣንስትዮ ዕድላት ምፍጣር ዕድላት ስራዕ ዕድላት ናይ ሓሳባትካ ናይ መፍሳስ ነገራትካ ተሰሪሖም ናይ ምውፃእ ሕጂ እንታይ እዩ ሽግርና ኩሉ ሻብ እቲ ሰብ ትኣርት ኣለዎ ኣበይ ከይዱ ይገብሩ ንባዕሉ ገንዘብ ሓፅሩ ንባዕሉ ዕድላት ይሓፅሩ ክለሞ ንዕኡ ብዓቕሙ ገለ ሓገዝ እንዳሃበ ናይ ስራሕ ዕድላት እንዳፈጠረ ሓፈሻዊ ዲዛይኒን ናይ ዲዛይኒን ትካልዩ ኣፍኮርስ ክሳብ ሕጂ ማስ ፕሮዳክሽን ኣይጀመርና ግን ናይ ዲዛይኒን ትካልዩ ማለት እዩ ምስ ብዙሕ ዕንቅፋታት ጤና ገዛ ናይ ገዛ ፀገማት ኣሎ ከምቲ ትደልዮ ነቲ ደሊካዮ ደለካ ማተርያል ይኹን ዋላ ነቲ ደሊካዮ ደለካ ዓይነት ኣቅሚ ሰብ ከትሕዘካ ዝኽእል ገዛ ቅሩብ ኣውኢታት ፀገማት ኣለዎ ግን ምስዞም ኩሎም ፀገማት ባይታ ምፍጣር እያ ተቀዳሜይቲ ባይታ ምፍጣር ካልኣይ ኣብቲ ፕሮዳክሽን ከዓ ኣብቲ ንሕና ነፍርዮ ነገራት ከዓ ፕሮፌሽናል ወይ ከዓ ንሞያ መንነት ክብርታት ሰለስተ ነገር እዩ ትዛረብ ዘለዎ ንሓደ ሞያ እቲ መንነት እቲ ክብሪ ክገልፅ ዝኽእል ክዳውንቲ

0: እቲ ኣብ ቀጽርሃ ኮስ ዝተኻየደ ምርኢት ናይ ተእግስትን ናይ ትካል ሓበን ኤሪ ላይፍስታይንን ቀሪቡ ኣብ ነፍሲ ወከፍ ቅዲ ድማ ናቱ ዝኾነ መልእኽትን ታሪክን ሒዙ እዩ ዝቐርብ ነይሩ ኣብዚ ትዕግስትን ትካል ሓበን ቅዲ ክዳን ናተን ብልሓትን ፈጥራውነትን ኣቕሪበንን ነቲ መደብ ኣማዕሪገንኦ
1: እታ ምርኢት ኣብ ካልኣይ ክፋል ቀዳማይ ክፋል 8 ነይሩ ካልኣይ ክፋል ከ 8 ነይሩ ኣብቲኣ ናይ ደእተናይ ደእትኹዋ ኣብታ ካልአይቲ ክፋል በደው ሕብሪ ሽፎን ታንቴላ ዝመስል በዝጎና ዝነበረት እሳ ካበየ ሓሳባት ኣምፀያ ቅድሚ እዚኣ ቅድሚ 85 ዓመት ገብር ኣቦይን ኣደይን ክሕፀዩ ከለዉ እዛ ስእሊ እዚኣ ተረዲኢ ክለኺ ቅድሚ 85 ዓመት እየ ዝብለኪ ዘለኹ እዛ ናይ ሕፂኦም ክዳን ተኸዲኖም ምስ ረኣኹ ነታ ሕጂ ፋሽን ዘሎ እዚዩ እቲ ፋሽን ዘሎ ነዊሕ ዝፍርፍር ነዊሕ ኢዱ ትሕጂ ዘሎ ውዑይ ፋሽን ንስ እዩ ምስ ረኣኹ ነዚኣ እናረአኹ ብፍቕሪ ንዓኣ ሰሪሐ እያ ነታ ተሽሙ ዘላታ ኩሉ ግዜ ስኒ እንድሕር ርኢኽዮ ኣብ 2015 እኳ ገሊፀዮ የ ብዙሕ እቲ ክዳውንተይ ዝበዝሕ ግዜ ታሪክ ኣለዎ ከምኡ ፈት ዛንታ ዘለዎ ክዳን ከብል ኣብኡ እንድሕር ርኢኽዮ ናይ 2015 ኣብቲ ምፅኹሞ ዘለኹም ኣብ ባፅዕ ሰይትየማነ ባርያ መሓዛይ ብሓንሳእ ዝዓበና ኢና ስቲል ብሓንሳእ ኣለና ገዛውትና ገዛ ማንዳኹም ዝበልኩ ኸ የማነ ባርያ ኣብ ባፅዕ ምስ ጎድኩ ጂንስ ምስ ገበርኩ ርሂፀ ስለ ዝነበርኩ እታ ኩሽፍ ይቡኒ እንደገና ኣብቲ ፖስተረይ ንድሕር ኢኸያ ሰላም ተኸዲናት ኣላ እታ ኩሽፍ ኣብ ኣኸላ የሰፍ እያ ክልተ በዚያ ቆሪፀ ብጫ ላይን ኣለዉ ኣክልተ ስለምንታይ ብጫ ናይ ብሓቂ ሓጎስ እዩ ዝፈጥረልክ ብርሃን እዩ ፀሓይ እዩ ኣብዚ ዓዲ ኩሉ ግዜ ፀሓይ ስለ ዘሎ ኣይተዝተመቕሮን ኢኻ ንሕና ግን ኣብ ወፃእ ምስ ኮና እቲ ፀልማት ዲፕረስ እዩ ዝገብረኪ እቲ ብርሃን እዩ ሓጎስ ዝፈጥረልኪ ስለዚ ናይ ማነ ኮይና ጥራሕ ዘይኮነት እቲ ብጫ ሕብራ ተፈታዊ ዝኾነ ሕብሪ ናይታ ክዳን ኣብቲ ፖስተር ናትና እውን ኣውፅአ ኣለኹ ሕጂ እንደገና ኣብ ማእከል ገይሩ ታሽሙ ትሬ ዲመንሽን ፈጢሩ እቲ ፖስተር ዝገበረ ሕጂ እንታይ ዝብለክ ዘለኹ ደስ ዝብለኒ ኣነሲ ዝኾነ ነገር ምስቲ ክዳነይ ዝተሓሓሲ ዛንታ ከዓ ክህልዎ

0: ማለት እዩ ከምዚ ትብሎ ዘላ 215 ክትመፅእ ከላ ኣብዛ ቦታ ክነይራኣነ ማለት ዝኮስ ናይ ምድማ ኣዲስ ነ ጥበብ ጋዜጠኛ ነይረ ሽዑ ኣብቲ ተዓዲ መኸይደ ርኢናዮ ኢንተርቪው ገይረላ ገለመለ ካብ ሽዑት ሒዘ እቲ ኣድናኦት ነይሩ ምናልባት ትርክባት ኣይነበረን ኣብዚ ከዓ ኣጋጣሚ ኣነ ናይ ሓበን ኤሪ ላይፍ ስታይል ወይ ከዓ ሓበን ዲዛይነርስ ፌስ እየ ዘለኹ እሱ ከዓ ብካልእ እቲ ኮኔክሽን ተፈጢሩ ተራኺብና ብሓፈሻ ክርኢ ከሎ ኣዝዩ ፅቡቅ ምርኢት ነይሩ ብጣዕሚ ፅቡቅ ኣዝዩ ዋላ ናታ ክዳውንቲ ዋላ ናና ክዳውንቲ ማለት እዩ ኣብ ናህና ክዳውንቲ ኣተይ ክዛረብ ከምዛ ክብለክ ዝፀናሕኩ ነተ ናህና ዕላማታት ቀዳሞት ጎሉስ ናህና ንዕዕን ኢና ንሕና ኣእቲና ንሰርሕ ሓደ ነቲ ናህና ክዳውንቲ ከመይ ጌርካ ተለባሲ ትገብሮ ናብነት ብኣብነት ክበኪ ኣብታ ቀዳሚቲ ሾው ዝነበረት ድረስ ነይራ ፃዕዳ ኖርማል ዕዉር ዝበሃል ነፀላ እዩ ንዑ ኢና ሰሪሕናዮ ናይ ቢች ድረስ ክኸውን ይኽእል እዩ ኣብ ገምገም ባሕሪ ትክደኖ ድረስ ዓይነት ክትጥቀመሉ ትኽእል ኢኻ ኮንፈረንስ እንተለካም ጌርካዮ ክትኣቱ ትኽእል ኢኻ እትናቱ ኤለጋንስ ወይ ከዓ ትናቱ ክብሪ ዝሓለወ ክዳውንቲ ኮይኑ ከመይ ኢሉ ንክልተ ሰለስተ ዝተፈላለየ ኣጋጣሚ ሪፕረዘንት ይገብረካ ማለት እዩ ኣብተን ክዳውንቲ ሓደ ብኣፍሪካ ሲልክ ብኣፍሪካን ዝተሰርሐት ነይራ ምስራሒ ጌርካ ክትኣቱ ትኽእል እንተን ፈቲሕካ ከዓኒ ማስ ዝኾነ ፓርቲ ይህልወካ ዝኾነ ትኸዶ ይህልወካ ከዓ ኖርማል ከምኡ ጌርካያ ክትወፅእ ትኽእል ከምኡም ሕጂ ኣብቲ መንነት መፅ ክዛረብ ከለኹ ክልተ ዓይነት መንነት ኢና ከነውፅእ ፈቲና ሓደ እቲ ኤርትራዊ መንነት ካልኣይ ከዓ እቲ ኣፍሪቃዊ መንነት እውን ንሱውን ኣካል እቲ ሕብሪ ዝበዝሖ ገላ ዓይነት ዝበዝሑ ክዳውንትና ሲልክ ነይሮም ናይ ዓብደላ ከኒ ኮሌክሽን ነይርና ሕጂ ኣብዚኦም እንታይ ኢና ክንገብር ፈቲና ንክልትኡ ከንፀባርቅ ዝኽእል ሓደ ነቲ ፕሮፌሽናሊቲ ካልኣይ ነቲ መንነት ሳሳይ ከዓ ነቲ ክብሪ ናይ ክዳን
1: ኣብቲ መደብ ነቲ ክዳውንቲ ኣብ ርእሲ ማዕርግ ዝወሰኻሉ ሞዴላት እውን ግዴአን ተፃዊተን እየን ኣስታት 8 ሞዴላት ድማ ኣቕሪበንኦ
2: እቲአን ሞዴላት ዝመረፅክወን ንመጀመርያ ግዜን ሞዴል ገይረን ሞዴል ገይረን ኣይፈልጣን ካልኣይ ነገር ሞዴሊስት ጥራሕ ዘይኮና እቲ ኣብነት ክኾና የ መሪፀ የን ንምሳሌ ኣድሓነት ማሕሙድ ቢኤ ዲግሪ ኣለዋ ናይ ፍሬንች መምህር እያ ሰለስተ ቆልዑት ኣለዋ ኦንላይን ማስተራ ትገብር ኣላ እዚ ኩሉ ኣካዊና ፍርቂ ናይቲ ክዳውንተይ ተኸዲናቶ ሕጂ ናይ ብሓቂ ከበይ መፂቱ ኤነርጂ ኢለኣነ ከማን ገሪሙኒ ቀፂላ እዚኣ ሳሮን ተስፋይ ትበሃል ኣላ ሳሮን ተስፋይ ነርስያ እሳን ከምኡ እቲ ሓንቲም ትዕግስቲ ሶሎሙን ከዓኒ እሳ ውን ዲፕሎማታ ብሶሶሎጊ ኣለዋ እቲያ ራብዒቲ ዝነበረት ካሮሊና ጓል 8 ዓመት ነይራ ቅድሚ 15 ዓመት ምርኢት ከርኢ ከለኹ ምሰዲኣ መፅያ ሕጂ ከዓ እንደገና ሳ ከዓ ካሮሊና ከዓ ሞዴል ኮይና መፅያ እንታይ ዘርእኪ ሓንቲ ሞዴሊስት ጥራሕ ዘይኮነ ስኒ ኩሉ ግዜ ሓደ ፍልጠት ዘለዋ ክትከውን ከላ ከተንፀባርቕ ትኽእል እያ ስለዚ ደቂ ኣንስትዮና ድማ ሓያላት ምዃና ይፈሊጠ ብሕልፊ ኣድሓነት ናይ ኣድሓነት ክሪኦ ከለኹ ሽዑለይቲ ሰለስተ ቆልዑት ነይሮማ ማለት እዩ ግን ስቲል ኤነርጂ ነይርዋ ንሸሞንቲ ክዳውንቲ ከይዳ ታሽሙ ክትገብር

ሓደ ዲዛይነር ቅዲ ክዳን ክቕርብ እንከሎ ካብቲ ዝሓለፈ ፍልይ ዝበለን ካልእ ፈጠራውነትን ሓዊሱን ክቕርብ ምስ ዝኽእል እዩ ፍሉይ ዲዛይነር ከብሎ ዝኽእል። በዚ ድማ ነቲ ተዓዛባይ ከደንቕ ከገርምን ጽባቕነት ከስተማቕርን ዝድርኾ። ብዘይካዚ ዲዛይነራት ንባህልን ክብርታትን ሕብረተሰብ ዘንጸባርቕ

0: ትሕዝቶ ሒዞም ምስ ዝቐርቡ ልዑል ተቐባልነት ክረኽቡ በሪ ይኽፈተሎም።
1: እንታይ ይደ ፅቡቅ ክኸውን ይኽእል ከመይ ጌርና ኢና ምቹእ ብጣዕሚ ኣገዳሲ እዩ ወይ ከዓ ክላሲክ ዝኾነ ክዳውንቲ ክላሲክ ክብል ከለኹ ሓደ ነገር እዚኣ ሕጂሲ ድሕሪ 15 ዓመት ምን ክኽደና እዩ ተናታሲ ስታይልሲ ኣይጠፍእን እያ እዚኣ ሕጂ ኪሞኖ እያ ናይ ጃፓንን ቻይናን ዝኽደንዎ እዩ ግን ካልእ ነገር ፈጠራ ገይረ ሰሪሐ እየ ኣለኹ እዚኣ ግን ድሕሪ 20 ዓመት ንድሕሪ ተኸዲነ እያ ወላ ሓንቲ ይኮነት ኣይጠፍእን እያ ስለዚ ከምኡ ዓይነት ክዳውንቲ ንድሕሪ ኣፍሪና መጀመርታ ኢንቫይሮንመንት ኣዌር ክንከውን ንኽእል ምሻለካ ኣብ ክንዲ 10 ግዜ ኣጫርቕ ትድድርበ ፖሊስተር ፕላስቲክ ዘ እንድሕሪ ሓደ ክዳን ንነዊሕ ከገልግል እንድሕር ክኢሉ ነቲ ኢንቫይሮንመንት ታሽሙ ክንገብር ንኽእል ብዝተኻለኒ መጠን ስኒ ነቲአን መንእሰያት ዘለዋሲ ፅበቐ ክፈጥራ በቲ ተፈጥራዊ ካብኡ ድማኒ ካልኣይ ነገር ድማኒ ኣብዛ ዓዲ መፅእ ኣብ ሹቅ ክሪኦ ከለኹ ሲ ሓደ ዓይነት እዩ ኩላተን ሓደ ዓይነት ክደና መርዓ ሓደ ዓይነት እንታሽሙ ሕጂ ክፈጥራ ደስ ዝብለኒ ኣነ ከዓ ሓንቲ ኣብነት ክኾነን

0: እታ ቢንቶ ክንበፅሕ ሕጂ ቲኤንቲ ክገብራ ከፍርሶኦ ነቲ ቢንቶ እሳ ተፈሪሳ መካናይዝ ክሓልፍ ኣይክእል እዩ ኣጋር በቲ ገለር ክሓልፍ ክእል እዩ በቲ ጎቦ ኣርክብ ኣቢልናን ወሪድና ካብ ታንኪ ምስኦም የተሰቂለ ነረ በለን ብብሬን ኢልና ምክንያቱ ታንኪ ብሬን ኣለዋ ኣውቲስታ ብሬን ኣለዎ መጥፋዓጂ ብሬን ኣለዋ ውሽጢ ክፍተ ብሬን ኣለዎ ናይ ታንኪ ኣብቲ ኣተሓዛ ተክሱስ ገበራ ፍራዝአን ገልን ገዲፈን ቲኤንቲ ከይቀበራ ያላ ናብቲ ገለር ኣቲና ወልድያ ቀጥታ ኣቲና እያ ማለት እዩ
1: ኣብ ወልድያ ምስ ኣቶና እዚ ንክምር ድንጋይ ንጎንደር ዝወስድ መንገዲ ኣሎ ወዲ ኣርባዕተ ሓንቲ ሓይሊ ሒዙ ክልተ ግንባራት እዩ ነይሩ ተሓደ ግንባር ሓየሎም ዝመርሖ ተሓደ ግንባር ከዓ ሳሞራ ዝመርሖ ሕጂ እቲ ሓንቲ ሓይሊ ወዲ ኣርባዕተ ሒዝዋ ኣብ በዓል ሳሞራ ይተፀቢሩ ንክምር ድምጋይ ከባቢ ጎንደር ማለት እዩ
2: ካብ ንሕና ካብቲ ሃይቅ ናብ ስሪንቃ ናብ ስሪንቃ ንመፅእ ኣብ ስሪንቃ ኮፍ ንብል እጂ ከዓ ሓይሎም ከዓ እንታይ ይብል እሞ ነዚ መካናይዝድ ኣነ ዝዛረቦ ዘብሎ ኣለኒ ኣኼባ ድርኣይ ከዓ ክገብረሎም ይብል ድራ ገብሩና ኣብቲ ኣኼባ ከዓ ንኸይድ ዋ እቲ ናይቲ ምስጋና ሓቀኛ ማለት ንሕና

0: ህዝባዊ ግንባር መስበፀ ንኸፈልናዮ መስዋእቲ የለን። ስለዚ ተራ ናይ ህዝባዊ ግንባር ብጣዕሚ ኣገዳሲ እዩ።
1: ወፍሪ ስግረደባዊ ስርሒታት ኣብ ኢትዮጵያ
2: እቲ ክልተ ሓይሊ ናና ረሻሽ ታንከኛ ዘሎ ንበዓል ወልድያ ወሎ ከይድ ከሎ ናይ ሓይሊ ገለዋ ግን ንመስመር ናይ ጎንደር ኢና ኸይና ማለት እዩ። ኣብዚ ሕጂ ሓላፊና ወዲ 4 ነይሩ ምሳና ዝኸደ ኣብቲ ነንበበገስ ናይ ተከዘ ምስ ሓለፍካ ምናልባት መጥቃዕቲ ክገብሩ ክግበር እናተሓስበ ከሎ ፀላእ ግን እዚ ግንባር ናይ ንፋስ መውጫ ቀዲሙና ማለት እዩ። ኣብዚ ሕጂ ኣነ ዝዝከረኒ ቅድምቲ ብረታት ምትካልና ወዲ 4 ይኹን ገለዋ ኣነ ከዓ ምስኦም እቲ ቦታ ብረታት ይኹን ቦታ መሕበር ቦታታት ክንርኢ ኢልና ምስከርና ሕጂ ገና ብኡ ከይበፃሕና ከለና መዓል ደብዳብን ገለን ገይርና ማለት እዩ። ብዝኾነ ድሕሪኡ ተመሊሱ እቲ መጥቃዕቲ ሕጂ ወያነ ዘይኮነ ቀዲሙ ንስን ቀዲመን ማለት እዩ። ኣብኡ ሕጂ ዳርጋ ነዊሕ ግዜ ደብዳባት ኣካይድና ኢና ማለት እዩ። በዓል ወዲ 4 ኣብቲ እዋን ደብዳብ ወይ እዋን ተኽሲ ክግበር ከሎ ቅድሚ ትኸዱ ሞ ኣብኡ ኮይኖም ሕቡርና ነዊሕ ግዜ ደብዲብና ሰሪሕና እቲ ኣሃዱ ዝኾነ ይኹን ፀገም ኣይነበረን ዝኣክል ብቕዓት ነይሩ። እቲ ዝነበረ ፅዋርና ከዓ ዝኣክል እጃም ወይ ተርኡ ተፃዊቱ እዩ ማለት እዩ።
0: ክንምለስ ከለና ግን ኣብቲ ውጭ ዓለም ዝበፃሕና ኣጋጣሚ እንታ ናና መስርዕ ሳልሳይ መስርዕ ነራ ወማ ስለ ዝባለሸወት መሲ ከዓ ስለ ዝነበረ ኣሃዱና ይስዑና ኣለው እናበሉ ንስሪንቃ ተመጊሶም ማለት እዩ። ንሕና ኣብታ ወርጌሳ ትበሃል ግን እቲ ቦታ ብንቶ ፈሪሱ ስለዝነበረ ብፀቢብ ቦታ ኢና ክንምለስ ነርና ኩሉ ብውን ብገለን ኣግራብ ዝተሸፈነ እዩ። ኣጋጣሚ ቡምባኢድ ደርሚምልና ማለት እዩ። ቡምባኢድ ደርሚምልና ንሕና ደቂሽ ተፊትና ኢና ደኒና ለና ትገርብ ስለዘርከበና ኣጋጣሚ ግን ሓሊፋ ቅሩብ ኣመን ጎብረትን ኣባና ስለዝዓለበት ሓደ ሰብ ቅልል ዝበለ እዚኣ ተሃሪቡ እምበር ዋላ ሓንቲ ነፃያ ወፂና ማለት እዩ። ኣብ ከባቢ ምስ ዝነበረ ፀላ ምስ ዝኾነ ነገር ክትረኽቦም ስለዘይትኽእል ናብ ኩሉ ኣንፈት ተኳኩሽና ንቦታትና ንስሪንቃ ተመሊሽና ኣብኡ ናይቲ ህዝቢ ኣፈላላዩ ትርዮ ንሕና ህዝባዊ ግንባር ምኳና ሳይኣምኑ ነሮም ህዝባዊ ግንባር መፂኦም ዘይተርእዩና ይብሉ ነሮም ንሕና መሶም ከለና ማለት እዩ። ኣብ መጨረሻ ንሕና ና ህዝባዊ ግንባር ዘይኮንኩ ህዝባዊ ግንባር እዝኖም ኣብ ኣፈም ዝበፅሕ ብላዕቲ ሰብ እዮም ከመይ ስማ ኣሕዋትና እ ንዓናት መስሉ ገለ ኢሎምና ማለት በሉ ንሕና ኢና ኢልና ኣብ መጨረሻ ካብ ስሪንቃ ምገዝ ኮልና ልክ ከም ህዝቢ ኤርትራየን እንዳበኸያን እንዳሓዘና ናፋንናና ማለት እዩ።
3: ኣብ መቐለ እቲ ህዝቢ ፅቡቅ ኣቀባብላ ገይርልና ድሕሪኡ ናብ ኤርትራ ኮይኑ ጉዕዞ ኣብዛ ፍፃሜ ገለ ካብ ትዝታታት ዝዝክረን ተጓንፎ ዘጋጠማ ናይ ክልተ ኣሕዋት እዛ እንታይ ኣብቲ እዋንቲ መንእሰያት ኤርትራ ምስ ዝነበረ ውዕውዕ ሃገራዊ ስምዒት ክስለፉ መፁ ነይሮ። ሕጂ ኣነ መወድቕ ጭነን ኣብ ስሪንቃ ትምህርቲ እንዳምሃርና ከለና ክልተ ኣሕዋት ቆልዑ ክብሮም ኣብርሃን መሓር ብርሃን ዝበሃሉ ክልቲኦም እዚኦም ካብ ደሴ እዮም ስለፉ ክጋደሉ ኢሎም ደሴ መፂኦም ኣብ ወልድያ ምስ በፅሑ ናይ ወያነ ረኽቦም ሞ ክንጋደል መፂና ናብ ህዝባዊ ግንባር ደሊና ምስ በልዎም ሓራይ ክንወስደኩም ኢና ኢሎም መኪና ትኸይድ ነራ ኦራል ምስ ኣፅዒኖም የፋኑ እንዳተጓዓዙ ከለዉ ኣብ ከባቢ ወልድያ ማለት እቲ ከባቢ ቢንቶ ገለርያ ኣብኣታ መኪና ትፀድፍ ሓደጋ ይጋጥሙ ማለት እዩ። እዚ ሓደጋ እዚኣ ክብሮም ዓብዪ እዩ፣ ምንኣሱ ከዓ መሓሪ እዩ። መሓሪ ብኣ ይስዋዕ በታ ሓደጋ ማለት እዩ። ድሕሪ እቲ ቆልዓ ሓደስ እዮም ሕሰቦ ሽዑም መጀመርቲኦም ወላ ሓንቲ ብዛዕሞ ዝፈልጦ የብሎም እቲ ኩነታት ወላ ሓንቲ ስምዒቶም ኩሉ እቲ ኩነታቶም ጥራይ ክንጋደል እምበር ካልእ ታሽሙ የብሎም። ዝኾነ እቲ ቆልዓ ኣብ ቅድሚ ዓይኑ ስለዝተሰውዐ ሓዉ ኣብኣ ምስኡ ፈፈው ኢሉ ምስሎምን ገለመለን እታ ጉዕዞ ስለተዓናቐፈት ሒዞሞ ንስሪንቃ ምስ ተመልሱ ኣብ ዘለዎ ተጋደልቲ ናይ ህዝባዊ ግንባር ተባሂሉ ናባይ እዮም ሒዞሞ ዝመፁ። ኣብዚ ንሃደ ኢሎም ሒዞሞ ናባይ ምስ መፁ እዚ ምስ በልዎ እስኻ ተጋዳላይ ህዝባዊ ግንባር ድካ ኢሉ መፅሓት ኣነ ከዓ እዩ ስንብድ ታይደ ኮይኑ ምክንያቱ ምስ ሓመዱ ምስ ሎሚ እዩ መፅኢ ስዕመኒ እንታይ እዩ ኮይኑ ኢለ እቲ ኩነታት ብዝኾነ ተዘጋጠመ ይነግረኒ ማለት እዩ። እዚ ፀናኒዕናያ ድሓርስ ተዓሊሙ ከይዱ ናብዚ ኣሃዱ ከዓ ተመዲቡ

0: ኣውቲስታ ምስ ጀነራል ሮመዳን ኣውልያ ይነሩ ክብሮም ዝበሃል ኣውቲስታ ናውቲ እዩ እሱ እዩ ዝቆልዓ ማለት እዩ።
1: እዚ ከምዚ ኢሉ እንከሎ ህዝባ ወያነ ሓርነት ትግራይ ካብ 1988 ንድሓር ብዙሕ ከቢድ ኣፅዋር ይማርኽ ስለ ዝነበረ ነዞም ኣፅዋራት ብግቡእ መታን ክጥቀመሎም ዱልዱል ኣህዱ መካናይዝድ ክሃንፅ ነበሮም። ነዚ እዋናዊ ሕቶ ንምምላስ ኣብ ክንዲ ኣህዱታት መካናይዝድ ህዝባዊ ግንባር ካብ ኤርትራ እንዳምፃእካ ጥራሕ ምስራሕ ወያነ ድልዱል ኣህዱ መካናይዝድ ክሃንፅ ኣብ መንጎ ህዝባዊ ግንባርን ህዝባ ወያነ ሓርነት ትግራይን ስምምዕ ስለ ዝተገብረ ህዝባዊ ግንባር ብ4 ሕዳር 1989 6 ኣባላት ትምህርትን መፅናዕትን መካናይዝድ ክፍለ ሰራይ 74 ካብ ኤርትራ ናብ ትግራይ ከም ዝለኣኹ ገበረ።
2: ዳሓርከ ቅድሚ ሓቶምና ነይሮም መምሃራ ናይ ከቢድ ብረሲ ክሰልጥና ኢሎም ርኢና ኩነታት ምስ ከቢ ብረት ተዛራሪብና ዳዊት መምህራርኣ ቅልሃ ሬጋን ሰናስል ስለ ሓሙሽት እዮም ቶም ዝበለፁ ነት መምህራን እዩ። ከምኡ ምግባር እዋፃና እዩ ናይ ከቢ ብረት ነገር ዝተደቂቐ ነገር እዩ። ቶም ዝበለፁ መምህራና ተዚድና እዮም ከምኡ ጌርና ዕለት ሓሙሽተ ወርሕ 11 ቢል ይበኹም
3: ብኣርድሃን ፅቡቅ ካብቶም ዘለውና ንመቕለኩም ተባሂሉ 6 ሰብ ሓደ ካብ ነፍሰ ከፍ ዓይነት ናይ ትምህርቲ ታንኪ ሓደ ሰብ ኣብ ሳሕል ክተርፍ ሓደ ሰብ ከዓ ንትግራይ ክኸይድ ከምኡ እውን ኣብ ናይ መዳፍዕ ኣብ ናይ ረሻሽ ኣብዚ ሰለስቲ እዩ ዓበይቲ ናይ መካናይዝድ ኣፅዋር ተማቒልና ኮታ ቶም ዝነበርና መምሃራንስ ተማቒልና ናብ 2 ኣብ ሜዳ ዝተርፉን ንትግራይ ንኸይድን ኮይንና ተመቒልና ማለት እዩ። ድሕሪ እዚ ሮመዳን ዑስማን ኣውልያይ ሽዑ ኣዛዚ ክፍለ ሰራዊት 74 ፀዊዕና እቶም ንኸይድ 5 ሰባት ኢና ነርና። ሓደ ሰብ ግን ካብቶም ኣብ ሽዑኡ ብተመሳሳሊ ንሓገዝ ኣብ ውሽጢ ትግራይ ዝነበሩ ኣህዱታት ካብኦም ዝሕግዘኩም ምሰዱ ተባሂልና ምክንያቱ 2 ጥራሕ ኢና ነርና ናይ ታንኪ መምሃራን ኣፍቲ እዋን። ስለዚ ዝሕግዙና ካብ ኣህታትና እናምፃና ኢና በብግዜ ንወስድ ነርና። ስለዚ ጅጂ ኣብ ሳያገር ዝጌር ኣብ ሳሕል ክፀንሕ ኣነ ከዓ ንትግራይ ክኸይድ ማለት እዩ ካብኡ ሕጂ ድሕግዙኒ ክወስድ ተባሂልና 6-5 ሰብ ተቐሪብና ማለት እዩ። ሮመዳን ኣውልያይ ናብ ዓንበርበብ ሰዲድና ናብ ስብሓት ኤፍሬም
4: ትምህርትን መፅናዕትን እንታይ እያ እንተኢልና እዛ ትምህርትን መፅናዕትን ንብላ መቐፀልታ ናይቲ ትምህርትን መፅናዕትን ሜካ ደይኮነስ ናይቲ ብርጌ 76 መቐፀልቱ እያ ግን መቐፀልቱ ኮይና ብኣጠቃላሊ ንኣሃዱ ሜካ 74 ንኣጋር ከቢድበት ኣሃዱታትን እሳ ዘማዕበለት እያ ንሓይሊ ባሕሪ ህዝባዊ ግንባር ሓርነት ኤርትራ ዘሰልጠነት እያ ንመካናይዘድ ህወሓት ከዓ ዝወለደት እያ እዛ ትምህርቲ መፅናዕትን ክንብላ ከለና
5: ናይ ትምህርትን መፅናዕትን ናይ ሜካናይዝድ 74 ዳርጋ ናይ ውድብ እየ ከዓ ነይረ ማለት እቲ ዝለዓለ ናይ ኣፅዋር መምህርቲ ንሕና ኢና ነርና። ኣብ ማይማኦ ኣብ ወርሒ 11 ትምህርቲ ጀሚርና ንምህር ነርና መድፍዕ ታንኪ ረሻሽ ብሓደ ኢና ንምህር ሰለስተ ኢና ንመርሕና ወዲበርህኣሎ ቀራ ኣሎ ቀራ ማለት ፋለት ሃብቶ ዮሃንስ ብሎ ሓይሊ ኣየር ኣሎ ወዲበርሀ ብርጋድር ጀነራል ሰው እዩ ተመስገን በርሀ። ስለዚ እናምሃርና ከለና ወዲ ፍፃሜ የማነ ፍፃሜ ዝበሃል ናይ ታንክ መምህር ኣብ ኣስዋዕ ንኸይድና እዩ ነሩ እሱ ሻድሻይና ንሱ ነቒልና ነርና ቀራ ሒዙና ትኺሉ ናብ ዓንበርበብ መፅእ ናብ ጀነራል ስብሓት ኤፍሬም ከምዚን ከምዚን ኢልኩም ንትግራይ ናይ መካናይዝድ ኣህዱ ከተቐምሉ ዓፅምን ብስጋን ዘዋህለለን ታንክታት ኣብ እግሪ ሳግላ ኣብ እግሪ ዛዕሮት ዓሽገን ውዕላ ስለ ዘለዋ ሂወቶም ከድሕና መካናይዝድ ከተሰልጥኑሎም ትኸዱ ኣለኹም ኢሉና
3: ብፃይ ስብሓት ኤፍሬም ሓልኣ ስታፍ ናይቲ እዋንቲ እምበዓር ንትምህርቲ ትኸዱ ኣለኹም ኣክንሶም ኣብዚ እንዳመፁ ብውሕድ መጠን ዝምሃሩ ኣብኡ ብብዝሒ ክምሃሩ ሞ ነቲ ኣሃታት ናይ መካናይዝድ ክምስርቱ ይደሊ ስለ ዘለዉ ኣብኡ ኮይትኩም ክትምህርዎም እዮም። ስለዚ ዘድልየኩም ናውቲ ካብዚ እቲ መፅሓፍቲ ድ ፅሑፋት ተማልኡ ኢሉ ሓቢርና ማለት እዩ እቲ ኩነታት ኣብዚ ካብተን ሽዑኡ ዝዝክረን ጀነራል ስብሓት ዝፀቕጠለን ነበረ ናይ ናፅነት ጉዕዞና ክሓፅር ተኮይኑ ዘድልዮም ብቕዓት ዓቕሚ ከጥርዩ ዘኽእሎም ትምህርቲ

0: ክትቦም ከም ዘለኩም ተባሂሉ ተሓቢርና ማለት እዩ።
1: ትግራይ ክንብገስ ከለና ሕጂ ካብኡ ሓሙሽተ ሰባት ኢና ንብገስ፣ ክልተ ታንክ መድፍዕ መምሃራን፣ ክልተ ናይ ፀረ ፈርቲ መምሃራን፣ ሓደ ከዓ ናይ ታንከኛ መምህር። ስለምንታይ ሓደ እቲ ቀዋማና ናይ ትምህርትን መፅናዕትን ውሑድ ቁፅሪ እዩ። ሰሰለስተ ኣብ ነፍሰ ከፍ ክፍሊ ኮይኑ ሓደ ካዓ ጠርናፍ ነርና ኮሎኔል ተስፋልደት ሃብቲ ዮሃንስ ማለት እዩ። እቶም ዝተረፍና ካልኦት ግን ሰሰለስተ ሰለስተ ፀረ ነፈርቲ፣ ሰለስተ መድፍዕ፣ ሰለስተ ከዓ ታንከኛ እዮም ነሮም። ሕጂ እቶም ዝኸድና መድፍዕ ክምህሩ መምራር ኣያን ሱ ዳዊት ኣርኣያን፣ ታንከኛ ክምህሩ ዝኸዱ ሳንያሰን በይኑ ማለት ዳዊት ምሕረት ኣብ፣ ፀረ ነፈርቲ ክምህር ዝኸድና ከዓ ብርሃነ በኩረፅንን መሓሪ ወልዲ ሂወት ዝበሃል ሬገን፣ እዚኦም ኢና ተበጊስና። ክንብገስ ከለና ሕጂ ተኺልና ኣብ ፖለቲካዊ ፅሕፈት ዓንበሮር ምስኣተና ብፃይ ስብሓት እፍሬ መብቀሩ ክኢሉ ትግራይ ትብገሱ ኣለኹም መከናይ ተኣሃዱ ከተቀምሎም ኢኹም ትኸድ ዘለኹም ገለ ምስ በለ ምምራር ኣያ ሓንቲ ሕቶሓተ ትሽቅፍ ሞኸመይ ትመሃሃራና ኣሉ። ንሕና ህዝባውያን ሓርነት ትግራይ እንተ መከናይ ኣቑምኩም ዱ እቲ ዝሓሸ ንዓና እዩ፣ ንዓና ርፍታ እዩ። ምክንያቱ ካብዚ ንሰዶ ዘለና ሰራዊት ካብዚ ንሰዶ ዘለና ናይ መካናይዝ ኣሃዱ ሲ ንዕኡ መተካእታ ክኸውን ንምግባር እዩ ኢሉ ፋኒና ሽዑ
2: ከመይ እቲ ማህራና ክኸውን ኢለ ኣናሓታታይ ከምታ ነቲ ኣባላትና ትምህርዎም ከምኣ ጌይርኩም መሃርዎ። ምክንያቱ ጎልጎል ሰላለየ ብቐሊሉ ሰጊሮም ኣዲስ ኣበባ ካኣቱ እንተ ዘይኮነ ብውሑድ ደገፍናህና ዓወት ከምፁ ምእንቲ ኣገዝ ከተወፊ ኢሎም ትኸዱልኹም ብቐንዕና ትምህርዎም ኢሉ ፈላይ ወጊት በይሰብካ ኣብቲ ኣፍ ደገ ክፅበ ፀኒሑ ክልተ መኪና ሒዙ ፅዒኑና ሓሙሽተና ኢና በይስብሓት ሒዙና ከይድ ባራ ጌርና ግርማይካ ግርማይካ ውዒልና ተሰነይን ሓት ካብ ተሰነይን ጎ ሒዝና ባሮንቲ ንኣቱ ካብኣፍ ወድና ሽላሎ ንበሉ ካብ ሽላሎ ሽራሎ ካብ ሽራሎ ኣዲ ሃገራይ ካብ ኣዲ ሃገራይ ኣዳዕሮ ገለመለ ጌርና ዓድዋ ክትት ንብል እናገሻ ናይ ወያነ ሽዑቡ ዓድዋ እዩ ዘሎ
0: ዓዲ ኮኸብ ሽረ ክሳብ ዓድዋ ኮታ ስብሓት ነጋ ሒዝና ከይዱ ማለት እዩ። ኣብ ዓድዋ ዝገብሩ ኣስራት ተቐቢልና ሓደ መዓልቲ ኣብኡ ምስ በዓልና ገብሩ ኣስራት ከዓኒ ንማይለሚም ዝበሃል ንተንቤን ዓብ ዓዲ ሰዲድና ማለት እዩ። ድሕሪኡ ናብ ማይለሚን ዓብ ዓዲ ኣቲና ምስቲ ኣብኡ ዝነበረ ቸንቶ ዝበሃል ናይ ስልጠና ኣባል ማእኸላይ ሽማግለ ናይ ሕወሓት ኮይኑ ነቲ ናይ ስልጠና ጉዳያት ዝከታተል ዝነበረ ተራኺብና ማለት እዩ። እሱ ከዓ ምስ ተራኸብና እምበዓር ዘድልየና ናውቲ ናይ መምሃሪ ታንክታት ኹና ናይ መዳፍዕ ኹን ረሻሻት ዙ ካልኦት እውን በለዎም ብፍላይ ከዓ ማሪኾም ኣብ ዝተፈላለየ ቦታታት ኣቐሚጦሞ ስለ ዝነበሩ ቅድሚ ትምህርቲ ምጅማርና እምበዓር ንዑ ክንድህስስ ዕድል ይወሃበና ክንቅርብ ንትምህርቲ ዘድልየና መብጀካ መፅሓፍቲ ደምፃናዮ ንዋት የለን ኢልና ምስኡ ምስ ተረዳዳእና ንመቐለ ሰዲድና ማለት እዩ።
1: ኣግበም ሰኣተና ንመጀመርያ ግዜ ትየ ኣኸባ ገብረልና ብኣግበ ኣብኡ ሕጂ ናይ ስልጠና ሓላፊ ቸንቶ ምክትሉ ለገሰ ንሕና ከዓ እዞም ሓሙሽተ ዝነበርና ማለት እዩ ምስተኣከብና ባድ መፂኹ ዘለኹም መከናይዝ ዝኣሃዱ ሞቕዓም እዩ ስለዚ መከናይዝ ክንምስርት ኢልና ስለዝመፃና ሕጂ ስኻትኩም ብሓላፍነት ተሰኪምኩም ነዚ መከናይዝ ክተቕምልና ኢኹም መፂኹም ዘለኹም ዘሎ ንብረት ፈትሽኩም ኣምፁ ንኦም ካ ሓበሬታ ህቦም ንስኻትኩም ኣብ ዘለዎ ቦታ ከየትኩም ክፍትሹ ናፅነታቦም መኪና ክቅርብሎም ኣለዎም መኪና ቅርብልና ሓደ ዝብለካ ዘለኹ ዜናዊ ሒዝና መጀመርያ ኣብ ኣግበ ዘሎ ንፍትሽ
2: ኣግበ ትበሃል ቤት ትምህርቲ ኣብ ኣንኣቱ ሞ ሕጂ ትምህርቲ ክትምርዎም ብሉና ሕራይ ንብሎም እሱ መምፅኢና ንብሎም ቅድማርና ግን ዘሎ ዕጥቅና ኣፅዋርና ገለ ክንፈልጥ ኣለና ምዕባሌታት ናይ ክሳይ ክንርኢ ኣለና ሕዞ ዘሎ ክንፈልጥ ኣለና ንብሎም ሕራይ ይብሉና ክኢላ መራሒ ገይሮም መኪናና ሂቦም ይሰዱና።
1: ሕጂ ኣግበ ምስ ኣብቲ መኻዝነታት ኣብፍላይ ኣብቲ ህድሞታት ይነብሩ ኣብኡ እንተረኣኻ ናይ 23 ምስ ናይ ታንክ ተሓዊሱ ምስ ናይ መድፍዕ ተሓዊሱ ምስ ገለ ተሓዊሱ ምስ በለት ሰናዱ ስለዚ ንሕና እንታይ ንገብር መጀመረት ኣግበ ዘሎ ንፈላለዩ

0: መድፍዕ በይኑ ናይ ታንከኛ በይኑ ነጥረ ነፈርቲ በይኑ ንፈላለ እዚ ሓደ ኣቐሚጥና እዚ ናብ ትምህርቲ ከም ዘለዎ ክኸይድ ሽዑ ካብ ተበጊስና ባይ ንኸይድ ሃገረ ሰላም መድዩ ብኣብዓታት ሃገረ ሰላሙን ፀናሓና ንፍትሽ ብኡ ንፈለ ካብ ዕዳጋ ሓሙስ ዓዲ እኽሊ ዝብሎ ቦታ ንኸይድ በዓቲ እዩ ኣብቲ በዓቲ ዝፀናሓና ክሻፋታት ፀናሓና መሳርሒታት ፀናና ገለ ንኡ ከዓ ፈላሊና ከዓ እዚ ናይ ታንከኛ እዚ ናይ መድፍዕ እዚ ናይ ፀረ ነፈርቲ እዚ ቀርቦ ብሙሉእ ፅዒንኩም ከዓ ንኣግበውርዞ ንብሎም ማለት እዩ ከም ኢልና ብዓዲ ሽሁ ኩናና ነቲ ኣሎ ዝበሃል ቦታታት ናይቲ መኻዚኖታት ናቶም ማለት እዩ መወዳእታ ኣብይ ንዓልብ ቆቦ ኣብ ቆቦ ካብቲ ዝተማርኸ ናይ ፀላኢ ሽዑ ፀንሐ ገለ መለ ዝነበረና ኩሉ ኣሃኽብ ብዓባይ መኪና ገይሩ ንኣግበ ክወርድ ንገብር ማለት እዩ
1: ኣብዚ ዘለዎ ቦታ ከድና ኣፅኒዕና እዮ ማለት እዩ ብተወሳኺ ሽዑ ከምቲ ኣነ ኣብ ሜዳ ዝተሓበረኒ እቲ ካልኣይ ሓጋዝየይ ከምፅኦ ስለ ዝነበረኒ ሽዑኡ ዳርጋ ኣብ ከባቢ ወልድያ ሓሊፎም ስሪን ከዓ በፂሖም ነይሮም እቶም ኣሃዱ ናይ ወዲ ኣበባ ዝመርሓ ኣብኣ ከድና ንመንግስተላ ክሕግዘኒ ካብኦም ፅየ ማለት እዩ ስለዚ ካብ ስሪን ከዓ ተመሊስና ንመቐለ መፂና ኣብ መቐለ ኩሉ ዘድልየና ንብረት ምስ ወዳእና ተተሓሒዝና ሽዑ ብዚ ሃገረ ሰላም ጌርና ንተንቤን ወሪድና ተንቤን ከዓ ኣብ ኣግበ ዝበሃል እቲ ናይ ስልጠና ቦታ ኣብኡ ክኸውን ተሓርዩ ኣብ ኣግበ ወሪድና ማለት እዩ
0: ኣግበ ምስ ተወለድና ናይ ሓደ ወርሒ ምድላው ንገብር ኣብዚ ሓደ ወርሒ ምድላው ምስ ገርና ሳተን ኳ ተምሃሮም ቅርቡ ወዲ መዲን ናይ ክፍለ ሰራዊት ነረ ዝጥርንፎም ሓደ ሽሕ ዝኾኑ ተምሃሮም ውፅናቡ እቶም ተምሃሮ እዚኦም ኩሎም ማለት ታንከኛ ክምሃርዮም መድፍዕ ክምሃርዮም ርሻሽ ክምሃርዮም ምልክት ክምሃርዮም ሕክምና ክምሃርዮም ተኣሃዱ መካናይ ዘድልያ ነገር ክምሃሩ ማለት እዩ መወዳእትኡ ኣኼባ ንገብር ኣኼባ ምስገበርና ስየ እንታይ ይብል እቲ መምርሕን ኣገባቢ ናይ ትምህርትን ኣቃወማ ናይ ትምህርትን ብኣና ሕካየድ ኣርባዕተ ክፍሊ ናይ ታንከኛ ሓሙሽተ ክፍሊ ከዓ ናይ መድፍዕ በዘን ክጅመር ተባሂሉ ብመሰረት ዝተረዳዳእናይ ሕጂ ኣብ ፀረ ነፈርቲ ብርሃነ ምክረፂንን ማሓር ቀልሃ ማለት እዩ ኣነ ማሓር ወልደ ሂወት ሬገንን ክልተ ክላስ ሒዝና 133 ሰብ ተምሃሮ ኣብቲ ሓንቲ ክላስ 66 ኣብቲ ሓንቲ ክላስ 67 ካልእ ተስፋያ ንሸት ዝብሎ ቅድሚ ሕጂ ኣብ ሳሕል ክልተ ግዜ ምሄርናዮ ዝነበርና ናይ ህወሓት ኣባል ተጋዳላይ እዩ እዚ ከዓ ወዲያ ንሸት ዝብሎ ሓንቲ ክላስ ክሕዝ ሃይለስላሴ ጤል ሳሕል ዝብሎ ሓንቲ ክላስ ክሕዝ ኮረናይ ሃይለስላሴ ዝብሎ ምሩኩ ከዓ ሓንቲ ክላስ ክሕዝ ሕጂ እዚኣቶም ጥቃጥቃ ኮይና ሰ ዝጎደሎም ግን ሕናና መላእላ ክንከይድ ማለት እዩ ኣብ መድፍዕ እንተመፂና ዳዊት ኣርኣያ ስቡ ዳዊት ኣርኣያ መምህር ኣርኣያን እዚኣቶም ሓንቲ ክላስ ክሕዙ ካልእ ሓጎስ ዝበሃል ናይ ሕወሓት ኣባልን ካልእ ሳልሳዮም ከዓ እ ሽሙ ርስዕ ዘለኹ ኣባል ሕወሓት እዚኦም ከዓ ከክላሶም ክሕዙ ሻምበል ኣለሸ ደግፊ ሕጂ መጀር ጀነራል ዘሎ ናይ ኤታማዦር ሽም ኮይኑ ዘሎ ከዓ ንስኹ ሓንቲ ክላስ ካስ እዚኦም ኣብ መድፍዕ ኣብ ታንከኛ ከዓ ዳዊት ምሕረት ኣብ ሳንያሰንን መንግስቲ ኣብ ተድላል እዚኦም ሓንቲ ክላስ ክሕዙ ቸንቶ ዝበሃል ኣባል ህወሓትን ሻምበል ዝበሃል ከዓ ሓደ ምሩክ ወተሃደረ እዚኦም ከዓ መላእቲ ክምህሩ ሓንቲ ክላስም ክሕዙ በዚ መሰረት ሕጂ እዚኣቶም ከባቢ 133 እቲኦም ከባቢ 130 ታንከኛ ከዓ 112 ተምሃሮ ሒዝና ተበጊስና ማለት እዩ
1: እተን ድሮ ዓለሊናየን ፀናሓና ንብረት ኣብኡ ክቡም ዝወርዳ ተገይሩ ታንክታት T55 መድፍእ 122 76 እውን ነይሩ ሞርታር እውን ነይሩ ናይ 120 ሚሜ ሞርታር ዙ 23 37 ሚሜ 40 ሚሜ እኳ ኣይነበሮም ናብቲ እዋንቲ እዙ ግን ብብዙሕ ነይርዎም ስለዚ ኣብዚ ተን ቀንዲ ኣተክሮ ዝገበርናለን ኣፅዋር ማለት እየን ስለዚ እሶም ኣብቲ እዋንቲ ድሮ ትግራይ ብምልእ ቲ ሓራ ኮይና ስለ ዝነበረት ብዙሓት ናይ ካልኣይ ደረጃ ተምሃሮ ተሰሊፎም ነይሮም ስለዚ ኣብ ዓቕሚ ሰብ ብፍላይ ከዓ ክርዳእ ዝኽእል ፀገም ኣይነበሮምን ስለዚ ነዚ ከም ብልጫ ተወሲዱ እዩ ሽዑ ተን መስረት ኣሃታት ናይ መካናይዝ ዝበሃላ ናይ ህወሓት በዚ መደብ ናይ ስልጠና ከምዚ ጅምራ ተገይሩ ማለት እዩ ስለዚ ኣብ ታንከኛ ክልተ ክላስ

0: ከባቢ ስሳ ተምሃሮ ዝኾኑ ከምኡውን ናይ ኣውቲስታ ትምህርቲ ከዓ ብካልእ ሸነኽ ብናቶም ዓቕሚ ኣውቲስታ ድምህር ዝግታ ሽሙ ተጋዳላይ ናይ ወያነ ነይሩ ታንከኛ ዝነበረ ይመስለኒ ሓደ እውን ግብሪ ሂወት ቸንቶ ንብሎ ናይ ደርጊ ወተሃደር ዝነበረ ድሓር ግን ናብ ወያነ ዝኸደ እሶም ከዓ ከም መበገስ ምስቶም ናይ መምሃራን ናይ ታንኪ ተወሲኾምና ማለት እዩ። ስለዚ ክልተ ዝግታን እዚ ግብሪ ሂወት ቸንቶን ብሸነኽ ታንከኛ ተወሲኾምና ኣብ ናይ መዳፍዕ ብጀካቶም ክልተ ናህና ዳዊታ ርኣያን መምህራ ርኣያን ኣለምሸት ደግፌ ዝሕጂ ጀነራል ኮይኑ ዘሎ ኣለምሸት ደግፌ ከዓ ሽዑኡ ካብተን ናይ ሰሜን ወሎ ዝነበራ ኩራት ናይ ደርጊ ናብ ወያነ መፂኢ ስለ ዝነበረ ምስ እውን ኣብ ሩስያ ተማሂሩ ናይ መዳፍዕ ትምህርቲ ወሲዱ ስለ ዝነበረ ንዑ ብቐጥታ ናብቲ ቤት ትምህርቲ ምፅኦም ምስቶም መዳፍዕ ደሪቦሞ ማለት እዩ።
1: ስየ ባዕሉ ንሕና እንታይ ብል ሕጂ ቃል ብቃላ ኣብቲ ኣኼባ ሓደ ሽሕ ዝኸውን ሰብ ዝተኣከበ ገለ መለ ንሕና ነዞም ተጋደልቲ ህዝባዊ ግበሮም ፅናዮም ዘለና ኣብ ቆቦ ዘጓነፍና ሽግር ኩልኹም ትፈልጥዎ ኢኹም ብሰንኪ መከናይዝድ ዘይምህላው ኣሸሓት ተጋሩ መንእሰያት ከፊልና ኢና ሕጂ ከዓ ንከምኡ ክነዳረገ ኒ ኩናትካ ይቕፅል ኣሎ ብዘይ መካናይዝ ኩናት ሓንቲ ክንገብራ ይንኽእልና። ስለዚ ሰላ ናይ ህዝባዊ ግንባር መካናይዝድ ኣብዚ ደረጃ ዝበፂሕና ኣለና ሕጂ ከዓ ናትና መካናይዝድ ክንምስርት ምፅረሉ ዘለዋ ነፍሲ ወከፍ ሰብ ብትግሃት ክሰምዖም ክብሎና እሶም ዝሃበኹም ክትቀልቡ ኣለኩም እሰም ዝነገርኹም ክተልህ ኢሉ ኣብቲ ናይ መደምደምታ ናይቲ ግምገማ ኣኼባ ከምኡ ተዛሪቦም
0: ብዘይ ዕቃበ ኩለንተን ኣብ ሜዳ ንምህረ ነበርና ኣርእስታት ኢና ምሂርና እዮም ማለት እዩ። ከምኡ እንዳገበርና ሽዱሽተ ወርሒ ፀኒሕና ኩሉ የድሊና እዩ ዝበሃል ክመሃርዎ ኣለዎም ንብሎ ናይ ብልሓት ተኽሲ ናይ ኣፅዋር ታንኪ ብሸነኽ ናይ ታንኪ ማለት እዩ ዳርጋ ዘጉደልናዮ ነገር ኣይነበረን እ ሽዱሽተ ወርሒ ኣዝኡ ኩሉ ክስታይ ነይሩ ማለት እዩ። ምሂርና ድሕሪ ሽዱሽተ ወርሒ ዛዚብና ተመሊስና ማለት እዩ ዳርጋ ስየብርሃ ኣይከደና ኣርባዕተ ወርሒ ምሳና ፀኒሑ ክልተ ወርሒና ጌርና ፀኒሕና ኣርባዕተ ወርሒ ምሳና ገይሩ ኣብዚ ውሽጡ ኣርባዕተ ወርሒ ሕጂ ባፀዕ ስርሒት ፈንቅል እውን ድሮ ተጀሚሩ ናይ ምርብራብ ግንባር ጊንዳእ ዝካየደሉ ዝነበረ እዋን ስለዝኾነ ሕጂ ንሕና ድሕሪ ሽዱሽተ ወርሒ ኩሉ ዘድልየና ምሂርናዮም ኢና ኢለና ብዕግበት ስለዝኣመና ክንከይድ ኢና ንብሎ ማለት እዩ። ስየብርሃ ስየብርሃ ሕጂ ቡዕ ናበይ ክትከዱ ልክዕኡ ኣዝዩ ውፅኢታዊ ትምህርቲ ምሂርኩሞም ኣለኹም ብዓይነ እውን ርእየዮ እየ ሕጂ ግን ኣኻሊ ይኮነን ምስ ፍሓት ኤፍሬም ወስኸና ግዜ ክብሎ እየ ክትፀኒሕ ኢኹም ኢሉ ምስዳዳ ኣብየና ማለት እዩ።
1: ትምህርቲ ተወዲኡ ሕጂ ነዞም ተምሃሮ እዚኦም ትምህርቲ ምስ ተወደአ እሞ ንሕና ክንከቢድ እንጂ ዓድና ትምህርቲ ተወዲእና ልኩም ኢና ንብሎም ኣይፋሉ ይብሉ ሄዳ ነታ መካኒዝ ከበቆምኩም ኣይተኸዱን ኹም እሞቶ መካኒዝ ዳእናልኩም እዶ ምሂርናልኩም ምሂርናልኩም ስለ ዘለና እቲ ምውዳብ ገለ መለካ ናባኹም ንከይድና ገለ መለ ኢልና ጠጠልና ምስ ተበገስና በሉ ሓደ ሰሙን ሓደ ንቲ ዕሪፍኩም ምፁ መቐለ ተዛዊርኩም ኢሎም መቐለ ክፍሰና ካብኡ ሞና ክንከይድና ገለ ሎ ወዲ በረሀ እዩ ነይሩ ይጥርንፈና ወዲ በረሀ እዝና ንሃገረ ሰላም ክይድ ናብቲ ቤት ፅሕፈት ናይ በዓል መለስ ዝነበሩ ወይ ሕጂ ኣብኡ ምስ ከድና ብሬድዮ ምስ ጀነራል ስብሓት ትራኸቡ ብቴሌፎን ማለት ብሬድዮ ስሽዑ ዝነበረ ስየ እንታይ ይብል ሕጂ እንታ ስብሓት እዞም ሰደድ ካሊ ኣባላት ካሲ ፍርቂ ጎነ ይላፅኦም ገድፉን ኣለዉ ኢልዎ እጂ ስብሓት ከዓ ድሓን መሊእኩም ላፅይዎም ኢለና መሊእኩም ማሃርዎም ማለት እዩ ትግርኛ ዝመፅእ ዘሎ ማለት እዩ ዝኾነ ወዲ በርሀ ድሓን ውረዱ ኢልና ንወርድ ሕጂ እንታይ እዮም ደልዮም እሶም መን ተኳሳይ መን ኣዛዛይ መን መራሕ መስርዕ ክኾኑ ይኸውን መ መራሕ ጋንታ ክኾኑ ዝኽእል መሪሕ ገለንታ ዘበልኩም ሲ እዚኣ ወዲፍኩም እታ ቅርፂ ኣቑምኩም ክትከዱ ኢና ንደሊ ገለ ኢሉ ወርሒ ተመሊስና ማለት እዩ መሊስና ኣብ ወርሒ ዕለት 11 ወርሒ 6 ትምህርቲ ዝወዳእና 9 እንደገና ከዓ ተመሊስና ንገረብ ጥሪ ሓደ ወርሒ ክኸውን ጌርና ኣብ ውሽጢ እቲ ሓደ ወርሒ ዝሕኡ ነቶም ምሩፃት ምሩፃት ዝብልናዮም ሰባት ማለት እዩ ተኳሳይ

0: Voilà, ahí gelin de verna. Abin nallo malet ta ne kanet ahadus qoyma. Dimis qonat. Betoxsa kan futun selez neberna. Etan tankenya na aber gelde hidom. Abu hidom na dibra toxsi allama midom. Badafa um betamasa salef kad bota. Tem tsarna fert kat khawabi. Ze nebere betoxsi gerna sirahna wadina malet. Eta mekanet ahadu. Gantaa hayla wasraa أقول لهم مالت شو بزاز أقول لهم مسرسون كا مرح وطولنا مرح برجيت قريرون كا نتا أحد قيمة ما
1: ريد دهر ورحي ندقنا نتنبين تنبيلنا كم زي دقما عينات تريفنا زي نبرة دقما زبال يدلي زبال نتوصي خووني زبال أبوان وقق كالتفكا كتفلت وزلكا تبابات حاتير مقدتات كله مس علاماتات زي تأساسر لازي كله خمزيتات زي ترى دا مسلي ከይተርፈና ኢልና ኣብ እዋን ውግእ ዘድልየካ ቅልጢፍካ ክትገብሮ ዘለካ ኣብ እዋን ሰላም ክኸውን ዘለዎ ብምሉእ ኮታ ተወሳኺ ሰለስተ ወርሒ ፀኒሕና ማለት እዩ። ድሕሪ ወርሒ ዕሪፍና ሰለስተ ወርሒ ፀኒሕና ዳርጋ ኩሉ ኩሉ ዓሰርተ ወርሒ ኮይኑ ማለት እዩ። ኣብ ትግራይ
2: ወርሒ መቐለ ኮፍ የብለና ዝግባእ ኣገባብ ገይሩ መግብና ገለመና ፅቡቅ ሒዙ ወርሒ ዕሪፍና ካብኣናርታ ቤት ትምህርቲ ከድና መተን ተረፋ ስዕባ ኣቢልና ብሰላም ዓድና መፂና ሓንቲ ሰርቲፊኬት ናይ ዘገልገልናዮ ኣብኡ ወረቐት ይብልና እቲ ኣለምሸት ደጊፌ ዝበሃል ብርጋደ ጀነራል ሜካናይዝድ መራሕ ኣሎ ሕጂ ንሱ ከዓ እንታይ ኢሉ ኣብታ መፋኖ ክገብሩልና ከለዉ እዛ ሽዱሽተ ዝኣበለታ ናይ ህዝባዊ ግንባር ኣሃዱ ኢሉ ናይቲ ውድብ መርኣየ ኣብ ዲሲፕሊኖም ኣብ ኣሰራርሕኦም ኣብ ኣማህሮኦም ኣብቲ ምስነንሕዶም ዘለዎ ጠባይ ዝኾነ ይኹን ምልክት ኣበርከ ይረአናሎም ክንዚ ዋርሒ ምሳ ንዚ ዋርሒ ምሳና ተቐሚጡ ከምዚ ክንሪኦ ከልና ማዕር ክንደይቲ ውድቦም ምዕብል ምዃኑ በዚኣ ክንምሃር ንኽእል ኢና ኢሉ ምስጋና ሂብና። ምክንያቱ ፅቡቅ ብዙሕ ናእዳ ይሂብና ንዓና እዚኣ ከዓ ንውድብና من أديت عينت غيري يقريبوها أو عن سيرتيفيكيت مسل هيبونا وباودينا تتمثل حمان تشوكوت بقى تيكاروف سليمونا
1: بجيكا سيه كنملس كلنا ناب سعد قانون أبتي هاجر سلام سنهنا مالتي لذيذ ناي استغايد سلطنا مسقنا هيبوم شلمات حان تشوكوتن ሓደ ኣጀንዳ ክስታይን ምስ ናይ ምስጋና ሰርቲፊኬት ደለዎ ንነብሱ ወከፍና ሓደሽቲ ሸጓጉጥን ንሽዱሽተና ሽዱሽተ ሸጓጉጥ እዚ ሸሊሞምና ማለት እዩ። ስለዚ ካብኡ ንመቐለ ከድና ከም ቀደምና ክልተ ትዮታ ንብረትና ንብስና ንፅዕናኻ ንሜዳ ተመሊስና ማለት እዩ ንፋዕበት።
3: ህዝባዊ ግንባር ሓርነት ኤርትራ ኣብ ወርሒ ዳር 1989 ኣህዱ መካናይዝድ ህዝባዊ ወያነ ሓርነት ትግራይ ንምቓም ፍሉያት ኣሰልጠንቲ ናብ ትግራይ ከም ዝለኸ ርኢና። ብድሕሪ እዚ ህዝባዊ ግንባር ኣይዶንጎየን ካልኦት ፍሉያት ዓበይቲ ናይ መዳፍዕ ኣፅዋራት ክዓጥቁን ክትኩሱን ብቕዓት ዝነበሮም 11 ኣባላት መካናይዝድ ክፍለ ሰራዊት 74 ምስቶም ኣብ ውሽጢ ኢትዮጵያ ዝነበሩ ኣባላት ኮማንዶ ህዝባዊ ግንባር ብምዃን ንወያነ ክሕግዙ ካብ ኤርትራ ናብ ትግራይ ተለኣኩ።
4: ኣብ 22 ጥሪ ኣብ ዛራ ተኣኻኺብና ዕለት 22 ካብ ባህያ ተበጊስና 7 ሰባት ክልተ ከዓ ካብቶም ካብ ወለጋ ዝመፁና በዓል ሃይለ ኣብን ጎርዞን ሓደ ኣባል ቴክኒካል ስታፍ ኣብራያ ለይ ሰሎሙን ካብ ማእከላይ ቤት ፅሕፈት 74 ኣፍ ኣበት ዝመፀና 10 ሓደ መራሒ መኪና ማለት እዩ 10 ሓደ ኢና ተበጊስና ዕለት 23 ናይ ምሸት ናይ ግንባር ኣዛዚ ናይ ግንባር ሓልሓል ኣዛዚ ብፃይ ተክለያ ተስላሴ ኣኼባ ገይሩና ወዳሕ ፎረም ነይሩ ፀሓዮም መኮነን ከዓ ነይሮም ምስኡ ኣብ መግለፂኡ ብመሰረት ህዝባዊ ግንባር ሓርነት ኤርትራን ህዝባዊ ሓርነት ትግራይን ዝገብሮ ምርዳእ ንዓበይቲ ፅዋር ክትሕዙ ክትከዲኢኹም ኢልና ኩሉ ነገር ክንገብሮ ዝግበኣና ሓቢሩና ልክዕ ናይ ምሸት ዕለት 23 ተበጊስና ብኣዳይት ኩር ከርከበት ትሩባባርካ ኣዋሻይት ጌርና ገሰነ ውዒልና
5: ካብ ኣሶሳ ምስተመለስና

ኣብ ዛራ ኢና ተኣኪብና ማለት እዩ። ኣብ ዛራ ምስ ኣኸብና ሕጂ 11 ሰብ ከም ብሓድሽ ናብ ወያነ ወይ ከዓ ንከባቢ ወልድያ ክትብጎሲኢኹም ተባሂልና ሓደ መግለፂ ተገይሩልና። እዞም ሰባት እዚኦም ከዓ 8 መድፋዕጅታት፣ 2 ሓለፍቲ፣ ሓደ ኣዛዚ ሓይሊ ገለዋ፣ ካልኣይ ኤፍዲሲ ፃዕዳ ኣብርሃለይ ሰለሙን መበል 11 ከዓ እቲ ገሪ ንብሎ ኣውቲስታ ናይ ኣቬኩ ማለት እዩ። እዞም 11 ሰብ ካብ ዛራ ተበጊስና ብተሰነይ ገርና ዝኾነ እዚ ንግዲ ናይ ትግራይ ብምሉእ ወዲእና ወልድያ ኢና ናቶ። ብድሕሪ እዞም 11 ሰብ ኣብ ወልድያ ምስኣተና ባደ 7 ምስ ተቐበሉና ነቲ ብረታት ክንዝርጋሕ ስለ ዝነበረና እዞም 8 መድፋዕጅታት እቶም 4 በብ2 ሰብ 2 ቢኤም 21 ከም ንሕዝ ወዲ ውርድዋን ጎርዞን ኣብቲ ሓደ ቢኤም 21 ኣለምን ስሌማን ከዓ ኣብቲ ሓደ ቢኤም 21 እቶም 4 ከዓ ከርሰን ወተሱን ኣብቲ ሓደ 122 ሓይል ኣብን ወደራያን ከዓ ኣብ 85 ከም ዝኾኑ ተዘርጊሕና ኣብቲ ብረታት ማለት እዩ። ኣብ ንብሶ ከፍ ሰብ ኣብ ንብሶ ከፍ ባትሪ ብረት ክንብ ከለና ሕጂ ኣብ ንብሶ ከፍ ባትሪ ኢና ንዝርጋሕ ዘለና። ብድሕሪ እዚ ስራሕ ክጅመር ስለ ዘለዎ መጀመርያ እቲ መጥቃዕቲ ብየኒ ክጅምር ተባሂሉ ብደብረ ታቦር ከተማ ደብረ ታቦር ንምሓዝ ኣብ በዓል ክምር ድንጋይ ዝበሃል ቦታታት እዚ ናይ ዓበይቲ ቦታ እዚ ዝበረኸ ቦታ ናይ ጌሽና ሽንዴን ገለ ዝብሎ ዘሎ በረኽቲ ቦታ ናይ ደብረ ታቦር ናይ ወሎ እቲ ቦታ ደብረ ታቦር ንምሓዝ ሓደ ሰፊሕ መጥቃዕቲ ተኻይዱ።

0: ወይዘሮ ህድኣት ጸጋይን ኣቶ በረኸት ሃይለን ወለዲ ናታን በረኸት እዮም። ናታን በረኸት ምስ ኦቲዝም ዝነብር ዕድመ ኮተትና በፂሑ ዘሎ መንእሰይ እዩ። ናታን ብህፃንነቱ ደረት ኣልቦ ዋዒ የንፀባረቀ ከም ዝነበረ ወለዱ ይዝክሩ።
1: መጀመርያ ብዘይ ኣፍልጦ ብዙሕ ከቢድ ኢና ሓሊፍና። ኣፍልጦ ይነበረን

ከምዚ ዋዕ ጥራይና ንቡ ነርና ይፅይቕ ቆልዑ ትነክስ ንብረት መፃወቲ ድሃብክዮ ፋሕፋሕ ብሎ ድሓቢ ዕንጨይቲ ይፃወት ዝኾነ ኣይራዳእ በይኑ ክፃወት ይደሊ ተዛሪብክዮ እታ ደሓ ሰባት ተዘይኮይኑ እስ ክድበልክዮ ኣይገብራን ደሓ ሰባት ጥራይ ክገብር ዘለዎ ድሓር በቃ ካብ ፓላሶ ይነጥር ካብ ልዕሊ ዚንጎ ይነጥር ካብ ልዕሊ ዚንጎ ምስ ነጠረ ኢዶ ተቐዲዱ ነይሩ ሓሙሽተ ጋንሽ ተሰፊዩ እዚ ግን ዋዕ ጥራይ ድብሎ ንከምኡስ ይሃብኩን ድሓር መሊሱ ከዓ ካብ ፓላሶ እንዳሰብ ምስከና ካብ እንዳ ኮርያ ነጢሩ ክልተ እጋሩ ጅማውቲ ተተንኪፉ ዳርጋ ወርሒን ሰለስተ ሰሙንን ደቂሱ ማለት እዩ ንሕዋቱ መስማር ሂቡ መስ ኣሕዋቱ ኮይኑ ኣብ ናይ ኤሌክትሪክ ክእቱ ይፍትን ናይ ምፍታን ዓቕሙ ኣዝዩ ላዓሊ እዩ እንታይ ይገብሮ ኣይፈለጥን እዩ ብዙሕ ከቢድ ኣሕሊፍና ከይፈለጥና ድሓር መጨረሽኡ ግን በቂ እዚ ወደስ ናይ ኣእምሮ ፀገም ገይሩ ኣሎ ኢለ ከይደ ማለት እዩ ማሲ ኣነ ከምኡ ፀገም ዘሎ ናይ በዓል ሳውን ዳውን ሲንድሮም ሲ ከምዚ ብገፆም ዝፍለጡ ጥራይ ድመስለኒ ነይሩ ድሓር ድሕሪ ክንደይ ፃዕሪ ግን ኣብ ሕክምና ኣርእዮ ተራእዩ ናይ ስና ኣእምሮ ድሕሪ ብዙሕ ፃዕሪ ግን እሱ ከ ናይ ኣእምሮ ከምዘይኮነ ምስኡ ተፈጥረ ስንክልና ምዃኑ ተፈሊጡ ማለት እዩ

0: ወይዘሮ ለምለም መንገሻውን ምስ ዳውን ሲንድሮም ዝተወልደት ውሉድ ዘላታ ኣደያ ክሳብ ጓል 2 ዓመትን 8 ወርሕን ከም ማንም ህፃን እግሪ ተኸላ ታተይበለትን ኣብ ነፍሲ ወከፍ መዓልቲ ዘወፃተን ቃላት ኣብ መዝገብ እናስፈረት ምዕባሊኣ እናተኸታተለት ካብቲ ትነብረሉ ዝነበረት ከተማ ባረንቱ ናብ ኣስመራ መፅያ መዓልታዊ ንቡር ንጥፈታታ ተካይድ ነይራ። ጓል 5 ዓመት ምስ ኣኸለት ብሓገዝ ምኽሪሰብ ሞያ ናብ ቅድሚ ትምህርቲ ኣእተወታ። ኣብቲ ፈለማ ካብ ወለዳ ምፍላይ ምስ ሓድሽ ከባቢ ምልምማድ ከቢድዋ ከም ዝነበረ ብዙሕ ፃዕሪ እውን ከም ዘሕለፉ ትዝክር። ወይዘሮ ለምለም ማሕበር ዝወሰዶ ነዞም ዜጋታት ብዝሊት ናይ ምስልጣን ተበግሶ ኣዝያ ተድንቕ። ብዝያዳ ግን ኣብ መጻኢ ህወቶም ክረብሕሉ ዝኽእሉ ንምዕባሊ ኣእምሮኦም ሓጋዚ ዝኾነ ዝተፈላለየ ስልጠናታት ተዝወሃቦም ዝያዳ ኣድማዒ ምዃነ ዝብል ርእይቶዩ ዘለዋ። ወለዲ ከምዚ ዓይነት ስንክልና ዘለዎም ቆልዑ ብዛዕባ ክኽተልዎ ዘለዎም ቀኖ ኣገባብ ድማ ከምስ ትገልጽ።
1: ጓለይ ከምዚ ዓይነት ስንክልና ከም ዘለዋ ጓል ዓመት ከላ የ ፈሊጠ ቅድሚኡ ግን ዝኾነ ማለት ካብ ተመኩሮኻ ካብቲዮም ቀዳሞት ደቅኻ እንዲኻ ትሪዮ ካብኦም ዝሕሊላትኒ መጀመርታ ፅቡቅ እያ ትምዕባለታት ነይሩ ማለት እዩ። ካብ 6 ወርሒ ገለ ትገብር ፅቡቅ እዩ ነይሩ ትምዕባለታት። ብድሕሪኡ ግን ድሕሪ 6 ወርሒ እቲ ክትንቀሳቀሶ ገለገለ ትጅምር ዝነበረት ንድሕሪት ተመሊሱ ማለት እዩ። እንታይ ኮፍ ጥራሕ ክትብል ጀሚራ ድሓር ጓል 9 ወርሒ ምስ ኮነት ሓደ ካብ ተመኩሮካ እቲ ኣስናን ደንጊ ምምፃእ ማለት እዩ። እንታይ ኮይኑ እቲ ባባ ማማ ዝብል ዝነበረ ከዓ ተቋሪፁ ሕጂ ደቀይ ማለት ናይ ዝኾነ ኣብ ደቀይ ጥራሕ ዘይኮነ ሳብ ዝኾነ ካብ 5 ወርሒ ክሳብ 6 ወርሒ ዘሎ እዩ ቆልዓ ባባ ማማ ክብል ዝጅምር። ንሳ ግን ኣብ 7 ወርሓ ድያ 8 ወርሓ ኣቢላ ባባ ባባ ጀሚራ ማለት እዩ። ሕጂ ነዚ ዝሕታለ ዝምስረአኹ ንሕክምና ይወስዳ ምስ ወሰድኩዋ ጓሌ ከምዚ ከምዚ ኮይናትኒ ድሓር ሽዑ ኒሞንያ ተሓምም ቀዳማይ ዓመታስ ኣብ ሆስፒታል ይሕሊፈ እያ ኒሞንያ ሓምስ ሓመመት ንሆስፒታል ይኣትሞ ሓደ ንእሽተይ ዶክተር ክንዳኹም ዝኸውን እዩ ዝፈልጣ ማለት እዩ። ማማ ጓል ክስታይ ምዃና ትፈልጥ ዶ ኢልና ኣይፈልጥ ኒ ዝወደይ ገደኢለዮ እንታይ ተሓሚማ ትብሊ ቶንሲል ኒሞንያ ካ ኢሎም ንገለኢለዮ ማለት ንሓናዊ ፅንሕ ንገለኢሉ ሽዑኡ መፅኡ ይነግረኒ። ድሕሪ ሽዑ ድሕሪ ወሪድካ ትቅበለ ኢኻ ኣምፁ እኒ ኢሎም ካ ይኮነን ኣምፂኻዮም ዓለም ስብዓልካ ኢኸ ኣርኢኻዮም ማለት እዩ። ስለዚ መርሓባ ኢለ ተቐቢሉ እዮ ብለኪ።
0: ወላዲት ናታን ዝኾነት ወይዘሮ ሕድኣት ኣቐዲማ ሰኣናፍለጦ ትኽተሎ ዝነበረት ጉጉይ ኣገባብ ኣወጊዳ ስንክልና ውሉዳ ብሓገዝ ሞያውያን ክትብድህ ተበጊሳ። ወላዲኡ ኣቶ በረኸት እውን ልክዕ ከማ ስንክልና ውሉዱ ኣሚን ኢሉ ክቕበልን ንምሕጋዝ እውን ተበግሶ ክወስድን ዘሕለል ጻዕሪ ኣካይዳ። ናብ ቤት ትምህርቲ ሓደ መስከረም ክፅምበር ብዝወሰድዎ ውሳኔ ድማ ትምህርቲ ሓደ ኢሉ ፈሊሙ። ኣብ ቤት ትምህርቲ ሓደ መስከረም ዝተቐበልዎ ምምህራን እውን ይሓመቑን ብቐረባ እናተኸታተሉ ልክዕ ከም መዘነኦም ኣቕሪቦም ሓልዮትን ፍቕርን ደገፍን ኣርኣይዎ። ወላዲቱ ወይዘሮ ህድኣት ስለቲ ዘርኣይዎ ተገዳስነትን ሓልዮትን ፍቕርን ኣዝያ ተመስግኖ ንሳ እውን ናብ ቤታ ዝግባእ ክትትል እናገበረት ናብ ዝሓሸ ናይ ምብሃል መድረኽ ከም ዝበፅሕተ ትገልጽ። ክፈልጦ እትደልዮ ደጋጊማ እናኣረድአት ድሌታቱ ብዝግባእ ፈሊጡ ብኣገባብ ክሓትት ክኽእል ብሜላ እናመሃረት ምስ ውሉዳ ኣብ ፅቡቕ ናይ ምብሃልን ምርድዳእን መድረኽ በፂሓ።
2: መጀመርያ ክሓብኦ የብሎምን ናፅነት ክህቦም ኣሎ ኣብ ዝኾነ ክሕወስለዎም ፀቕጠ ፈጥርሎም የብሎምን ኣብ ዝኾነ ናይ ፋሚሊ መደብ ዲ ኣብ ዝኾነ መደባዲ ሒዞም ሒዞሞም ክወፁስ ኣለዎም ክዘናግዕዎምስ ኣለዎም። ድሕሪ ፀቕጢ ፈጢር ኩሎም እንዳደኸሙ እዮም ድኸዱ እንዳደኸሙ እንዳደኸሙ ዋላ ንግዜ ኣደገ ወፂኦም ሲ ትሑታት ኮይኑ እዮም ነፍሶም ዝስምዑ። ብፍላይ ኣብዛ ትራፖም ሰኣተዉ ሕጂ ትሪኦም ኣብዚ ሳዕስዒት ምሰኣተዉ በቃ ምሽ ሕጉሳት በቃ ልዕሊኦም ሰሉ ሓደ የለን ሓቆም እዮም ከዓ የለን ሓደ ልዕሊኦም።
0: መንእሰይ ናታን ኣብዚ እዋን እዚ ምስታ ኣብ ፌስቲቫል ኤክስፖ ምርኢት ተልሂት 9 ብሄራትና ዘቕረበት ጉጅለ ብምዃን ናይ ተልሂት ስልጠና የቐስም ኣሎ። ወላዲቱ ኣብቲ ፈለማ ናብዚ ስልጠና ክኣቱን ከሎ ዝነበረ ህሞት ክትዝክር ከላ ምዚ ሎሚ ዘለዎ ደረጃ ኣዝዩ ፍልሊ ከም ዘለዎ እያ እትገልጽ። ኣብ ቤቱ ድሌት ይኹን ባህጊ ናይ ሳዕስዒት ኣይነበሮን ከተምፅኦን ከላ እውን ብባእሲ ከም ዝተፈላለዩ ትዝክር። ሎሚ ግን ካብቶም ብፅቡቕ መሊኾሞ ዘለዉ ህፃናት ኮይኑስ ፅቡቕ ምንቅስቓሳት እውን የርኢ ኣሎ። ወላዲ ናታን ኣበርክቶ ማሕበር ኣእምሮኣውን ምዕባለ ኣውን ስንኩላን ኤርትራ ርድኢቱ ኣብዘ ስንክልና ንኽዓቢ ብዝግባእ ውሉዱ ክከናኸንን ክርዳእን ክኽእል ልዑል ከም ዝኾነ ይገልጽ።
3: ኣብዚ ሕጂ ዳርጋ ንሕና እቲ ማሕበር ካብ ናእቲ ጀሚሩ ዘሎቲ ኣበርክቶ ኣባናን ኢና ሕጂ ንሪኦ ንባዕለቲ ኣፍልጦ ብዛዕባ ናይቲ ስንክልና እቲ ኣፍልጦ ዝሃቡና በቲ ዝቡኻ ፀዊዖም ጎስጓስ ኹን ዋላ በቲ ኣብ ኣኼባ ተብሎ ዋላ እቲ ዝገብርሎም ዘሎ ኣብ ሰዓት እዚ ዋላ ንባዕላ እዛ ቴራፒ እዛ ሳዕስዒት ገለኢሎም ክሳይ ዘበልዎሲ ኣብቲ ባህር ናይ ወድና ና ንመፅእ ሕጂ ማዕሪ ኩሉ ጭዋራቱ ከይተረፈ እዩ ዝቐዝቦ ነይሩ። ካብ ምንታይ ቆንዝቦ ሕጂ ኣይትፈልጦን ሃሳ እግሩ ንእሸ ከለካ ተንቀሳቅሱ ጉየ ገለ ትብሎ ንሽ ምጉያ ይፈቱ እዩ ግን ብርከ ይሕምኒ እግረ ይሕምኒ ገለ ብዙሕ ነገራት ክሳይ ዝገብረካ ነይሩ ማለት እዩ። ኣብ ሰዓት እዚ ግን ኣብቲ እቲ መፍትታሕ ነፍሲ ርኢናዮ ማለት እዩ። ኣብዚ መጀመረ ናይ ምንቅስቓስ ሳዕስዒት ኢሎም ምሰበሉሎም ዳሕርቲ እተሓዛ ንባዕሉ በዓልካ ሕሳይ ካልእ ኣብቲ ናቶም ሙዳኣትዮም እዮም ክሳይ ዝገብርዎም ሕጂ እቲ ዝህብዎም ንሳቶም ምስቲ ቆልዑ ዘለዎም ቅርበት ንኦም እንታይ ገብሮም ኣሎ ሕጂ ሞራል ህቦም ማለት እዩ። ትውላና ንባዕልታ መጀመርያ መዓልትስ ኣይፈቱን እዩ ዋላ ብዝኾነ ዋላ ውራይ ሃሊናስ ኣያትወልካኒ ኣብቲ ዳስ ተኸዊሉ ይድውዕል ነይሩ ብየን መልቕና ከይድ ክዳን ምስ ቀረ ተኸዊሉ እዩ ዝውዕለካ ካብ ገዛ ይወፅእን ነይሩ። ሕጂ ከምዚ ምስራእናዮ ግን ብዙሕ ነገራት ርኢና ኣሎ ጨወላታ ትፋታታሕ ጀሚሩ ደስ ኢሉዎ ዋላ ገዛ ተመሊሱ ሕጂ ስፖርት ከዘውትር ጀሚሩ በዕሉ ማለት እዩ። ብዙሕ ዓይነት ስፖርት ንቀሳቀስ ኣብቲ ገዛ ኣብ ትምህርቱ ንባዕሉ እቲ ኣእምሮ ምስ ተፈትሐ ድልየ ትምህርቲ ነበረን ከም ዝበልኩ ከይጥራ ዘጥፍ ዋላቲ ፔሮ ርሳር ዝኾነ ነገር ኣቢሉ እዩ ዝመፅእ ነይሩ ከይድዎ ዝመፅእ ነይሩ ሃንደ በዘይ ተፅበናዮ ውፅኢታት ኣብ ትምህርቲ ንባዕሉ ድልየት ነቲ ትምህርቲ ንባዕሉስ ብሂግዎ መፅ ዋላ መዚ ምንቅስቓስ ንባዕሉ ሕጂ እቲ ስፖርት ደስ ኢልዎ ጂ ምሰራሕ ኣፍትገዝኡ ምስቲ ብዝንቀሳቀሶ በቃ ብድሌት እንዳጎየ መፅእ ናብ ክሰደካ ተኮይነ ግን ካልእ ነገር ትብለካ ዴካ ክሰማዕ ኣለካ ዋላት ናይ ትምህርቲ ነገር ጎኒ ጎኒ እዚ ከተማላ ኣለካ ስለ ንብሎ ሕጂ ከይፈተወታ ክገብር ጀሚሩ ልከ ተቐቢልዎስ ወላ ብትምህርቲ እውን ዓብ ለውጢ ካብቲ ፅኢትና ወፃ እዩ ወላ ኣብቲ ቋንቋ ንባዕሉ ሲ ንሕና ደይ ነብሉካ ንበት ተማሂሩ ዘይኮነ ምፅ ወላቲ ላንጎጅ ከየምሃርናዮ ናይ ባዕሉ በቃ ወላ ኣብቲ ቋንቋስ ተውህቦ ፍሉይ ክስተያት ከርእየና ጀሚሩ።

0: እዚ ሕጂ እቲ ውፅኢት ኣባና እቲ ውፅኢት ናይቲ ንሕና ከዓ ተረዲእናሉስ ናብቲ ነገራት እስከ በዚ ከዓ ንክዶ ንዝኾነ ነገር ዝበለና ሕጂ ኣይናኣብየና ወላ ንሱ ዘይቀበሎ ነገር በዓልና ኣረዲእና ንወስዶ ሞ እንዳፈትዎ ይኸይድ
1: መጀመርያ ኮ ብዙሕ ይክሉ ነረ ዳሕራይ ግን ስለ ዝመረና ነገር መምርካ ሳይ ከዓ ካብኡ እንዳ ሱ ዝበለና ና በቶም ተምሃሮ ከዓ ድምህሩና ነበሩ ብንካ ብጣዕሚ ፅቡቅ ሓገዝ ገርና ካብ ዝላዕለ ከዓ ክንበፅሕና ኢና ከዓ ብሕጂ እውን ፅቡቅ ክንቅፅል ከዓ ተስፋ ንገብር ንሱ ድመረና ብጣዕሚ ፅቡቅ ካብተን ተንተሊትካ ኩለና ንምሃር 9 ብሄራት ካበንካ 4 ብሄራት ይኽእል ዝያዳ ብሌን ሳሆ ኩናማ ቢዳዊት
2: ሕጂ ምስ ከምዚኦም ቆልዑ ዝነብሩ ስድራ ቤት ንደቆም ክዓፅዎም ዘይብሎም ማለት እዩ ናብ ዝኾነ ክወፁ እንከለዉ ምስኦም ክወፁ ክኽእሉ ኣለዎም ኣነ ሕጂ ስራሕ ወፍር ጓለይ ንስራሕ ሒዘያ ኸይድ ክበፅሕ እንድሕር ኮይነ ሒዘያ ይኸይድ ኣይገድፋኒ ምሽ እዛ ቦርሳና ሒዝና ንስራሕ ንኸይድ ልክዕ ከም ኣሳ ከዓ በዚኣ ቦርሳይ በዚኣ ኢደይ ሒዘ እየ ዝኸይድ ሕጂ ኣነ ንዕኦም ክብሎም ዝዘር ማለት ካብይ ንላዕሉ እውን ኣለዉ ኣነ ልዕሊኦም ፈሊጠ ወይ ገለገለ ኮይነ ዘይኮንኩስ ደቀንስ ክገድፉ የብሎም ከውፅእዎም ኣለዎም ከምህርዎም ኣለዎም ወላቲ ናይ ትምህርቲ ገለተ ዘይተኸኣለ ከዓ የዛውርዎም ምዝዋር ብጣዕሚ እዮም ዝፈትዎ ክተውፅኦም ክትክእል ኣለካ ክተርእዮም ክትክእል ኣለካ ቦታታት ክተላልዮም ኣለካ ኩሉ ነገር ክፈልጡ ክኽእሉ ኣለዎም ማለት እዩ ሕጂ ንኣብነት ውፅእ ኢሎም ብገለስ ክወፁካ ክእሉ እዮም ወፂኦምስ ክምልስልካ ክኽእል ኣለዉ ሕጂ ንኣብነት ዋም ሓቲትክዮም ኣበይ ገዛኸ ኣበይ ቤት ትምህርቲኺ ኢልክ ክትሓትዮም ከለኸስ ክምልስልክ ክኽእሉ ኣለዎም ሕጂ ንኣብነት ሓንቲ መዓልቲ ጓለይ ስደንጎያ ንትምህርቲ ክትከይድ ደልያ ደንጎያስ ማማ ደንጎ ክኒኢላት ንገዲፋት ንወፅያ ብጣዕሚ ከዓ ቁልጥፋት እዮም ከምዝውፅእ ክብሉካ ከለዉ ማለት እዩ ወፅያ ከይዳ ኣበይ ፀኒሓትን ሴማፎሮ ኣብ ባርዳኦስታ ማለት እዩ ኣነ ሰንቢደ እንዳጎ ቆልዓ በዚኣ ሓሊፋ ከምዚኣ ዝኣምሰለት ገደብሎም እዎ ከይዳ እብሉኒ መናስ ጊርዋ ፅርግያ ባዕላ ጠጠው እንዳበለት ትሰግረን ከምታ ኣነ ዘስግራ ወይ ኣቦኣ ዘስግራ ማለት እዩ ድሓር ንሓደ ኣብታ ሴማፎሮ ንሓደ ወዲ ኣስግረኒ ኢላቶ መካይን ምስ በዝሓ ኣስግረን ናበይኺ ዳሃላ ክንታ ክትገብር ክምሃር ገዛኺ ኸ ደንደን ኢላቶ ሕጂ ድሓረይ ሓራ ኢሉ ሒዝዋ እንዳኸደት ሓንቲ ጓል ትረኽባ ኣነ ክመላኣልካ ናበይ ክዛ ሓፍተ ኢላታ ክመሃር እየ ባህላ ክመሃር ኢላታ ማለት እዩ ኣብኣ ኣርኪበያ ግን ናይ ብሓቂ ፅቡቅ ሜርክያ ኩሉ ትፈልጥ ገዛኣ ትፈልጥ ቤት ትምህርታ ትፈልጥ ንመጀመርታ ግዜ ግን ሸዓኣ በሊቋትና ሃይዳ ማለት እዩ ምክንያቱ ደንጎያ እታ ትምህርቲ ስለትደልያ ንሳ ኣብኡ የድምዑ ኣየድምዑ ብዘየገድስ ይደልይዋ እዮም ታ ትምህርቲ ማለት እዩ ከዳስ ከምዚ ኢሎምሲ ክምልስ ክኽእሉ እውን ኣለዎም ካብቲ ዘሐጉሰካ ነገር ማለት እዩ

ኣእምሮኣዊ ወይ ምዕባለኣዊ ስንክልና ክበሃል እንከሎ ሓፈሻዊ መግለፅን ኮይኑ ናይ ኣእምሮ ወይ ናይ ምዕባለ ስንክልና ዝገልፅ እዩ። ናይ ኣእምሮ ክበሃል እንከሎ ነቲ ክእለት ምሕሳብ ምስውዓል ምግንዛብ ዝገልፅ ክኸውን እንከሎ፣ ምዕባለኣዊ ክበሃል ከሎ ድማ መብዛሕትኡ ግዜ ምስ ኣካላዊ ኮይኑ ግን ከዓ ነቲ ኣእምሮኣዊ ምዕባለ ተግባራት ዝገልፅ እዩ። ክሳብ ሎሚ ኣብ ሃገርና ኣብ ኦቲዝም ማለት ኣብ ማሕበራዊ ዝምድና ምብህሃል ብተደጋጋሚ ብዘርእይዎ ባህርያት ከም ኣካላዊ ማስተይቲ ምውራድ ዘሕንበብ ነገራት ዝያዳ ምፍታው ቀዊልካ ምጥማት ዝልለም ብሰንኪ ኣብ ጁር ዝፍጠር ለውጥታት ዝፍጠር ኣካላዊ ሓልክታት ዝገድፍ ብኣካላዊ ምስሊ ክተደልዮ እትኽእል ዳውን ሲንድሮም ጉድለት ክእለት ሚዛን ምሕላውን ኣብ ምንቅስቓስን ፀገማት ዝረኣየሉ ሰረብራላዊ መልመስቲ ፍራጃይል ኤክስ ሲንድሮምን ዝሓሸ ነፀርታን መረዳእታን ተጠርዩ ከም ዘሎ ሞያውያን ይሕብሩ። ካብዞም ምዝ ስንክልና እዚ ዝውለዱ ህፃናት ኣብ መብዛሕትኦም ክእለት

0: ግንዛብን ምብህሃልን ዝጎደለ ኮይኑ ንረኽቦ ኣእምሮኣዊ ስንክልና ጠንቂ ምዕባላኣዊ ስንክልና እዩ። ምዕባላኣዊ ስንክልና ግዳ ናይ ግድን ኣይኮነን ኣእምሮኣዊ ስንክልና ዘምፅእ
1: ብዙሕ ግዜ ዝርአ ኣብ ኩነታትና እንታይ እዩ? ንኣብነት ምድንጓይ እዩ። ምድንጓይ ናይ ዘረባ፣ ምድንጓይ ናይ ምንቅስቓስ፣ ምድንጓይ ናይ ኣካላዊ ዕቤት ክረአ ከሎ ወለዲ መጀመርያ ነቲ ኩነታት ናብ ነብሶም ክወርድ ስለዘይ

0: እቲ ዓመት ክዛርብ እንተደኣ ደይክኢሉ ሕቶ ክኾነና ኣለዎ። ግን እቲ ወላዲ እንታይ እዩ ዝገብር? ብዙሕ ግዜ ምክንያታት ትፈጥረሉ ነቲ ኩነታት ብሓጉኡ ከምዚ ነይሩ፣ ዓባይ ከምዚ ነራ፣ ሓዊ ከምዚ ነይሩ ገለ እንዳተባሃለ ምክንያታት ትፈጥረሉ ሞኒ ነቲ ዝግበር ሓገዛት የዳናጉዮ ማለት እዩ። ስለዚ ኣብ ቆልዑ ዝረአ ብመንፅር መዘንኦም ዝግበር ለውጥታ ምስ መዘንኦም ብምንፅፃር እቲ ምዕባሊኦም ኣብ ኩሉ ኣብ ኣካላዊ ክኸውን ክእል ኣእምራዊ ክኸውን ክእል ምድንጓያት ኣብ ዝፍፀመሉ ዝረኣየሉ እዋን ቅልጡፍ ሓገዝ እንተ ደኣ ረኪቦም እዮም ኣብቲ ዝቕፅል ሂወቶም እውን ዝሓሸ ውፅኢት ዝርከቦ። ሕጂ ግን እቲ ቀንዲ ዝረአ ከምዚ ንጠቕሶ ዘለና ነቲ ኩነታት ክትቅበሎ ዘይምኽኣል ስዒቡ ከዓኒ ምክንያታት እናፈጠርካ ምድንጓይ ኣሎ። እቲ ዝኸፍአ ናይ ኦቲዝማዊ ባህርያት ግን ቆልዑት ብዙሕ ግዜ ዓይንና ዓይኒ ይጥሙቱን ፀዊዕካዮም ሰምዑካ ዘለዉ ይመስሉን። ሕጂ እንታይ ገብሩ ወለዲ ብከምዚ እዋን ሓደ ናይ እዝኒ ፀገም ዘለዎም መሲልዎም ብዙሕ ዕንክል ይልብሉ እዮም። ኣብ ርእሲኡ እቲ ከምኡ ዝገብርዎ ምግንዛ እዚ ኮነ ኢሎም ዝሕንጉዱ ዘለዉ ስለ ዝመስሎም ኣብ ርእሲኦም ዘየድሊ ጎነፅ ዓመፅ እውን ይወርድ ማለት እዩ።
1: ነዞም ምስ ኣምስ ወይ ኣእምሮኣውን ምዕባልኣውን ስንክልና ዝነብሩ ዜጋታት ክሓቁፍ ኣብ 2013 ዝተመስረተ ማሕበር ኣእምሮኣውን ምዕባልኣውን ስንኩላን ኤርትራ ኣብ 6ዱሽተዩ ዞባታትን 67 ንኡሳን ዞባታትን ወከልቲ ኣቐሚጡ ኣብ ንጡፍ ኣገልግሎት ይርከብ። በብግዚኡ ንወለዲ እዞም ስንኩላን ነቶም ስንኩላን እውን ባዕሎም ኣብ መዓልታዊ ሂወቶም የገድስ ዝበሎ ስልጠና እናወደበ ኣብ ሕብረተሰብ ዘሎ ጉጉይ ኣባህላታት ንምእራምን ዕሩም ርድኢት ኣብ ምፍጣርን ዝሕግዝ ሰሚናራት እናወደበ ኣብ ዝተፈላለየ መድረኻት ንጥፈታት እናሰርዐን ይሰርሕ ኣሎ። ሓደ ካብኡ ብያታዊ ትሊት ክስልጠኑ ዝተወደበ ተበግሶ እዩ። እዚ ንጥፈታት እዚ ንግዜ መሕለፊ ጥራይ ዘይኮነስ ክፋል ናይቲ ኣእምሮኣውን ኣካላውን ሕክምና እዩ።
2: ቀዳመይቲ ዕላማና ሕብረተሰብ ክልወጥ እዩ። ሕብረተሰብ ክልወጥ ከዓ ግዜ ዘድልየ እዩ። ክትምህሮ፣ ክትጉስጉሶ፣ ከተንቀሖ፣ ዳሓር ከዓ ዝጨበጥ ነገር ክትገብሮ ፀገምና ዋላቶም ወለዲ ሓራ ስለ ዘይኮንና እዩ። ኣነ ዶ ስንኩል ክወልድ ኣነ ዶ ኢልና ምስ ነፍስና ክብርናን ስለ ነወዳድሮ ዘለና እዩ። ሕብረተሰብ ከዓ እቲ ስንኩል ዘለዎም እቲ ሕሙም ዘለዎም እቲ ገለ ዘለዎም ኢሉ ኢዱ ስለ ዘመልክተልና ንዕኡ ክትብድህ ተቐዳመይቲ ንሰርዓ ንሕና ጎስጓስ እያ ማለት እዩ። ኣብ ኩለን ዘን ንእሳን ዞባታት ጎስጓስ ነካይድ ኣለና። በቂዕና ኣለና ኢልና ናይ መወዳእታ ኳ ንውሰዶ ግን ንዕወት ኣለና። ብቁፅሪ ክሪኦ ከለኹ 4,000 ዝነበረ ቁፅርና ናብ 7,141 ደይብሎ ኣብ ውሽጢ ዝክልተ ዓመት ኣባላት። ስለዚ በቲ ሚኒስትሪ ዜና ዝሃበና ዕድል ናይ ሓልዮት ፕሮግራም ናይ ሬድዮ ኣብ ነፍሶ ከፍርሑቅ ከባቢ ዘለዉ ስድራታት ነዚ ይበፅሖም ኣሎ። እዚ እዚ ዓብ ተራ ተፃዊት እዩ። ምስቲ ንሕና እንገብሮ ጎስጓሳት ኣስተምህሮታት ናእሽ ናእሽቱ ወርክሾባት እንገብሮ ተደማሚሩ ናብዚ ውፅኢት እዚ መፅኡ ቅድሚ ሳልስቲ ኣቢሉ ይኸውን ካብ ግንዳዕ እዮም መፅኦም ኣቦናደን ሒዞም ሞስ ካብ ግንዳዕ መፅኦም ናይ ዓመት ቆልዓ እዩ። ዳውን ሲንድሮም እዩ ስንክል ንኡቲ ቆልዓ ክልቲኦም ሰብኣይን ሰበይትን ሒዞሞ መፅኦም። ሕጂ ዓወትና እዩ እዚ ብኣጋ ሕክምና ረድኤት ክግበረሉ ትምህርቲ ክወስዱ ነቲ ቆልዓውን ክኣልይዎ ክልቲኦም ሰብኣይን ሰበይትን ከዓ መፅኦም ማለት እዩ። እዚ ሕጂ እቲ ዓብ ውፅኢት እዩ። ዝዓበየ ፀገምና እቲ ፀር ኣበዴታት እዩ ዘሎ። እቶም ንወልድ ዘለና ማዕረ ነቲ ውላድና ክንዲ ንሪኦም እሳ ወሊዳቶ እንዳበልና እቲ ፀር ናብኣተን ስለዘሸክሞ እዩ እቲ ዘሎ። ስለዚ እዞም ስድራ መፅኦም ክልቲኦም ምስ ፀንሖ ብጣዕሚ ብልበ ተሓጒሰ ውፅኢት ናይቲ ስራሕና ከዓ በዚ ክልክዖ ይኽእል።
1: ዓመት መፀ ብጨንፈር ትምህርቲ ዞባ ማእከል ዝውደብ ድራማ፣ ትልሂት፣ ሙዚቃን መዛሙራትን ዘጠቓልል ኣብ ዝተፈላለያ ዓብተ ትምህርቲ ዝካየድ ወርክሾፕ ኣሎ። ካብዚአን ሓንቲ ኣብ ቤት ትምህርቲ ኣብርሃ ባህታ ንተምሃሮን መምህራንን ቅድመ ትምህርትን መባእታን ተኻይዱ ነይሩ። ኣብዚ መምህር ትልሂት ስነጥበበኛ ካሕሳይ ገብሪ ሂወት ንያታዊ ሳዕስዒት ብሄራትና ኣገዳስነቶም ኣብ ምዕቃብ ሃገራዊ ክብርታትን መንነትን ባህልን ዘንፀባርቕ መብርሂ ይህብ። ካብዚ ሰሚናር ብምብጋስ ብገለ ቅዱሳት እዚ ስንጠላ እዚ ንስንኩላን ክወሃብ ይኽእል ዶ ዝብል ሕቶ ይቐርብ እሞ ሰጥበኛ ካሕሳይ እውን ሳዕስዒት ንኹሉ እዩ ዘጣምር ዝብል ምላሽ ይብሉ። ኣብ ሃገረ ቻይና ንማህደረ ትምህርቲ

0: ኣብ ዝኸደሉ ሓንቲ ናይ ስንኩላን ጉጅለ ንቻይና ወኪላ ኣብ ዓበይቲ ናይ ትልሂት መድረኻት ዝተጎናፀፈቶ ዓወት እውን ከም ተመክሮ ኣቕረቦ ካብዚ ብምብጋስ ምስ ማሕበር ኣእምሮኣውን ምዕባልኣውን ስንኩላን ከምኡውን ሚኒስትሪ ዕዮ ብምርድዳእ ንኣባላት ናይዚ ማሕበር ዝኾኑ ህፃናት ናይ ትልሂት ስልጠና ክወሃብ ጀሚሩ ኣብ ዝተፈላለየ መድረኻት ድማ ኣብ ገጾም ደስታን ፍሽኽታን ከይተፈልየ በተን ዝመለኽወን ምንቅስቓሳት ምርኢት ከቕርቡ ጀመሩ ኣእምሮኣውን ምዕባልኣውን ስንክልና ዘለዎም ህፃናት ትልሂት ክትምህር ዝህልዎ ብድሆ ክብደቱ ንምርድኡ ኣይፀግምን ብሓፈሽኡ ትልሂት ናይ ኩሉ ህርመታት ክትመልኽ ኣብ ሓደ ረምታ ክትርዕም ንማንም ተምሃራይ ክብደት ኣለዎ ብዓብኡ ነዞም ህፃናት እዚኦም ሳዕስዒትን ምቅስቓስን ሓደ ካብቲ ኣእምሮኣዊ ሜላታት ፍወሳ እዩ
1: ብዙሕ ፍልሊ እዩ ዘሎ ሓቂ ዘረባ ምክንያቱ እቲ ፅቡቕ ነገር ክጅምሩ ከለውን ሕጂ ዘለዎን ድልየቶም ሓደ ድልየት ነይርዎሚ ኩላህናነ ውን ተስፋን ድልየትን ነይረኒ ክበቆ ከም ዝኽእሉ ግን ግዜ ወስ ድኸውን ዝብል እዩ ክንጅምር ከለና እቲ ድልየት ዳ እዩ ነይሮ እምበሪ እቲ ህርመታት ይተሓዋወሶም እዩ ነይሮ እተን ብሄራት ንባዕልን ንክርድኦም ብመልክዕ እንስሳታት ኢና ንምህሮም ነርና ንኣብነት ናይ ብዳውየት ናይ ጭሩ ሳዕስዒት ኣሎ እተን ናይ ጭሩ ሳዕስዒት ከምዚ ክትብል ከላ ኣርኣሩብ ትበሃል ኣላ ስለዚ በተን እንስሳታት ክዝክርዎ ይቕለሎም ንዕኦም ጥራሕ ዘይኮነ ግን እንተላይኒ ስድራ ቤቶም እቲ ኣቃወማ ኣካላቶም ሕጂ መታን ክስራዕ ኮፍ ክብሉ ከለዉ ኣንድ ሕቆኦም ከመይ ተፀጊዖም ኮፍ ክብሉ ከም ዘለዎም ክበልዑ ከለዉ ኢዶም ሰዲዶም ክንዲ ከምዚ ኢሎም ዝበልዑ ከምዚ ኢሎም ከለዉ ኢድና ንሰድድ ናብ መኣዲ ሽዑ ከምዚ ጌርካ ደጊፍካ ከይተንጥብ ሽዑ ትበልዕ ሕጂ መን ተሰሪዑ ኣሎ ቅርፂ ኣካላቶም ተሰሪዑ ኣሎ ማለት እዩ ጠጠው ክብሉ ከለዉ እውን ቁመኖኦም ሓልዮም ጠጠው ክብሉ ከም ዘለዎም ስለዚ ናይ ማሕበር ናይ ስድራ ቤት ናይ እቲ ቤት ትምህርቲ ዘለናዮ ናይ ኩሉ ምትሕብባር እዩ ናይ ሕብረተሰብ ዕማም ስለ ዝኾነ ክሕቡኡ ከምዘይብሎም ክነውፅኦም ኣለና ናብ ማሕበር ክነምፅኦም ኣለና ሽዑ ኩሎም ሰዓት ሰዓቲ ወይ ደረፍቲ ክንገብሮም ደሊና ዘይኮነ ከከም ዝምባሊኦም እዩ

0: ክብደቱ ብዘይገልፅ ግዳ መጠነቲ ዝግበረሎም ቀፃሊ ፃዕሪ ዘየባትኽ ምክትታል ልዑል ውፅኢት ከመዝግቡ ዝኽእሉ ምዃኖም ክኢላታት እዚ ዓውዲ ይሕብሩ። ብሓፈሽኡ ማንም ሰብ ከምቲ እተገብረሉ ፃዕርን ወፍርን እትህቦ ደገፍን እዩ ውፅኢታዊ ዝኸውን። ወለዲ እዞም ስንኩላን እምበኣር ካብ ሕብረተሰብ ክመፅእ ዝኽእል ብድሆ ብኣግኡ በዲሆም ንሓገዝ ውሉዶም ተዓጢቖም ተሰሪሖም ከም ሃገር ክመፅእ ትፅቢት ዝግበረሉ ለውጢ ክውን ክኸውን ይኽእል።
1: ሕጂ እቲ ብዓለም ደረጃ ተበፂሒ ዘሎ ንከምዚ ዓይነት ስንክልና ዝኣመሰለ ንሓደ ሰብ ሓደ ኣላይ እንዳገበርካ ተጨባጢ ውፅኢት መፅእ ሕጂ ንሕና ምስ ክህሉ ኩነታትና ዛሚልና እንታይ ኢና ንገብር ወለዲ መሰረታዊ ክእለትን ፍልጠትን ነቶም ስንኩላን ውሉዶም ከመይ ገይሮም ይኣልዩ ኣብ ክእለት ፅሬት ምንቅስቃስ ክዳን ኣለባብሳ ስነስርዓት ገለ ዝኣመሰሉ ዝተፈላለዩ ክእለታት ኣተኪርና ስልጠና ከም ዝወስ ጌርና እቶም ወለዲ ብዝሓሸ ኣገባብ ንውላዶም ነቲ ባህርያት ተረዲኦም ብዝሓሸ ኣገባብ ንክኣልይዎም ፃዕርታት ነካይድ ማለት እዩ።
0: ስለዚ ኣብ መወዳእታ ድንጋፀ ዝብል ቃል ኣውፂና ዕድል መሃብ ብዝብል ቃል ክንትክኦ ይግባኣና። ፍሉይ ሓገዝ ዘድልዮም ህፃናት ክንሕግዝን ከለና ንዓታቶም ጥራይ ዘይኮነ ነቲ ናይ መላእ ሃገር ሰብኣዊ ሓይልን ክብረትን ኢና እንዕብ ዘለና።

0: ዝተዘነየ ፊልም ወርቃዊ እየቤልዩ ምስራት ቤት ትምህርቲ ሰውራ ኣበሳዋ ብልዑል ማዕርግ ተዘኪሮም ኣብ ዞባ ማእከል መደብ ንኡስ ርቡሕ ቃፀ ሕርሻ ንምትግባር ይስራሕ ኣሎም። ኣዴታት ንኡስ ዞባ ሰንዓፈ ንማእከል ተሃድሶን ሕውየትን ፌስቱላ ዓይነታዊ ደገፍ ገይረን። ተርእዮታት ኤልኒኖ ጠንቂ ጥዕናዊ ፀገማት ይኸውን ከም ዘሎ ተገሊጾም። ኤውሮጳዊ ሕብረት ሕፅረት ፀዓት ንምቅላል ህፁፅ ኣኼባ ከካይድ ስሎቫኪያ ፀዊዓ። ኣሜሪካ ዓመታዊ ኣብ ሊትዌንያ እትገብሮ ዑደት ምልኣኽ ሰራዊት ክትቅፅሎ ምዃና ኣነፂራ። ዝርዝር ዜና ወርቃዊ እየቤልዩ ምምስራት ቤት ትምህርቲ ሰውራ ኣበሳዋ ብልዑል ማዕርግ ተዘኪሮም። ወኪል ኤሪና ሙሴ ኪዳነ ብመልክዕ ፀብጻብ ዘዳለዎ ትሕዝቶ ኣሎ። ገር መስቀል ግረዝጌር ከቕርቦ እዩ።
1: ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብሳዋ ብ1920 መስከረም ብልዑል ማዕርግ ተፀምቢለዉ። ኣብቲ ብባህላውን ስነ ጥበባውን መሰናድኦታት ካርኒቫልን ሰልፍን ተምሃሮ ከምኡውን ዛንታ ቤት ትምህርቲ ሰውራ ብዝገልፅ ስእላዊ ምርኢት ዝተሰነየ ፅምብል ተራን ሓድግታትን ቤት ትምህርቲ ሰውራ ብዝብል ኣርእስቲ ንተምሃሮን መምሃራንን ቤት ትምህርቲ ዋርሳ ይከኣሎን ኣባላት ማእከል ስልጠና ሃገራዊ ኣገልግሎትን ሰሚናር ተዋሂቡ። ኣብ ቤት ትምህርቲ ሰውራ ተኸስኪሱ ዝዓበየ ዳይረክተር ቤት ትምህርቲ ዋርሳ ይከኣሎ መምህር ርእሶም ገብሪ ሂወት ኣብ ዝሃቦ መግለፂ ቤት ትምህርቲ ሰውራ ብሰንኪ መግዛእትን ግፍዕታቱን ናይ ትምህርቲ ዕድልን ዝተነፍጎም ቆልዑ ብቑዕ ፍልጠት ኣብ ምስናቅ ከይተሓፅረት ኣብ ምኽስኳስ ሃገራውነትን ምብራኽ ንቕሓት ዜጋታትን ተረኣ ልዑል ምንባሩ ኣረድዩ። ግዳያት ግፍዕታት ጸላኢ ዝኾኑን ካብ ማዓስከራት ስደተኛታት ሱዳን ዝመፅን ቆልዑ ክጋድሉ ዝተሰልፍ እሞ ትሕቲ ዕድመን ዝኾኑ ከምኡውን ኣብ ሓራ ቦታታት ኣባላት ቀያሕቲ ዕምበባ ዝነበሩ ተቐቢላ ዕማማታት ዝጀመረት ቤት ትምህርቲ ሰውራ ኣስታት 15,000 ተምሃሮ ኣምሂራን ኮስኪሳን ናብቲ ዝድለ ደረጃ ከም ዘብፅሐት ዝሓበረ መምርእሶም ኣበርክቶ ኣብ ሃገራዊ ዕማም ብቐሊል ከም ዘይጥመት ኣብሪሁ። ምክትል ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ሌተናል ኮሎኔል ተመስገን ሳሙኤል ቦገኑ ሳዋ ኣብ ህንፀት ብትምህርትን ሃገራዊ ክብርታትን ዝተመልመሉ መንእሰያት ተምሳሌት ቤት ትምህርቲ ሰውራ ምዃና ብምጥቃስ ካብ ክልቲአን ዝወፁ መንእሰያት በብመድረኮም ዝገብርዎ ዘለዉን ኣበርክቶ መስክሩለይ ዘድልዮ ከም ዘይኮነ ገሊፁ። ተምሃሮ ኣብ ዝሃብ ወርእቶ ተመክሮ ቤት ትምህርቲ ሰውራ ብመልክዕ መፅሓፍ ተዳልዩ ኣብ ስርዓተ ትምህርቲ ሃገርና ተፀምቢሩ ክስርሓሉ ተላብዮም።
0: እዚ ከምዚ ኢሉ ከሎ ኤርትራውያን ነበርቲ ጁቫ መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ፀምቢሎም። ብመልክዕ ፀብጻብ ተዋሃደ ትሕዝቶ ኣሎ። ኣርሴማ ኣስመሮም ክተቕርቦ እያ።
2: ኤርትራውያን ነበርቲ ጁባ ሪፓብሊክ ዶብ ሱዳን ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ብድምቀት ፀምቢሎም። እቲ ካብ 18 ክሳብ 20 መስከረም ዝቐፀለ ፅምብል ንትምህርታዊ ማሕበራውን ስፖርታውን ንጥፈታት ተምሃሮ ቤት ትምህርቲ ሰውራ መምህራኖምን ኣለይቶምን ዘንፅባርቕ ስእላዊ ምርኢት ከምኡ ውን ምርኢት ሰነዳዊ ፊልም ዘጠቃለለ እዩ ነይሩ። ሓለፍትን ኣባላትን ቤት ፅሕፈት ኤምባሲ ሓለፍቲ ሃገራውያን ውዳቤታት ከምኡ ውን ዕዱማት ኣብ ዝተረኽብሉ መዛዘሚ መደብ ቆንስል ኤርትራ ኣቶ ፀጋይ መሓሪ ንድሕረ ባይታ ትምህርቲ ኣብ ኤርትራ ከምኡ ውን ዝርከብ ኣገልግሎት ትምህርቲ ድሕሪ ናፅነት ዝተረኽበ ዓወታትን ዘሎ ብድሆታትን ብምጥቃስ ሕፅረታት ንምፍታሕ ብፍላይ ድማ ኣሕደርቲ ኣብያተ ትምህርቲ ንምምዕባል ተበጋጊሱ ዘሎ መደብ ንምዕዋት ተረ ኣብ ወፃኢ ዝነብሩ ዜጋታት ክዓዝዝ ኣዘኻኺሮም። ሓላፊ ህዝባውን ኮማውን ጉዳያት ኣቶ ሮመዳን ኣሕመድን ብወገኑ ትምህርቲ ኣብ ህንፀት ሃገር ብዝብል ዛዕባ ሓያል ሃገር ንምህናፅ ተዋዳሪ ፍልጠትን ክእለትን ዝዓጠቐ ብቑዕ መንእሰይ ምፍራይ ከምኡውን ስነ ምግባርን ሓባራዊ ራእይን ዘለዎም ዜጋታት ምኩስኳስ ከም ዘድሊ ገሊጹ። ዝኽሪ ምምስራት ቤት ትምህርቲ ሰውራ ኣብ ንፅምብለሉ ዘሎና ኣጋጣሚ ኩሎም መትከላት ክብርታት ራእይ ዕላማን ውፅኢትን ናይታ ቤት ትምህርቲ ድሉል መሰረት ንሓድሽ ወፍሪ ህንፀት ሃገር ምዃኖም ኣቶ ሮሞዳን ብተወሳኺ ኣገንዚቦም። ብዘይካዚ ፍልስፍናዊ ህዝባዊ ግንባር ኣብ ትምህርቲ ከምኡውን ታሪክ ቀያሕቲ ዕንበባ ዝገልጽ ወረቓቕቲ ቀሪቦም። እቲ ናይ ዝኽሪ መደብ ብስነ ጥበባዊ መሰናድኦታት ማዕሪጉ ነይሮም።
0: ኣብ ዞባ ማእከል መደባት ንኡስ ርቡሕ ቃፅ ሕርሻ ብምልኣት ንምትግባር ዝተወደበ መልክዕ ይስራሕ ከም ዘሎ ወኪል ክብ ሕርሻን መሬትን ኣቶ ኣስራት ሃይለ ብ22 መስከረም ኣብ ዝተኻየደ ኣኼባ ገሊፆም። ኣብቲ ሞያውያን ሕርሻን ዕድመ ዝተገብረሎምን ዝተረኽብሉ ኣኼባ ኣቶ ኣስራት ሚኒስትር ሕርሻ ናይ 5 ዓመት እስትራተጂካዊ ውጥን ስራሕ ኣውፅኡ ይነጥፍ ከም ዘሎ ብምጥቃስ ምስ ዝነበረ ዋሕዲ ዝናብ ክራማት ኣብ ዝቕፅል 3 ኣዋርሕ ሓረስቶት ኣማራፂ ሚላታት ተጠቒሞም እተታውነቶም ክም ንምባል ከም ዝሰርሕ ኣብሪሆም። መደባት ንኡስ ርቡሕ ቃፀው ሕርሻ ብዘይ ዕዙ ዝተሳትፉ ሕብረተሰብ ብሓፈሻም ኣብ መሓደርቲ ንኡስ ዞባታት ድማ ብቐንዱ ከምዘይዕወት ብምጥቃስ ዓድታት ንመደባት ንኡስ ርቡሕ ቃፀው ሕርሻ ዘድሊ ከማልኣ መደባት ምዕቃም ማይን ሓመድን ብስፍሓት ከካይዳ ብመስመር ምዝራእ ከዘውትራ ባህርያዊ ደኩዕን ምሩፅ ዘርእን ክጥቀማ ከምኡውን ስገም ዘልምዑ ሓረስቶት ኣልጊቦም ጥረታት ክዘርእሉ ተሰላብዮም። ሓለፍቲ ኣብያተ ፅሕፈት ሕርሻ ኣብ ንኡስ ዞባታት ብወገኖም መደባት ንኡስ ርቡሕ ቃፀው ሕርሻ ዕላምኡ እተታውነት ንምክዕባት ምዃኑ ብምግላፅ ዝርዝር ዝተሰላሰለ ንፈታት ምዕቃብ ሓመድን ማይን ኣቕሪቦም። ተሳተፍቲ ኣብ ዝሃቦ ርእቶ ምድንፋዕ ሓምላይ መግቢ እንስሳን ምምስራት ቤት ትምህርቲ ግራት ሓረስቶትን ዓብ ለውጢ ስለ ዘለዎ ብስሩዕ ክስርሓሉ ተሰላብዮም። ኣብ መወዳእታ ዋና ኣካየድ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርኢት ተወልደ ብርሃን ሓረስቶት ብሚኒስትሪ ሕርሻ ዝመፀ መርሓት ተኸቲሎም መደባት ንኡስ ርቡሕ ቃፀው ሕርሻ ንምዕዋት ዝወስድዎ ዘለዎ ተበግሶ ኣተባባዕ ውፅኢት ይርከቦ ከም ዘሎ ብምጥቃስ ኩለን ዓድታት ብዝተወደበ መልክዕ ክሰርሓለዋ ዘኻኺሮም። ፍወሳን ሕውየትን ፌስቱላ ኣካላዊ ቅጠባውን ማሕበራውን ክኸውን ከም ዝግባእ ሞያውያን ይመኽሮም። ነዚ ዝተገንፀባ ኣዴታት ንኡስ ዞባ ዝሰንዓፈ ንማእከል ተሃድሶን ሕውየትን ፌስቱላ ዓይነታዊ ደገፍ ገይረን ኣለዋ። ንፀብፃብ ወኪል ኤሪና መሪሕ ተስፋይ እልልቲ ሃብተማርያም ከተቕርቦ እያ።
3: ናብ ማእከል ተሃድሶን ሕውየትን ፌስቱላ መንደፈራ ዝግበአ ምብፃሕ ምትብባዕን ኩነት ኣሞራልን ሕውየትን ተሓከምቲ ዝፈጥሮ ፅልዋ ተርእዮ ፌስቱላ ንምውጋድ ኣብ ዝግበር ፃዕሪ ደፋዓ ሓይሊ ከም ዝኾነ ሞያውን ሕክምና ገሊፆም። ዶክተር ሃብተ ሃይለ መለኮትን ዶክተር ኣብርሃም ኣማንኤልን ነዚ ዝገለፁ ወከልቲ ንኡስ ዞባ ሰንዓፈ ብ22 መስከረም ኣብቲ ማእከል ተዓቒበን ሕክምና ውናቤት ንዝግበረለን ዘሎ ተሓከምቲ ንምትብባዕ ኣብ ዝወደብዎም መደብ ንጠንቅን ሳዕቤናትን ፌስቱላ ኣመልኪቶም መብርሂ ኣብ ዝሃብሉ እዩ። ፍወሳን ሕውየትን ፌስቱላ ኣካላዊ ቅጠባውን ማሕበራውን ክኸውን ከም ዝግባእ ብምጥቃስ ሚኒስትሪ ጥዕና ኣብ ማእከል ተሃድሶን ሕውየትን ፌስቱላ መንደፈራ ንዝርከባ ተሓከምቲ ብነፃ ዝገብሮ ካብ መጥባሕቲ ክሳብ ኣካዳማይዎን ሞያውን ትምህርትን ስልጠናን ዝዝርግሕ ኣገልግሎት ብሕብረተሰብ ብውዱብ መልክዕ ክድገፍ ከም ዝግባእ ኣገንዚቦም። ሜዲካል ዳይሬክተር መውከስ ሆስፒታል መንደፈራ ዶክተር ሰዓረ ተስፉ ብወገኑ ብሰንኪ ሃሳዊ ልምድታት መርኣ ትሕቲ ዕድመን ዕጉት ሕርስን ኣዴታት ንፌስቱላ ከም ዝቃልዓ ብምጥቃስ ኣብ ዕድመ ፍርያምነት ዝርከባ ኩለን ደቂ ኣንስትዮ ግቡእ ክትትል ቅድመ ሕርሲ ክገብራን ኣብ ትካላት ጥዕና ክሓርሳን ምሒዱ። ኣባል ባይቶ ንእዞባ ሰንዓፈ ወይዘሮ ግደይ ተስፋይ ብወገና ንግዳያት ፌስቱላ ንዝግበር ዘሎ ኩሉንትና ውናቤትን ሓገዝ እንድሕሪ ምምስጋን ካብ ቅዱሳት ነበርቲ ንእዞባ ሰንዓፈ ብዝተዋፀአ ገንዘብ ንተሓከምቲ ዘገልግል መነፃፅህ ንዋትን ኣልባሳትን ዘጠቐልል ንዋታዊ ደገፍ ከም ዘበርከቱ ገሊፃ። ተሓከምቲ ብወገነን ኣብቲ ማእከል ንዝግበረሎን ዘሎ ሕክምናዊ ሓገዝን ብሕብረተሰብ ዝግበረሎን ዘሎ ንዋታዊ ሞራላውን ደጋፋትን ኣብ መስርሕ ሕውየትን ዓብዪ እጃን ከም ዘለዎ ብምጥቃስ በፂሒኖ ዘለዎ ደረጃ ውፅኢቱ ናቱ ከም ዝኾነ ሓቢረን።
0: ዝስዕብ ዜና ሃገራት ወፃኢ እዩ። ተርእዮታት ኤኒኖ ጠንቂ ጥዕናዊ ፀገማት ይኸውን ከም ዘሎ ውድብ ሕቡራት ዓለምን ኣህግራዊ ውድብ ሜትሮሎጂን ሓቢሮም። ኣብ 2026 ኤልኒኖ ምዘስዓቦ ክትርዋዒ ብዝተሓዛዘ ጥዕናዊ ፀገማት ኣብ ኣህጉር ኤውሮጳ ጥራይ ልዕሊ 35,000 ሰባት ከም ዝሞቱ እተን ኣህግራዊ ንግድባት ገሊፀን። ብዘይካዚ እቲ ተፈጥራዊ ተርእዮ ብዝኸተሎ ሕፅረት መግቢ ብደረጃ ዓለም ኣብ ክቱር ጥሜት ናይ ዝነብሩ ሰባት ቁፅሪ ክብ ከም ዝበለ ተሓቢሮም። እዚ ከምዚ ኢሉ እንከሎ ብሰንኪ ኤልኒኖ ኣብ ኤውሮጳ፣ ኤስያ፣ ኣሜሪካን ገለ ክፋላት ኣፍሪቃን ብዝኽሰት ዘሎ ተደጋጋሚ ሓደጋታት ባርዕ መጠን ብክል ኣየር ከም ዝወሰኸ ክኢላታት ይጠቕሶም። ኣብዚ ዓመት እዚ ኣብ ሰፊሕ ክፋል ዓለምና ተኸሲቱ ዘሎ ተርእዮታት ኤልኒኖ ኣብዚ መፅእ ዓመት እውን ክቕፅል ከም ዝኽእል ግምታት ኣሎም። ብገምጋም ኣብ ነፍሲ ወከፍ

ን ሃገራት ብብዝሒ ተፈጥራዊ ጋዝን ነዳድን ክትልእኽ እያ። ምስ ኣሜሪካ ኣብ ንግዳዊ ኩናት ኣትያ ዘላ ካናዳ ክሳራታታ ንምቅላል ምስ ኤውሮጳዊ ሕብረት ኣብ ሓይሎ ጽላታት ዘተኮረ ስምምዓት ከም ዝኸተመ ዝዝከር እዮም። እቲ ስምምዓት ድሕሪ ኩናት ዩክሬን ኣብ ሃገራት ኤውሮጳዊ ሕብረት ኣጋጢሙ ዘሎ ሕፅረት ፀዓት ንምቅላል እወንታዊ ተራ ከም ዝህልዎ እዩ ዝእመት ዘሎ። ካናዳ ብዕቑር ጸጋታትን ሰደድ ባህርያዊ ጋዝን ምስ ሓሙሽተ ቀዳሞት ሃገራት ዓለምና ከም እትሰርዓ እዩ ዝጠቀስ። ኣሜሪካ ኣብ ልዕሊ ጓቲማላ ኣጽኒዓቶ ንዝጸንሐት ንኣስታት ፍርቂ ዘመን ዝቐጸለ እገዳ ኣጽዋር ብምልዓል ወተሃደራዊ ንዋት ክትልእኸላ ጀሚራ። እቲ ስጉምቲ ወተሃደራዊ ዓቕሚ ሃገሩ ብምድንፋዕ ኣብ ምውሓስ ልዕላውነት ተርኡ ልዑል ምዃኑ ሚኒስተር ምክልኻል ጓቲማላ ሓቢሮም። ኣሜሪካ ናብቲ ሃገር እትልእኾ ኣጽዋር በብእዋኑ ከተዕበዩ ምዃና ብምግላጽ ዝምድንአን ንምምዕባል ሓጋዚ ከም ዝኾነ ኣፍሊጣ ኣላ። ኣሜሪካ ኣብ ካብ 1960 ክሳብ 1996 ኣብ ጓቲማላ ድሕሪ ዝተኻየደ ኩናት ሕድሕድ ናብቲ ሃገር እትልእኮ ዝነበረት ኣጽዋር ደው ከም ዘበለቶ ጸብጻባት የረድኦም። በቲ ን36 ዓመታት ዝቐጸለ ውግእ ኣስታት ርብዒ ሚልዮን ሰባት ሂወቶም ከም ዝሰኣኑ እቶም ጸብጻባት ብተወሳኺ ጠቕሶም። ዜና ንምዛም ቀንዲ ነጥብታት ክደግመልኩም፣ ወርቃዊ ኢዮቤልዩ ምስራት ቤት ትምህርቲ ሰውራ ኣብ ሳዋ ብልዑል ማዕርግ ተዘኪሮም። ኣብ ዞባ ማእከል መደብ ንውስ ርቡሕ ቃፅሮ ሕርሻ ንምትግባር ይስራሕ ኣሎም። ኣዴታት ንዞባ ሰንዓፈ ንማእከል ተሃድሶን ሕውየትን ፌስቱላ ዓይነታዊ ደገፍ ገይረን። ተርእዮታት ኤልኒኖ ጠንቂ ጥዕናዊ ጸገማት ይኸውን ከም ዘሎ ተገሊጾም። ኤውሮጳዊ ሕብረት ሕጽረት ጸዓድ ንምቅላል ህጹፅ ኣኼባ ከካይድ ስሎቫኪያ ጸዊዓ። ኣሜሪካ ዓመታዊ ኣብ ሊትዌንያ እትገብሮ ዕደት ምልኣኽ ሰራዊት ክትቅጽሎ ምዃና ሓቢራ። ዜና ተዛዚሙሎ ብርኹ መዓልቲ።

0: ሰላምን ጥዕናን ንምነ ዝኸበርኩም ተዓዘብትና ከመይ ቢዒልኩም ዕለታዊ ዜና ስፖርት ሒዝና ቀሪብና ኣለና። ንምክህታልኩም ብኽብሪ ንዕድም።
1: ንክልተ ኣዋርሒ ዝቐፅለ መበል 11 ዙርያ ስፖርታዊ ንጥፈታት ኣሃዱታት እዚ ምዕራበ ብ19 መስከረም ኣብ ከተማ ባረንቱም ላዕለዎት ሰበስልጣነ መንግስትን ግንባርና ዘሰራዊትና ፍቀርቲ ስፖርት ናብ ዝተኽብሉ ኣጋጣሚ ብውዕ መንፈስ ተኸፊቶም ተሳተፍቲ ጋንታት ኣብ 3 መደብ ተኸፋፊለን ውዕውዕ ስፖርታዊ ውድድራት ዘካይዳ ዘለዋ ውፅኢታት ተኻይዱ ዘለዎ ውድድራት ምስ ንዕዘብ ድማ ኣብ ግጥማት ኩዕሶ እግሪ ናይ ደቂ ተባዕትዮ ኣብ መንጎ ጋንታት ሂላልን ገልዓሎም ኣብ ዝተኻየ ፀወታም ጋንታ ገልዓሎም ኣብ ቀዳማይ እብረ ብመንገዲ ሴም ተኽሉ መርሕን ከላም ኣብ ካልይ እብረ ድማ ጋንታ ሂላል ብመንገዲ ህፃወታም ኣሕመዲን ሮመዳንን ዮናታን ዮሃንስን ክልተ ሽቶታት ብምዝጋብ ኣብ ልዕሊ መጋጥምታ ገልዓሎ ናይ 2 ብ1 ዓወታ መዝጊባ ተፃወታይ ጋንታ ሂላል ዮናታን ዮሃንስ ድማ ዝግጥም ብርፅ ኮይኑ ተፀዊዖም ቀፂላን ዝተረኸቦም ኣብ መንጎ ጋንታታት ሲሮርን ብሻ ናይ ደቂ ተባዕትዮ ኣብ ዝተኻየ ፀወታም ጋንታ ሲሮር ብመንገዲ ፀዋትዮም ቢንያም ኣስካለም ቅንምዕርተ ዝረኸብዎ ኣንኮሸቶም ሓደ ባሮሳ ዓዊቶም ወፂኦም ኣብ መንጎ ጋንታታት ፈንቅል ምስገርታት ናይ ደቂ ተባዕትዮ ኣብ ዝተኻየ ፀወታ እውን ክልቲአን ጋንታታት ዝኾንሸቶ ከመዝግባብ ዘይምኽኣለን ብናይ ሓባር ውፅኢቶ ባሮ ተፈላለየን ቀፂላን ዝተረኸባ ጋንታተ ዋልታን ሰይትን ክኾናን ከለዋም ጋንታ ሰቲት ብመንገዲ ፀወትያ ብርሃነ ግደ ሓንሽቶ ኳን ተመዝገበት ጋንታ ዋልታም ካብ ላሜክ ፀሃየም ኣይመን ናስር ዊልያም ግርማይን ካል ዳዕድላን ሓሓንሽቶ ብምርካብ ግን ኣብ ልዕሊ መጋጥምታ ሰቲት ብገፊሕ 4-1 ተዓዊታ ወፅኦም ግጥማተ ኩዕሶ እግሪ ናይ ደቂ ኣንስትዮ ኣብ መንጎ ጋንታተ ሲሮርን ብሻን ኣብ ዝተኸየለ ግጥም ክልቲአን ጋንታተ ባዶ ብናይ ማዕሪ ውፅኢት ክፈላለያን ከለዋ ኣብ መንጎ ጋንታተ ሂላልን ገልዓሎም ኣብ ዝተኸየ ፆታ ድማ ጋንታ ሂላል

0: ሮዛን ኣሌክሳንደር ክልተ ሽቶም ሓንሸቶ ድማ ብቕሳን ፍጹም ብምዝጋብ ልዕሊ መጋጥን ተገልዓሎ ሰለስተ በሮታ ዓዊታ ወፂኦም ጋንታታት ፈንቅል ምስግርቲ ናይ ደቂ ኣንስትዮ ኣብ ዝነበር ግጥም ድማ ፈንቅለ ብመንገዲ ፃወታ ቢዘን ሃይሉ ክልተ ሽቶምን ናኦሚ ፀሓይን ቅዱስ ኣቶ ብርሃንን ሓንሸቶ ብምርካብ ኣርባዕተ በሮታ ዓዊታ ወፂኦም ውፅኢት ናይ ውድድር ኩዕሶ መርበብ ስንዕዘብ ድማ ኣብ መንጎ ሃዋሻይትን ካታይ ናብ ዝተኻየደ ግጥም ጋንታ ሃዋሻይት ክልተ በሮታ ዓዊታ ወፂኦም ኣብ መንጎ ሂላልን ገልዓሎ ናይ ደቂ ተባዕትዮ ብዝተኸደ ግጥም ድማ ሰለስተ ብክልተ ሂላል ተዓዊቶም ኣብ መንጎ ሲሮርን ቢሻን ድማ ኣብ ተማሳሊ ፆታ ብዝተኸየደ ውድድር ጋንታ ሲሮርን መጋጥምታ ቢሻ ብገፊሕ ውፅኢት ሰለስተ በሮም ኣሰኒፈቶም ኣብ ንኡስ ባተ ሰነይ ምክንያት ወርቃዊ እዮቤል ምስራት ቤት ትምህርቲ ሰውራ ዝተፈላለየ ስፖርታዊ ንጥፈታት ተኻይዱ ኣብ ንኡስ ባተ ሰነይ ምክንያት ወርቃዊ እዮቤል በል 5 ዓመት ምስራት ቤት ትምህርቲ ሰውራ ዝተፈላለየ ስፖርታዊ ንጥፈታት ንዝኽሪዳ ኣብ ትሽዑ ናይ ግዜ መፀውዒ ብዝነበረ ቦታን ከባቢ ብዝነበረ ኣስማት ብምፅዋዕን ከም ክዕሶ እግሪ ክዕሶ መርበብ ጉያ ዝላ መሬትን ባህላ ፆታን ኣጠቃይሉን ብዙሕታ ፍቀር ስፖርታት ዝረኽብሉ ኣጋጣሚ ብውዕውዕ መንፈስ ተኻይዱ ኣብቲ ዕለት ኣብ ኩዕሶ እግሪ ኣብ መንጎ 6 ጋንታታት ሆሚብ ሮራ ገንፈሎም ገደም ዓራርብን ደንደንን ኣውሊቕ ካብ ሕላፍ ዝተጋብረ ውድድር ጋንታ ሆሚብ ንመጋጥምታ ብምስዓር ተዓዋቲት ብምዃን ዓበይ ዋንጫ ሽለምን ከላም ጋንታ ሮራ ድማ ንዓስዒባም ካልኣይ ደረጃ ሒዞም ኣብ ውድድር ኩዕሶ መረብ ድማ ኣብ መንጎ 4 ጋንታታት 0 ሓወልዕ ጀልሃንትን ኣትራን ዝተኻየደ ኮይኑ ጋንታ 0 ካብ መዋድርታን ፀበላ ብምቕራብ ተዓዋቲት ዓባይ ዋንጫ ትከውንን ከላ ጋንታ ሓወልዕ ድማ ካልኣይ ደረጃ ሒዞም ኣብ ውድድር ኣትሌቲክስ 28 ሚሮ ደቂ ተባዕትዮም ቀዳማይ ዑመር ዓሊም ካልኣይ መሪሕ ገብሪት ከምኡ ድማ ሳልሳይ ሞርተዳ ያቆብ ኣብ ናይ 100 ሜትሮ ቀዳማይ ሴም ፍትዊም ካልኣይ ምስጠፋ ሮመዳን ከምኡ ድማ ሳልሳይ መሓመድ ዑመር ኣብ ናይ ደቂ ኣንስትዮ 100 ሜትሮ ቀዳሚቲ ያስሚን ያቆብ ካልኣይቲ ፍሎሪዳ ገብሪ ሂወት ከምኡ ድማ ሳልሰይቲም ዱዓ እስማዒል ኣብ ናይ ዝላ መሬት ኣብ ዝተኻየደ ውድድር ከዓ ዑመር ዓሊ ቀዳማይ ኮይኑ ክዕወትን ከሎም ካልኣይ ስሌማን ሕመድ ከምኡ ድማ ሳልሳይ ሞርተዳ ያቆብ ብምዃን ተሸሊሞም ኣብ ባህላዊ ፀወታታት ውድድር ቢብ ኣብ መንጎ ጋንታታት ባዶ 6 ባዶ 4 ኣብ ዝተኸየደ ግጥም ድማ ጋንታ ባዶ 6 ዓወት ብምዝገባ ተሸላሚት 2,000 ኣፋ ኮይኖም ኣብ መወዳእታ ድማ ዝተዳለወሎም ሽልማት ካብ ኢዳ ማሕደርን ካልኦት ሓለፍቲ ጨናፍርን ከም ዝተዓደሉም ዝበፅሓና ሓበሬታ ኣረድዩ ዝሓለፈ ዓመት ንኣርሰናል ቻምፒዮን ክለባት ፕሪምየር ሊግ እንግሊዝ ዝገበረ ስጳኛዊ ዓላሚ ሚካኤል ኣርቴታ ምዛ ናይ ለንደን ጋንታ ዘፅንሖ ሓድሽ ውዕል ከም ዝኸተመ ተሓቢሩ ኣብ ዘርግፅንዮ ዘለና ሓድሽ ዓመተ ውድድር ናብ ናይ መወዳእታ ዓመቱ ኣቲ ዝፀንሐ ኣርቴታ ኣብ ጉዳይ ምንዋሕ ኮንትራት ንንውሕ ዝበለ እዋን ምስ ቦርታ ጋንታ ኣብ ምዝርራብ ምፅንሑ ይፍለጥ ብመሰረት ገለ ማዕከና ዜና ድማ ኣርሰናል ምስ ኣርቴታ ቅድሚ ዝተወሰነ እዋን ኣብ ምርዳእ ምፅሖም እኳ ክሕበር ይፅንሐ ትማል ምሸት ብወግዒ ተሓቢሩን ኣብታ ጋንታ ድማ ክቕፅል ምዃኑን ተረጋጊፁ ዘሎም እዚ ሓድሽ ውዕል ንኣርቴታ ክሳብ መዓስ ዝቕፅሎ ምዃኑ እኳ ብልክዓይ ተሓበር ብ2019 ናብ ጋነር ዝተሕር መምፅኡ ግን ክሳብ 10 ዓመቱ ዝመልእ ዘፅንሖ ክኸውን ከም ዝኽእል እዩ ዝጋዋሕ ዘሎ ብተወሳኺ እዚ ውዕል ናይ ገንዘብ ወሳኺ ኮይኑ ዝተቃለለ ኮይኑ ኣርቴታም ካብ ትቕበሎ ፅንሐ ዓመታዊ መሃያ ናይ 10 ሚልዮን ፓውንድ ወሳኺ ከም ዝተገብረሉን ተወሳኺ 5 ሚልዮን ፓውንድ ድማ ከም መቕሸሽ ክስዕቦ ምዃኑን ድማ እዩ ዝግለጽ ምስ ኣርሰናል ከም ዝቕፀለ ዋላ እኳም ኣብ ወረቐት ኣይረጋገፀ ርዱእ ነገር እዩ ነይሩ ኣብ መፈፀምታ ምፅሑ ድማ ደስ ይብለኒ ተስፋ ይገብር ድማ ዝሓለፈ ዓመት ዝወሰድናያ ፅዋእ ደጊምና ብምልዓለ ንግስነትና ክነዊሕስን ንመድረኽ ቻምፒዮንስ ሊግ ኤውሮጳ ድማ ክንዕወተሉን ክብል ንነብሱን ደገፍ ዛጋንታን እንቋ ሓጎስና ብምባል ድሕሪ ምፍራም ዝሓድሽ ውዕል መልእኽቱ ሓለፍ ተሰምዐ ሚካኤል ኣርቴታም
1: ባርከ ዝኸበርኩም ተዓዘብትና ትሕዝትና ዝወዲያ ኣለና ምስኻትኩም ፅናሕኩ ፊደል ገብሪ ህወቴ ንመከታልኩም ደጊምና ነመስገን ብወገናይ ሰላም።

0: ዝኸበርኩም ተኸታተልትና መበል 5 ዓመት ምስራት ቤት ትምህርቲ ሰውራ ከምዚ ክንከታተሎ ዝቐነና ብዕውዕ መንፈስ እዩ ክካየድ ቀኒዩ። ትማሊ ዕለት 20 ድማ ናይ መዛዘሚ ስነ ስርዓት ተኻይድሉ። ኣብቲ መዛዘሚ ካብቲ መሰረት ዝኾነ ቤት ትምህርቲ ሰውራ ብምብጋስ ትምህርታዊ ጉዕዞ ናይ ዝሃገር ብሓፈሻ ብፍላይ ድማ ሚኒስትር ትምህርቲ ኣብ ዝመፅእ ዓመታት ማለት ክሳብ 2030 ክገብረ ዘለዎ ውጥናት ዘርቀቐሉ ኣጋጣሚ ነይሩ። ብዛዕባ እዚ ሚኒስትር ትምህርቲ ዶክተር ሓሊማ መሓመድ እያ ሰፊሕ መብርህ ሂባ። ቤት ትምህርቲ ሰውራ ኣብ ምምሃርን ምስትምሃርን ዓብዪ ተመክሮ ዝተቐስመሉ ራእይ ህዝባዊ ግንባር ኣብ ግብሪ ዝተመስከረሉ እዩ። ሕጂ እውን እንተኾነ ብሉፅ ስርዓተ ትምህርቲ ኣተኣታቲና ሃገርና ክንቀልስን ክነሰስንን ምእንቲ ግቡእ ገምጋምን ግንዛብን ክህልወና ኣድላይ እዩ። ድሕር ምባል
1: ሃገራዊ ትምህርታዊ ራእይናን ተልእኾናን መደባትናን በዚ ናይ ሎሚ ሓፂር ሰሚናር ከዘኻኽረኩም ፅቡቕ ኣጋጣሚ ይመስለኒ። ሕራይ ምናልባት ኣብ ዝሓለፈ እዚ ትማሊ ማለት እዩ ዋላ ኣብ ኢንተርቪው ብዙሓት ከም ዝበልዎ ራእይ ህዝባዊ ግንባር ኣብ ትምህርቲ ቀጻሊ ክግለፅ ቀኒ እዩ። ትማሊ እውን ብፃይ ጴጥሮስ ዋላ ብፃይ ቴድሮስ ክልቲኦም መምሃራን ገሊፆሞ እዮም። እዚ ራእይ ናይ ሕጂ ስርዓተ ትምህርትና ንጥቀመሉ ዘለና ከዓ መሰረቱ እቲ ራእይ ናይ ህዝባዊ ግንባር ናይ ስርዓተ ትምህርቲ እዩ። ምናልባት እቲ ባይታ ኣብ ግዜ ቃልሲ ዝነበርናዮን ሕጂ ዘለናዮ እቲ ባይታ ስለ ዝፈላለ እቲ ኣድህቦ እቲ ፎካስ ማለት እዩ ምናልባት ክፈላለ ክእል ኸውን። ስለዚ እንታይ እዩ ራእይና ሚኒስትሪ ትምህርቲ ኣብ ዝሓለፈ 35 ዓመታት ክንሰርሓሉ ዝፀናሕና ብሕጂ ን5 ዓመት 10 ዓመት 20 ዓመት ክንሰርሓሎም ንሕልን ዘለና እንታይ እዩ ዝብል ብሓባር ምርኣይ የድልየና ማለት እዩ። ራእይ ሚኒስትሪ ትምህርቲ ኤርትራ ሃገራዊ መንነትን ሰውራዊ ክብርታትን ብምኽስኳስ ኣብ ሳይንስን ቴክኖሎጂን ዝተሰረተ ምዕቡልን ተወዳዳርን ዘመናዊ ቁጠባ ብምህናፅ ብልፅቲ ሃገር ምውሓስ እዩ። እዚ ራእይ ናይ መንግስቲ ኤርትራ እዩ። ራእይ ናይ ሚኒስትሪ ትምህርቲ እዩ።
0: ዕላማን ራእን ሚኒስትሪ ብቑዕ ትምህርቲ ዝረኸቡ ተወዳደርትን መሃስትን ዜጋታት ምፍራይ እዩ። መትከላት ትምህርትና መትከላት ህዝባዊ ግንባር እዮም። ንኤርትራ ከምኡ እዩ ዘድልያ። ምስ ግዜ ግን ንውስኸሉ ብዙሕ ነገር ክህሉ ባህርያዊ ይኸውን። ሓደ ካብቲ መትከል ብማዕረ ትምህርትን ጸጋታትን ናብ ኩሉ ምብጻሕ እዩ። ምኽንያቱ ማሕበራዊ ፍትሒ ብመጀመርያ ብትምህርቲ ክረጋገጽ ኣለዎ። ማዕረ ማዕሪ እውን ንዝተሃስየ ቁጠባና ንምሕዋይ ብተወሳኺ ኣብ ስነ ፍልጠትን ቴክኖሎጂን ጸቒድና ክንሰርሕ ኢና። ብሓፈሻ እንህቦ ትምህርቲ ንታሪኽና ንባህልናን ራእይናን ኣብ ቅድሚድ ዝሰርዐዩ ክኸውን ዘለዎ ብምባልያ ብሰፊሕ ተንቲና
1: ትምህርቲ ዜግነታዊ ሓላፍነት ዘሰክም ሃገራዊ ሓድነት ዝኽስኩስ ክኸውን እዩ ዝግባእ ማለት እዩ። ንኣብነት ብዙሓት ተምሃሮ ኣብ ኮሌጃት ነፍሪ ኣለና። እዞም ነፍሪዮም ዘለና ተምሃሮና ደቅናዮም ንሕና ዝዘራእናዮ ኢና ከዓ ንዓፅድ ዘለና። ስለዚ ምስቲ ዝረኽብዎ ዘለዉ ስነ ፍልጠታዊ ትምህርቲ ዝምረቕዎ ዘለዉ ዓውዲ ማዕረ ማዕሪኡ ምስኡ ዝኸይድ ምኽስኳስ የድልዮም። ስለዚ ናይ ብሓቂ ዜግነታዊ ሓላፍነት ክስምዖምን ክዋፅኡን እቲ ስርዓተ ትምህርትና ክሰርሕ ኣለዎ ማለት እዩ። ትምህርቲ ዜጋታት ዓቕምታቶም ክሳብቲ ዝለዓለ ደረጃ ከማዕብሉ ዘኽእሎም ንምሉእ ዕድሚኦም ዝኸይድ

0: ስራሕ ምዃኑ ከዓ መረጋጋፅ። ምናልባት ትምህርቲ ዕድመ ኣይፈልን እዩ። ናይ ትምህርቲ ገደብ ኣብ ዕድመ ምግባር እውን ቅኑዕ ኣይኮነን። ትምህርቲ ላይፍ ሎንግ ለርኒን እዩ። ሰብ ናይ ብሓቂ ቀፃሊ ኣፍራይ ይኸውን እንተኮይኑ ነብሱ እናማዕበለ ፎርማል ኹን ኢንፎርማልቲ ዝወስዶ ትምህርቲ ግን ቀፃሊ ኣብ ምምዕባል ነብሱ ክህሉ ኣለዎ ንዕኡ ዝገልፅ መትከል እዩ ማለት እዩ።
1: ኣብ ዝኾነ ግዜ መትከላውያን ኣዕኑድና ክንዝንግዖም የብልናን። ምስ ኣቃውማና፣ ቅርፂ መሬትና፣ ብሄራትና፣ ብሓፈሻ ምስ ብዙሕነትናን ምስ ታሪክናን እናሳነና ኢና ክንከይድ ዘለና።
0: ናትና ድሕሪ ባይታ ዝዛመድ ክኸውን ኣለዎ ማለት እዩ። ብሽም ኣብ ዓለም ተገይሩ ኣብ ፊሊፒንስ ሰሪሑ ኣብ ጃፓን ሰሪሑ ኢልካ ጥራይ ክተምፅኦ ይብልካን ክንልቃሕ ግቡእና እዩ። ናይ ግድን ኣይኮናን ክንሰርሕ ሰብ ዝመሃዘልና ዓለም ዝበፅሓቶ ከም ዘለዎ ክንወስድ ኣድላይ እዩ። ግን ምስቲ ናይ ሕብረተሰብና ክውንነት ከዓ ምትእስሳር ማለት እዩ። እዚ ተቐዳውነት ተዛማድነት ክንብል ከለና ምናልባት ኣብ ዝሓለፈ 3 ዓመታት ኣቢሉ ንኽልተ ዓመት ዝወሰደ ሓደ ሰፊሕ መፅናዕቲ ክለሳ ካሪክለም ወይ ሴክተር ሪቪው ኣብ ሚኒስትሪ ትምህርቲ ኣካይድና ነርና። ዶክተር ቴድሮስ ነዚ ካሪክለም ሪቪው መሪሑ ክሰርሕ ድፀንሐ ክኢላ ናይ ትምህርቲ እዩ። ንብዙሓት ክኢላታት ኣብ ሚኒስትሪ ትምህርቲ፣ ኣብ ዞባዊ ምምሕዳር፣ ኣብ ሃገራዊ ማሕበራትና፣ ኣብ ምክልኻል ኮታ ኣብዚ ናይ ክለሳ ካሪክለም ክንገብር ከለና ዘይተሳተፈ ኣካል ሕብረተሰብ ነይሩ ክንብል ኣይንኽእልን ኢና። ኣዝዩ ሰፊሕ መፅናዕቲ እዩ ተገይሩ። ናይ ብሓቂ ነዚ ድሕርና ፅነት ዝተጠቐምናሉ ናይ ውሽጢ 20 ዓመት ዝገምገምናዮ ሴክተር ሪቪው ከዓ ኣብ ሕቶ ካሪክለም ቴክስትቡክ ጥራይ ዘይኮነ ኣብ ሕቶ ምፍራይ ምድላው ምምዕባል መምሃራን፣ ኣብ ሕቶ ቋንቋ ደ ትምህርትን ዓበይቲ፣ ኣብ ሕቶ ቴክኒካል ሞያውን ቴክኒካል ትምህርትን ኮታ ኣብ ብዙሓት ዓውድታት ዝፈተሸ ሰፊሕ መፅናዕቲ እዩ ተኻይዱ። ብውሕዱ ሚኒስትሪ ትምህርቲ እቲ ሽግር ናይ ስርዓተ ትምህርቲ ኣለልይዎስ ኣብ መንግስቲ ፍታሕ ክኸውን ይኽእል እዩ ዝብሎ ሓሳብ ኣቕሪቡ ከም ዘሎ ብኡ መሰረት ከዓ ነዚ ዝመፅእ ዘሎ 5 ዓመታት ኣብ ምንታይ ኣተኪርና ክንሰርሕ ኣነፂርና ፈሊጥና ከም ዘለና ንምርኣይ ዝሕግዝ እቲ ክለሳ ካሪክለም ትሕዝቶ ካሪክለም ናይ ኩሉ ዓይነት ትምህርትታት ርእዩ። ካብ ቅድመ ትምህርቲ ጀሚርና ስጋብ ካልኣይ ደረጃ ምስ ኩሎም መምሃራን፣ ውፅኢት ተምሃሮ ብመንፅር ናይ ክፍሊ ምዘናን፣ ውፅኢት ሃገራዊ ምርምራ ሻም ናይ ክፍልን 12 ክፍልን ርእዩ፣ ውፅኢት መፅናዕቲ ኤምኤልኤ ንብሎ እዚ ሞኒተሪን ለርኒን ኣቺቭመንት ኣብ 3ይ ክፍልን 5ይ ክፍልን ደድሕሪ 3 ዓመት እናካይዶም 5 መፅናዕትታት ኣካይድና ኣለና። ንቋንቋ ደ ንእንግሊሽ ንቁፅሪ ዓቕሚ ናይ ተምሃሮና ዝምርምር ናይዚ ርኡ ሱፐርቪዥናዊ ንጥፈታትና ስርዓተ ምዘናና ምምዕባልን ምምልማልን መምሃራን ምሕደራ መምሃራን ሞያውን ቴክኒካውን ትምህርቲ ትምህርትን ዓበይትን ሜድያን ፍሉይ ትምህርቲ ወይ ስፔሻል ኒድስ ኤዱኬሽን ንጥፈታት ኣብያተ ትምህርቲ ኣብ ስፖርትን ባህልን ጥዕናን ስርዓተ ደገፍ ቤተ ንባብ ቤተ ፈተነ ICT PRC ትሕቲ ቅርፂ ኣብያተ ትምህርቲ ነዞም ኩሎም ነጥብታት ክርኢ ፈቲኑ እዩ ማለት እዩ። ብክልቲኡ ብእንግሊሽን ብትግርኛ እንተዳልዩ ናብ መንግስቲ ተዋሂቡ ብዓብኡ ከዓ እቲ ሚኒስትሪ ትምህርቲ ከም ሰነድ ሒዙ ክሰርሓሉ ተዳልዩ ዘሎ እዩ ማለት እዩ። ኣብ ውሽጢ 35 ዓመታት እንታይ ሓያል ጎድንታት ነይሮምና ክንዕቅቦም ዘለና ምርኣይ ኣገዳሲ ኮይኑ ስማዓኒ። እዚ ሓደ ዝርግሐ ዕድላት ትምህርቲ እዩ። ውሕድ ዝበላ ስታቲስቲክስ ኣለዋ ክንሪአን ኢና። እዚ ዕብየት ተሳታፍነት ተምሃሮ ኣብ ኩሉ ደረጃታት፣ ዕብየት መምሃራን ኣብ ኩሉ ደረጃታት፣ ምስፍሕፋሕ ትምህርቲ ብቋንቋ ደ፣ ዕብየት ተሳታፍነት ተወዳድርነትን ደቂ ኣንስትዮ፣ ኣብ ምጥፋእ መሃይምነት ዝተረኣየ ዕብየት፣ ፅልዋ ስፖርታውን ባህላውን ጥዕናውን ንጥፈታት ኣብ ኣብያተ ትምህርትና ኣብ ዞባታት ዝካየድ ዘሎ ተሳታፍነት ተምሃሮ ኣብ ቅነ ትምህርቲ ኣብ ቅነ ናፅነት፣ እዚ ናይ ብሓቂ ኣውንታዊ ውፅኢት ዘለዎ እቲ መንግስቲ ዘወፈሮ ወይ እቲ ሚኒስትሪ ዘወፈሮ ቁም ነገር ከም ዝነበሮ ዘርእዩ ዓበይቲ ነጥብታት

0: እዮም ማለት እዩ።
1: ኣብዚ ጸብጻብ ቤት ትምህርትን መምሃራንን ካብ ዓመት ናብ ዓመት እናዓበየ ከም ዝኸደ ይኹን እምበር ጌና እውን ኣብ ዳስ ዝመሃሩ ስለ ዘለዉ ዘይተዓመመ ዕዮ ከም ዘሎ፣ እዚ ኸዓ መሰል ስለ ዝኾነ ኣብ ዝሓፀረ ግዜ ክሽፈን ምዃኑ ብዝወሃብ ትምህርታዊ ሸፈነ ኣብ ድሓን ኩነታት እኳ እንተሃለና ብብቕዓት ክንሓስብ ስለ ዘለና ግን ህፁፅ ዕማምና እዩ ብምባል እያ ሚኒስተር ሓሊማ ኣተሓሳሲባ።
0: ኮሎጃትና ዘሎ ኣካይዳ ዘለዎ ኣሉታዊ ፅልዋን ምናልባት ካብ መዋለ ህፃናት ጀሚርና ስጋብ ካልኣይ ደረጃ ኣብ ውሽጢ ሚኒስትሪ ትምህርቲ እዚኦም ዝረኣኽዎም ዝጠቐስኩዎም ኣዝዮም ፍሩያት ፀገማት ካብቲ ክለሳ ዝረኸብናዮም፣ ካልኦት ግን ብዙሓት ደቂቐት ለዉ እቲ ሚኒስትሪ ክዕርዮም ዝግብኦን ምስ መንግስቲ ክሰርሓለዎም ዝግብኦምን። ብዘይካዚ ግን እቲ ኣብ ኮሎጃትና ንጥቀመሉ ዘለና ናይ ኣተሓላልፋ ሜላ፣ ኣብቲ ኮሎጃትና ንጥቀመሉ ዘለና ናይ ኣገባባ ማህራ እዚ እውን ተመሊሱ ነቶም ኣብ ታሕቲ ዘለዉ ተምሃሮ በኣሉታ ይፀልዎም ስለ ዘሎ እቲ ሚኒስትሪ ትምህርቲን ሃየር ኤዱኬሽንን ተቐራራቢ ነንሕሕዱ ዝመላላእ ዝረዳዳ ካሪክለም ክህልዎን ተሓጋጊዙ ክሰርሕን ናይ ብሓቂ ንህንፀት ሃገር ደፋኢ ክኸውን እዩ ማለት እዩ።
1: መምህር ክነሱ ንነብሱ ዓብዪ ሓላፍነት ዝተሰከምኩ ዜጋየ ኢሉ ክሓስብ እንተዘይክኢሉ ሽገር እዩ። ነዚ ከነማዕራርዮ እዩ ዘለና። ኣብ ሳዋን 12 ክፍሊ ዝወድኡ ተምሃሮ እውን ካብ ሎም ዓመት ጀሚርና ሰርቲፊኬት ክንህብ ኢና። ብሉፃት መምሃራን ኣብ መዋእለ ህፃናት ከገድሱና እዮም። ንነፍሲ ወከፍ መምህር ብሞራል ምዕባይ በብግዜኡ ስልጠና ምሃብ እውን ከገድሰና እዩ። ንፅበት ዘቃልል ትሕተ ቅርፂ እውን እንተኾነ ወሳኒ እዩ። ኣብ ትምህርቲ ዝደጋግም እንተሉ ኸዓ ሞያዊ ስልጠና ምሃብ ብዘይካዚ ኣብ ኮሎጃት እውን
0: ቅርፂ ሚኒስትሪ ትምህርቲ ምኽላስ ሓደ ካብዚ ናይ 5 ዓመት ስራሕና እዩ ማለት እዩ። እቲ ዘሎ ቅርፂ ሚኒስትሪ ትምህርቲ ኣስሪሑና እዩ ነዚ ሓለፈ ዓመታት። ምዝ ንሓስቦ ዘለና ለውጢ ክኸይድ ዝኽእል ቅርፂ ክንገብር ግን መሰረታዊ ማለት እዩ። ኩሉ ፅፍሕታት ትምህርታዊ ስራሕና ብቐንዱ ንኣብያተ ትምህርቲ ድማ ኣብ ኩለን ደረጃታት ምሕያል፣ ንትምህርታዊ ዓቕሚ ሰብና ምሕያል፣ ዓቕሚ ትካላዊ ኣሰራርሓና ምሕያል። ምናልባት እቲ ፅቡቕ ነገር ናይ ሚኒስትሪ ትምህርቲ እቲ ቅርፂ ዘሎ ሕጂ ትካላዊ ኣሰራርሓ ንክትሰርሕ ሓጋዚ እዩ። ዋላ እቲ ክለሳ ክንገብረሉ ኢና ንብል ዘለና እውን ነቲ ትካላዊ ኣሰራርሓ ዝያዳ ዝድርዕ ክኸውን ከም ዘለዎ እዩ ማለት እዩ። ካልእ እዚ ምፅፋፍ ሓበሬታ ትምህርታዊ ምሕደራ፣ ናይ ብሓቂ ትምህርቲ ብግቡእ ክተመሓድር እንተኾንካ ፅፉፍ ሓበሬታ ክህልወካ ስለ ዘለዎ ኣብዚ 5 ዓመት ኣበርቲዕና ክንሰርሓሉ ሒዝናዮ ዘለና መደብ እዩ። እቲ ካልኣይ ጉዳይ መምሃራን እዩ። ጉዳይ መምሃራን ብዙሕ ግዜ ተዛሪብናሉ ኢና። ኣብ ሕቶ ስልጠነኦም፣ ኣብ ሕቶ ምሕደሮኦም፣ ኣብ ሕቶ ቅያር፣ ኣብ ሕቶ ምትብባዕ፣ ኣብ ሕቶ መናብሮ ምስ መምሃራን ክነተኣሳስሮም ንኽእል ነገራት ብዙሓት እዮም። ናይ ብሓቂ እቲ ሚኒስትሪ በብደረጅኡ ምስ ዓቕሚ ሃገርን ዓቕሚ ሚኒስትርን ዝኸይድ ስራሓት ክገብር ምዃን እዩ። ብዙሓት ካብዘን ዓሚ መዋለ ህፃናት ዝኸፈትናለን መባእታ ዘይብለን እየን። ስለዚ ንግዜኡ ከም ፍታሕ እንታይ ኢና ጌርና ዘለና እታ መዋለ ህፃናት ኣብ ኸላ ኬጂ ፕላስ ዋን ከም ትኸውን ቀዳማይ ክፍሊ ከም ትውስኽ፣ ስለዚ ንዓመታ ካልኣይ ክፍሊ ክትውስኽ እያ። ስለዚ መባእታ ብስርዓት ዝሓለወ መባእታ ክንሰርሓሉ ተዘይክኢልና ተዓዲ ስለ ምኽፋት ይኸውን እምበር ናይ ብሓቂ እቲ ብቕዓት እቲ ሕብረተሰብ ክትንከፍ እዩ ማለት እዩ። ስለዚ እዚ ኣብ ቅድመ ትምህርቲ ንገብሮ ዘለና ምኽፋት ናይ ኣብያተ ትምህርቲ ምስ ዞባዊ ምምሕዳር፣ ምስ ምክልኻል፣ ምስ ኩሎም ዝምልከቶም መሻርክቲ ኮይንና ኢና ክንሰርሖ ዘለና። ናይ ብሓቂ ሓጋዚ እዩ መዋለ ህፃናት ዝተምሃሩ ተምሃሮ ውፅኢቶም ኣብ ሻምናይ ክፍሊ ንሪኦ ኣለና እዚ ብሉፅ ምዃኑ ግን ክሕይል ከም ዘለዎ ዓብ ስራሕ ዝሓተና እዩ ማለት እዩ። ምናልባት ኣብ ትምህርትን ዓበይቲ ዘለና ናይ ሜድያ ጨንፈር ብዙሕ ስራሓት ናይ ሬድዮ ናይ ቴሌቭዥን ክገብር ተበጋጊሱሎ እዚ ኣዝዩ ሓጋዚ እዩ። ግን ኣብ ቴሌቭዥን ኣብ ሬድዮን ጥራይ ዘይኮነ ዋላ እቲ ሞባይል ለርኒን ዝብል ዲጂታል ለርኒን ዝብል ናይ ብሓቂ ኣብዚ ውሽጢ 5 ዓመት ክስራሓሉ ከም መደብ ተታሒዙሎ ማለት እዩ። ግቡእ ተጠቃምነት ቴክኖሎጂ ኣብ ተምሃሮን ሕብረተሰብን ኣብ ምስራፅ እውን ምስራሕ ክድልየና እዩ። በቲ ሓደ ወገን ቴክኖሎጂ ክንሃድመሉ ዘይንኽእል ኣገዳሲ ፀጋ እዩ።

0: ብግቡእ እንተዘይተጠቒምናሉ ከዓ ትዝኸፈ እዩ። ካልእ እዚ ምሕያል ኣሕደርቲ ኣብያተ ትምህርቲ ዓንተ ወይ ሚኒስትር ዑስማን ብዙሕ ካብኡ ገሊጹ እዩ። ዕላማ ናይ ኣሕደርቲ ኣብያተ ትምህርቲ ፍሉጥ እዩ። ዕድላት ትምህርቲ ንምዕባይ፣ ማሕበራዊ ፍትሒ ንምርግጋፅ፣ ብቕዓት ትምህርቲ ንምርግጋፅ፣ ማዕርነት ናይ ዕድላት ንምውሓስ፣ እንተ ብብሄር፣ እንተ ብፆታ፣ እንተ ብጂኦግራፍ ማለት እዩ፣ ብሉፃት ዜጋታት ንምህናፅ ወዘተ ዝዓለመ እዩ። እንተ ቤት ምሰውራ ከም ሓንቲ ኣሕዳሪት ኣብያተ ትምህርቲ ቆፂርናያ እዘን ኣሕደርቲ ኣብያተ ትምህርትና መሲለንኣዶ ዋላ ንዓኣ ናይ ግዲ እንተ ዘይመሰላ ግን ስድሰርሕኦ ዘለዋ ስራሕ ውፅኢታዊ ድዩ? ናይ ብሓቂ ኸ ምስ ዕላምኡ ዝነፃፀር ድዩ? እቲ ዝወፃሉ ዘሎ ፀጋታት ናይ ብሓቂ ኣብ መዓላ ውዒሉ ሕብረተሰብና ማሕበራዊ ፍትሒ ክነንግስ፣ ማዕርነት ክነምፅእ ኣኽኢሉና ኣሎ ድዩ ዝብሉ ኣዝዮም ዓበይቲ ሕቶታት ኣብ ቅድሜና ኣለዉ። ነዚኦም ክምልሱ ዝኽእሉ ዓብዪ መፅናዕቲ ክንገብር እዩ ከዓ እቲ መደብ።
1: ኣብ መወዳእታ ሚኒስትር ትምህርቲ ዶክተር ሓሊማ ስራሕ ሓበራዊ ምስ ትገብሮን ክትመቓቕሎ ምስ እትጅምርን እዩ ፍረን ትርጉምን ክህልዎ ዝኽእል። ብፍላይ ናይ ትምህርቲ ጉዳይ ንኹሉ ክጸሉ ስለ ዝኽእል ኩሉ መሓውራት መንግስቲ እዩ ክነጥፈሉ ዘለዎ። ኣሉታዊ ኣተሓሳስባ ንጎኒ ገዲፍና ክንወሃሃድን ክንመላላእን እንተኽኢልና ኢና ንዕወት። እዚ ምስ እንገብር ብቕዓቶ ዘረጋገጸ ስርዓተ ትምህርቲ ንስረት፣ ኣብቲ ንደልዮ ዘለና ህንፀት ሃገር ድማ እወታዊ ዝኾነ ለውጢ ከነመዝግብ ንኽእል።
0: ብፍላይ ኣብ ትምህርቲ ሚኒስትሪ ትምህርቲ በይኑ ክሕይል ኣይክእልን እዩ። ሚኒስትሪ ትምህርቲ ከዓ በይኑ ክሕመኻ ኣይክእልን እዩ። ኣብዚ ውሽጢ 35 ዓመታት ኣብ ትምህርቲ ዝተረኣየ ድኽመታት በይኑ ድኽመታት ናይ ሚኒስትሪ ትምህርቲ ኣይኮነን። ሚኒስትሪ ትምህርቲ ክሕይሎ ዝግብኦን ዝሕተተሉን ብዙሕ ድኽመታት ከም ዘለዎ ፍሉጥ እዩ። ናይ ብሓቂ ብብቕዓት ትምህርቲ ክንዛረብ እንተኮይና ግን ኣብ ትምህርቲ ሚኒስትሪ ትምህርቲ በይኑ ኣይኮነን ክሰርሕ ዘለዎ። ብዙሓት ረቑሒታት እዮም ዝኣትዉ፣ ብዙሓት ኣካላት እዮም ከዓ ክሰርሑ ዘለዎም። ስለዚ ናይ ብሓቂ ኣብ ህንፀት ሃገር ትምህርቲ ኣበርክቶ ክህልዎ እንተኮይኑ ደቅና ናይ ብሓቂ እቲ ንደልዮ ካባናን ላዕሊ ክኾኑ እንተኮይኖም እዚ ሓበራዊ ስራሕ ኣገዳሲ እዩ ማለት እዩ። ትምህርቲ ካብ ተምሃሮ ክሳብ መምህራን፣ ካብ ስድራ ክሳብ መንግስቲ፣ ካብ ሃገር ክሳብ ኣህጉር ልዑል ሓበራዊ ስራሕ ዝጠልብ እዩ ማለት እዩ። እንተ ብፀጋታት፣ እንተ ብዓቕሚ ሰብ፣ እንተ ብቴክኖሎጂ፣ ብኩሉ እዩ ሓበራዊ ፀጋ ሓበራዊ ስራሕ ዝደሊ። ብሉፅ ውፅኢት ኣብ ትምህርቲ ብምውንጃል ዘይኮነስ ነን ሕድሕድካ ብምምልላ እዩ ዝረጋገፅ። እዚ ድሮ ምስ ኩሎም ዝምልከቶም ኣካላት ናይ ሓባር ስራሕ ተጀሚሩ ኣሎ። እዚ ኣብ ውሽጢ ኣካላት ሚኒስትሪ ትምህርቲ ነንሕደን ይኹን ካብ ሚኒስትሪ ወፃኢ ዘጠቓለለ እዩ ማለት እዩ። ኣብ መደምደምታ ብኣጠቓላሊ ኣብ ዝርግሐ ትምህርታዊ ዕድላት ኣብዚ ውሽጢ 35 ዓመታት ኣመዝጊብናዮ ዘለና ዓወት ኣዝዩ ልዑል ምዃኑ፣ እዚ እቲ መንግስቲ ክሕበነሉ ኩልና ኣብኡ ኣበርክቶ ዝገበርና እውን ክንሕበለሉ ዘለና እዩ። ኣብዞም ዝመፁ ዘለዉ 5 ዓመታት ዝፅበየና ዘሎ ብቕዓት ትምህርቲ ንምርግጋፅን ትምህርቲ ምስ ኣፍራይነት ንምዝማድን በዳሂ ስራሕ ይፅበየና ኣሎ። ተመክሮ ቤት ትምህርቲ ሰውራ ብዝግባእ እንተ መዝሚዝናዮን፣ ፀጋታት ዲያስፖራ ብዝተወደበ መልክዕ እንተ ተጠቒምናሉን፣ ከም ወትሩ ብሓባር ኮይና ኣብቲ ዝተለምናዮ ሽቶ ክንበፅሕ ከም እንኽእል ግን ኣይጠራጠርን እየ። ዓወት ንሓፋሽ ጠቐኒ እዩ።
1: ኣብዛ ኣጋጣሚ ዶክተር ሳልሕ ማሕሙድ እውን ብዛዕባ ትምህርቲ ቋንቋ ደዩ መፅናዕቱ ኣቕሪቡ። ቅድሚ ናብቲ ትምህርቲ ቋንቋ ደ ምእታዊ ከዓ ምስ ተመክሮ ቤት ትምህርቲ ሰውራ እዩ ከወሃህዶ ፈጢኑ።
2: ትማሊ መምህር ጴጥሮስ ሃይለማርያም ከቕርብ ከሎ ብዛዕባ ቤት ትምህርቲ ሰውራ ከቕርብ ከሎ ህዝባዊ ግንባር ሓርነት ኤርትራ ኣብ 1975 ቤት ትምህርቲ ሰውራ ክምስርት ምሕሳቡ ብርቂ ሓሳብ እዩ ኢሉ ነይሩ። ልክዕ ብርቂ ሓሳብ እዩ። ኣክቹዋሊ ከምቲ ንግሆ ክቡር ፕሬዚደንት ዝበሎ ህዝባዊ ግንባር ኣብ 75 ዘይኮነስ 1970 መስራቲ ኣኸቢኡ ኣብ ስደሕ ዒላ ክገብር ከሎ ሽዑ ብዛዕባ

0: ትምህርቲ ኣብ ሓረ መሬት ኤርትራን ኣብ ሓዳት ኤርትራን ዘትይሉ በቲ ኩነታት ዝነበረ ግን ኣብ ውሽጢ ሰራዊት እንተዘይኮይኑ ቤት ትምህርቲ ክሳብ እዚኣ ንፈልጣ ቤት ትምህርቲ ሰውራ ኣብ ክምስረት ኣይተኽኣለን ነይሩ። ዋላ እኳ ኣብ ገለገለ ሓረ ቦታታት ቅድሚ ቤት ትምህርቲ ሰውራ ጀሚሩ እንተነበረ ኣነ ግን ሕጂ ኣብ ርእሲ እዚኣ እንታይ ክውስኽ ዘለየ ልካ እዩ ቤት ትምህርቲ ሰውራ ምምስራት ብርቂ ሓሳብ እዩ ነይሩ። እሱ ብርቂ ሓሳብ ነይሩ እንተደኣ ኮይኑ ብቋንቋ ኣደ ምምሃር ክሓስብ ናይ ብርቂ ብርቂ እዩ። ምክንያቱ ዓለም ኣብዚ እዋን እዚ ብብዙሕ መፅናዕትታት ዝተደገፈ መፅናዕትታት ኣካይዳ ናብ ቋንቋ ኣደ ገፃ ትኸይዳ ኣላ። ህዝባዊ ግንባር ግን ቅድሚ 50 ዓመት ቅድሚ 50 ገለን ዓመት ብዛዕባ እዚ ጉዳይ እዚ ተዛሪቡ። ሎሚ እውን እንተኾነ ናይ ኤርትራ ናይ ቋንቋ ኣደ ትምህርቲ መደብ ወይ ሓሳብ ብርቂ ዝገብሮ ብዙሕ ኣብነታት ኣሎ።
1: ዝተፈላለዩ ናይ ወፃኢ ሃገራት ምሁራት ንምርምርን መፅናዕትን ናብ ኤርትራ ይመፁ እዮም። ኣብ ሰረተ ስርዓተ ትምህርቲ ኤርትራ ንዝፀንሖም ኣገባባት እውን ዶክተር ሳልሕ ከም መእተዊ ተጠቂመሉ እዩ።
0: ኣብ 2001 ክሳብ 2003 ምስ ሚኒስትሪ ትምህርቲ ኣብ ዝተፈላለየ መዳያት ዝተሓጋገዙና ዝነበሩ ኮንሳልታንትስ ፕሮፌሰር ስቲቭ ዎልተር ዘለዎም ዶክተር ፓት ካብ ካናዳ ግን ኣብ ኣሜሪካ ተቐመጥ ፓትሪክ እዚ ከምኡ ድማ ዶክተር ክላውስ ቤዴኪን ኣብ ዝፀሓፍዎ ፀብጻብ እንታይ ይብሉ ኣብቲ ኣወር ኖውለጅ ኤርትራ ኢዝ ዘ ኦንሊ ካንትሪ ዊች ቲችስ ኢን ኦል ኦፍ ኢትስ ላንጓጅስ ይብል። ማለት ኤርትራ ንሕና ካብ ንፈልጦ ክሳብ ሕጂ ብኩሎም ቋንቋታታት ትምህር ዘላ እታ እንኮ ናይ ዓለም ሃገር እያ። ኣብተን ካልኦት ቋንቋ ኣደ ተባሂሉ ሓንቲ ዓባይ ቋንቋ ንኩላተን ክሳይ ትገብር ዊች ሚንስ ቋንቋ ኣደ ዘይኮነስ ካልኣይ ቋንቋ እዩ ንኩላቶም በተን ዕግዕቢ ዝበላብላ ቶም ንኣሽቱ ይኣትዋ። እዚ ኣብ ኤርትራ ጥራይ ዝተገብረ ብርቂ ነገር ምዃኑ እዚኦም ይምስክሩ። ካልእ ፕሮፌሰር ክሉድ ዝበሃል ፈረንሳዊ ኣብዚ መፅናዕቲ ክገብር መፂኡ ነይሩ። ሽዑ ኣብ ናይ ናራ ኣብያተ ትምህርቲ ወሲዶሞ ምክንያቱ ናቲ መፅናዕቲ ኣብ ቋንቋ ናይ መረዊ ዲኮድ ንምግባር ቃላት ናይ ናራ ክሕግዘን ንኽእል እዩ ምክንያቱ ሪሌት ድዩ ኢሉ እዩ ኣብዚ መፂኡ ነይሩ። ኣብቲ ክላስ ምስኣተኹ ኢሉ እቲ መወዳእታ ክኸይድ ከሎ በኽየ ዝበኸኹ ግን ነቶም ደቂ ናራ ዘይኮነስ ምእንቲ ነፍሰ የ በኽየ ምክንያቱ ኢሉ ንሕና ኣብ ፈረንሳ ብሚልዮናት ንቁፅር ማይኖሪቲ ኣለና። ብዛዕባ ቋንቋና ዝዛረብ ዝሓሊ የለን። ናራ ግን መንኩም ዝነገሮ እንታይ 50,000 ክንሶም ቤት ትምህርቲ ከማን ብቋንቋ ኣዲኦም መሃሩቶም ቆልዑ ምስ ረኣኽዎም በኽየ እቲ ብኽያት ግን ምእንቲ ርእሰ የ እምበር ንዕኦም ኣይኮነን ኢሉ።
1: ኣብ ኮለጅ ናይ ስነ ቋንቋ መምህር ኮይኑ ዝሰርሕ ዘሎ ዶክተር ሳልሕ ማሕሙድ 8 ነጥብታት ኣልዒል እዩ መፅናዕቱ ኣቕሪቡ።
0: እተን ትሕዝቶታት ዝዛረበለን እዚኣተን እየን። መጀመርታ ምዕሩይነት ቋንቋ ኤርትራ ብዛዕባኡ ክምዛረብ ኢና፣ ድሕሪኡ ረብሓታት ቋንቋ ኣደ ወይ ረብሓታት ትምህርቲ ብቋንቋ ኣደ፣ ሳልሰይቲ ገለ ሓቅታትን ኣጉል እምነታትን ብዛዕባ ምምሃር ቋንቋን ቆልዑን፣ ድሕሪኡ ራብዓይቲ ትምህርቲ ብቋንቋ ኣደ ክቡር ድዩ ምክንያቱ ክቡር እዩ ዝብል ኣርጊመንት እውን ስለ ዘሎ፣ ቋንቋ ኣደ ዕድላት ምምሃር ዓበይቲ ቋንቋታት የፅብብ ድዩ ከምኡ ዝብል ሓሳብ ስለ ዘሎ፣ መፅናዕትታት ብዛዕባ እዚ እንታይ ይብሉ። ሻቸይቲ ኣብ ዓለም ክንደይ ሞዴላት ትምህርቲ ቋንቋ ኣደ ኣሎ፣ ናይ ኤርትራ ኸ ኣበይና እዩ ዝምደብ። ሻብዓይቲ በቲ ነካይዶ ዘለና ትምህርቲ ቋንቋ ኣደ ዕጉባት ዲና? ሻምናይትን ናይ መወዳእታን እንታይ ዳ እዩ ክግበር ዘለዎ ከም ለበባታት ማለት እዩ። ብዛዕባ ዘን 8 ነጥብታት ክዛረብ እየ ማለት እዩ። መጀመርታ ምዕርነት ቋንቋታት ኤርትራ ማለት መጀመርታ ምዕርነት እንታይ ማለት እዩ ወይ ስታንዳርዳይዜሽን ቀንዲ ዕላምኡ ወይ ቀንዲ ዕላማ ናይ ምዕሪነት እንታይ እዩ? ቋንቋ ሓደ ኩሉ ሰብ ዝፈልጦን ዝጥቀመሉን መለሳ ወይ ቫራይቲ ንምምዕባል ናይ መወከሲ መፅሓፍትን ፅሑፋትን ማለት ከም መዝገበ ቃላት፣ ናይ ሰዋስው መፅሓፍቲ፣ ንፁር መምርሕታት፣ ፅሕፈት፣ ኣብነታዊ ድርሰታት ወዘተ ምድላው ማለት እዩ። ብከምዚ ጌርካ እዚኦም

ኩሉ ሰብ ከም ዝፈልጦም ጌርካ ብመንገዲ ትምህርቲ ብመንገዲ ሚድያ ኩሉ ሰብ ከም ዝፈልጦም እንተደኣ ጌርካ ኩሉ ሰብ ተዛረባይ ናይታ ሓንቲ ቋንቋ ሓደ ዓይነት ቋንቋ ክዛረብ እዩ ማለት እዩ። ሓደ ዓይነት ቋንቋ ኣብ ምዝራብን ኣብ ምፅሓፍን እንተደኣ ዘውቲሩ ከዓ እቲ ቋንቋ ናብ ምዕሩይነት ወይ

0: ቋንቋ ደ ከይተምሃሩ ካልእ ቋንቋ ዝምሃሩ እቶም ኣቐዲሞም ትምህርቲ ቋንቋ ደ ዝወሰዱ ኣብ ተወሳኺ ቋንቋታት ዝሓየሉ ምዃኖም ኣብ ኣእምራዊ ብልሑ እውን ሓጋዚ ከም ዝኾነ ርእሰ ምትእምማን ከም ዝዓቢ ባህላዊ ዕቃበ ዝዓብን ግድላት ኣብ ምፍታሕ ከም ዝጠቅምን እዩ ጸቒጡ ጠቒሱ። ዓለማዊ መጽናዕቲ እንተኾነ እውን ነዚ ዝተባህለ ከም ዝድግፈ እዩ ዶክተር ሳልሕ ገሊጹ። ኣብቲ ብእነካይዶ ዘለና ትምህርቲ ቋንቋ ደኸ ዕጉባ ዲና ዝብል ድማ ክንጅምር ምኽኣልና እኳ ዓብዪ ብልጫ እንተኾነ ግን ከኣ ዕጉባት ከም ዘይኮንና ብዙሕ ሃጓፍ ተሪፍና ከም ዘሎ ይተንቲኑ። ንቋንቋ ደይ ንምምሃር ዝሕግዙ ንፉዓት መምሃራን ሰዋስ ዝሓለወ ብቑዕ መጻሕፍቲ ምድላው ትሕተ ቕርጺ ብዓብዪ ኸኣ ንዚ ሓሳብ ዝኣምኑን ዝርድኡን ውፍያት ሰባት ክህልው እንተኺኢሎም እቲ ወፍሪ ኣድባዒ ክኸውን ከም ዝኽእል ትምህርቲ ቋንቋ ደ ሓደ ካብቲ ዕማም ሚኒስትሪ ትምህርቲ ምዃኑን እቲ ሚኒስትሪ ቅርጺ ኣውፅኢሉ ከም ዘሎን እውን ኣተሓሳሲብ እዩ። ኣብቲ ኣጋጣሚ መበል 5 ዓመት ምምስራት ቤት ትምህርቲ ሰውራ ክውን ክኸውን ኣብ ምውሃሃድ ኣስተምህሮታት ኣብ ምሃብን ከምኡ ኸዓ መሻርኽቲ ንዝገበርዎ ምትሕበባርን ዝገልጽ ናይ ክብሪ ምስክርነት እውን ተዋሂቡ። ኣብ መወዳእታ ድማ ብቓል ኮሚሽነር ባህልን ስፖርትን ኤርትራ ኣምባሳደር ዘመደ ተኽለ እዩ መድረኽ ተዛዚሙ።
1: እዚ ኣጋጣሚ እዚ ነዚ ሎሚ ብሓደ ዝወዓልናዮን ዝቐነናሉን ወግዓዊ መደብ ዝኽሪ ወርቃዊ ዮበልዩም ምስራት ቤት ትምህርቲ ሰውራ ምዕሩግን ተዘካርን መዛዘሚ ንምግባር ኮይኑ ደቅናን ደቂ ደቅናን ንዝኽሮም ንምርኣይ ዝፅምብሉሉ መጻእቲ እዮቤሉታት ንዕኦም እናገደፍና ንኣርኪብናሉ ዘለና ፅምብል ወይ ድማ ንፅምብሎ ዘለና መበል 50 ዓመት ዝኽሪ ብምብቃዕና ብዘይካ ዕድለኛታት ኢና ምባል ካልእ ዝውስኾ ዘሎ ኣይመስለንን። ክቡራንን ክቡራትን፣ ቅድሚ 25 ዓመታት ብዝኽሪ ብራዊ እዮበልዩ ቤት ትምህርቲ ሰውራ ተፀምቢሉ ነይሩ እዩ። ኣብቲ እዋንቲ ናይ 25 ዓመታት ዝሓለፉ ዝኽርታት ቀንዲ ገዛእቲ ናይቲ መደብ ምንባሮም ኣይማትእን። ኣብዚ እዋናዊ ዘሎ ወርቃዊ እዮበልዩ ድማ ናይ 50 ዓመታት ዝኽርታት ብድራማ፣ ብዜማ፣ ብግጥሚ፣ ብስእላዊ ኤግዚቢሽን፣ ብሲምፖዚዮም ኣቕርቦታት ከም ቀንዲ ዓምድታት ዝኽሪ ተጠቒምና ኢና ተዘክሮታትና ኣሓዲስና ዘለና። ሰፊሕ ዝኽራዊ መደብ ንምጣንን ንምክያድን ኣብ ውሽጢ ሃገርን ኣብ ወፃእን ብርክት ዝበለ ሓይሊ ሰብን ናይ ነዊሕ ኣዋርሒ ዝወሰደ ፀዓርን ዝሓተተ ምንባሩ እናረጋገፅኩ ንኹሎ ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብዚ ዓብዪ ሃገራዊ መደብ ለይትን ቀትርን ዝሰርሑ ኩሎም ወይ ንኹሎም ዓብ ምስጋናይ የቕርብ። ሳላ ፃዕሮምን ተወፋይነቶምን ዕላማና ዕማማትና ሸትኡ ወቕዑ ንኹሎም ኣካላት ህግደፍ ሚኒስትሪታት ትካላት ሳላ ቐጻሊ ኣበርክቶኦም ዝተወጠነ ምድባት ዝኽሪ በቲ ዘድሊ ትፅቢት ዝግበረሉ ኣገባብ ክፍፀም ተኻኢሉ ኸዓ እዩ። ልባዊ ምስጋና ንኹሎም ንኹሎም ንዕውትነት ናይዚ ዝኽሪ መደባትና ዕውት ክኸውን እጃሞም ዘበርከቱ ብዝርዝር ምጥቃሶም ኣገዳሲ እኳ እንተኾነ ብምጥቕላል ብስም ኮሚሽን ባህልን ስፖርትን ብስም ላዕለዋይ ኣካያዲ ኮሚቴን የቕንየና እብል ዓወት ንሓፋሽ።

흔들어 놓이면 딱 그 사슴아슴 뭐니 뭐니

0: ኤርትርያ ምን መንበት ንዳል እግል ሕብየት እግል ንዳል ወስትሻድ ምን ይገቢ ብዕድ ጋራት እግል ትገየስ ዲባቱ እንደትበ እግል ተሕሰብ ለይትቀድር ዲባ እኳ ትልዓላ ንኣዋላይ ኣባይ እስትዕማር ዲብ ገቢ ለካልኣይ ኣባይ ገቢል ኤርትርያ ላቱ ጅሃል ክምሰልቱ ወብሰባት ላዓላ ክቡድ ኣውካድ ሕሮባት ሕስር እንደይ ልተየቡ ፃንሕቱ ጀፋ ሻዕብየት ተሕሪር ኤርትርያ ጀሃል እንደይ በዴ ላማ ተተሓዘ ላዕላ ተሕርየት ኣጊዳ ትግል ትምፃእ ክምሰሊ ትቃድር ወምስተቕበል ኤርትርያ ወሻዓባሂ ባርህ ግል ግባእ ክምሰሊ ቀድር ሰበት ተኣከደ ለደርሳ ለእድርስ ወለኢ ደርሳ ልድረስ እባ ትብል ስቕራት ምን ሰነት 1975 ስታት እንደ ኣፍገረት ሰነት 1976 መድረሰ ሰውረት ክምሰል ትተኣሰስ ወዴት ኣሰሶት ለየጠንዲ ገቢ ቀደሚሁ መዳላይ እግል ግባእ ዋይደስ ሰበት ዓለት እታ እምባተቱ ብዙሕ ወድ ምንክብ ለገቢ ድቡ ጋራት ይዕላኒ ግል ኒበል ይንቀድርኒ ክማ ልሓድራ ወላ ቀብራ ለስእል ልትበሃል ረይም እንደይ እንገይስ እዶል እምባተት መድረሰት ላዓለያ ወገሌማ እለትፈናታ ወክድ ዲባ መድረሰት ደርሳ ላዓለያ እማት ወሓዋት ኣዋልድ ኣንስ እብሰበት ተእሪክ ወነትየት ናይላ መድረሰት ትልናዮም በርናምጅና ዓዝማሞም ህልየና መለእ እለን ዓዘምና ገዲማት ወማእንብተይት መድረሰት ሰውረት ምናድለስ ዘይነብ ሓጂ መሓመድዳ ወህዳ እግያሃ እብ ክእነት ኣነብት
1: ዓን መድረሰት ሰውረት ነተሃገጋ እናለ ኣወል በለት ፈናተሊ እያምሊ ብዙሕ ተሃገና ዓንሊ ኣዚ ፍንቲት ናይ ኣብ በርናምጅ ትግሬ ሰብ ዲቡ ነተሃገየለና መድረሰት ሰውረት ኣብ ሓጪ ለ ዝሸርሕ ይኮኑና ብዙሕቱ ላኪን ምኑ ገለ እግንሽራሕ ግንጀርብ ትባሃለቱ መድረሰት ሰውረት ሰነት 1976 ብሳሕል ዜሮ ለትበሃል ኣካን ዲበት ኣሰሰት እላ መድረሰት ላ ትትኣሰስ እንዳሃለየት ቀደማ ህየ 75 ገሊ ኣንፋረየ እክትበት ለለዳሉ ዓላው ዋሓቆሃ ላ መድረሰት ግትትኣሰስ ጀብሃ ሻዕብያ ባህለቱ ተሕሪር ኤርትርያ እሊሃ ለሕሳብ ናያ ጥውርት ከመዓለት ኣብሊ ትርእዮ ድብሎ ሰነእትሊ ምን ሰነት 1975 ግል መድረሰት ወእጀኒት ግተኣክብ ግትሕሳብ መረ ቐሊል ይኮን ከዚ ለመድረሰት እንደተኣንብት ዜሮ ማይ ብዙሕ ዓለ ዲባ ወደብርት ብዲባ ዓዳይ እሽጃር ብዙሕ ብዲባ ከእዚ ኣቡ ተሓሬት ምን ኣባይ ከማን ረሕቐት ዓለት ዲቡ እዚ ለእጀኒት ኣወል ምን ኣያ መፀው ምን እሸ ጀማዓው ለመደርሲን ምን እሸ መፀው ለመረበያት ምን ኣያ መፀያ ለጠለበት ለመፀው ዕምሮም ልትፈናት ገሊሆም መረናኣይሽቶም ገሊሆም ሃየ ምግባይ እቲ ዕምሮም ገሊሆም ሃየ ዓባይ ኣለው ገሊሆም ግልናድሎ ለመፀው ዕምሮም ንኣይሽ ለገኣ

0: ምስላቐድዩ እንታይ እዩ ማለት እዩ ኢልናስ ይጭነቕ ነርና ዋላ ኣብቲ መጀመርያ እውን ኣይተቐበልናየን ነርና ክንስንክ ዲና መፂና ንብል ነርና ኢና። ድሓር ግን ትሪኦ ምክንያቱ በቢ ዓይነቱ ታሪክ ዘለዎም ህፃናት እዮም መፂኦም። እቶም ህፃናት ገሊኦም ስድሮኦም እንዳተቐትሉ ዝረኣይዎም እዩ፣ ገሊኦም ኣብዚ ሞተት ጥባዲኦም እንዳጠበቡ ፀኒሖም ከልቅሱ ብፆትና ረኺቦም ዘምፅዎም እዮም። ቀሊል ኣይኮነን ወለድኻ እንዳተሓርዱ እስኻ ከምዚ ኢልካ ክትሪኦም ደሞም እንዳፈሰ ዝኽርእዩ ሞ ነዚኦም ክስንክተሎም ኣይኮነ ርእስኻ ወላ ብሓውቲ ኣተወ ኸማን ወላ ሓንቲ ይኮነን ኩሉ መስዋእት እዩ። ድሕሪኡ ኣብዚ ናርዕምና ኣነ ብነብሰይ ኣብዚ እየ ርዕመ። ስለዚ ሸለል ዝበሃል ነገር የለና ኣብዚ ስራሕ እዚ በቃ ብከምዚ ከይድና ኣለይቲ ኮይና ንሰለስተ ዓመት ዝኣክል ሰሪሕና
1: ምናድለት ሻሹ ተክልየ መንላ እቲ መድረሰ ሰውረት እግልስ ደያ ወላ እድርሳ ለትዋዝዕያ ወላ ተፈናተ ኣማክን እመሰባለ ሸቀየታ ክማ እሉ ትበህየ ለወክድ ወክድ ዓዛብ ብዙሕ ስዑባት ላዕላ ድይቦቱ ኣና ግል እምበር ወሙስተቕበልየ ግልትስንየ እግልተዓለምቱ ወደረጃት ዓባይ ግልብፃሕቱ ለልብል ድቡ ይዓላኒ ናደሎት ወእስትሻሃቱ ላዓላት ለኦሩሕርያን ድሪስ ወኣድረሶት እትላወክድ ለይ ሰኒ ክቡኡ ድዓላ ምናድለት ዘይናብ ሓጂ ዝክርያታ ዲብቲ ኣተላለ
2: ኣጀኒት ሓቲ ፀገም ይዓላ ኣሎምኒ በስ ለትግሬ ለኣዳም ንሕና ከም ስዑባት ሳዝፈና ላዓለት ምልብሉና ዓለው ለሸዓብ ወቐት ለመፀና ምን ሱዳን ኣጀኒቱ ግልርኢ ኣው ምን ኣካን ደብዓት መፀና ውሊ ሚቱ ብትግሬ ተደርሶም ጠብዓ ዓረብኩም ለቕወት ደርስዎ ዓለው ለእሊ ኣብ ትግሬ ሳምዓመ ይኮኑ ከምሊ ከመይና ወይ ትወቃዓዋኒ ትግሬ ተደርሶ እንቱም ትግሬ ኣባያ ተበፅሐካ ሱዳን ተኣትየከ ሱዳን እንዳኣትየከ ክባያ ሻሂ ጠልብባ ወሽ ሓንፉል ልብሉና ዓለው ላኪን ከም መልስ ባህለለይ ገአ ትግሬ አልሓምዱላ ድበል ዕለት ደረጀት በፅሓት ኣጀኒትና ኣብ ትግሬ ለደርሰው ድብአየ ኣካን ድበል ዕለት ደረጀት እስ ወዚረት በፅሓት ኣለይቲ ሓሊማ ወብዕዳማ እሳስ ናይ ድራሰት ትግሬ ብቓሊም ንኩሉ እሊ ልጋብ ኢልሃላ ነቲጀት ዝረከበት ምኑ ለእሳስ መድረሰ ሰውረት ለእንበታቱ

0: ተምሃሮ ሃገራዊ ፍቕሪ ከምዝሓድሮም ምግባር ብመገዲ ፖለቲካ ድዩ ብመገዲ መዛሙር ድዩ ብገለ ድዩ ካልኣይ ነገር ነፃ ኮይኖም ከምዝዓብዩ ምግባር ማለትሲ ከምዚ ፍርሒ ምሽቑራር ነፍሶ ምትሓት ገለ ዝበሃል ነገር ሲ ክመፅእ ከምዘይብሉ ኣብ ነብሶም ተኣማሚኖም ተባዓት ኮይኖም ሃገሮም ኣፍቂሮም ዝኸዱ ቆልዑ ከምኡ ክንሃንፅ ኣለና ኣብ ናይ ኩሉና እ ካብ መጀመርያ ኢኻ ክሳይ ትገብሮ ትኩስኩሶ ማለት እዩ ግና ህፃናት ከለዉ ጀሚርካ እቲ ምኩስኳስ ዝመፅእ ሕጂ ነፃ ኮይኖም እዮም ዛዕብዩ ነ ሕጂ ወራብ ቀዳማይ ክፍሊ ገንበለና ተምሃሩ ከለዉ ሲ ደይ ትሓስቦ ሕቶታት እዮም ክሳይ ዝገብሩልካ ደም ዘምፅኡልካ
1: ምናድለ ፀጋጋይም ወለት ሻምበል ለሃደፍ ጀፈት ሻዕብት ኤርትርያ ክልኦት ኣባያም ክምሰል ዓለውላ ሰበተ እምር ለኣወላይ እስትዕማር ወለ ካልእ ሄ ቅውየት ሰብ ክምሰልቱ ሰበተ ኣምረት ወዝያድ ንዳል ለለትሓዚሄ ንዳል ድድ ቅውየት ክምቱ ሰበተ ኣምረተየ እበተትቃት ደራ መዳላይ እንደወዴት ምስተቕበል ኤርትርያ ምግልግ ባእቱ ለልብል ሃደፍ ዲቡ ሰበት ረከዘት እላእታ ለሱረትማ ናይ ኣማን ዲብል ኣውካ ድሊ ትትርአሌት ፍረ መድረሰ ሰውረት ጠያራን ሙደርሲን ዶክቶራት ውዘራ ሱፈራ ሜር ሓደሽ እርድ ወባሓር ወጀው ወዝያት ኩሉ ሄ ኣዋልድ ኣንስ ሕር እንደፈግረያ መጦር ውላድ ወመስኡላት እንደጋብእያ እሉ ኩሉ መስኡልያት ሸቕያ ድይቡህለያ
0: እጂ ተምሃሮ ካብ ሰለስተ ወገን እዮም መፅኦም ሓደ ብዓዶም ዝነደደ እሞ ገሊኦም ደቆም ሒዞም ዝሃደሙ ኣብ ዝንዳ ዕቁባት ነይሮም ገሊኦም ከዓ ነቲ ዓድታት ክነድድ ከሎ ኣብኡ ስድሮኦም ዝመቱ ዝዘኽተሙ ቆልዑ ነይሮም ኣብኡ ዝመፁ ነይሮም ገሊኦም ብፀላኢ ዝተቐትሉ ዝተረሸኑ ዝተቐትሉ ውድባት ነርኩም ሕልም ገደመለ ድሓር ተጋደልቲ ደቀም ደውጥዎም ኣብኡ ነይሮም እዚኦም ሓደ ጉጅለ እዮም ኣብቲ እንዳዕቁባት ዝነበሩ ማለት እዩ እቲ ካልኣይ ጉጅለ ድሓር ካብ ሱዳን መፅኦም ዋላቶም ናይ ሱዳን እውን እኳ በዚ ጎልጅ ዝነበረ ናይ ዓድታት ምንዳድ ዚ ካልእ ዓዲ ብርሂም ገለበለ ዝበሃል ብዙሕ ዓድታት ዝነድድ ዝነበረ ካብኡ ሃዲሞም ንሱዳን ዝኸዱ እዮም ደቆም ትምህርቲ ጅመር ኣሎም ዝሰምዑ እዋ ደቅና ኣብ ህዝባዊ ግንባር ኢና ነምህሮም ኢሎም ካብ ሱዳን ዝሰደድዎም እዮም ነይሮም ማለት እዩ እቲኦም ሳልሳይ ጉጅለ ከዓኒ ካብ ማለት ናእሽቱ ክጋደሉ ኢሎም ዝመፁ ናብ ክፍል ተዕሊም ዝከዱ ዕድመይኹም ኣይኣኸለን ንስኻትኩም እዚ ዕድመ እዚ ናይ ትምህርቲ ዕድመ ኢሉ ህዝባዊ ግንባር ኣብቲ ቤት ትምህርቲ ኣምፅእዎም ማለት እዩ ሕጂ እዚኣቶም ተኣኪቦም ነቲ ቤት ትምህርቲ ጀሚሮሞ ንዕኦም ዝኾኑ መምሃራንን ኣለይትን ከዓኒ ተዳልዮምሎም ማለት እዩ
2: መሪር እዩ ከምቲ ኣብ ዝተፈላለየ ግዜ ዝግለፅ ሕጂ ድጋሙ ኣይድሊ ንኸውን ቴምፕሬቸር ናይቲ ሃገር ናይቲ ኩነታት ኣየር ናይቲ ዓዲ ዝነበርናዮ ጀልሃንቲ ምስኡ ካብቲ ናብቲ ምዝላኣት ኣሎ ኣቑሑት ምስካማት ኣሎ እስኻ ክትጋደል ወፂኻስ ህፃውንቲ ቆልዑ ዘይተኣደነ ገፆም ጥራይ እንዳተረኣዩ በዝን በዝን ተሰኪሞም ክኸዶ ከሎስ እንታይ እዩ ምንባር ወላሕቲ ይኮነ ስለዚ ክንጋደል ኢልና ወፊና ዘይኮናስ ንሕና ኢና ተማሂርና ንሕና ኢና ሃገራውነት ለቢስና ንሕና ኢና ሰብኣውነት ለቢስና ካብ መን ካብቶም ዝፀንዑ ካብቶም ዓበይቲ ክሳብቶም ናእሽቱ ዝያደ እኳ ከኣቶም ቆልዑ ነዚ ክትርኢ ከለኸስ ከቢድ እዩ ነብስኻ ዝተሕፍረካ ኣነ መን ኢኻ ትብል ስለዚ ብከምዚታት እናተመልመልካ ክትመፅእ ከለካ ትምዝላኣት ካብቲ ናብቲ ካብቲ ናብቲ ተሰጊሩ ገዳይም ዝበሃል ቦታ ከይድና ዝሓሸ ናይ ከበሳዊ ጠባያት ዘለዎ እዩ ዝመስል ማይ እውን ብብዝሒ ነይርዎ ካብኡ ከዓ ምጥርናፍ ኮይኑ ኣብ ጀልሃንቲ መፂና ናይ ጀልሃንቲ ኩነታት በብእዋኑ ዝግለፅ እዩ ማለት እዩ
1: እሰልፍ እግልትናድል እንዶመፃእካ ክም ምረብየት እግልቲ ሽቀ ዲብ ሕሳብካ ልልእተ ጋር ይዓላኒ ሓርግል ኩሉ ዲብ ሕሳብ እንዶእትየካ ዶልትርእዩ ሌይለት ሓለፍ ጋር ሰበቱ ኩሉ ለለትሓዘ ጋር እግልሸቀ ለተጥቃሰብ ዲቡ ኣውካቱ ልዓላ ኣደይ ግረእ ቅብል እንደወድየካ ዲብ ትርእዩ ዮመተ ግል ኤርትርያ እምህሮ ልግባ ኣብ ሕክምና ልግባ ወብእዳረት ትመርሕዋ ልህለው ውላድ መድረሰት ሰውረት ብዝሓምቶም

0: ኣብ ጀልሃንቲ ህዝባዊ ግንባር ኣሌይቲ ጥራይ ጌራ ሰንካቶ ጥራይ ጌራ ኣይገደፈትና እቶም ዝፀንሑ መምሃራን ንዓና ፀዒሮም ኢልና እዮም ከምዚ ጓል ሻምበል ትብሎ ፀንሐት ንዓና ከዓ ሰብ ሰሪሖምና እዮም ንምእላይ ክጠቕመና ኣእምሮና መታን ክሰፍሕ ነዊሕ እዋናት ናይ ስነ ኣእምሮ ኣብ ኩናት ዝፈሪሑ ህፃናት እንታይ ዓይነት ጠባያት ይርእዩ ኣብ ኩናት ናይ በዓል ሶቪየት ሕብረት ተመክሮ ናይ በዓል ቻይና በብዓይነት ሰውራታት ዓለም እናተማሃርና ንሕና እውን እንታይ ኮይንና ቁርብ ቅድሚኦም ንስጉም ሶም ከዓ የቕፅሉ ምሳና ንሕና ንስጉም ሶም ከዓ ቅፅሉ ምሳና ከምዚ ኢልና እንዳቐፀልና ከለና ኣካዳሚ ትምህርቲ ከዓ ንከ ካብቲ ዝነበር ናይ ግሬድ ሳ ሓደ ንድሕሪ ተመሊስና እንዳቐፀልና ንሕና እውን ሰብ ኮይንና ኢና ኣለይቲ ሰራሕቲ ተጋደልቲ ጥራይ ነበርና ተማሃሩ ነርና ኢና
1: መድረሰ ሰውረት ብዙሕ ነትጀት ብዙሕ ወቐይ ገብኣ ውህቱት ለዋስል ለሃላ እሉ ንብል ዶልሃለይና እሉ ብላሽ ብራቑሎ መፀይኮን መድረሰት ወቐት ትእስስ ዲብ ከደን ዲብ ሓረት ሓተለይ ኣለብካ እሉ ብሩድ ይኮን ምን ሰከኖም ዲብ ነብራሆም ዲብ ልባሶም ላኪን ጀበት ሻዕብያ እላ ኣብ ንኢሽ ከማ ሰውረት ኣብ ሕዳም ኣንበተት ለመድረሰት ኣብ ሕዳም ኣንበተት ወለ ደረጀት በፅሐት እሉ ንብል ዶል ህለየና ብዙሕ ወቐይ ረከብና እሉ ወቐይለ ከፎ መፃ ከማ በቲ ለቤናሁ መረበያት ምድርሲን ናይ ሓርስ ዓለው ናይ እቕትሳድ ዓለው ኣበው ዓለው ብዙሕ ኣዳም ዓለ ለትፈናታት ሉ ኣበው እንደጋኣው ለዝተሸደው ከሊ ወዲ መሓመድ ከም መደርስ ለይጠለይ ገኣ ከም ኣብ ዓላ ከሊ ወዲ ሕድሩ ሽሂድ ከሊ ሽሂድ መስፍን ወዲ ባሻይ ብዙሓም ዓለው ወመረበያት ማ ከሊ ወዲ ሃይለ እስ ከዓ ዝዋስሉ ኣሎ ብዙሓም ከሊ ወዲ ፍሳይ ዓላ ለዝተሸሃዳ ምን መረበያት ብዙሓት ዓላያ እዚ ወቐት ሰልፍ ከመቤኮ ከሊ ኣዳሚ ልከበታ ግትናድል እንዲመፅኢካ ንዓ እድርስ ንዓ ጀኒት ሕፀብ ንዓ ልድ ካእዚ ኣወል ኩሉ ኣዳም ዶር ዓላሉ ድ መድረሰ ሰውረት ብዛት ለይቲ ትረሳዕ ወላ ዓበት ናይ መረብያተን መረብያት ሚፀንሓኒ ድብለ ደረጀት ወይ በፅሓውና ኣጀኒት
2: እቲ ሓለት መድረሰ ሰውረት መጠነ መንገቢ ንእግሊ ድረሶ መፅኦ ላዓለው ምላት ፈናተ ኣማክን እቶም ላዓለዎም ክማ ኢሉ ዘካርና ኣብ ሰበብ ሕሩባት ምን መናበረቶም ለሻዕትሮ ዋልዲኖም ለመቶ ምኖም ወምንግባር ዓድ ምን ሰውዳን እቶም እግልዕሎም ኩሉ ላዘተሓዘ ጋራት እግልቲ ደሎም ሰኒ ክቡት ትልዓላ እቲ ልዶር ምረብያ ሰኒ ሰባት ዓላሄ ልዶል ልልትፈቀድ ጋር ክምሰልትሄ ልትሸርሕ

ገላ ንዳል እስትሻቱ ኩሉ ኣግዳም ልግሎ ገይዝ ለተርፍ ይተኣምሮ እንታ ወመዶል ተርፍ ወመዶል ተሓልፍ ይተኣምር ላኪን ተረፍና መንገ ገለግል ንኣምፅኩም ሰልቱ ሓስብ ትል ሓርብ ቀደምያ ካልኣለ ዝተሸዶ

0: ትምህርተይ ቤት ትምህርትኹም ቤት ትምህርቲ ኹልና ትዝታይ ክሕድስ ውፀተይ እታደመ ዓዲ ፍልጠተይ ቤት ትምህርትና ኣበረኻ ቀለም ዘይኣኽሎ ታሪኻ ፍቐዶ ስራሕ ዘለኹም ናይ ትማልዕ ሸሎም ፍረ
1: ወግዓዊ ዝኽሪ ምምስራት ቤት ትምህርቲ ሰውራ ኣብ ኣዳራሽ ዞባ ማእከል ተኸፊትሎ ዝኸበርኩም ተኸታተልትና ምምስራት ቤት ትምህርቲ ሰውራ ሰውራ ኤርትራ ካብ ዝምስረት ኣብ መበል 14 ዓመቱ ከምኡ ድማ ህዝባዊ ሓይልታት 5 ዓመት ምስ ገበረ ተመስሪቱ ህዝባዊ ሓይልታት ዳሕራይ ህዝባዊ ግንባር ኤርትራ ዝኾነ ንምምስራት ቤት ትምህርቲ ሰውራ ኣብቲ እዋነቲ ኮይኑ ክሓስብ ከሎ ንመጻኢት ኤርትራ ካብቲ ዝነበረቶ ኩናትን ጭንቅን መከራን ወፅያ ኣብዚ ሕጂ ዘላቶ ምዕብልቲ ብልፅግቲ ኤርትራ ንምዃን ስለ ዝሓለመ ኣብቲ ቦታ እተኮይኑ ነዚ ሕጂ ዘላቶ ኤርትራ ብምዃን ስለ ዝሓሰበ እዩ ኣብቲ ኣይኮነንዶ ንክትመሃረሉ ንክትዋጋኣሉ እውን ኣዝዩ ኣሰካፊ ኣስካሕካሕ ዝኾነ ቦታ ኮይኑ ቤት ትምህርቲ ሰውራ ክምስርቲ ዝኽኣለ ከም ውፅኢት ናቱ ድማ ኣብዚ ሕጂ እዋን ተምሃሮ ቤት ትምህርቲ ሰውራ ኣብ ዝተፈላለየ ቦታታት ኮይኖም ከምቲ ሽዑ እዋን ዝነበረ ሕልምን መፃኢ ናይ ኤርትራ ብምዃን ኣብ ዝተፈላለየ ፅፍሕታት ኮይኖም ይሰርሑ ኣለዉ ዝኸበርኩም ተኸታተልትና ኣብዚ ናይ መኽፈቲ ኣዳራሽ ኣብ ዞባ ማእከል ድማ ዝተፈላለዩ ነቲ ሽዑ እዋን ዝገልፅ ትሕዝቶ ስእላዊ ምርኢት ተኸይዱ ዘሎ ሓደ ብሓደ ድማ ኣብቲ ቦታ እንታይ ከም ዘሎ ኢና ክንዕዘብ ሰናይ ምክታል
0: ኣፈተነሞት ገድልወ ዝኽርለና ናይ ዓራርብ ናፓል ቦምባን ክዘንብ ከም ዓበይቲ ስንምንካስ ሓዘን ሓጎስ ክንቋደስ ኣየወ ምረት ኣየወ ፅንዓት ዝኽሪ ዓብዩ ምስዋኣትና ቤት ትምህርትና ዝኽራ ዓብዩ ምስዋኣትና ቤት ትምህርትና ዝኽራ ዓብዩ ንዓና
2: ስመይ ተኽለ ብርሃን ገብረ ስላሴ በሃል ተማሃራይ ቤት ምሰውራየ ነይረ ኣብዚ ግዜ እዚ ከዓ ሚኒስትር ትምህርቲ ስራሕ ኣለኹ ሕራይ መጀመርታ ይቀኒለ እዚ ሒዘ ዘለኹነ ሓደ ክፋል ኮይኑ ካብዚ ትሪእዮ ዘለኸ ኣዝዩ ብዙሕ ኣሎ ስእልታት ኣብዚ ኣዳራሽ እዚ እውን ቤት ምሰውራ ይገልፆ ዩ ኣይንብልኒና ግን ገለ ታሪክ እንተ ኣመሓላለፈ ብዝብል ሓሳብ ቁንጫል ናይቲ ስእልታት ክመፅእ ዝግብኦ እዩ መፅኡ ዘሎ ብዝኾነ ኣብዚ ናተይ ሒዘ ዘለኹ ከዓ ካብ ዓራርብ እዩ ዝጅምር ዓራርብ እታ ቤት ትምህርቲ ሰውራ ንብላ ካብ ዜሮ ጀሚራ ብዙሕ ያ ዕንክሊል ኢላ እቲ ዝነውሐ ዝተቐመጠቶ ዝደልደለትሉ ካሪክለማ ኹኑ ካልእ ኩሉ ዝተሰርዓትሉ ዓራርብ እዩ ስለዚ ኣብ ዓራርብ ዝሓሸ ቦታ ዝሓሸ ኣገባባ ማሃራ ዝጀመረሉ እዩ ማለት እዩ ካብኡ ብምብጋስ ኣብ 1983 እቶም ኣብ ደሓን ደረጃ ትምህርቲ ዝነበሩ በቋፃፅራ ናይቲ ቤት ትምህርቲ ማለት እዩ ገሊኦም 4ይ ክፍሊ 5ይ ክፍሊ ካብኡ ንላዕሊ ዝነበሩ እቲ ሰውራ ሓራ ንዘውፅኦ ብብረታዊ ቃልሲ ገይሩ ሓራ ንዘውፅኦ ካብ ፀላኢ ሓራ ንዘውፅኦ ቦታታት ካብ ማሃይምነት እውን ሓራ ክወፅእ ካብ ዝብል ሓሳብ ዘመተ ምጥፋእ ማሃይምነት ኣብ 83 ኣበጊሱ ስለዚ እዚ ኣብ ጎነይ ዘሎ ስእልታት ንዕኡ ዘመልክት እዩ መምሃራን ተባሂሎም ዝወፁ ሽዑ ግዜ ተምሃሮ ማለት እዮም ኣዝዮም ናእሽቱ ብዕድመ ናይ ብዙሕ ነገራት ተመክሮ ዘይብሎም ኣብ ህዝቢ ኣትዮም ብዙሕ ፍረ ዘርኣዩ ዘፍረዩ ብዙሕ ዝሰርሑ እዮም ንኣብነት ኣብዚ እንድሕር ርኢናዮ ድሓንኩን ውሻጠ ዝብል ዘሎ ኣብቲ ትምህርቲ ክረኽባ ዘይኮናስ ካብቲ ውሻጠ ክወፃ ዘይሓስባ ዝነበራ ኣሕዋትና ኣዴታትና ንዕአን ናብ ደገ ውፅኦም ምሂሮም ንሰውራን ንነብሰን ንህዝቢ ከም ዝጉስጉሳ ዝገበሩ እዮም እዞም መምሃራን ምጥፋእ ማሃይምነት ንብሎም ኣብ ህዝቢ ነቶም ዓበይትን ንኣሽቶን ጥራይ ዘይኮነ ኣብ ሰራዊት ከይተረፈ ዓብዪ ስራሕ ዝሰርሑ ብዙሕ ሽግራት እንከለዎም በቲ ሓደ ንኣሽቶ እዮም ንብሎም ኣለና ኣብ ኩሉ ኣብቲ ድሕሪ መስመር ኣብ ጥቓ ፀላኢ ኣብ ነብሶ ከፍ ዓድታት ንእሽተይ መገዲ ዝረኸቡላ እናኣተዉ ንነብሶም ኣወፍዮም ፍልጠት ክዕጥቑ ዝወፈሩ እዚኦም ጀጋኑ እዮም ስለምንታይ ኢና ጀጋኑ ንብሎም መስለኪ እቶም ኣብ ግንባር ዘለዉ ፊተፊት ምስ ፀላኢ እዮም ዓጢቖም ዘለዉ እዚኦም ግን ክምህሩ ኩርሽ ጥራይ ክሕዙ ዝግብኦም ጠበንጃን ኩርሽን ሒዞም እሞ ከዓ ኣብዘይምችእ ቦታታት እሞ ከዓ እቲ ህዝቢ ይቕበሎም ድይቕበሎምን ካልእ ጎስጓሳት ናይ ወደ ገባን ናይ ካልእን ስልኳታት እናተፃወሩ ዝምህሩ ዝነበሩ እዮም። ከም ውፅኢቱ ከዓ እሶም ዓብዪ ስራሕ ሰሪሖም እዮም ኣብቲ ህዝቢ። ንሶም ከዓ ብዙሕ ማህሰይቲ ወሪድዎም እዩ። ብናእሽቶም ከለዉ ኣደዳ መስዋዕትን ምምራኽን ካልእን ኮይኖም እዮም። ዝኾነ እቲ ህዝቢ ከዓ ደቁ ብምዃኖም ዝተፈላለየ ክዳን እናኸደነ ኣብ ዝተፈላለየ ቤተክርስትያናት መሳጊድ እንዳእተወ ከድሕኖም ፅዒር እዩ። ስለዚ ገሊኦም ኣብዚ 50 ዓመት ኣርኪቦም ብሂወት ኣለዉ ብፅቡቕ ክገልፅዎ ዝኽእሉ እዮም። ገሊኦም ከዓኒ ከም ኩሎም ሰማእታት ብናእሽትዮም ሓሊፎም ኣለዉ ማለት እዩ። ስለዚ ነዚ ዝመስለ ሒዘ መፅ ዘለኹ ኣብ መወዳእታ ኣነ ግርም ዝብለኒ ሓደ ነገር ኣሉ። ሕጂ ኣብቲ ናእሽቱ ከለካ ደይተዝስውዕለሉ ሰውራ ንባዕሉ ክህሉ ድ ኣይክህሉን ኣብ ዝበሃለሉ ዝነበረ እቲ ቤት ትምህርቲ ሰውራ ተመስሪቱ እቲ ሰውራ ብዓብዩስ ክህሉ ድ ክሰርር ድዩ ዘይተፈልጠ ዓብዪ ሓሳብ መንጪውስ ኣብ ተግባር ንክትሓስቦ ዘሸግር ዝነበረ ሓሳብ መፂኡ ኣብ ተግባር ተገይሩ እዚ ክብለ ክፀናሕኹን ካልእን ኣብዚ ግዜ እዚ ከዓ ድሕሪ ናፅነት እንታይ ፍረ ፈርዩ ካልእ ክገልፁልክዮም። ስለዚ እቲ ህዝባዊ ግንባር ዝበሃል ብጣዕሚ ዘገርም ውድብ እዩ። ነዚ ሓሳብ እዚ ከመይ ገይሩ

ሓሲብዎ ከመይ ገይሩ ኣተግቢርዎ ንዓና ዝገርመና እዩ። ኣብቲ ሽዑ ኣይተዝተውዕለሉን ኣነ ክጋደለ ኣነ ከምዚ ክገብር ኣነ ኣይደልን እየ ትምህርቲ ትብል ደድዓበየ እቲ ውድብ ግን እቲ ረኣዩ ክንምንታይ ዓበ ነይሩ ሕጂ ተመሊስና ክንሓስቦ ከለና እቶም ነዚ ሓሳብ እዚ ክትግበር ክኸውን እዩ ዝበሉ ግን ብጣዕሚ ገርመና እዩ። ንዖም ከዓ ህልዋት ይኹኑ ዘይህልዋት ኣዝና ነመስግን። ነዚ በዓል እዚ እውን ንሕና ህልዋት ኮይና እቶም ብዙሓት ካባና ሓሊፎም እዮም 50 ዓመት ከነኽብር ከለና ኣዝና ኢና ንሕጎስ። ንኩላትኩም ከዓ ነዚ በዓል እዚ ውፍያት ኮንኩም ተድምቑልና ደለኹም ብኩሎም ብስንኩሎም የቕነየልና ንብለኩም።

ኣብርሃም ተኽላይ ብሓፈሻ እዚ ናይምንታይ ኣብቲ ናይ ኣርት ነበር ማለት እዩ ኣበጋግሳ ህዝባዊ ግንባር ትፈለመ ነቲ ናይ ማዕር ማዕርቲ ትምህርቲ ማዕሪኡ ከዓ እቲ ናይ ኣርት ነገር ከዓ ብስእሊ ኮነ ብሙዚቃ ኮነ ንኩሉ ከዓ ኣበጊስዎ ማለት እዩ ኣብዚ ሕጂ እንድሕሪኢኸዮ ኮንቲ ና ብግስ ክብል ከሎ እዛ ስእሊ እዚኣ እንድሕሪኢና እያ ንኣብነት እዋ በዓል ሓሊማ ደለዋ እያ እዚኣ ሚኒስተር ዘላ ሕጂ ማለት ዶክተር ሓሊማ ሚኒስተር እዚ ሕጂ እንታይ ነሩ ሽዑ ብሓፈሻ ኣብታ ዘለኸያ መስርዕ ድያ ጉጅለ ናትካ ክሳይ ትገብር ማለት እዩ ሓንቲ ጉጅለ ጌርካ ተዳልዋ ንጎስጎሳዊ ማዕር ማዕርኢቶም ዓበይቲ ኣልይትና ከ እንታይ እዮም ዝገብሩልካ ነቲ ዘለኸያ ዋው ዘረስዕ ማለት እዩ ንሕና ካብ ዝኾነ ወላ ትፈለ ማስኒ ብዛዕ መን እዮም ፀላእትና ገለ ደይኩና ንብልና ፀላእትና ሓሶቱን ስርቅን ምዃኖ ኢትዮጵያ እዮም ሶቪየት እዮም ገለ መለት ዝበሃል ዝድሓር ምስ ዓበና ኢና ፍሊጥናዮ እዚ ሕጂ ንሕና ኣብቲ ካምንታይ እዮም ከብፁና ዝደልዩ ነሮም ጠቕላላ ክንርስዖ ከም ናእሹ ስኒ በቃ ናእሽቱ ንእስነትና ፍሊጥና ጥራሕ ንዓቢዮም ደሊ ነሮም ሕጂ እዚ ከዓ ንካፈለማ ክነገረክ ገይሮሞ ብድሕሪኡ እንታይ ይቐፂሉ እዚ ብ81 ብስነ ስርዓት እዚ ናይ 81 ዓመት ምህረት እዩ ኣብ መፃየቲ ኤርትራስ ሓደ ናይ ማርሽ ነገር ክህሉ ኣለዎ ተባሂሉ ማለት እዩ እዚ ሽዑ ብቴዎሪን ፕራክቲካልን ተጀሚሩ እዚኣ ትሪኢ ኣለኹ ሕጂ ኣብ 81 ዓመት ምህረት ስኒ ዝዳለዎ ስእል እያ እዚኣ ቀፂሉ ከምኡ እናበለ ሕጂ ዑደት ኣብ ዝነበረትክ ዑደት ካርታ ጢሓቲ ዕንበባ ብ84 ንሙሉእ ብዘካ ንሰሜንሲ ብሙሉእ ሃገር ኤርትራ እዮም በፅሐሞ ካብኡ ሓሊፎም ከዓ ናበይ ከይዶም ንበዓል ትግራይ ኣድያቦ ኣድዮም ብድሕሪኡ ንዕ ወዲዮም ከዓ ንሱዳን ማለት እዩ እዚ ንምንታይ እዩ ማዕረ ማዕረቲ ዝግበር ነበረ ናይ ትምህርቲ ብናይ ኣርት ከዓኒ ብሙዚቃ ከዓኒ ጓስጓስ ነተ ህዝቢ ማለት እዩ ሕጂ ኣበጋግሳ እዚዩ ድሕሪኡ ሽዑ ኣብ መወዳእታ ዝመፅሃና ወላ ሳርፕራይዝ ዝኾነላ ህዝቢ ኤርትራ ከማን ድሕሪ ናእሹ ነርክ እንትኾነ ናፅነት ምስ ኮነ ብናቱ ማርሽን ባንድ እዩ ተበጊሱ ብሳሕል ሒዝዎ ድመፀ ወላ ህዝቢ ናይ መንም ዚኦም ኣበይ ፀኒሖም ተባሂሉ ማለት እዩ እዚ ከዓ እንታይ ብሳሕል ተመልሚሉ ልክዕ ተደርፍታት ሒዝዎ መፅ እዩ መዓልቲ ነፅነትና መንግስቲ ኤርትራስ ብሳሕል ሒዝዎ ድመፀ ህዝባዊ ግንባር ብናቱ ማርሽን ባንድ ተጠቂሙ ማለት እዩ ከዛ ዕቤት ነገር እዚኣ ካብኡ ሽዑ ቆፂሉ ኣብዚ ስእሊ ዘሎ ማለት እዩ ትመጣፃ ቤት ምስወራ ድሓር ክንታይ ኮይኑ ዜካ ካብዚ ንሓይሊ ባሕሪ ከይዱ ኣብቲ ሓይሊ ባሕሪ ሓደ ዓብዪ ኣበርኩተይ ገይሩ ምክንያቱ ውሕዳት እዮም ፀኒሖም ቤት ምስወራ ምስኣቱ ንኩሉ እቲ ናይ ኤሌክትሪክ ናይ ኤንጂን እቲ ናይ ፅርበት ሕንፀይቲ ናይ ሓፂን ብምሉእ ከዓ ተኪኦሞ ከዓኒ እቶም ሪሕት ዕንበባ ከዓኒ ዓብ እጃም ኣበርኪቶም ማዕሩ ማዕሪኡ ከዓኒ ኣብ ሙሉእ ትውድብ ከዓ እንታይ ተዘርጊሑ ከዓኒ ናይ ኦፕሬተራት ማለት እዩ ኦፕሬተራት ከዓ ኣብ ሙሉእ ትውድብ ብመንቲ ገይሩ እዞም ቀሕቲ ዕንበባ እዚ ከዓ እንታይ ሓደ ሩፍታ ፈጢሩ ማለት እዩ ካብኡ ቀፂሉ ዘሎ ስእሊ ሽዑ ናይ ድሕር ናፅነት እዩ ናይ ሓይላ ኣየር ማለት እዩ ሓይላ ኣየር ከዓኒ ካብ ዜሮ ተበጊሱ ቶም መበገስቱ ከዓኒ እዞም ቤት ምስወራ ቤት ምስወራ እዮም ማዕረ ማዕሪኡ እታ መመረቕታ እስያ ዝገብራ ዘሎ ኩሉ ወዲኦም ምስ ወድኡ መመረቕታ ተገይሩ ኩነታት ኣጋጢሙ ከዓኒ እቶም ቀደመት ሰማእቲ ናይ ሰማይ ከዓ ቤት ምስወራ ኮይኖም ማለት እዩ ንመወዳእታ ዘላ እንሳያ ዋ ይቐኒለይ

ሕረይ ኣሕቢሩ መጀመርታ እንኳዓ ንኩልና ብዝብቃዓና ንዝመፅ ሚኢቲ ዓመት ከዓ ብሰላም የፅንሐና ጥዕናን። እዚ ሒዘ ዘሎ ስእልታት ብዛዕባ ናይ ቴክኒክ ወይ ድማ ሞያዊ ስልጠና እዩ። መሪሕ ወዲ ህዝባ ግንባር መጀመርታ ቤት ትምህርቲ ኣብ 76 ትምህርቲ ሳክ ምስስት ከሎ ማዕሪ ማዕሪ ከዓ እቲ ሞያዊ ስልጠና እውን ይሓስበሉ ስለ ዝነበረ ኣብ 88 እዚ ናይ ቴክኒክ ወይ ድማ ናይ ሲነኪነት ዝበሃል ቤት ትምህርቲ ኣቀይሙ ማለት እዩ። ማዕሪ ማዕሪ እውን እሱ ጥራሕ ከይኣክል እውን ክለባት ዝበሃል ነይሩ። ኣብ መንጎንጎ መንጎ እቲ ትምህርትና ረብዕ ረብዕ ድዩ ሓንቲ ኣብ ሰሙን ክለባት ዝበሃል ነይሩ፣ ናይ ስነ ፅሑፍ፣ ናይ ስእሊ፣ ናይ ኢደ ስራሓት ገለገለ ንጥፈታት ነይሩ። እዚ እውን ኣካል ናቱ ነይሩ ነተግብሮ ዝነበርና ወይ ድማ ንመሃሮ ዝነበርና እዩ። እዚኩ እውን ኣብ ክረምቲ ትምህርቲ ውዕፀ ኣሎ እውን ናብተን ኣብ ውድብ ዝነበራ ትካላት እንዳኸድና እውን ምስቲ ኣብኡ ዝነበረ ኣባል ናይትን ወይ ድማ ናይቲ ዝነበረ ትካላት ኢደ ስራሓት ይኹን ካልእ ይኹን ከም ኢደ ስራሓት ከም በዓል እንዳ ዜና ይኹን ወላ ናብ ራባዕ ረሓባ ወይ ናብ ካልእ ፋብሪካታት ጋራጃት እንዳኸድና እውን ምስኦም ምስተማኡ ዘሎ ኣባላት ኮይና በብዓቕምና ንመሃር ወይ ንርኢ ወይ ከዓ ተመክሮ ንቐስብ ነርና ማለት እዩ። ግዜ ናብዚኣ መዚን ዘሎ ገለ ሳምፕል ናይቲ ወይ ድማ ገለ ክፋል ናይቲ ንገብሮ ነበርና ንጥፈታት ወይ ድማ ናይቲ ቴክኒካዊ መዳይ ማለት እዩ።

ስመይ ስዒድ መሓመድ እድሪስ ይበሃል። ብሓፈሻ እዚ ተዓቂቡ ዝነበረ ዶኩመንት እንትና ኣምፅና ኤግዚቢሽን ንሪዮ ዘለና ሕጂ እዚኣ ናተይ ዘይኮነስ ንሙሉእ ኢና ንሕና ኣዋሂድና ቅሪብና ኣለና ምስቶም ኮሚቴ ኮይና ሕጂ እተን ኣነ ገሊፀየን ዘለኹ መጀመርታ ኣመሳሰርታት ቤት ትምህርትን እዚአን መፅሓፍቲ ንመሃረሉ ዝነበርና እቲ እያው ዘሎ ንብረት ንዕ ኣቕሪበ ዘለኹ ሕጂ ሓፈሻዊ እዚኣ ከምታ ብታ መተወድ ትርያ ዘለኹን ህዝባዊ ሓይልታት ማለት እዩ መንእስያት ናይ ህዝባዊ ሓይልታት ኣብቲ ግዜ ትናእሽቱ ዝነበሩ ኣብ ርሑቕ ፀልማት ኮይኖም ኣብ ኣርሒቆም ብምርኣይ እታ ቁልዑ ናይ ብርሃን ማለት ኣርሒቆም ንረአይ ማዕርክ እንደይ ረአይኩም ዝነበሮም ዘብርህ እዩ ቤት ምሶራ ብ76 ክጅምሮ ከለዉ መጀመርታ ዝገበሮስ ረአይ እዮም ገይሮም እቲ ረአይ ኣብ ርሑቕ ፀልማት ኣብ ርሑቕ ቦታ ብመንገሪ እዋን ኣብ በዳህ እዋናት ኮይኖም ንርሑቕ ዝጠመተ ዕላማ ነታ ቆልዑ ምርኣዮም እዚኦም መጀመርታ ንዕኦምን ነቲኦም ንሶም ንኩሉ ዮሃና ክብል ደሊ ካባይ ጀሚርካ ማለት እዩ ካብኡ ሒዜን መፅአ ዘለኹ እዚአን መፅሓፍቲን ዝንጥቀመሉ ዝነበርና ናውቲ ናይ ቤት ምሰውራ እዩ ሕጂ ከምቲ ኣብታ ዝመልኩ ቤት ምሰውራ ክጅመር ከላ ክቡር ፕሬዚደንት ስያስ ናሽዑ ዝበ ሓይልታት እንታይ ኢሉ ነይሩ ኣማእዚንዎም እዩ እቲ ካሪክለም ኣብ ምንታይ ኣብ ሓድነት ኣብ ማዕርነት ኣብ ተወፋይነት ኣብ ሃገራውነት ኣብ ብዙሕ ነገራት መልእኽቲ ዘለዎ ክህሉ ከም ዘሎ ኣማእዚንዎም እዮም እትዮም ማለት እቲ ካሪክለም ብኡንብኡ መጠን እዩ ከዓ እቲ ንሕና ዝተማሃርናሉ ካሪክለም ተዳልዩ እዚ ካሪክለም ንሕና ተማሂርናሉ ንምህረሉ ከዓ ነርና ኣብ ንምህረሉ ዝነበርና እቲ መፅሓፍትና ብምሉእ ዋላ ማትስ ቁፅሪ እናምሃርና ከለና ንግፍዕታ ዝፀላኢ ኢና እናገለፅና ንምህር ነርና ንኣብነት 800 ወተሃደር ወፊሮም 600 ተመይቶም 200 ተተማሪኾም ክንደይ ተርፎም እንታይ ልካዮም እቶም ተምሃሮ እቶም ተምሃሮ ዘይረብሉካ እቶም ናእሽቱ እቶም ዓበይቲ መንእስያት ኣታት ክሓርከል ዘይገደኩም ኣብ እንተኹም ትርፍ ኣቢልኩሞ ምብሉካ ሕጂ ከምኡ እናበልና ነቲ ካሪክለምናትና ኩሉ ሃገራዊ ሓዘል ምረት መግዛእቲ ዝገልፅ ተወፋይነት ሃገራውነት ዘንግስ ስለ ዝነበረ ንዑኢና ቅሪብና ዘለና ከምኡውን ናይ ምግብናናን ናይ ንመምሃሪ ንጥቀመሉ ዝበና መሳሕታይ ቀሪበ ዘለኹ

0: ስመይ ኤፍሬም ኣማኒ ዝበሃል ኣብዚ ኣቕሪብ ደሎ ከዓኒ ሓደ ኣብቲ ናይ ሳሕል ካብ ኣብ በረኻታት እንከሎ ኣብ በረኻታት ዘሎ መናባብሮ ናይ ተምሃራይ ናይ ኣለይቲ ናይ ኩሉ ዝገልፅ ሒዝና ኣለና። ስለዚ እናገለፅናኻ ክንከይድ ናብኡ እዚ ኣብዚ ንሪኦ ዘለና ከውሊ ካብ መጥቃዕቲ ነፈርቲ ኩናት እዩ በረኻ እዩ። ኣብ ሳሓል ከም ዝፈልጦ ሳሓል ሳሓል እዩ፣ ግን ኣብ ሳሓል ከለካ ከዓ ኣብ ስንጭሮታት ኢኻ ትነብር። ስለዚ ካብ ከውሊ ናይ ትምህርቲ ናይ ነፈርቲ ናይ ደብዳብ ተባሂሉ ኣብዚ እዞም ኩሎም ትሪኦም ዘለኹም ኣለይትን ተምሃሮን እዮም። ትሕቲ ዕድመ እዮም ካብ ኩሉ ትዕድመ ተዳሪኸ ከዓኒ ካብ 5 ክሳብ 13 14 ክሳብ 15 ዘሎ ተምሃራይ ቤት ምሰውራን ኣለይትን እዮም። እዚ ናበለ እዚኣ ትርያ ዘለኺ ግዳያት ደብዳብ ነፈርቲ ኣብ 1984 እያ ኣብ ዓራርብ። እዚኣ ከዓኒ ኩዕሶ እንዳተፃወቱ ከለዉ እያ ደብዲባት ኣቢሎም ኣብኡ ከዓኒ ንለኹ ኩሎም እዚኦም ትሪኦም ዘሎም ቆልዑ ኣዝኦም ንኣሽቱ ዝኾኑ እዮም። ነዚ ዝተገብረ ኣብዚ ናይ ኣለይቲ ኣፈፃፅማ ከዓኒ ብጣዕሚ እዩ ድገርመካ። ምክንያቱ ነቲ ተምሃራይ ከይፅሎ እቲ ኣተሓሳስባ ክሰይተባሂሉ እቶም ደይነበሩ ኣይራእዎም ነቶም ዝተሰው ቆልዑ እቶም ኣለይቲ ብቕልጡፍ ነቶም ግዳይ ዝኾኑ ናብ ድብፃሕ ናብ ሕክምና ዝኾኑ ናብ ሕክምና ብፂሖሞም እቶም ክእለይ ድግለዎም ከዓ እቶም ብሂወት ደየለዉ ዝተሰው ከዓኒ ኣይራእዎምን። ስለዚ ነቲ ኣብ ተምሃራይ ድመፅእ ሳዕብን ተረዲኦም ክሰይ ዝገበርዎ ናይ ኣለይቲ ኣተኣላለየ ኣዝዩ ቅልጡፍ ዝገበርዎ ናይ ኣለይቲ እዩ ነይሩ። ናይ ትምህርቲ ኣብ ስንጭሮ ኣብ በረኻታት እዩ ድብል ቀፂልካ ካብቲ ኩዕሶላ ቀደም ሓንቲ ካብ ደገ ድመፀት ካብ ሆላንድ ድያ ካብ ኤሮጳ ድመፀት ምዕባል ክትርኢላ ድመፀት ድሃብዋ ኩዕሶ ኣብ መበል 50 ዓመት ሕጂ እዚኣ ቀደም ኣብ ሜዳ ድሃብኩም ድያ ካብ ሞይላ ኣብ ሜዳ ድሃበቶም ስእሊ ላብዚ ካልእ ናይ ኣቦይ ወልዳ ወልደ ማርያም ንኩሉ ኣላ ይኹን ተምሃራ ይኹን ነቲ ዝሓለፈ ዝገለፀሉ ዝገልፅ እዩ። ካብኡ ድቐፀለ መበል 20 ዓመት ናይ ቤት ምሰውራ ኣሎ ኣብዚ እሱ ተኻይዱ 96 ክቡር ፕረሲደንት ሃገር ኤርትራ ዝኸፈቶ ኣብ ኤክስፖ እዩ። ካልእ ማለት ናይ ስፖርት ከዓኒ ኣብ ዓራር ዝነበራ ናይ ስፖርት ተፃወቲ በዓል ሆሚ በዓል ገለብ ሮራ ድበሃል ዓበይቲ ፊታሩ ከም ዝነበሩ እሳቶም ዝፃወቶ ዝነበሩ ኣብዚ ግዜ ዝሕጁ ትሪኦ ከለኻ ልክዕ ከምዚ ፕሮፌሽናላት ተፃወቲ ብሂወት የለውን። ሓደ ካብኣቶም ጀላኒ ስውእ ጀላኒ እዩ ካብቶም ኣለዉ ድበሃል ተፃወቲ ከም ዝነበሩ። በዓል ረዘነ ኣለዉ፣ በዓል ኣኽሊሉ ኣብ ወዲ ኣለም ሰገድ፣ በዓል ፍፁም ድበሃሉ ካልኦት፣ በዓል ጀላኒ፣ በዓል ፓቸ ኣለዉ። ካልእ ናይ ንጥፈታት ናይ ስፖርት ከዓ ኣዝዩ ዝሐጉሰካ እዚ ሕጂ ኣብዚ ንሪኦ ዘለና ከምዚ ኣቃላጥ ዘመናዊ ናይ ኣትለቲክስ ኣብኡ ከም ዝነበረ በዓል ራክ ዝበሃሉ በዓል መንተብለ ዝበሃሉ ኣዝዮም ቤት ምሰውራስ ናይ 5,000 10,000 ስዒሮሞም ኣይፈልጡን እዮም። ልክዕ ከምዚ ኣቃላጠፍቲ ዝበሃሉ ከምኡ ከም ዝነበረ ኣብ 83 82 እዚ ንሪኦ ዘለና ኣብ ዘመናዊ ናይ ስፖርት ኣብ ሳሓል ከም ዝነበረ ክንገልፅ ንደሊ ይቐኒልና።
1: ዝኸበርኩም ተኸታተልትና ኣብ ኣዳራሽ ዞባ ማእከል ዝፀንሐ ስእላዊ ምርኢት ቤት ትምህርቲ ሰውራ ካብ ምፍላም ክሳብ ድሕርና ፅነት ዝነበረ ጉዕዞ እንታይ ከም ዝመስል እዩ ክንዕዘብ ፀኒሕና። እዚ ምርኢት እዚ ንሓደ ሰሙን ቀፃሊ እዩ። ዝኸበርኩም ተኸታተልትና ዕዙዝ ዝኽሪ ንሓድሽ ህንፀት ወፍሪ ሃገር እናበልና ናብ ዝሰርፉ መረባት ኤርቲቪ እነስክረኩም።

0: ከምቲ ሽም መርሕ ጥዋፍ የብርህ ቀይሕ ሲ ቀይሕ ዕንባባ ዝፀልኣ ሰብ የለን ንኩሉ ሰብ እያ እትምስጥ እቲ ፍርያት ከዓ ልክዕ ንዕኡ ነቲ ሽም ዝምጥን ኮይኑ ከዓ ክሳብ ሕጂ ከዓ ፍርኡ ካባና ናብ ደቅና ናብ ደቂ ደቅና ናብ ወለዶታት ከዓ ብታሪክ ውረስ ከዓ እዚ መድረኽ ይሓተና ኣሎ ማለት እዩ።
1: ዓሰርተ መትከላት ቀያሕቲ ዕንባባ እዚ ቕንያት መበል 50 ዓመት ንምስራት ቤት ትምህርቲ ሰውራ ማለት ወርቃዊ እየቤሉ ዝበዓለሉ ዘሎ ቅንያት እዩ። ስለዝኾነ ንዕኡ ምርኩስ ብምግባር ነተን ኣብቲ እዋንቲ ዝስርሓለን ዝነበረ ከም መማእዘንን መጎስጎስን ቀያሕቲ ዕንባባ ዝጥቅመለን ዝነበሩ ኣብቲ ተመሃራይ እውን ሕግን ስርዓትን ብምንጋስ ኣብ ኩሉ ሸነኻት ኣፍሉጦመታን ክህልዎ ተባሂለን ዝተኣታተዋ 10 መትከላት ቀያሕቲ ዕንባባ ክንዲሰሲና። ኣብዚ ዛዕባ መብርህ ዝህባና ድማ መምህር ሰናይት መሓሪ ከምኡ ውን መምህር እሙና ሳልሕ ካብ ማእከላይ ቤት ፅሕፈት ሃማደ እየን። ብመጀመርታ ቀያሕቲ ዕንባባ እንታይ ማለት እዩ ብዝብል ሕቶ ክንፍልም ሰናይ ምክትታል።
2: ቀያሕቲ ዕንባባ ተጋደልቲ እቲ መጀመርታ ገድሊ ክልዕሉ ከለዉ ሲ ኣብ ራእይ እዮም ተበጊሶም ማለት እዩ። ምክንያቱ ፀላኢ ጥራይ ውፅኢኻ ትቕፀል ሃገር ወይ ትህነፅ ሃገር ኣብ ሓንጎሎም ሒዞም እዮም ወፂኦም ማለት እዩ። ስለዚ ክወፁ ከለዉ ንፀላኢ ቀዳምነት ኣልጊስካ ጥራይ ደይኮነስ ነቲ ሕብረተሰብ ኤርትራ ሃገር ንምህናፅ እውን ይሓስቦ ስለ ዝነበሩ እቶም መስዋእቲ ዘይተርፍ ምዃኑ ይርድኡ ነይሮም እዮም ማለት እዩ።

0: ስዋእቲ ንመን ኢኻ ትስዋእ ዘለኻ ነቲ ብድሕሪኻ ቀሲኑ ክነብር ኢልካ ንሓሰብካዮ ህዝቢ ነቲ ቀሲኑ ክነብር ኢልካ ንሓሰብካዮ ህፃን ዝነበረ እንዳ ዓብየ ንዝኸይድ እዮም እቲ ሂወቶም ክኸፍሉ ተበጊሶም ማለት እዩ። ስለዚ እቲ ቀያሕቲ ዕምባባ ኢሎም ከበግስዎ ከለዉ እቲ ቃሲ ክቕፅል ምዃኑ ይኣምኑ ነይሮም ማለት እዩ። ክቕፅል እንድሕር ኮይኑ ከዓኒ ልክዕ እንዳ ኮስኮስካ ኢኻ ሰብ ኣብቲ ናይ ሃገራዊ ቃልሲ ክትእትዎ ዘለካ ማለት እዩ። ኣብቲ ብረታዊ ቃልሲ ከዓ ሃገራዊ ህንፀት እውን ኣብ ራእይ ስለ ዝነበሮም ሰባት ንመጻኢ ክኾኑ ዝኽእሉ ሰባት ኣብቲ ቃልሲ ዝምልመሉ ብሽም ቀያሕቲ ዕምባባ ዝፍለጡ ንኣሽቱ ተምሃሮ ይምልመሉ ከም ዝነበሩ እዩ እቲ ታሪክ ዝነግረና ማለት እዩ።
1: እዘን ሕጂ እንዛረበለን 10 መትከላት እምበኣር ነቶም ኣብቲ እዋንቲ ቀያሕቲ ዕምባባ ዝብል ሽም ተጠሚቖም ኣብ ኩሉ ቦታታት እንተላይ ኣብ ወፃእ ሃገር እውን ዝውድቡን ዝነበሩ ንምምእዛን ዝስነድፋ ኣምራት እየን ነይረን።
2: 10 መትከላት ክብሃል ከሎስ ቀለልቲ ኣምራት ኣይኮናን፣ ምናልባት 10 እየን። ግን ናይ ብዙሕ ረብሓ ዘለዎን ተጠሚቐን ዝመፃ የን። ሕጂ ተቐዳሚት ንኣብነት ድሕሪ ጀሚርና ተን 10 መትከላት ሓድነት፣ ስምረት፣ ዲሞክራሲ፣ ፍትሒ ዝብላ ኣምራት የጠቓልል ማለት እዩ። እዚ እቲ ህዝባዊ ግንባር ዝምርሓሉ መትከል ውን እዩ። ኣብታ ናይ ባንዴራ ናይ ህዝባዊ ግንባር ዘለዋ 5 ኮኸባት ውን ይውክላ። ሕጂ መጀመርታ ፍትሓዊ ወላ ቆልዓ እንድሕር ኣብ ሕብረተሰብና ቆልዓ እንድሕር ተባኢሱ ክትዓማ መፅሪ ፍትሓዊ ኹን ኢኻ ትብሎ ካብቲ እንታይ ይበሃል ዝብገስ እዩ ፍትሒ እናሰረፀካ እንድሕር ዓብይኻ ዓማፂ ትኸውን ኢንኻ ፍትሓዊ ከዓ ኹንካ ትዓቢ ማለት እዩ። ሓድነት ኣብ ህዝቢ ኤርትራ ኣዝዩ ኣገዳሲ እዩ ማለት እዩ። ምስ ኩሉ ካብ ዝተፈላለየ ቤት ካብ ዝተፈላለየ ድሕሪ ባይታ መፂኻ ካብ ዝተፈላለየ እምነታት መፂኻ ብሓባር ኣብቲ ቤት ትምህርቲ ብሓድነት ክትዓቢ ከለኻ ኣብቲ ኪኖ ተቓላሲ ኣብቲ ባይታ እዚ ሰሪሑ እዩ ማለት እዩ። ስለዚ እዚ ቀሊል ኣይኮነን። እዚ ን4 መትከላት ኣብተን ቀዳሞ ዘለዋ ንድሕሪኢናየን እዚአን ኣስሪሐን እየን የስራሓ ኣለዋ ክቕፅላ ካ እየን ማለት እዩ። ሓድነት ክህልወካ ኣለዎ፣ ፍትሒ ክህልወካ ኣለዎ፣ ሓርነት ክህልወካ ኣለዎ፣ ዲሞክራሲ ውን እዚ ውን ተኮስኪሱ ቀስ ኢሉ በቢ ዓቕሙን በቢ ደረጅኡን ኣብቲ ኣብ ዝተፈላለየ ዞም ብቀያሕቲ ዕምባባ በል ብተምሃራ ቤት ትምህርቲ ወራ ምስ ተሰጋገርና በል እናሰረፀ ዝመፀ ሓያል ኣብ ደም ዝሰረፀ እዩ። ኣብ ግብሪ ከዓ ይስራሓሉሎ ማለት እዩ። ንኣብነት ኣብ ዘን ቀዳሚት ተመፂና ማለት እዩ።
0: መትከላዊ ፅልኢ ንሃፀይነት፣ ንፅዮንነት፣ ንመግዛእቲ፣ ንመስፍንነት ገለ ዝብላለ ማለት እዩ። ምክንያቱ ንዕና ኣብቲ እዋንቲ ኣብ ትሕቲ ፀላኢ ኣብ ትሕቲ መሳፍንቲ ዝነበረሉ እዋን ስለ ዝኾነ ነዚ ንኽነጥፍእ እዩ ዝቃለስ ነይሩ ሽዑቲ ሰብራ ኤርትራ። ስለዚ ነዚ እውን መትከላዊ ፅልእ ክህልወካ ኣሎ ማለት ሃፀይነት ሕጂ ንሪኦ ዘለና ዕርቃ ንወፅ እዩ ማለት እዩ። ዓብላልነት እዩ፣ ንበይናኻ ክትነብር ናይ ምድላይ እዩ፣ ንበይናኻ ንርእሰ ማላዊ ሃገር ጥራይ ክትከውን ናይ ዓለም ምንጭታት ወይ ሪሶርስስ ናይ ዓለም ንበይንኻ ክትግብት ምድላይ ነዚ ብመትከል ክትፀልኦ ኣለካ ዝብል የታ ክሳይ ማለት እዩ። ስለዚ ከምኡ ስለ ዝኾነ ነቲ ኩሉ ግዜ ንሕና ተወሪድና ንግዛእ ዝነበርና ህዝቢ ኢና ማለት እዩ። 5 ግዛእታት እውን መፅና ናየ ኣብ መወዳእታ እውን ኢትዮጵያ ብብረት ዝለዓልናሉ እዋን እዩ ማለት እዩ። ስለዚ ብድሕሪ እዚ መግዛእቲ እዚ ከዓ እዞም ሃፀይነትን ፅዩንነትን እውን ነቲ ቃልሲ የጋድዱልና ነይሮም እዮም ማለት እዩ። ስለዚ ምዝ ኻ መትከላዊ ፅልኢ እዩ ዘለዎ እቲ ኣብኡ ዝጋደል ዝነበረ ማለት እዩ። ከም መትከል ከዓኒ ይርአዩ ከም መትከል ከዓኒ ክሳብ ሕጂ እውን ኣንጻር እዚ እዩ ድቃለስ ማለት እዩ። ምክንያቱ ነዚ ንሓፋሽ ድኸውን ኣይኮነን እቲ ተሓሳስባታት ንሓፋሽ ዘገልግል ስለ ዘይከውን እዚ ዝእለየሉ መንገዲ ኢኻ ትደሊ ነዚ ከኣልዩ ዘለዉ ኣህዛብ ኣብ ሃገርና ኹን ዋላ ኣህጉርና ኹን ክፅምበር

0: ኣትደሊ ማለት እዩ። ምክንያቱ እዚ ነቲ ሕብረተሰብ ንሓፋሽ ደገልግል መትከል ስለ ዘይኮነ ማለት እዩ። ስለዚ በዚ መትከላዊ ፅልእ ክህልወና ከም ዘለዎ ከዓ ተኮይና ኢና ማለት እዩ። ሽዑ ብልቢና ዋላ ንኣሽቲ ንበር ምበር ይርዳእና ነይሩ ማለት እዩ። እቲ ናይ ኢምፐራሊዝም ሲ እንታይ ዓይነት መንገዲ ከይድ ከም ዘሎስ ብንኣሽቲ ናከለናስ ይርዳእና ነይሩ ማለት ኣንጻር ሃፀይነትን ፅንነትን መትከላዊ ፅሊ ንገብር ነርና ማለት እዩ። ሕጂ ኩሉ ሰብ ክርድኦ ክእል እዩ ብግብሪ ይረአ ስለ ዘሎ። ኣብዚ ከዓ ከም መትከል ሓንቲ ካብተን መትከላ ስለ ዝኮነት ብጣዕሚ ስለ ኩሉ ግዜ ብሓንጎለይ ስለ ትመላለስ እየ ከልዕላ ክሳጌረ ዘለኹ ማለት እዩ። ዝኾነ ኣባል ቤት ምሶራ ወይ ተምሃራይ ቤት ምሶራ ዝነበረ ከዓ ነዚ መትከል እዚ ብክሳይ ዝርዮ ብንቕሓት እዩ ዝርድኦ ማለት እዩ። ስለዚ እዚ መትከል እዚ ብንቕሓት ብምርዳእና ከዓኒ ክሳብ ሕጂ ብቲ ሃገር ፀኒዑ ዝኸይድ ዘሎ ነዚ መትከል ዝኣሚኑ እዩ ዝኸይድ ዘሎ ማለት እዩ።
1: ብተወሳኺ ዘይሕለል ፍቕሪ ሃገርን ህዝብን ምስራፅ እትብል እውን ሓንቲ ካብተን 10 መትከላት ቀያሕቲ ዕምባባ ኮይና ኣብ ተግባር ዝተረእየ ሓያል ሃገራዊ ፍቕሪ ዘለዎ መንእሰይ ከም እትሃንፀን ኣብ ቀጻሊ ጉዕዞ ናይቲ መንእሰይ እውን ንጹርን ዘይቅየርን ሃገራውነት ከም ሰረፀ ድማ ጋድ ኮይኑ እዩ።
2: ሕጂ እቲ ኣብኡ ዝፈረየ መንእሰይ ሓያል ፍቕሪ ሃገርን ህዝብን ነይርዎ። መርኣያ ናቱ እንታይ እዩ? ኣብ ዝተፈላለየ ግዜ ኣብኡ ኮፍ ኢሉ ወላ ዕድሚኡ ዘይኣኸሉ ከሎ ኣብኡ ኮፍ ኢሉ ክምሃር ኣይኮነን ዝደሊ ነይሩ። ሕጂ እቲ ባይታ እቲ ተግባር ኣብቲ ተግባር እንትሕርነ እንታይ ደኣ ነቲ ዝስዋእ ዘሎ ተጋዳላይ ክትክእ ነታ ሃገር ነፃ ክውፅእ ክስዋእ ንመስዋእቲ ዝቀዳደም ወለዶ እዩ ኣፍሪ ማለት እዩ እዚ መትከል እዚ ማለት እዩ። ስለዚ እዚ መትከል እዚ ቀሊል መትከል ከም ዘይኮነ ንርዳእ ማለት እዩ።
1: ኣብ መዳይ ሓድሕዳዊ ምድግጋፍን ምትሕግጋዝን እውን እንተኾነ ሓደ ገዚፍ ባህሊ ስራሕ ዝሕላገቱ ኣብ ዝተፈላለዩ ማእተታዊ ስራሓት ንጡፍ ትጉህን ኣብ ዝኾነ እዋን ኣለኹ ባህልን መንእሰይ ተሃኒፅ እዩ።
0: እቲ መትከል ቀያሕቲ ዕምባባ ሓንቲ ካብኣተን እታ ብፅያዊ ዝምድና ኣብ መንጎ ኣብ ነንሕድሕድካ ኣብ ምድግጋፍን ኣብ ምትሕጋዝን ኣብ ስራሕ ዝብል እዩ። እዚኣ ብግብሪ ሰሪሓ ፅልዋ እውን ኣምፅያ ነቲ ቤት ምሰውራ ኣብ ነንሕሕዱ ነቲ ተምሃራይ ቤት ምሰውራ ኣብ ነንሕሕዱ ክደጋገፍ ከም ዘለዎ ክሳብ ሕጂ ዝኸይድ ዘሎ መትከል እዩ ማለት እዩ። ኪንኡ ግን ናብ ስራሕ ቦታ ምስተመደብና እውን እቲ መትከላት ቀያሕቲ ዕምባባስ ተላቢስናዮስ ፅልዋ ኣካየድናሉኢና ማለት እዩ። ምክንያቱ ኣብቲ ሕብረተሰብ ምምህር ኮይኑ ዝኸደ ሰብ ኣብቲ ሕብረተሰብ ሓረስቶት እንድሕር ኮይኖም እቶም ኣብቲ ከባቢ ክትምህረሎም ዝኸድካ ክትሕግዞም ፀህያይ ትሕግዞም ጣ ዓቕምኻ ማለት እዩ። ዓቕምኻ ደፍቅዶ ኣብቲ ከባቢ ከም ውላዶም ኮይንካ መብዛሕትኡ እቲ ሕብረተሰብ ሽዑ ኣብቲ ዝኸድዎ ዝነበሩ ዘመቲ ተጋደልቲ እዮም ደቆም ገዲፎሞም ከይዶም ኣለዉ። ንስኻ ከዓ መምህር ኮይንካ መፅኻ ኣለኻ። ስለዚ ክትተሓጋገዝ ከም ዘለካ ስለ ዘላታ ይሕግዝዎም ነይሮም ኣብቲ መርዓታት ኣብ ገለ ብዙሕ ነገራት ተወፊዮም ዝሰርሑ ነይሮም ማለት እዩ። እዚኦም ኣብ መስመር ፀላእ ኮይኖም ዝሰርሑ ዝነበሩ እየ ዝዛረብ ዘለኹ። ኣብ ካልእ ዝኸዱ ብፆት እውን ዝኸዱ ተምሃሮ እውን ምስ ካልኦት ተጋደልቲ ከምኡ ዓይነት ሕጂ ተወፋይነት ከም ዘሎ ምትሕግጋዝ ከም ዘሎ ዝኾነ ተጋዳላይ ናይ ህዝባዊ ግንባር ይምስክሮ እዩ ማለት እዩ። ኣብ ቀያሕቲ ዕምባባት ዝሰረፀ ሓንቲ መትከልሲ ንካልእ ነቲ ቤት ምሶራ እንድሕር ኮይኑስ ክሕውስ ይድፍትን ክተሓጋገዝ ይድፍትን። ስለዚ እቲ መትከልሲ ናብ ካልኦት እውን የስግሮ ነይሩ ማለት እዩ። ሕጂ እቲ መትከል ፅልዋ እውን ኣምፅኡ ነይሩ።
2: ምትሕግጋዝ እንድሕር ዘየለ ክትነብር ኣይትኽእልን ኢኻ። ምትሕልላይ እንድሕር ዘየለ ክትነብር ኣይትኽእልን ኢኻ። ምድግጋፍ እንድሕር ዘየለ ክትነብር ኣይትኽእልን ኢኻ። ሕጂ እቲ ዝምድናሲ ወላ ሕጂ 50 ዓመት ኣቁፂሩ ከሎ ዳርጋ ኣብዚ ኸትካ ከይድካ ከምኡ ኢሉ እዩ ዘሎ ማለት እዩ። ኣብቲ ንእስነት ዝሰረፀ ነገር ማለት እዩ። ሕጂ ዝኾነ ሰብ እንድሕር ቢልካ እዚኣቶም ደቂ ዓባይ ደስ እኒኦም ከምዚ እኒኦም ክተኣሳሰሩ መዓት ይብለካ ልዕሊ ኣሕዋትና ኢና ልዕሊ ስድራና ኢና ወላ ስቲልና ዘለና ዝምድና። ምክንያቱ ኣበይና ተፋሊጥና? ኣብቲ ንእስነትና፣ ኣብቲ ዝመረረ ቦታ፣ ኣብቲ ዝፀንከረ ቦታ፣ ኣብ መሪር ቦታን ኣብ ፍሉይ ኩነታት እንትፈልጦ ሰብ ከዓ ፍሉይ እዩ ማለት እዩ። ንሕና ንኣብነት ፀፀር ውሒጦም ይበሃል። ንሕና ግን እስኮጆ ኢና ውሒጥና ብኢና ንተኣሳስር ነፈርቲካ ኣርማና ከለዋ ነንሕድሕድና እናተሓቃቁፍና እናተኣላለና እናተደጋገፍና ፀላእ ከጎየና ከሎ ማለት እዩ። ስለዝሓለፍናዮ ፍሉይ ምትእስሳር ኣለና ማለት እዩ። መትከላዊ እቲ ምትእስሳርና ሲ ተራ ነገር ዘይኮነ ወይ ናይ ረብሓ ዘይኮነስ መትከላዊ እዩ። መትከላዊ ስለ ዝኾነ ከዓ ህይወት ሙሉ ይቅፅል ናብ ወለዶታት ውን ይቅፅል እቲ ዝምድናታትና ሕጂ ካብ ንሕድሕና ሓሊፉ ካብ መጀመርታ ስድራና እቶም ዝነበሩና ስድራ ናብ ስድራና ሓሊፉ እንደገና ካባና ናብ ደቅና ሓሊፉ እንደገና ከዓ ናብ ደቂ ደቅና ከዓ ዝተሓሓዝ ምትእስሳር ኣለዎ ማለት እዩ። ኣብ ኩሉ ብሰፊሑ ከዓ ስለ ዘሎ እቲ ፅልኡ ከዓ ኣብ ኩሉ ኣብ ደገ ከይተረፈ ሕጂ ቤት ምሶራ ቤት ምሶራ እዩተኢሎሙ ካሲ ወላ ኣብቲ ናትካ ግዜ ዘይነበረ ከሎ ወይ ዘይነበረት ከላ ፍሉይ ስምዒት ኣለዎ ማለት እዩ። ስለዚ እቲ ባይታ ዝፈጥሮ እዩ እቲ ባይታ ዝፈጠረልና ስለ ዝኾነ ንሕና ከዓ ብክብሪ ክንቅፅሎ ኢና ናብ ወለዶታት ከዓ እዚ ፍቅሪ እዚ ክሓልፍ ክንሰርሕ ኢና ከምኡ ክኾን ከዓ ኢና ንትምነ ማለት እዩ።
1: ኣብ ሕብረተሰብ ኤርትራ ካባኻ ንዝዓብዪ ምኽባርን ምሕጋዝን ሓደ ካብቲ ንሕበነሉ ክብርታትና እዩ። እዚ ኣመርዚ ኣብቲ ህዝባዊ ግንባር ዘቐመጦ 10 መትከላት ቀያሕቲ ዕምባባ እውን ሰፊሩ ንረኽቦ። ከም ውፅኢቱ ድማ ተደጋጋፍን ተሓጋጋዝን ካብኡ ንዝዓብዩ ክብሪ ዝህብን መንእሰይ ኣብ ምፍራይ ዓብ ኣስተዋፅኦ ተፃዊት እዩ።
0: ሕጂ መምሃራና ብጣዕሚ ኢና ነፍቅር ኣለይትና እውን ከምኡ ክሳብ ሕጂ እውን ብገለ ኣጋጣሚና ሂወት ድሕርና ፅነት ማለት እዩ ኣብ ዘይፀዓሞ ሰብ እንዳሕርኢኻ ክትድጉፎ ኢኻ ትደሊ ማለት እዩ በታ ዘላትካ ዓቕምኻሲ መምህርና እንዲ ነይሩ ከምዚ ንዲ ኣላይትና እንዲ ነራ ምሳና እኳ ኢተማሃራይ ነይሩ ዝብል ታ ምድግጋፍሲ ኣላ ማለት እዩ።
2: ሕጂ ኣብ ቤተ ምኽባር ኣብ ኩሉ እምነታትና ኣሎ ኣብ ኩሉ ብሄራትና ኣሎ እንታይ ይበሃል ናፅነት ኣለና ናይ ግድን ብናፅነት ኢና ዓብና ዝተሰማዓና ሃንደራ ኢልና ኢና ንብል ግርህነት ኣሎ ኣብ ገለ እዚ ውን ከምዚ ዘይተደለየ ባህሪ ክመስሎ ይኽእል እቲ ሕብረተሰብ ግን እቲ ምክንያቱ ምሕባ ዝበሃል ነገር ውን ኣይንፈልጥን ኢና ምክንያቱ እቲ ብናፅነት እዮም ውን ዕብዮምና ማለት እዩ። እዚ ብናፅነት ምዕባይ ግን ካብቲ ዲስፕሊን ወፂኻ ማለት ኣይኮነን መምህርና ኩሉ ግዜ ምሳና ኣሎ እታ ኣዴና ኣላይትና ኩሉ ግዜ ምሳና ኣላ እታ ሓኪምና ኩሉ ግዜ ምሳና ኣላ ቅርበት ስለ ዘለና ብናፅነፍ ና ድላይና እናበል ማለት እቲ ንደልዮ በጋባብና ሓተትና ስለ ዝዓበና ኣብቲ ሕብረተሰብ ምናልባት ኣብ ገሊኡ ፍሉያት ክንመስል ንክእል ንኽውን ኢና ግን እቲ ኣመፃፃና ዝፈጠሮ እዩ።
1: ብተወሳኺ ቆልዓ ብንእሱ ቆርበት ብርሕሱ ከም ዝበሃል ኣብ ንኡስ ወለዶ ስነ ስርዓትን ስነ ምግባርን ምህላው ቀንድን ወሰንትን ነገራት እዮም። ስለ ዝኾነ ድማ መሪሕ ህዝባዊ ግንባር ነቐፌታን ነፍሰ ነቐፌታን ኣብተን 10 መትከላት ብምትእትታው ብሓድነትን ዲስፕሊንን ዝተሃንፀ ኣብ ኩሉ ነገራት ኣኽብሮት ዘለዎ ድልዱድ መንእሰይ ክሃንፅ ዝኽኣለ
0: እቲ ነፍሰ ነቐፌታ ሲ ሓንቲ ኣባል ወይ ተምሃሪት ቤት ምሶራ ዝነበረ ሲ ንእሽተይ ተሓዚላ ኮላስ ኣብቲ ሕብረተሰብ ዝያዳ ጥዑም ክትበልዕ ኢልካ ካብቲ ዝነበረ ሓርጭ ሲ ምስቶም ናይ ሳሕሊ ዝነበሩስ ኣጣል ጤል ክህብዋስ ነቲ ሓርጭ ሂባቶም ሕጂ ታ ቆልዓ ተሓዚላ ኮላ እትሪያ ነራ ማለት እዩ። ማለት ኣዲያ ነዲያ መፃፍቲ ኣኼባ ከምዚ ገይራ ኢላ ክሳ ገይራታ ማለት እዩ። ሕጂ እቲ ክሳይቲ ድሰረፀብቲ ግሉፅነት ማለት እዩ ኣብዚ ሕብረተሰብ ተዓብ ኣዲኻ እንዳ ገለ እንዳ ስለምንታይ ከምኡ ክትብል ትኽእል ነርካ ትኸውን ኣብኡ ግን ዘይግበር ነገር ከም ዝገበረት ተረዲእዋ ታ ቆልዓ ክሳይ ሂባ እዚ ኣድማማሲ ዋዲኣስ ምስ ገባር ሳሕል ሓርጭ ሂባቶም ሳኻ ጠልክ እሳይ እዚ ሕጂ ውሪት እያ ነራ ኣብቲ ቤት ምሶራ ከም ፍሉጥ ክሳይ ነይሩ ማለት እዩ። ስለዚ ኣቦኻ ድዩ ኣዴኻ ድያ ብዘየገድስ ሕማቅ እንዳሕ ገይሩ ሲ ጌጋ ናይ ምባል ሕጂ እዚ ደይ ምኽባር ክመስል ዝኽእል እዩ ስለ ደልዓለታ እንዳተዘኪራትኒ ምኽባር ከመይ እዩ ከም ጌጋ እንድሕር ኮይኑ ጌጋ እዩ ዋላ ቦካ ጌጋ ዝገበሮ ወይ ኣዴኻ ጌጋ ዝገበረቱ ጌጋ እዩ ክትብላስ ድሕር ኣይትብልኒኻ ማለት እዩ። ሕጂ ነዚኣ ከልዕላ ኢለ መብዛሕትኡ ግዜ ሰብ ከምኡ ክገብር ከሎ ደፋራት እዮም ደረቓት እዮም ገለ ዝብል ኣተሓሳስብ ኣሎ ግን እቲ ኣተዓባብያ እዩ እቲ ናፃ ኮንካ ንድሕር ዓብኻ ናፅነት ስለ ዘለካ ኣቦካ ይትፈልጥ ኣዴኻ ከዓ ክትነቕፈ ኣለካ ማለት እዩ።
2: ሕብረተሰብና ውን ንሓደ ጌጋ ዝገበረ ብፍላይ ክብል ዝበለ ጌጋ ዝገበረ ይውግዞ እዩ መእረሚ እንተ ብደርፊ እንተ ብማስያ እንተ ብገለ ኣብኡ ውን ሳጓታት ኣሎ ዳላታት ኣሎ ማስያ ውን ኣሎ ብከምዚ ውን ዝእረም ጌጋታት ኣሎ ማለት እዩ። ብእንታይ ይበሃል ድሕር ሳጓ ወፂእካ ካብታ ትገብራ ትወፀካ መብዛሕትኡ ግዜ ካብታ ትገብራ ንስኻ እያ ትወፀካ። ስለዚ ሳጓ ሕማቅ ከይወፀካ ውን ትፅንቅቕ ዲስፕሊን ምኽባር እያ እዚኣ ሓድነት
0: ክትምሃር ፀኒሕካ ዕረፍቲ ትኸደሉ እዋናት ኣሎ ሕጂ ዕረፍቲ ናበይካ ትኸይድ እንዳ መደበር ሰለሙና ዝበሃል ኣዴታቶም ዝነበሮም ነይሮም እዮም ኣብኡ ኣብቲ ካብቲ ቤት ትምህርቲ ወፃስ ናይ እንዳ ዕቁባትካ ኣሎ ኣዴታትካ ደለዎ ማለት እዩ። ገሊና ኣዴታትና ኣብኡ ይነበራን ገሊኦም ተጋደልቲ እዮም ስድሮኦም ኣብ ሓይልታት እዮም ዘለዉ ክወስዱካ ይክእሉን እዮም ኣብ ትድፋዕ ኣብ ትክስታይ ክገብሩካ ኣይክእሉን እዮም ኩሉ እንተ ናይ መደበር ሰለሙና ብምሉእ ዝተምሃራይ ይውዛዕ ማለት እዩ ናብቶም ኣዴታት ደለዎኦም ሲ ከም ደቆም ናብኡ ንኸይድ እጂ ዛ ሓድነት እዩ። ምክንያቱ ንወዳ ጥራይ ኮነት እንትፅበ ስድሮኦም ዘየለዉ ስድሮኦም ንድፋዕ ደለዉ ወይ ብመስዋእቲ ዝተፈለዩ ንዕኦም እውን ትሕዞም እዮም ማለት እዩ። እዚ ተገይሩ ዶ ይፈልጥ እዩ ኣብየናይ ሰውራ እዩ ሞ ከምዚ ዓይነት ኣተኣላልያ ነይሩ ክትብል ትኽእል። ስለዚ ነዚ ሓድነትካ ዘደልድል ነገራት ብዙሕ ነገር ነይሩ ማለት እዩ። ሓንቲ ዝክራ ከዓ ኣባል ምሳና መምህር ዝነበረ ሲ ሓንደበት ብናይ ጉዳይ ጥዕና ይስዋእ ማለት እዩ እታ ጓሉ ከዓ ምሳና ኣላ ኣብ መንጎ ሕጂ ኣነ ብጣዕሚ ዝገርመኒ ንእሽተይ ኮንካ ሃንደበት እንድሕር ኣቦካ ካብኡ ተኣልዩስ ክትፈልጥ ኣለካ ቀይ ዋላ ተነጊራ ኮላ ማለት ሲ ከይዲ ከም ዝኾነ ተሰዊዑ ከም ዘሎ ሲ ምክንያቱ ክትፈልጥ ያ ንፅባሒቱ ብገለስ ክስማዕ እዩ ማለት እዩ። ስለዚ ቀስ ኢሎም ኣረዲኦማ ወላ ሓንቲ ተቐቢላ ተወስቕ ምእንቲ ኣብቶም ካልኦት ፅልዋ ከይተመፅእ ነቲ ናይ ክስተይ ሓድነት ከይብትኽ ንምባል ማለት እዩ። ስለዚ ክሳብ ክንዲ ዚ ማለት ሰብ ይኻስኻ ኣቦካይ ደኸደካ ደሎ ወይ ክስታይ ደኾነካ ደሎ ግን ቆርጢምካያ ሰቕ ትብል ማለት እዩ። እዚ ሕጂ ሓደ ካብቲ ዘመልመሉና ማለት እዩ።
1: ብኩሉ እንትንኡ ትሕትና ቅንዕና ንቕሓትን ተወፋይነትን ዝዓጠቐ ካብ ወገነይ ወገንካ ኣንነትን ዝረሓቐ ትሕቲ ሃገራውነት ተፀይኑ ብንቕሓት ዝበረኸ መንእሰይ ምህናፁን ሓደ ካብ መትከላት ቀያሕቲ ዕምባባ እዩ ነይሩ።
0: ኣብቲያ ካልኣይቲ እንድሕር ሰጊርና ኣብ ማሕበራዊ ህወሲ እንታክትኮን ኣለካ ቁኑዕ ትጉህ ቅንዕና ስክህልወካ ኣለዉ ክትዕበ የብልካን ተጊህካ ከዓ ንሰብ ክትቀርብ ኣለካ። ንኣብነት ንሕና ዕድር ረኺብና ንማሃር ነርና ኢና ኣብቲ ቤት ምሶራ ተማሂርና ደረጃ ገለ ካብቶም ናይ ተጋደልቲ ዝነበሩ ምእንታ ናይ ሎም ኣብ ዓሰርተታት ዓመታት ኣብ ድፋዓት ዝነበሩ ከይትካ ንኣብነት ዕድሜካ ኣኸይሉ ምስኦም ክትከይት ከለካ ንዕኦም በቲ ዘለካ ዝፈለጥካዮ ክትዕበየሎም የብልካን ትሑት ኮንካ ብቕንዕና ከዓ ክትሕግዞም እዩ ዘለካ ትፈልጣ እንድሕር ኮንካ ሕጂ ኣብ ቤት ምሶራ ዝዓበየ ክምህዝ መዓት እዩ ከምዚ ናይ ሽግር ኩሉ ግዜ ሽግር መሃዝ እንዴ ትገብረካ ኩሉ ግዜ ነቲ ደሎ ሽግር ክትሓልፎ ገለ ዓይነት ፈጠረታት ይገብሩ ነሮም እዮም ማለት እዩ። ብኸም እዮም ዝፍለጡ እዚኣ ከዓ ሓንቲ መትከል ክትሕት ከም ዘለካ ቆኑዕ ኮንካ ከዓኒ ብትህግሃት ነታ ትኽእላ ክተሪኦም ከም ዘለካ ስለዝተምሃርካ ትዕበ ደይኮንካ ስለዝተምሃርካ ትዕቢታ ርኢኻ ክትገብር ዘይኮንካስ ነቲ ሕብረተሰብ ወይ ነቲ ሽዑ ዝነበረ ኣብቲ ቅልጢፍካ ናይ ምውዓይ ኣሎ ደይ ምቕባል ኣሎ እንድሕር ደይ ትቕበላ ኮንካስ ኣይትቕበላን ኢኻ እንድሕር ኣሚንካ ኣላ ከዓኒ ካብታ እምነትካ ከዓ ፈንታ ኣይትብልኒ ኢኻ ማለት እዩ። ስለዚ ከምዚ ዓይነት ክስታይ ኣምፂኢልናይ ማለት እዩ እታ ነታ መትከል ክዝክራ ስለ ዘሎ ኸ
2: ቅንዕና ትሕትና ተወፋይነት እዚኦም ሲኣ እዚኦም ኣገደስቲ ኣምራት እዮም ዋላ ብቲ ሕብረተሰብና ንሓደ ዝዕበ ሰብ እኮ ብሕብረተሰብና ወይ ዝፈትዎ እኮ የለን ምናልባት ዓብ ገይሩ ቲ ሕብረተሰብና ዓብ ኢሉ ኣይዛረቡ ንኸውን ግን ፍትዋ ኣይኮነን ኣንነት ዘለዎ ሰብ ወላ ሓደ ፍትዋ ኣይኮነን። እዚ እውን ሓደ ካብቲ መትከላት ቀያሕቲ ዕምባባይ ነይሩ ሰብ ብዛዕባኻ ክዛረብ ይበልፅ ካብ ንስኻ ብዛዕባ ነብስኻ ክትእነን ማለት እዩ። ኣነ ኒያ እንድሕር ኩንካ ገለ እንታይ ነራ ዝዝክራ ኣነ እንድሕር ከም ገለ ኢሉ ሰብሲ ኣነይቲ በላታ ንሕናዊ ሕጦ ገለ ዓይነት ዳእላ እዩ ግን መልእኽቲ ከኣለዎ ኣነ ምባል ሲ ከምዘይፍቶ ወላ ከብ መጀመርታ ክሳብ መወዳእታ ማለት እዩ።
1: ኣብ ማእቶትን ትምህርትን ፃዕረ ምዃኑ እውን ሓደ ካብተን 10 መትከላት ቀያሕቲ ዕምባባ ኮይኑ ዝተምሃረ ይምሃር ዘይተምሃረ ድማ ይምሃር ዝብል ጭርሑ ብምልዓል እቶም ተምሃሮ ኣብቲ ዝነበሮም ትርፊ ግዜ መሃይምነት ኣብ ምጥፋዕ ኣብ ኣስተዋፅኦ ክህልዎምን ናይ ዝተፈላለየ ሞያዊ ክእለት ብቕዓት ክውንኑን እውን ተገይሩ እዩ።
0: እንቲ መትከልሲ እንታያታ ፃዕራ ምዃና ማእቶትን ትምህርትን እንድያ ትብል እቲ መጀመርታ ብፍላይ 4ይ ክፍሊ 5ይ ክፍሊ ወፂኦም እዮም ተማሂሮም እዮም ንዘመት ኸይዶም ንህዝቢ ከፍልጡ ማለት እዩ። እስኻ ትፈልጣስ ናይ ሓሙሽተ ሕጂ ክትሪኦ ከለካ ኣብዚ ኮንካስ 5ይ ክፍሊ ኮንካ ወፂኻስ ሕብረተሰብ መሃይምነት ተጥፍእ እስኻ እውን ኣብ ደረጃ ናይቲ መሃይምነት ቆርቢኻ ሰጊርካ ደለኻ ግን ብትግሃት ነታ ፈይጥካ ደለኻ ክትምህር ኢኻ ትፅዕር ማለት እዩ። ንኣብነት ኣብዚ ናይ ዘመት ዝኸደሉ ከም ኣብነት ዝጥቀስ ብደረጃታት ንኣብነት ንዴታት ይምህሩ ነይሮም ንሓረስቶት ይምህሩ ንጓሶት ይምህሩ በቃ ክሳይ ኣውፅኦምሎ ትግሃት እዩ ዝሕጂ ሙሉእ መዓልቲ እስከ ዕረፍካስ ክትምህር ትውዕል ማለት እዩ እንታይ እዮም ዳሓስቡሳቶም ኣነ ነቲ ተጋዳላይ ኣብ ግንባር ኮይኑ ክሳይ ትገብር ዘሎስ ሳኻ ብስራሕ ክትመልሶ ኢካ ትደሊ ዘለካ እዚ ትፃዕሪ ዘብል ማለት እዩ ንስኻ ሳልሳይ ክፍሊ በፂሕካ ከለካስ ክሳብ ካልኣይ ክፍልስ ትምህር ሳልሳይ ጥራይ ካደይ ትምህራ ሓንሳብ ሓንሳብ እውን ከምኡ ትምህር ነርካ ኣነ እዚ ከለኒ ሻሻይ ክፍሊ እየማለት ሻሻይ ሻብዓይና ወዲእና ክሳብ ናይ ሻብዓይ ገለ ድሰኣንዎሲ ሽዑ ኣትኻስ ልክዕቲ ንስኻ ተምሃርካ ክትምህሮም ትፍትን ማለት እዩ ላዕሊ ደረጃ ድበፅሐ እውን ኣይኮነን ግን እተን ድበፅሐን ምስ ሂወት ተኣሳሲሩ ምስ ሂወት ትርጉም ነይርወን ተን ክፍልታት ማለት እዩ ተን ክፍልታት ሲ ሻብዓይ ዋላ እንድሕሪኢኻስ ናይ ሰውራ ሻብዓይ ዳ ላዕሊ ንዲ ድበሃል እቲ ካሪክለም እሱዩ ነይሩ ግን እቲ ተወፋይነት እቲ ብትግሃት ምስራሕ እዩቲ ነታ ቫልዩ ደለዋታ ትምህርቲ ማለት እዩ
2: ወላታ ጭርሖና እንታያ ኒራ ዝተማህረ ይምሃር ዘይተማህረ ይምሃር ቀሊል ኣይኮነን ማለት እዩ ሕጂ እቲ ደረጃ ዘይኮነ ዘገድሰና ነይሩ እቲ ድሌት የገድሰ ነይሩ ሓደ እስኻ ዘይትኽእሎ ነቲ ብፃይካ ትውከሶ እቲ ሓንቲ ገለ ትውስኸልካ እቲ ሓደ ገለ ይውስኸልካ መዓት ምትብባዕ ነይሩ ማለት እዩ ሕጂ ቀሊል ኣይኮነን እቲ ዝውሃብ ዝነበረ ትምህርቲ ንቀያሕቲ ዕምባባ ንቤት ትምህርቲ ሰውራሲ ግብራዊ ሽግር ዝፈትሕ ውይኒ ነይሩ ማለት እዩ ሕጂ ከረምታዊ ማእቶት ንብል ምሽ ድሕርና ፅነት 94 ከረምታዊ ማእቶት ሽሙ እዩ እቲ ከረምታዊ ማእቶት ምበርቲ ማእቶት ኩሉ ግዜ ምሳና ኣሎ ማለት እዩ ማእቶት ሲ ካብ ሽዑት ሒዝና ብዛዕባ ማእቶት ቅዱሳትን ኣድማዕትን ነርና ማለት እዩ ካልእ እቲ ግብራዊ ትምህርቲ ንምቕሳም ኣብ ከረምቲ ዝባኸን ግዜ እውን ኣይነበሩን እቲ ቀያሕቲ ዕምባባ ወላ ትፊቶራር ማለት እዩ ደረጃኡ ቁሩብ ክብ ምስ በለ ኣብ ክፍልታት ናይቲ ውድብ ፋሕ ትብል ኣብቲ ክፍልታት ናይቲ ውድብ ፋሕ ኢልካ ግብራዊ ትምህርቲ ትቐስም ብከምኡ መምህራን ዝኾኑ ኣለዉ ብከምኡ መሃንድሳት ዝኾኑ ኣለዉ ብከምኡ ዝምባሊኦም ንኸለልዩ ሲ ኣብቲ ግብራዊ ትምህርቲ ብከምኡ ከመይ ዝኣመሰሉ ናይ መካኒክ ዝኾኑ ኣለዉ ማለት እዩ ግብራዊ ትምህርቲ ንክምሃሩ ኣብተን ክፍልታት ፋሕ ይብሉ ማለት እዩ ስለዚ ሲ ቀላል ቤት ትምህርቲ ኣይኮነትን ነራ ሰብራዊት ቤት ትምህርቲ እያ ምዕብልቲ ቤት ትምህርቲ እያ ኩሉ ሓድነት ዝደልደለላ ቤት ትምህርቲ እያ ሓብሓቢት ቤት ትምህርቲ እያ ነራ ማለት እዩ
1: ኣብ መዳይ ስነ ፅሬትን ስፖርትን እውን እንተኾነ ቀሊል ኣፍልጦ ኣይነበሮምን ኣብ ስፖርቲ ኾነ ኣብ ሓፈሻዊ ፅሬት ብዝወሃቦም ዝነበረ ግብራዊ ኣስተምህሮታት ኣማዕቢሎሞ ዝነበሩ ብቕዓት ድማ ኣብ ዝተፈላለዩ ኣጋጣሚታት የንፀባረቆ ከም ዝነበሩ እየን እዘና ሽዑ ተምሃሮ ዘዛረባ
0: ሕጂ እዚኣ መትከል እዚኣ ንኣብነት ከም ቤት ትምህርቲ ብጋንታታት ኢና ከዓ ንቀውም ማለት እዩ ከም ስድራ ሓንቲ ጋንታስ ጀናብነት ባዶ ሓደ ትበሃል ሓንቲ ከም ሓንቲ ባዶ እንድሕራ ኣላ ነጥብታት ከዓ ኣለዉ ነጥቢ ሓደ ነጥቢ ክልተ ነጥቢ ሰለስተ ነጥቢ ኣርባዕተ እንዳበልና ክሳብ ኣርባዕተ ጋንታታት ከዓ ቦካ ኣለካ ኣዴካ ኣላትካ ብከምኡ ኢና ንስራዕ ማለት እዩ ስለዚ ናይ ፅሬት ድበሃሉ ተምሃሮ ከዓ ኣለዉ ኣብታ ውሽጢ እዛ ጋንታ ንብላ ዘለና ፅሬት እንታይ ማለት እዩ ከምዚ ናይ ኩርምትኻ ንድሕር ሓሚምካ ከይተረእኻ ሰብ ከይትብል ይርኢኻ ቅድሚ ቲ ሓኪም ዝርእካስ እቶም ንከምኡ ወፂኦም ዘለዉ ይርኢኻ ኣናፃፅፋ ኩሉ ሰብ ብሰባ ዘይሓለፈ የለን ከመይ ጌርካ ተንፅፎ ገለ ዝብል ኣሎ ንሕና እውንተን ንድቅስ ዘላ ነበርና ዋላ ኣብ መሬት ደቅስ ገለ እታ ክሳይካ ግን በጋባብ ኣንፂፍካ ክትከይድ ከም ዘለካ እንድሕር ቆልዑት ናፊቆም ድሸኑ ንድሕር ኣለዉካ ክሕፀቡ ከም ዘለዎም እዚ ሕጂ ናይ ፅሬት ብዝለዓለ ደረጃ ይተሓዝ ከም ዝነበረ እዩ ማለት እዩ ካልእ ተላጋቢ ሕማም ከይመፃካ ብዙሓት ስለብሓንሳብ ስለንድቅስ ዝነበርና ቀልጢፍ እዩ ናይ ተላጋቢ ሕማም ክላባዕ ዝኽእል ማለት እዩ ሓደ ሰብ እንድሕር ገለ ዓይነት ሕማም ወይ ከምዚ ናይ ዓበቕ ገለ ረአ ነይሩ እዩ ከም ናይ ታይፎይድ ገለ ይረአ ነይሩ ቀልጢፉ ነዚ ቀልጢፎም እዮም ዝኣልይዎ ዝነበሩ ማለት እዩ ስለዚ ኣብ ፅሬት ልክዕ ከምዚ ሕጂ ሰንበት ቀዳሚ ሰንበትን ኣብኡ ሮቢዕ ዕረፍትና ነይራ ማለት እዩ ኣብ ሮቢዕ ኩሉ ተምሃራይ ነብሱ ድሕፀበላ እቲ ባዕሉ ድሕፀብ ባዕሉ ሕፀብ ብኣለይቲ ድሕፀብቲ ኮይኑ ከዓ ብኣለይቲ እንዳተሓፀበ ፅሬት ዘካይደላ ማለት እዩ ኣከባቢና እውን ነፅሪ ኢና ምክንያቱ ንነብሮ ኣለና ንጎሕፎ ስለ ዘለና ነቲ ኣከባቢና እውን ነፅርዮ ነርና ኢና ማለት እዩ ናይ ስፖርት ውድድር እውን ጋንታታት ይወዳደራ ነይረን እየን ናይ ስፖርት ናይ ቮሊቦል ክሳብ ባስኬትቦል ከምኡ መፃና ነይሩ ማለት ስለዚ ብከምዚ ዓይነት ቀፃሊ ክነዘውትሮ ስለ ዘለና ንሓድነት ስለ ዝሕግዝ ብጋንታታት እንዳተወዳደርና ካልእ እውን ተምሃሮ ምስቶም ኣብ ክፍልታት ደለዉ ሓካይም ንበሎም እንዳዜና ንበሎም ምስም ከማ ንወዳደሩ ነይሮም ቶም ዕብይ ዝበሉ ምስኣቶም ቲፎዞ ኮይና ልክዕ ከምዚ ኣብዚ ደሎ ኣብኡ ከዓ ከምኡ ዓይነት ነይሩ ማለት እዩ ስለዚ ብከምዚ ዓይነት ዝተሃነፀይቲ ኣባል ናይ ወይ ቀያሕቲ ዕምባባ
2: ዓበይቲ ምሶራ ኣብቲ መደባት ናይ ቀሕቲ ዕምባ ናይ ፊቶራ ኩሉ መደባት ብስሩዕ እዩ ዝካየድ ነይሩ ማለት እዩ። ፅሬት ኣዝዩ ዓብዪ ቦታ ዝውሃቦ እዩ። ምስ ኩሉ ብዝሕና ውን ብጉድለት ፅሬት ዝመፅእ ፀገማት ኣይነበረናን ብሓፈሽኡ ማለት እዩ። እዚ ናይ ቅናት ምድሪ

ገዳማት ክረአዩ ከለዉ ቀልጢፎም ኣልያ ግበረሎም ተማሃራይ ንሞታይ ቃላዕ ተማሃራይ ንስንክልና ዝተቓልዐ ኣይነበረናን ሕጂ እቲ ፃዕሪ ክሳብ ክንደይ የብል ነይሩ ማለት እዩ። ገለ ነገር ፀገማት ተመፂዊን መጀመርታተን ሓካይም ቀልጢፈን ምስቲ ዝምልከቶ ማእከላይ ሕክምና ድ ምስቲ መሪሕነት ተላለዮም ነቲ ሽግር ፍትሕ ናይ ምባል ልምዲ ነይሩ። ንኣብነት ኣብ ጀልሃንቲ እንታይ ይዝክር ኣዝዩ ምድረ በዳ እዩ ካብ 50

0: ጉዳይ ኣዝዩ ኣገዳስነት ነይሩ፣ ብግብሪ ከዓ ይስራሓሉ ነይሩ ማለት እዩ። ዕርፍቲ ተማሃራይ ተመሲሑ ድሕሪ ምሳሕ ብግቡእ ነደቂሶም ነቶም ናእሽቱ ማለት እዩ። ኣደቂስና ሰዓት 4 ከዓ ተሲኦም ከዓ መፅናዕቶም የካይዱ ጊዜ ስሩዕነት ነይሩዎ ኩሉ እቲ መደባት ማለት ዝተኣሳሰረ እዩ። ምሸት ከዓ ፅፅዋይ ዝነግርዎም መምሃራን ከዓ ኣለዎ። ከም ስርዓት ልክዕ ከምቲ ናይቲ ትምህርቲ ምድላዋት ገብሩ፣ ምድላዋት ገይሮም ቤት ታይም ስቶሪ ንብሎ ወላቲ ምዕቡል ዓለም ዝስርሓሉ ነበረ ሳት ቤት ትምህርቲ ሲ ኣብ ትሕቲ ገረብ ኣብ ትሕቲ ከምዚ ህድሞ ይካየድ ነይሩ ማለት እዩ። ሕጂ እታ ቤት ትምህርቲ ሲ ብኩሉ ምልእቲ ነይራ እያ ክብላ ዝኽእል ማለት እዩ። ሰኑ ከዓ ትምላእ ኣለ
1: እታ ናይ መወዳእታ ወይ ዓስረይቲ ኮይና ተቐሚጣ ዘላ መትከል ምስ ኣህጉር ክህልወካ ዘለዎ ዝምድናታት እትገልጽን እተነጽርን ኮይና ብዛዕባ ሃገራት ኣፍልጦ ክህልዎምን ምስ ጎረባብትኻ ልፍንቲ ፈጢርካ ብሓባር ክትዓቢ ከም ዘለካ ኣብቶም ተምሃሮ ድርዒ ዝገበረተን እያ ነይራ።
2: እታ ናይ መወዳእታ ክመትከልና ከዓኒ ሓንቲ ኣህጉራዊ ጭርሖ ክተልዕል ኣለካ ዝብል ሓንቲ መትከል ኣላትና ማለት እዩ። እታ መትከል እታ ንምንታይ እያ ተደልያ? ኩሉ ግዜ ናይ በይናኻ ቃልሲ ክተካይድ ኣይኮንካ ትደሊ ምሳኻ ድመስሉ ከምኻ ድመስሉ ኣህዛብ ኣብ ጎረባብትካ ሃገራት ኣለዉ ኣፍሪቃ ንባዕላ ኣህጉር ኣላትካ ምስ ዓለም ማለት ገስጋስ ዝኾነ ተሓሳስባ ክተላዓዕል ኣለካ ማለት እዩ። ትምህርቲ ንጥቕሚ ሓፋሽ እንተልካ ንሓፋሽ ህዝቢ ኤርትራ ጥራይ ደይኮነ ኩሉ ዘይተማሃረ ክምሃር እውን ትደልያኻ ማለት እዩ። ኣብ ጎረባብትካ ዘለዉ ምስኦም ብሰላም ንክትነብር ናይ ሰላም ከምዚ ሕጂ ፅምዶ ኢልና ንልዕሎ ዘለና ከምኡ ዓይነት ኣልዒልካ ምስ ከባቢኻ ሰላም ክትገብር ከም ዘለካ እውን ናትካ ኣጠማምታ ገፊሕ ክኸውን ፀቢብ ሓሲብካ ጥራይ ክትከይድ ከም ዘይብልካ ናይ ሃገራዊ ኣተሓሳስባ ክህልወካ ከምኡ ዓይነት ጭርሖታት ክተልዕል ኣለካ ማለት እዩ። ንኣብነት ናይ ሰራሕተኛታት ደገፍቲ ኢና፣ ምክንያቱ ዝበዝሐ ሰራሕተኛ እዩ ርእሰ ማልዶ እውንን ውሑድ እዩ። ስለዚ ምስቲ ሰራሕተኛ ወይ ሰራሕተኛታት ናይ ዓለም ተደናጋፂ ወይ ከዓ ተሓጋጋዚ ክትከውን ኣለካ ማለት እዩ። ምክንያቱ ሓፋሽ ዘማእገረ ወይ ከዓ ሓፋሽ ዘማእከለ ጭርሖታት ኣልዒልካ ክትከይድ ከም ዘለካ እሱ እውን ኣብቲ መትከልና ኣትዩ ከምኡ ዓይነት ኣጠማምታ ክህልወና ተገይሩ እዩ ማለት እዩ። ምክንያቱ ንበይንኻ ጥራይ ኮንካ ንተቃልስካ ናፅነት ክትረክብ ኣብ ጎረባብትካ ዘለዉ ናፅነቶም ዝሰኣኑ እውን ናፅነት ክረኽቡኹም ዘለዎም እውን ምስኦም ኮንካ ክትቃለስ ከም ዘለካ ምስኦም ኮንካ ክትሓስብ ከም ዘለካ እውን ሓንቲ መትከል ነራትና መትከላት ቀያሕቲ ዕንበባ ንበይንኻ ከም ደሴት ሰላም ክትረክባ ይደልን ኢኻ ኣብ ጎረባብትኻ ዘለዉ ኪኖ ጎረባብትኻ ኣህጉርካ ብምልእታ ሰላም ኮይና ናይ ምዕባለ መንገዲ ሒዛ ክትከይድ ትደሊኻ ማለት እዩ። ነዚኣ እውን ፀቢብ ዝኾነ ተሓሳስባ ከይህልወና ብገፊሑ ክንጥሙቶ ከም ዘለና ነቲ ዓለም እውን ኣብ ንእስነትና ተኸስኪስና ኣለና ማለት እዩ። ሕጂ ሓንቲ ካብቲ መትከላት ቀያሕቲ ዕንበባ እሳያ ነይራ ማለት እዩ። በይንኻ ደጎንካ ምስ ኣህዛብ ክንዓኻ ድመስሉ ነቲ ቃልስኻ ዘልዕሉ ምስኦም እውን እንዳተደጋገፍካ ክትሰርሕ ከም ዘለካ እውን ሓንቲ ዓባይ መትከል ቀያሕቲ ዕንበባ ከም ዝኾነት ከዓ ስምረላ ፈቱ ማለት እዩ።
1: ዝኸበርኩም ተኸታተልቲ መደብና 10 መትከላት ቀያሕቲ ዕንበባን ኣብቶም ናሽዑ ቀያሕቲ ዕንበባ ዝነበሮ ፅልዋን ዝተሓፍሶ ኩሉ መደያዊ ምህርትን ኢና ክንርኢ ፀኒሕና። ኣብ መወዳእታ እምበኣር ድሕርና ፅነትከ እዘን 10 መትከላት ቀያሕቲ ዕንበባ እንታይ ፅልዋ ነይሩዎን ብዝብል ሓሳብ መደብና ክንዛዘም ኢና። ወደ ሓንኩም ሰናይ ቀነ።
2: እቲን መትከላት እዚን 10 ክንዝርዝረን ዝፀንሐና ኢና ክንገልፀን ፀኒሕና። ኣብቲ ናይ ሶራ ዝነበረ ቤት ምሶራ ዝነበረ መትከላት ቀያሕቲ ዕንበባ ኢልና ክንዝርዝረን ንኽእል ኢና። ብድሕሪ ዳኣ እንታይ ኮነ እንታይ ደኣ ከመይ ደኣ ኮነ ኣበይ ደኣ ከይደን እዚአን ዝብል ሕቶ ክላዓል ዝኽእል ኢና ግድን። ስለዚ እዚ ሕቶ እዚ ኣብቲ ድሕርና ፅነት እውን ከም መትከል ናይ ሚኒስትሪ ትምህርቲ 30 ወርቃውያን ሕጋጋት ኮይነን እውን ኣብቲ ቤት ትምህርቲ ኣትየን ይስራሕ ኣለና ኣሎ። ነዚአን ንምድራዕ እውን ናይ ዜግነት ትምህርቲ ተባሂሉ ኩለን ፋሕ ኢለን እዚአን ኣብኡ ትርኤኻ ማለት እዩ። ስለዚ ድሕሪ ናፅነት እውን ነቲ መትከላት ህዝባዊ ግንባር ስቕ ኢሉ ይኮነን ተሪፉ ደሎ ማለት እዩ። ኣብቲ ዝመሃር ዘሎ መንእሰይ ወለዶ ብዝተፈላለየ ዓይነት ናይ ትምህርቲ ገይሩ ኮይኑ ሓደ ብሕጋጋት ኮይኑ ቀይምሎ ወርቃውያን ሕጋጋት ትበሃል ኣለዋ። እዚአን እተን መትከላት እየን ቁሩብ ብዙሕ ኢለን ኣለዋ። ምስቲ ገፊሕ ዝኾነ እቲ ናይቲ ሕብረተሰብካ እውን ንዑ ከማልእ ዝኽእል ዝኣተወን ክህሉ ክእል እዩ። ብዓብዮኻ ዜግነታዊ ትምህርቲ እውን ነዚ ዘማልአ ክስታይ ስለ ዝኾነ ድሕርናፅነት እውን ቀፂሉ ከም ዘሎ ከረጋግፅ እየ ዝደሊ።

0: ብዝተፈላለየ ኣገባባት ይመሃርዎ ከም ዘለዎም ብታሪክ ብናይ ቅድሚ ሕጂ ዝሓለፈ ዶኩመንተሪ ፊልም ብድራማታት ብዘፀሓፉ መፅሓፍቲ ንዑ እንዳተወከሱ እቲ ዜግነታዊ ሓላፍነቶም ክላበስዎ ከዓ ሕጂ ዘሎ ወለዶ እውን እዚ ዓይነት ትምህርቲ ይወሃብ ከም ዘሎ ክንጠቅስ ንፈቱ ማለት እዩ።
1: እቲ ኣሰር ናይ ቅሕቲ ዕምባባሲ ኣሎ እዚ ሃማተ ዘካይዶ ሕመረት ንበሎ ካልእ ዝተፈላለዩ ስም ይሃቦ ኣይበተኽን ማለት እዩ። ኣብ ኩለን ዞባታት ኣብ ኩለን ዞባታት ብዝሓየለ መልክዑ ብዝሰፍሐ መልክዑስ ይቕፅላሉ ማለት እዩ። በብ ደረጃኦም ከዓ መንእስያት እናተመልመሉ ሕመረት እናተባሃሉ ብዝተፈላለዩ መገዲስ እተን ክብርታት ሲ ኣብቲ መንእሰይ ከም ዝሰርፃ ይኮና ኣለዋ። ኩሉ ግዜ ከዓኒ መንእሰይ እቲ መድረኹ ዝጠልቦ እዩ ክኸውን ዘለዎን ተግብር ዘለዎን ህንፀት ሃገር ኣይውዳእን እዩ መወዳእታ የብሉን ሳዋዊ ንገዛ ርእሳ ሓንቲ ኣብነት ናይቲ እቲ ዝቕፅል ዘሎ ወይ መቐፀልታ እዩ ክትብሎ ትኽእል ኢኻ ማለት እዩ። ስለዚ መንእሰይ ኩሉ ግዜ እቲ ካብኡ ዝሕተት መድረኽ ዝሓቶ ንኸማልእ ከዓ ኩሉ ግዜ ደድሕሪኡ ክንስዕቦ ኣለና ከነውርሶ ኣለና። እዚ ናይ መበል 50 ዓመት ዊን ኪኖቲ ምዝካርሲ ዕላማ ኣለዎ ማለት እዩ። ኣብ መንእሰይ ከመይ ኢሉ ተማሂሩ ብባንጢትን ተመንን ዕንቅር እዚ እንታይ ይበሃልን ብእግርኻ እናሓለፈ ተማሂርካ ድሕር ኣብ ዝበፂሕካስ ኣብዚ ሕጂ ዘሎ መንእሰይ ከ እንታይ እዩ ካብኡ ትፅቢል? ብዘይ ትምህርቲ ከዓ ዝመፅእ ነገር የለን። እቲጂ ኣብ ትምህርቲ ሓያል ክኸውን እዚ ዘሎ ወለዶ ክሕይል ይላቦ ማለት እዩ። ምክንያቱ መንግስቲ ኤርትራ ብዝከኣሉ መጠን ኣብቲ ዝረሓቐ ገጠር ከይተረፈ ቤት ትምህርታት ክኽፍአት ኣሎ። ነዚ ዕድል እዚ ከዓ ክምዝምዞ ክኽእል ኣለዎ እቲ መንእሰይ ክጥቀመሉ ክኽእል ኣለዎ ማለት እዩ። ብዘይ ትምህርቲ ዝኾነ ስድሪ ዊን ስለ ዘይትኸይድ ማለት እዩ። እዚ እቲ ኣብኡ ተሰርሐ ኣብዚ ከዓ ብዝሓየለ መልክዕ ክቕፅል ነቲ ዝተዋህበ ዕድላት ክንጥቀመሉ ይላቦ ንመንእሰያት ማለት እዩ።
0: በዚ ኣጋጣሚ እዚ ከዓ ናይዚ 50 ዓመት ዝኽሪ ናይ ቤት ትምህርቲ ሰወራ ምምስራት ከዓ ንቅድሚት ተጠምተና ስለ ዝኾነት ምክንያቱ ዳግመ ህንፀ ሃገርና ክሳብ ሕጂ ናብቲ ዳግመ ህንፀ ሃገር ሰብ ኢና ንሃነፅ ዘለና ገና እቲ ሃገርና ክትህነፅ ግን ሙሉእ ብሙሉእ እቲ ሰብ እንዳተሃነፀ እዩ ዝኸይ ዘሎ። እቲ ተሃነፀ ከዓ ዝለዕለ ሃገር ክሃንፅ ከዓ ትምኒት ኣለኒ ማለት እዩ። በዚ ዝኽሪ እዚ ነዚ ዝኽሪ እዚ ዘኪርና ናብ ቅድሚት ጠሚትና ዝሓየለ ብቴክኖሎጂን ብዕድቅን ብትምህርትን ዝማዕበለት ሃገር ክንሃንፅ ንኩሉ ዜጋ ማዕረ ዝኾነት ሃገር ክንሃንፅ ከዓኒ ደጊመ ደጋጊመ ክጠቅስ ፈቱ ማለት እዩ። ስለ ዝገበርኩ ብልና ቃለ መጠይቅካ በዚ ኣጋጣሚ ከመስገንኩ ክሓልፍ ኣይደልን ማለት እዩ።

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ ስፖርታዊ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።
2: ሰላም ኣብ ርሕቁን ቀረባን ኮንኩም መደባትና ኣብ ምክትታል ትርከቡ ክቡራት ተዓዘብቲ ካብ ንጥፈታት ኣብያተ ትምህርቲ ንሎሚ ሓደ ካብ ኣካል ንጥፈታት ኣብያተ ትምህርቲ ሃገርና ዝኾነ ወፍሪ ልምዓት ክረምታዊ ማእቶት ተምሃሮ ንምስናድን ንምቅላሕን ኣብ ዞባ ዓንሰባ ንኡስ ዞባ ዓተከሌዛን ተረኺብና ኣለና ሙሉእ ትሕዝቶ ናይ ወፋሮ ልምዓት ክረምታዊ ማእቶት ተምሃሮ ድሕሪ ዝሓፀር መሰጋገሪት ሙዚቃ ክነቕርበልኩም ኢና። ሰናይ ምክትታል።
0: ወፍሪ ተምሃሮ ንልምዓት ካብ 1994 ክሳብ 2026 ንመበል 28 ዓመት ግዜኡ ይካየድ ኣሎ።
3: ሰበይ ሰላም ሓጎስ ዝበሃል ካብ ቤት ትምህርቲ ፅንዓት ደቂ ኣምሓረ ሕጂ ኣብ ፈልሲ ምትካል ኢና ዘለና። ፈለማ ዛላ ጌርና ማለት እዩ ድሓር ጉድጓት ክዒትና ሕጂ ከዓ ፈልሲ ንተክል ኣለና። ፈለማ ኣብ ቤት ትምህርቲ ነይሩ ሕጂ ከዓ ኣብዚ ኣርከን ዝበሃል ብዝተምሃረና ሰርሓ ኣለና። ከባቢካ ግሪን ንምቕያር ከዓ ኩሉ ተምሃረ ብተወፋይነት ዝሰርሓ ኣሎ። ዓድና ልምዕ ኩላና ብተወፋይነት ዝሰርሓ ኣለና። ኩሉ መንእሰይ ደኺማ ከይበለ ዝሰርሓ ኣሎ ማለት እዩ።

0: ስመይና ምሰሎምን ይበሃል። ተማሃሪት 10ይ ክፍሌ ካብ ምሕዳር ከባቢ ደቂ ምሓረ። እዚ ንሰርሖ ዘለና ድማ ክረምታዊ ማእተት ኮይኑ ብተምሃሮ ዝስራሕ እዩ። ሕጂ ድማ ኣብ ቤት ትምህርቲ ቀኒና ኣብኡ ዛላ ጌርና ጉድጓድ ክዒትና ተኺልና ሕጂ ድማ ናብዚ ወሰናስን ናይዚ ዓዲ ቀሪብና ኣለና። እዚ ድማ ንምዕቃብ ማይን ሓመድን ዝግበር ዘሎ ወፍሪ ጥቕሙ ከዓኒ እቲ ከባቢ ንቀጠያ ምቕያር ምዕቃብ ማይን ሓመድን ካብ ፍግረ መሬት ምክልኻል ማለት ሕጂ ቀሪብና ከባቢ ወርሒ ጌርና ኣለና። ሕጂ ምውዳእና እዩ።
1: ወፍሪ ተምሃሮ ንልምዓት ካብዚ ጅምር ክሳብ ሕጂ ብቐጻሊ ይካየድ ኣሎ። እንተኾነ ግን ብዝተፈላለየ ምኽንያታት ንሓሙሽተ ዓመት ኣይተኻየደን ኣቋሪፁ ነይሩ። እዘን ወፍሪ ልምዓት ዘይተኻየደለን ዓመታት 2003፣ 2006፣2018፣ 2020 እየን። ዘይካ ዘን ሓሙሽተ ዓመታት እዚአን ካብ 94 ክሳብ ሕጂ 2026 ማለት እዩ ብቐጻሊ ወፍሪ ተምሃሮ ልምዓት ይካየድ ኣሎ።
2: ናይዚ ክረምታዊ ማእሰስ ከዓኒ እዚ ቀንዲ ርዱእ ነገር እዩ። እንዲ እዚ ሓመድካ ማይናን ሓመድና ንክንዓቅብ እዚ ማይና ሓመድና ንተዓቂምካ ፍራይምነት ፅቡቅ እቶት ክንረክብ ኢና ማለት እዩ። ኩሉ ሰብ ዝበልዖ ኣይስእኒ እዩ። ድርቂ የለን። ምብሕጓግ ማይ ምውሃል መሬት ከማ ፍግረ መሬት ሲ ዲፎረስትሬሽን የለን፣ ከምኡ ውን ድሮውት የለን ማለት እዩ። ኣብ ክሌማ እውን ፅቡቅ ክሳይ ዘለዎ ንኣብነት ኣግራብ ተበዚሑ ዝናብ ክስሕበልና እዩ። ዝናብ ተስሒብልና ከዓኒ እቲ ዘርእናዮ ዘሎ እክልቲ ገለ ክለሚዕ ማለት እዩ። ሕጂ ካብ ምስ ንዓይንካ ዋላ ንክትሪኦ ከዓኒ ሓምላይ ተኮይኑ ጥሪትካ ክፀግበን ጥሪትካ ተፀጊበን ከዓኒ ጠስሚ መዓር ኩሉ ካብአን ክንረክብ ኢና ማለት እዩ። ኣከባቢካ ብግቡእ ተለምዕ እንተኮይንካ ኩሉ ግዜ ፅቡቅ ንዓይንካ ፅቡቅ ንኣግራፍካ ተለሚዑ እውን ዝናብ ፅቡቅ
3: ስመይ መምህርናት ናኤል ተኸሰ ይበሃል። ርእሰ መምህር መባእታ ማእከላይ ካልኣይ ደረጃ ቤት ትምህርቲ ፅንዓት ኮይነ ሕጂ ኣብዚ ናይ 2025 26 ከም ኣካየዲ ክረምታዊ ማእተት ኮይነ ነጥፍ ኣለዎ ማለት እዩ።

0: ሓንታዊ ማለት መበል 28 ግዜ ይካይዳ ኣሎ ኣብዚ ናይ መበል 28 ግዜ ዝካየደሉ ዘሎ ክረምታዊ ማለት እቲ ቀንዲ ዕላምኡ ሓደ ባህልን ልምድን ናይ ስራሕ ንምፍጣር እዩ። እቲ ካብኡ ሓሊፉ ድማ ነንሕድካ ከም መሻርክቲ ወይ ድማ ተሓጋጊዝካ ንምስራሕ ተወሳኺ እውን ከምኡ ሓደ ሕዳዊ ምልላይን ናይ ስራሕ ምባሃል ወይ ከዓ ናይ ስራሕ ምፍጣር ብልፅጉን ውቅቡን ከባቢ ንምፍጣር ማለት እዩ። ኣብዚ እቲ ከም ተወሳኺ ዝካየዱ ንጥፈታት ኣብዚ ናይ ክረምታዊ ማለቶት ዛላ ምዝላይ፣ ጉድጓድ ምኩዓት፣ ከምኡ ኣብ ዝተፈላለዩ ናይ ፅርግያ ብማይ ዝተባሓገጉ ምትዕራይ፣ ሕፃ ወይ ድማ ኣእማን ምእካብ፣ ዝተፈላለዩ ስራሓት ኣብ ቤት ትምህርቲ፣ ኣብ ምምሕዳራዊ ከባቢ፣ ኣብ ኣብያተ ክርስትያን ዝተፈላለዩ ቦታታት የካይዱ ማለት እዩ። ኣብዚ እቲ ክረምታዊ ስራሕ ዝካየደሉ ካብ ሰዓት 6 ክሳብ ሰዓት 10 ኮይኑ ዕቱብ ዝኾነ ምክታል ይካየደሉ። ነቲ ስራሕ ብፍሉይ ዘካይዱ ድማ ምሳና ኮይኖም ዝሰርሑ ናይ ሕርሻ ኣባላት ኣለውና ማለት እዩ። ንኩሉ ነቲ ንጥፈታት ምሳና ኮይኖም ብዕቱብ ነቲ ስራሕ ይከታተልዎ። ኣብ ተማሃሮና እንተ መፂና ናይ ብሓቂ ንፅህና ዘለዎ ስራሕ ከም ዝሰርሑ እቲ ዝሰርሕዎ ስራሕ እውን ብትጋት ከም ዝሰርሑ እዩ ዘርእካ። ንወርሒ ዝኸውን ኣብ ናይ ዛላን ጉድጓትን ብምፅናሕ ሕጂ ኣብ ናይ ፈልሲ ምትካል ይረከቡ ኣለዉ ማለት እዩ። ስለዚ ክረምታዊ ማዕቶት ናይ ባሓቂ ዓመት ዓመት ነቲ ዘለውና ከባቢ ብልፅጉን ውቅቡን ዝኾነ ከባቢ ንክህልወና ብዓብዩ ድማ ምስ ናይ ፍግረ መሬት ምስ ዝተፈላለዩ ናይ ባርዕ ጫካታትን ገለ ምትሓሓዝ ዘለዎ ነዚ ብግቡእ ካብ ከምዚ ዓይነት ንምድሓን ዝጥቀምሉ እዩ። ኣብዚ ናይ ክረምታዊ ማዕቶት ዘለውና ተምሃሮ 177 እዮም። 87 ደቂ ተባዕትዮ፣ 90 ደቂ ኣንስትዮ። ስለዚ እዚ ይመስልቲ ናይ ክረምታዊ ማዕቶት ሆፍሉ ድማ ንዓመታ ፅቡቅ በቂሉ ግርማን ፅባቐን ቤት ትምህርቲ ክንሪኦ ማለት እዩ። ዋላ እውን እዚ ከባቢ እንተክለሉ ዘለና
1: ኣብዚ 28 ዓመታት ወፍሪ ተምሃሮ ንልምዓት ብዙሒ ወፈርቲ 607892 ተምሃሮ ተሳቲፎም 27706 ኣለይቲ መምሃራን ክኢላታት ምዕቃብ ሓመድን ማይን ምግራብን ኣወሃሃቲ መደባት ኣጋር ሓካይም ተሳቲፎም
2: እዚ ኣግራም ተኽሎ ዘለና ስቲቐንዲ ዕላምኡ ንሓምላይ ምቕያር እዩ። ከምኡ ውን እቲ ክሊማዊ ለውጥስ እቲዝዓበየ ነገር እዩ። ብከምኡ ድማ እቲ ክሊማዊ ሓምላይ ምስ ተቀየረት መሬት እቲ ዓይንና ፅቡቕ ይርኢ። ብውመጥን ምውጥ ድማ እቲ ክሊማ ንስሕባ ኣየርቲ ኣዝዩ ፅቡቕ ይኸውን ማለት እዩ። ሕጂ ንኣብነት ኣብዚ እዘን ሃገራት ርሕቕ ኢለን ዘለዋስ ብኣግራብ ዘይምዕቃብን ጥራይሲ ብዙሕ ሓደጋታት ይወርደን ኣሎ። ንኣብነት ድርቀት፣ ሓደጋ ባርዕ፣ ብዙሕ ክሳይ ሓደጋ ዝወርደን ኣሎ። ምክንያቱ ኣግራብ ሰብ ብፅቡቕ ኣይሕዛን እዩ። ሕጂ ካብ ከምዚ ክንድሕን እቲ ገረምና ኩሉ ክንዕቅቦ ኣለና። እዚ እንተክሎ ዘለና ድማ ብፅቡቕ ክሳይ ክኸውን ክበቅልቲ ፅቡቅ ጌርና ክንሕዞ ኣለና። ካብ ኩሉ ሓደጋታት ነፃ ክንከውን ማለት እዩ።
3: ስመይ ሳይሞን ተኪ ይበሃል ካብ ደቂ ዘሩ። ምክንያት ኣብዚ መምፅኢና ብዛዕባ ናይ ማዕቶት ክረምታዊ ማዕቶት ሕጂ ንገብሮ ዘለና ክረምታዊ ማዕቶት ቅድመ ሕጂ ዛላታት ነርና ንፈልስታት ድኾን ገዘጉድ ድማ ክዒትና ኣለና። ሓመድናን ማይናን ንክዕቅብ ድማ ክሳብ ሕጂ ንፅዕር ኣለና። ሕጂ ድማ ፈልሲ በፂሕና ኣለና። ጥሪትናን ማልናን ነብስናን ምእንቲ ፍግረ መሬት ከይገብረልና ክሳብ ሕጂ ዛላታትን ፈልስታትን ፅቡቅ በፂሕና ኣለና። ኩሉ ድማ ለብዘበን ካብ ዓሚ ዝሓሸ ፅቡቅ እንዳ ስንሰነመይት ኣሎ።
4: ራይ መጀመርታ ሽመይ ሮቤል ኪዳነ ይበሃል። ካብ ንዘባዕተ ክሌዛን ቤት ትምህርቲ ካልኣይ ደረጃ ናቕፋየ። እዚ ዝስራሕ ዘሎ ልምዓታዊ ወፍሪ ከመይ ጌርካ ሓመድካን ማይካን ትዕቅብ ሞኻ ኤርትራ ኣብ ሰሚ ደዘርት ትርከብ ሃገር ስለ ዝኾነት ነቲ ሃገር እቲ ካብ ደዘርት ኣውፂኻ ከመይ ጌርካ ናብ ግሪን ዝኾነ ነገራት ትቕይሮ እዩ ትቐንዲ ሓገዝና። እቲ ዝለዓለ ናይዚ ቦታ ስራሕ ከዓ ሓመድናን ማይናን ዓቂምና ንህዝብና ልዑል ዝኾነ ቀረብ ማይ ከምኡ ውን ዓበይቲ ዲጋታት ንክነፅሉ ዝፈጥር ስራሕ ክንገብር ኢና። ዓበይቲ ስራሓት እዩ ዝስራሕ ዘሎ። ኩሉ ተምሃራይ ኣብ ፅቡቅ ስራሕ እዩ ዘሎ፣ ኣብ ተፀሚዱ እዩ ዘሎ። እዚ ሓደ ካብቲ ኣካል ሃገር ኤርትራ ከመይ ጌራ ትምዕብል እዩ። ሃገር ኤርትራ ክትምዕብል እንዳሕራይ ኮይና ዛባና ብምኩዓት ዛባና ልዒልና ሃገርና

0: ኣብ ምልማዕ ዝለዓለ ስራሕ ክንሰርሕ ንኽእል ኢና። እዚ ከምዚ ኢሉ እንከሎ ገረብ ምትካል ንዓለም ኢኻ ትሕግዝ ዘለካ፣ እቲ ናይ ሃገር ገዲፍና ንህዝቢ ዓለም እውን ትሕግዝ ዘለካ። ምክንያቱ ኣብ ምቕናስ ግሎባል ዋርሚንግ ዓብ ተራ ስለ ዘለዎ ኣብ ምቕናስ ግሎባል ዋርሚንግ ዓብ ተራ ንድሕራይ ዳልዎካ ንህዝቢ ዓለም ማዕረክንደይ ብዙሕ ነገራት ሓጊዝካዮ ኣለካ ፅቡቅ ነገር እዩ። ከምኡውን ንዓይንኻ ንክትሪዮ ቀጠልያ ንክትርኢን ደዘርቲ ንክትርኢን በበይኑ ባህታ ስለ ትፈጥር ኣብ ሃገርካ ባህታ ዘለዎ ሃገር ንክትፈጥር እዚ የድሊ ማለት እዩ። ቀኒየለይ
1: ቀንዲ ዕላማታት ወፍሪ ተምሃሮ ንልምዓት ተምሃሮ ነቲ ብክልሲ ሓሳብ ዝተምሃርዎ ብግብራዊ ስራሕ ከም ዘሰኒይዎ ምግባር ማእቶታዊ ስራሕ ዝመበገስ እዩ። ናይ ምትሕግጋዝን ምብሃሃልን ባይታ ምፍጣር ምርግጋዝ ተራ መንእስያት ተምሃሮ ኣብቲ ዝካየድ ዘሎ ኩልንትናዊ ልምዓት ተሳተፍነቶም ንምርግጋዝ ብሓፈሽኡ ነቲ ብኩናትን ደርቅን ዝባደመ መሬት ኤርትራ ሓመድን ማይን ዓቂብካ ገሪብካ ሓዚእካ ናብ ንቡር ኣከባቢ ከም ዝምለስ ምግባር እዩ።
2: መጀመርታ ሽመይ መለይ ተስፋሂወት ይበሃል። ዝመፃኽሉ ቦታ ካብ ንዞብ ዓተ ክሊዛን ቤት ትምህርቲ ከዓኒ ካልኣይ ደረጃ ናቕፎ ማለት እዩ። ሕጂ ኣብዚ ከዓኒ ከምቲ ኩሉ ወፍሪ ክረምታዊ ማእቶት ኢና ነካይድ ዘለና። መጀመርታ ዛላታት ንዛለቐኒና ሕጂ ከዓ ጎዳጉዱ እናብክዓና ፈስኸለነ ምፅና ክንተክሊና ማለት እዩ። እዚ ቀንዲ ዕላማ ናይዚ ክረምታዊ ማእቶት ከዓ ሓደ ብዓብዩ ንሕና ነቲ ናይ ስራሕ ተመክሮ ክነማዕብል፣ ካልኣይ ከዓ ነዚ ብዓለም ደረጃ ዘሎ ክንከላኸል ማለት እዩ። ከም ዓለማዊ ዋዒ ባርዕ ጫካ ገለ ዝኣመሰሉ ማለት እዩ። ሳልሳይ ከዓኒ ግቡእ ዝኾነ ኩነታት ኣየር ንኸነውሕስ ማለት እዩ። ዝኾነ ብከላ ኣየር ንኸየጋጥም ንብላ ኣለና ማለት እዩ። ካልእ እዚ ንስራሕ ዘለና ቦታ ከዓኒ ከም ኩሉ ቦታታት ከም ኣግራብ ኢና ክንተክል ማለት እዩ። ነቲ ዝተተኸለ ኣግራብ ከዓ ተጠንቂቕና እቲ ኩሉ ተምሃራይ ከዓኒ ፅቡቅ ዝኾነ ስራሕ እዩ ዝሰርሕ ዘሎ ተገዳስነት ማለት እዩ። ዝኾነ ነገር ከየጋጥም ከዓኒ ኩሉ ነገር ተቐሪብልና እዩ። ሓኻይም ኣለውና መምሃራን ዝከታተሉና ኣለዎ ማለት እዩ።

0: ሽመይ ሞሳና የማን ይበሃል። ዝመፃኽሉ ቤት ትምህርቲ ቤት ትምህርቲ ናፋ ሰከንዳር ስኩል ማለት እዩ። እነን ካብ ዓስራይ ክፍሊ ማለት እዩ። ሎሚ ኣብዚ መፅና ዘለና ምክንያት ንክንሰርሕ ከረምታዊ መቅሶት ማለት እዩ። ከረምታዊ መቅሶት ዓመት ዓመት እዩ ኣብዚ ዓድና ዝካየድ። ኣብዚ ከረምታዊ መቅሶት እዚ ክንሰርሕ ኢልና ካብ ንጅምር ዝገረብ እዚ ኩሉ ብኸም ተሰርሐ እዩ። እንደገና ፅቡቅ ለሚዑ ኣብቲ ናይ ስራሕ ተምሃሮ ውፅኢት ተምሃሮ እውን ፅቡቅ ዓይነት ስራሕ ተኾነ ይረአየ ኣሎ። ካልእ ካኒ ኣብዚ ቦታ ዝመፂና ወርሒ ከምኡ ንጌራ ናብዚ ቦታ ካብ ዝመፅእ እንደገና ኣብዚ ቦታ ዝመፂና ከዓኒ ዘለካ ክንሰርሕ ቀኒና ጉድጓት እውን ሎሚ ስጋብ ሎሚ ከዓ ጉድጓት ክንኩዕት ቀኒና ካብ ብፅባሕ ከዓኒ ፈስታት ኣለዉ ዝፈለሰ ንዕኡ ክንተክሉ ኢና ማለት እዩ። ጥቕምታት ናይ ፈስታት ናይቲ ዘርኢ ድምዝራእ ማለት እዩ ብዙሕ ጥቕምታት ኣለዎ። ካብኡታት ጥቕሚ ከዓኒ ንኣብነት ሕጂ ተክሊ ተክልቲ ኮንካ ቀዳማይ ነገር ነቲ ናትካ ቁጠባ ነቲ ናትካ ግሎባል ወርሚንግ ዝበሃል ነቲ ዓለማዊ ዋዒ ንከይጋጥመካ ነቲ ዓድካ ትከላኸል ኣለካ ወላ ንሃገርካ እውን ማለት እዩ። ኣብ ብሃገር ደረጃ ኣብ ኤርትራ ዓመታዊ ክረምቲ ከምዚ ናይ ፈስታት ምትካል ገለ ማለት እዩ ይካየድ እዩ። እንደገና ኸኒ ተክልታት እንተዘሪእካ ኸኒ ኣብ ኤርትራ ነቲ ጥዑይ ዝኾነ ኩነታት ኣየር ንምስትምቓር ይሕግዘካ። ነቲ መሬት ተዋሕጊቡ ንከይከይድ ካኒ ነቲ ማይ ድዕቁቦቲ ኣግራብ ድዕቁቦ ማይ ካኒ ነቲ ምድርካ ይሕግዞ ማለት እዩ። ነቶም ሓረስቶት ካኒ እዚ ግሎባል እዚ ፈስታት ምትካል ካኒ ይሕግዘና ኣሎ።
1: ሰላም ኒምሮት መርሃዊ ይበሃል። ካብ ንኡ ዞባዕ ቴክሌዛን ቤት ትምህርቲ ናቕፋ መፅ ማለት እዩ። እዚ ክረምታዊ ማቅቶት እዚ ከዓ ንተምሃሮ ዝኮነ ንስራሕ ንክልምድ ተባሂሉ ተምሃሮ ዝተሰርሐ ማለት እዩ ኩሉ ነገሩ። እዚ ክረምታዊ ማቅቶት እዚ ከዓ ኣዝዩ ፅቡቅ ብኩሉ ዘማልአ እዩ ዘሎ ማለት እዩ። እዚ ክረምታዊ ማቅቶት ዛላ ጉድጓድ ፈልሲ ምትካል እዩ ዘማልእ ንኣስታት ወርሕን ክተሰሙኒ ይካየድ ማለት እዩ። እዚ ከዓ ዛላ ዛሊና ጉድጓድ ክዒድና ፍርቁ ቦታ ተተኪሉ ፈልሲ ፅባሕ ክቅፅል እዩ ተየለካ ትሪፉ ፀንሐ ሎሚ ጉድጓድ ክኳዕት ውዒሉ ፈልሲ ክንውድእ ማለት እዩ። ሕጂ ዛላ ብምሉእ ተዛሊሎ ኣብ ክልተ ቦታ ኢና ዝሰርሕ ዘለና ሓንቲ ብዛ ንሪኣ ዘለና ካልይቲ ከዓ ብጥቓዓ ድላትና ኣብኣ ንሰርሕ ማለት እዩ።